0: ኤርትራውያን ነበርቲ ላክሰምበርግ ጀርመን ኖርዌይን ፅምብል ናፅነት ብክዝበለ ድንቀት ከብዕሉ ከለዎ ኣብ ከተማ ስቶክሆልም ሽወደን ድማ ብመንያ ፅምብል ናፅነት ናብ ህፃናት ዘቐንዑ ዝተፈላለየ ነጥፈታት ቀሪቦም ከካቦቱ ዝበፅሐኒ ሓበሬታ ኣርሴም ኣስመሮ መልክዕ ፀብፃብ ኣዋሂዳቶ ላገረ መስቀል ገረዝ ገይር ከቕርቦ እዩ።
1: ኤርትራውያን ነበርቲ ላክዘምበርግን ጀርመንን ፅንዓትና ዋሕስና ብዝብል ቴማ ፅምብል መበል 35 ዓመት ናፅነት ብክብ ዝበለ ድምቀት ኣብዒሎም ነበርቲ ላክዘምበርግ ብ16 ግንቦት ኣብ ዘካየድዎ ፅምብል ወኪል ኤርትራዊ ማሕበረኮም ኣቶ ሩስቶም ሃብታይ ኣብ ዘስምዖ ቃል ንህዝብን ሓይልታት ምክልኻልን ይሆና ድሕሪ ምባል ኣባላት ማሕበረኮም ከም ወትሩ ሓድነቶም ኣትሪሮም ምኸቶኦም ክሕይሉን ኣበርክቶኦም ኣብ መድባት ልምዓትን ሃገራዊ ህንፀትን ከዛይዱን ኣዘኻኺሩ። ቀዳማይ ፀሓፊ ኤምባሲ ኤርትራ ኣብ ቤልጅየም ኣቶ ሚካኤል ተስፋይ ብወገኑ ህዝቢ ኤርትራ ንነዊሕ ዓመታት ዘጋጠሞ ተፃብኦታትን ብድሆታትን ብፅንዓት ተወፋይነትን ትብዓትን መኪቱን ረዚን መስዋእቲ ከፊ ኢሉን ዝተነፍገ መሰሉን ናፅነት ከም ዘረጋገፀን ልኡላውነቱ ከም ዘውሓሰን ብምሕባር ንፅምብል ናፅነት ዝውሃብ ልዑል ክብሪ ካብ ዝነቅል ከም ዝኾነ ኣገንዚቡ። ኤርትራውያን ነበርቲ ጀርመን ብወገኖም ብሃገራዊ ሽማግለ ከተማታት ተማእኪሎም ኣብ ከተማታት ሽትትጋርት ካስል ከለንን ኦልምን ከምኡውን ወረዳ ቬትራው ፅንዓትና ዋሕስና ብዝብል ጭርሖ ድሙቕ ፅምብላት ኣካይዶም። ኣብ ከተማ ሽትትጋርት ኣብ ዝተኻየደ መደብ ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ዮሃንስ ወልዲ ተረኺቡ ናይ ዮሃና መልእኽቲ ድሕሪ ምቕራብ መዓልቲ ናፅነት መዓልቲ ብስራትን መብፅዓን ከም ዝኾነት ብምግላፅ ኣብ ጀርመን ዝርከቡ ዜጋታት ኣብ ሃገራዊ መደባት ዝገብርዎ ዘለዉ ኣበርክቶ መርኣያ ፅኑዕ መብፅዖም ከም ዝኾነ ገሊፁ። ኣብ ከተማ ካስል ኣብ ዝተኻየደ ፅምብል ድማ ጠቕላሊ ቆንስል ኣብ ፍራንክፈርት ኣቶ ክብሪ ኣብ ተኸስተ ተመሳሳሊ መልእኽቲ ኣቕሪቦም። ብዘይካዚ ኣብ ከተማታት ኡሉም ከለንን ወረዳ ቬትራን ብተሳትፎ ስነ ጥበባውያን መንእሰያት ተምሃሮ ቋንቋደን ኣዴታትን ዝማዕርገ ድሙቕ ፅምብላት ከም ዝተኻየደ እቲ ዝበፅሓኒ ሓበሬታ ኣፍሊጡ። ፅምብል ናፅነት ኤርትራ ኣብ ጀርመን ዝመፅእ ቀዳመ ሰንበት ኣብ ልዕሊ 30 ከተማታት ጀርመን ክፅምበል መደብ ተታሒዙሎም። እዚ ከምዚ ኢሉ እንከሎ ኣብ ከተማ ስቶክሆልም ሽወደን ብምክንያት ፅምብል ናፅነት ናብ ህፃናት ዝቐንዐ ንጥፈታት ስፖርት ሓፈሻዊ ፍልጠትን ባህላዊ ምርኢትን ብ14 16 ጉንበት ተኻይዱ። ኣብ ኣዋሃዲት ሽማግለ ሃገራዊ በዓላት ኣዋሃዲት ሓይሊ ዕማም ምክትታል ህፃናት ኢለን ተድላብ ዘስምዖቶ ቃል እቲ መደብ ነቶም ኣብ ወፃኢ ዝተወልዱ ህፃናት ምስ ሃገሮም ዘለዎም ፍቕሪ ንምዕባይን ብኤርትራዊ መንነቶም ንምኽስኳስን ዝዓለመ ከም ዝኾነ ብምጥቃስ ወለዲ ደቆም ተሳተፍቲ ክኾኑ ብዕቱብ ክሰርሑ ኣዘኻኺራ። ኣብ መወዳእታ ንዕውታት ስፖርታዊ ውድድራት ሽልማት ተዓዲሉ። ብተመሳሳሊ ኤርትራውያን ነበርቲ ትሮንድሃይምን ከባቢኣን ኖርዌይ ፅምብል ናፅነት ኤርትራ ብልዑል መዓር ከም ዘብዓሉ ካብቲ ቦታ ዝበፅሓኒ ሓበሬታ ኣፍሊጡ።
0: ምስ መንእስያት ንዝበርኸ ልምዓት ብዝብል ቴማ ብሃገራዊ ማሕበር መንእስያትን ተምሃሮን ዝተወደበ ሳልሳይ ሃገራዊ ምርኢት ውድድር ምህዞን ሰንዓን ትማሊ 20 ግንቦት ኣብ ኣስመራ ተኸፊቱ። ኣብ ማእከል ምዞን ዋኒን ንመንእስያት ኣብ ዝተኻየደ ላዕሎ ሰበ ስልጣን መንግስትን ግንባርን ከምኡውን ዕድመ ዝተገብረሎም ዝተረኽብሉ ስነ ስርዓት ሚኒስተር ህንፃቶ ኣብራ ኣስፋዩ ነቲ ምርኢት መሪቑ ከፊትዎ። ኣዋሃዲት ናይቲ መደብ መንእሰይ ሄለን ምኸታ ኣብ ዘስማዕቶ ቃል ውድድር ምዞን ሰንዓን ማሕበር ቁጠባዊ ፀገማት ሕብረተሰብ ዝፍትሽን ዝፈትሕን ከምኡውን ባህሊ መሃዝነትን ዓያይነትን ብምዕባይ ሃገራዊ መረባት ልምዓት ኣብ ምቅልጣፍ እጃም ክህልዎ ልዑ ትፅኢት ከም ዝግበረሉ ብምጥቃስ ሃማመተ ዓብዪ ቆላሕታ ሂቡ ዝሰርሓሉ ኣገዳሲ መደብ ከም ዝኾነ ገሊጻ። ኣብዚ ንክልተ መዓልታት ዝቕፅል መደብ ኣቐዲሞም ምስ ህዝቢ ዝተላለዩ ገዳይ መሃዝትን ሰናዕትን ከምኡውን ሓደስቲ መንእስያት ስራሓቶም ንምርኢትን ውድድርን ኣቕሪቦም ከም ዘለዉ ብምጥቃስ ብሉፅ ኮይኑ ዝተረኸበ ወለድ ዘይብሉ ልቓሕ ከም ዝፍቀደሉ ኣፍሊጣ። እቲ ቀሪቡ ዘሎ ትሕዝቶ ቁጠባዊ ረብሓ ዘበርኽ ፍርያምነት ዝድልብ ከምኡውን ሃልክን ወፃኢታትን ዘቃልል ክኸውን ትፅኢት ከም ዝግበር ጠቒሳ ድማ እቲ መደብ ክውን ንክኸውን ዝፃዕሩ ሚኒስትርታት ሕርሻን ትምህርትን ካልኦት ኣካላትን ኣመስጊና። እዚ ከምዚ ኢሉ እንከሎ ኣብቲ ኣጋጣሚ ብዓውድታት ሞያ ኤሌክትሮኒክስን ቴክኖሎጂ ኮምፒውተርን ዝሰልጠኑ 102 ተምሃሮ ተመሪቖም። ቀዳማይ ሃገራዊ ምርኢትን ውድድር ምህዞን ሰንዓን ኣብ ወርሒ ለካቲት 224 ካልኣይ ድማ ኣብ ወርሒ ለካቲት 225 ከም እተኻየደ ዝዝከር እዩ። ንክልተ ኣዋርሒ ዝቐፀለ ስፖርታውን ባህላዊ ውድድራት እዚ ተወርዋሪ ሓይሊ ብ19 ግንቦት ተዛዚሞ። ስታፍ ሓበሬታን ኮስኳስን ናይቲ እዚ ዳዊት በርሀ ኣብ ዘቕረቦ ፀብጻብ ናይ ሎም ዓመት ውድድራት 7 ዓይነታት ስፖርት ከምኡውን ባህላዊ ውድድራት ኣብ መንጎ 6 ክፍላተ ሰራዊት ዘጠቓለለ ምንባሩ ብምጥቃስ ነቲ መደብ ንምዕዋት ንዝፀዓቱ ትካላትን ውልቀ ሰባትን ምስጋና ኣቕሪቡ። ኣብቲ ኣጋጣሚ ንዋንጫ ኣብ ዝተኻየደ ግጥማት ኩዕሶ እግሪ ካብ ደቂ ኣንስትዮን ደቂ ተባዕትዮን ጋንታታት ባር ተዓዊተን ዋናጩን ገንዘባዊ ሽልማትን ድማ ተቐቢለን። ብዘካዚ ጋንታ ኣልጌን ኣብ ኩሉ ዓይነት ውድድራት ብዘዋህለለቶ ነጥቢ ግብሎል ከይና ተሸሊማ። ኣብ መወዳእታ ኣበርክቶን ዝገበሩ ኣካላት ናይ ምስጋና ወረቐት ተዓዲሎ። ኣዛዚ እዚ ተወርዋር ሓይሊ ብሪጋደር ጀነራል ሓድሽ ኤፍሬም ኣብ ዘመሓላልፎ መዛዘ መልእኽቲ እቲ ስፖርታዊ ውድድራት ኣብ ቅንያት መዓልትና ፅነት ምክያዱ ተወሳኺ ድምቀት ከም ዝኾነ ብምግላፅ ኩለን ኣህዶታት ንዝመፅእ ዓመት ብዝለዓለ ተዳልየን ብምቕራብ ተወዳደርቲ ክኾና ተላብዩ። ኣብ ንኡ ዞባ ፈሮ ነበርቲ ምምሕዳራት ከባቢ ከም ሆለን ገደም ላሕዜንን ገንዘቦምን ጉልበቶምን ኣዋሂዶም ኣብ ቤት ትምህርቲ መባእታን ማእከላይን ደረጃ ላሕዜን ብልዕሊ 350,000 ናቕፋ ተወሳኺ ክፍልታት ሃኒፆም። ብ17 ግንቦት ኣብ ዝተኻየደ ናይ መምርቕታት ስነስርዓት እታ ብ995 ናይ መባእታ ትምህርቲ ኣገልግሎት ዝጀመረት ቤት ትምህርቲ ኣብ 211 ናብ ማእከላይ ደረጃ ብምስጋራ ፅበት ከጋጥም መፅንሑ ብምሕባር ነዚ ፀገም እዚ ንምቅላል እቲ ተበግሶ ከም ተወስደ ተሓቢሮ። ሓላፊ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሺድ መሓመድ ዑስማን ብግድዩ ትምህርቲ ኣብ ኤርትራ ሰብኣዊ መሰል ስለ ዝኾነ ሚኒስትሪ ትምህርቲ ነዚ መርሓዚ ምርኩስ ብምግባር ናብ ኩሉ ከባቢታት ንምብፅሑ ሓያል ፃዕሪ የካየድ ከም ዘሎ ብምሕባር ዝጎደለ ንምምላ ብከም ደረጃ ዝውሰድ ተበግሶታት ክድፋኣሉ ተማሕፂኖም። ኣመሓዳርኑ ዞባ ፈሮ ኣቶ ዑስማን ዓረፋ ድማ እቲ ብምውሃደ ክልተ ምምሕዳራት ከባቢ ዝተተግበረ ኣብነታዊ ስራሕ ኣብ ትምህርቲ ንዘሎ ንቕሓት ሕብረተሰብ ዘጉልሕ ምዃኑ ብምጥቃስ ምምሕዳርኑ ዞባ ዓቕሙ ዘፍቀዶ ሓገዝ ከም ዝገብር ኣረጋጊፆም። እቲ ኣጋጣሚ ተመክሮ ብዘቕርቦ ስነ ጥበባዊ ቅሬታ እቲ ኣጋጣሚ ተማሃሮ ብዘቕርቦ ስነ ጥበባዊ መሰናዶታ ደሚቑ ነይሩ። እዚ ከምዚ ኢሉ እንከሎ ኣብ ዞባ ማእከል ንዞባ ጋላ ንፍሒ ነበርቲ ምምሕዳር ከባቢ ጉልዒ ዝፀንሖም ፀገም ኣገልግሎት ቅድሚ ትምህርቲ ንምፍታሕ ገንዘቦምን ጉልበቶምን ኣዋሂዶም በስታት 200,000 ናፋ ዝሰርሑ 4 ክፍልታት ብ18 ግንቦት ተመሪቖም። ርእሰ መምህር መባእታ ቤት ትምህርቲ ትኹል መምህር ጀማል ሰይድ ኣብ ዘስምዖ ቃል እቲ መስርሕ ህንፀት ካብ ወርሒ ጥቅምቲ 2025 ከም ዝተጀመረ ብምጥቃስ ነበርቲ ንዝገበሩ ኣበርክቶ ሞጊሶም። ዝኸበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኾኑ ምክታልኩም ክቅፅሉ ደግመ ብቕርቢ ዕድም። ዜናዊ መሰናድኦታት ኤር ቲቪ ይቕፅል ኣሎ። ዝኸበርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ ሩስያ ክመጻእ ዝኽእል ግዳማዊ ወታደራዊ ተጻብኦ ኣብ ምምካት ዓብዪ ተራ ከም ዝፃወ ዝጠቐሰቶ ኒክለሳዊ ኣፅዋር ዝርከቦ ገዚፍ ወታደራዊ ልምምድ ኣካይዳ። ኣብዚ ካብ 18 ክሳብ 21 ግንቦት ምስ ቤላሩስ ዘካየደቶ ልምምድ ልዕሊ 65,000 ወታደራት ኣስታት 200 ሚሳይላት ልዕሊ 140 ነፈርቲ ኩናት ከምኡ ውን 13 ሳብማሪናት ከም ተሳተፉ ሚኒስትሪ ምክልኻል ሩስያ ሓቢሮም። ኣብቲ ልምምድ እስትራቴጂካዊ ሚሳይላት ከም ዝፈተነ ዝጠቐሰት ሩስያ ዒላምኡ ግዳማዊ ስጋኣት ንምምካት እምበር ንካልኦት ሃገራት ፀቕጢ ንምፍጣር ከም ዘይኮነ ረዲያ። ሩስያ ታክቲካዊ ኒኩሌሳዊ ልምምድ ክተካይድ ድሕሪ 2024 እዚ ናይ ፈልማ ምዃኑ እዮም ፀብጻባ ዝጠቕሶ። ወታደራዊ ዓቕማ ንምምዕባል ትሰርሕ ዘላ ሩስያ ኣብዝሓለፈ ቀረባ እዋን 135,000 ኪሎ ሜትር ኩንጨፍ ዝኽል ሚሳይል ከም ዝፈተነት ኣይርስዓን። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ምብራቕ ኤሮጳ ዘካየደ ዘሎ ምስፍሕፋሕ ንሩስያ ወታደራዊ ዓቕማ ከተደልል ይደፋፋእ ከም ዘሎ ይጥቀስ። ፀጥታ ናይቲ ዞባ ብፍላይ ድሕሪ ምውላዕ ኩናት ዩክሬን ከም ዘንቆልቆለ ናይ ቀረባ ተዓዘብቲ ይሕብሩ። ኢጣልያን ህንድን ኩሉ መዳያዊ ዝምድነን ንምምዕባል ዝሕግዝ ዝተፈላለየ ስምዓት ከቲመን። እቲ ስምዓት ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ተማሊ 20 ግንቦት ምስ ቀዳሚት ሚኒስትር ጆርጂያ ሜሎኒ ኣብ ከተማ ሮማ ኣብ ዘካይሮ ዝርቢ ተበፂሑ። በዚ መሰረት ክልቲን ሃገራት ኣብ ንግዲ፣ ሕርሻ፣ ወፍሪ፣ ፀዓት፣ ብርቂ ማዕድናት፣ ጠፈር፣ ቴክኖሎጂን ምክልኻልን ክተሓጋገዛ ምዃነን ተፈሊጦም። ከም ኣካልቲ ስምዓት ኣብዚ እዋን ዛሳት 14 ቢልዮን ዩሮ ንዘሎ ዓመታዊ ንግዳዊ ምልዋጥ ካብ ዝመፅእ ክልተ ዓመታት ናብ ልዕሊ 20 ቢልዮን ዩሮ ከብሎ ምዃነን ሓቢረን። ነቲ መደብ ንምትግባር ህንዲ ምስ ኤሮጳዊ ሕብረት ንዝኸተመቶ ካብ ቀረፅ ነፃ ዝኾነ ንግዳዊ ስምዕ ንምትግባር ከም እትሰርሕ ገሊጻ

እዚ ከምዚ ኢሉ እንከሎ ቀዳማይ ሚኒስተር ናሬንድራ ሞዲ ቀዳማይ ሚኒስተር ቀዳሚቲ ሚኒስተር ጆርጃ ሜሎንን ኣብ ዞባውን ዓለማውን ጉዳያት ብሓፈሻ ኣብ ጉዳይ ማእከላይ ምብራቅ ቀልውላዊ ዩክሬንን ጉዳይ ኢንዶ ፓሲፊክን ድማ ብፍላይ ተዘራሪቦም። ሩስያን ኤኳቶርያል ጊኒን ናብ መደንክሌሳዊ ፀዓት ዘተኮረ ናይ ምርዳ መዘክር ከም ዝኸተመ ሓቢረ። እቲ ሰመዚ ፀዓት ክልቲን ሃገራት ኣብ ከተማ ሞስኮ ዝኸተሞ ምርዳ ሩስያ ንኤኳቶርያል ጊኒ ኣብ ህንፀት ንሰላማዊ መዓላ ዘገልግል ትካል ኒክሌሳዊ ፀዓት ክትሕግዛ ዘኽእል እዩ። እቲ ስምዕ ሕፅረት ፀዓት ኣብ ምቅላል እወታዊ ተራ ከም ዝህልዎ ዝገለፀት ኤኳቶርያል ጊኒ ንትግባርኡ ብዕቱብ ከም ትሰርሕ ኣፍሊጣ። ሩስያ ኣቐዲማ ምስ ግብፂ፣ ኒጀርን ማልን ኣብ ተመሳሳሊ መዳይ ዘተኮረ ስምምዓት ከም ዝኸተመት ፀብፃባት የረዱ። እዚ ከምዚ ኢሉ እንከሎ ሩስያን ኤኳቶርያል ጊኒን ኣብ ፅላት ምክልኻልን ፀጥታን ብቐንዱ ድማ ኣብ ምቅላል ሽበራ ብሓባር ከም ዝሰርሓ ገሊፀን። ዜናታት ድምዛም ቅንዲ ነጥብታቱ ክደግመልኩም፣ መራሕቲ ሱዳን፣ ጫድ፣ ህንድን መላውን ብምኽንያት በዓል ናፅነት ናይ ዮውሃና መልእኽቲ ሰዲሮም። ሚኒስትሪ ጉዳያት ወፃኢ ብምኽንያት መበሳሳን 5 ዓመት ናፅነት ዲፕሎማሰኛታት ዝተሳትፎ ፅምብል ኣካይዱ። ፅምብል ናፅነት ኣብ ዞባ ዶባ ውቅሒ ባሕሪ ብዝተፈላለየ መርባት ይቕፅል ከም ዘለዎ ኣዶ እምበር ሽማግለ በዓላት ሓቢራ። ኣብ ዜናታት ወፃኢ ሩስያ ኒኩሌሳዊ ኣፅዋር ዝርከቦ ገዚፍ ወታደራዊ ልምምድ ኣካይዳ። ኢጣልያን ህንድን ኩሉ መድያው ዝምድነ ንምምዕባል ዝሕግዝ ስምዓት ከቲመ። ሩስያን ኤኳቶርያል ጊኒን ኣብ መዳይ ኒኩሌሳዊ ፀዓት ዘተኮረ ናይ ምርዳ መዘክር ከቲመን። ዘወርኩም ተዓዘብቲ ንሎ መቐትሪ ዝተዳለዎ ዜና መሰናዶ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስክር መሳርሕተይ ሙሴ ገብረ እግዚኣብሔር ንዕለታዊ ዜና ስፖርት ሒዙ ክመፀኩም ብወገን ይግን

0: ሰላም ዝኸበርኩም ተኸታተልትና ንሎም ሓሙስ ዝተዳለዎ ዕለታዊ ዜና ስፖርት ሒዘ መፅእ ኣለኹ። ሰናይ ምቅታል።
1: ብምክንያት መበል 35 ዓመት በዓልቲ ናትነት ብመኮነን ጎስጓስን ሓበሬታን ሚኒስትሪ ምክልኻል ተወዲቡ ክካየድ ዝቐነየ ስፖርታዊ ውድራት ውሽጢ ገዛ ትማረቦ 20 ጉንቦት ኣብ ማዓስከር ለንደን ተዛዚሙ። ኣብቲ ሰለስተ ናይ ፍጻሜ ፀወታታት ተኻየደሉ ዕለት ኣብ ናይ ሰደቃ ቴኒስ ደቂ ኣንስትዮ ሽዑላ ንዓንበበ ክስዕራ ኣብ ደቂ ተባዕትዮ በኒፈር ንዓንበበ ብምርታዕ ሻምፒዮን ኮይና ኣብ ሕውስዋስ ፀወታ ባድሚንተን ናይ ክልቲ ፀወታ ማለት እዩ ዓንበበ ናሓሪና ስዒራ ሻምፒዮን ኮይና ኣብ ኩዕሶ ሰኪዐ ሰለስተ ሰለስተ ድማ ኣብ ደቂ ኣንስትዮ ከይተሳዕረት ናብ ደረጃ ዝበፅሐት ዓንበበብ ምስ ብድሆ ተፃዊታ ዓንበበብ ሓንቲ እብረ ምስ ትዕወት እውን ሻምፒዮን ምዃና ተረጋግዝ ትኽእል ነራ። ኣብ ቀዳመይቲ እብረ ብድሆ 18 ክትዕወትን ከላ ኣብ ካልኦትን መፈላለየትን ግና ዓንበበብ 12/10 ብምዕዋት ሻምፒዮን ኮይና ፀወታ መቀናቐንቲ ጋንታ ደቂ ተባዕትዮ ዓንበበብን ሳዋን ስዒባ ተኸይዳ። ሳዋ ኣብቲ ውድር ከይተሳዕረት ናብ ፍፃሜ ብምፅሓ ዓንበበብ ክትዕወት እንተኮይና ኣብ ክልቲ ፀወታ ክትረትዓት ነይርዋ። ኣብ ሓንቲ ፀወታ ምስ ሰዓር ግና ሳዋያ ሻምፒዮን ክትከውን ትኽእል ነራ። ኣብ ቀዳሚት ፀወታ ዓንበበብ 21/16 ክትዕወትን ከላ ኣብ ካልኦትን ወሳነትን ፀወታ እውን 21/18 ተዓዊታ ሻምፒዮን ናይ 3/3 ፀወታ 2026 ኮይና ዕውታት ጋንታታት ተፃወትን ድማ ዝተዳለወሎም መዳልያን ገንዘባዊ ሽልማት ተቐቢሎም። ኣብ ንኡስ ዞባ ተሰነይ ብምክንያት መበል 35 መዓልቲ ናፅነት ውድር ኣግማልን ፈረስን ብ17 ጉንቦት ተኻይዱ። ኣብ ውድር ኣግማል ኣብ 2 ደረጃ ተኻፈለ ኮይኑ ኣብ 2 ኪሎ ሜትርን 4 ኪሎ ሜትርን ተፃዊቶም ውድር ኣፍራስ ድማ ናይ 2 ኪሎ ሜትር ነይሩ። ኣብ 2 ኪሎ ሜትር ውድር ኣግማል ሱሌማን መሓመድ ካብ መምሕዳር ከባቢ ዓዲ ዑመር ቀዳማይ ክኣቱ እንከሎ ኣሕመድ ድሩፍን ኣሕመድ መሓመድ ኣሕመድን ካብ ተመሳሳሊ መምሕዳር ካልኣይን ሳልሳይን ደረጃ ሒዞም 4 ኪሎ ሜትር ቀዳማይን ካልኣይን ካብ መምሕዳር ከባቢ እንጂ ሓይ ዝመፁ ሰሊም ብሩክ ምባርክን ብሩክ ምባርክ ዘቕለልን ሳልሳይ ድማ ዑስማን ኣሕመድ ካብ ምሕዳር ከባቢ ዓሊ ግደር ተዓዊቶም። ኣብ ናይ 2 ኪሎ ሜትር ውድር ኣፍራስ ኣሕመድ መሓመድ ማሕሙድ ማሕሙድ ሓመድ መሓመድን ሙስጠፋ

0: ኣኑርን ኩሎም ካብ ምሕዳር ከባቢ ዓዲ ዑመር ካብ ቀዳማይ ክሳብ ሳሳይ ብምእታው ዝተዳለወሎም ገንዘባዊ ሽልማት ወሲዶም። ንሻምፕዮንስ ሊግ ስዒቡ ካልኣይ ዝዓበየ ኤሮጳ ውድር ዝኾነ ኤሮፓ ሊግ ትማ ረቡዕ ምሸት ኣብ ቱርኪ ከተማ እስታንቡል ኣብ መንጎ ጀርመናዊት ክለብ ፍራይቦርግን እንግሊዛዊት ክለብ ኣስቶን ቪላን ብዝተኻየደ ናይ ፍጻሜ ፀወታ ተዛዚሙ። እቲ ኣብ ኩሉ መዳዩ ቁሩብ ናይ ኣስቶን ቪላ ዓብላለ ተረኣየ ፀወታ ሸቶ ኮይቶ መዝገቦ ክሳብ መበል 4 ደቂቕ ድሕሪ ምጓዓዙ ካብታ ደቂቕ ክሳብ ዕረፍቲ ቪላ ፀብለል ዘበለ ኣክልተ ብሉፃ ሸቶታት ኣመዝጊባ። ኣብ መበል 4 ደቂቕ ኣካፋልያ ዩሪ ቴሌማንስ ብምኣዝን ብላዓሊ ላዕሊ ንዝመፃቶ ኩዕሶ ባይታ ከየጥዓመ ኣብ ኣንኮላላ ቲሙ ኣብ ክዕ ተዕሪፍዋ ተወሳኺ ደቂ ተዋሂቡ ናብ ዕረፍቲ ክወፃይ እናተባህላ ድማ ኢሚልያኖ ቡንድያ ብየማናይ ክንፊ ካብ ግዳም ካብ ብቕላዕ መቕፃዕቲ ኮይኑ ኣዝያ መራኺሾ ተቕፂሩ። ናይ ዓወት ፀብለልታ ሒዛ ንዕረፍቲ ዝወፀት ኣስቶን ቪላ ካብ ፍራይቦርግ ኣዝጋኢ ፍጻሜታት ኣይጎነፋን። ኣብ መበል 57 ደቂቃ ሓደ ካብ ዝበሉ ተፃወታ ዝኾነ ሞርጋን ሮጀርስ ሸቶ ብምቁፃሩ ውፅኢት ናብ 3 ባዶ ዕሪግዎም። ኣብ ታሪኻ ዓባይ ዋንጫ ማጆር ትሮፊ ኣልዕላ ዘይትፈልጥ ፍራይቦርግ ውፅኢት ክቐየር ዝኽእል ዓቕሚ ነበራን ኢዳ ሂባ ክተልዕላ ትፅቢት ጌራ ትላነበት ዋንጫ ናብ ቪላ ክተቕንዕ ዕረና ጣዕማ ተዓዚባ። ብመንፅሩ ኣብ 1995-96 ዋንጫ ሊካብ ናይ ሕጂ ካራባ ኳብ ምስል ዓለት ንዝሓለፉ 3 ዕቑዳት ፅዋ ዘይልዓለት ኣስቶን ቪላ ብመሪሕነት እስጳኛዊ ዓለምያ ኡናይ ኤምሬ ፋልሜቲ ፅዋ ድሕሪ 30 ዓመታት ኣልዒላላ። ድሕሪ ታ ብ 1982 ዘለዓለታ ኤሮፓያን ካብ ናይ ሕጂ ሻምፒንስ ሊግ ምስል ዓለት ድሕሪ 44 ዓመታት እያ ቀዳሜቲ ኤሮጳዊ ዋንጫ ትልዕል ዘላ ኣስቶን ቪላ። ኣቐዲሙ 3 ግዜ ምስ ሴቪያ ሓንሳ ድማ ንቪያርያል መሪሑ ነዛ ዋንጫ ብምልዓል ኣብ ቅድሚ ዝነበረ ዩናይ ኤምሪ ሓምሸይቲ ፅዋ ምዛ እንግሊዛዊት ኮይኑ ብምውሳኽ ዝበዝሐ ዋንጫ ኤሮፓያን ሊግ ዘለዓለ ኣሰልጣን ኮይኑ ኣብ ቅድሚት ይርከብ ኣሎም። እዚ ከምዚ ኢሉ እንከሎ በዚ ናይ ቪላ ዓወት ቦርማውዝ ንዓመታ ኣብ ሻምፒንስ ሊግ ናይ ምስታፍ ተኽእሎ ዓብሎም። እዚ ማለት ኣብ ፕሪምየር ሊግ ብሳን 2 ነጥቢ ራብዓይቲ ዘላ ኣስቶን ቪላ ሰንበት ብማንሲቲ ክሳዕር እሞ ሪቨርፑል ንብሬንፎርድ ስዒራ ራብዓይ ክትሓኩር ቪላ ናብ ሓምሻይ ደረጃ ምስትወርድ እዩ። ቪላ ራብዓይቲ ኮይና እንተወዲኣ ግና ፕሪምየር ሊግ ሓሙሽተ ኮታ ጥራይ ሒዙ ንዓመታ ኣብ ሻምፒንስ ሊግ ክሳተፍ። ቦርማውዝ ከ ንዓመታ ኣብ ኤሮፓ ሊግ ክትፅዓት ክትቅሰብ እያ። ኣርሰናል ድሕሪ 22 ዓመታት ሻምፒዮን ፕሪምየር ሊግ ክትከውን ንዝኽእላ ኣሰልጣን እያ ሚካኤል ኣርቴታ ሞሳናይቲ ዝሰርሖ ዓብ ታሪክ ምስቶም ዝለዓለ ማህያ ዝኽፈሉ ኣሰልጠንቲ ዓለም ክትሰርዖ መዲባ ምላዋ ተቓሊሑ። ኣቐዲሙ ኣብ ዝፈረሞ ውዕል ሓደ ዓመት ጣይ ተሪፎ ዘሎ ኣርቴታ ኣብ ሓደ ወቕቲ ኣስታት 10 ሚልዮን ፓውንድ ከም ዝኽፈል ይግለጽ። 5 ሚልዮን ፓውንድ ኸ ነዛ ጋንታ ናብ ሻምፒዮንስ ሊግ ስለ ዝመለሳ ከም መቕሹስ ከም ዝውሃቦ ይዝሕበር። ኣሰልጣኒ ኣትለቲኮ ማድሪድ ዲዮጎ ሲሞኔ ወቕታዊ ብዝወዝዶ 25.9 ሚልዮን ፓውንድ ዝለዓለ ተኸፋሊ እዩ። ምዛም ዝወቲ ካብ ማንሲቲ ዝወፅእ ፔፕ ጓርዲዮላ ኸ ኣስታት 20 ሚልዮን ፓውንድ ናብ ማሕፉድ እዮቱም። ኣርሰናል በዚ ሕቶ ዋና ፂፋቶ ዘሎ ዓወትካ ንስጳኛዊ ዓላሚኣ ሚካኤል ኣርቴታ ክብ ክተብሎይ ሓሊና ትርከም። ጾመሉጓም ፅዋ ፕሪምየር ሊግ ዘጥለለ ኣርቴታ 30 ግንቦት ኣብ ፍጻሜ ፀወታ ሻምፒየንስ ሊግ ኤሮጳ ኣንጻር ፒኤጂ ዓብን ወሳን ፀወታ ጽበዮም። ኣርሰናል ነዛ ዋንጫ ልዕልያታ ዘይትፈልጥ ብምዃነ ኸ ምስትዕወተላ ኣብቲ ናይ 140 ዓመታት ታሪኻ እቲ ዝበለፀ ወቕቲ ኣብ 2025-26 ክትሕልፎ ክትበቅዕ እያ። ወዲ 44 ዓመት ሚካኤል ኣርቴታ ካልኣይ ዝነኣሰ ኣሰልጣኒ ዋንጫ ፕሪምየር ሊግ ዘለዓለ ተባሂሉ እውን ድሕሪ ሆዜ መሪኖ ተሰሪዑሎም። መሪኖ 2004 ወዲ 39 ዓመት እንከሎ ንቸልሲ መሪሑ ዋንጫ ፕሪምየር ሊግ ምስ ዝለዓለዩ ኣብ ቅድሚ ዝርከብ ዘሎም።
1: ባርካ ዝቕርኩም ተኸታተልትና ናይ ሎሚ ትሕሶና ኣብዚ ክንዛዘም ምሳኹም ፅራሕኩ ሙሴ ገብረ ዝጋብሄረ ሰሰናይ ንኽሉና።

0: ባቲ ነዚ ዕወት ንምግባር ድማ ሚኒስትሪ ጥዕና ውሕስን ዝተማልአን ኣገልግሎት ጥዕና ኣብ ኩሉ ንኩሉ ዝብል መትከል ክኽተል ነይርዎም። በዚ መሰረት ንርሑቕ ከባቢታት ኤርትራ ዝነብሩ ሕብረተሰባት ማእከል ዝገበረ ስትራተጂ ሓንፂፁ ክሰርሕ ጀመረ። ንሎም እምባር ኣብ ዝሓለፈ 35 ዓመታት ናፅነት ንገስጋስ ኣገልግሎት ጥዕና ዘደስስ መደብ ኢና ቀሪብናልኩም ዘለና። ኤርትራ ብመንፅር መዋስንቲ ሃገራት ዝናት ስራሕቲ ኣገልግሎት ጥዕና ከም ዝመዝገበትን ከም ዝተመጎሰትን መለክዒታት ዓለማዊ ትካላት ጥዕና ዘረጋግፅዎ ሓቂ እዩ። ብዓብዩ እቲ ኣብ ባይታ ተሰርሑ ዘሎ ስራሓት ዝምስክሮ ሓቂ ብምዃኑ ከዓ ንገስጋስ ዝተፈላለየ ክፍልታት ሚኒስትሪ ጥዕና ምውካስ ኣገዳሲ ኮይኑ ረኺብና ኣሎና። መጀመርታ እምባር ትርጉም ጥዕና ህዝባዊ ጥዕናን ሰረተ እምነት ህዝባዊ ኣገልግሎት ጥዕናን እንታይ ምዃኑ ምርዳእ።
1: ህዝባዊ ጥዕና ማለት ኩሉ እቲ ሕብረተሰብ እንኮላይ ዝተወደበ ኮማዊ ፃዕሪ ህዝቢ ጥዑይ ንክኸውን ካብ ሕማማት ንክከላኸል ሓደጋታት ንምልላይን ኣንፃሮም ስጉምትታት ንምውሳድን ዘካይዱ ንጥፈታት ኩሉ እዚ ህዝባዊ ጥዕና ተባሂሉ ዝግለጽ ማለት እዩ። ከም መግለፂ ዓለማዊ ውድብ ጥዕና፣ ጥዕና ማለት ከዓ ሕማም ዘይምህላው ወይ ስእነት ጥዕና ጥራይ ዘይኮነስ ሙሉእ ኣካላዊ ኣእምራውን ማሕበራውን ድሕነት ወይ ውሕስነት ኩነት ህላዊ ማለት እዩ። ስለዚ ሚኒስትሪ ጥዕና ነዚ ጉዳይ እዚ ኣብ ግምት ብምእታው ብዝሰፍሐ ደረጃ ብ4 ክፍልታት ዘድሊ ኩሉ ንጥፈታት ጥዕና የካይዳሎ ማለት እዩ።
0: በዚ ዝተጠቕሰ ሰረተ እምነት ኣብ ዝሓለፈ 35 ዓመታት ሚኒስትሪ ጥዕና ዝናድ ዕማማት ኣመዝጊብ እዩ። ዓበይቲ ዓወታት ከምዝግብ ዝኽኣለ ድማ ንጹር ፖሊስታትን እስትራተጂታትን ሓንፂፁ ክሰርሕ ስለ ዝኽኣለ እዩ።
1: መርሓ ናይ ሚኒስትሪ ጥዕና ንኣገልግሎት ጥዕና ዝምልከት ብመሰረቱ ኣብ መሰረተ ክንክን ጥዕና ዝተሰረተ እዩ። ከም ሓፈሻዊ ኣገባብ ክንክን ጥዕና ኣተኩሩ ኣብ ኣቕርቦት፣ ኣብ ምዕሩይነት፣ ኣብ ናይ ዋጋ ድማዕነት ዘለዎን ንኩሎም ኣባላት ሕብረተሰብ ከዓ ብዘይ ኣፈላለዩ ኣገልግሎት ምሃብ ማለት እዩ። እዚ መሰረተ ክንክን ጥዕና ንኮምን ሕብረተሰብን ማእከል ዝገበረን ተሳታፍነት ናይ ብዙሓት ሴክተራት ዘረጋገፀ ነብሲ ወከፍ ዜጋ ውሁድ ዝኾነ ኣገልግሎት ጥዕና ምቕራብ ማለት እዩ። ነብሲ ወከፍ ኣባል ሕብረተሰብ ኣገደስቲ ኣገልግሎት ጥዕና ከም ዝረክብ ንምግባር እዩ። እቲ ቀንዲ ተግባራት ናይዚ መሰረተ ክንክን ጥዕና ኣብ 4-5 ዓውድታት ከፋፊልካ ክረአ ይኽእል። ሓደ ኣብቲ ሓፈሻዊ ኣገልግሎት ማለት እዩ፣ ልሙድ ምርምራታት፣ ክታበት፣ ሓገዛት ህዝባዊ ጥዕና፣ ኣእምራዊ ጥዕና፣ መደባት ትምህርቲ፣ ስልጠና ዝምልከት ክኸውን ከሎ እቲ ካልኣይ ናይ ኮማት ተሳታፍነት እዩ። ኣብዚ ኩሎም ኣገልግሎት ንናይቲ ሕብረተሰብ ባህልን ኣነባብራን ኣብ ግምት ብምእታው ብመራሕቲ ከባብን ደቂ እቲ ኮምን ተቐባልነት ብዘለዎ ኣገባብ ኣገልግሎት ጥዕና ክቐርብ ኣለዎ። ብሳልሳይ ደረጃ ምዕሪነትን ማሕበራዊ ወሳንነታትን ጥዕና ከዓ ክረጋግፅ ኣለዎ። እዚ ማለት ንማሕበረ ቁጠባዊ ረቑሒታት ዘይፈሊ ኩሉ ደረጃታት ሕብረተሰብ ዘጠቓልል ኣገልግሎት ጥዕና ምሃብ፣ ብተወሳኺ እውን ስልጠና ምድላብ ዓቕምታት ኩሉ ኣባል ሕብረተሰብ ዘለዎ ኣፍልጦ ብዛዕባ ጥዕና ክብ ንምባል ብኡ መሰረት ከዓ ናይ ባህሪ ለውጢ ንኸምፅእ ፃዕርታት ምክያድ ማለት እዩ። ስለዚ እቲ መሰረተ እምነት ናይ ኣገልግሎት ጥዕና ኣብ መሰረተ ክንክን ጥዕና እዩ ዝምርኮስ ዝብልናዮ ነዚ ዘጠቓልል ማለት እዩ። ካልእ ምናልባት ካብ ዝሓሊፉ ናብቲ ፖሊሲታትን እስትራቴጂታትን ናይ ሚኒስትሪ ጥዕና ክእቶ ዝከኣል ሓደ ሚኒስትሪ ጥዕና መሰረቱ ፖሊሲኡ ኣብቲ ናይ ሃገር ፖሊሲ ዝተመርኮሰ እዩ። እዚ ማለት ከዓ ኣብ በብእዋኑ ዳክመን ክለሳ እናተገብረሎም ኣገልግሎት ንህዝቢ ከመይ ክኸይድ ከም ዘለዎ ንምግባር ፃዕርታት ክካየድ ፀኒሑ ማለት እዩ። ኣብዚ ሕጂ እዋን ፖሊሲ 20-20 ንብሎ ኣለና። ብኣጠቃላሊ እዚ ፖሊሲ እዚ ምዕሪ ዝኾነ ኣገልግሎት ጥዕና ንኩሉ ሕብረተሰብ ብዘይ ኣፈላለዩ

0: ዋላ ሓደ እውን ከይተረፈ ክውሃብ ዘለዎ ኣገልግሎት ዝሕብር እዩ። ካልእ እቲ ዋናዊ እስትራቴጂክ ፕላን ዘለና ከዓ ብዙሓት ፕላናት ሓሊፎም እዮም። ነናይ ሓሙሽተ ዓመት ፕላን ዝሕጂ ዘለና ሳልሳይ ናይ ሓሙሽተ ዓመት ፕላን ከዓ ካብ 2022 ክሳብ 2026 ዝኸይድ እዩ ማለት እዩ። ኣብዚ ኣብ ክልቲኡ እቲ ፖሊሲታትን ኣብቲ እስትራቴጂታትናን ዘጠከሩ ንጥፈታት ወይ ዕላማታት ሓደ ብቑዕ ዝኾነ ጥዑይ ኣፍራይነት ዘውሕስ ኣገልግሎት ነብሰ ወከፍ ኤርትራዊ መሃብ እዩ። ካልኣይ ምዕሩይ ዝኾነ ዝርግሐ ስሉጥ ኣድማዒ ብቑዕ ዝኾነ ኩሉ መድያዊ ዘጠቓልል ኣገልግሎት ናብ ኩሉ ከምዝባፃሕካ ምርግጋዝ መሰረተ ክንክንጥዕና ንኮሙን ንሕብረተሰብን ማእከል ዝገበረ ተሳታፍነት ናይ ብዙሓት ሴክተራት ዘረጋገፀ ነብሶ ከፍ ዜጋ ውህድ ዝኾነ ኣገልግሎት ጥዕና መቕራብ እዩ። ስለዚ እቶም ፖሊሲታትናን እስትራቴጂታትናን እዚኣቶም እዮም ማለት እዩ።
1: ብመሰረት ፖሊሲ ሚኒስትሪ ጥዕና ኩሉ ኣካል ሕብረተሰብ ኣገልግሎት ጥዕና ከም ዝረክብ ምግባር እዩ። ነዚ ዕማም እዚ ክውን ንምግባር ድማ ሚኒስትሪ ጥዕና ዝጥቀመለን መሰረታውያን ኣዕኑት ከም ዘለዎ ምፍላጥ የድሊ።
0: ህዝባዊ ጥዕና እንታይ ማለት ምዃኑ ኣብ ግምት ምእታው ኣዕኑድ ናይ ስርዓተ ጥዕና ኣለዋ። ብዘን ኣዕኑድ ናይ ስርዓተ ጥዕና መሰረት ብምግባር ከዓ ኩሉ እቲ ኣገልግሎት ኣብቲ ህዝቢ ከም ዘቕርብ ምግባር እዩ። ሓደ ዓቕሚ ሰብ ክብ እናበልና ንሰርሕ ተንቀንዲ ኣዕኑድ ስርዓተ ጥዕና ንብለን ዓቕሚ ሰብ ምድላብ እዩ። ካልእ ትሕተ ቅርፂ እዩ። ልዕሊ 400 ዝኾና ትካላት ጥዕና ኣለዋና ማለት እዩ። ካልእ ንመድሃኒትን ናውቲ ሕክምናን ዝምልከት እዩ። መድሃኒትን ናውቲ ሕክምናን ብዘይ ምቁራፅ ኣቅርቦት ከም ዝህልዉ ብምግባርን ምስቲ ኣብቲ ሃገር ዘሎ ሕማማት ዝሰማማዕ መድሃኒታትን ናውቲ ሕክምናን ምቕራብን እዩ። ካልእ ውደባ እዩ ወይ ከዓ ምሕደራ እዩ። ምሕደራ ኣዝዩ ኣገዳሲ ኣብ ጥዕና። ምሕደራ እንተዘይሃልዩ ኩሉ ፋሕ እዩ ዝብለካ ማለት እዩ። ስለዚ ከዓ ሕማማት ኣይትቆፃፀርን፣ ኣብ ሰባት ዝስዕቡ ሳዕብናት ናይ ሕማማት እውን ኣይትቆፃፀርን ማለት እዩ። ስለዚ ምሕደራ ኣዝዩ ኣገዳሲ እዩ። በቢ ደረጃኡ ከዓ ቅርፅታት ወፂዎ ይስርሓሉ ማለት እዩ። ካልእ ቀረብ ኣገልግሎት እዩ። ኣገልግሎት ኩሉ ዓይነት ኣገልግሎታት ክኸውን ክኽእል ኣለዉ። ብሙሉእነት ክቐርብ ዝግበኦ እዩ ማለት እዩ። ካልእ ስርዓት ሓበሬታ፣ ሓበሬታ እንተዘይሃልየካ ናበይ ከም ተብል እውን ኣይትፈልጥን ኢኻ። ስለዚ ኣብ ሓበሬታታት ዝተመርኮሰ መደባት ከተወፅእ ስለ ዝግባእ ሓበሬታ ናይ ጥዕና እውን ብዝተፈላለየ መንገዲ ከም ዝእከቡን ንምውሳን ከም ዝሕግዙካ ዝገብሩን ሓበሬታታት ካብ ምእካብ ማለት እዩ። ካልእ ንጥዕና ብኸመይ መንገዲ ትምውሎ ብሓፈሻ ኣብዚ ሃገር ዋላ እኳ ብመንግስታዊ ድጎማ ዝካየድ ተኾነ እቲ ምወላ ናይ ጥዕና ከመይ ከም ዘለዎ እውን ሓደ ካብቲ ኣዕኑድ ናይ ስራሕቲ ጥዕና እዩ ማለት እዩ።
1: ሚኒስትሪ ጥዕና ምዕሩይን ፍትሓውን ኣገልግሎት ጥዕና ኣብ ኩሉ ኩርናዓት ሃገርና ንምብፃሕ ዝጥቀመሎም እስትራቴጂታት ኣለዎም። እዚ ድማ ነቲ ኣድመሳዊ ሸፈነ ጥዕና መሰረት ዝገበረ እዩ።
0: እቲ ናና እስትራቴጂ ከምቲ ኣቐድሞ ኣቢለ ዝገለፅኩ ኣህጉራዊ ኩነታትን ኣብ ግምት ዘእተወ እዩ ማለት እዩ። ሓደ ካብኡ ዓለማዊ እውን ኣብ ግምት ዘእቱ ኣድማሳዊ ሸፈነ ጥዕና ንብሎ እዩ ማለት እዩ። እዚ ኣድማሳዊ ሸፈነ ጥዕና እንታይ ማለት እዩ? ነብሲ ወከፍ ኣባል ሕብረተሰብ መዓስ ወይ ኣበይ ብዘይገድስ ብዘይሃሲ ወፃኢታት ብቑዕ ዝኾነ ኣገልግሎት ጥዕና ምቕራብ ማለት እዩ። ስለዚ ኣብዚ መዳያት እዚ ኣብ ብዙሓት መዳያት ናይ ጥዕና ብዙሕ ኣወታት ተሓፊሲ ማለት እዩ። ከም ንኣብነት ኣብ ተመሓላለፍቲ ሕማማት፣ ኣብ ዘይተመሓላለፍቲ ሕማማት፣ ኣብ ጥዕና ኣደን ህፃናትን ቆልዑትን ብሓፈሽኡ፣ ኣብ ዘይተመሓላለፍቲ ሕማማት ከምቲ ኣቐድመ ዝገለፅኩ፣ ኣብ ካልኦት እውን ምስ ሕማማት ዝምድናታት ዘለዎም ጉዳያት እውን ዝተፈላለዩ ውፅኢታት ረኪቦም እዮም ማለት እዩ። ንኣብነት ኣብ ምቕዳም ጥዕና ወይ ፕሮሞሽን ዝበሃል ኣብኡ ብዙሕ ስራሕት ተሰሪሑ እዩ። ዝተፈላለየ መንገዲ ጎስጓሳት ይካየድ። ንኩለን ፅላታት መንግስታውን ዘይመንግስታውን ትካላት ኣብ ግምት ኣእቲኻ ኣብ ጥዕና

0: ዘተኮረ ጎስኳሳት ከም ዝካየድ ተገይሩ እዩ። በዚ መንገዲ ከዓ ሩይ ዝኾነ ናይ ባህሪ ለውጢ ብፍላይ ከዓ ሕክምና ናይ ምድላይ ባህሪ ኣዝዩ ክብ ከም ዝብል ኮይኑ እዩ። ስለዚ ኣብዚ ሕጂ እዋን ዳርጋ መብዛሕትኡ ሕብረተሰብና ቀዳምነት ናይ ጥዕና ኣገልግሎት ዝረኽበሉ ኣብ ትካላት ጥዕና እዩ ኮይኑ ዘሎ ማለት እዩ። እቲ ባህላዊ ጥዕና ዝበሃል ክሳዕ ክንዲቲ ኣፀጋሚ ኮይኑ ኣይረአን እያ ዘዋን እዚ ጀካ ፍሉያት ዝኾኑ ጉዳያት ኣለዉ። እቲ ህዝቢ ናብ ናይ ልምዳዊ ሕክምናታት ዝኸደሉ ተዘይ ኮይኑ መብዛሕትኡ ድሌት ናይ ጥዕና ኣብ ጥዕና ከይዱ ክምርምርን ክፍወስን ክሕከምን እዩ ዝደሊ ማለት እዩ። ስለዚ ኣብዚ ርኡይ ዝኾነ ናይ ባህሪ ለውጢ መፅኡ ኣሎ ክበሃል ካል ንኣብነት ኣብ ናይ ቆልዑ ክታበት እንድሕር ኢና ቅድሚቲ ናፅነት ዳርጋ ሽዱሽተ ዝኾና ሕማማት ንምክልኻል እዩ ዝግበር ነይሩ ክታበት ሸፈነ ከዓ ዳርጋ 900 ጥራሕ ነይሩ። ኣብዚ ሕጂ እዋን ግን ልዕሊ 13 ዝኾኑ ሕማማት ብክታበት ክንከላኸሎም ንኽእል ሕማማት ኣለዉ ማለት እዩ። እቲ ሸፈነ ከዓ ኣብዚ ሕጂ እዋን ክሳብ 98 በፂሑ ኣሎ። ዳርጋ ኩሉ ቆልዓ ይክተብ። ርሑቅ ገጠራት ዘለዉን ከይተረፉ ብዝተፈላለየ መንገዲ ከም ዝርከቡ እናተገብረ ይስራሕ ኣሎ ማለት እዩ። ክታበት ሓደ ካብቲ ዝለዕለ ደረጃ ተዓዊትናሉ ዘለና እዩ። ዝተርፍ ከይተኸትበ ዝተርፍ ህፃን እውን የብልና። ከምታ ቀዲመ ዝገለፅኮ 98 ሚእታዊት ትሸፈነና። ስለዚ ኣብዚ መዳይ እዚ ብዙሕ ሰጉና ኣለና ክበሃል ከኣል ማለት እዩ።
1: ጥዕና ዴታትን ናፅላታትን ሓደ ካብቶም ሚኒስትር ጥዕና ዝተፈለየ ኣተኮሮ ሂቡ ካብ ዝሰራሐሎም ኣገልግሎት እዩ። ኣባይታ እውን እቲ ዕብየትን ለውጥን ከም ዘሎ ምስክርነት ዘድልዩ ኣይኮነን። ዓለም ለኻዊ መለክዕታት ዝምስክርዎ ሓቂ ድማ እዩ። ነዚ ንምዕዋ ዝተካየዱ ስራሕትን ናይ መፃ መደባት ናይ ዝፅላት ድማ ከምዚ ስዒቡ ዝግለጽ ይመስል።
0: ሕጂ ኣብ ኣገልግሎት ኣዴታትን ህፃናትን ከምታ ቀዲመ ዝገለፅኩ ሓደ ኣዴታት ነብሶ ፀራት ኣብ ግዜ ፅንሲ ክሳብ 8 ግዜ ዝኣክል ኣብ ትካላት ጥዕና ከይደን ክምርመራ ክኽእል ኣለዎን ማለት እዩ። ካልእ ኩለን ዝሓርሳ ኣዴታት ኣብ ትካላት ጥዕና ብክኢላ ክሓርሳ ከም ዘለዎን ጎስጓሳት ይካየድ። ኣብዚ ሜዳ እዚ ኣብዚ እዋን እዚ ክሳብ 85 ካብ ሚእቲ ኣዴታት ኣብ ትካላት ጥዕና እናመፃ ይሓርሳ ኣለዋ ማለት እዩ። ካልእ ኣዴታት ኣብ ዝተፈላለየ እዋናት ሕማማት ከጋጥመ ንኽእል እዩ። ንኣብነት ናይ ምድንጓይ ኣሎ። ኣብ ዝተፈላለየ እዋናት ምድንጓይ ከጋጥመን ስለ ዝኽእል ካብ ትካላት ጥዕና ክረኽባሉ ዝኽእላ ሓገዝ ክረኽባሉ ዝኽእላ ዝረሓቕ ቦታ ዝነብራ ኮይነን እውን ኣብ ከባቢ ትካል ጥዕና መፀበይ ጥኑሳት ተባሂሉ ዝስራሕ ኣሎ። ኣብዚ ክሳብ 45 ዝኣኽላ መፀበይ ነብሶ ፀራት ኣለዋና። እዚ እንታይ ማለት እዩ? ነብሶ ፀራት ቅድሚ ሓደ ወርሒ ናይ ግዜ ሕርሰን ኣብቲ መፀበይ ሓረሳት መፅአን ክፅበያ ሕርሰ ኣብ ዝጀመረሉ ከዓ ኣብቲ ትካል ጥዕና ንክሓርሳ ይግበር ማለት እዩ። ስለዚ ኣብዚ መዳይ እዚ ናይ ጥንሲ ቅድሚ ሕርሲ ዘሎ ምክንኻን ናይ ጥንሲ ዳርጋ መብዛሕትአን ክበሃል ከኣል ልዕሊ 900 ቀዳማይ ክንክን ቅድሚ ሕርሲ ይግበረለን እዩ። ምሕራስ ከዓ ከምታ ቀድመ ዝገለፅኮ ልዕሊ 85 ኣብ ትካላት ጥዕና መፅአን ሓርሳ ኣለዋ። ከምዚ ስለ ዝኾነ ሕጂ ንኣብነት መጠነ ሞት ኣዴታት ኣብ 100,000 ክንሪኦም ከለና ኣብ 1995 ዳርጋ 360 ዝነበረ ኣብዚ ኣብ 223 ኣዝዩ ከም ዝትሕት ናብ 183 ኣቢሉ በፂሑ ኣሎ ማለት እዩ። ካልእ ከምታ ቅድመ ዝገለፅኮ ናይ ህፃናት ናይ ክታበት እዩ። ካልእ ዝሓመመ ህፃን ብቐረባ ኣገልግሎት ክረክበሉ ዝኽእል ናይ ኮማዊ ኣገልግሎት ጥዕና ህፃናት ዝበሃል ኣለና። ካልእ ኣብዚ ናይ ኮማዊ ኣገልግሎት ህፃናት እውን

ነቶም ኣዝዮም ብዓፀቦ ዝተጠቕዑ ህፃናት ከገልግል ዝኽእል ናይ ምግቢ ሓገዛት እውን ይግበር እዩ ማለት እዩ። እዚ ናይ ምግቢ ሓገዛት ከም መድሃኒት ኮይኑ ዘገልግል እዩ ማለት እዩ። ስለዚ ከዓ እዚ ኣብ ኩሉ ዞባታት ብከምዚ ደረጃ ኣገልግሎት ከም ዝርከብ ይግበር ኣሎ ማለት እዩ። ካልእ ምናልባት በዚ ዝተካየደ ፃዕሪ ናይ ክታበት ዩ ናይ እዚ ኣብ ኮማዊ ዝወሃብ ኣገልግሎት ጥዕና ናይ ህፃናት ኣብ ግምት የእታ ሕጂ ትሕቲ 5 ዓመት ዝዕድሚኦም ህፃናት ዳርጋ 37 ካብ 100 በፂሕሎ ማለት እዩ። 37 ካብ ሽሕ ማለት እየ ንነፅላታ ዝምልከት 17 ካብ ሽሕ ይበፅሐሎ ማለት እዩ። ካልእ ንትሕቲ 1 ዓመት ዝምልከት ከዓ 28 ናብ ሽሕ ይበፅሐሎ። ስለዚ እዚ ምስቲ ናይ ኣብ 1995 ዝነበረ ክረአ እንከሎ ኣብ ትሕቲ 5 ዓመት ብ76 ሚእታዊ ትጎዲሉ፣ ኣብ ትሕቲ 1 ዓመት ብ70 ሚእታዊ ትጎዲሉ፣ ኣብ ናፅነት ከዓ ብልዕሊ 51-52 ሚእታዊ ትጎዲሉ ኣሎ ማለት እዩ። ስለዚ ኣብ ጥዕና ህፃናትን ኣዴታትን ርኡይ ዝኾነ ለውጥታት ከም ዝመፀ ክርዳእና ይኽእል ማለት እዩ። ኣብዚ ናይ ኣዴታት ኣዝና ንጉስግሰሉ እንታይ እዩ? ሰለስተ ጠንቅታት ናይ ሞት ኣዴታት ኣለዋና። እዘን ሰለስተ ጠንቅታት ናይ ሞት ኣዴታት ሓደ ብርቱዕ መድመይቲ ድሕሪ ሕርሲ እዩ። ካልኣይ ብርቱዕ ረክሲ ድሕሪ ሕርሲ፣ ካልእ ከዓ ልዑል ፀቕጥጥም ኣብ እዋን ጥንስ እውን ኣሎ ማለት እዩ። ሕጂ ነዚ ንምጉዳል ነዚ ናይ ጠንቂ ሞት ንምጉዳል ጎስጓሳት ይካየደ እዩ። እዚ ኩለን ነብሰ ፆራት 8 ግዜ ኣብ ትካላት ጥዕና መፅአን ምክትታል ክገብራ ከም ዘለዎን ከምቲ ኣቕድመ ዝገለፅክዎ ዝነብራሉ ቦታ ርሑቕ እንድሕር ኮይኑ ኣብ መፀበይ ጥኑሳት ወይ ከነብሰ ፆራት ክመፃ ክእል ኣለዎን። ካልእ ኩለን ነብሰ ፆራት ኣብ ትካላት ጥዕና መፅአን ክሓርሳ ክኽእል ኣለዎን። ምክትታል ድሕሪ ሕርሲ እውን ክግበር ክኽእል ኣለዎ። ምክንያቱ ኣብ ድሕሪ ሕርሲ መድመይቲ ከም ዘለዎ ስለዝገለፅና ማለት እዩ። ካልእ ልዕሊ ኩሉ ንጉስግሰሎ ከዓ መፃምተን ወይ ከዓ ሰብኡተን ኣካል ናይቲ ናብ ኣገልግሎት ጥዕና ምምፃእ ክኾኑ ክኽእሉ ኣለዎም፣ ከሰኒይዎን ክኽእሉ ኣለዎም ኢልና ከዓ ዝላዕለ ጎስጓሳት ነካይደሉ። ምናልባት ኣብዚ ከምቲ ድለ በፂሕና ክንብል ኣይንኽእልን፣ ግን ብውሕዱ ኣንስቶም ናብ ትካላት ጥዕና ከምዝኸዳ ኣብ ኩሉ ብሄራት ፍቓድ ኣሎ ማለት እዩ። ስለዚ ትተርፍ የላን ሰብኣያ ሓንቂፅዋ ናብ ትካላት ጥዕና ከይመፀ ትተርፍ ጓል ኣንስተይቲ ኣላ ክበሃል ኣይከኣልን እዩ ብዚ እዋን እዚ ማለት እዩ። ካልእ እውን ምናልባት ጠንቂ ሞት ዝኾና እውን ኣለዋ። እዚ ሰለስተ ምድን ጓያት ኣለዋና ኣብ ሕርስን ጥርስን ዝምልስከድ ማለት እዩ። ስለዚ ንቕሓትን ባህላዊ ለውጥን ንምምፃእ ልዑል ዝኾነ ኩሉ ኣካል ሕብረተሰብ እዚ ኣፍልጦ እዚ ከምዝህውድ ከምዝወሃብ ይግበር እዩ።

0: ሚኒስትር ጥዕና ነዚ ዝተረኣየ ሕክምናዊ ብራኽ ንምብፃሕ ዓቕሚ ሰቡ ንምድልዳል ዝተጠቕመሉ ሜላታትን ዝኽተሎም ፖሊስታትን ከም ዘሎ ምፍላጥ ድማ የድሊ።
1: ብመጀመርያ ርሑስ በዓል ቀንጃት ንኩላኸና ይግበሮ ከምዚ ክበሃል ዝፀንሐ ብዛዕባ ብምባል ዓቕሚ ሰብ ክንዛረብ እንተኸላ ኮይና ብመጀመርያ እቲ ፖሊሲ ሚኒስትር ጥዕና ካብኡ እዩ ዝብገስ እቲ ፖሊሲ ነቲ ምዕባል ዓቕሚ ሰብ እውን ከም እንፈልጦ እቲ ራእይ ሚኒስትሪ ጥዕና ኣድማዒ ቅቡል ብቑዕ ቅፀልነቱ ዝተረጋገፀ ሓንቀቶ ህዝቢ ዝምልስ ኣገልግሎት ጥዕና ንኩሉ ዜጋ ኣብ ኩሉ ከባቢታት ኣብ ርሕቑን ቀረባን ኣብ ገጠራትን ከተማታትን ንምብፃሕ እዩ ዝብል ብሓፈሹ ከም ጭርሖ ኸማን እቲ ፖሊሲ ሚኒስትሪ ጥዕና እንታይ እዩ ዝብል ኣለዎ ምዕዛዝ ጥዕና ፅቡቕ ህላውን ንኩሉ ኤርትራውን ኣብ ኤርትራ ዝነብርን ኣብ ኩሉ ዕድመ ዝብል ጭርሖ እዩ ዘለዎ ነዚ ብግምታት እዩ እቲ ፖሊሲ ናይ ምምዕባል ዓቕሚ ሰብ እንድሕሪኢና ኣብ ሃገርና ዘሎ ዝፈርን ናይ ጥዕና በዓል ሞያ ምስ ዓለማዊ ቴክኖሎጂ እናማዕበለ ዝኸይድ ዝሰልጠነ ብቕዓት ዘለዎ ተበግሶ ዘለዎ ናይ ስራሕ ተበግሱ ክብ ከብልን ዝማዕበለ ከም ዝኸውን ምርግጋፅ ናይቲ በዓል ሞያ እዩ ክስታዩ ነብዚ ክንብር ናብቲ ቀንዲ ናይ ምዕባል ዓቕሚ ሰብ ቅምምኸልና ሓደ ሃገራዊ ጥዕና ዘቕሙ ዓንድታት ኣለዉ ሸውዓተ ዓንድታት እዚኣቶም ሸውዓተ ዓንድታት ቀዳማይ መሪሕነትን ምሕደራን እዩ ሊደርሽፕን ጋቨርናንስ ንብሎ እቲ ካልኣይ ሄልዝ ወርክ ፎርስ እዚ ሕጂ ክንዛረበሉ ተቐሪብና ዘለና ምምዕባል ዓቕሚ ሰብ እዩ ሳልሳይ ሜዲሲንስ ኤንድ ፕሮዳክትስ ን ሳፕላይስ ንብሎ ናውቲ መድሃኒትን ቀረብን ዝምልከት ራብዓይ ትሕቲ ቅርፂ እዩ ሓሙሻይ እቲ ስርዓት ኣገልግሎት ጥዕና እዩ ሓሙሻይ ኤች ኣይ ኤስ ንብሎ ወይ ከዓ ስርዓት ሓበሬታን መፅናዕትን እዩ ሻውዓይ ብዘይምወላ ዝኸውን ስለዘየሎ ሄልስ ፋይናንሲንግ እዩ እዚ ምርኩስ ብምግባር ትዕልኡኹ ሚኒስትሪ ጥዕና ምምባል ዓውን ሰብ እንድሕሪኢና እኹል ቀረብ ናይ ጥዕና በዓል ሞያ ምርግጋፅ እዩ ምዝቃየር ቴክኖሎጂ እናማዕበለ ዝኸይድ ብዙሑን ዓይነቱን ብቕዓቱን ተበግሱን ክብል ከም ዘለዎ እዩ ዝገብር ነዚ ሚሽን እዚ ወይ ተልእኮ እዚ ንምውሓስ ዝኽተሎ ሰለስተ ነገራት ኣለዎ ሓደ ቁኑዕ ውጥን ዓቕሚ ሰብ ክህሉ ኣለዎ እዚ ሂማን ሪሶርስ ፕላኒንግ ንብሎ ከይወጠንካ ውጥን ከይሃለወካ ክስራሕ ይትኽእል ኒኻ እቲ ካልኣይ ብቑዕ ኣቕርቦት ስልጠናን ምምዕባል ዓቕሚ ሰብን ሂማን ሪሶርስ ትሬኒንግ ኤን ደቨሎፕመንት ንብሎ እዩ እቲ ሳልሳይ ምዕሩይ ምደባ ምቕራሕን ዓቕሚ ሰብ ወይ ከዓ ሂማን ሪሶርስ ማነጅመንት ንብሎ እዩ እቲ ምዕባል ዓቕሚ ሰብ ኣብዘን ሰለስተ እዚኣተን ኣተኪሩ እዩ ዝሰርሕ
0: ኣብዘን ዝሓለፋ ናይ ናፅነት ዓመታት ዓቕሚ ሰብ ሚኒስትሪ ጥዕና ብብዝሕን ዓቕምን ኣዝዩ ገዚፍ ዕብየት ኣመስጊቡ እዩ ነዚ ዘብርህ ድማ ብሰብ ሙያ ተገሊጹልና ኣሎም
1: ጠቕላላይ ዓቕሚ ሰብ ሚኒስትሪ ጥዕና ክንሪኦ ከለና በቲ ኣቐድማ ቢለ ክገልፆ ፀናሕኩ ዝተገብረ ወፍርን ስልጠናን ጠቕላላ ኣብዚ ግዜ እዚ ምሕዳራውን ቴክኒካውን ሰራሕተኛታት ሚኒስትሪ ጥዕና 13,240 ኣቢሉ እዩ ዝኸውን ካብዚኣቶም እቶም ቴክኒካዊ 7,619 ኮይኖም 57 ሚእታዊት ናይቲ ዓቕሚ ሰብ ኣብ ሚኒስትሪ ጥዕና ዘሎ ይበፅሕ እቲ ምምሕዳራዊ ከዓ 43 ኮይኑ 5621 እዩ
0: ምምዕባል ዓቕሚ ሰብ ሓደ ካብቶም ዓበይቲ ተልእኾታት ሚኒስትሪ ጥዕና እዩ ብሞያ ሕክምና ዝሰልጠነን ዝተምሃረን ዓቕሚ ሰብ ኣብ ግቡእ መዓላ ከም ዝተመደበ ዝከታተልን ዝቆፃፀርን ውጥን ክህሉ ድማ ግድን እዩ
1: ከምቲ ኣቐዲመ ዝበልኮ ሓደ ካብቶም ሰለስተ እቲ ምምዕባል ዓቕሚ ዝሰርሓሉ ውጥን ወይ ፕላኒንግ ሓደ ስርሑ እዩ ውጥን ክንብል ከለና እንታይ እዩ ኣብዚ ሃገር ንዘለዉ ትካላት ጥዕና ኣብዚ ሃገር ብሕጂ ንክኽፈቱ ዝደለዩ ትካላት ጥዕና ከይተረፈ ኣብ ግምት እትዩ ናይ 5 ዓመት ውጥን በቢግዜ ይውፅእ እዩ ስጋ ኣብዚ ሕጂ 4 ውጥናት ነናይ 5 ዓመት ኣውፅኢና ኣለና ኣብዚ ሕጂ ንሰርሓሉ ዘለና ካብ 2023 ስጋ 2027 ውጥን ጌርና ኣለና ብሓፈሽኡ ነቶም ኣገደስቲ ሙያተኛታት ዝበሃሉ እውን እቲ ፎርካስቲንግ ዝበሃል ትንበያ ስጋዕ 20-30 እቲ ሚኒስትሪ ኣውፅኡ ይሰርሕ ዘሎ። እዚ ውጥን ዝኸውፅእ ከሎ ሚኒስትሪ ጥዕና ንበይኑ ይኮነን ዘውፅእ ሚኒስትሪ ጥዕና ምስ ካልኦት መሻርክቲ ምስ ሚኒስትሪ ትምህርቲ ምስቶም ኣፍሬቲ ትካላት ኢንስቲትዩት ላዕለዋይ ትምህርቲ ካልኦት መሻርክትናን ብሓባር ኮይና ክንደይ ዝኣኽሉ ሞያተኛታት ኣብዚ መፅእ 5 ዓመት ክፈርዩ ይኽእል እዩ ተባሂሉ እዩ ስራሕ ዝሕንፀት። ከምኡ ዶኩሜንታት ኣውፂና ከዓ እሱ ምስ ካልኦት መሻርክትን ምዝምልከቶም ኣካላት ኮይና በብግዜኡ ነውፅኦም ንሰርሓሉ ኣለና።
0: ፍትሓዊ መቕርሐ ክኢላዊ ዓቕሚ ሰብ እምነኩርናዕ ፖሊስ ሚኒስትር ጥዕና እዩ። ኣብ ጉዳይ እዚ እውን ኤርትራ ካብ ብዙሓት ናይ ትሕተ ሰሃራ ሃገራት ኣፍሪቃ ብልጫታት ከም ዘመዝገበት እዮም ሶም ሞያ ዝገልፁ።
1: ኣብዚ ግዜ እዚ እቲ መቕርሐ ክንሪኦ ከለና ብፍላይ ብደረጃታት ናይቲ ፅፍሒ ኣገልግሎት ጥዕና ክንሪኦ ዝሓሸ ኮይኑ ስምዓኒ ኣገልግሎት ጥዕና ናይዚ ሃገር ታሕተዋይ ፅፍሒ ንብሎ እተን ዝተሓታ መደበራት ጥዕና ማእከላት ጥዕና ከምኡ ሆስፒታላት ዘለዎ እዩ። እቲ ካልኣይ ፅፍሒ ዝበሃል እቲ ዞባዊ መወከሶ ሆስፒታላትን ሆስፒታላት ዘለዎ እዩ። ሳልሳይ ዝበሃል ከዓ እቲ ሃገራውያን መወከሶ ሆስፒታላት ዘለዎ እዩ። ሕጂ ነዚ እንድሕሪ ኢና ኣብቲ ታሕተዋይ ፅፍሒ 49% ናይቲ ዓቕሚ ሰብ ናይዚ ዝጠቀስኩ ዓቕሚ ሰብ ኣብቲ ታሕተዋይ ፅፍሒ እዩ። እዚ እንታይ እዩ ዘርእካ? እቲ ምቕርሐ ነቲ ርሑቅ ከባብን ዘሎ ህዝቢ ከም ዝወርድ እዩ ተገይሩ። 23% ኣብቲ ላዕለዋይ ፅፍሒ ወይ ሪፈራል ሆስፒታል ዝበሃል እዩ ዘሎ። እቲ ዝተረፈ 32 ከዓ ኣብ ማእከላይ ኣብቲ ዞባዊ ሆስፒታላት እዩ ዘሎ። እዚ እንታይ ርእካ? ብዙሕ ግዜ ብዙሓት ክኢላታት ወፃእተኛታት ዲካት ኣብዚ ዓዲ ክመፁ ከለዉ እቲ መቕርሐ እዚ ናሕና ክርእይዎ ከለዉ መብዛሕትአን ኣብ ኣህጉር ኣፍሪቃ ብፍላይ ትሕተ ሰሃራ ኣፍሪካ ክንሪኢ ከለና ዝበዝሐ ሙያተኛ ኣብቲ ርእሲ ከተማን ዓበይቲ ከተማታት ናይቲ ሃገር እዩ ተደኪኑ ዝርከብ። እዚ ናሕና ግን ከም ዝበልኮ ኣብዚ ማእከላይ ቦታ ወይ ኣብቲ ላዕለዋይ ፅፍሒ ዘሎ ኣብቲ ኣህጉራውያን እዚ ሃገራውያን ሆስፒታላት መወከሶ ሆስፒታላት ንብለን 23% ጥራይ እዩ። እቲ 49% ኣብቲ ርሑቅ ከባቢ እዩ ዘሎ። ከምኡ ስለ ዝኾነ እዩ ከዓ ዘን ኣብ ርሑቅ ከባቢ ዘለዋ ብፍላይ መደበራት ጥዕና ንብለን ስከዓ 200 ዝበፅሓ ዘለዋ ኣብ ርሑቅ ከባቢ ኣብኡ ስለ ዝተዋፈረ እዩ እቲ ኤርትራ ኣብ ዝሓለፈ ናይ ሚሊኒየም ሽቶታት ምውቃዕ ፅቡቕ ኣበርክቶ ጌራ ተባሂሉ ዝፅዋዕ ኣብኡ ዘለዉ ሞያተኛታት ህዝቢ ብምሕካም ብህፃናት ብምኽታብ ኣዴታት ብምኽታብ ሕርሲ ብምክያድ ነቲ ዝተረኽበ ዓወት ክገብሩ ክኢሎም እዚ እቲ መቕርሐ እዩ ዘረኣየና። እቲ መቕርሐ እቲ ዝበዝሐ ክፋል ዳርጋ 49/50% ኣብቲ ርሑቅ ከባቢ እዩ። ሕጂ ብመቕርሐ ፅቡቕ ኣታሓሕዛ ተገይሩ እዩ ዝኸይድ ዘለዉ ክብል ይኽእል።
0: ዝበዝሐ ክኢላዊ ዓቕሚ ሰብ ሚኒስትር ጥዕና ኣብ መሰልጠኒ ማእከላት እቲ ሚኒስትሪ ዝሰልጠነ እዩ። ሓፈሻዊ ኩነታትን ኣበርክቶን ናይ ዘን ትካላት ድማ ከምዚ ይመስል።
1: ድሓን ዝኾነ ትሕዝቶ ዘለዎንን ብቑዓት መምሃራን ኣለውዎን። በብግዜኡ እቶም መምሃራን ብቕዓቶም ንኸዕብዩ በብግዜኡ ስልጠናታት ከም ዝወስዱ ንገብር ኢና። ምስ ሚኒስትሪ ትምህርቲ ብምርዳእውን እዚ ናይ ፔዳጎጂ ንብሎ ናይ መምህርና ትምህርቲ ከም ዝወስዱ ንገብር ኢና። እዚ ነቶም ኣብያተ ትምህርቲ ፅቡቕ ሓገዝ እዩ። ምናልባት እቲ ትሕቲ ቅርፂ ናይ ገሊአን ከምቲ ዝድለ ከይከውን ይኽእል፣ ግን ብወገን ዓቕሚ መምሃራንን መሳለጥያን እኹል ቀረብን ኣለዎን ክብል ይኽእል።
0: ድሕሪ ናፅነት ምዕባል ዓቕሚ ሰብ እዚ ሚኒስትሪ ዝናድ ዕብየትን ለውጥን ኣመዝጊቢ እዩ። ይኹን እምበር ኣብ ከቢድ ሃገራዊ ስራሕ ዝወፍር ትካል ብድሆታት ኣይገጥምዎን ማለት ኣይኮነን።
1: ብድሆታት እንድሒልና ኩሉ ግዜ ስራሕ እንተልዩ ብድሆ ክህሉ ባህርያዊ እዩ ይመስለኒ። ንዓቕ ሰብ ዝምልከት ብዙሑን ዝርጋሐኑን ኣፃፊፍካ ኣብ መሓዝ ኣብ ኩለን ዞባታትን ማእከላዊ ቤት ፅሕፈትን ይግበር እዩ። ዝሓሸ ኮምፒተራዊ ትሕዝቶ ዘለዎ ዳታ ቤዝ ኣለና። ምናልባት ኣብዚ ከም ሃውጋፍ ክረአ ዝኽእል ኣብ ንኡሳን ዞባታት ደረጃ ክወርድ ኣለዎ ዝብል ርእቶ ኣለና። እንተደይ ኮይኑ ኣብ ዞባታትን ኣብ ማእከላይ ቤት ፅሕፈትን ፅፉፍ ዝኾነ ዳታ ቤዝ ናይ ዓቕሚ ሰብ ኣሎ። መን ኣበይ ኣሎ፣ ኣበይ ናይ ትካል ኣሎ፣ መዓስኣትዩ ኩሉ እዚ ኣብ ክፍለጥ ይከኣል እዩ። እዚ ሕጂ እንታይ እዩ ናብ ንኡሳን ዞባታት ደረጃ ንክወርድ ኢና ንደሊ። እቲ ካልኣይ ዝርግሐ ሞያዊ ዓቕሚ ኣብ ቀረባን ርሑቁን ምምዕርራይ ከም ዝበልኮ እቲ ዝርግሐ ፅቡቅ እኳ እተኾነ ብፍላይ ኣብቶም ላዕለዎት ክኢላታት እንድሕር ኢና እቲ መቕርሐ ገና ምስጓም ዘድልዮ እዩ። እዚ ክብል ከለኹ እንታይ እዩ ብደረጃ ስታንዳርድ ደረጃ ናይ ሚኒስትሪ ጥዕና ዝወፀ ሓንቲ ዞባዊ መወከሲ ሆስፒታል እንታይ እንታይ ዓይነት ሙያተኛታት ክትሕዝ ኣለዋ ፍሉጥ እዩ፣ ክንደይ ቁፅሪ ፍሉጥ እዩ። ነዚ ክንብል ከለና ሓኪም ዓይኒ ክህልዎ ኣለዎ፣ ሓኪም ስኒ ክህልዎ ኣለዎ፣ ሓፈሻዊ ሓካይም ክህልዎ ኣለዎ፣ ስፔሻሊስት ናይ መጥባሕቲ፣ ስፔሻሊስት ናይ ማህፀን፣ ስፔሻሊስት ናይ ዓይኒ፣ ስፔሻሊስት ናይ ህፃናት ክህልዎ ኣለዎ። ሕጂ ኩለን ኣለዎ እዶ እንተልካየን ዘይብለን ኣለዋ ገሊአን ንገሊአን ንመብዛሕትአን ግን ካብዘን ሽዱሽተ ዞባታት እንተርኢና ንማልእ ኣለን ኢና። እዚ ሓደ ካብቲ ብድሆ ነዚአን ንምምላእ ብድሆ እዩ። እዚ ሕጂ በዚ ሕጂ ዝካየድ ዘሎ ናይ ድሕረ ምረቓ ትምህርቲ ኣብ ኮሌጅ ሕክምና ጥዕና ኣብ ኣስመራ ዝካየድ ዘሎ ግን 7 ዓይነት ናይ ስፔሻሊስት ሕክምና ድሕረ ምረቓ ይካየድ ኣሎ። ሚኒስትሪ ጥዕና ከዓ ኣብኡ እትዩ የምህር ኣሎ። ሓካሚ ዓይኒ ነምህር ኣለና፣ ስፔሻሊስት ናይ ማህፀን ነምህር ኣለና፣ ስፔሻሊስት ናይ መጥባሕቲ ነምህር ኣለና፣ ስፔሻሊስት ናይ ህፃናት ይመሃሩ ኣለው፣ ብጀካ ስፔሻሊስት ናይ ስነ ሕማም ፓቶሎጂ ንብሎ ነምህር ኢና፣ ስፔሻሊስት ናይ ራዲዮሎጂ ነምህር ኢና። ሕጂ እዚ እዞም ዝመሃሩ ዘለው ምስ ወፁ እቲ ንደልዮ

የን ዋላ ካብ ወፃኢ ቆፂርና ኢና ነስርሓለን ዘለና ብወፃእተኛ ኣትጌርና ነስርሓለና ካልእ ሓደ ካብቲ ከም ዕብት ከም ብድሆ ክረአ ዝኽእል ጎደና ዕብት ናይ ሞያተኛታት እዩ። ሞያተኛ ሓንሳብ ተማሂሩ ኣብ ስራሕ ምስ ተዋፈረ ስእልካ ይትገድፎን ኢኻ ናቱ ዕብት ከሪር ፓስ ንብሎ እዚ ክስርሓሉ ዘለዎ እዩ። ነዚ ኢኻ ሚኒስትሪ ጥዕና ብዝተካኣሎ መጠን ነቶም ሙያተኛታቱ ካዕብዮም ዝፅዕር እዚ ከዓ እንታይ እዩ ዲፕሎማ ነርስ ዝነበረ ናብ ዲግሪ ኣብ ነምህሮም ኣለና ሓኪም ዝነበረ ናብ ስፔሻሊስት ይመሃር ኣለዎ።

0: ኣብዝ ሓለፈ መደብና ምስ ምሕራር ሰሜናዊ ምብራእ ሳሕላ 1984 ህዝባዊ ግንባር ሰፊሕ ገማግም ባሕሪ ድሕሪ ምቁፅጻሩ ባሕርያ ዝሰፍሐ ናይ ስራሕን ምንቅስቓስን ዕድል ከም ዝረኸበ ኣብያት ዕዮ ምግፋፍ ዓሳን ንግድን ዝኣመሰለ ትካላት ድማ ብዝለዓለ ናህሪ ይሰርሕ ምባሩ ርኢና። ባሕርያ ክሳብ ዝንጠቕሶ ዘለና ግዜ ኣብ ምጓዓዝን ምስ ቁጠባዊ ጉዳያት ዝተኣሳሰረ ንጥፈታት ኣብ ምክያድን ጥራይ ተሓፂሩ ነይሩ። ጸላኢ ዋላ እኳ ካብቲ ሒዝዎ ዝነበረ ገማግምን ባሕርን ተጸሪጉ እንተወፀ ነቲ ዝተመንዝዖ ቦታታት ብማዕዶ ብመረኸብ ኩናት እናተመላለሰ ካብ ምድብዳብን ኣብ ባሕሪ እውን ንጉዕዞ ጀላቡ ህዝባዊ ግንባር ንምቁፅጻር ቀጻሊ ወፍሪ ካብ ምክያድን ኣየቋረፀን። ነቲ ብጸላኢ ዝካየድ ዝነበረ ናይ ባሕሪ ኩናት ንምግታእ ብቐንዱ ድማ ምስ ምውናን ሰፊሕና ጻማያትን ደሴታትን ማርሳታትን ህዝባዊ ግንባር ነቲ ዕድልቲ ተጠቒሙ ድሮ ተመስሪቱ ግን ከኣ ገና ኣብ ቁጠባዊ ንጥፈታት ጥራይ ተሓፂሩ ዝንቀሳቐስ ንዝነበረ ባሕርያ ካብዚ ግዜ እዚ ጀሚሩ ናብ ሓደ ወተሃደራዊ ሓይሊ ተቐይሩ ገማግሙን ባሕሪ ንኽሕሉ ባሕርያ ናብ ሓይሊ ባሕሪ ክቕየር ተወሲኑ። ካብቲ ግዜ እቲ ድማ ሓይሊ ባሕሪ ዝብል ስም ለቢሱ ንሓድሽ ዕማም ተበጊሶ።
1: ሕጂ እንታይ ዝውስኽ ዘሎ ኣብቲ ናይ ቀደም ዕማማት ናቱ ሓደ ወተሃደራዊ ኣሃቱ ክቐውም ኣለዎ መሰረት ክንፀፍ ኣለዎ ስለዝተባህለ እዞም ኣብ ሰዋክን ዝነበሩ ብፆትና በዓል ካሬካሬ በዓል ወዲቓላቲ ምስኦም ዝነበሩ ውሱናት ኣባላት ንሳቶም ናብ በሪጠ መፂኦም ማለት እዩ። ንሕና ከዓኒ ካብ ሜዳ ከምቲ ዝገለፅኩል ከዓኒ ስጋብ ወርሒ 784 ኣብ ሓይሊ ባሕሪ ቅድሚ ምምፀይ ኣብ ከቢድ ብረት እየ ነረ፣ ኣብ ታንከኛ ነረ፣ ኣብ መዳፍዕ ነረ። ስለዚ ዳርጋት ኣገልግሎት ናተይ ኣብ ከቢድ ብረት እየ ነይሩ። ድሕሪኡ ግን እዛ መደብ እዚኣ ክትብገስ ስለዘለዋ ስለዝተመደበ ማለት ተፀዊዕና ምስ ኣነን ካልኦት ብፆተይን ኣብቲ መደብ ከም ዝሳተፍ ተገይሩ ማለት እዩ።
0: እዚ ሓይሊ እዚ ክምስረት እንከሎ ዝኾነ መበገስ ዓቕሚ ይነበሮን ክምስረት ስለ ዝነበሮን ኣብ መስርሕ ክዓቢ ምዃኑን እምነት ናይቲ ውድብ ስለ ዝነበረ እዩ ኣበጊስዎ። ኣብቲ ፈለማ እዋን እንተወሓደ ገማግሞ ይሕሉ ይምሃርን ይድልድልን ነዝተደልየ ናይ ነዊሕ ዕላማ ድማ ይስርት። ብኸምዚ ድማ ገማግም ባሕሪ ኤርትራ ብሓድሽ ኣሃዱ ሓይሊ ባሕሪ ክሕሎ ጀሚሩ። እዚ ንሪዮ ዘለና ስእሊ ሓይሊ ባሕሪ ምስ ኣሃዱታት ከቢድ ብረት ኣብ ማርሳ ቆባዕ ዝተባህለ ቦታ ብውሱን መሳርሒታትን ራዳርን ንመራኸብ ኢትዮጵያ ኣብ ምሕላው እንከሎ እዩ።
1: ኣብ ብሪጠ ምፅእ ምስ በልና በዓል ወደ ቐላቲ ኣብኡ ፀኒሖምና ኣብ ትሕቲ ሓንቲ ገረብ ሓንቲ ገረብ እያ እዋኑ ከዓ ወርሒ 7 እዩ ወርሒ 7 እዩ ወርሒ ፅላል የለ ዝሑልማ የለ ገለ የለ ዝኾነ ዝግበር ነገር የለን። ላዕለዎት መራሕቲ ናይቲ ውድብ በዓል ወዲ ኣፈወርቂ በዓል ረመዳን ሓመኖር መፂኦም እቲ መደብ ገሊፆምልና ስለዚ ክንብገስኩም ምዃንና ስለዝተሓበርና ንሕና ውን ንህንጠየሉ ስለ ዝነበርና ሓደ ማለት ሓደ ወተሃደራዊ ሓይሊ ኣቑምና ንገመግምና ንባሕርናን ሓደ መዓልቲ ክንቋፃፀሮ ክንክእል ኣለና ክንደይ ግዜ ፀላኢ ፈንጣሕት ኣሕክብለሉ ነዚ ባሕርና።
0: ህዝባዊ ግንባር ኣብቲ ግዜ እቲ ሓይሊ ባሕሪ ክምስርት ዝተበገሰሉ ሰፊሕ ባሕርን ገማግምን ስለ ዝተቆፃፀረ ጥራይ ኣይነበረን። ምቁፅፃር ባሕሪ ንምምስራት ሓይሊ ባሕሪ ሰፊሕ ባይታ እኳ እንተፈጠረ ኪንኡ ግን ኣብ ኣተሓሳስባ መሪሕነት ናይቲ ውድብን ኣብ ኣእምሮ ነፍሲ ወከፍ ኣብ 1977 ኣብ ኩናት ባፅዕ ዝተሳተፈ ተጋዳላይን ሓደ ሕልሚ ነይሩ ምምስራት ሓይሊ ባሕሪ።
2: እዚ ባሕሪ ድሕሪ 77 ድሕሪ ተመክሩ ናይ ባፅዕ ና 77 ንምትሎ እንትኾኑ ተታሒዛ ነራ ባና ብባሕሪ ዝተኸስን ብባሕሪ ዝሰርሕ ራክብ ስለ ዘይነበረና ኢና ድሕሪ ተመሊስና። ካብዚ ተመክሮ ድሕሪ ምንስሓብ ናይ ባፅዕ እቶም ዓበይቲ ሓለፍትና ግድናት ገለ ክነምህድ ኣሎና ገለ ዝብል ነገር መፅኡ ካብ ሰዋክን ጋዒዝና ኣብ ከባቢ በሪተ ዓስኪርና ኣብ ሰራዊ ዝነበሩ ቅድሚ ሕጂ ነብ ዝነበሩ ኣባላትን ገለመለን ባሕረንያን ዝበሃሉ ካብ ኣህዶታት ተሳሒቦም ናብ ሓይሊ ባሕሪ መፅኦም ካብኡ ናይ ባሕሪ ልምምድ ከነገብርን እዚ ማሪን ኮማንዶ ትበሃል ክንቆውም እቶም ሓሳብ ዝነበሮም ሓበሬታ ሂቦምና ቲ በሪታ እያ ተኣኪብና ኣኪቦምና ከመይ ከም ንሰርሕ ኣባ ሕጂ ናይ ኣርባዕተ ሻልማን ብኣባህላ ናይ ባሕሪ ዘለዋ ክልተ ፋይበር ካብ ሓደ ዓርኪ ናብ ሱዳን ገዚና ንዞም ፊተውራሪ ናይ ቤት መንሶራ ዝነኣሹ እዛ ሓምሳይ ክፍሊ ሳሳይ ክፍሊ ዝነበሩ እንዳወሰድና እቶም ዓበይቲ ባሕሪ እንዳመሃርዎም እቶም ንኣሽቱ ጀላቡ እቶም ንኣሽቱ ከም ዘሕዙ ፈተነታት ገርና ኣብቲ ፈተነታት ከማ ተዓዊትና
3: ድሓሪ ሓንቲ ተመክሮ ኣለሃን ኣነ ዘጋጠመትና ባዕለ ዝተሳተፍኩ ኣብዛ ናይ ንሓርነት ናይ ማፀ ብ77 ዝነበረሉ እዋን ሽዑ ታንከኛ ኮይነ ኣነ ኣብዚ ናይ ሳሊና ይኣትየ ነይረ ከም ታንከኛ ኮይነ ሳሊና ይኣትየ ነይረ ምስ ኣጥቃዕ ሓይሊ ስለዚ ኣብቲ እዋን እዚ ዘጋጥመና ዝነበረ ተቃውሞታት ናይ ፀላኢ ካብ መሬት ጥራይ ዘይኮነስ ካብ ባሕሪ እዩ ዝፍንወና ነይሩ ብባሕሪ ነይሩ ብኤር ነይሩ ብባሕሪ ብመሬት ነይሩ ስለዚ እቲ ቀንዲ ኣነ ትዝከረኒ መርከብ ኤችኤምኤስ ኢትዮጵያ ትበሃል ካልኦት መራኸብ ከዓ ነይረን ኣብዚ ባሕሪ ኮይነን ንሰራዊትና ይድብድባና ነይረኖ ሽዑ ኣነ ሸዓ ዝከረኒ ሓይሊ ባሕሪ ነይሩና ተትኸውን እዚ ኩሉ ፀላኢ ስ ከምዚ ገይሩ ላዕልን ታሕትን ክብል መይከኣለን ከምካሃሸና መይከኣለን ኣትሊስት እቲ ኣብ ባሕሪ ኮይኑ ዝድበና ዘሎ ፀላኢ ንዕኡ ዕንቅፋታት ክንፈጥረሉ ምክኣልና ማለት እዩ ስለዚ ሕጂ እዚኣ ትዝከረኒ ኩሉ ግዜ ዝከረኒ ስለ ዝነበረት እዛ መድብ እዚኣ ኣነ ናይ ብሓቂ ክትብገስ ምዃና ምስ ተገልፀ ምስ ገለፁልና ናይ ብሓቂ ተሓጊትና
0: ድልየትን ዕላማን ጥራይ ስለ ዝነበረ ተበጊሱ ብዘይ መሳርሒ ብውሑድ ዓቕሚ ሰብ እቲ ክምስረተሉ ዝተመርፀ ቦታ ከይተረፈ ዝኾነ ይኹን ነገር ዘይነበሮ ከም ፍጡር ንኽትነብረሉ ሲትረፍ ካብቲ ሃፈፅታውን ዋዕን ገማግም ባሕሪ እትኽወለሉን ተፅለለሉን ማዕቆቢ ኣብ ዘይነበረሉ በሪጠ ዝተባህለ ቦታ ኣብ ሌጣ ጎላጉልን ገማግም ባሕርን እዩ እቲ ወተሃደራዊ ሓይሊ ተመስሪቱ
3: ሕጂ ወተሃደራዊ ሓይሊ እንድና ከነቐውም እቲ ቀንዲ ዕላማ ትሕዝቶና ውሱናትን ተንጀለቡት እን በዓል ካሪካረ በዓል ደቐላተ ሒዞሞን ዝነበሩ ኣብ ሰዋከ ንሰን እየን መፅአን ንሕና ውን ምናልባት ገለ ሰለስተ ኣርባዕተ ገለ ንኸውን ቀደም ኣባላት ናይ ሓይሊ ባሕሪ ናይ ኢትዮጵያ ዝነበርና ምናልባት ኣብ ባሕሪ ንፈልጥ ንኸውን ግን ንሕና ጥራይ ኣይኮናን ርዲኣን ኣለሃ እቲ ዓቕሚ ሰብና ካብቲ ሒዞሞ ዝነበሩ ሒዞሞ ዝመፁ በዓል ወደቐላተ ካብኡ ክብክብል ኣለዎ ነቲ ዕላማ ኣብቲ ዕላማ ክዋስኡ ዝኽእሉ ሓድሽቲ ኣባላት መንእስያት ክመፁ ስለ ዝነበሮም እዞም ሰባት እዚኣቶም ካብቲ ወታደራዊ ሓይሊ ካብ እግረኛ ሰራዊት ማለት እዩ ካብ ነፍሲ ወከፍ ብሪጌዳት ተዋፂኦም መፂኦም ኣለዉ ናዎ ሕጂ እዞም ሰባት እዚኣቶም ባሕሪ እንታይ ከም ምዃኑ ኣይፈልጡን እዮም ኣብ ባሕሪ ከመይ ገይሮም ከም ዝጓዓዙ ኣይፈልጡን እዮም እዚ ንደልዮ ዘለና ዕላማ ከዓ ንብከመይ ገርኖም ክወቕዎ ከም ዘለዎም ኣይፈልጡን እዮም ስለዚ ክንብገስ ከለና ሕጂ እቲ ቀዳማይ ዕላማ ናናእቲ ቀዳማይ ክንገብሮ ዝግባአና እንታይ እዩ እቲ ዘለና ዓቕሚ ሰብ ምስልጣን
0: ዝኾነ ይኹን መበገሲ ዘይነበሮ ድልዱል ሓይሊ ምቓም ቀሊል ኣይነበረን እቲ ኣብ ባሕሪ ክዋጋእ ዝተመርፀ ተጋዳላይ ናይ መሬት ውግድ እምበር ቅድሚኡ ይትረፍ ናይ ባሕሪ ኩናት ባሕሪ እውን ርዩ ዘይፈልጥ እዩ ነይሩ እቲ ከዓጥቆ ዝግባእ ዝነበረ ኣፅዋር እውን ምስ ባሕሪ ዝሰማማዕ ምስ ሓደ ድልዱል ሓይሊ ባሕሪ ኢትዮጵያ ክገጥም ዝኽእሎ ክኸውን ነይርዎ እቲ ኣብ ግንባራት ዝካየድ ዝነበረ ወራራት እውን ነዚ ኩነታት ዝይፀሉ ብምንባሩ ሓይሊ ባሕሪ ከም ተዋግአ ኣኻዱ ክሳብ ዝፍልም ሰለስተ ዓመታት ዝወሰደ ምድላዋት ተኻይዱ ኣብ 1987 ከዓ ሓደ ድልዱል ብዓቕሚ ናይቲ ውድብ ማለት እዩ ኮማንዶ ሓይሊ ባሕሪ ቆይሙ
3: ኣብ 87 ውድባዊ ጉባኤ ማለት እዩ ድሕሪ ውድባዊ ጉባኤ ሓደ ድልዱል ሓይሊ ኮማንዶ ሓይሊ ባሕሪ ይቀውም ብምን ዝቀውም ዘሎ እዚ ሓይሊ እዚኣ ምሳና ዝፀንሐትን ካልኦት ካብ ኮማንዶ ባዶ 7 ዝነበሩን እዚኣቶም ከም ዝውሰኹና ገለ ተገይሩ ተደሚሩ እዚ ሓይሊ እዚ ሓደ ድልዱል ኮማንዶ ሓይሊ ባሕሪ ብ87 ድሕሪ ወድባዊ ጉባኤ ይቀውም ማለት እዩ።
4: እቲ ሓደ እቲ ተዋጋ ሃዱ ሓይሊ ባሕሪ እዩ ካብ ዝተፈላለየ ኣህዱታት ዝመፃ ቆይ መፀን እዩ ብሰለስተ ጋንታ እዩ ተን ሰለስተ ጋንታ ካብአን ንሳትን ብሓባር ንባሕሪ ዝምልከት ኣፍልጦታት ከም ናቪጌሽን ሲማንሺፕ ካልእን ዝኣምሰለአን ክመሃራ ፀኒሕናና እቲ ክፍልታት ንሓይሊ ባሕሪ ብሓፈሽኡ ግን ዳርጋ ኣብ ቴክኒክን ኣብ ጀላዊ ናይ ሓፃዊ ምዕራይን ኣብ ቴክኒክ ናይ ጀላዊ ምዕራይን ምውፃእን ምውራድን ዝኣምሰለ ዝተፈላለየ ክፍልታት እዩ ነይርዎ። ሰፊሒት ወታደራዊ ሓይሊ እዩ ዘይነበረ እምበር እቲ ከም ክፍልታት መሳርዓት ናይ ትካላት ሙሉእ ዓቕሚ ነይርዎ እቲ ሓይሊ ባሕሪ። ንሕና ተወሳኺ ዝመፃና ሉ ከዓ ካባና ከምዝጠቕሰልካ ፀናሕኩ መጀመርያ ሌላ ምስ ባሕሪ መብዛሕቲ ሌላ ዝነበሮ ምስ ባሕሪ ነበረን እቲ ሌላ ዝነበሮ ምስ ባሕሪ ውሑድ እዩ ነይሩ። ምስቶም ናይ ቅድም ኣብ ባሕሪ ብዙሕ ትምህርትታት ቀሲሞም ዝነበሩ ኣባላት ናይ ሓይሊ ባሕሪ ናይ ኢትዮጵያ ነበር ንሳቶም ዝተፈላለዩ ትምህርትታት ምሃብ ናቪጌሽን ሲማንሺፕ ከምኡውን ካልእ ተወሳኺ ትምህርትታት ኣብ ምውሳድ ነይሩ ስጋብቲ ምስ ባሕሪ ዕሙቕ ዝበለላታት ዝገብር ኣብቲ ኣነ ዝመፃኽሉ እዋን ማለት እዩ። ብድሕሪኡ ድሓን ዝኾነ ትምህርትታት ድሓን ዝኾነ ሌላታት ምስ ዝገበረ ምስቲ ባሕሪ ከዓ ገማግሙን ከባቢኡ ንምቁፃር በብግዜኡ ኣብ ምንቅስቃሳቱ ጀሚሩ ማለት እዩ።
5: እንታይ እስኩም ይኹምዎም እንታይ ዝነበረ ወታደራዊ መሳርሒናትኩስ እንታይ እንታይ ጠቐ
4: ኣብቲ ዋንቲ መጀመርያ ብዙሕ መሳርሕታት ነሩና ክትብል ኣይትክልና መብዛሕቲ ብኣጋር ትሽከሞ ኣፅዋራት ነይሩ ምናልባት ሓደ ሓደ ናይ 75 ናይ 14 ሓደ ኣፉ ነሩና እዚ ከም ሓለዋን ማዓስከርን ብኣጋጣሚ ዝገለገለ እንተድልዩ ከዓ ተንቀሳቀሱት ዘይኮይኑ ካልእ ስፍሕ ዝበለ ንብረት ነሩና ወይ መሳርያ ነሩና ኢልካ ክትዛረብሉ ትክእል ኣይኮኑ ናብቲ ናይ መጀመርያ ኣብዳሕራይ ግን ምስ ቀፃሊ ሰብ ትምህርታ ወሲዳ ምስ ባሕሪ ፅቡቅ ዕንቆትን ሌላ ምስ ገበረት መፅበ ብቅሩብ 14.5 ዙ 23 ከምኡ 75 106 ኣፅዋራት ክንሕጅ ጀሚርና ማለት እዩ ዳሕራይ
6: ኣነ ኣብ ሓይሊ ባሕሪ ብ1987 እየ መፅ ሓይሊ ባሕሪ ክንመፅእ ከለና ከም ሓደ ፍሉይ ኣህቶ ናይ ኮማንዶ ኮይና ቅድሚ ባ 7 ነረ ማለት እዩ ምስ ገለ ኣባላት ኣብ ባ 7 ዝነበርና ገለገለ ኣህታት ወይ ኣብ ትሕርና ተምሃረ ዙርያታት ውሰን ጠሪፍና ሓይሊ ባሕሪ ከም ሓደ ወታደራዊ ሓይሊ ክነቑም ናብ ሓይሊ ባሕሪ ተመዲብና ማለት እዩ። ሓይሊ ባሕሪ ሓደ ወታደራዊ ሓይልስ ከም ሓይሊ ባሕሪ ኮይኑ ኣብ ወታደራዊ መዳራይ ዝነጥፍ ኣሃዱ ከም ሓደ ኣሃዱ ጥሩፍ ኣሃዱ መስና ማለት እዩ።
0: እዚ ክጥቀስ ዝፀንሐ ንኣቃወማን ንዓቕሚ ሰምን ዝምልከት እዩ ነይሩ። እዚ ኣሃዱ ዘይቆይሙ እቲ ንሱ ሽዑ ዝዓጠቑ ኣፅዋርከ እንታይ ይመስል ነይሩ?
3: ዝኾነ ኣብቲ እዋን እቲ ንሕና ተዋጋኢ ጀለቡ ክንምፅእ ዓቕሚ የለን ኣተሓሳስባ ውን ኣይነበረናን። ምክንያቱ እንታይ ኣተሓሳስባ ገና ምስ ፀላኢ ስለ ዘይገጠምና በተን ናይ ዕጨሽ ክንዋጋእ ከም ንኽእል ጌርና ኢና ንወስዶ ነርና ስፒድ ናተን ብዙሕ ገምጋማ ይግበርናን እቲ ኣፅዋር ውን ናብ ዕጨይ ፅዒንካዮ መፀላዒ ከመይ ጌርካ እዚታት ኩሉ ብግብሪ ስለ ዘይተመከርናዮ ብዙሕ ዝረአየና ፀገማት ኣይነበረን። ዝኾነ ግን በቲ ዝነበረና ውሱን ዓቕሚ ህላወይ ናህና ከምቲ ዝገለፅኩልካ ኣብ 87 ሕጂ እዚ ሰሜናዊ ቻናል ናይ ባፀ ስጋ ማሳ ካብ ማሳ ተክላይ ጀሚርካ ስጋ ከባቢ በዓል ማሳ ቁባ ማሳ ጉልቡ በዓል ኖራ ገልመታት ጥራይ ተወሲኒ ነይሩ።
6: ንሕና ልክ ሓደ ድልድል ዓቕሚ ሰብ ነይሩ ናይ ብሓቂ ዝጋነ እንዘይኮነስ ናይ ብሓቂ ውፍያት ኣባላት ነይሮምና ናይ ስራሕ ሰባት ብዕድመ እውን ኣዝዮም ብስውላት ዝኾኑ ሰባት ነሮምና ናይ ድልት ስራሕ እውን እዚ ድልት እንተበግሶ ናይ ስራሕ ብመትእቲኻ እዚሃዚ መፅኡ ዝሃዚ ክመፅእ ከሎ መጀመርያ ልክዕ እዩ ዓቕሚ ነበረ ዓቕሚ ሰብ ሰብራ ብምንባርና እቲ ዝነበረ ዓቕምና ኣዝዩ ውሱን እዩ ነይሩ። ንገዛርእሰን ተንጀላዊ ፀንሓና ኣብ ዕንጨይቲ እየን ፀኒሐናና ሓደ ክልተ ፋይብር ግላስ ፀኒሐናና
0: ናይ ዕንፀይቲ ጀልባ ዓጢቖም ምስ ገዚፍ ምዕቡል ሓይሊ ባሕሪ ኢትዮጵያ ኩናት ኣብ ባሕሪ ክገጥሞ ወሲኖም። ቅድሚ ዚ እዋን እዚ ኣባላት ሓይሊ ባሕሪ ዝኾነ ግጥም ስለ ዘየካየዱ ዓቕሞም ብግቡእ ኣይመዘኑን። ክንገብር ንኽእል ኢና ብዝብል ሕልና ግን ተበጊሶም።
3: ዕለት 23 ወርሒ 1188 ሓደ ኣዋጅ ብውድብ ተኣወጁ ነይሩ። ኣብዚ ገመግም ናህና ኣብዚ ማያት ናህና ዝኾነት መርከብ ክትንቀሳቀስ ከም ዘይብላ እገዳገለ ተገይሩ ነይሩ። ስለዚ በዚ መሰረት ንሕና ዝኾነት መርከብ ናይ ንግዲ ናይ ወፃኢት ኹን ናይ ፀላኢት ኹን ኣብ ማያት ናና ዝተንቀሳቀሰ ዝረኸብናያ ክንሃር ምዃንና ኣዊድና ስለ ዝነበርና ሓለዋ ኢና ነካየት ነርና። ስለዚ መርከብ ክትመፀና ኢና ንፅበ ኣጋጣሚ ካብ ባፅዕ ንሰሜን ገፁ ንሱዳን ገፁ ዝሓልፍ ሓደ መርከብ መፂርና ኣጋጣሚ ናይ ራሽያ እዩ ነይሩ። ሕጂ እተ ኣብኡ ተሰሊፈን ዝነበራ ይደረቡ ክልተ ናይ ዕጨየን ሓንቲ ከዓኒ ፋይበር እያ። እታ ፋይበር ሕጂ ናይ ሽለያ እያ ነራትና ፅዕነት እቲ ፃዓጢቃቶ ዝነበረት ኣፅዋር እንታይ እዩ ኣርቢጂ ኣርቢጂ ብሬምፒከይ ክልተ ብሬምፒከይን ክልተ ኣርቢጂ ኣርቢጂ ሰቨን እዩ ነርና። እተን ካልኦት ግን ዓጢቐን ነረን። እታ ሓንቲ ናይ ዕጨይ 14.5 ረሻሽ ፃዕነት እታ ሓንቲ ከዓኒ ብ11 ዝበሃል መጥፍዐ ነይርዋ። ብዝኾነ ኣብ ሓለዋ ክንከታተል ድሕሪ ምቕናይ እታ መርከብ መፅያ። ስለዚ ንዓኣ ውን ክነጥቃዓ ፈቲና ኣብታ እዋን እቲኣ እተን ናይ ዕጨን ከርክባ ይከኣላ ስፒድ የለን ረድያላ ናይ ዕጨየን ክጎያ ኣይክእላን። እቲ ሞቶረ ናና ከዓ ኣብቲ እዋን እቲ 85-75 እዩ ካብኡን ላዕሊ ሞቶረ ኣይነበረና። ተመርዕተን ጀረቡ ናና ከዓ ናይ ዕጨየ ኣፅዋር ናና ከዓ 14 ብ11 ጀልባ ተዝረከብ ከድምዕ ምክኣለ ግን ጀልባ የለን። ስለዚ ኣርክባ ተበልካ ምርካብ የለን። ስለዚ ምን እያ ተርክብ እታ ፋይበር ጥራይ እያ ተርክብ። እታ ፋይበር ከዓኒ እታ ፈጣን ማለት እዩ ኣርበጂን ፒከይን ግለ ስለነበረ ኩሉ እቲ ዝነበረ ቡንባታት ናይ ኣርበጂ ናይ ክልተ ብረትን ናይቲ ፒከይን ብሙሉኡ ነቲ መርከብ ሓዊኢና ጌርናዮ። ዝኾነ ዳሕረይ ፀብፃብናቱ ኣብዚ ኣባፅዕ ምስኣተና ዝረኸብናዮ ቺፍ ኢንጂነር ናይታ መርከብ ከም ዝመተ ካልኦት ሰለስተ ውን ከም ትወግኡ እቲ ብሪጅ ውን ከም ዝተሃስየ እዚታት ኩሉ ፀብፃባት ናቱ ፀኒሕና ብዝኾነ እቲ መርከብ ነቲ መጥቃዕቲ ምስ ጀመርና ጠጠው ክብል ጀሚሩ እቲኣትን ከርክባ ስለ ዘይከኣላ ግን
6: ድሕራይ እቲ ዓቕሚ ውን ከተረብ ዓቕሚ ውን ብርሓታት ነመፀመፂ እንታይ ክንገብር ንኽእል ተባሂሉ ልክዕ እዩ ክንገብሮ ንኽእል ብዕንጨይቲ ውን ፈቲና ክንሰርሕ እተን ዕንጨይቲ በዚ ደቡባዊ መዳይ ኣብ ደቡባዊ ዝነበረ ኣብ ደቡብ ዝበዓል ገርዓሎ ዝበሃል ከል ዳሓራ ኡ ነይሩ ብኡ ክፍትን ንሕና እውን ኣብ 1988 እየ ዝመፅ ዘለኹ ሕጀብ ዝዋን እዚ ክንፍትን ፈቲና ክዚ ናይ ዕንጨይቲ ዘለዉና ገለ እውን ፋይበር ሓንቲ ነራትና ኣብቲ ዋን እውን ክሰርጠና ኣይከኣለን ብኡ ብዝኾነ ግን እቲ ሕልና ወይ ከዓ እትስራሕ ዕውት ነይሩ ክትብሎ ትኽእል
7: ኣዎ ኣብቲ ናይ መጀመርታ እዋን ዝነበረ ማለት እዩ ናይ ባሃቂ ኣብታ እዋን መጀመርታ ዝተበገስና ኣላ ባሕሪ ናይ ሓይሊ ናይ ኢትዮጵያ ተዋጋእቲ ብባሕሪ ዝንቀሳቀሱ ዝነበሩ ማለት እዩ ካብ ባፅዕ ንው ንሰሜን ናይ ሱዳን ከባቢ ካብኡ ነጀ ዘሎ ቀፃለየ ምንቅስቃሳት ዝገብሩ ነይሮም ማለት እዩ። ሕጂ ሓደ እዋን ንብገስ ማለት እዩ ሕጂ እቲ ዓቕሚ ናይ ኣፅዋርና ማለት እዩ ብ11 ዝበሃል ነይሩ ወላ 14.5 ነይሩ ማለት እዩ 75 ኣፅዋር ነይሩ። ሕጂ እዚአን ዓጢቕና ኣንፃር እዚ ናይ ሓይሊ ባሕሪ ናይ ኢትዮጵያ ተጓዒዝና ማለት እዩ። ሕጂ እዛ ብ11 ትበሃል ፍሊት ብረት ግን ንሳ ኣብ ጃልባ እዚ ናይ ዕንጨይቲ ኣበይ ኢና ዓጢቕና ማለት እዩ። ሕጂ እታ ብኢለመሲ 120 ዲግሪ እንተዘይኮይና ካልእ 130 ዲግሪ ኣይትዘውርን እያን ብዝመፀካ ተንቀሳቃስካ ሲ ኣይተብለናኻ ማለት እዩ። ብዝመፀካ ግን ብጉልበት እንዳጠወኻ ኢኻ ኣንፃር እቲ መርከብ ተብል ማለት እዩ። ብዝኾነ ንሱ ንዓና ስለ ዝስሕበና ዝነበረ እቲ ኩነታት ዳርጋ ቢልናዮ ማለት እዩ ቆሪፅናዮ ማለት እዩ ኣንሳሒብና ገዲፍናዮ ውን ይዑ እዘ ቀፃሊ ናይ ሩስያ ኣፅዋር ኣብዚ ካብ ሩስያ ናይ ዘን መራከብ ናይ ሩስያ ማለት እዩ ቀፃሊ ኣብ ኣድ ዝመሽሙ መፃእ ስለ ዝነበራ ኣብ ባፅዕ ንሕና እውን ንዕን ነጥቃዕን ማለት እዩ ኣብታ እዋንቲ እያ ማለት እዩ ነቲ ናይ ደርጊ ገዲፍና ነቲ መርከብ ናይ ሩስያ ንዑ ኣጥቂዕና ንዕወተሉ ማለት እዩ በቲ ዘለና መሳርሒ ናይ ብ11 ይኹን ናይ 14 ዋላ ናይ ኣርቢጂ ተዓዊትና ማለት እዩ። ብዙሕ እቲ ናይ ምንቅስቃስ ካብ ናይ ደገ ዝመፅእ ኣብዚ ዝነበረ ማለት እዩ ዝኣቱ ዝነበረ ከምኡ ተዓዊትና እቲ ናይ ምንቅስቃሰን እውን ርቡእነት ገይሩ ማለት እዩ ተዳኺሙ ማለት እዩ።
4: እቲ መጀመርያ ግጥም ዝገበርናሉ ክትብል ብክልተ ወገን እዩ ገለ ኣህቶት ካብኡ ዝነበረ ሓንቲ ጋንታ ጅን ንምብራቅ ከይዳ ነራ እቲ ግዜ እቲ ንሳ ኣቐዲማ ኣካይዳ ነራ ብልክዕ ተዘማዲ ዕለታት ኣብ ሓደ ከባቢ ግን ንሕና ኣብዚ ዲፍኒ ንፈቲና ነርና እቲ ሒዝናዮ ነበርና ፅዋር እኩል እኳ እንትኾነ እተን ሒዝናዮ ነበርና ከዋሪ ምስቲ ፍጥነት ናይቲ መርከብ ክኸዳ ዘይከላ ዕንጨይቲ ስለ ዝነበራ ግን ክንዕወት ኣለና ይከኣልና ሓንቲ ፋይበር ነርና እታ ፋይበር ግን ብኣርቢጂ ዝኣክል መጥቃዕቲ ገይሮምሎም ጉድኣት ከም ዝወረዳ ብርግፂ ግን እቲ መርከብ በቲ ጠጠው ክብል ማህረምቲ ጠጠው ክብል ስለ ዘይከኣለ ተዓዚሩ መርከብ ናይ ሶቤት እዩ እዚ ነይሩ ናይ መጀመርያ እቲ ናይ ምራቅ እውን ከምኡ ከም ዝብለካ ዓድማዓ ዝኾነ ስራሓት ሰሪሖም እዮም ዕንጨይቲ ስለ ዝኾና ግን ዕንጨይቲ ክስራሕ ዝከኣል ነገር ወይ ክትዋግኣሉ ኣብ ዘይትኽእል ደረጃ ስለ ዝበፅሐ ዳርጋ ንቐፃሊ ክሕሰበሉ ከም ዘለዎ ዝተፈላለዩ ርእቶታት በቲ ዝነበረ ኣባል ክወርድ ክኢሉ ማለት እዩ ማለት ብዕንጨይቲ ጌርካ ነዘን ህልዋት መራኸብ ናይ ኢትዮጵያ ክትዋግአን ከምዘይትኽእል ተጨቢጢት ነገር
5: ፈቲንኩም ዶ
4: ፈቲንና ፍታን ፈቲ
3: ስርሒታት ክነካየድ ኣለና መደብ ስለ ዝወፀ ብዕለት 19 ወርሒ 488 ብኹሪ ስርሒት ናና ካብ ኣብ ማለት ንሪፋይነርን ንወደብን ዝዓለመ ሓንቲ ስርሒት ኣካየድና ኣብ ዓሰብ እዩ እዙ። ስለዚ እዚ ስርሒት እዚ ቀሊል ኣይኮነን። እዚ ስርሒት እዚ ክተካይዶ ካብ ደየናትካ ካብ በዓል ብሪጤ ካብ በዓል ዓቢዳ ካብ በዓል ዓጊግ ተበጊስካ ንዓሰብ ክትከይድ እዚ ርሕቐት እዚ ክንደይ ይመስለካ? 430 ማይል ወይ ከዓኒ 795.5 ኪሎ ሜትር እዩ ካብ ደጀን ተበጊስካ ስጋብ ዝብለካ ዘለኹ ቦታ ኬትካ ስርሒት ክትፍፅም። እዚ ቦታ እዚ ንክንከዶ ቀሊል ኣይኮነን። ቀዳይ ነገር ቤኒ ኢኻ ክትሓልፍ፣ ቀዳይ ነገር ገመግም ናይ ስዑድያ ኣሎ፣ የመን ኣሎ፣ ንነጀው ካብዚ ኢንተርናሽናል መስመር ንሸነኸ የማን ንድሕሪ ተፀጊዕካ ከዓ ንመራኸብ ናይ ፀላእ ኣለዋ ገመግም ናይ በዓል ዳህላክ ደሴታት ናይ ዳህላክ ሚሊሽ ኣለው መራኸብ ናይ ፀላእ እየ ዝንቀሳቀሶኦ እዚታት ኩሉ ጥሒስካ ናብቲ ዕላማኻ ንክትበፅሕ እዚ ኩሉ ረሕቐት ቀሊል ኣይኮነን። ዳሕራይተን ትሕዝቶና ከዓ ንጀለቡናና ንኣይሽትኤን እዚ ኩሉ ከመይ ገይረን እየን ክቆልፅኦ መቸም ብጣዕሚ ፈታኒ ጉዕዞ እዩ ነይሩ። ቀዳማይቲ ጉዕዞ ተገይራ ምስተበገሰ ኣብቲ መበገሱ ቦታ በዓል ሓነሽ ምስተበፅሐ ፅዕነተን ተፃዒነን ክብገሳ ምስ ዝደለያ ማዕበል ስለ ዝበርትዐ ክኸዳ ይከኣለን።

0: እጂ ከም ግስታይ ተመኩረሲ እንዳተረዳእኻ እንዳተማዕዝካን ስለ ትገብሮ ንዝኾነ ነገርካ ድሌት እንድሕርሎ ኩሉ ግዜ ትዕወት ኢኻ ፍርሓ እንድሕርሎ ግና ኣይትዕወትኒ ኢኻ ከምዚ ገይሮ ሲ ደብቲ ኣኸዳ ማዕብል ተግንኦ ክግልብጣ ኽእል እዚ ኣይኮነት ማለት ካልኦት ዓበይቲ ምዕቡላት መራኽብ ከማን ኣብ ባሕሪ ሰጥናየን ከምኡ ከም ክስታይ ግና ንዓና ዳርጋ ብዙሕ ከምዚ ኣይጋጥማኒ ኣብቲ ዝነበረ ናይ ንጥፈተ ናይ ንጥፈት ድዩ ናይ ካልእ ናይ ካልእ ዋላ ሚዛን ኣብ ንኸደሉ ከማን ከምዚ ዘልኩኻ ብፃይ ፍስሓ ዝበሃል ነይሩ ንዝኾነ ነገር ዘጋጠመ ወይ ንዝኾነ ነገር ንየማ እንድያ ትበልዖ ንፀጋ ኣብ ሕና ንፍትን ነርና ንፍትነኑ ግና ኣብ ብዙሕ ማዕበል ምፅዕነትን ምስ ገለን ስኹማን ብሓበሬታ ቀጥታ ህበና ስለ ዝነበረ ብኡታት መሰረት ከማን ነቲ ዝነበረ መስርሕ ክንዕወት ኣለና ማለት እዩ እዚኣ ሕጂ እታ ሓንቲ ዓይነት ዝነበረን ማለት እዩ እተን ናይ ሓደ ሞተር ዝነበረን ሕጂ እንታይ ገይሩ እዚ ሳፖርት እዚ ፌሮ ኣለዎ በዚ ንገዛእ ርሱ እዚኣተን ሕጂ መንቃሳቀሲ ናብዚ ኢሉ ተገበረ እምበር ቀጥታ ፌሮ ዘሎ ናብዚ ከዓ ፌሮ ኣሎ እዚ ብክልተ ሞተር ንዓቶ ናይዚ ሓደ እንድሕሪ ቅሪብካዮ ኣብያት እዩ ዝገብር ክልቲኡ እንድሕሪ ጨቢጥካዮ ናብዚ ሕጂ ኣንሂና እንታይ ዳ ሓይሽ እዚ ኸማን ልክዕ እንዳፈተንካ ዝግበር ዝነበረ እዩ እንተርሒእካዮ ይዓፍር ንላዓሊ ገፁ ድርቢ እንድሕሪ ፅቢብካዮ ከዓ ይእዊ ሕጂ ናይዚ እቲ ቀንዲ ቀስ እንዳልካ እንዳፈተንካ ስራሓት ተካየደ ናይዚኣተን እንዳቕረብና እታ ናተን ሳይድ ረኺብና ኣላ ማለት እዩ እዚኣተን ሲ ገና ቅድሚ ሕጂ ዘይነበረን ስለ ዝገበርናየን ብኡ መሰረት ናይ 15 ናብ ጎኒ ገዲፍና በቲ ቀነና 6ዱሽተ ገዲፍና ምስ ፈተናየን እዚኣተን ንጥፈታት ደርጋ ካብ 25 ስጋዕ 30 ማይል ኖት ከም ዝኸላእ ገርናየን ማለት እዩ ኣብቲ ሸኸም ምስአን ሸኸም ናተን ናይ ብረተን ኣሎ ካልእ ኣሎ ብምሉእ ምስ ፅዕነተን እዩ እዚ እምበር እዚ ንበይን እዚኣተን ሞ ዳርጋ 45 ክነፍራ ክለ እዚ ጥራሕ ንዓን ይደፅለን ዘሎ እዚ ግና እቲ ብረት ከምዚ ናይ ቅድም ዝረአኹሞ ብረተን ኣብዚ እዩ እቲ ብረት ልክዕ ከምዚ ዓይነት ኣለዎ ኣብዚ ዝስርሖ እቲ ካልእ ናይ ብረት ከዓኒ በዚ ጎኒ ዘድልየካ ናይ ጥያይ ድዩ ናይ ቡምባ ድዩ በብኸ ከም ናተና ክስተይ ኣሎ 16 ቡምባ እዩ 14 23 ጥያይ ስለ ዝኾነ ንዓኣቱ ልክ ጋራዲ ጌርካ ቦታ ከም ዝሓቁፍ ንዓኣትን ትሚዛናን ማለት እዩ ካልእ ዘድሊ ከምቲ ዘለናይ ዓንተ ወይ እተን ዕንጨይቲ ዓበይቲ ነናይ 175 ሞተረ ጌርና ኣለን ንዓኣተን ምስኣተን ዝጓያ ስለ ዘሎ ፀገም ማለት እዩ ከምኡ እዚኣተን ኩላተን ሕጂ ደርጋ ናይ 200 ኣሎ ናይ 225 ዘለዎን ሞተርእየን ዘናብ ዘለዋ ኩላ ናብ ዘለዋ ዓበይቲ ማለት እዩ እዚ 85 እዩ እዚ ግና ናይ 225 ኣሎ ናይ 200 ኣሎ ሕጂ ሓድሽ ዓይነት ኣምፂና ምዝ ናይ ሓልየ ብዘን ዓበይቲ ጀላቡ ምስራሕ ንዕኡ ሞተር እዚ ኣብኡን ሰቂልና ልክ እሰን ከዓ ስጋዕ 4 38 ኣብዚኣ እንዳህላክሲ እንዳዓለልካ በፂሕካ ትመፅ ማለት እዩ
1: ንመጀመርያ ኣብቲ እዋን ኢና ንሕና ንገዛ ርስና እውን ከመይ ገረንን እዚ ከምዝኣመሰለ ኣፅዋር ዝሰቂለን ክኸዳ ክትኩሳ ነዚ ተፀዋርነት ኣለዎ እንዲ ዝብል ኩሉ ግዜ ኣከራኻሪ ነይሩ ክትዓት ዝተፈላለየ ክትዓት ዝለዓል ነይሩ ስለዚ ፈተነ ተጀሚሩ ማለት እዩ ኩሉ ክንገብር ኣለና ክንፍፅም ኣለና ዝብል ኣረኣያ ስለ ዝነበረ ክተበግሶ ከዓ ላዕሊ ስለ ዝነበረ ምስልካይ ዝበሃል ነገር እውን ኣይነበረን ሓደ ፈተነ ይካየድ ይፈሽል ኣይትዕወትን ካልኣይ ፈተነ እንደገና ይካየድ ንኣብነት ኣብ ግዜ ተኽሲ ታ ጃልባ ታ ንእሽተይታ ሽሙ ኣይትፀወሮን እንታይ እይትፀገም ኣበየናይ ስታንድ ኣብ ናይ ዕንፀይቲ ኣብ ናይ ሓፂን ዲ እንዳተባሃለ በብእዋኑ ለውጥታት እንዳተገበረ ይኸይድ ነይሩ ማለት እዩ በዚ ድማ እቲ ኣፅዋር እውን ዝፅዕንኦ ዝተፈላለየ ስለዝነበረ ኣብ ሓደ ዓይነት ኣፅዋር ከምኡ ዓይነት ፀገማት ኣጓንፈካ ካልእ ዓይነት ብረት ክትቅኢር ከለካ ከማ ዘሰይም ፕሮብሌም ኣጓንፈካ ከምዚ እንዳበለ ንነፍሰ ከፍቲ በብእዋኑ ክካየድ ዝነበሮ ስራሓት ምስልካይ ዝበሃል ነገር ኣይነበረን ኣነ ኣውራ ዘሐጉሰኒ ነገር ለይትን መዓልትን ፅዒርካ ከመይ ጌርካ በዘን መራ በዘን ኣይሱ ጃላ ብፈጠና እዚኣትን ጌርካ ፀላኢኻ ተጥቅዕ ዝብል ተጥቅዕ ጥራይ ዶ ይኮነ ስኒ ብኣካል እውን ከመይ ጌርካ ትሳተፍ ነቲ ናይ ባሕርያ ኣብቲ እዋን ኣውራ ዝዝከረኒ ዝኾነ ኣባል ባሕርያ ኣብቲ ተዋጋኢ ዝነበረ ድዩ ኣብ ናይ ፅገና ዝነበረ ድዩ ካብ ስርሒታት ክተርፍ ዝደሊ ኣይነበረ ካብ ስርሒታት እንድሕር ዳኣ ተሪፉ ክቃየም ኣለዎ ምስቲ ናይ ቀረባ ሓላፊኡ ክኳር ኣለዎ ስለምንታይ ተሪፈ ከምዚ በቃ ነውሪ ገ ዓይነት ገይሩ ዝወስቶ ነይሩ ስለዚ ፅቡቅ ነገር ስለ ዝነበረ ነፍሰከፍ ኣብቲ ስርሒታት ዝሳተፉ ብናይ ኣፅዋር መልክዕ ኣፅዋር ነቲ ኣፅዋር ፈሊጦም ክጥቀምሉ ዝኽእሉ ሰባት ከማን ኣብቲ

0: ድላው ናይተ ምጀላቦ እጃም ነይርዎ ንሳቶም እውን ብቕዓት ናይቲ ምጀላቦ ናይ ምጥፋዕ ኣቕሙን እቲ ኣፅዋር ከመይ እዩ ገለገለ ዝብል ኣቶም እውን ሓሳባት ኣብ ምቕራብ ነይርዎም።
1: ኣብቲ ባሕሪ ዝገበርና ብዙሕ ነገር እዩ ነገር እቲ ብዙሕ ነገር እንታይ እዩ ግራድ ዝበሃል ነይሩ ሓደ ኣፉ ማለት እየ ክልተ ኣፉ ከዓ ነይሩ ኣርባዕተ ኣፉ ከዓ ነይሩ ማለት እየ እዚ ኣርባዕተ ኣፉ ሕጂ እንታይ መፅእና ዲግሪ ይነበሮ እቲ ዲግሪ ዘይነበሮ ክንደይ ርሕቐት ይኸይድ ኣሎ ኣይንፈልጠን ነርና ምስኡ ራዳር ጌርና ኣሉ ምክንያቱ ኣብ ባሕሪ ክትጓዓዝ ከለካ ሲ ናይ ቅድሜኻ እንታይ ኣሎ መርከብ ኣሎ ኣይትርእን ኢኻ ሕጂ እቲ ራዳር እንታይ ገርናያ ምስትፋሉል ኣሲርና ልዕሊኡ ክንዲወፅ ገርናያ ልዕሊ ንፈፀካ ኩሉ ሕጂ ክቋፀር ኣበይ ኣለካ ትፈልጥ ማለት እየ ምስ ፈለጥትካ ሕጂ ኣንፈትካ ርኢኻ ክትኩስ ትኽእል እቲ ክልተ ኣፉ ከዓ ከምኡ ሓደ ግዜ ክልተ ኣፉ ምስ ገበርናዮ ምስ ኣሰርናዮ ብዙሕ እኳ እቲ ውፅኢት ናክትዩ ኣይፈልጦን ተገምጥልና ንባሕሪ ኣትዩ ምስ ፈተናዮ በዚ ነብርጓራ ዝበሃል ኣሎ ምስ ፈተናዮ ኮሉ ኣትዩ ሓደ ማለት ከም ጠንቂ ዝኸውን ዝኽእል ማለት ብቡለን ናይ ኣሰርና ብመስማር ኢና ገርና ነርና ካብኡ ነ ግን ብቡለን ኣሲርና ምስ ፈተናዮ ፅቡቅ መፅልና ረሲዕልካ እዚ ቅድሚኡ ዝነበረ 120 ክማን ክልተ ጌርና ከም ዝነበርና ስጋዕ እዚ ምሕራር ናይ ማፅእ ሒዝናያ ከም ዝመፀና

0: ትርክብ ደለኹ ማዛ
1: ይርክበካ ኣለኹ በረኸት ሓወይ እንታ በረኸት እታ ቆልበይ መዓሾ ትፈልጣ ዲኻ ትዝክራ
0: መናንቲ እታ መብራቕ መሰታ
1: እታ መሰታ እዩ
0: ዝነዛ
1: ጓሶት ከሎ ናብታ ቦታ እቲኣ ተባይስና ንዓ ዘኪረ እንዲኻ ዝሕፀኒ
0: ኣብድሕሪ ወ ሳዳ ትሪፋ ትክፅና ዋ ስመስኪ ካብ ትፈልጠና እምበር ዝዓቐ ወፂኢና
1: ኣናወ
0: ትሪያ ደለኸዳ ዝዓድና
1: ዝዓድና ወይ ብረኸት ሓወይ ትሪያ ደለካ ታበርብረ ፀሊምና ብንእሽታ ዝገደድናስ ልዕሊ ድሞና ወፅ
0: ምዃኑ ኮ ርኢ ክንዳ ኣዝ ሓብቲ ውሑድ ከይገበርና
1: ምዃንሲ ነዊሕ ኮይኑ
0: ብዙሕ ነገር ይኮ ዝቀየር እቲ ቆልዓ ዝገደፍካየ ጎቢ ዝፀንሕ እቲ ጎበዝ ዝነበረ ድማ ይኣርግ ታሪግ ዝነበረ ድማ ድሮ ዓለም ኣርኪባት እኳ ይፀንሕ
1: ናይ ብሓቂ
0: ስምዕባ ኣደይ ከመይ ና ትፀንሐኒ መስለኪ
1: ኣደይ ደኣ ኣንታ በረኸት ሓወይ እዚ እዋን እዋን ምትእኻብ ስለ ዝኾነ ኣደይ እውን ነብሳነ ጊርዋ ኣብ ግበላ ኮፊላ ፅበየና ዘለ ኮይኑ ስምዓና
0: ግበላ ኢልክ
1: ኣብ ግበላ
0: ዓልለይ ብውላድ ክኹርዒ መፃለኹ ብገበላ ፅንሐ ዓለይ

0: ሰውራ ኤርትራ ሲ በዓሉ ንርእሱ ሓደ ካብቶም ተኣምራታት ናይ መበር ዕስባ ክፍለ ዘበን እዩ።
1: ዓወት ናይ ናጥነት ብቐሊሉ ዝመጠ ኣይኮነን።
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣራእያ ብሒዝባ ምባል ማለት እዩ።
3: ህዝቢ ሲ ጠበንጃ ዝኣሓደረ ወታደር እዩ።
4: ስንቁ ህዝቢ መፆ ውጉእ ብህዝቢ ይኸይድ ስውኡ ናብቲ ደሓን ዝኾነ ቦታታት ብህዝቢ ሓመድ ኣዳ መለብስ
5: ተራ ናይ ህዝቢ ሞ ክትገልፆ ኹምን ከቢድ እዩ። ኣብ ቃላት ይሓፅረካ እዩ።
6: ብደቁ ናብቲ ሰውራ ከም ትሰለፉ ጥራሕ ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮ እዩ ተሰሊፉ መስዋዕትነት ኮ
7: ሰብ ኣይነብር ኣብ ግዜኡ ጥራይ ዝገብር
8: ነዚ ከዓ ንስኻ ነቶም ደደህ ዝመፁ እቶም ተቐበሉካ ንዓኻ ከምኡ ይወፅሖም ኳ ንስኻ ነትኦም ከምኡ እዳብዛሕ
9: ሕጂ ህዝባዊ ጉማር ኣብዚ ሰብሃሪ እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ።

0: እቲ ሓደ ካብ ኣገደስትን ወሳንን ግደ ዝነበሮ ኣብ ገጻት ዛዛመ ኩናት ወፍር ደንከል ዓብን ወሳንን ተልእኮ ሒዙ እዩ ተበጊሱ።
1: ኣብ እስትራቴጂ እቲ ዝነውሐ ኩሉ ሰዓት ዝቐለለ እዩ ትዳሓፀረ ከዓ ሕማቅ እዩ። እዚ ዝነውሐ መንገዲ ሒዝካ ዝነውሐ ጠቐምታ ሒዝካ ክትከይድ ንሕር ኮንካ ቀማይ ድመፀልካ ስእሊ ንፀላእይ ኣብ ቀራና መንገዲ ክነእተቶ ኮይና ሳንቲ እንታይ ንመርፅ ኣስመራጅ ክካለኸ ፀላይ ንዓሰብ ክካለኸ እዩ። እዚ ሕጂ ክልቲኡ ከበድቲ ምርጫታት እዩ።
2: ወፍሪ ዳንካልያ ሓያል ወፍሪ ካብቲ ፅቢት ናይቲ ውድብ ንላዕሊ ኣበርክቶን ኣስተዋፅኦን ዝገበረወ ወፍሪ እዩ።

0: ድሕሪ ዓወት ስርሒት ፈንቅል ስዒብ ዝተወጠነ መደብ እዩ። ንሱ ድማ ኣብ ወርሒ 2991 ተበጊሱ። ነዚ ዕማም ክፍፅም ዝተሓርየ ተግባሪ ተልእኾ መሪሕነት ኣቐዲሙ ካብ ኩሉ እንተዋጋ ኣሃዱ ሰራዊት ህዝባዊ ግንባር ካብ ነፍሲ ወከፍ ቦጠሎኒ ነቲ ተልእኾ ይፍፅምዎ እዮም ዝተባሃሉ ተጋደልቲ ተሓርዮም ድልዋት ኮይኖም ምስቲ ቦታን ክሊማን ክፃወር ዝኽእል ጉቡእ ወተሃደራዊ ተዕሊም ድማ ወሲዶም
1: ካብ ዕለት ወር ሓደ ዕለት ሓደ 91 ክሳብ ዕለት 22 ወርሒ 2 ኣብዚ ቦታ እዚ ዝኩሉ ምድላዋት ምስ ገበርና ዕለት 22 ካብ ሕርጊጎ ንብገስ

0: እቲ መደብ ኣብ ዛዛመ ኩናት ዓብያ ዝተዋፅኦ ክህልዎ ብዓብዪ ዕላማን ከቢድ ተልእኾን ዘሰከሙ ሓላፍነት ቀሊል ዘይምዃኑ ዝተፈልጠ ነበረ። እቶም ናብቲ ወፍሪ ዝተሓርዩን ወተሃደራዊ ተዕሊም ዝወሰዱን ተጋደልቲ ደገፍቲ ኣህዱታት መካናይዝድ ኣሃዱን ኣባላት ሓይሊ ባሕርን ብሓባር ከስርሖም ዝኽእል ምድላዋቶም ኣጻፈፉ። እቶም ኣብ ሰርሒ ትፈንቅል ብኣደናቒ ብቕዓት ኣንጸባራቒ ጅግንነት ብምርኣይ ኣብ ቀይሕ ባሕሪ ዓብ ስራሕ ዝፈጸሙ ኣባላት ሓይል ባሕሪ ነቲ ነዊሕን ሰፊሕን ግንባር ምድሪ ባሕሪ ንምፍጻም ዝተፈላለየ ተልእኾ ብምሓዝ ምድላዋቶም ጀመሩ።
1: ክልተ በጠሎንታት ኣዳሊና ምስ ሓሙሽተ ፍጣናይ ጀላቡ ዘለዎን እቲ ፓራኮማንዶ ዝበሃል እውን ምስ ኣጋር ክኸይድ ዘን ኣምፊብያን ጎማ እግረን ሰንሰለት ረሻ ዝፀዓና ካብ ናትና ተዋፅኦም ማለት እዩ።
0: ወፍሪ ደንከል ኣብ ካልእ ቦታታት ይካየድ ካብ ዝነበረ ውግኣት ብዙሕ ፍልይነት ነበሮ። ጂኦግራፊያዊ ኣቀማምጣ ናይቲ ከባብን ባህርን ካልእ ግንባር ነበረ። ቀላጥ ጎልጎል፣ ገረብ ኣልቦ፣ ከውሉ ዘይብሉ፣ ኣብ ርእሲኡ ክሊማ ሙቐት ርእሱ ዝኸኣለ ክብደት ነይርዎ። ስፍሓት ናይቲ ግንባር ካብ ጢዖ ናብ ዓሰብ ይሽፍን።
2: ብቕድሜኻ ድሕልወካ ይብልካን ብጎንኻ ድሕልወካ ይብልካን ብድሕሪኻ ከዓ ድሕልወካ ይብልካን።
0: ኣጋር ሰራዊት ፓራኮማንዶ ማሪን ኮማንዶ መካናይዝድ ኣሃዱን ናብቲ ቦታ መጥቃዕትን ምብፃሕ ተበገሱ። ነዚ ኣብ ግምት ዘእተወ ፈለማ ብኣባላት ባዶ ሓሙሽተን ሓፋሽ ውድባትን ብኻልእ ሸነኽ ድሮ መጥቃዕቲ ብወተሃደራዊ ሃንደሳን ስለያ ክፍለ ሰራዊት 85 ሓለፍቲ ኮማንዶን ከቢድ ብረትን ብዝተካየድ መፅናዕቲ ድማ ኣብቲ ከባቢ ናይ ዝዓስከረ ኣጋርን ሞቶራይዝድ ሰራዊትን ወተሃደራዊ ስርዓት ኢትዮጵያን ነጭለባሽን ምችእነት ተጸኒዑ።
1: ቂልሙ ግን ንሕና ንጥዑ ኣጥቂዕና ነርና ኢና ጥዑት ክዕና ሓንቲ ካሌብ ትበሃል ታግቦት እያ ኣብቲ ወደብ ተዓሺጋ ዝነበረት ንዓ ሃሪምና ብዘይገለ ተቃውሞ ክንምለስ ክኢልና ንቦታና ማለት እዩ።
0: ሰፊሕ መሬት ደንከል ንሰራዊት ኢትዮጵያ ናይ ውሃብቲ ደገፍ ረዳት መጓዓዝያን ናይ ነፈርቲ ኩናትን ጸብለልታ ከም ዝህልዎ ተገምጊሙ። ኣብቲ ኣጻምእ ዝካየድ ውግእ እቲ ዝዓበየ ዕጥቂ ሰውራዊ ክብርታት ቃልሲ ዕላማ መትከል ወሳንነት ጽንዓት ቆራጽነትን ጅግንነትን ነበረ። ኣብ ርእሲ እዚ ግን ንኽልተ ወርሒ መመላእታ ስልታውን ቴክኒካውን ምቅርራባት ኣጋር ኣሃዱ ኣብ ርእሲ እቲ ኣቐዲሞም ዝወሰድዎ ንኣካላዊ ብቕዓት ዘጐልብት ተዕሊም ልምምድ ጨመተ ተኽሲ ምውስዋስ ኣካላት ስልቲ ውግእ ናይ ባሕሪ ጉዕዞ ናይ ለይትን መዓልትን ውሁድ ናይ መጥቃዕቲ ልምምድ ተኻይዱ ነይሩ። ብመሰረት እቲ ኣቐዲሙ ዝተኻየደ መጽናዕቲ እቲ ናብ ወፍሪ ደንከል ዝወፈረ ዓቕሚ ህዝባዊ ግንባር ኩሉ ኩሉ ካብ 1700 ዝበዝሐ ኣይነበረን። በንጻር ናይ

0: እዚ ቁፅሪ እዚ እቲ ካብቲ ዑክሳብ ደቡብ ደንከል ዝርከብን ካብ ማእከል ዓሰብ ዝእዘዝን ሰራዊት ኢትዮጵያ ኣስታት 35,000 ይበፅሕ ነበረ። እቲ ጉዕዞ ብክልተ መንገዲ ተበጊሱ፣ ክልተ ፀረ ታንክን ሓደ ስትሬላ 2.4 ብጀላቡ ናብ ከባቢ ጢዑ ክወርድ፣ መካናይዝድ ካብ ገልዕሎ ብዓኼሎን ማርሳ ፋጥማን ንጢዑ ክበፅሕ ነቂሉ 25/1991 ኣብ ከባቢ ዓኼሎ መኻልፍ መንገዲ ኣጓኒፍዎ።
1: ሓንቲ ታንኪ ኣብዚ ዓዘቕቲ እዚ ተኣትሞ ትሽከል፣ ካልአይቲ ታንኪ ንዓሳ ምውፃእ ምስ ኣብየት ማለት እዩ ተፀጊዓ ክትሓልፍ ንሳ እውን ትሽከል።
2: ኩለንታን መካይን ከዓ ሰራዊትን ስንቅን ኤምዳድን ማይ ነዳዲ ዝፀዓና ጥራይ ስለ ዝኾና ኣብዚ ብዙሕ ሽግር ክስካብ 4 ሰዓት ክሳዕ 5 ሰዓት ዝወሰደልና ግዜ ነይሩ።
0: ፈላሚ ትውግእ ወፍሪ ደንከል ብናይ ህዝባዊ ግንባር ናይ 0 ሰዓት ተኩሲ ተሰምዐ። ናይ ጢዖ መጥቃዕቲ 27/1991 ጀሚሩ ብኡ ንብኡ ኣሰላልፋ እናተማዓረረየ ቀፂሉ። ኣብቲ ናይ ፋልማይ ውግእ ጸላኢ ኣትኪሉ ክዋጋ ቅርፂ መሬት ምቹእ ብምንባሩ ከም ጸብለልታ ጸላኢ ክግለጽ ይከኣል። ሓያል ጎኒ ሰራዊት ህዝባዊ ግንባር ኣብ ኩናት ንጥፈት ተዓጻጻፍነትን ቆራጽነትን በተሓደ ናይ ኣፅዋር ጉልበትን ክእለትን ኣጠቓቕማን እቲ ናይ ሓይሊ ባሕሪ ውዳቤታትን ናይ ገዛ ርእሱ ተራን መልክዕን ነበሮ።
3: ኣጥቅዕና ወፂና ኣጥቅዕና ንምዕራብ ናይ በዓልቲዖ ኣብኡ ኣሽግና ማለት እዩ
1: በሲዕና ኢና ጢዖና እትደለና እሱ ተወዳዲቡ ውን ብድሕሪና ክጥቃዕ ፈቲኒ ነይሩ፣ ግን ተዓቕምና ኣዝዩ ተዓፃፀፈ ስለ ዝነበረ ዝገበም ፀው ለውጢ ይነበረ።
0: ውግእ ዕዲ እቲ ድሕሪ ዓወት ምሕራር ሓውሲ ከተማ ጢዖ ዝቐፀለ ውግእ እዩ። ዕላማ ናይቲ ውግእ ከም መቕፀልታ ውጥን ምሕራር መሬት ኮይኑ ነቲ ኣብ ዕዲ ኮይኑ ዝከላኸል ሰራዊት ንምንፍሳስ ነበረ። ኣብ ዕዲ ዝነበረ ናይ 5ይ ኣጋር ክፍለ ጦር ብሪጌድ 26 መካናይዝድ፣ 9 ታንክ፣ ሓደ ናይ 14.5 ሓደ ብራውን 3 ብ10 ክህልዎ ከም ዝኽእል ገምጋም ነበረ። ዕዲ ንምጥቃዕ ዝተዳለወ ሓይሊ ህዝባዊ ግንባር ብድሮ ካብ ጢዖ ነቒሉ እቲ ውግእ ዕለት 8 መጋቢት ኣብ ዕዲ ተኻይዱ። ሓይሊ ባሕሪ ካብቲ ኣብ መሬት ዝነበረ ኣጋር ርሒቑ ይከታተል ነበረ።
3: ዓሰርተ ሰለስተ ዝኾና ፈጣናት ረሻሻት ዙ 23/14.5 ናይ 75 ሚሜ ቲቢኤም ሚሳይል ዓንተ ይጠቀስኮ እዚኦም ኩሎም እንደገና ናይ ሎጂስቲክ ጃልባ ኮለይ ዝበሃላ ከ ኣለዋተን ጃላቦ ከ ገልየ እዚኦም ኩለን ካብ ባፅዕ ተበጊስና ንዙቐር ሓነሽ ኣይላንድስ ማለት እዩ ኣብኡ ኣቲና
1: ናይ ጢዖ ሞራልና ላዕሊ ስለ ዝነበረ ውሽጢ ሓደ ሰዓት ዕድዊን ብደገለ ሽግር ክንቋፀራ ክኢልና ማለት እዩ። ኣብዘን 9 ታንክታት እተን 4 ክንማርኽን ከለና እተን 5 ተቓፂለን ክሳብ ሕጂ ካብቲ ቦታ ሓወልቲ ኮይነን ኣለዋ ማለት እዩ።

0: ውግእ ኣብ ፋምቦ እቲ ድሕሪ ምሕራር ዕድ ቀልጢፉ ዝተበገሰ ወፍሪ እዩ። ኣብ ዓቕሚ ዝተለወጠ ቝፅሪ ኣይነበረን። 14 መጋቢት ኣጥቃዒ ኣሃዱ ናብ ኣፋምቦ ገስጊሱ። እቲ ኣብ ኣፋምቦ ዝነበረ ሰራዊት ኢትዮጵያ እቲ ኣሃዱ ቅድሚ ምብፅሑ ኣፅዋሩ ኣቃፂሉ ክሃድም ተረኣዩ። ብኣንጻሩ ጽዑቕ ደብዳብ ነፈርቲ ኣጋጢሙ። እንተኾነ እቲ ጽርግያ ነተዋጊ ስለ ዝተዘርኦ መንገዲ ተቐይሩ።
1: ዋደኸይ በፃሕና ኸለና እቲ ተረፍ ሓደ ብርጌድ ናይ ሓምሻይ ሞተራይዝ 53 ዝበሃል 8 ታንክን ገለ ኣምፊብያን ክንደ እንኾናን ሒዙ ዋደኸይ በፃሕና ፀኒሕና ስውን ካብ ውሽጢ ሰዓት ሰዓት ንፈርዓ እንዳሓልፍ ግዜ ወሰደን ደምሲስና ንዕኡ ንሕና ንዋደ ክትፅጋዕን 17 ክፍለ ጦር ዋደ በፂሑ ነቲ ስልታዊ ቦታታት ክሕዞን ሓንቲ ኮይና ማለት እዩ።
2: ንሕና ሕጂ ንዓሰብ ብጎድና ኣቲና ክንሃርም እቲ መደብ እጂ ሰዓቱ ስለ ዝኣኸለ እምበኣር ተዳሊኹም እንተለኹም ከተጥቅዑ ብለና

0: ውጭ ማለት እዩ ወተዳሊና ኣለና ግርም ኣብኡ ሕጂ ኣርባዕተ ድዩ ክሳብ ሓሙሽተ መዓልቲ ገለ ጌርና ኣለና ኡ ኣብ ሓንቲ ወሽ መጢና እቲና ተሓቢእና
1: ኣብ ዕድን በልዑበይን ዝነበረ ኣሃዱ ሰራዊት ኢትዮጵያ ብፍላይ እቲ ኣብ ዕዲ ዝነበረ ድሓን ዓቕሚ ዝውንን 1700 ሰራዊት ምስ ስፓርታ ኪያድ ታንከኛን ኣሃዱን ክኸውን ከሎ ብተመሳሳለ እቲ ኣብ ኣፋምቦ ዝነበረ ሰራዊት ጸላኢ ምስቲ ኣብ ኣርዓኖን ዋደን ዝነበረ ሰራዊት ካብ ማእከል ኢትዮጵያ ተጓሪቱ ዝመጸ ብምንባሩን ነቲ ኣብ በይሉል ዝነበረ ገስጋስ ኣብ ምዕጋት ዓቕሚ ነበሮ እቲ ውግእ እውን ስፍሓት ክፈጥር ክኢሉ እዩ። ድሕሪ ምፍራስ ግንባር በይሉል ጽልዋ ናይቲ ኣብ ደቀ ምሓሪ ዝካየድ ዝነበረ መጥካዕቲ ብምትእሳሩ ነቲ ገስጋስ ክዓግት ዓቕሚ እናወሓዶ ይኸይዱ። ተራ ሓይሊ ባሕሪ ኣብ ኩሉ መዳያት ዝተጻወቶ ግደ ቀሊል ኣይነበረን።
0: እታ ቀዳመይቲ ቦጠሎን ብገማግም ትመጽእ ዝነበረን ንሳ ግምገመገምገም መጺያ ነተን ኣብ ኣፍ ደገ ናይ ወደብ ዓሰብ ዓጺአን ዘለዋ ፍርጌት ኣይትበለን ፒስታት ኣይትበለን ኩለን ተንመራኽብ ናበይ መጺአን ሕጂ ወፂአን ብምዕራብ ብበዓል በይሉ ይመፂኦም ጥብ ዝብላ ተሓሳስባ ስለ ዘለዎን ወፂአን ዓፂአን ኣለዋት ለይቲ ከምዚአን ዝብላ ዘለዋ ሕጂ ሓንቲ ቦጠሎን መፅያ ክትኩሰለን እሞኒ ተኩሳ ንድሕሪት ከተዝልቕ ሽዑኡ ደድሕራ ክመፃ እቲ ክልተ ጉጅለ ብዙገር ተበጊሱ ዘሎ ከዓ ንወደብ ዓሰብ ከጠቅዕ ተሲስተ ሕጂ ኣንፈት ናይ ጅቡቲ ንምብራቕ ይኸይዱ ካብ ዙገር ሕጂ ልክዕ ከምኣ ፅብቕቲ መፅያትልና ማለት እዩ።
2: በይሉል ከይበፃሕና ከለና ልክዕ ከምቲ መደብ 22 ክፍለ ጦር ቀዲምና ኢና። በይሉል ከይበፃሕና ከለና ግን ክልተ ስፓርታክያ ፍሉይ ኣሃዱ ማለት እዩ ናይ ፀላኢ ስፓርታክያ ዝበሃል ፍሉይ ተዕሊም ዝወሰደ ኣሃዱ እዩ። ክልተ ብርጌድ ኣብ መኒሓት ብሎ ከይበፃሕና በይሉል ከይበፃሕና ፀንሐና ማለት እዩ። ናይ ሓደ ሙሉእ ለይቲ ሙሉእ መዓልቲ ኣዳናጉና ማለት እዩ ጎልጎል ስለ ዝኾነ ኣብ መወዳእትኡ ግን ነዚ ውን ረጋጊፅናዮ 28 በይሉል ንኣቱ
1: ማዕረ ማዕረ እዚ እቲ ከም መቐፀልታ ህዝባዊ ግንባር ምስ ዝተፈላለየ ውድባት ኢትዮጵያ ዘካይዶ ዝነበረ ምድግጋፍን ብሓባር ምስራሕን በቲ ሓደ ነቲ ኣብ ውሽጢ ኢትዮጵያ ዝካየድ ዝነበረ ቃልሲ ንቅድሚት ንምውንጫፍን ዛዛሚ ኩናት ንምስላጥን ድማ በቲ ካልእ ኣብ ወፍሪ ስግረዶብ ብዝለዓለ መልክዕን ዓቕምን ክሰርሕ ተረኣዩ። ተራ ህዝባዊ ግንባር ኣብ ማእከል ኢትዮጵያ ብዝለዓለ ዓቕሚ ክስርሓሉ ዝተረኣየሉ መድረኽ ተባሂሉ ክግለጽ ይከኣል።
3: ዝፀላእ ካብ ዓድኳላ ተበጊሱ ንዓድዋ ካኣቱስ ብሓደ መዓልቲ ግዜ ኣይወሰደሉን። ኣብ ገማግም ናይ ዓድዋ ከሎ እዩ ሰራዊትና ካብ ግንባር ደቀ ምሓሪ ከይዱ ኣብ ደገ ናይ ዓድዋ ኣጊትዎ።
4: ካብዚ ብምብጋስ ወያነ ነዚ ቦታ እዚ ዋላ ንኢትዮጵያ ውሽጢ ቅፅሉ እንተደለዩ ብዘይ ዝኾነ ይኹን ሓገዝ ናይ መካናይዝት ክጥሕስዎ ከም ዘይክእሉ ኣፍሉጦ ነይርዎ ማለት እዩ።
5: ቅድሚ ምኻድና እቲ ሓሳብ ብላዕሊ ብምርሕነት መረዳእ ተገይሩሉ ስለ ዝነበረ ሓንቲ ቲም በሎ ወይ ጋንታ ናይ ክፍሊ ኣጥዋር ከይደ ነይራ።

0: ሰልፊ ናብ ወፍሪ ስግረዶብ ዝተበገሰ ዓቕሚ ህዝባዊ ግንባር ብዓብኡ ናይ መካናይዝድ ኣሃዱ ምስ ኩሉ ዓቕሙ ኮማንዶን ካልኦት ውሃብቲ ደገፍን ተሰኒዩ ተበጊሱ። መበገሲኡ ኣብ ዓበቲ ነይሩ። እቲ ኣብ ሜዳ ኤርትራ ዝነበረ ኩነታት ኣብ እዝን ቁፅፅርን ወታደራዊ ስርዓት ኢትዮጵያ ዓብዪ ነውፂ ብምፍጣሩ በቲ ሓደ ናይ ምክልኻል ዓቕሙን መንፈሱን ስለ ዝለመሰ ድማ በቲ ኻልእ ነቲ ኣብ ግንባር ጊንዳዕን ሰሜናዊ ባሕርን ዝኸሰሮ ዓቕሚ ክመልስ እንተዘይኮይኑ ነቲ ብኢህ ወደድ ዝካየድ ዝነበረ ተበግሶ ንምዕጋት እምብዛ ኣየድሃበሉን።
1: ዕለቲ 4 ወርሒ 1 91 ልክዕ ኣብ መቐለ ኣቱ ዝብርጌት እዚ ማለት እዩ ሕጂ ኣብዚ እቲ ብርጌድ ሙሉእ ታንከኛ መድፍዕ ረሻሽ ማለት እዩ ምሳና ኣዛዚ ክፍለ ሰራዊት ሮሞዳን ጥር ኒፊና ይኸይድ ማለት እዩ
2: መደብ ምስ በለጥና ምስሓየሎም ኣብቲ ግንባር ክንውገት ተረዛ ዜና ነተን ኣህዱታት ናትና ኣበይ ኣበይ ክኾና እቲ ዓዲቶም ኣብኡ ዝፀንሖና ስለ ዝፈልጥዎ በዓል ወዲ በርሀ እተን ኣህዱታት ናይ ረሻሽ ብየን ክፀንሕ ናይ መድፍዕ ገለ እቶም ማእኸልነት በጠልዮን ናይ በርጌድ ተታዒድና በዓል ወዲ በርሀ ዘለዎ ናይ ኮማንዶ ሓየሎም ዘለዎ ወልድያ መጢና
0: እቲ ናብ ትግራይ ዝኣተወ ናይ ህዝባዊ

0: ምንባር ዓቕሚ ምስ መሪሕነት ህዝባዊ ወያነ ሓርነት ትግራይ ብምርዳእ ተልእኾኡ ክፍጽም ተሓቢርዎ። እቲ ተልእኾ ምስ ናይ ግዜ ቅልጣፍን ተዓጻጻፍነትን ክሳነ ይግብኦ ብምንባሩ እቲ ናይ መከዳይ ዝካዱ ዝለዕለ ትራ ክጻወት ግድን ኮይኑ ተጋድልቲ ህወሓት ህዝባዊ ግንባር ብዝነበሮ ናይ ቃልሲ ምሕዝነት ምርኩስ ብምግባር ኣቐዲሙ ኣብ ሜዳ ኤርትራ ዝተፈላለየ ስልጠናን ወተሃደራዊ ደገፍን ነይርዎ። ተጋድልቲ ወያነ በብግዜኡ ኣብቲ ቃልሲ ክሕግዞም ዝኽእል ወተሃደራዊ ስልጠናታትን ሞያዊ ትምህርትን ይወስዱ ነበሩ።
1: ወልድያ ሓሊፍና ብንፋስ መውጫ ዝበሃል ቦታ ኢና ኸድና። ዕጅብ ዝቦታ እዚ እቲ ውግእ ብቐዲ ሕፃ ተዳልዩ ፀኒሑ እዩ ብቐዲ ሕፃ ተዳልዩ ፀኒሑ ስለያታት ናይቲ ህወተ ግን ሕየሎምን ብዛዕባ እቲ ዝካየድ ስርሒት መግለፂታት እዮም ዝገብሩ።

0: ካብ ውሽጢ ትግራይ ክሳብ ሙሉእ ሓርነት ኣዲስ ኣበባ ዝቕፅል ዝነበረ ናይ ሓባር ስራሕ ኣብ ውሽጢ ኢትዮጵያ ንማዕበላዊ ገስጋሱ ክዓግድ ዝኽእል ዓቕሚ ከምቲ ናብ ማእከል ኢትዮጵያ ዝግስግስ ዝነበረ ዓቕሚ ክኸውን ኣይተረየን። ድሕሪ ምሕራር መላእ ትግራይ ህወሓት ካልእ መልክዕ ብምሓዝን ምስ ቃልሲ ድሞክራስያውን ሓይልታት ኣብ ውሽጢ ኢትዮጵያ ብምሕባር ኣብ ሰፊሕ ሓበራዊ ራእይ ብምስግጋር እዩ ናብ ርእሰ ከተማ ኢትዮጵያ ክቕፅል ተረእዩ። ህወሓት ኣብ ቃልሲ ህዝቢ ትግራይ ናብ ጎጃምን ጎንደርን ምንቅስቓስ እህድንን ግንባር ሓርነት ኦሮሞን ዓፈርን ካልኦት ውድባትን ብምስማር ህዝባዊ ግንባር ናይ ምትሕጋዝ መደባቱ ከስፍሖን ክሕይሎን ክኢሉ፣ እዚ ድማ ደርግ ናይ ሓባር ጸላኢ ብምንባሩ ዝቃልሰሉ ዕላማ ተመላላ እምበር ተጻራሪ ብዘይምንባሩ እዩ። ህዝባዊ ግንባር ነቲ ቃልስቲ ኢትዮጵያን ስርሒታቶምን ከዋህድን ንዝያዳ ኣድማዕነትን ኣድላይ ኣብ ዝኾነሉ ድማ ሓበራዊ መጥቃዕቲ ከካይድ ክኢሉ ናይ ዱብትን ሽረንዳ ስላሴን ብኣብነት ዝግለጽ ክሳብቲ ናብ ኣዲስ ኣበባ ዝኣተወ ሓይሊ ቀላሲ ተራ ነይርዎ። ኣብ እስትራቴጂ ኩናት፣ ኣብ መሪሕነት ውግእ፣ ኣብ ኣበርክቶ መከናይ ዝደኣሃዱ፣ ኣብ ኮማንዶን ካልእን ዓብዪ ተራ ተጻዊቱ እዩ።
1: እቲ ምብጋት ዝበልናዮ ምብጋት መጥቃዕቲ ጅማር ምስ ተባህለ እቲ ቀዳማይ ክነበሎ ዝግባአና እዚ ኣብ ጎጃም ዘሎ ግንባር ሒዙ ዘሎ ኣጥዋር ታንክታትን መዳፍዕን ረሻሻትን ድልድል ዝበለ ገይሩ ዘሎ ንሱ ቀዳማይ ንሱ ተፍሊትና ካብኡ ንድሕሪት ፀጋም ክህልወና ከም ዘይክእል ኣብኡ ኢና ኣቲና ማለት እዩ።
2: ሕጂ ሓደ እቲ ዕላማ ናይቲ ውግእ ነቲ ንቤገ ምድርን ጎጃምን ንኸይሰጉሩ ሓኒቑ ሒዝዎም ዘሎ ሰራዊት ንዕኡ ንድምሳስ እዩ። ሕጂ እዚ ሰራዊት እዚ ቀንዲ ሒዝዎ ዘሎ ቦታታት ካብ ባህረ ዳር ውፅእ ኢልካ ሓምሲት ዝተባህለት ቀንዲ ቦታ ንዓ እዩ ከም እስትራቴጂ ከም ስታይ ሒዝዋ ሳ ንዝኾነ ይኹን ባህር ዳር ንከይተኣቱ እቲ መስመር ናይ ጎንደርን ባህር ዳርን ፅርግያ ኣብኡ ሓኒቑ ሒዝዎ ኣሎ። ካልኣይ ወረታ ካብ ሓምሲት ቁርብ ሕሊፍ ኢልካ ወረታ ትበሃል ልክ ኣታ ፅርግያ ንጎንደር ትፈልን ንባህር ዳር ትኸይደን ኣብኣ እውን ሓያል ድፋዕ ኣዳልዩ ኣሎ። ካሊእ ንጎንደር ከይተኣቱ እውን ኣብ ኣዲስ ዘመን ዝበሃልን ኣብ በዓል ኣዘዞ ዝበሃለን እዚ እውን ሓያል ሰራዊትን ሓያል ድፍዓትን ኣዳልዩ።

0: እቲ ናይ ማእከል ኢትዮጵያ ገስጋሲ እስትራቴጂካዊ መጥቃዕቲ በብገጻቱ ዝተኸፋፈለ እዩ ነይሩ። ኣብቲ ቀዳማይ ምዕራፍ ካብ ደብረ ታቦር፣ ወረታ፣ ሃሙሴት፣ ባህር ዳር፣ ጓሃፅዮን፣ ደጀን፣ ደብረ ማርቆስን ብኣጠቓላሊ ጎጃም ንምሓዝ ተበጊሱ። እቲ ነቲ ስርሒት ክፍፅም ዝተመዘዘ ናይ እህ ወደግ ሓይሊ ምስቲ ኣገዳስን ወሳን ግደ ዝነበሮ መካናይዝድን ኮማንዶን ህዝባዊ ግንባር ብምውሃድ ነቲ መደብ ንምዕዋት ጸላዊ መጥቃዕቲ ከፊቶም።
1: ወረታ ካብተን ቀዳሞት ብፀጋም ገላድዮስን ኣርቢ ገበያን ክድምሰሳ ከለዋ ብየማን ከዓ ሓንቲ ዋጀ ትበሃል ወረታ ግን ምድምሰሳ ብያቶም ማለት እዩ። እዞም የማእትዮማ ኣየኮነትን ኣይተኻኣለን ከምኡ ስለ ዝኾነ ከዓ ታንከኛ ናሕና ተጠውዮም ሓሊፎም ኣኸይዶም
0: ትራ ህዝባዊ ግንባር ኣብ ዝመዳይ እዚ ታንከኛታት መድፍዐኛታት ፀረ

0: ሰራሕቲ ጽገና ታንክን ጋራጅን ነቲ መደብ ኣብ ምዕዋቱ ብግዜ ቅልጣፈን ልክዕነት ተኽስን ዕዙዝ ኣበርክቶ ነይርዎ።
1: ታንክታትና ኣንፈተን ቀይርና ጠውይና ብታንክታት ሃጂብና ነተናኡ ዝነበራ ታንክታት ገሊአን ተቐጺለን ገሊአን ተማሪኸን እታ ቦታ ሓረ ነውፃ ማለት እዩ።
0: እቲ ካልኣይ ገጽ ወፍሪ ስግረዶብ ብወፍሪ ቴድሮስ ዝፍለጥ ካብ ወለጋ ክሳብ ፍንጫን ከባቢኡን ዝሽፍን ነበረ።
1: እቲ ብሓየቅ ዝኣተወ ሕጂ ባህላ ሓየቅ 130 ጌርና ነርና ንሱ እውን ብሰሜን ኣጥቂዑ ንደሴ ኣትዩ ማለት እዩ። ካሊእ እቲ ብደቡብ ዝኸደ ምሸነ ክጉጉፍ ከዓ ብኡ ኣጥቂዑ ከዓ ደሴ ሕጂ ኣብቲ ግንባር ዝነበረ ጸላኢ ዳርጋ ሙሉእ ብምሉእ ተደምሲሱ እጂ ዳርጋ እቲ ወፍሪ ዋልልኝ ሲ እቲ ዝበዝሕ ሰራዊት ኣብ ቅድሚት ዓጊቱ ዝነበረ ኣብኡ ይድምሰስ ማለት እዩ።
0: እቲ ኣብ ወፍሪ ደንከል ዝካየድ ዝነበረ መጥቃዕትን እቲ ኣብ ግንባር ደቀ መሓረ ዝነበረ ኩነታትን ምዝ ወፍሪ እዚ ምዝማድን ምትእሳርን ስለ ዝነበሮ ነቲ መደብ ኣብ ምዕዋት ዕዙዝ ተራ ነበሮ። ኣብዚ ወፍሪ እዚ ተራ መካናይዝድ ኣሃዱ ህዝባዊ ግንባር ፍሉይነት ዝሕዝ ነይሩ።
2: እዞም ምስ ፈለጥና ምስ ሓየሎም ኣብቲ ግንባር ክንውገት ተረዛዚና ነተን ኣሃዱታት ናትና ኣበይ ኣበይ ክኾና እቲ ዓዲቶም ኣብኡ ዝፀንሖና ስለ ዝፈልጥዎ በዓል ወዲ በርሀ እተን ኣህዱታት ናይ ረሻሽ ብየን ክጠንሕ ናይ መጥፍያ ገለ እቶም ማእኸልነት በጠልዮን ናይ በርጌድ ተተባዒድና በዓል ወዲ በርሀ ዘለዎ ናይ ኮማንዶ ሓየሎም ዘለዎ ወልድያ መጢና
1: እቲ ብደቡብ ዝኸደ ምሸነ ክጉጉፍ ከዓ ብኡ ኣትቂዑ ከዓ ደሴ ሕጂ ኣብቲ ግንባር ዝነበረ ጸላኢ ዳርጋ ሙሉእ ብምሉእ ተደምሲሱ እጂ ዳርጋ እቲ ወፍሪ ዋልልኝ ሲ እቲ ዝበዝሕ ሰራዊት ኣብ ቅድሚት ዓጊቱ ዝነበረ ኣብኡ ይድምሰስ ማለት እዩ።
0: እቲ ብወፍሪ ዋልልኝ ዝተካየደ መጥቃዕቲ ሰፊሕ ከባቢታት ኢትዮጵያ ዝሽፍን እዩ ዝነበረ። እዚ እቲ ካብ ሰሜን ሸዋ ክሳብ ኣዲስ ኣበባ ዝቐጸለን ካብ ደሴ ክሳብ ደብረ ሲና፣ ጫፍ ኮምቦልቻ፣ ሚሌ፣ ተንዳሆ፣ ጎዋኒ፣ ኣስሓይታ፣ መተሃራ፣ ናዝሬት፣ ደብረ ዘይት፣ ጓሃፅዮን ክሳብ ኣዲስ ኣበባት እዩ። ኣብዚ ወፍሪ ስግረዶብ እዚ እቲ ናይ ሓባር ጸላኢ ብምእላይ ኣብ ውሽጢ ኢትዮጵያ ዲሞክራሲያዊ ስርዓት ንምትካል ዓብዪ ኣስተዋጽኦ ተገይሩ።
1: ዕለት 27 ንኣዲስ ኣበባ ክንኣቱ ተወሲኑ ስለ ዘሎ ክንኣቱ ኢና ብሉና ፅቡቅ ኩሉ ምድላዋትና ወዲእና 11 ታንክ ኣዳሊና ብሰለስተ ኣንፈት ክንኣቱ ሰለስተ ታንክ ዝሓዛ ንቦሌ መዕርፎ ነፈርቲ ሓደ ጉጅለ 4 ታንክ ሓደ ጉጅለ 4 ታንክ ጌርና ከዓ ብዝተፈላለየ ኣንፈት ናብቲ ቤተ መንግስቲ ከም ዝኣቱ እዚ ሓደ ሓይሊ ገዲፍናያ ዝነበርና ኣብ ኒው ኣብ በዓል ኣምቦ እሱ እውን ብኡ ገይሩ ብወሊሶ ገይሩ 5 ታንክ ሒዙ ይኣቱ ማለት እዩ። ሕጂ ቦሌ ኣትዮም ሕጂ ኣብቲ ቤተ መንግስቲ ኣብ ቤተ መንግስቲ ክሳብ 56 ገለ ዝኾና ታንክታት ነይረን። እንጂ ኣብኡ እንዳኣተና ከለና ኣብቲ ኣፍ ደገ ገለ ታንክታት ነይረን ክትኩሳ ፈቲነን ነይረን። ሕጂ ወገና እውን ተኽሲ ምስ ገበርና ሓደ 3-4 ታንክታት ምስተቓፀላ ቦምባ ሰዲዶም እውን ናብቲ ውስጢ ቤተ መንግስቲ ምሰእተው ኣብኡ ኤምዳ ስለ ዝነበረ ተቓፂሉ። ስለዚ ኣብ ኣዲስ ኣበባ ብዙሕ ህፍዝ ተኸያደ ውግእ ኣይነበረን።

0: መጥቃዕቲ ሰንዓፈ ሓደ ካብቲ ባብሓርነት ዘበሰረ መጥቃዕቲ እዩ። እዚ ብምውሃድ መካናይዝድን ኣጋርን ምስልቲ ሃንደበትነትን ብምክያዱ ንዓቕሚ ጸላኢ ክሳብ ድግሳ ዝደፍእ ኮይኑ ይቐጺሉ። ሰራዊት ወተሃደራዊ ስርዓት ኣብ ከባቢ ድግሳ ዝተዓጻጸፈ ዓቕሚ ነይርዎ። እቲ ኣብ ድግሳ ዝዓገተ ዓቕሚ 6 ብሪጌድ ኣጋርን ሓደ ፍሉይ ናይ ኮማንዶ ብሪጌድን ምስዝተፈለየ ኣፅዋርን ዝዓጠቐ እዩ።
1: መዘብ ከዓ ምግንባር ብደቡብ እዩ ክጅመረ ምስ ተባህለ ንሕና ምድላዋትና ንገብር ማለት እዩ።
2: ኣብ መጀመርያ እቲ ካብ ግንባር ደቂ ኣምሓረ ክንቀሳቀሱ ዝተበገሰ ኣህዱታት ናይ ካብ ክፍለ ሰራዊት 70 እዩ። ከምኡ ከዓ ናና ናይ ብርጌድ 73 ሜካናይዝ ኣሃዱ እዩ ንሰንዓፈ ክኸይድ ሓበሬታ ተዋሂቡ።
3: መበገሲ ፋፂና ወሲድና ክንወፅ ብክንደይ ክነጥቀሲ ኣየፀገመና። ልዕሊ ኩሉ ልዕሊ ኩሉ ዓዲ ቀይሕ እንድሕር ሒዝና ሩባ ሓዳስ መንገዲ ከፊትና ምስ ግንባር ግንዳዕ ኹን ምስ ባፅዕ ቀጥታዊ ርክብ ስለ ንኸውን ሓደ ካብቲ መሰረታዊ ዕላማዊ ንዚ እዩ ነይሩ።
4: በዚ ምስቲ ህዝቢ እናተሓባበርና ሰራዊት ብምህልኡ ምስ ህዝቢ እናተሓባበረ ኩሉ ዘድልዮ ነገራት ክጥቀም ድሕሪ ምፅናሕ ሩባ ሓዳስ እውን ኦረዲ ተጀሚሩ ስለ ዝነበረ ክሳብ ኣብቲ ዝተፀርገሉ ቦታ ኣብኡ መካይን እናራገፋ ክመላለሳ ጀሚረን ካብቲ ተራገፈሉ ቦታ ከዓኒ ህዝቢ በግማል እናገበረ ዓዲ ቀይሕ ክደይዎ ጀሚሩ እቲ ውግእ ከምዚ ኢሉ ንመንካት ብሎ ገፅና ከደ ሰገነይቲ ምስሓዝና እቲ ኩነታት እውን ፀላእውንቲ ኩነታት ስለ ዝፈለጦ እቲ ስፍሓት ናይቲ ኣተሓሕዛና ገፊሕ ነይሩ።

0: ሰውሩ ኤርትራ ሲ በዓል ንርእሱ ሓደ ካብቶም ተኣምራታት ናይ መበር እስላ ክፍለ ዘበን እዩ።
1: ዓወት ናይ ናጥነት ብቐሊሉ ዝመጠ ኣይኮነን።
2: ምስጢር ዓወትና ዝበሃል ፖለቲካዊ ኣራኣያ ብሒዝባ ምግባር ማለት እዩ።
3: ህዝቢ ሲ ጠበንጃ ዝኣሓደረ ወተሃደር እዩ። ስንቁ ንህዝቢ መፀ ውጉእ ብህዝቢ ይኸይድ። ስውኡ ናቲ ድሓን ዝኾነ ቦታታት ብህዝቢ ዓመድ ኣዳም መለብስ
4: ተራ ናይ ህዝቢ ሞ ክትገልፆ ኹማን ከቢድ እዩ። ኣቃላት ሓፅረካ እዩ።
5: ብደቁ ናብቲ ሰውራ ከም ዝሰለፉ ጥራሕ ዘይኮነ ንገዛእ ርእሱ ባዕሉ ዓጢቑ ምስቲ ተጋዳላይ ኮ እዩ ተሰሊፉ መስዋዕትነት ኮይ
6: ሰብ ኣይነብር ኣብ ግዜኡ ጥራይ ዝገብር
7: ነዚ ከዓ ንስኻ ነቶም ደደህ ዝመፁ እቶም ተቐበሉካ ንዓኸ ከምኡ ዮብፅሖም ኳ ንስኻ ከዓ ነትኦም ከምኡ ናብዛ
8: ሕጂ ህዝባዊ ጉማር ኣብዚ ሰብሃለ እዩ። እዚ ከዓ እቲ ቀንዲ ካብኡ ተዝኽኣለ ማለት እዩ።

ዓረቡ ሓቆ ገና ደላ እትጋ ሞታት ወድብር ዘማቻ ትጋ ዓራ ኣያ ሃላ ደርጊ ድሹላ ትፈረረ ከረት ፀግባ ምኑ እትክላካን ተርፋ እድብር ሰንሒት ልሽድ ወሳሕ ልብ ግዲዳ ምሕርባ ያሳቕራ ምሕርባ ያሳቕራ ይትሓክም ቤላ ፋርስ ወትፋርሶታት ቀባት ቀባት ነብር ለሞት ይፈራሃት ለምረገንድል ዓዱለዘመተት ይሰክብ ወይ ቀስን ጥለቅ ወቐናብል ከም ሰር ዝላም ዘልም እብደሙትባርዓ ኸድራግል ታቕብል ምሕርባ ያሳቕራ ምሕርባ ያሳቕራ ይትሓክም ቤላ ኢደዛይደትናይ

ገና ደላ እትጋድ ሞታት ወድብር ዘማች ኣትጋዕራ ኣያሃላ ደርጊ ደሹል ኣትፈረራ ከረት ጸግባ ምኑ እትክልኣካን ተርፋ እትብር ሰንሒት ልሽድ ወሳሕ ልብዲዳ ምሕርባ የሳቕራ ምሕርባ የሳቕራ ይትሓክም ቤላ ፋርስ ወትፋር ሰታት ቀባትቃባ ትነብር ለሞት ይፈርሃ እትለምረገንድል ዓዲለዘመተት ይሰክቦ ይቀስል ጥለቅ ወቐናብል ከምሰል ዝላም ዘልም እብዶም እትበርዓ ኸድራግል ታቕብል ምሕርባ የሳቕራ ምሕርባ የሳቕራ ይትሓክም ቤላ።

እዚ ቕንያት ቅንያት ሓበን እዩ። እዚ ቕንያት ቅንያት ሓጐሱን ናፍቖትን እዩ። እዚ ቕንያት ዝኽርን መብፅዓን ብሓባር ዝእንገድሉ ድግስ እንካይደሉ ቅንያት እዩ። እወ ብደምላ ረሃፅናን ናፅነትናን ልእላውነትናን ሃገርና ዘረጋገጽናሉ ድሙቕ ቅንያት ንሕናን ዕላማናን ብምባል ኣንጻር ሓያለን ገጢምና ኣብ ህዝብና ሰፊሕን ኣድማዕን ወፍሪ ብምክያድ ነቲ ዘይከማና ብናይ ደገ ሓይልታት ተደጊፉ ክድምስሰና ዝመጽእ ሓይሊ ኣላሽ ኣቢልና

0: 24 ጉንበት 1991 ድማ በቕልፅምና ናፅነትና ተጓናፂፍና። እዚ ድማ ሳላ ሓያልን ቁኑዕን መሪሕነትናን ፅንዓት ህዝብናን እዩ። ኣብ ጉዕዞ ቃልሲ ህዝቢ ኤርትራ ንናፅነትና ኩን ዝገበሩ ብዙሓት መትከላት ነይሮም እዮም። እቲ መሰረታዊ ክበሃል ዝከኣል ግና መትከል ርእሶ ምርኮሳ እዩ።
1: ሕጂ ርእሶ ምርኮሳ ክንብል ከለና ሓንቲ ሃገር ነቲ ዘድልያ መሰረታዊ ነገር ብዘለዋ ውሽጣዊ ዓቕሚ ካብ ተፀባይነት ነፃ ብምዃን ዘለዋ ዓቕሚ ተጠቒማ ነቲ ልምዓታዊ መደባታ ክተሰላስል ከላ እዚ እቲ ርእሶ ምርኮሳ ንብሎ።
2: ቀንዲ ትርጉም ስርእስካ ምክኣል እንዲ ሕጂ ካብ ተፀጋዓነት ካብ ተፀባይነት ካብ ኩሉ ነገር ባዕልኻ ሓርኮትኮት ኢልካ ፅዒርካ ነብስኻ ምቕያር ማለት እዩ። ተባላሓትነት ኩሉ ነገር ነብስኻ ምቕያር ማለት እዩ። እዚ ከዓ ኣብ ኩሉ መዳይ ማለት እዩ። ኣብ ፖለቲካዊ መዳይ ወላ ኣብ ቁጠባዊ መዳይ ወላ ወታደራዊ መዳይ ወላ ማሕበራዊ መዳይ ኣብ ኩሉ መዳይ ርእስኻ ምክኣል እዩ።
0: ንሎም እምበኣር ርእሶ ምርኮሳ ቅድምን ድሕርን ቃልሲ ህዝቢ ኤርትራ እንታይ ኣበርክቶ ከም ዝነበሮ ዝደስስ መደብ ሒዝናልኩም መፂና ኣለና። ሰናይ ምክትታል።
3: ንህዝቢ እንድሕር ኣሚንካ ኣብ ህዝቢ እንተ ተመርኪዝ ከዓ መሪሒ ውድብ ህዝባዊ ግንባር ኣብዚ ዓወት ዘብፅሐኮ ኣብ ህዝቢ ተኣማሚኑ ርእሰ ምርኮሳ ናይ ህዝቢ ህዝቢ እንተ ዓጢቕካ ኣንቂሕኻ ወዲብካ ኣብቲ ድለ ክብፅሓካ ኣሉ። ስለዚ ኣብ ህዝቢ ተኣማሚንካ ትሰርሖ ስራሕ ኩሉ ግዜ ዓወት እዩ። እዚ ሕጂ ጥሪት ከም ዋንአን ዝበሃል ኣዘራርባ ኣሎ። እዚ ህዝባዊ ግንባር ተቐንዲ መዓወት እዩ። ኣብ ህዝቢ ርእሶ ምርኮሳ ገይሩ እዩ። ኣብ ህዝቢ ስለ ተመርኮሰ 30 ዓመት ጨቕቂሉን እዛ ብርሃ ዚ ኣምፅዋ። ስለዚ መሰረት ናይቲ መበገሲ ናይ ውድብ ህዝባዊ ግንባር ኣብ ህዝቢ ስለ ተመርኮሰ፣ ኣብ ህዝቢ ስለ ዝኣመነ እዩ። ስለዚ ሓንቲ ሃገር ከዓ ብዘይ ናይ ህዝቢ ንህዝቢ ከየመንካ ዝግበር ነገር ኣሎ። ምናልባት ኣብ ካልእ ዓለም እቲ መንግስቲ ናይቲ ህዝቢ ይኣሊ ይኾን፣ ኣባና ግን እቲ ህዝቢ ናይቲ መንግስቲ ኣሊ። ስለዚ ብሉፅ ዝኾነ ናይ ርእሰ ምርኮሳ ባህል ኣለና ክንብል ንኽእል።
1: ኣብ ሕብረተሰብና ሲ ሓደ ሰብ ሓዳር ክወፁእ ከሎ የምስልዎ ወፈራ ገይሮም ገዝኡ ሰርሕሉ ዘድልዮ ነገራት ቀራርብሉ እዚ ንገዛ ርእሱ እቲ ማእቶት ገይሮም ዝሰርሕዎ ርእስኻ ንምኽኣል ነቲ ሰብ ርእሱ ክኢሉ ሓዳሩ ክጅምር ካብዚ ጅምርቲ ባህልና እዩ። እቲ መበገሲ ወላቲ ናይ ሶራ ኣብኡ ተኣቲኻ ሕጂ ኣብ ሶራ ንሕና በይንና ኢና ተዓዊትና፣ ማንም ዝሓገዘና የለን። ብደገ ይኹን ብካልእ ብጀካ ኣብ ውሽጢ ህዝብና ተኣማሚና ኢና ክስታይ ገርና። ኣብ ውሽጢ ህዝብና ተኣማሚና በይንና ኣንጻር ሓያላት ገጢምና ዝሰዓርና ኢና ማለት እየ። እዚ ካበይ እዩ ተበጊሱ ተልና መሰረቱ ካብቲ ባህርናይ ድሒሩ ከዓ ኣብኡ ዘማዕበልናዮ በይና ኣንጻር ፀላእይ ክንቃለስ እንታይ ክንገብር ኣለና፣ ኣብ ርእስና ክንምርኮስ ኣለና። ተፀባይነት ኣወጊድካ ከምኡ ተሓሳስባ ሒዝካ እንዳሕር ተቃሊስካ ኩልዮካ በዓልካ ፈጠራውነት ገለ ክብሉ ፀኒሖም ነይሮም በዓል ወድጃንቦ ኣብኡ ተመርኪስና ኢና በይና ኣንጻር ሓያላት ተዓዊትና።
4: ንህወትካ ክትቅይር ኢልካ ትገብሮ ነገር እንተ ደኣ ተበጊስካ ርእሰ ምርኮሳ እዩ። ካብ ዝቐለለት ኢኻ ክትብገስ ትኽእል።
0: ህዝባዊ ግንባር ካብ ህዝቢ ተፈጢሩ ንህዝቢ ዘገልግል ውድብ እዩ። ስለ ዝኾነ ድማ ኣብ ህዝብን ሰራዊትን ኣድማዕ ወፍር ብምክያድ ኣብ መዳይ ርእሰ ምርኮሳ ገዚፍ ለውጢ ከርኢ ክኢሉን ኣብ መዓልታዊ ንጥፈታት ዝጥቀመሎም ብዙሓት ዕውታት ወፍርታት ኣሰላሲሉን እዩ።
5: ህዝባዊ ግንባር ነሰላሰ ክጅምሮ ከሎ ቤን ንጀምር ንኩሉ ኣካል ሕብረተሰብ ዘብል ሃገራዊ ዲሞክራሲያዊ ቃልሲ ከም ዝኸውን ገይሩ ንኩሉ ዓይነት ሕብረተሰብ ከም ዝውክል ኣብ ሞያታት እውን በቲ ዝነና ፀገም በቲ ናይ ደገ ተቐበልነት ምስኣን ዋላ ሕፅረታት እኳ ተነበረና ንኩሉ ሞያ ኣብነት ሕጂ ኣብ ዝጠቕሶ ነብሩ ሓኪም ትረክብ ናይ ሶቤት ዝተማህረ ናይ ዝተፈላለየ ነገር ኣብ ኩሉ ሕብረተሰብ ይውሕድን ይበዝሕን ነይሩ። እዚ ከዓ ሕጂ ንዓለም ዋላ ከጅመር ከሎ ብውልድኡ ነቲ ግንባር ንምቕፅዒ ተበጊሱ ንኣብነት ዋላ ውፅእ ኢልና ተነቢልና ኣብ ኣፍሪካ ቀልጢፈን ምዕረባውያን ዝጎያያና ሕማቕ ኣብነት ናይ ፅቡቕ ኢለን ዝገልፃና በዓል ፈረንሳ እንግሊዝ። ምክንያቱ ፈረንሳ 26 ሃገራት ኣብ ኣፍሪካ ትገዝእ ነይራ፣ እንግሊዝ ከዓ 15 ትገዝእ ነይራ። ሕጂ ኣካይዳና ናይ ርእስኻ ምክኣል ድሕር ኮይኑ ብዜጋታትካ መፍራይቲ ኮይኑ ንሳተን ተን ሃገራት ከምኡ ይኮናን። ንኣብነት ሓንቲ ሃገር ከም ጫት ተወሲዳ ኣነ 500ታዊት ናይ ፀጋታታ እያ እቲ ሃገር ትወዞ ኣባና ከምኡ ይኮነን ኣብ በዓል ቡሻ እዚ ናይ ፖታሽ ኣዝመራ ማይኒን

0: ዝመፅሎ ኣብ ሰዓት እዚ 18 ዓበይት ትካላት ናይ ዕደና ትካላት ኣነ ዝፈልጠም ብውልቀይ ኣለዋኒ 2-3 ካልካ እዚ ብምሉእ በዞም ተምሃሮ ማይ ነፍሒ ናይ ኮሌጃ ትካየ ስለ ዘሎ እዚ ንዓለም ተፃብኦ እቲ ፀጋታት ናይ ኣፍሪካ ሱሳሙኢታዊት ዘሎ ኣብ ኣፍሪካ ፀጋ እተን ምዕራባውያን ክረኽቦኦ ስለዚ ክእላ ሕጂ ነዛ ሃገር እዚኣ ክንቆፅ ኣለና ናይ ብሓቂ እኮ ክመፅእ ከሎ ኤርትራውያን ኮይና እናሰጊርናያ እምበር ንሓንቲ ውልዶ ምስ ከይበለስ ብእገዳን ገላን ክትገብራ ከላ ከምዝ ተኽሊ ክትበቁል ከላ ምዕናው ማለት ከ ክንጠፍእ እኮ ንኽእል ነርና ግን ሳርቫይቭ ጌርና እዚ ክገልፅዎ ፀንሑ ከዓ እዩ ቀንዲ ምክንያት
1: ቃልሲ ህዝቢ ኤርትራሲ በይኑ ብዘይ ሓገዝ ብዘይ ናይ ደገ ሓገዝ ዝተዓወት እዩ ስለዚ ኣብዚ ኣብ ርእስና ተመርኪስና ኣብ ኩሉ መድያት ንኣብነት ኣፅዋር ኣይንበረናን መስዋዕቲ ከፊልና ኣፅዋር መንዚዕና ብጥይቱ ብብረቱ ካብኡ እንዳ መንዛዕና ንዋግኦ ነርና ማለት እዩ ብብረቱ ብናቱ ርእሲ እሱ ክንገብር ኣለና ማለት እየ ካልእ ምንጪ ስለ ዘይነበረ ስለዚ እዚእውን ሓደ ካብኡ ተመርኪስና ንገብሮ
2: ሻድሻይ ወራር ን2ልተ ዓመት መመላእታ እዩ ተጠጂኡ እቲ ብስም ማኒፌስቶ ኣስመራ ዝምልከት ማለት እዩ ኣብዚ ዓለም ኣንጻርና ዝኾነ ትሉ እዩ ሳላ ርእሰ ምርኮሳና ግን ነቲ ዝመፀ ወራር ክምድሆ ኽኢልና ንኣብነት ቀመማዊ ጋዝ ድርበ ምዃኑ ምስተነግረ እተይ ዝመፅእ ማስኬራ ካብ ሃገረ ኖርዌይ ነይሩ መድሃኒት ከዓ ትሮፒን ዝበሃል ነይሩ ኩሉ ተጋዳላይ ከም ዝፈልጦን ከም ዝመልኮ እንተገይሩ እንታይ ኢና ክንገብር ዘለና ግን ንሕና ኣብቲ ርእሶ ምርኮሳት ኣመልኪስና ፍሓም ኣዳሊና ጨርቂ ኣዳሊና ክሪስታል ዝበሃል ማዕድን ኣሎ ንዑ ፀሪብና ኣብ ሬድዮ ገለ ጥቀምሉ ዮም ንዑ ፀሪብና ጨርቂ ጌርና ሰፊና ኦኪያሎ ከም ዝኸውን እቲ ኮበርታ ተዋሃበና ኸዓ ናይ ቆቢዕ ጌርናዮ ማለት እዩ ስለዚ ሕጂ ነቲ ዝመፅእ ዕርበታዊ ፈተነ እኹል ምዳዋት ብርእሰ ምርኮሳ ጌርና ኣለና ማለት እዩ
3: ሰውራዊ ሓይሊ ህዝባዊ ግንባር ዘይከም ካልኦት ስርዓታት ካብ ዝኾነ ናይ ደገ ሓይሊ ከይተፀበየ ንጸላኢ ብጥይቱ ብብረቱ ብንብረቱ ዝብል ጭርሖ ብምኽታል ብውሽጣዊ ዓቕሙ ነብሲ ክኢሉ ተንቀሳቂሱ እዩ
4: ህዝባዊ ግንባር ሲ ርእሲ ምርኮሳ ክብል ከሎ ስቕኢል ይኮነን መጀመርታ ንቕሓት እዩ ፈጢሩ ንቕሓት ምስ ፈጠረ ውደባ መፂ ማለት እዩ ውደባ ምስ መፀ ከዓ ምዕጣቕ መፅ እዩ ምዕጣቕ ምፅ መፀ ሰባት ኢኻ ትዕጥቕ ሰባት ምስ ዕጥቕካ ሓደ ካልቸር ክትፈጥረሎም ኣለካ እዞም ሰባት እዚኣቶም ካብ ዝተፈላለዩ ብሄራትን ካብ ዝተፈላለዩ ቋንቋታትን እዮም መፅኦም ስለዚ ሓደ ባህሊ ክነጠር ኣለና ሓደ ባህሊ ከዓ ኣጥሪና ንዚ ሓደ ባህሊ ንምጥራይ ዝተካየደ ቃልሲ መዓት ሃልጎፅጎፅን መዓት ምልሕሓፅን እዩ ነይሩ እዚ ሕጂ ብነቐፌታ ነብሰ ነቐፌታ እናተኣረመ ሽዑ ኩሉ ሰብ ኣብ ሓደ ባህሊ መፅ እዩ ስለዚ እቲ ርእሶ መርኮሳ ዝብል ባህሊ ኣጥሪና እዩ ማለት እዩ ብቐሊሉ ንኣብነት ባህሊ ክንገብር ከለና ሕብርታት ንስእል ሕብሪ ኣይትረክብ ኒኻ ኣቁፅልቲ እናቐጥቀጡ ብዓሊ ሴፍ ገብርኤል ዝበሃሉ ነይሮም ኣቁፅልቲ እናቐጥቀጥና ካብ ቀይሕ መሬት ካብ ገለ ነገርና እቲ ባህሊ ይካየድ ነይሩ ኣብ ግዜ ኩናት ኣጋር ሓካይም ስለ ዝነበርና መስበርቲ ከጋጥመና ከሎ ብሒሖት ኣምፅኢኻ ስፕሊንቲ ክትረክብ ኣይትኽእል ኒኻ እጂ ካብዚ እቲ ርእሶ ምርኮሳ ድብገስ ሒሖት ኣሲርና ብሒሖት ጌርና ደጊፍና ንሰዱም ነርና ባሬላ ክስእን ከለኻ ገረብ ቆሪፅካ ክሻ ኣብ ክሻ እቲና ብኹም ጌርና ብነፀላ ነታ ነፀላ ከምዚ ጌርካ ሓደሓደ ግዜ ከዓ ነቶም ውጋኣት ከዓኒ ናብ ሕክምና ተብፅሖም ነርካ ሕጂ ኩሉ እንታይ እዚ ኣብ ርእሶ ምርኮሳ ዝተመርኮሰ ስራሕ እዩ እዚ ኩሉ ጎቦታት እዚ ኩሉ በፍራዛን ብሰንኩን እናተቐደደ እዩ ዝቕደድ ነ ስለዚ ርእሶ ምርኮሳ ሲ ካብ መጀመርታ ህዝባዊ ግንባር ገድሊ ክፈጥር ከሎ ዝፈጠሮ ንቕሓት እዩ ሕጂ ካብቲ ንቕሓት ተበጊሱ እቲ ርእሶ ምርኮሳ ከዓኒ ሓደ ፒላር ኮይኑ ከዓ ብደረጃ ሃገር ከዓ ሓደ ካብ መትከላት ናይ ህዝባዊ ግንባር ስለ ዝኾነ ከዓ ኣብዚ ሕጂ በፂሕና ድና ማለት እዩ
5: ኣብ ሂወት ገድልና ኩሉ ክትሪኦ ከለካ ናይ ብሓቂ ብርእሶ ምርኮሳ ተሰይሩ ዝመፀ እዩ ንኣብነት እዞም ብፆት ኩሎም ጠቂቶም ወንዲም ገለገለ ግን ክጠቅስ ከዓኒ ሕጂ ንኣብነት ዕርቃን ክዳን ነይሩና እዚ ዕርቃን ክዳን ሕጂ ገለገለ ብቶሚን ድመፃ ጭረቕቲ ፃዕዳ ስለ ዝኾነ ሓቕ ወይ ባትሪን ጌርካ ተስትዮ መሰስተኸይ ብናዊ ዓይነት ሕብሪ ይድሕስ ሕጂ ንሱ ሰፊኻ ትክደኖ ቴንዳ ናይ ፀላእ ነይሮ ካብ ፀላእ ዝመፀ ቴንዳ ቀዳዲድና እውን ስረ ንቕርቦ ስለዚ እዚታትዚ ካብዚ ሓደ ነፍስኻ ምኽኣል ዝበሃል ሕቶ እዩ ካልእ ወፍሪ ናይ ፀላእ ክኸውን ከሎ ናይ ፀላእ ጫማታት ነምፆ እቲ ጫማ ቀዳዲድና ዕጥቅና ብስሌት ጓል ብስክሌት ገለምል ዕጥቅና ካብ ናይ ፀላኢ ጫማታት ኢና ንጥቀሞ ስለዚ ዋላ እቲ ነፀላ ዝበሃል ንባዕላ እታ ነፀላ ብዙሕ ቁም ነገር ነይሩ ኣበና እታ ነፀላ

ሕጂ ነፀላ መክደኒትና ጥራዮም ክትመፅእ ከላ ፃዕዳያ ትመፅእ ሓቅ ተስትያ ሓደ ወታደራዊ ልብሲ ተልብሳ መሰልበስካ እዚኣ ሕጂ መፅለሊትካ ትኸውን መክደኒትካ ንቁሪ ትኸውን መግነዚትካ ትኸውን መጠምጠም ንቁሪ ስልካ ትኸውን ባሬላ ከምዝክሎ ፀንሐ ንባሬላካ ትጥቀመላ ስለዚ ታነፀላካ ንኩሉ ነገር እያ።

0: ዝፀወረ ሕልፊ ኣበርኪቱ ሕልፊ ዘይተፀበየ ውፍይ ጅግና እዩ ተጋዳላይ ህዝባዊ ግንባር
1: ያ ርእሰ ምርኮሳ ካብ ታዕሊም ኢና ተማሂርና ያ ታዕሊም ቅድሜና ዝፀንሓ ረጅ ቤቶ ቀዲድካ ከም ዝግበር ምሂረናና ተን ቅድሜና ኣብቲ ታዕሊም ዝነበረ ረጅ ቤቶ እሳ ተማሂርና መፂና ኣብ ሓይልታት ምስኣተና ከዓ ቴንዳ ከምዛ ክትበሃል ፅንሐት ሩታ ትብላ ፅንሐት ቴንዳ ቀዲዶም ይህቡና ሰፊና 8 ኣነ ዝከረኒ ግዜ ሓምሻይ ወራር ዝነበረሉ ግዜ 8 ኣዋልድ ነርና ናይ ጋንታና ገሊኡ ከይወዳእና ከይንሓድር ብፀሓይ ወርሒ መርትእ ነእቱ ነርና ብፀሓይ ወርሒ ሲ ንሰፍር ነርና ብዘይ ግምግና ሓቀኛ እንታይ ሽሙ ስለዚ እቲ ርእሰ ምርኮሳ ካብኡ ዘምፃእና እዮዎ ዋላ ምስ ወለድና ከማ ንደቅና ሙታንቲ ሰፊና ጨርቂ ሙታንቲ ኢና ንገብረለን ነርና ስለዚ እቲ ርእሰ ምርኮሳ ከምዚ ንብሎ ዝፀናሕና ዋላ ንመናባብሮና ከምዛ እያሱ መናባብሮ ዝገለፃ ኣስቤስቶስ እያ ትበሃል ነበረታ ካብ ማዕድን እያ ተቐሊጣ እያ ትመፅእ ንዓ ኣነታ ክቢ ናይ ዓይንና ልክዕ ንሰፊያ ነርና ናይ ኣፍ መላገቢ ካብ ምቅዳድ ካብ ዳኣረገ ስረ ንዕኡ ኢሉ ዝመፀና ጨርቂ ይነበረን ዳኣረገ ሚላኖ ዳኣረገ ስረ ካብኡ እንዳቐደድና መትሓዝ ገርና እቲ ግዜ ከዓ ተሓሊፉ ስለዚ ርእሰ ምርኮሳ ካብ ታዕሊም ክትብገስ ከለካ ይኸዓ እቲ ጅምሮ ምስፋይ ንፈልጥ ኣነ ይፈለጥኒ ነር ሕጂ ምስፋይ ኣብ ታዕሊም ዝለመድናዮ ረጁ ምቕዳድ ሙታንቲ ምቕዳድ ስረ ምቕዳድ እውን ተላሚድና ንገብር ነርና ካብ ዝተመርኪስና ከዓ ኣቲና ንብል
2: ዓዊቲ ምስላ ህዝባዊ ግንባር ዓብ ነገር ተዓዊቱ ብኣሽሓ ዝቁፀራ ኮምቦድያ ዝበሃላ ደቂ ኣንስትዮ ቤትናም ዝበሃላ መፅአን ነቲ ፀገማት ዋላ ኣማጋግባ ኣክንዲ ቅጫ ስንክት ነብል ብቁዑ ዝበሃል ከምዘይንቕምል ክዳውንቲ ሳርቶታት ገለ ኩሉ ነገር ተቐይረን መፅአን ሕጂ ግፍሕ ድበለይ ወይ ገጅፋ ርእሲ ኣልዒልና ስለ ዘለና ንኣምነስ ኣብ ጎይ ኣብ ባሕሪ ክንስዕሮ ተኮይና እተን ጣውላ ወጠዋላ ፈጣናት መራቅብናና ሞተራት እዮም ዘብዝሑለን ከቢድ ምረት ሓሸዋ እንዳወሰኸ ብዙሕ ነገር ይገብር በዓል ሚክኤል ፍሳያ ዝበሃሉ ክኢላታት ነዘን ማርቴርስ መካይን ንናይ ሜዳ ከም ዝኾና ገይሮም ውን ኣብ ውሽጢ ሜዳ ዝተወግኡ ውግኣት ሕጂ ከም ኣብነት ከም በዓል ዶክተር ናይነሽ መንጋግኡ ሰብረሰብሲ መንጋጋ ዘልግበሉ መታን ካልእ ነገር ከይስምዑ ከዓ ካብ ገለ ኣካላት ተወሲኢካ ጭሕሚ ጌርካ ነቲ ሰብ ሂወት ከም ዘብለስ ኣለዎ ስጋዕ ሕጂ ብኣካል ግና ኣብ ወረቀት ናይ ፀባ መስመር ዘይብሉ ተማሂሮም ዝመፁ ማሰረት ዝገበሩ ዓበይቲ ስጋዕ ሚኒስተራት ወፂሖም ከም በዓል ሓሊማ ክጠቅስ ክእል እየ ሕጂ እቲ ህዝባዊ ግንባር መትከር ርእስኻ ምኽኣል ብጣዕሚ ይዕውይትዎ
0: ብዘይካዚ ኣብ መዳይ ማሕበራዊ ኣገልግሎት ኣብ ምምዕባል ዓቕሚ ሰብ ኮነ ኢደ ስራሓት ብውሽጣዊ ዓቕሙ ዝተኸሎ ፋብሪካታትን ዝተጓናፅፉ ዓወታትን እውን ኣቕሊልካ ዝረአ ይነበረን
3: ካልእ ኣብቲ ናይ 2ልተ ዓመት ግዜ ስለ ዝነበረ ኣካዳማዊ ንጥፈታት ነካይድ ነርና ፀዓቕ ናይ ኣካዳሚ ነይሩ ክትምህር ትኾንካ ኣካዳሚ እንታይ ኸ ክትገብር ዘለካ ኩርሸ ድልየካ ሰሌዳ ድልየካ ኮፍ መበል ድልየካ ርሳሰ ድልየካ ደብተር ድልየካ ነዚ ግን በቲ ፈጠራን ተባልሓትነትን ኢናኣቲና እዩ ሓመድ ካብ ብድሆ ተምፅእ ብድሆ ዝብለሉ ዓብ ጎቦ ፃዕዳ ሓመድ እዩ ንዑም ፅኢና ቁሩብ ካብቲ ናይ ሕክምና ለሚን ካፊኖ ኣብ ኩዕኻ እዚ ኩርሽ ዝሰርሖ ማለት እዩ ሽዑብ ወፈረ ጌርካ ከዓ ስታይ ትገብር ካልኣይ ሰሌዳ እቲ ናይ ቦምባን ጠያይትን መኸዘኒ ዝነበረ ሳናዱቕ ንዑ ፈንቂልና ለክ ክኢላታት ነይሮምና ነብሶም መሓሮም በዓል ስውእ ሚካኤል ሚር ረዘነ ተኽላይ ናይ ፈለኛሞ ናይ ቴክኒክ ናይ ስራሕ ናይ ድስቲ ክስኩስቲ ዝፈልጡ ነዚአን ከዓ ሶም ፅቡቅ ገይሮም ክሳይገብሩ ዝሞተ ባትሪ ናይቶም ኦፕሬተራት እከብ ንዑ ቐጥቂጥካ ቁርብ ዘይትብረት ገርና ኣውዒና ኣፍልሕና ነቲ ሰሌዳ ንልኽ እዮ ማለት እዩ ሰሌዳ ዝሰሪሐ ኣላ ጥራዝ ካበ ይምፃእ ጥራዝ ከዓ እቲ ናይ ፀባ ሳልሳይ ዓለም ንመፀና ነበረ ክሻ ንዑ ቆሪፅና ቐዲና ሰፊና ብስረ ስርዓት ጥራዝ ዝግበር ማለት እዩ ህስስ ዝበለ ደባን እዩ ይኹን ርሳስ ከዓ እተን ዝመፀ ካብ ውሕዳትን ካብ ቤት ምሰውራ ድመፀ ንሓንቲ ርሳስ ኣብ ኣርባዕተን መቕላ ኣብ ኣርባዕተ መቕልና ኣብ ጢኢት ናይ ካላሽን ቃልሃ ነእትዋ ኣባ ሒዙ ኩሉ ሰብ ይምሃር ፀፍሒ እምኒ ካብ ርባርባ ኣሪኻ ከዓ ኮፍ መበሊ ኣስተርሒኹም ዝምሃር ትገብር ንእሽተይ ፅላል ትገብር ስለዚ ብኡ ተማሂራ መፅኣ እዛ ሰብ ሕጂ ዲግሪ ማስተር ኣቢላ ተዛርበኩም ዘላ

0: መጓዓዝያ ሕጂ በዓል ሚካኤል ፍስሃየ ዝሰርሕዎ ዝነበሩ ታሪክ ዝተፈላለዩ ኣባላት ብለይቲ ፀላኢ ከይሪኦም ብጨርቂ እናገበሩ ይግለፅ ነይሩ እዩ። ዝተፈላለየ ግዜ ከምቲ ትፈልጥዎ ማዓት ቃልሲ ተኻይዱ ማይ ከምፁና ንዓና ሕጂ ብቲ ግንባር ብለይትዮም ዝመፁ ነይሮም። ቁልቁል ከዓ ኩሉ ስለ ዝረአ እቲ ክሻፋ ስለ ዝኾነ መብራህቲ ንእሽተይ ጌርካ ኣፃድፍ ስለ ዝነበረ ብክንደይ ቃልሲ ኢኻ ማይ ትረክብ። እዚ ማዓት ፃዕሪ ካየድ ነይሩ ኣብ መጓዓዝያ ሕክምና ከዓ ለምቅና ክማን እዚ ኣብ ሓዳስ ኤርትራ እቲ ናይ መጀመርታ ኣባልኩም መጥባሕቲ ዝተካየደሉ ፋክረስ ዝሃረሞ ኣብ ዶምን ታሪክ ይነሱ ንገዛ ርሱ ኣበየናይ ቦታ ኮይኖም ኣበየናይ ኩነታት ሰሪሖሞ ትስራሕ ወላ ሓንቲ ናይ መጥባሕቲ ኣሃዱ ትበሃል ክስተያ ኣይነበረቶም። ናብ ሓንቲ ቴንዳ ሂቦሞም ሓንቲ ዓንገረብ ገለ ገይሮም ከም ዓራት ተጠቂሞምላ ተኣምራት ከዓ ሰሪሖም ካብዚ ክገብር እየም ክኸውን ኣለዎ ዘይከኣል ነገር የለን ኢልካ ተተበጊስካ ዘይከውን ነገራት ከዓ የለን። ካብ ርእሶ መርኮሳ እዩ ዝብገስ ኣብ ሕክምና ኣብ መጓዓዝያ ኣብ ኩሉ መድያት ናይ ክፍልታት ዓንተ ወይ ጠቕሶ ነይረ ኣነውን ተፈላለየ ክፍልታት ዝተመስረተሉ እዚ ደጀን ናይቲ ቅድመ ግንባር ኮይኑ ይዕውይትዎ ማለት እዩ። እቲ ሓደ ብዘይቲ ሓደ ክዕወ ስለ ዘይክእል እዩ ገሊኡ ኣብ ደጀን ይምደብ ገሊኡ ኣብ ቅድመ ግንባር ተመዲቡ ተዋሂዱ ነዚ ዓወታት እዚ ኣምፅዎ ማለት እዩ።
1: ዘሪእካ ጥራሕ ደይኮነ ብባህርያዊ ርጅላ ንኣብነት ካልእቲ ጋንታ ናይ ሓይልና ናይ በዓል እያሱ ጋንታ ንክልተ ጋንታታት ካልኦት ንዓኣ ሰለስተ ጋንታ ማለት እዩ ናይ ሓይሊ ብነፀላ መሊያ እያ ሓምለ ተምፀልና ገሊኡ ምስ ፍሪ እዩ ኢና ንበልዖ ነርና ወላ ሓንቲ ከዓ ይገብርና ነይሩ። ኣብቲ ሽዑኡ ግዜ ጥግሕ ሰዓትን ፈረቓን ንኸይድ ነርና ሰዓትን ፈረቓን ንኸይድ ናይ ሽዑ ጀሪካና ከዓ ሓፂን እዩ ከምዚ ናይ በንዚን ናያለ እወኒ ሰዓትን ፈረቓን ከይድካ ሰዓትን ፈረቓን ከዓ ትምለስ ተረዲእካኒ ሕጂ ኣብዚ ይኽርክሓካ እዩ ብነፀላ ዋላ ኣወዳትናን ኣዋልድናን ንሕንጎጦ ኢና ሓፍ ከተብሎ ጎር እዚ ሕቆኻ እዩ ዝመልጥ ነይሩ። ስለዚ እቲ ባህርያዊ ብጉልበትና ጥራሕ ዘይኮና ሓሪስና ዘይኮና ሲ ተፈጥሮ ጀምፃኣልና ሓምሊ ከዓ ከም ቪታሚን ሲ ግሪንግራስ ድብሎ ግሪንግራስ ኢና በሊዕና ድብሎ ነይሩ ቆፅሊ እዩ ግን ከም ሓደ ኣገዳሲ ናይ መግብዓት እዩ ምስተን ዝነበራና ቅጫ ፍቕሪ ወሲካ ሕውነት ወሲካ እቲ ባህርያዊ ከዓ ሓጋዚ ነይሩ።
2: ብዘይካ እዚ መሪሕ ህዝባዊ ግንባር ኣብ ቁጠባዊ ማሕበራዊ ወተሃደራዊ ጉዳያት ሰራዊቱ ብምእማን ኩሉ ዓይነት ብድሆታት ተፃዊሩ ርእሲ ክኢሉ ዝኸይድ ኣብ ርእሶ መርኮሳ ኣፍልጦ ዘለዎ ዕውት ሃገራዊ ሰራዊት ዝመልመለ ኣብ ትምህርቲ ወፍሪ ብምግባር ድማ ኣብ ምጥፋእ መሃይምነት ገዚፍ ዓወት ዘመዝገበ ውድብ እዩ። ህዝባዊ ግንባር ኣብ ምምዕባል ዓቕሚ ሰብ እውን እንተኾነ ዝኾነ ዜጋ ዓቕሙ ዘብፍቅዶ ክበርክት ኣለዉ ብምባል ስንኩላን ከይተረፈ ነብሶም ክኢሎም ኣፍረይቲ ዜጋታት ብምዃን ኣብ ኢደ ስራሓት ባህሊ ወዘተ እጃሞም ከበርክቱን ንውሽጣዊ ጠለባቶም ከማልኡን ኣብቂዕዎም እዩ።
3: ካልእ ግን ሓንቲ ናይ ብሪም ተኣየር ዝተሰደዶቶ ጥቓልሃ እሱ እንታይ ንጥቀመሉ መስለካ መስተይ ማይ ከምዚ መዕቆር ማይ መንሰት የሉ ማይ ተረዲካ ንጥቀመሉ ነርና ተረዲካ ሕጂ ወዲ ሚራ ንባሃል ከዓ ነርና ከይጥወስኮ ከይሰግር እንታይ ይብለና ነሩ መስለካ እዚ ንሕና ንበልዖ ምግብሲ ማይ ጨው ይካልእ ወላ ሓንቲ የብሉን ማይ ትፈልሕ ጨው ትእትወላ ትፍትታ ወዲ ዓከር ይሃእሳ ወላ ሓንቲ የብላ ሕጂ እንታይ የብለና ነሩ ሰሳዕቀና እዚ ቀደማ ምስ በራ ንፈልጦ ነርና ኢልካ ምክንያቱስ ብኤነትረ ጌርና ባዴላ ጌርና ንኩሉ ማዓደልናዮ ሞ ምተተኮስና ነርና ብሃፍቲ ገሌል የሳቀና ነሩ ረዲእካ ሕጂ ሲ ብዙሕ ነገር እዩ ክጠቕሶት ኮንካስ ብዙሕ ዋላ ንባዕሉ ዝራሕባ ድበሃል እቲ መብሊዕና ሲ ድግዛእ ሸሓን ይብልና ዋላ ድመፅብያት የብልና እሱ ካበይ ይስራሕ ተልካኒ ካብዚ ናይ ታኒካ ናይ ማርገሪን ድመፀና ዝነበረ ንዕኡ ንፉዓት ክኢላታት ብፅት ነሮምና ጨፍሊኦም ራሕባ ሰርሕዎ ወይ ናይ ፀላኢ ታኒካ ተተሓዘ ታኒካ ናይ ፀባ ዋላ ንዑኡ ጨፍሊኦም መብልዒ ራሕባ ዝሰርሑልና ነይሮም ዋላ እቲ ጀሪካ ናይ ዒስራ ቀዲዶም መብልዒ ራሕባ ስራሕ ነሩ ብዝኾነስ ኩሉ እቲ ሂወትና ሲ ነብስና ፅዒርና ፋሕቲርና

0: ዝመፃናዮ ሰገርናዮ ህወት እዩ ዝኾነ ነገር ድመፅእ ነገር ወላ ሓንቲ ከምዝነበረና ብርእስና ክንሓዝር ከምዝነበርና
1: ድሕሪ ናፅነት እውን እንተኾነ ባዶ ተፃወርነት ንድኽነት ዝብል ኣምር ከም ፖሊሲ ብምሓዝ ኣብ ዜጋታቱ ባህለ ስራሕ ንምንጋስ ሕጂ እውን ከም መግቢ ንስራሕ መደብ ውህለላን ለቕሕን ወዘተ ብምትእትታው ዝኾነ ዜጋ ረድኤት ተፀይኑ ሰሪሑ ክነብር ከም ዝኽእል ዘመስከረ ውድብ እዩ
0: እወ እዚ ድሕሪ ናፅነት እቲ ርእሶ ምርኮሳ ከመይ ቀፂሉ ንዝብል ሕቶ ብጣዕሚ ኣብ ዲጋታት ድዩ ዋላ ኣብ ሕርሻታት ድዩ ዋላ ብፅርግያታት መስመር ዝሰርሖ ድዩ ዋላ ኣብ ሓይሊ ኤሌክትሪክ ድዩ ብጣዕሚ ማለሲ እቲ ርእሶ ምርኮታሲ ብጣዕሚ ብዛዕበየ ደረጃ እዩ ቀፂልዎ እቲ ክንሪኦ ፀናሕና መሰጋገርኒ ናጠሚያሎ መሰጋገርንካ ከም ሃገር መጠን ብዝለዓለ ደረጃ ቀፂልዎ እዩ
2: ህዝባዊ ግንባር ናይ ወለዳታት ዝሓስብ ውድብ እዩ ዋላ ንሕና ውን ኣይፈለጥናዮን ፅቡቅ ጌርና ከም ዝብለካ ብጦብላሕታ ጥራይ ንኸይድ እዚ ኩሉ ስራሕ ክሰርሕ ከሎ ናይ ደገን ናይ ውሽጥን ተፃብኦታት ሽርሕታት ውዲታት ተንኮላት ዓለቓት ንኩሉ ይበዲ እዩ ስጋዕ ሕጂ ሰንደልደል ደይበለ መስመሩ ሒ ዝኸይ ዘሎ እዩ እቲ እስትራቴጂ ናይ ርእሰ ምርኮሳ እዚ ርእሰ ምርኮሳ ህዝባ ጉንባር ኳ ይኮነ ምፅኡ ካብቲ ሕብረተሰብ ዝነቐለ ግን ኣድሚቕዎ ኣራጉድዎ ዕዕብዎ ደርዕዎ ማለትና ኢና ገጠራት ክዳኣነ ንርእሰይ ኣብ ሕርሻ እየ ዝሰርሕ ኩሉ ገጠራት ማይ ኣሎ መብራህቲ ኣሎ ሕክምና ኣሎ ቤት ትምህርቲ ኣሎ ካብ ዝታሕተ ናብ ዝለዓለ እዩ ዝመፅእ ብገጠራት እዩ ኤርትራ ብምልእታ ዓይኒ ዓራት እያ ኮይና ተረኸብ ማኪና ጌርካ ትኸይድ ማኪና ጌርካ ትመፅእ ተፃብኦ ካልእ ፀገማት ክህልዎ ክእሉ ኮ ንዑ ሰጊሩ ግን እዚ ውድብ እዚ ብክልተ እግሩ ጠጠው ኢሉ ዘሎ ውድብ እዩ
1: ብተወሳኺ ወፍሪ ወርሳ ይከኣሎ ጥሙር ሕርሻ ክረምታዊ ማእቶት ወዘተ ዝኣመሰሉ ዓበይቲ ወፍርታት ብምትእትታው ድማ መንእስያት ኣብ ባህሊ ስራሕ ስነ ምግባር ሞያውን ኣካዳማውን ትምህርቲ ብዓብዪ ድማ ኣብ ሃገራውነት ሓደ ዓይነት መረዳእታን ኣካይዳ ንክህልዎም ኣኽኢሉ እዩ
3: ህዝባ ግንባር ከም መንግስቲ ባዕሉ ዝቆፃፀሮ ናይ ልምዓት እስትራቴጂ ካብ ተፀባይነት ወይ ናይ ረድኤት ነፃ ዝኾነ ፖሊሲ ሓንፂቱ እዚ ድማ ኣብ ዝተፈላለየ ንኣብነት እቲ ናይ ልምዓት እስትራቴጂ ናቱ ካልእ ኢድ ኣታውነት ደይብሉ ማለት ዝግበር እቲ ግበር ዝብለካ ዘይብልካ ነፃ ዝኾነ ባዕሉ ኮንትሮል ዝገብሮ ካልእ ካብ ናይ ወፃኢ ረድኤት ተፀባይነት ነፃ ዝኾነ ከምኡ ውን ኣብ ናይ ሞያ ናይ ዓቕሚሰብ ምምዕባል ሞያዊ ዓቕሚሰብ ኣብ ማሕበራዊ ፍትሒ ዝተመርኮሰ ስራሕ ከዓ ኣገልግሎታት ብምዕሩይነት ኩሉ ህዝቢ ክረክብ ከም ዝኽእል እዚታት እስትራቴጂ ሓንፂፂ ተበጊሱ
1: ከምዚ ክንዕዘቦ ዘፀናሕና ርእሶ ምርኮሳ ንዓና ንኤርትራውያን ሓድሽ ኣይነበረን ኣቦታትና በቲ ከም መባሃሃሊ ዝጥቀምሉ ዝነበሩ ምስላታት ኣቢሎም ንሕብረተሰብ ይጉስጉሱ ከም ዝነበሩ ስለ ዝኾነ ድማ ኣብ መወዳእታ ሓደ ተፃብኦታትን እገዳታትን ድንብርፅ ዘይብሎ ስልጡን ዜጋ ተሃኒፁ ኩርዓት ወለዶታት ድማ ኮይኑ
2: ሓደ ምስል ኣሎ ካብ ሰብ ደሊ ከምሳ ንበሊ ሃበኒ ህበ ይገብር እዚ እቲ ነቲ ርእሰ ምርኮሳ ከመይ ጌርካ ሓፍ ከተብሎ ከም ዘለካ ጥንታዊ ምስላ ናይ ወለድና ኩሉ ግዜ እንተ ደኣ ተመፅዋት ኮንካ ኣብ ዓዘቕቲዕካ ተኣቱ ስለዚ እቲ ምስላ ናይ ወለድና እውን ዓብ መልእኽቲ ኣለዎ
4: ዘይተፈትናዮ ነገር ኮ የለን ሕጂ እዚ ኩሉ ግን እቲ መንግስቲ ፀኒዑ እናተፀለመ እንዳተበለ ሕጂ ኩላ ናብኡ መፅያ ኩላ ፅምዶምስ ኤርትራ ክንሰርሕ ካናዳ ትመፅኣላ ፈረንሳ ትመፅኣላ ገለ ትመፅእ ኣብዚ ዘይኣትወት ካምፓኒ የላን ክነገርካ
1: መትከል ርእሶ ምርኮሳ በዚ ዘለዎ ገዝጋስ ምስ ዝምርሽ ኤርትራ ኣብ ሓፂር ግዜ ምስተን ብደረጃ ዓለም ምዕቡላት ተባሂለን ዝዝርዘር ሃገራት ከም እትስራዕ ዘማተ ኣይኮነን

0: ምስልና ኢና ዋላ እሎም ሃንደሰቶም ኣላ ዓልማ ዘና ርኢኩዎም ንብላ ካብታ ደረጅ ልዓልኩም እዚሕቶም ጋጣማ እውን መፀውን ኣተው ድብየ ለስዳፍቱ ሰበት ኣተው ድብየ መን እንታ ቤለውን እዛ ኣነ ለመን እንታ ኣናት ይቤሎም ዳንካ ስከውሐየኮ ግን ምግላእለ ድንግፅ ተዓልኩ ወከላስ ለከሶት ለናየ ለተብርሃን ናየ ጋንታየታ ሕታብ ዲቦ ውእሊ ጎንበል ህለ ዲቦ ምነ ጋንታ ትብሎም ህሌት እተይ ዲብ ጋንታ ብዕደት ከም ቤሎ ምነ ጋንታየ ወስቡ ኣው ሸሂድ ኣው ጅሩሕ እንደይ ይረክብ እበዳዋይሕ ልቡ ኣትያም ዓና ተለውን ተይለቶም ካለስላያ እብሰድፍ ለንሃር ምን ረቡ ምን ደንገረት እግል ክ ተውሲፍ ወተውቶ ውህታታ እተክርን ለሶት ለናየ ዲበ ካልዶል የብለ ሰተኒ ጠዋል መፀተን ወሸብ እብላ ትብ ዲብ ጎንበል መፀየኒ ብላእታ ዲብ እዘ ትል ደረጅሊ ኣነ ክለ እዩ ከም ዓለው ንማፃም ላዓለው ምስሎም እዩ ደይኮ ኣይ ብፈገርኮ እዚ ህቶም ናይነ ረከብኩ
1: ርየት ፍረንዳል ውስጢ ሻታ ህቶም ዲብ ንኡ ሽዕምሮም ጀላብ ሕርየት ውስጥቕላል ኤርትርያና ደለው ዲብ ብሓልፋ መሪር ንዳል ተሓሪር ህየ ኣርዋሓቶም ፍዛ ሕርየት እንደ ሰበለው ዲብ በክቢልዓላ ንዳል ተሓሪር ሻረከው ተሓረበው ወተሓከረው ህቱት ህየ ልእስትሻሃ ጀላብ ወጠን ለትባህላ ከኣማንቱ ሕርየትና ፍረ ንዳልና ውስትሻሃድና ምንገብአታ ለንዳል ማለ ዮማ ምንግም ዲብ ግም ዲብ ልተሓላለፍ ወልትወራረስ ገይስልሃላ ኣይዋ ሰባትና ደማናትና

0: ሚኒስትሪ ትምህርቲ ዕድል ትምህርቲ ኣብ ኩሉ ዜጋ ብዘይኣፈላላይ ምብፃሕ ትምህርቲ ምዕሩይን ሓቋፍን ከም ዝኸውን ምግባር፣ ከምኡ ድማ ብሉፅ ዝኾነ ትምህርቲ ኣብ ኩሉ ደረጃታት ምዝርጋሕ ዝብሉ ዓበይቲ ኣዕኑድ ዘማእከልዎም መትከላት ኣብ ባይታ ነፃ ኤርትራ ጋህዲ ኣብ ምግባር ዝተፀምደ ሚኒስትሪ እዩ።
1: እተን ቀንዲ ኣዕኑት ናይ መትከላት ሚኒስትሪ ትምህርቲ እንታየን ዝብላ፣ ቀዳማይ ዕድል ትምህርቲ ኣብ ኩሉ ዜጋ ብዘይኣፈላላይ ምብፃሕ፣ እቲ ካልኣይ ትምህርቲ ምዕሩይን ሓቋፍን ከም ዝኸውን ምግባር ኢኩዊቲ፣ እታ ሳልሰይቲ ከዓ ብሉፅ ዝኾነ ትምህርቲ ኣብ ኩሉ ደረጃታት ምዝርጋሕ፣ ኣብ ኩሉ ቦታታት ከዓ ምብፃሕን ዝብላ እየን። ስለዚ እታ ቀዳመይቲ ክንወስድ ከለና ዕድል ትምህርትን ተባፃሕነትን፣ ዕድል ጥራይ ዘይኮነ መሰል ጥራይ ዘይኮነ ሲ ተበፃሕነት ንባዕሉ ኣብ ኩሉ ዜጋ ኣብ ሙሉእ ሃገር ንምዝርጋሕ ዘይተሓለለ ፃዕርታት ሳላ ዝተካየደ ዘይተኣደነ ባጀት ሳላ ዝፈሰሰ መንግስቲ ስለ ዘፍሰሰ ብዝለዓለ ነቲ ዝኣተዎ ኮሚትመንት ወይ ከዓ ነቲ ዝኣተዎ መብፅዓ ከዓ ብጭቡጥ ስለ ዘኽበረ ሎሚ ከምቲ ጠቕሶ ፀናሕኩ ትምህርቲ ኣብ መላእ ሃገር ኣብ ኩሉ ኩርናዓት ተዘርጊሑ ቁፅሪ ተምሃሮና ኣብ ዝለዓለ ደረጃ ወቂዑ ኣብ መባእታ መሃይምነት ኣጥፊእና ክንብል ንኽእል። ናይ መባእታ ዕድል ዘይረኸበ ቆልዓ ወይ ዘይረክብ ቆልዓ ኣብዚ እዋን እዚ ዳርጋ የለን ክንብል ንኽእል። እዚ ሕጂ ዓብዪ ዓወት ኣብ በሪኽ ቦታ ተቐሚጥና ኣለና ክንብል ከለና እዚ ከምዚ ዝኣመሰለ ኩነታት ቀደማ ኣይነበረን። ኣብዚ ግዜ እዚ ግን ሕጂ ብዓይንና ንርኢ ኣለና፣ ህዝብና ይመስክር ኣሎ። ሳላ ፃዕሪ ናይ መንግስቲ ተሳታፍነት ናይ ህዝቢ ከዓ ልዕል ኩሉ ተሳታፍነትን ኣበርክቶን ናይ ህዝቢ ጠለባት ናይ ህዝቢ ኣብ ምዝርጋሕ ዕድላት ትምህርቲ ይኹን ኣብዚ ንገብሮ ዘለና ዓይነት ትምህርቲ ንምምሓሽ ዝካየድ ፃዕሪ ዝለዓለ ኣበርክቶ ኣለዎ፣ ዝለዓለ ተሳታፍነት ኣለዎ።
0: ስርዓተ ትምህርቲ በብእዋኑ እናማዕበለ እናወርፀፀን ምስ ባይታን ክውነትን ዓለምና እናተዓፃፀፈን ዓበይቲ ሕብረተሰባዊ ዕላማታት ዝወቅዕ ስርዓት እዩ። ኣብ ዝርግሐ ኣገልግሎት ትምህርቲ ኣብ ሓፂር ግዜ ዓማሚ ስጉምቲ ካብ ዝተወስደሉ ደረጃ ናይ ቅድመ ትምህርቲ ኣገልግሎት እዩ። ኣብዚ እዋን እዚ ኣብ ኤርትራ ኣበየ ከባቢኡ ብዝተዓመ ስራሕ ናብ መባእታ ዝኣቱ ተምሃራይ ብመዋለ ህፃናት ዝተሰርዓሉ ካሪክለምን ዝሓለፈ ክኸውን ግድን ኮይኑ ይርከብ።
1: መንግስቲ ዘይተኣደነ ተበግሶ ወሲዱ ኣብ መላእ ሃገር ኣብ ኩለን ዓድታት ኣብ ነፍሲ ወከፍ ቁሸት ዘይተረፈ ትካል ወይ ከዓ ማእከል ናይ ቅድመ ትምህርቲ ክትስራሕ ኩሎም ቆልዑ ኣብ ማኣዲ ትምህርቲ ናይ ቅድመ ትምህርቲ ክኣቱ ብቅድመ ትምህርቲ ከይሓለፈ ናብ ቀዳማይ ክፍሊ ዝኣቱ ተምሃራይ ክህሉ የብሉን ብዝብል መበገሲ ድማ ኣዝዩ ሰፊ

ሰፊሕ ዝኾነ ምትእትታው ገይሩ ኣብዚ ዓመት እዚ ክንርኢ ከለና ሕጂ ከም ውፅኢት ናይዚ ተበግሶታት እዚ ከም ውፅኢት ናይዚ ፃዕሪ እዚ ቅድሚ መንግስቲ ተበግሶ ምውሳዱን ድሕሪኡን ዘሎ ፍልልያት ምስ ንርኢ ብዙሒ ማእከላት ናይ ቅድመ ትምህርቲ ካብ 927 ናብ 217 ዳርጋ ብ234 ሚእታዊት ዓብዪ ዕብየታት እዩ። ኣብ ብዙሕ ተምሃሮ እንተመፅእና ከዓ ኣብ ዓመት 224 45510 ዝነበረ ናብ 125556 ዳርጋ ብ276 ሚእታዊት ተዓፃፂፉ ትቁፅሪ ማለት እዩ። ስለዚ እዚ ከምዚ ዝኣመሰለ ተበግሶን ዝኸተሎ ውፅኢታትን ኣብ ባይታ ናይ ባሓቂ እዚ መደብ እዚ ብዙሕ ለውጥታት ክገብር የለኽእል እዩ።

0: ኣብ ኤርትራ ኣገልግሎት ትምህርቲ ኣብ ኩሎም ደረጃታት ብደረጃ መሰል ተጠሚቱ ብነፃ ዝውሃብ ኣገልግሎት ኮይኑ እዩ ዝቕፅል ዘሎ። ንተምሃሮ ዘድሊ ናውቲ ትምህርቲ ብሓፈሻ መፅሓፍቲ ጥራውስትን ካልእን ብስማዊ ክፍሊት ዝምጦ ከም ኣካል ዓበይቲ ናይ ማሕበራዊ ፍትሒ ዕላማታት ተታሒዙ ዝሰላሰል ዘሎ ዕማም እዩ።
1: ኣነ ብወገነይ እዚ መንግስቲ ሲ ድጎማ ወይ ውፅኢት ይገብር ኣሎ ዘይኮነ ብመሰረቱ እዚ ትምህርቲ መሰል ናይ ኩሉ ዜጋ ስለ ዝኾነ ብፍላይ እዚ መሰረታዊ ትምህርቲ ዝበሃል ቤዚክ ኤዱኬሽን ካብ ቀዳማይ ክሳብ ሻሙናይ ኣብ እንግዳእ መንግስቲ ተፃዒኑ ዘሎ ኩሉ እቲ ዝድለ ወፃኢታት መንግስቲ ዝሽፍነ እዩ። ብግሊ ዝኸይድ ነገር ገለ የለን። ኣብያተ ትምህርቲ ኣብ ምስፋሕን ምዝርጋሕን ምዕሩይ ዝኾነ ናይ ኣገልግሎት ትምህርቲ ንምስፋሕ ኣብቲ ናይ ህንፃዊ ስራሓት ኣብ ናወቲ ትምህርቲ ምቕራብ ደሞዝ መምሃራን ክፋል ኮታ ዘድሊ ቀረብ ንኣብያተ ትምህርቲ ባጀት ምፍላይ ኩሉ እዚ ብመንግስቲ ዝካየድ ዕማም እዩ። ህዝቢ ደጋፊ ዝኾነ ተራ እዩ ዘለዎ እምበር ህዝቢ ዝኸፍሎ ነገር ኣብዚ ብዙሕ የለን። ርግፅ ስማዊ ዝኾነ ውፅኢት ወይ ከዓ መመዝገቢ ውፅኢት ገብርዮም ተምሃሮ ኣብ ዝተፈላለየ ደረጃታት ኣዝዩ ስማዊ

0: ኣብ ተባፃሕነትን ዝርግሐን ኣገልግሎት ትምህርቲ ዝተሰርዑ መትከላትን ትውፊታትን ኣብ ባይታ ብልክዕ ከም ዝተተግበርዮም ጭብጥታት ዘረጋግፁ ኣብዘን ዝሓለፋ ናይ ናፅነት ዓመታት ኣብ ፅላት ትምህርቲ ብዝተሰላሰለ ዕማማት ዝርግሐን ቀረብን ትምህርቲ ኣበየ ከባቢኡ ውሑስ ክኸውን ካብ ዘኽኣለ እዩ።
1: 50 ክሳብ 100 ኣቢሉ ዝኸውን ኣብ ቀዳማይ ክፍሊ 150 ገለቢል ኣብ ልዕሊኡ ዘሎ እንታይ ሽሙ ኣብ መባእታ ማለት ኣብ ማእከላይ ደረጃ 150 170 ገለቢል በፅሕ ኣብ ካልኣይ ደረጃ ከዓ ብገምጋም ገለ ክረአ ከሎ ክሳብ 200 ኣቢሉ ይበፅሕ እቲ ውፅኢት እዚ ሕጂ ኣብ ዓመት እየ ዝብል ዘለኹ ንኣብነት ናይ መፅሓፍቲ ዝምልከት ሕቶሲ መፅሓፍቲ ናይ ካልኣይ ደረጃ ብክንደይ ይሽየጥ ግዛ እዩ ብተምሃራይ ብክንደይ ይሽየጥ ኣዝዩ ብዙሓት ሰረ ዋጋ ንኩሉ ዘድሊ መፅሓፍቲ ናይቲ ዓይነታት ትምህርቲሲ ካብ 120 ክሳዕ 150 ብድምር ካብኡ ንላዕሊ ይኮነን ብክንዲ እዚአን ሓንቲ መፅሓፍ ክንደይ እያ ዋጋ ኣብ ዕዳጋ ወሪዳ ንሪኣ ከለና ልዕሊ 200 ኣቢሉ እዩ ዝኸይድ እዚ ግን 150 ንኩሉ መፅሓፍቲ ዘድልዮ

ንምዕዳግ ካብ 150 ንላዕሊ ይውፅእኒ ንስኸማ እንተባበረ ስለዚ ኩሉ ብድጎማ እዩ ዝኸይድ እዚ ናይ ካልኣይ ደረጃ ይኹን ዋላ ናይ ዩኒቨርሲቲ ናይ ላዕለዋይ ትምህርቲ መደብ ገለ እውን እንተኾን ስለዚ ወፃኢታት ብመንግስቲ ዝሽፈን

0: ዝተዘርግሐ ኣገልግሎት ትምህርቲ ንኩሉ ብማዕረ ክበሃል እንከሎ ኣብ ባይታ ተሳትፎ ኣበርክቶን ፃዕርን ዝተፈላለዩ መሻርክቲ ዝሳተፍዎ ብዘይ ምርብራብ ዝዕመም ዕማም እዩ። ኣብ ዝርግሐ ትምህርቲ ተበፃሕነት ትምህርቲ ንኩሉ ኣብ ባይታ ንክግሃድ ዝተፈላለዩ መንግስታውን ዘይመንግስታውን ኣካላት ዕዙዝ ኣበርክቶ ከም ዘለዎም እዩ ዝግለጽ።
1: ቀደም ኣብ ግዜ ናፅነት ዝነበራ ኣብያተ ትምህርቲ ብፍላይ ናይ ማእከላይ ደረጃን ካልኣይ ደረጃን ኣዝዮም ውስናት ኣብ ከተማታት ጥራይ እየን። ኣብ ገለገል ዓበይቲ ዓድታት ከዓ ዋላ ናይ መባእታ ናይ ማእከላይ ደረጃ ትረክብ። ካብኡ ሓሊፉ ገለ ግን ብፍላይ ካልኣይ ደረጃ ኣብያተ ትምህርቲ ዝበሃላ ኣብ ሃገርና ዳርጋ ብቁፅሪ ኣዝዮን ውስናት እየን ነይረን። ኣብዚ ግዜ እዚ እንተርኢና ዳርጋ ኣብ ነፍሲ ወከፍ ቁሸት ኣብ ነፍሲ ወከፍ ዓዲ ናይ መባእታ ቤት ትምህርቲ ዘይብላ ዓዲ የላን ክንብል ንኽእል። ካብኣ ሓሊፉ ቀፃልነት ናይ ትምህርቲ ንምውሓስ እውን ናይ ማእከላይ ደረጃ ትምህርቲ ይካየድ። ናይ ማእከላይ ደረጃ ዳርጋ ኣብ ኩሉ ከባቢታት ናይ ማእከላይ ደረጃ ቤት ትምህርቲ ኣሎ። ናይ ማእከላይ ደረጃ ቤት ትምህርቲ እውን ኣሎ። ኣብ መባእታ ኣብ ማእከላይ ደረጃ ዋላ ኣብ ካልኣይ ደረጃ እውን እንተኾነ ናይ ግሊ ቤት ትምህርትታት ገለ ዝበሃላ ሕጂ የለዋን። ናይ ግሊ ቤት ትምህርትታት እዚ ሓላፍነት ትምህርቲ ናይ ምዝርጋሕ ዕማም ሓላፍነት ናይ መንግስቲ ኮይኑ ትውሰብ ዘሎ። ናይ መባእታን ናይ ማእከላይ ናይ ጥራይ ዘይኮነ ሕጂ እኳ ናይ ቅድመ ትምህርቲ ከይተረፈ ኸማን እቲ መሰል ብዓብኡ ፈጢርዎ ኣሎ ማለት እዩ። ናይ ቅድመ ትምህርቲ ናይ ካልኣይ ደረጃ ትምህርቲ እውን እንተኾነ ዋላ ናይ ላዕለዋይ ትምህርቲ እውን እንተኾነ ሰብ ነፍሲ ወከፍ ዜጋ ብነፃ ዕድል ትምህርቲ ክረክብ ኣለዎ። እቲ ዕድላት ኣብ ኩሉ ክባፅሕ ኣለዎ። ማሕበራዊ ፍትሒ ክነግስ ኣለዎ። ላዕልን ታሕትን ኣብ መንጎ ገጠርን ከተማን ፍልልያት ክህሉ የብሉን። ኣብ መንጎ ደቂ ኣንስትዮን ደቂ ተባዕትዮን ፍልልያት ክህሉ የብሉን። ኩሉ ዜጋ ከይተገለለ ብምሉኡ መሰል ናይ ትምህርቲ ክረክብ ዝሕንፅት እዩ። ከምዚ ዝኣመሰለ ዕድል ድሰኣኑ ተምሃሮ ኣብዚ ናይ ማእከላይ ደረጃ ይኹን ኣብ ናይ ካልኣይ ደረጃ ዕድል ንክረኽቡ ተባሂሉ እዘን ናይ ቦርዲን ኣብያተ ትምህርቲ ክኽፈታ

0: ኣብ መዳይ ትምህርታዊ ኣገልግሎት ዓበይቲ ዕማማት ተሰላሲሎም እዮም። እቲ ኣገልግሎት ኣበየ ከባቢኡ ኣብ ቀጻሊ መስርሕ ናይ ምዕባይ ይፍለጥ። ተሳታፍነት ኣብ ትምህርቲ ኣብ ኩሉ ከባቢታት ኣብ ምዕባይ ዓይነት ትምህርቲ ኣብ ምምሕያሽ ዝተሰርዑን ዝተዋደዱን ዓበይቲ መደባት ኣብ ባይታ ብዕዙዝ ተጠቃምነትን ንቕሓትን እቲ ዝድለ ድርኺት ኣብ ወለዶታት ንኽህልዎም መፅዓር ብኩሉ ይፅናሓለይ ዘይበሃል ዕማም ምዃኑ ርእሰ ግልፅ እዩ።
1: ምምሕዳራት እውን ነዚ ዝኸይድ ዘሎ ናይ ትምህርቲ ፃዕሪ ዕድል ትምህርቲ ንምዝርጋሕን ንምስፋሕን ዓይነት ንምድልዳልን ኣብ ዝካየድ ዘሎ ፃዕሪ ጎስጓሳት እናካየዱ መረዳእታታት ኣብ ከባቢኦም እናፈጠሩ ንቕሓት ህዝቢ ክብ ከም ዝብል እናገበሩ ብዝያዳ ዝለዓለ ሓገዝ እዮም ዝገብሩ። ዋናታት እዮም ክንብሎም ከማ ንኽእል ምምሕዳራት ኣብ ኩሉ ከባቢታት ኣብ ታሕቲ ኣብቲ ከባቢ ይኹን ኣብ ንኡስ ዞባ ዋላ ብዞባ ደረጃ እቲ ዝለዓለ ኣብ መሓዳሪ ናይ ዞባ ከይተረፈ እቲ ቀዳማይ ኣብነታዊ ኮይኑ ዝለዓለ ፃዕሪ ዝኸይድ እዩ። ስለዚ ሓያል ዝኾነ ፃዕርታት ገለ ይገብር እዩ። መሻርክቲ ወገናት ኣለዉና ዝተፈላለዩ ማሕበራት ናይ ደቂ ኣንስትዮ ናይ ተምሃሮን መንእሰያትን ህግደፍ ኣሎ ዋላ

ካልኦት ወገናት ባይቶ ዝተፈላለዩ መሻርክቲ ሚኒስትሪታት ከይተረፉ ኣብዚ ነካይቶ ፀልና ፃዕሪ ናታቶም ኣሰር እውን ስለ ዘሎ እዚ ከዓ ብዝለዓለ ኣብቲ ንረክቦ ዘለና ዓወታት ዝያዳ ናቱ ኣሰር ኣለዎ ማለት እዩ። ስለዚ ኣብ ድሓን ኩነታት ኣለና። እቲ ፆር፣ እቲ ስራሕ፣ እቲ ዝካየድ ዘሎ ፃዕሪ ናይ ሓደ ኣካል ጥራይ ኣይኮነን። ደቅና ኩሎም ኣብ ማኣዲ ትምህርቲ ንምምፃእ ክንረባረብ ኣለና ብምልኦም። ዳርጋ ትምህርቲ እቲ ዕድል ናይ ትምህርቲ ኣብ ኩሉ ቦታታት ተባፂሑ እዩ እቲ ዕድል ኣብ ኩሉ ቦታታት ተባፂሑ ግን ከዓ ነቲ ዕድል ዘይጥቀምሉ ውሕዳት የለውን ማለት ኣይኮነን። ኣብ ገና ኣብ ማኣዲ ትምህርቲ ዘይኣተዉ ካብ ትምህርቲ ወፃኢ ዘለዉ ብዙሓት ቆልዑ ኣለዉ ብዝተፈላለዩ ምክንያታት። ኣብ መንጎ ምቁራፅ ኣሎ፣ ትራፍ ኣሎ፣ ዋላ ኣብ ትምህርቲ ከይኣተዉ ዝተርፉ ብዝተፈላለየ ባህላዊ ፀቕጥታት ድዩ ማሕበራዊ ኩነታት ድዩ ናይ ቁጠባ ፀገማት ድዩ ብገለገለ ቦታታት ገለ እውን ኣለው። ምዕሩይ ዝኾነ ተሳታፍነት ናይ ደቂ ኣንስትዮን ደቂ ተባዕትዮን እውን ኣብ ገለ ከባቢታት ብፍላይ ኣብ ሓደሓደ ርሑቕ ከባቢታት ምዕሩይ ዝኾነ ተሳታፍነት ገለ እውን ኣይርከብን ንደቂ ኣንስትዮ ምፅቃጥ ማለት ሲ ደቂ ተባዕትዮ ዝያዳ ዕድል ገለ ሂብካ ደቂ ኣንስትዮ ግን ትምህርቲ ከም ዘይምልከተን ዝወስዱ ገለገለ ሕብረተሰባት ገለ እውን ኣለው። ቀደም ኣዝዩ ጉኑን ይነበሩ ከምኡ ዝኣመሰለ ኩነታት እዚ ኣዝዩ ተቐሊሉ ሎሚ ሓሓሊፍካ ከምኡ ዝኣመሰለ ነገር ኣብ ገለ ውሱናት ከባቢታት ኣሎ። ስለዚ እዚ ከምዚ ዝኣመሰለ ዝተርፈና ነገር ኩላና ተሓጋጊዝና ህዝቢ ከዓ ንቕሓቱ ክህብ ኣቢሉ መረዳእታ ኣዕብዩ ዕድል ናይ ትምህርቲ ክሰፍሕን ዓይነት ትምህርቲ ክመሓየሽን ኣእጃሙ ከበርክት የበርክት ፀኒሕ እዩ። እቲ ዘበርክቶ ዝነበረ ገለ ግን ከይተሓለለ ክቕፅሎ ዝለዓለ ፃዕርታት ገለ ክንገብር ለበዋ የቐርብ። ኣብዚ ዘለናዮ ናይ 35 ናይ ናፅነት በዓል ከነኽብር ከለና ብዛዕባ ገስጋስ ትምህርቲ ኣብ ዝለዓለሉ ሕቶ ሎሚ ኣብ በሪኽ ቦታ ኢና ተቐሚጥና ዘለና ክንብል ንኽእል። ትምህርቲ ከዓ ኣብ ኤርትራ ብፍላይ ነፃ እዩ ክበሃል ዝከኣል ካብ ታሕተዋይ ደረጃ ጀሚርካ ክሳዕ ብ ላዕለዋይ ደረጃ ነፃ ትምህርቲ ትምህርቲ ዝኽፈል ነገር የለን። ተምሃሮ ስማዊ ክፍሊት እዮም ዝኸፍሉ ዋላ ኣብ ካልኣይ ደረጃ ይኹን ዋላ ልዕሊ ስማዊ ዝኾነ ክፍሊት ንጥራዝን መፅሓፍን እሱ ከዓ ብድጎማ እቲ ሕግን ስርዓትን ናና ከም ዘፍቅዶ ሲ እቶም ክኸፍሉ ዘይክእሉ ቁጠባዊ ትሑት ዝኾነ ቁጠባዊ ዓቕሚ ዘለዎም ዝበሃሉ ወገናት እቲ ቤት ትምህርቲ ዝሓቶ ክፍሊታት ከይከፈሉ ክመሃሩ ምሉእ ዕድል ኣለዎ። ትምህርቲ ነፃ እዩ። ነፍሲ ወከፍ ዜጋ ብነፃ ዕድል ናይ ትምህርቲ ይረክብ። ስርዓተ ትምህርትና ምእኩል እዩ። በበይንኻ ዝኸይድ ክስታያት የብለና። ካሪክለምና ሲ ምእኩል ካሪክለም እዩ።

ወሬእና ተዓቢና ኢና ነዚ ከምዚ ዝኣመሰለ መግለፂ ገለ ንህብቲ በፂሕናዮ ዘለና ደረጃ ምስክር ስለ ዝኾነ ቀሊል ኣይኮነን። ቀደም ኣዝዩ ውሱኒ ነርቲ ዝተምሃረ ሎሚ ግን ብዙሓት ኣፍሪና ኣብ ዝለዕለ ደረጃ ገለ በፂሖም ሰፊሕ ተሳታፍነት እውን ኣረጋጊፅና ኣለና ክንብል ንኽእል።

0: ካብቲ ስርናይ
1: ንስን ዝቕኒኦሞ ክርትኦም ክደፋ
0: ሓብተይ
2: ስርዓት ባግበሪ ኣነ ዝብል ዘለኹ ምናልባት ኣብዚ ዓዲ እንዳ ሓመይ ሙ ካቢሎሞ ምካ ይኮኑ ሞ ኣብቲ ርሑቕ ኮይዶም ክዋሰቡ ደልዮም ካ
3: እዛ ዓሽከር ላመይ ስንበር ድሮ መላዕ ኮይና
4: እወ እንዲ ካልእ ዓንዳ ኮይና ትሪኣ
5: ኣንታ ወዲ ዘጎ ናብዚ ሰዓት ኣቢሎም ዶኸዱ
6: ኣንታ እዚኣ እንዳታ መንገዶ ንርአ ጥራይ
5: ንርአርኮ
6: ፀወትለይ ባ
7: እዛ ርሕሲ እታ ንመርዓይ ትገዛ
5: ሳዊ ኣነ ተባሪዱ ድ
7: ብዘይካ ሳዊ
6: ካልእ ክወዛ ዝኽእል ሰብ
5: ካብኡ ሓሊፍ ላ መንክወዛ ናዚ ዓስከር ዘይኮነ
7: እታ ወዲ ዝኩ ንዝውሓደና ዳኣ ከይ ዘንጉዕኒ
5: እታ ዝበለለ ትብለ ኣብ ኣንታ ዝረኸበ ትርከበና ንክጣ
7: ኢልኩም
5: ወይ ኣነይ
7: ታ የባ ንዕናይ ሰዓቡኒ ዕስከ ንዕናይ ከይከዶ ከለኹ ክነርክበሎም ባሕባሕ ከይንብል ከይንጋዳድ ዓንጠንቃ እንተኾነ ተዓዋና ሒዝና ን ካብኡ ሓለፈኻ ትንፋስና ክሳት ዘላ ንገጥር
8: ጎልዑና ከይረኽቕ ከሎም ንርክቦዮ ንዕትካብሳውን ሓሊፉ መንክ ይወፅእ

0: ዘው
1: ቤት ጎይታ
0: ባቅ ጅግናኻ ከማኸይ ተፈጥረን
1: ወይታይ ንመርዓ ዝተሓሰበ ጣዕወያ
0: ግርም ገበርካ ሕይ መርዖም ተልልዮም ማይ በርበ ተልልዮም ሽሮግሮም ሕልፍዎ
1: ገና ጎይታ
0: እንታይ ዘይነፀረሉኒ
1: ዓድና ብጊሓ ከም ዝፈልጦ ነዛ ጣዕዋ ክብሉ ክስዕብና እዮ
0: እሞኸ
1: ካላ ጋና ተዳሊና ንንፀንሖም ባህላይ
0: ድንቂ ይምፁ ይፋሎም እሞ ካብዚ መፃብ ከም ዘይወፅካ ክንገብሮም ኢና
1: ጎይታ
2: ብህለለኒ ሞ ነጊፈለ ክፀውዕ
0: ኪደና
2: ገለ መጃጀቡ ተኾይኖም ካብ ኣፍሪክና ዝመፁ ኬድናን ነገር ተንኸትሮምቲ ንክብርና ዋገ ዝህብ ኮይኑ ይስማዓኒ
0: ክረላ መዓር ዘረባ እዩ ዓሳክር ሃቦ እሞ ኪዱ ክዳ ሃይ መንገዲ ክተርዎ

0: ንባሕጅሉ ዳምፁ ንሒልካዮ
1: ዋላ ይመፁ
0: ዋይ ይ ከምዝብሎ ሽግር እኳ የለን
1: ናበይ ለኻ ክፈላ
0: ዋ ክምሰዕቦ
1: ትምስ ዓሚፅናሃልና ትምክዕሸና
0: እቲ ምንታይ
1: ተዝምለሱ ዝመፁ እዚ ግዜ እዋን ይኮነ
0: ወይ ከመይ ዝብሎ ሽግር ይደቅ
1: ዋላ ደድሃዮ ሰብ ንልኦ ከሎ
2: ስሪናካ ብስርውና እዛ ዓድና ትሪኢ ኣለካ ብምእለታ ውሽጣ ደጊኣን ህበውልኮ እንታይ ስለዝዓበስኩካ ዝዛረብ ዘ
3: ሓሶት ወሊድካ መሰሰወትካ ግዲ ሓሶት ወሊድካ መሰሰወትካ ግዲ
2: በልዓነ ንዓኻ ኣብዚ ባይታ ዓዲ ገዚተ ደው በልኩካ ባይታ ዓዲ ግና ዓዲ ምልእቲ ምሳኻ ኮይና
3: ንባይታ ዓድና ዓይተላግበላ ባይታ ዓድና ካብተን ትጥቅምቲ ሓቂ ምስተዛረበት ሕጂ መዕየር ምስተሰኣኖ ጉዳይካስ ንባይታ ዓድና ክትላግ
2: ክቐፅል ስ
4: ንስኻ ግን ጉዳይካ ኣብ ባይታ ዓድና መዕየር ዝበሃል የብሉ
2: ወ ውሃ ሌፎ ሌፎ እውን ሌፎ መልዓስካ ድኣ መዓየር ዘለዎ ዩ ንስኻሲ ቅኒ መበል ቅኒ ይበል ድሓን ግዲ ይብልካ ክትርኢኻ ካልእ ክትርኢኻ
4: ሰይ ክኢላ ኸ ትመስል ሓዋ ኣተወካ ተበልዎስ ሓሰር ተኸዲኖ ኣለኹ ዝብል
3: ዕድመን ጥዕና ንሃበና እምበር ብሓደ ክንቅኒየና ብዛዓዲ
2: ቀፅልስኪ ሕራይ
3: ክትቀፅል ፍንፉን መን ፍንፉን ስኻ ፍንፉንፍን
2: ኣይብሉኻን እዮም
3: ፍንፉን ኣይብሉኻን እዮም ኣደብ ግዛ ወ ኣደብ
1: ግዛ
3: ንዓኻ ዝወልደካወልደካዓይትዛረበኒዘረግዜ ዘይኮነ
5: እወይ ኣተረኺቦ ዝጣዕዋ ጣዕዋ ዶ ረኻቢ ክንረኺቡ መረኻቢ ረኻቢ ክናጠፊእክ ዶ
6: ስጋ ኣፍክዳ ክባ ስመየ ፅዋዕን ፀጎጎ ትኸደና
5: መላሶ ዋላ ኣክለክ
6: ነግረክን ኣለኹ
5: ኣክለክእንቲ ክትገብረ ከመፅእ ክንታይ ከለኒ ዘሕድር ንዓኻ ይስራሕ ኣለክ ውራይ ዘለዎን ከዓ መስለ

0: ቋዕ ድሓ ንመፁ
1: ኣይ ሓያል ንዲረኺቦ ጣዋላ
2: ጣዕባ እምበዓር የለን ሰብ ዲቀም ኣ ኣይ ሰለጠም
3: ዘሩ ወዳዕና ዘሩ ኣይዝረዓሉ ተዘሚት ናታ
4: ዝበይኑ
3: እንታ ደሳቡ ንበራ ረኪቦ ንሕና ስንገጥ መሓሲብና ከድና ነረ ግና ዓዲ ድቃስ ክስ
5: ህድድ ናብታ ዋይቶ ወግዓ ክተድልየና እዚ ዓበ ጉዳይ ሰለለ ይበሃል በሉ ሒ ኩልሃና ነናብ ቤትና ነግባእ
1: ኣታደርዎ እዩ ትስም እዋን ኣት እዙይ ሃበራዊ ሕንኩ ዝበሃል ዘይብሉ ኣክንባ ክብል ከምዛ ሃነታ ተንቲ ከዓ መሪኡ ክነኒክ ንጋብረን ክድፈይ ጥስት ሳኒ ከዓ እዚ ክወገርም ወስዕ ዕድል ኮይኑሎ ምስኪን ኣሕድሪ ሞ ደሞ ፈልይዎ
0: ኣየርኢ ክንባተን ሳንደ ተፀነቀ እወባ
1: ሓቆንዲ እዩ ኣብትንተናዲ እነሰን ዓይነን ከ እንታይ ን መሲልን ዘለዋ ክሰል እንዴ እንተኸዲነን ደሎ
0: ኣንትን ሳንደ ስለዝኾነ እንደ ግዲ ያዕያዕ ኢለንአን ኣርቲአን ዋዛ ከይመስለክን ሳንደ ሓያልን
1: ሓቃ
0: ዋይ ዋይ ዝዓድና
1: እንተዚኦም ሞሕንክ ይብሎም እዋ እዋ ኣትን ኣንቲ ዝሰርቁ ከንደይሓስብ ነዚ ኣልን ስዕልካዩ ከልብን
0: ከስካሳን ስዳውሽታት ኒናኣነ
1: ግዳስላት ከጓል
6: እሞሒ ዝመገሻስ እንታይ ይኹን ኹም ትብሉ ዘለኹ
7: ይትርአ ትብል ኣለኹ
6: ኣይፋሉ ኣይተርፍን
7: ኣይብል እስከ ተዛረበ ሰብዓት
6: እዛ ቆልዓ ዝናፍቕዋ ትናፍቖም ስድራ ኣለዋ
7: እሞ ኸ
6: ዓዲ ብኣኹም ክትፋኖ ከም ዝረቑ ሓኩም ሰሚዓ ቐኒ እያ ሂዚ ናይ ትማሊ ርካብ ብናይ ርካብ ሳውን ዝረኸባ ብኡ ሒኒን ክንብለላ ፅቡቕ ኣይኮነን ሒኒን ኣይትበሉላ
7: እዋ እንታይ ዘረብኹም ዘረቡ ዘለኹም ትማሊ ኣብ ውሽጢ ዓዲ ፅባሕካ ኣበይናኣቱ
6: ዳሓ ካብ ዝነበርናየ ከፍኣናኒ እታ ከብዲ ሓቂፋ ትፅበ ዘላ ወላዲት ከ እንታይ ትኾኑ
7: ሓቃላ ኣቦ እንተ ንሕና ዝሃበና ንፀውር እንተ ንሳብን ብሕማቅ ርካብ ወዲቕዋ ቁሲላን ከላ ቁስላ ከይሕወት ቁስላ ዓዲ ክትርኢ ብልም ዘይኮነ
8: በሉስ ከ ዳሓር ዝበልኩም ይኹም ኣነስ ነገር ሰይጣን ሳውን ከባቢልን እምበሪ ኣስካልእ ኮይኑ
6: ዳሓ ኮቶስ ብሰላም በፂሕኩም ዳኣ ተመለሱ እምበር ዳሓ
8: ሃ ፅባሕ ጌሓቲ ምስ በዓል ያሉ ሕፁን ሞኹመትር ድሕሪ ፅባሕ ተኸይድ
6: ድንቂ ኣነ ከዓ ንመንገዲኹም ዝኸውን ጎጎ ቅጫ ገብረልኩም ድርቕ ዝበለ
8: ሓንደለኹ ኣብ መዓሳ መራፅ ትፈልትኒ ሽማይ ወደይ ኣብ ጉዳይ ጥዕናካ ግበር ናብትን ናብትን ኣይትበል ዝወደይ
6: እቲ በዓል ወዲ ቐሺ ናብ ሳውን ዝኸዱሉ መዓልቲ ዓይኖም ምስኦም እንተዘይከድኩ ኢላ ወጠጥ ኢላ ኣዲኣ ግና ሕነቕ ኣቢለን ኮፋ ኣቢለን ኣትሪፈና እምበር እዛ ቆልዓሲ እቲ ሓቦኣ
8: ዘርናና እዛ ቆልዓ ዕድመ ጥዕና ጥራዕ ሃበና እንበሪ ወዳን ጓላ ተፋልጣ እያ ዝመስለኒ
6: ኣይ ጓል እንድያ ካብ ፅንፅያ ስሓኸለ ተባሂሉ እዚኣሲ ስቕ ዘይትብል ወደ ተዋጢዳ እዩ ዝኸፍኣካ
8: ኣንበሲት ባ ኣንበሲት እያ
6: ሓይላ እንድያ ሓይላ በዓልቲ ሓቦ እያ

0: ስብሪ እስኪ እዚ ትማል ነገርሳ እውን ከጋጥም ሲ እንታይ ከም ዝተሰናድኺ ውጭን ጉሪም ትብል ዝነበርኪ ትማይ ትበል መልስለይ
1: ኣዲ ዝምለስ ሞ ዘይብለይ
0: ንዓይነን ጭዋስ ኣብ ልቆታ ኣብሉ ኣጋብሎ ከዲ ጠፊእኒ
1: ኣተናደ
0: ትንበሊ ኣደይ ትበልኒ ዓቕሚኸ ሕሰብ
1: እሞ ጥራሽ ዘይሓሰብኩ ባባዕልክ ናይ ተወድኦ
0: ኣቤት ታተይለ ዘዕበ ክቆልዓስ እንታይ ከም ተሓስቡ ክጠፍኣኒ ንዓይ ከተታልልክ ከይ ተዓስቢ ተጠንቀቂ ኣነ ነግረክለኹ ተጠንቀኺ ዓቕሚ ክሕሰብ
1: ኣዴይት እንደዳበለ ሕራይ
0: ከይቲ ደግሚ እያ እነግረክለኹ እዚ ግትር ምባል ጠባይ ዘሎ ካብ ሰባ ዝነውሕት መሸላኸ ይኮነኪ ተጠንቀቂ ኣነ ነግረክለኹ ዘይ ዓቕሚ ኸይ ትሕሰብ እዩ ነግረክለኹ ዋ ወይ ጉድ ኣካል ርኢና እዘይ ዓቕሚ ኸ ክትማጣጠሪ

0: ብፅ ኢላ ክምለስ ኢላ ወፅያ
1: ፅቡቅ ሓሳብ
2: ፅቡቅ
1: ብጌሓቱ ሞ ተወገሱ ኣነ ከዓ ክሳብ በርሀ ዝብል ሱ ከሰኒየኩም
0: ብሓንዳሓ ዘሰክፍ የብሉ ናይ ተሰከፉ
3: ሕቱርተጣዩ
2: ፍስ እንተ መንእሰይ ኮይኑ ዳ ነቲ ማንዝ ዘርኡ ግዳይ ዘይስዕቦ ናብ ዘይከይ እንታይ ምሳይ ዝጠማምት ኣለዎ ኣዘይ መን ዝብል ምስ ዓብዪ ሰባት
3: ንዓይሲ በቲ ጓልሓ ጣዓይኒ ምስጠመተኒ ብሻዓንደ ካብ ዝበል ዓይነት
2: ግና ንሕናሲ ኣንቲ ተኸዓ ኣብኡ ኮይና ክንፀንሕ ነርና ምስ ሰባ
3: እንታይ መ
2: ፃዕዳን ቀይሕን ዓፅምናን መረቕናን እኳ ምሰተናየ ልምፅ ዝልና ዓበቕና ግፍፍ ኢሉልና ምቐነየ እንታ ዝሳውን እኮ ኣንበሳ እኮ እዩ ኣንበሳይ ንዓለም እንታይ ገድሽዎ ምስ እንዳበልዕደ ከይድ ዋላ ፀገን እዩ
3: ምስ እሞ ናይ ሓጎስ ናይ ደስደስዳ ተባዕታይ ዓንዳፋሎ
2: ኣለክድ እዩ ደሮ ኣምፅ እየ ለና ንሕረዶ ካብዚ ንላዕሊ ሓጎስ ዳ እንታይ ኣለና ኣምፅ ሕጂ ንሓዶ ግደፍ እየ
3: ባሓሎ
2: ኣምፅ ካራ ሓረ ምፅ ለ ትለክ ዘሎ
3: ኣፅምኦ ግብፅ ተብሎ
2: ተኸዓ ምህረት ዓንዳፍ ኳ ክትሓርዲ ዓንዳፍ ናይ ዓዲዳ ኣራሬቲ ተሓርዲ እምበሪ ናትካ ዓንዳፍ ኳ ክትሓርዲ ብዘይካ ጥጥቆ ንስክስ እንታይ ትቅርቢ ኣነ ገድን እምበሪ ንዓ ክምእማን እዩ
4: ናፅካ ኢነ ጌርካ እያ
3: ጥጥቆ እያ ዘለካ እዛ
2: እምት እንዴ ቆልዓ ገር ክምስ ዋዕ ኩም ኣይ በለ እዩ በለ ክነግረክ ዓንዳፍ እንዲክትብል ንፀኒሕኪ ዝህርፍርፎት ገብርዮ ዘለኪ ከዓ እንተስ ኮለኺ እንተስ ምስ መትክ ክትፍደይ እየ ኣይትስሓቂ ኣቦ ክዝኣክል ትፀወት ለ
4: ካበይ ኣምፅ ዳ እሞ
3: ምሳ ስለ
2: እንትሳው እንዳ ድልት ዝህበና ዘሎ

0: ንዓመታት ሃንቀው ዝተባህለሉ ነፃነት ኤርትራ ክውን ምስ ኮነ ህዝብን መሪሕነትን ኤርትራ ብመንፅር ዝኸፈሎ ዋጋን ዝሓለፎ መስገደልን ንምዕቃብ እውን ዓብ ፆር ስለ ዝተሰከመ ካብ ፅባሕ ሓርነታት ሒዙ ሰለማ የበለን ነታ ዝሓልማ ዝነበረ ነፃን ልኡላዊትን ሃገሩ ከማዕብል ስለ ዝተበገሰ ከዓ ግዜያዊ መንግስቲ ኤርትራ ራእይ ኤርትራን ኤርትራውያንን ንምጭባጥ መጀመርያ ዝወሰዶ ተበግሶ እቲ ብ20 ሕዳር 1991 ዝተኣወጀ ኣዋጅ ሃገራዊ ኣገልግሎት እዩ ነይሩ። እቲ ብቁፅሪ 11 ወይ 1991 ዝፍለጥ ታሪካዊ ኣዋጅ ምስ ግዜን ጸለውቲ ኩነታትን ክልተ ግዜ ምምሕያሻት ክግበረሉ እንከሎ ኣብ መወዳእታ 39 ዓንቀጻት ሒዙ ኣዋጅ ቁፅሪ 82 ወይ 1995 ተሰሚዩ ናብ ተግባር ምስ ተሰጋገረ ኣብ ታሪክ ዝሃገር ዓብዪ ምዕራፍ ተፃዊት እዩ። ኣብቲ ግዜ እቲ ከምዚ ዓይነት መደብ ከተበግስ ከቢድ እኳ እንተነበረ ግዜያዊ መንግስቲ ኤርትራ ኣብ ጥራይ ጅቡኡ ንተጋደልቲ እውን ናይ ጅባ ገንዘብ ክኸፍል ኣብ ዘይክእለሉ ዝነበረ እዋን እዩ በቲ ኣብ ሰውራ ዘማዕበሎ ባህሊ ነቲ ዘይከኣል ዝመስል ዝነበረ መደብ ሃገራዊ ኣገልግሎት ከም ዝከኣል ገይሩ ኣተግቢርዎ።
1: መጀመርታ ኣብ ኣዋጅ 11 ናይ 91 ማለት እዩ። እዚ ርዝነት ናይቲ መደብሲ ብሃገራዊ ኣዋጅ እዩ ወፂኡ። ክትግምግሞ ከለካ ድሕሪ 35 ዓመታት ሃገራዊ ኣገልግሎት ብመንፅር ዕላማታት እውን ተርኢካየ እዩ ፅቡቅ። ኣርባዕተ ዕላማታት እዩ ዘለዎ ብቲ ኣዋጅ ክብገስ ከሎስ ንፁር ኣርባዕተ ዕላማታት ኣብቲ ኣዋጅ ኣቐሚጡ እዩ ተበጊሱ። ሓደ ሃገራዊ ምክልኻል ማለት እዩ፣ ሃገር ምክልኻል። ካልኣይ ቁጠባ ሃገር ንምዕባይ ተባሂሉ። ሳልሳይ ካብቲ ወታደራዊ ሸነኽ ውፅእ ዝብል ከዓ ኣብ ሰብ ሰርሖን ባህርያዊ ሓደጋታት ንምክልኻል። ራብዓይ ዓብይ ከዓ ምኩስኳስ ሃገራውነት እዩ መሰረት። ስለዚ ሕጂ ክንግምግሞ ከለና ዋላ ኣነ ኣካል ሃገራዊ ኣገልግሎት ኮይኑ ክሪኦም ከለኹ ነዘን ዕላማታት እዚኣተን ተተግቢረን ድን ኢና ክንግፅብ። መጀመርታ ድሕነት ሃገር ወይ ድማ ምክልኻል ሃገር ዝበሃል ከምቲ ዝበልናዮ ኤርትራ ምርጫ ወሲዳ ብካልኦት ሃገራት ክትሕልዎ ኣይደለየትን። ዘምፃኽዎ ናፅነት ኣነ ባዕለይ ክሕልዎ እየ ዝብል ምምርጫ እዩ ወሲዱ። እዚ ከዓ እንታይ ገይሩ ከዓ በቲ መደብ ሃገራዊ ኣገልግሎት ንሓደ ወገን ንካልእ ወገን ዘይኮነ ህዝባዊ ክኸውን ምእንቲ ነብሲ ወከፍ ዜጋ ግዴታ ወሲዱ ነቲ ዝመፀ ናፅነት ናይ ምዕቃብ ማለት እዩ።
2: ሃገራዊ ኣገልግሎት ወይ ብሓፈሻ እዚ ወለዶ ናፅነት ንብሎ ወለዶ ንሱ ዝገበሩ እንድሕር ክንርኢ ኮይና ብሓፈሻ ዝኾነ ወለዶ እቲ ዝቕበሎ ሕድርን ከተግብሮ ዘለዎ ስራሕን

ዝገብሮ ዘሎ ቅያ ወይ ጅግንነት ንመጻኢ ወለዶ ዝሕልፎ ከዓ ብይ ዝምዘን። ሕጂ እዚ ሃገራዊ ኣገልግሎት እንተርእናዮ ብኩናትን ብመግዛእትን ዝዓነወት ሃገር እዩ ተቐቢሉ። እዚ ጥራሕ ከይኣኽሎ እሱ ንበዓሉ ከቢድ ዕማም እዩ። እሱ ጥራሕ ከይኣኽሎ ከዓ መውሓስ ልኡላውነትን ህንፀት ሃገርን ከዓ ተወሲኽዎ መሊሱ እቲ ጾርናቱ ከቢዱ ማለት እዩ። ስለዚ እቲ ክተግብሮ ዝነበሮ እታ ዝዓነወት ሃገር መምዕባል ነቲ ሃገር ከዓ ልኡላውነታ ምኽባር እዩ ነይሩ። ሕጂ ዝበዝሐ ግዜ ከዓ እቲ ጅግንነት ይፍፅሞ ኣሎ። ንኣብነት ሕጂ 91 ኣብ ኤርትራ ክንደይ

0: ነይረን፣ ክንደይ ሕክምና ነይረን፣ ክንደይ ህዝቢ ማይ ይረክብ ነይሩ፣ ክንደይ ፅርግያ ነይረን። እንድሕር ኢልካ ነታ ዝነበረት ካርታ እንድሕር ስኢልካ ንዚአን ነጥቢ ነጥቢ ጌርካ እቲ ሎሚ ዘሎ ከዓ እንድሕር ሪኢካዮ እቲ ለውጢ ዝኾነ ሰብ ክሪዮ ይኽእል እዩ። ሕጂ ነፍስ ወከፍ ፍረ ኣብዛ ሃገር 91 ዘይነበረት ሎሚ ዘላ እንድሕር ኣላ ኮይና ብርሃፅን ብደምን ናይ ሃገራዊ ኣገልግሎት ድመፀ እዩ ክንብል ንኽእል ኢና።
1: ኩሉ ሃገራዊ ኣገልግሎት ብመይኡ ብደረጃ ትምህርቱ ኣብ ዝተፈላለየ ናይ ሚኒስትርታት ኣብ ብምልአን ሚኒስትርታት ናይ ሃገር ፋሒሉ እዩ ዘሎ። ኩሉ እቲ ስራሓት ከዓ ብዳርጋ በቶም ሃገራዊ ኣገልግሎት እዩ ዝስራሕ ዘሎ ማለት እዩ። ብናቶም ሞያ ትምህርቲ ዓሚ ደረጃ ኣብ ፅፍሕታት ከይተረፋህማን ተዘርጊሖም ኣለዉ ማለት እዩ። ስለዚ ሃገራዊ ኣገልግሎት እንተዘይህሉ ኢልካ እንድሕር ሓሲብካስ እዚ ሃገር ከ ከም ሃገር ከ መሃለዎ ኣሎ ብኩሉ ሸነኻ ትርኢኻ ማለት እዩ። ብምክልኻል ክትሪኦ ትኽእል ኢኻ። ኣብ ሚኒስትርታት ዘሎ እውን ቀሊል ተራኮነን ዘበርክት ዘሎ ዓብዪ ዝኾነ ስራሕ ብኣቶም ዝስራሕ ዘሎ። ስለዚ ንኩሉ ብውህደት ብተናፀል ከይረአኻ ንኩሉ ብውህደት ርኢና ግን ኣዝዩ ዓብዪ ዝኾነ ኣበርክቶ እዩ ዝሰርሕ ዘሎ ሃገራዊ ኣገልግሎት ኣብዚ ግዜ እዚ።

0: ሓደ ካብ ዓበይቲ ዓላማታት ሃገራዊ ኣገልግሎት ንህሉል ተመክሮ ገድሊ ባህሊ ጅግንነትን ተወፋይነትን ናብ ተካኢ ወለዶ ንምስግጋር ነቲ ነፃነት ዝተረከበ መንእሰይ ኣብ ሃገራዊ ህንፀትን መዕቃብ ሰላምን ፀጥታን ሃገሩ ተርኡ ክፃወት ሰፊሕ ባይታ ፈጢር እዩ። ሰላኸይ ተሃመለ ዝጀመሮ ምህናፅ ሃገራዊ ሰራዊት ድማ ድሕሪ ሓርነት ዘጋጥመና ንህላዌና ዝፈታተን ወራር ስዒሩ ጥራይ ዘይኮነስ ሎሚ ንወለዶ ገድሊ ዘትክእ ሰራዊት ሃኒፅና ክንብል ንኽእል ኢና።
1: ልክዕ መንእሰይ ኣንጎዕ ናይ ሓንቲ ሃገር ኣንጎዕ ከምኡ ስለ ዝኾነ ካ እዩ ናፅነት እውን ብመንእሰያት እያ መንፅያ መንእሰይ ኮንካ ከ ኣይንበርኒ። ስለዚ ኣብ ዋሓስ ሃገር ካ እቶም ውላድ ናይቶም ኣቦታት ናይቶም ፋይተርስ ወይ ናይቶም ተጋደልቲ ኣብ ሰዓት እዚ ዋሕስ ኮይኑ ኣሎ። ስለምንታይ መንእሰይ ኩሉ ሻዕ ዋሕስ እዩ። ኣብዝ ሓለፈ መንእሰይ ናፅነት ኣምፅኡ ንድሕሪ ኢልና ኣብዚ ሕጂ ከዓ ብመሪሕ ናይቲ ዝተመኮረ ተመኮሮ ዘደለበ ኣቦኡ ኣይኡ ሓዉ ኣብ ጎኒ ኮይኑ እዚ ሃገር ደው ንክትብል ዋሕስ ኮይኑዋ ኣሎ። ኣብ ኩሉ ኩርናዕ ማለት እዩ ብኩሉ ፅላታት ክንሪኦ ንክእል ኢና። ኣብ ሚኒስትሪ ጥዕና እንድሕር ኣለካ ብቕፅሮም መንእሰያት ክንደይ ኣለዉ እንተ ኢልና ኣብ ሚኒስትሪ ምክልኻል እንድሕር ኢልና ብድሕሪኡ ብረት ኣብ የማኑ ፀጋሙ ኣፍራዛ ባዴላ ሒዙ ኣብ ኮነ ብቁፅሪ ብዓቕሚ ብዕድመ ድሕር ሪኢኸያ እቲ መንእሰ እዩ ዘሎ። ልክዕ እቲ ቀላሲ እቲ መሪሕ ተመኮረ ኣብ ጎኑ ኣሎ። ልክዕ እዩ ዝካሓት ኣይኮነ ድሕር ታ ሃገር ኣላ ኢልናስ እቲ መንእሰ እዩ። ስለዚ እቲ መንእሰ እዩ በዓል ሃገር
2: ደረጃ እዚ ዝበፅሓና እቲ ፅንዓት ተሃቦ እቲ ስኒ መንካስ ንበዕሉ ሰልናቲ ሃገር ኣገልግሎት እዩ ትቀፃልነቱ ድሕርቲ ተጋዳላይ ሲ በቲ ሃገር ኣገልግሎት እንዴት እንዳተወራረሰ ከይዱ ኢቨንካ ከምኡ ተወራረሳ እዩ ከዓ ዘሎ ሕጂ ሕጂ ነታ ሃገር በብ ሴክተሩ እንድሕር ኢናዮ ኣብ ምክልኻል ሃገር እንድሕር ኬና ሓፈሻዊ ሃገር ፀኒዓ ከም ትኸይድ ኣሰር ናይቶም ኣቦታትና ከም ንስዕብ ጌርና እዩ ማለት እዩ በብቲ ኣብቲ ናትና ናይ ክፍሊ ኢሚግሬሽን ዜግነት እንድሕር ኬልና ከ ዋላ እቲ ወጋዓዊ እቲ ተኣሽሙናትና ምስ ዜና ኮርክብ ተዘይሃለወ ነቲ ድሕነት ሃገርን ፀጥታን ሓልዩ ከም ዝኸይድ ነቲ መምርሒ ብመንግስቲ ዝወፀእ ኣብ ምትግባር ኢና ንርከብ ዘለና። ስለዚ እቲ ቀፃልነት እቲ ውሕስነት ሳላቲ ሃገር ኣገልግሎት ዝተመስረተ ኮይኑ ይስማዓነና እዩ።
3: 98-2000 ዝነበረ ኩነታት ናይ ኤርትራ እውን ነቲ ልእላውነት ናይ ኤርትራ ዝኽበረ ኣባል ሃገራዊ ኣገልግሎት እዩ። ኣባል ሃገራዊ ኣገልግሎት ኣብኡ እንተዘይህነፅ ነይሩ ኣብኡ እንተዘይ ነቲ ሃገር ኣብ ምህናፅ እንተዘይሳተፍ ነይሩ ናበይ መሃለና ዝፍሉጥ ነገር እዩ ማለት እዩ። ስለዚ በቲ ምክልኻል ሃገር መፂኻ ልእላውነት ኣብ ምውሓስ ህዝባዊ ኣብ ምግባሩ ዝተወስደ ምርጫ ንኤርትራ ዝገጠመ ኣብ ዝሓለፈ ዓመታት ክትሪኦ ከለካ ኣባል ሃገራዊ ኣገልግሎት እዩ ቤት ልእላውነት ኣኽቢርዎ። ኣነ ከዓ ወላ ኣባል ናቱ ምዃነይ ከዓ ከምዚ ይስማዓካ እዩ ክብሪ
4: ወርወርታ ከ ኣሎ ዋላ ኢድ ናይ ካልኦት ሓያላን ሃገራት ዘለዎ እውን ነቲ መንእሰይ ነቲ ወርወርታ ከምዚ ዘይትሪኦ እቲ ሚራጅ ንብሎ ብደገ ዘብለጭልጭ ነገር ኣሎ ዝስሕቦ ማለት እዩ ሓቂ

0: ኮነን ግን ይስሕበካ ሕጂ ነቲ ዝስሕበካ ነገር እንዳረእኻስ ዋጋ እንዳኸፈልካ ነቲ ህዝብኻን ነቲ ሃገርካን ኣበርክቶ ክትገብር ሲ ቀሊል ኣይኮነን። ስለዚ እቲ ሃገራዊ ኣገልግሎት ዝገብሮ ዘሎ ስራሕ በዚ ክንሪኦ ንኽእል ኢና። ተደሊቡ ዘሎ ዓሙ ከዓ ቀሊል ኣይኮነን ኣብ ኩሉ። ንኣብነት ሕጂ ኣብ ሕክምና እንዳሕርኢና ኣብ ፍሉይ ክእለት ዘለዎም ሓካይም ክነፈርኽ ኢልና ኣለና። ኣብ ኩሉ ዝኾነ እዩ ኣብ ናይ ቆልዑ ይኹን ኣብ ናይ ርሳት ይኹን ኣብ ናይ መጥባሕቲ ይኹን ኣብ ውሽጣዊ ሕማማት ይኹን ኣብ ናይ ዓይኒ እዝኒ ኣብ ኩሉ ኣብቲ ናይ ጥዕና ሙሉእ ነፍሲ ዝምልከት ሎም ኣብ ዝኾነ ቦታ ኼትካ ዝፈልጥ ሰብ ኣለካ። ሓኪም እንተደሊኻ ተማርፅ ጥራሕ ሓኪም ኢኻ ትመርፅ ሎም እምበር ስእነት ናይ ሓኪም ወይ ናይ ሞያዊ ይኮነን ዘሎ። ግን 91 እንዳሕርኢና ምናልባት እተን ዝነበራ ናይ ሕክምና መደበራት ይቁፀራ እየን ሽዑ ንክተማርፅ ኣይኮንካን ዋላ ዘይተምሃረ እውን ቅሩብ ናይ ሕክምና ክእለት ዘለዎ ኢኻ ትደሊ። ሎሚ ግን ኣይ ናይ ሓኪም ሕደይ ኢኻ ትብል። ስለዚ እቲ ሰብ ኣይርዮን ኣይርድኦን እዩ ግን ቀሊል ዝላ ኣይኮነን ክብል ደለ
1: ኣብ ኤርትራ ብዘይ ፀጋ ናይ ሰብ ካልእ ፀጋ ትርጉም የብሉን ዝብል እምነት ስለ ዝተሃንፀ ኣብ ትምህርትን ሞያዊ ስልጠናን ዓብ ወፍሪ ተገይሩ እዩ። ብመንፅሩ መንእሰይ ዝሃገር ኣብ ኩሉ ሚኒስትርታት፣ ኩባንያታት፣ ትካላት ናይ ህንፃን ሕርሻን ክኢላታት፣ ኦፊሰራት፣ ኣባላት ሃገራዊ ኣገልግሎት እዮም። ሃገር ክትሃንፅ መጀመርያ ኣቕሚ ሰብካ ክትሃንፅ ስለ ትግደድ ከዓ ኣብ ስራሕ ተደሊቡ ዘሎ ፍልጠትን ሞያን ቀሊል ኣይኮነን።
2: እቲ ናይ ቀደም መንእሰይ ብገዛእ ርእሱ ዝደለዎ ተመክሮ ካብ ጌጋታት እንዳተምሃረ ዝመፀ እዩ። እዚ ናይ ሕጂ መንእሰይ ከዓ ኣብቲ መሪሕቲ ኣብቲ ላዓትቲ ኣትዩ ልክዕ ከምቲ ሽዑ ዝሕለፎ መስዋእቲ እቲ ናይ ቅድም መንእሰይ ልክዕ ከምኡ እዩ ዘሕልፍ ዘሎ። ሕጂ ክልክዖ ከለኹ ከዓ ተሃገር እኳ ትቅፅል ኣላ። ሕጂ ኣብቲ ውፅኢት ኢና ክንዛረብ ዘለና። ሕጂ ኣበርክትኡ ብዙሕ ትረቑ ሓይታት እዝን ኢልናስ ሓደ መንእሰይ ዘበርክቶ ዘሎ ኣብ ሓንቲ ሃገር እንድሕር ኣብዛ ሕጂ ሰዓት ክገልፆ ኮይነስ ለይትን መዓልትን እውን ኣይክውድኦን እዩ። ብሓንቲ ቃል ክንሪኦ ከለና ግን ውፅኢቱ ግን እንታይ እዩ? ውፅኢት ናይ ተኣበርክትኡ ተሃገር ተዋሒሳስ ትቕፅል ኣላ።
0: ሕጂ ኩሉ ግዜ ተሪር ፍልጠት ዝበሃል ብተመክሮ ድመፅ እዩ። ሕጂ ሓደ ሰብ ን10 ዓመት ኣብ ሓንቲ ትካል እንድሕር ሰሪሑ ናይ ብሓቂ ነቲ ከመይ ገይራ ትሰርሕ እዛ ትካል እንታይ ፀገማት ኣለዋ ንመፃኢ ከመይ ገይራ ፅቡቅ ገይራ ትስጉም ክፈልጥ ይኽእል እዩ። ሕጂ ናይ ብሓቂ እቲ ክእለታት ኣብ ኩሉ ተጠርዩ ዘሎ ኣብ ዝኾነ ትካል እሶም እዮም። ሎሚ ሕጂ ከምቲ ዝበልኩ ወይ ኣብ ዝኾነ ቦታ እንድሕር ዝኾነ ትስራሕ ነገር ኣላ ግድን ኢድ ናይ ሃገራዊ ኣገልግሎት ኣለዋ።
3: ሚኒስትሪ ጥዕና ሓደ ካብቶም ዓበይቲ ሚኒስትሪ ናይዚ ሃገር እንድዩ ቀደም ዝነበረ ቁፅሪ ናይ ኣባላት ናይ ሚኒስትሪ ጥዕናን ሕጂ ከተዛምዶን ከለካ ዋላ ብዓይነት ከይተረፈ ብዓይነት ብብዝሒ ናይ ሰማይን መሬትን ፍድል እዩ ዘለዎ። እቲ ኣብ ኣዝዩ ርሑቕ ቦታታት ተዘርጊሑ ዘሎ ትካላት ጥዕና እውን ሃገራዊ ኣገልግሎት እዩ ከይዱ ዝሽፍኖ ዘሎ ማለት እዩ። ስለዚ ብምሉእ እዚ ሸቶታት ናይ ሚኒስትሪ ጥዕና ክውቃዕ በቂዒ ዘሎ በቲ ሃገራዊ ኣገልግሎት ኣብቲ ባይታ ኮይኑ ወላ ብፅሕፈ ደረጃ ይኹን ስለሰርሕ ስለ ዘሎ ስለተዋስኦ እዩ። ንበይኑ ብዘይቲ ዝንብሎ ዘለና ዓቕሚ እቲ ሚኒስትሪ ጥዕና ክስጉም ኣይከኣለን ፍፁም ኣይምኸደን ነይሩ። እዚ ኩሉ ዝውሃብ ዘሎ ኣገልግሎታት ብዓይነቱ ይኹን ብብዙሑ ይኹን እቲ ሃገራዊ ኣገልግሎት ኢዱ ስለ ዘእተወሉ እዩ ኣብዚ ዝለዓለ ደረጃ በፂሒ ዘሎ ማለት እዩ። ንኩሉ መንግስቲ ክሽፍን ዝፅዕር ዘሎ ነቲ ሃገራዊ ኣገልግሎት ሒዙ እዩ ዝሽፍን ዝፅዕርን ዘሎ ማለት እዩ። ንሱ ከዓ እዩ እቲ ዝነበረ ዓቕሚ ሰብ ንዑ ንምቅላል ኣይኮነን። ንሱ እንተስ ብሕማም እንተስ ብዕብት እናኸክኸይድ ከሎ እቲ ሃገራዊ ኣገልግሎት ነቲ ቦታ እናተከ እንዳሸፈነ እዩ ክኸይድ ንቡር ኣሰራርሓ ማለት እዩ።
2: ዓወት ናይ ዝነበረ ዳታታት እንድሕር ርኢናዮ ኣብ ናይ ሞት ኣደ ኣብ ሕርሲ ብክንደይ ነኪ ኢልና ብመንፅርቲ 5 ናይ ጎልስ ኣብቲ ኤርትራ ዝተዓወተቶ ተሪእኸ እቲ ውፅኢት ናይቲ መንእሰይ ኣብቲ ሚኒስትሪ ዘሎ እዩ። ዝኾነ ዓወት እቲ ስራሕ ብዙሕ ትገልፆ እውን እዚ ቴልካስ ከምቲ ኣቐዲመ ዝበልክዎ ነዊሕ እዩ። እቲ ውፅኢት ግን ኣብ ክታበት እንድሕር መፂና ህፃናት ሞት ህፃናት ብክንደይ ነኪ ካብ ዝነበሮ ኣብቲ ናይ ሚኒስትር ጥዕና ኣቲና ክንሪኦ ንክእል ብመንፅር ናይ ዝበልክዎ ናይ ኣዴታት ኣብ ግዜ ሕርሲ ዝነበሮ

0: ወጥበ ክንደይ ነኪሎ ኢልና ክንሪኦ ንኽእል። ስለዚ እቲ ኣበርክቶስ ኣብቲ ውፅኢት እዩ። ከመይ ነርና ኣበይ ኣለና እንዳርእናያስ ብጣዕሚ ብዙሕ እዩ ማለት እዩ። እዞም መንእሰያት ኣብ ሚኒስትር ጥዕና ዘለዉ ዘበርክትዎ ዘለዉ ኣብ ላቦራቶሪ ብል ኣብ ሜዲካል ዶክትሬት ዝገብሮ ኣብ ነርስ ኣብ ፓብሊክ ሄልስ ኣብ ኩሉ ፅልታት ኣብ ሮዲዮሎጂ ብምሉእ ቀሊል ኣይኮነን። ካልኣይ ነገር ዓውደ ጥዕና ከምዚ ፕራግማቲክ እዩ፣ ከምዚ ዝቀያየር እዩ። ኣብ ሓደ ኮፍ ዝብል ኣይኮነን። ብዙሕ ተዓፃፃፍነት ዘድልዮ ብዙሕ ምስ ቴክኖሎጂ ዝኸይድ። ስለዚ እዚ መንእሰይ ኣብዚ ሚኒስትር ጥዕና ዘሎ ናይ ዘበን ስለ ዝኾነ በዚ ቴክኖሎጂ ተሰኒኻ እዩ ነቲ ህዝቢ ኣገልግሎት ዝቦ ዘሎ። በዚ መንፅር ከ እቲ ኣብ ሚኒስትር ጥዕና ዘሎ ዓወታት ክንሪኦ ከለና ቀሊል ዘይከውን ማለት እዩ።
1: ካልእ ብሳላ መደብ ሃገራዊ ኣገልግሎት ተሃኒፁ ዘሎ ዘይክማ ሃገራውነት ወሓስ ነፃነትና ኮይኑ ይቕፅል ምህላው ዝዓበየ ቁም ነገር እዩ። ነፍሲ ወከፍ መንእሰይ ዝሃገር ወተሃደራዊ ተዕሊም ክወስድ ምጀመረ ብሓደ ስጥመት ሰሚሩ ከም ዝኸይድ ስለ ዝገብሮ ኣብ ንኡስ ዕድሚኡ ዘማዕብሎ ሓቢርካ ምስራሕ ምጓዓዝ ምልዛብ ልዕሉ ኩሉ ከዓ ኣቕሊ ምፅማም ምፅዋር ኣማዕቢሉ ብሓደ ህርመት ይጓዓዝ። ሎሚ ኣብ ከባቢናን ዓለምን ብምንፅፃር ሃገርነት ኤርትራ ሰረቱ ኣመና ተሪር ሓድነቱን ጥምረቱን ውሽጣዊ ሰላምን ርግኣትን ኤርትራ ተማሃሊልካ ዘይርከብ ፀጋ ኮይኑ ኣሎ። እዚ ከዓ ውፅኢት ናይ ነዊሕ ቃልስን ፅንዓትን ህዝቢ ኤርትራ ዝመስክር ምዃኑ ንኩሉ ርዱእ ኮይኑ ይርከብ።
2: ነቲ ህዝቢ በቢ ዝመፆ ከከምቲ ዝደለዮ ኣገልግሎት ንህቦ ማለት እዩ። ንስራሐይ ከዓ ብፅቡቕ ይሪኦ ማለት እዩ። ይፈትዮ እየ ስራሕ ደስ ኢልኒ ከዓ ዝሰርሖ። እዚ ክብል ከለኹ ሃገራዊ ኣገልግሎት ሲ ከምዚ ነቲ መንእሰይ ሲ ንኩሉ ስሒልዎ እዩ ክብል ክእል ኣነ ማለት እዩ። ብሓደ ነገር ብሓደ ተፀሪቡ ከም ዝኸይድ ይገይርዎ፣ ስርዓት ከም ዘለዎ፣ ዲስፕሊን ከም ዘለዎ ይገይርዎ ዝኸይድ ዘሎ። ስለዚ ሃገራዊ ኣገልግሎት ምህላው ብጣዕሚ ዓብ ተራእዩ ተፃዊቱ ኣብ ኤርትራ ማለት እዩ።
3: ምህላው ናይዚ ሃገር ኣብ ቀፃልነት ናይ ሃገራዊ ኣገልግሎት እንድሕር ኮይኑ እቲ ሃገራዊ ኣገልግሎት ቀፅል ዘለዎ እዩ። ምክንያቱ እቲ ሃገር ክትህሉ እንድሕር ኮይና ኣገልግሎት ሃገራዊ ኣገልግሎት ዝበሃል ከዓ ክህሉ ክኽእል ኣለዎ። ስለዚ ብዝፀፈፈ ዝተወደበ መልክዑ ካብዚ ዘለዎ ኣዝዩ ብዝበለፀ ሰብ ምእንቲ ከገልግል ግቡኡ ነቲ ሃገር ዝግባእ ግቡኡ ፈፂሙ ክሰርሕ እንከሎ እዩ ዝበለፀ። ምክንያቱ ኣብኡ ብዙሕ ነገር ኢኻ ትምሃር፣ ጥራሕን ተዕሊም ኣይኮነን ኣብ ብዙሕ ቦታታትም ኢኻ ትወርድ። ስለዚ ኣብኡ ቅርፅኻ ትሕሉ ሸብ ትኸውን፣ ሃገርካ ክብቅር ትኸውን፣ ሰብ ትኸውን ማለት እዩ። ካብቲ ተራ ሰብ ነበርካ ናብ ዝሓሸ ዝበለፀ ሰብ ትመፅእ ማለት እዩ። ስለዚ ፍቕሪ ሃገር ሕዘካ ሃገርካ ከም ትዕቅብ ገብረካ ሃገርካ ከም ተውሕስ ንሃገርካ ክትሓልፈላ ከም ዘለካ ይርዳእካ እዩ። ስለዚ ከምኡ ዓይነት ወለዶ ከተፍር እንድሕር ኮንካ እቲ መንግስቲ ነዚ ሒዝዎ ዘሎ ክቕፅሎ ክኽእል ኣለዎ ማለት እዩ።
4: ዝኾነ ኣገልግሎት ናይ ስራሕ ኣውፊርካዮ ከዓ ብቑዕ ክኾነልካ ምክንያት ኣብ ሳዋ ዝሕለፍ ነገራት ኣሎ። ብምሉ እቲ ተፃዋርነት በሎ ኣካላዊ ጥንካረ በሎ ስነ ኣእምራዊ ቅርቡነት ንዝኾነ ነገራት ሽግራት ናይ ምፍታሕ ብድሆታት ከመይ ጌርካ ክገጥሞ የ ናይ ምባል መዓት ዝጥረ ነገር ኣሎ። ኣብ ቅድሚቲ ሃገራዊ ተሓሳስባ ወላሲ ብውልቅካ ዝጠቕመካ ኣሎ። ሳዋ ዝከደን ሳዋ ዘይከደን ዘለዎ ናይ ተፃዋርነት ሽግራት ናይ ምፍታሕ ናይ መሃዝነት ኣካላዊ ጥንካረ በሎ እቲ ሃገራዊ ተሓሳስባታት ገለም እዚ ሒዝካኻ ናብ ትካላት ተኣቱ ሕጂ ፋሕ ምስ በልካ ኣብቲ ትካላት ከዓ መሰረት እቲ ኣብ ሳዋ ዝተሰንቀ እዩ። ምስ መፃኻ ንኣብነት ኣብ ዝትካለይ ንኣብነት ክመፅእ ከልኩ ኣነ እንተ ክዛረብ ኮይነ ኣብዚ ዘሎ ሰብ እቲ ዝበዝሐ ኣባል ሃገራዊ ኣገልግሎት ይልዕሊ ሰብ ኣብ ሚእታዊት
5: ኣለዋ። እቶም ረቀቕቲ ባህርያት ዝበሃል ኣለዋ ንሰባት ኣብ ምቕያር ወይ ኣብ ምቕያስ ዝጠቕመና ነገር ኣለዎ። እቲ ዲሲፕሊን ንበዓሉ ካብ ሳዋ ኢና ነፍሲ ወከፍ ስድራ ካብ ከካብ ገዛና ክንወፅእ ከለና ንናትና ባህርያት እዩ ዘለና። ኣብ ሳዋ ምስ ከድና ኣብ ሃገራዊ ኣገልግሎት እቲ ተወርሶ ኣሎ። እንታይ እሱ ስነ ምግባር፣ ኣካያይዳ፣ ዲስፕሊን፣ ሰዓታት ምኽባር፣ ኣካዳድናኻ ኩሉ ነገር እዚ ብምሉኡ ካብ ሳዋ መበገስ ኢና እዩ። ነፍሲ ወከፍ ሰብ ባህርያትና ከካብ ገዛና ሒዝናዮ ዝኸድና ኣብ ሳዋ ቶታሊ እዩ ዝቕየር። ሕጂ ንዓና ኣብ ጠቒምናዩ ምክንያቱ ዋላ ኢቨን ኣብ ክፍሊ ኢሚግሬሽን ዜግነትን እዚ ንልብሶ ዘለና ዩኒፎርም ንበዕሉ ኣብ ዲሲፕሊን ዝተመስረተ እዩ።
6: ሕጂ እቲ ሃገራዊ ኣገልግሎት ዝህበካ መጀመርታ እቲ ነፍሰ ክብሪ ወይ ነፍሰ ክብሪ ካብኡ ዝዓቢ የለን ነፍስኻ ከምተኽብር ነፍስኻ እንተኽቢርካ ሃገርካ ንህዝብኻ እንትኽብር ልዕሊ ኩሉ ከዓ ንትገብሮ ነገር ብዲሲፕሊን ከምኡ ውን ትርጉም ናይ ግዜ። ስለዚ እቲ ሃገራዊ ኣገልግሎት ፃዕሪ ከዓ ልዕሊ ኩሉ ፅዒርካ ከም ትዕወት እቲ ዓወት ከዓ ብዲስፕሊን ዘሎ ሕጂ ኩሉ ግዜ መቐረት ክህልዎ እንድሕር ኮይኑ እቲ ዓወት ንኻኻ ብዲስፕሊን ድመፅእ ብስነ ምግባር ድመፅእ እንድሕር ኮይኑ መቐረት ህልወይ ቀፃልነት እውን ይህልወይ ብዲስፕሊን ብስርዓት ደይመፅእ ዓወት ግን ቀፃልነት የብሉን መቐረት እውን የብሉን ኣብቲ መወዳእታ ኣይረአን እዩ። ስለዚ እቲ ሃገራዊ ኣገልግሎት ካብታ መባእታ ወታደራዊ ስነ ምግባር ካብ ትወስደሉ ጀሚርካ መሊስካ እውን ኣብቲ ትካላት ምስ ተመደብካ ዝኾነ ትካል ናቱ ባህር ኣለዎ ናቱ ኣካይዳት ናቱ ዲስፕሊን ናቱ ስነ ምግባር ኣለዎ። ኣብ ምስኣተኻ ከዓ ምስቲ ዝነበረካ ናይ ሃገራዊ ኣገልግሎት ንስተወክሲክዎ ሞያዊ ስነ ምግባር ብፍላይ ምስቲ ሞያካ ዝምልከት እንድሕር ወሲካሉ ብቑዕ ሰብ ትኸውን ብውሕድ ነቲ ስራሕኸ የቐለለልካ ዕውት ከዓ በታ ዓወት ንክትቕፅል ከዓ የኽእለካ ማለት እዩ። ስለዚ እቲ ተራ ናይ ሃገራዊ ኣገልግሎት ብቀሊል ድምዘን ኣይኮነን። ንኣብነት ኣብዚ ምዕቡላት ሃገራት ኣብ ገለ ንሪኦ እቶም ቢልዮነራት ወይ ሚልዮነራት ሓንሳ ሓንሳ ንስኽ ኢሎም ባዕሎምስ ናብቲ ውትድርና ይኣትዉ እዮም ነቲ ዲስፕሊን ንምእንቲ ንክምሃሩ ማለት እዩ። ስለዚ ሲ ነቲ ፅቡቅ ነገር ዝረኸብካዮ ንክትዕቅብ እውን ስነ ምግባር ሲ የድሊ። ስለዚ ሃገራዊ ኣገልግሎት ድሓን በቲ ናይ በቲ ዝበልናየ ጥራሕ እውን ንሪኦ ኣይኮነን፣ ግን ብሓፈሻ ፅቡቅ ዝኾነ ዲስፕሊን ፅቡቅ ዝኾነ ባይታ ንክህልወካ የኽእለካ ሃገራዊ ኣገልግሎት።
7: ኣብ ሳዋ ዝተጠሪ ሓይሊ ዓቕሊ ጥንካረ ኣካላትን ኣእምሮን ማእለያ ዘይብሉ ብልፀታት ተሓሳስባን ጥዑይ ኣካላትን ተሰሪሑ ዝወፃላ መልማሊት መንእሰያት እያ።
0: ነቲ 1 ዓመት 20 ዓመት ስኹም ቁፅሪ ዘይተሓስቦ እንዳር ኮንካ ሓደ ካብቲ ቀፃልነት ሓደ ካብቲ ፅኑዕ ኮንካ ንክትቅፅል ካብ ዝገብረካ እቲ ኤግዘምፕለር ወይቲ ኣብነት ኣብ ጎንካ ዘሎ ናፅነት ዘምፀሞ ገና ከዓ ምሳኻ ኣብ ምውሓስ ሃገር መሪሕ ኮይኑ ኣብነት ኮይኑ ዝቕፅል ዘሎ ቀሊል ኣበርክቶ ኣይኮነን።
5: ኣነ ከም ኣባል መንእሰይ ክፍሊ ኢሚግሬሽን ዜግነትን ምስ ኩሎም መንእሰያት ከዓ ወኪለ እቲ ፅንዓት ተሓቦ ካብ ኣቦታትና ዝመፀ እዩ ካብ ሳዋ ዝወረስናዮ ነገር ኣሎ። እዚ ከዓ ምንቕ ዘይብል እምነት ናይ እቲ ሃገር እዩ። ምክንያቱ ንሕና ሕድሪ ሰማእታትና ኢልና ምሒልና ኢና ሕድሪ ሰማእታትና ንክነተግበር እቲ ብልፅግትን ምዕርግትን ኤርትራ ንክንፈጥር ብኩሉ ነገር ክንዳሉ ክንክእል ኣለና።
0: ሓደ መንእሰይ ኣማፃፃኣ ካብቲ ባህሉ እዩ ዝጅምር ሰረት ኣለዎ ሕጂ ዝስራሕ እውን ኣይኮነን ዝተሰርሐ እንተፀኒሑ ኣብኡ ዝኣቱ እዩ። ስለዚ ኣካይዳ ህዝቢ ኤርትራ ከመይ እዩ? ስለዚ እቲ መንእሰይ ከዓ ካብቲ ህዝቢ ዝወፀ እዩ። ስለዝኾነ ኣብ ፅንዓቱ ኣብ እምነቱ ኣብ ህዝቡ ዘለዎ ፍቕሪ ምክንያቱ ካልእ ንካልእ ኣይኮነን ዘገልግል ዘሎ። ኣነ ከም ኣባል ሚኒስትር ጥዕና መንእሰይ ኮይነ ከገልግል ከለኹስ ንመን እየ ዘገልግል ዘለኹ? ንሓወይ ሓብተይ ናተይ ፋሚሊ ጎረቤት ዓዲ ከምኡ እናበለ ክሳብ ሃገር በፅሕ ማለት እዩ። ካልኦት ኣይኮናን ካባና ናባና። ስለዝኾነ እቲ እምነት እቲ ፅንዓት እቲ ቀፃልነት
2: እምነት ኣብዚ ስራሕ ብጣዕሚ ዓብዪ እዩ። ማለት እቲ ክሰርሖ ዘለኒ ኣብዚ መፅ እንዳስራሕ ክየ ዝኸይድ ማለት እዩ። ስለዚ ወላ እቲ ዝመፀ ሰረቱ ናይ እምነት እዚ ከዓኒ ካብ ሳዋ ሒዝናዮ ዝመፃና እዩ ማለት እዩ። ሒዝናዮ ዝመፃና ኣብዚኣ ምስ ተመደብና ኢሚግሬሽን ቦታ ኹም ዝተባሃልና ኢሚግሬሽን ብፅፉፍ ማለት እዩ እዚኣ ያ ቦታ ኢለ ብተቐቢላያ ሰርሕ ኣለኹ ማለት እዩ። እጂ ኣነ ብሃገራዊ ኣገልግሎት ገይረና ብዚ ብምምፀአይ ዓብ ተራእዩ ተፃዊቶ ኣባይ ማለት እዩ። ኣብዚኣ ከዓ ኣብዛ ስራሕ እዚኣ ከዓ ንህዝበይ በቲ ዝግብኦ የገልግሎ ኣለኹ። እዚ ኣገልግሎት እዚ ክህቦ ከለኹ ንህዝበይ ከዓ ህዝቢ ዘንበረለይ ባይታ ኣባይ ኣሎ ማለት እዩ። ስለዚ ኣነ ናይ ጓል ህዝቢ ስለ ዝኾንኩ ነቲ ህዝቢ ብግቡእ ከገልግሎ ኣለኒ።
4: ሃገራዊ ኣገልግሎት ኣብ መንእሰያት ፈጢሮ ዘሎ እምነት ቀሊል ኣይኮነን። ናቱ ሃገር ኣሚና እያ ትቦም ትበካ ዘላ ብሓላፍነት ማለት እዩ። ካልእ ዝሓለወ የለን። ሃገራዊ ድሕነት ብምሉእ ኣብ መንእሰይ እዩ ወዲቁ ዘሎ። እዚ ቀሊል ኣይኮነን። እቲ ህዝብን እቲ መንግስቲ ብኩሉ እምነት ኣንቢርልካ ኣሎ ማለት እዩ ሕጂ ነዚ እምነት እዚ ከዓ ከመይ ኢሉ እቲ ናፅነት ከም ዝመፀ ከመይ ኢሉ እቲ ልእላውነት ከም ተዓቀበ

0: ዝፈልጥ ኣባል ኣግራዊ ኣገልግሎት ከዓ ልክዕ ነቲ ዝተነበረሉ እምነት ክዋፅኦ ብለካሲ ከምዚ ክስታይ ተወሲዱ ከም ዳረጋ ባህሊ እዩ ኮይኑ
1: ኣብ ኤርትራ ክልቲኡ ፆታ ኣብ ኩሉ ዓውዲ ብማዕረ ስለ ዝሳተፍ ዝዓበየ ዝበለፀን ፅባቐና እዩ። ኤርትራውያን ደቂ ኣንስትዮ ኣብቲ ዝመረረ ዓውደ ውግኣት ኣትየን ጅግንነተን የመስክራ ጥራይ ዘይኮናስ ነዚ ክብሪ ዝዓቂበን ጌና ኣብ መሳርዓት ሓይልታት ምክልኻልና ይቕፅላ ምህላወን እውን ካብዚ ዝዓቢ ኣብነት የለን። ካብቲ መሰረታዊ ዕላምአን ፈልከት ከይበላ ማዕርነተን ብግብሪ የረጋግፅኦ ምህላወን ከዓ ዝዓበየ ንኮርዓሉ ነገር እዩ።
2: ኣብነት ኣብታ ትካልና ሕጂ ዝበዝሓ ደቂ ኣንስትዮ እየን ብብዙሕ ሳተን እዩ ዘለዋ ማለት እዩ። ስለዚ ንሳተን ዘመዝግብኦ ዘለዎ ዓወት ቀደም እንታይ ምንታይ ደረጃ ነይሩ፣ ሕጂ ኣብ ምንታይ ደረጃ ኣሎ፣ ናይ ትምህርቲ ብቕዓተን ክባቢለን ኣለዋ፣ ናይ ሞያ ብቕዓተን ክባቢለን ኣለዋ። ሕጂ ኣብ ዝኾነ ትካል እንድሕር ከድካ ዝበዝሓ እውን ንሳተን ትረኽበን፣ ኣብ በፅሕፈታት ኹን ኣብ ላዕሊ ኹን ኣብ ታሕቲ ኹን ዝበዝሓ ንሳተን ትረኽበን፣ ብትምህርቲ ኹን ዋላ ብሞያ ኹን ብሳተን ዓጢቆንኦ ዘለዋ ማለት እዩ። ስለዚ ኣብቲ ሚኒስትሪ ጥዕና ከዓ ዝበዝሓ ሰራሕተኛታት ናይ ሚኒስትሪ ጥዕና ሳተን እየን ተን ደቂ ኣንስትዮ እየን። ስለዚ ዝበዝሕ ስራሕ ሲ በአን ሽፈናሎ ኢና ክንብል ማለት እዩ። ኣዝዩ ውፅኢታዊ ዝኾነ ስራሕን ስርሓ ኣብ ስራሕን ዕቱባትን ብቑዓትን ጉድሳትን። ስለዚ እቲ ፅቡቅ ዝኾነ ኣገልግሎት ህብ ኣለዋ ንህዝቢ እየ ዝብላነ ክግምግመን እንከለኹ ማለት እዩ።
3: ሰባት ብሕጋዊ ሰነዳቶም ገይሮም ኣብ መውፅእን መእተውን ኣብ ኣፍ ደገታት ኹን ወላ ብኣየርፖርት ኹን ወላ ብባሕሪ ሕጋዊ ሰነዳት ሒዞም ክኣትውን ክወፁን እንዲ ዝገብር ፀጥታ ናይ ሃገር ሲ ዓብዪ ውሕስነት እዩ ዘለዎ ማለት እዩ። ብተወሳኺ ከዓ ንዜጋታት መንነት ህብ፣ ንቶም ወፃእተኛታት ከዓ ቪዛን መንበሪ ፍቓድ ንህብ ማለት እዩ። ፓስፖርት ከዓ ብዓብዩ ሰሪሕና ሕጋዊ ንገብሮ። ስለዚ ፀጥታ ናይ ሃገር መእተውን መውፅእን ሲ ብጣዕሚ ኣብ ፀጥትኡ ዓብዪ መውሓስ ኣለዎ ማለት እዩ።
4: ሕጂ ድሓርካ ኣብቲ ነገራዊ ትሕዝቶ ጥራሕ ኣብቲ ህንፃዊ ወይ ኣብቲ ናይ ትምህርቲ ሕክምና ማይ ፅርግያ ገለ ጥራሕ ከየድሃብና እቲ ተደልዩ ዘሎ ዓቕሚ እቲ ኣብ ክእለት ማለት እዩ ኣብ ፍልጠት ኣብ ሞያዊ ክእለት ይኹውን ኣብ ክእለታት ተጠርዩ ዘሎ ዓቕሚ ነቲ ሃገር ናይ ብሓቂ ተሪር ዝኾነ ባይታ ንመፃኢ ዘርኢ እዩ።
5: ከውነና ዝኽእል ሂወቱ ንክብጅው ኣብ ምክልኻል ተሰሪዑ ዘሎ ወድን ጓሉን ካብ ቀዳማ ዙርያ ክሳብ 37 ዙርያ ብዓብ እዩ። ንሕና ኸ ኣብ ድሕነትን ፀጥታን ናይ ሃገርካ ናይቲ ተልእኾ ናይቲ ሃገር ንክንፍፅም ድልዋት ኣለና። ደድሕርቲ ግንባር ዘሎ ማለት እዩ እገዳ ከዓ መፅዩ እገዳ ባኤኒሚንስ ዋላ ሕጂ ኸማን ነፂሩ ድሕሪ 34 ንበሎ ካብ 209 እንዲጀሚሩ ካብ 209 ስጋብ 226 ናይ 17 ዓመት እዩ ዝኸውን ዘሎ እቲ ተፅዕኖ። ናይ 17 ዓመት ተፅዕኖ ኣብ ሃገራዊ ኣገልግሎት እቲ ፍርያምነቱ ሕጂ እዩ ዝረአ ዘሎ። እገዳ ኣብ ምልዓል ንርከብ ኣለና እንታይ ስለዝረኣዩ ወይ እንታይ ስለዝተረኸበ እዩ። እዚ ሃገር እዚኣኸ ፀኒዓ እንተዘይትምከት ሳላት ኣባል ሃገራዊ ኣገልግሎት ኣብዚ ደረጃ ዝመበፃሕና ዶ ከም ምልክት ሕቶ ኮይኑ ኢና ይስማኣኒ። እቲ ፅንዓት ግን ኣብ ቦትኣሎ ብልክዕ ከዓ እቲ ሓቅነትካ ሕጂ ከ እንዳተገለፀ እንዳበረኸ ከይዳ ኣሎ። ውፅኢት ናይ 17 ዓመት ናይ ኣባል ሃገራዊ ኣገልግሎት ምስ ኣቦታቱን ኣያታቱን ናይ ተጋደልቲ ውፅኢቱ ብሕጂ ኢና ክንሓፍሶ።
6: እቲ ሃገር ከመይ ኢላ ትቕፅል ኣላ ተኣምራት እዩ። ምክንያቱ እገዳ ኣብ ቁጠባ፣ እገዳ ኣብቲ ጎዝኦ ነገር፣ እገዳ ኣብ ነብሲ ወከፍ ነቲ ሃገር ዘድልያ ነገራት ድሕር ተኣጊድካ ብኸመይ ትኸይዳ ኣለካ ተኣምራት እዩ። ብተኣምራት ይሓሊፍዎ ብተኣምራት እያ ከዓ እቲ ሃገር ኣብዚ ሕጂ ዘላቶ ፀኒዓ ቀፂላ ተዋሒሳ ኸኣላ።

0: መደብ ሃገራዊ ኣገልግሎት ዘይክማህ ፖለቲካዊ ባህሊ ክኩስኩስ በቂ እዩ። ከምኡ ስለ ዝኾነ ድማ እዩ ዝሓለፈ ዓመታት ዝሰገርናይ መድረኽ ኣዝዩ ፅንኩር እኳ እንተነበረ መንእሰይ ዝ ሃገር ክመኸይበለ ሰጊርዎ እዩ። ንቑ ህዝቢ ብፍላይ ከዓ መንእሰይ ክትሃንፅ እንተኽኢልካ ድማ ዝኾነ ነገር ክትገብር ኣይትፅገምን። ብግዳ ሓቂ ዝሓለፈ 35 ዓመታት ኤርትራዊ መንእሰይ ንወራር ፅራእ ሲዒሩ ጥራይ ዘይኮነስ ብርኪ ህዝቡን መንግስቱን ኣፅኒዑ ክበሃል ይከኣል እዩ።
1: ወይ ዝኾነ ወለዶ ዝገብሮ ጅግንነት ወይ ፍረ ንሱ ይርእዮኒ ሓደ በዓል ስለ ዝተግብሮ ዘሎ

0: ይርድኦን እዩ። ብበዝሐ ግዜ እውን እንታይ እቲ ወለዶ እውን ኣይገልፆን እዩ። ሕጂ እዚ ወለዶ እዚ ዝገብሮ ዘሎ ፃዕሪ ወይ ዘፍረዮ ነገር እቶም ዝመፁ ወለዶታት እዮም ዝገልፅዎ። ግቡእ ገይሩ ዶ ንድሕሪ ኢልና ነታ ዝተረከበ ሃገር ምስ ኣያታቱ ኮይኑ ኣውሒሱ ተሪር ዝኾነ ባይታ ኣንፂፉ ነቲ ዝመፅእ ወለዶታት ብዘይስክፍታ ክቕበልዎ ዝኽእሉ ኣበርክቶ ገይሩ ክንብል ንኽእል ኢና።
1: ቀፃልነት ኣውሒሱ ከዓ ክሳብ ሕጂ 38 ዙርያ ምብፅሓና ኣነ ኣባል ሃገራዊ ኣገልግሎት እየ ጓለይ ከዓ ሕጂ 38 ዙርያ ኣብሳዊ ኣላ ሕጂ ንሃገራዊ ኣገልግሎት ዘፈርኩስ ሃገራዊ ኣገልግሎት ኣነ ሕጂ እዚ ቀፃልን ክኸይድ ምኽኣሉ ተሓሲቡስ ቀፃሊ ክኸይድ ምኽኣሉ ኣዝዩ ሓያል እንታይ ከም ተሓለፎ ረኣየካ እዩ። ለዚ ድሕሪ ሕጂ እውን ክመፅእ ንዝኽእል ዝኾነ ይኹን ነገራት እንተ ሃልዩ እቲ ምርጫ ናባና ይኳ ኖ ባዕልና ዶ ንሓለዋ ዝሃገር ወላ ካልእ ዝሕልወልና ተኻሪና ሰባት ክነምፅእ እዛ ምርጫ ይኳ ኖ ደይዋፃእካ እንተ ደኣ ኮይኑ ንሕና ዝሓለፍናዮ እንተ ደኣ ኮይኑ ዝሓሸ ኢልና ገምጊምና ሕጂ ብ35 ዓመት ክቕፅል ጥራዩ ዘለዎ
2: እንታይ ኣበርክቶ ጌራ እንታይ ኣበርክቶ ጌርካ ፅባሕ ንጎኻ ነታ ብልፅግትን ምዕርክትን ኤርትራ እንድሕር ዳ ክንሃነፅ እንድሕር ኮይና ኣበርክቶይን ኣበርክቶኻን እዩ እቲ ድምር ውፅኢት ክመፅእ ዘለዎ። እዚ ነፍሲ ወከፍ ሰብ ነፍሲ ወከፍ መንእሰይ ኣብ ዘለዎ ሴክተር ንበል ዴጋታት ምህናፅ ኣብ ህንፃ ኣብ ትምህርቲ ኣብ ሕክምና ዝግበር ዘለዎ ፍሪቀሊ ነገር ኣይኮነን። ብውሽጣዊ ዓቕምና ኢና ንኸይድ ዘለና

0: እዚ ሕጂ ንሪኦ ዘለና መንፀፍ ንመፀ ዓብዪ ቁጠባዊ ድርኺት ክኸውን ዝኽእል ዴጋታት ምስራሕ በሎ ፅርግያታት ምስራሕ በሎ ኣብ ነብሲ ወከፍ ትካላት ናይ መንግስቲ ዝውሃብ ዘሎ ኣገልግሎታት ዘሎ ኣባል ሃገራዊ ኣገልግሎት እዩ። በዚ ኣርባዕተ መለክዒታት እንትዳ ርእናዮ ዕላማ ሃገራዊ ኣገልግሎት ካብቲ ምክልኻል ጀሚር ካብቲ ቁጠባን ፅፎ ዘሎ ባይታ ኣብቲ ሃገራውነት ምክስኳስ ድዩ ገለመለ ዓብዪ ኣበርክቶ ገይሩ ኢልካ ክግምገም ኽእል ማለት እዩ።
1: ማለት ኣብ ዝተመደብናዮን ኣብ ዘለናዮን ዝተዋሃብናዮ ስራሕ ማለት እዩ ዝተዋሃበና ዕማ ብተወፋይነትን ብፅቡቅ መንፈስን ክንሰርሖ ይላዎ ማለት እዩ። ንከማይ ዝኣመሰላ ሰራሕተኛታት
2: ወሓስ ሃገር መስርሒ ሓንሳእ ጀሚሩ ዘቋርፅ ኣይኮነ መስርሕ ክሳብ ዝኾነ ኣብቲ መስርሕ ኩሉ ግዜ ሃገር መንእሰያ ትደሊ ብፅንዓት ብተፃዋርነት ብነዊሕ ራእይ ብምጥማት እያ ትስራሕ። ስለዚ ኤርትራ ብልፅግቲ ሓያል ሰላም ዘለዋ ርጉእነት ዘለዋ ክትከውን ኣበርክቶ መንእሰይ ዕዙዝ ስለ ዝኾነ ራእይና ንነዊሕ ጠሚቱ ዘለናዮ ግዜ ከይጠምድና ንመፃኢ ርህብቲ ስልጥንቲ ምዕብልቲ ኤርትራ ንክትህልወና ኣብ ርእስና ኩሉ ሻዕ እንዳሓለምናያ ንኺድ ሞ ዓወትና ከዓ ናይ ግድን እዩ።

0: ኢልና ክብረት ጓለ
1: ኢለልክ እኮ ደይ ማዕረ ኢለልኪ ኣደይ እንዲ ክንመንክበኪ ትዝክርዮ ዶ
0: ናብ ዝገዛ ዝዳ ተቁርሑ ዘብላ ኣለኪ እንታይ ስእንኪ ብኣኺ ሰኣንኪ ብንድሓምኩ ይስእንኪ ኣይወጡናት ገዛ ንትኹም ናብዚ ገዛ ዝተቋረርዒ እንቲ እንቲ ክንደይ ትሓስመርኪ ንስህፃን ቆልዓ ዝኸ ትተህላለ
1: ክትብል ንኽእለ ክትዝክርዮ ዶ
2: ክብረት ጓለ ኬትኩም መርአዮ ኬት ክረአዮ እንታይ ይመስል ከም ዘሎ ሽዑ ክትርዮ ኢኺ በጃ ክዛ ጓለይ
3: ናተይ ስድሓን እዚ ኩሉ ሂወተይ ዘባላሸኻዩ ዘባሳጭኸኒ ገዲፈልካ እዩ ኩሉ በደልካ ከዓ ንፅቡቅ ኣይ ኮይኑ ተመስገን ኣምላኽ ፅቡቅ ኣሎ ኣይከፋኣንን እግዚኣብሔር ክሒሱኒ ኣብ መንጎና ግን ቆልዓ ኣሎ ምእንቲ ወደይ ክብል ኩሉ ነገር ገዲፈልካ ኣለኹ ወደይ ሕማቕካ ክርኢ ስለ ዘይደሊ
4: ኣዚ ቤቲ ኣብዚ ሕጂ ሰዓት ናቶም ይቕረብ ምባልን ዘይምባልን ኣይኮነን ከቢድን ዘሎ ውዒሎም ሓዲሮም ይቕረብ ምባል ኣይተርፎም ናበይዶ ክድርቢን እዮ ሕጂ ከቢድን ዘሎ ዕዳ እዩ ተሰኪም እየ ዘሎ ዕዳ ሰብ ዝብል ኣይኮነን
3: ባንኪ ከይዳ ሓቲት እዮም ንዓይ ዝሃብካኒ 100,000 ንዓኺለ ተለቂሐ ኢልካኒ 100,000 ሂብካኒ ከይዶም ዝሓተትኩዎም ግን 1,000,000 ተለቂሕካ ከም ዘለካ ፈሊጠ ምስ ወለዱ ከዓ 1.7 በፂሑ እንታይ ይኹን እዚ ሕጂ
1: ሞንታይ ትብለን ኣለኻ እዚ ወዲ ኣነ ደእሲረ እዩ ኣነ ኸሲሰ በዕሉ እኳ ይኸሲስኒ
0: ክብረት ሓፍተ ስኩኮ ፅቡቅ ኣለኸ ሓቂ ክለኺ ግን ማማ ከዓ የቕረበሉሉ ኣትብለክ ዘለካ ላዕ በለት
1: ናይ ምንታይ ቕረታ
0: እዩ ዘሎ በይኒ እዩ ድዛርብ ዘሎ ክብረት ሓፍተ ስኺ ሕድገት ግበሪ ኣትብለክ ዘላ ሓቀ እንደ ማማ
2: እወ ከምኡ ኢና ንብል ዘለና ክብረት ጓል
1: ነናየ መቕረብለሉ ደ ርዳእ እንደለኩ ነና የቕረብሉ
2: ኣንተ ክብረት ጓል ክብረት ጓል በጃኺ በጃኺ እየ ዝብለክ ዘሎ ፅርግያ ከይወፅእ ከይዓብደኪ
1: ንሕና ክንዓብድ ከለናናክንዓብድ
0: ሓፍ ኣይትበደልኩም እኮ ይብልናክን ግን ማማስ ይቕረበሉ ያ ትብለክ ዘላ ንመን ኢና ምክል
1: ንሳ ኩሉ ኣለዋ ስለ ዘለዋ እያ ትገብር ንሳ ኩሉ ትኽእሎ እያ ዓቕሊ ኣለዋ ዓቕለያ ወዲእኩምኒ ኣነ ከይፅለል ፈሪሕ ክዶ ትፈልጢ
2: እንቲ ክብረት ጓል እንቲ ንፀባፀብ እንዶቱ ማዕረይ እንተ ተፀባፂብና ዳኣ ሞ
1: እንታይ ትፀባፂብ ምሳ ኣለክ ተፀባፀብ ከሎ ፀባፀብሰናይፀባፀበ
2: የብለይን እቲ ዝገበርናዮ ጌጋ እንድሕር ብሓደ ነቒስናዮ ደኣ እንቲ ክብረት ጓል ቁስሊ እንዳኣሉ ከትርፍ
4: ናይቲ መብራህቱ ኣብዚኣ እንዳተመላለሰ በቃ ዳረ ኣብልዕ እጃ ክኢለ ክርከብ እዩ ረኺብ ክተተሃዳድ ይፈትን
3: እንታይ ክብሎ ብዛዕባ 1,000,000 ኮይና ንዛረብ ዘለና
4: ይርዳኣኒ ክፈለየ ኮንኩ ንብል ኣለኹ ግን ክትከፍልዮ እንተትደልዩ ከዓ ንዓኽ እውን ቀሊል እዩ ቤቲ ትነብረየ ዘሎ ክናብራ ዘይፈልጦ ኮይኮንኩም በዝን በትንኩም ዓት ወረ መፃኒ ግን ዳሕር ሕጂ ክፈልዮ ገሌላ ኣይግድደክን እየ ግን ሓግዝኒ ከምዛ ምስ ስድራይ ተቀራርብኒ ዘለኹ ምስኡ ክኣበል መርሓባ ሓበል በጃ ክዚኣ ሓግዝኒ
3: ናብራይ ድሓን ክረኽቦ
4: በጃ ኸ
3: ክረኽቦ እየ
1: ተኣነ ክነብዕ ከለኹ ኣቦይ ክነብዕ ከሎ እንታኹምኩም ዳኣስኹም እዚ ከይመፅ ኢልኩም ንወዲ ክግደፍ ደይበልክ እዩ
2: በጃ ክብረት
1: ጓል እቲታ ትብለ ዘላ
2: ባንዕኣባክናብዝግን
0: ክብረት ሓፍተይ በጃ ክስምዕ እያ
2: በጃ ክኸይክርአዩ
1: ዕድዎ መን ከፍ ኢሉሉ ኢልካ ሓቲት ክዶ ትፈልጢ 1,000,000 ካብቲ ሰብኣይ ድወሰዶ መን ከፍ ኢሉሉ 1.7 ዕዳ ዝነበረሉ መን ከፍ ኢሉሉ ሓቲት ክዶ ማማ
2: በጃ
0: ኣመን ሞኸይዲ ክትክብረት ጓል
1: በቃ ከመይ እያ ትብለካ ኣመን ከይዱኪ ኩሉ ዘለና እዚ ኩሉ ተንከራቲትና ገንዘብ ዕድኡ ንሕና 1,000,000 ከፍ ኢልና ቤቲ 700 ከፍ ኢላ ኣዶ ወዲ 700 ከፍ ኢላ ትሉ ማማ ወቕሩቡ ብሕሰብ ተስእሞ ተስኢ እንድሕሪ እዚ ገይሩ ኣይቀፃዕ ትብልለካ ኣነ እንታ ከም ንገብር ክፈለጥ ኣይክእልን እየ ይቀፃዕ ዓዲ ሕጊ እዩ ይቕፅዕ ኣሎ ይቀፃዕ ተቐፂዑ ክወፅ እዩ ተማሂር ይውፅኣለይ ወዳይ ደይ ትብሊ ኣንሳሊና ከይለ ቕረ ኢለልካ ኣለኹ ምባልኩ ቀሊል እዩ ዝገበሮ ገበን ግን ይቕረ ዘብሊ ይቕረ ዘብል ድዩ
0: ኣይከውንን እዩ እምቢ ትብሉን ዘለካ ከይድ ኣይትኸድን ኢኸ ኮፈሉ ሞ ማማ ኮፈሉ ሓቂ እያ ክብረት ሓፍተ ምዝ ኩሉ ዘጋጠማ ሽግር ቀልጢፋ ሕራይ ክትብለና ኣይትኽእልን እያ ግዜ ንኸባ ንዓኸ ሓንሳብ ንፀበያ ብከይር ኸስ ከም ፃልቲ እየ ማይ ክሰት እዩ ኣነኮ ብፅርግያ ከይወፅ ዝፈርሑ ዘለኹ
1: ንዓይ ኮይኹም ፅርግያ ኣውፅኹም ንነርኩም እንዳሓመይ እንተዘይህልውለ እስኺ ክትገብርዮ ዝግባእኪ እንዳሓመይ ገይሮም ጠንቀላዕላዕ ዝብለሉ ገዛ ኣለኒ ከመይ ድበለ ገዛ ካ ኣውሪሶምኒ
0: ሓጎስ እንዲዮሞ ክብረት ጓል
1: ኣነ ሞ ካውፃእኪ ደይደለኹ ደይ ደ ውፃእኪ ንዓኸይ ኣይውፅእ ንሕወትይ ኣይውፅእ ኣነ ብሽመይ ቀይሩለይ ጥራሕ ኢለ ንዚኣ ግና ምንታይ ኣብፅሕኩማ ተመሊስክኻ ሕጂ ኣውፅዮ ትብሉለኽ

0: ወድኺ ይቀፃዕ ይፍለጦ ደማ ኣምጪዕና እንዲ ይፍለጣ ዎ ይፍለጣ ግን ንዓኺ ናቱ ንብዓት እዩ ዘገድሰኪ ናትና ንብዓት ናይ ኣቦይ ንብዓት ንዓኾላ ሓንቲ ዘክር የ ኩሉ ትዝሓለፈ ቲዝሓለፈ እግሪ ኮይና ክንነብዕ ከለና ኣቦይ ከይተሓጎሰ ዝኸደሉ ዘክር እዮ ማማ ዘክር እዮ ተመሊስካ ከዓ ወዲ ክቕፃዕ ይደልዮን ኣሎ
1: ትፈለጥ ኢኹ ንስኻ ክንዲምክኤለ ዳነንሓወ
2: ንዓኻ ክሓርእ ከለዉ ንዕኦም ዘጉዘለዎ ኮይኑ ይስማዕ ንስኹ ወላ ሓንቲ ጌጋ ይናይቅ እንተ ደኣኽ ክዮ ኸዓ ንመን ደኣኽ ትልእኽ እዮ ዝጋደ ዘሎ ግን ንሱ እዩ ዳንን ንክኤልን ጀጋንዮም ቶም ደቀይ እዚ ግን ብጥዕሚት ተላዕቂቁ ነዛ ገዛ ሰላም ክልእዋ ዘሎ ተስዕ ሕጂ ይቕረበለ ይብላ ኣብዚ ገዛ ክትኣቱ ክትወፅእ ንዓኻ እናርሐ ክትሳቐን ክትሓምምን ኣይደልን ኣነ ቃንዛ
3: ሓቆም እዩ ዝወደ ዓበይ ሓፍቲ ኸ ይቕረበለለ ይበላ ከይትርገም ዝወደ
1: ሓወ እንተበዲለካ
2: ከፋል ንስኸ ይኮን ክትስ ንስ ዩ ትስ እስ ከዓ ትንበል ትትስእ ኢኻ ኣይትትስእ ኢኻ
4: እንታይ ስለ ዝበደልዋ
2: እስክሳብ ምስ ነፍስኻ መንፈስካ ተዓሪካ ትመፅእ ሰላሕካ ትጠልፈ
1: ኣተባ
2: ስቕበል ስብነትና ኮ ተፈታቲና
3: ናይ ምንታይ ፈተነ ንእሱ እንዳኣሎ
2: ስቕበል ምስኻ ንስኺ ክትፅይቕ እዮ ዘለ ተተስድኻ ኣትስን ኢኻ
4: እንታይኻ ትደለየን ዘለኻ ክፈልካ ዝሓዝ በቃ ገሊፍና ከለና
3: ፋኖስ
0: ብሓሶት መሰኻኽር ቁፀር ኢለ ግን ንዓኺ ናቱ ንብዓት እዩ ዘገድሰኪ ናትና ንብዓት ናይ ኣቦይ ንብዓት ንዓኾላ ሓንቲ
3: ክዳኣ ንኩላህና እንዳኣሎ
0: ዶ
3: ንዓይባ
0: ንዓይባ ኣበይ ሞ እዚኣ ርእዋ እዚኣ ርእዋ ነይሩ ትትኸውን ምተሓጎስኩ ነ ሕጂ ሕማቅ ከይተዛርብኒ ሕማቅ ከይተዛርብኒ

0: ስቲቭ ዳዲካ ይመስለኒ።
1: ኖ እንታይ ድዩ መስልኪ ዝብለት ኣብቲ መጀመርያ ገለኸም በዕለ ንኩሉ ነገራት ፃፊፈ ገለ ሰርፕራይዝ እያ ዘለኹ ሓዚ ግን ከምቲ ዝሓሰብካ ይኮነ ዝሰል
0: ሰምኩ
1: ተቐጢፍ ኣብ ባንኪ ገንዘብ ተፀቢም ስለ ዝፀምሑ ትሩሕ ይፀርሑ ኣነ ከዓ ካብ ብወርሒ ወርሒ ገለ እዳቆራረፅ ክልእቶ ስ ጥርንፋ ሰ እንተኾነ ግን ኣብ ገዛ ምትዕራይ ገለ ብዙሕ ገንዘብ ስለ ዘውፃ ራይ ሳጋት
0: ንሕና
1: መጀመርያ መሲረ ክመፀናሉ ምስ ሰርሕ ምስ መጀመርያ መንባሩ መዓት ካስተመር ይ ድሕሪኡ ግን ተሓሕዛር ዝና ክፍእና ኣለዎ ወይ ገለ መዓልቲ ካ ግድ ኮይኑ
0: ሕጂ እንታይ ኢና ንገብር መሲልካ ንወርቂ ልዕሉ ብዛኣተ ኮና ላ ሓደ ሰብ ዘይፈልጥ ሰንኪ ሰደልካ ትኻቢልካ ትኻቢልካ ባንከም
1: ተእትወሉ
0: ሓደ ሰብ
1: ዘይፈልጥ
2: ስድራ ኮ ፅበይኩም ኣለኹ ሰናይት ክሒዛትኩም ደስ ትብል ኣረይ በሉ ቀልቲ ፍቐልቲ ክምፁ ኣረይቻ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ። ሚኒስትሪ ዜና።

ሄራር ተዕሊም ሰኖታት ሕርየት ዲብ ኤርትርያ ተዕሊም ኣሳስ ኩሉ ተጠውራት ና ሓተ ደውለቱ እንደ ኢልትዓለም ምን ተጃርቡ ሌጣ እንደ ትበገሳ ቀደም ለእሳ ደረገቢል ዓለም በታተን ይሃላ እሊ ኩሉ ዲብ ዓለም ብጾሕ ለሃላ ተጠውራት ልግባእ ወፍገሪት ቴክኖሎጂ ላቱ ስናዓትማ ቀዳሙ ውሓሩ ኩሉ እብዕሉማም ለትሸቃ ወለት መሃዛቱ ተዕሊም ብዓመት ዲብ ናይ ክልቀታይ ዕሉም ወዕሉም ኣደብ ልትካፈል እግል ተጠውር ድወል ህየ ክልኢቱ እብ ምንሕድ ልኢል ሓምቕ ቅያስ ላእትሓዘ እቲ ኤርትርያ ዓድናማ ለልትሀየብ ለሃላ ተዕሊም እብ ክልኢቱ ዕሉም ጠቢዓት ወዕሉም እጅትማዒቱ ለልትሀየብ ምን ክፍለት ዓስርታሳይ ክፈል ዘመን ውሓር ኤርትርያ ዓድና እብ ሰበብላ ለእተርቱ ዲባልዓለውማ ዝተዓመረት መስኩበት እንደረክበት መዋጥኒና እግል ተዓልም በክትራክበት ይዓለት እሊ ህየ ንዛም ተዕሊም ኤርትርያ ዲብ ስድት መደት መስተዓመረት ጥልያን እንግሊዝ ወቶብያ ለትፈናታ እግሎም ለከድም ላዋሽ እደይ ልትረ ዲቡ ላዕላቱ ኤርትርይን ረኪብ ለሓቅምን ሕቁቆም ላቱ ተዕሊም እግል ስኒን ብዙሕ ዲብ ኣፍሱል ሕዱድ ክርዓም ወሕሩማ ምኑ ጸንሐው እብሊ ሰበብ እሊ ህየ መዋጥኒን ኤርትርያ ቅድረት ለረክቦምኖም ጽሚእ ተዕሊሙ እግል ለእርወ ምድር ዲብ ለእረይም ዲብ ዓለዮ እት መታክል ብዙሕ ዲብ ልትካረ ደርስ ዓላ እሊ ህየ እግለ ሰር መሽተማዕ ላተን ኣንሳት ምንገቢ ወእግለ ቅድረት ለዕለቡ ዲብ ብሩር ለነብር መሽተማዕና ጾር ክቡድ ዲብ እንቱ ለእተላለ ነብራ መሰለን ዲብ መደት ሕክም ኢጣልያ ርኤና ምንገቢ ዲብ ኤርትርያ ተዕሊም ምን ሕነት መሽተማዕ ኩሉ በንኡቡ እዳረቶም ወእቅትሳዶም እበለከድም ኣግቡይ ምን ራብዓይ ፈስሊ ኢልሓልፍ ምህሮ መእምብታይት ደረጀት ለየጠእቱ ክልኩላም ዓለው ሲያሰት ሕክም ኢጣልያ ዲብ ተዕሊም ኤርትርይን ከብዶም ዓጽግብ እግሎም ዲኢኮን ሓንገሎም ኢትምለእሎም ትብል ሰበት ዓለት ለከፋ ኣብካት ተዕሊም እግል ኢልኸቦ ለሓልኮ ወኣብካት ዕልም ከልኦ በልዓለውታ እቲ ሰነት 1941 ሕክም ኢጣልያ እንደ ዘወላ እብ እንግሊዝ ከምሰል በደላማ እቲ ምድሪ ኤርትርያ ለኣስሓባባ ከደማት ተዕሊም ብዙሕ ይዓላ ምናተ እንግሊዝማ ዲብ ኤርትርያ ተዕሊም ኣስክ ዓስር ካልኣይ ፈስል ሌጣ እግል ልግባእ ቀረራ እሊ ህየ ናይ ለጥልያን ዋድያም ላዓለው ሓመሾት ተዕሊም ኣተላላዮም ለለርኤቱ እብሊ ህየ ለኣብካት ተዕሊም ኣስክ ናይ ካልኣይ ደረጀት ምህሮ ልወቁሉማ ዲኢኮን ምስለ ሻፍቅ ጠለብ ዕልም ኤርትሪን ለልትመጣወር ከደማት ኣርዛቅ ቅድረት መደርሲን ወመኣሰሳት ተዕሊም ካፊ ይዓላ እሊ ነዋቀስ እሊማ እስክ ፍግረት እስትዕማር እንግሊዝ ምን ኤርትርያ እባሁ ለኣተላለ ነብራ እት መደት እስትዕማር ኣቶብያማ ለሄራር ተዕሊም ሸባህ ተቕይር ናይ ምህሮ ጃምዓት እስኩ ምንመት መደዳ መዲድ ምህሮ ዲባ ቃሊም እቲ እንስ ልግባእ ወተብዓት ከፈፍል መሽተማ ወብሃገጊት ወጠን ኢትረከበምኖም ኤርትሪን እምበል ምራዶም ህጊ ኣምሓርኛ ከምሰር ረስሚየት ህጊ ኣግል ልድረሶ እበል ኣትፈረደት ድዮም ስያሰት ሓገጊት ዓድና ትማንዓ ወእክትበቱን ኣዳ እቲ ክፍለት 1975 ምእታይት ምን ኣንሳት ኤርትርያ ኣብካት ተዕሊም ረክባ ለይዕለያ ዲብ ጋብኣ እትልወክት ጎነ ላኪን እቲ ኩሉ ደረጃት ምህሮ ሰርናይ ለደርሶ ልሕለው ደረሳ ኣው መዋጥኒን ህተን ጋባትለያ እስክ እትየት ሕርየት ሰነት 1991 ከደማት መእምብታይ ምህሮ ዲብ 300 ሌጣ ሕዱድ ዓላ ሄራር ምህሮ ዲብ ኤርትርያ ሓቆ ሕርየት ለትበገሰ ጋር ኢኮን እተሰለስ ዕቁድ ለነስአት መደት ግድላ ስላሕማ ጀበሽ ሻዕብየት ተሕሪር ኤርትርያ ሰውረት ዲብ እንታ ብንየት ትሕትየት ተዕሊም ኣላት ወመደርሲን እንዳ ኣዳሌት ዲብ ሕሩር ኣራዳ ዓድና እግለልዓለው ውላድ ጅኑድ ለትሻዕተረው መዋጥኒን ኣድሁይ ለለቦም ኣጃይናት ኣጀኒት እብ ስብክ ወስግም ለነብር ከፈፍል ገቢልና ኣብካት ተዕሊም ፋትሓት እግሎም ዓለት መድረሰት ሰውረት ዓሬርብ ለዓቤት ምን ኩለን ዲብ ገቢ ዲብ ኣስማጥ ባቅላ እንድላል እምኬማ ወግሬት ምግባይ ምፍጋር ፀሓይ ወብዕድ ግራ ካጣባይ ላዕለ ኣማክን ክምሰልሁማ እቲ ሓንተ ፅላል ከፈፍል ደሽ 16 52 67 74 85 96 9 ሃንደሰት ወብዕድ መርከዝያት ደሽ يملا لبا جنيت حنتي جبا الشعبية تحرير إرتريا أبكات دراسة راكبام اللي ما دارس اللي دارس لأدرس ولا إدارسة لدرس حنتي لتبل سكرات بمبدأ ما تنكاب ديبنو

እት ነዞም ተዕሊም ሌጣ እንደ ይባጥር እግል ሸዓብ ወደሽ ምሁር ዓበይ ወእብደዮት ቅወየት መልሀ ይበዕላ ምን ላሳ ስትሩድ ለቃንጻቱ እሊ ሐቆ ሕርየት ዲብ ተዕሊም እንርእዩ ለህሌና ተጠውራት ለመጻ ተዕሊም ክምሰል ታክያት ተጠውር ወዓማር ኤርትርያ ለሓስበተ ከለት በገሰት ሕኩመት ኤርትርያ ምን በእምብታዊት ደረጃ ተስክ ጃምዓት እምበል ድፍዕየት እብልሓ መዋጥኒና ዲብ ተደርስ ኣንበተት እሊ ለጋብኣቡ ምስ መሳህየ ዲብ ፍንገራክብ ወሓግል ፈርግ እግል ይልሃለ ወክሎም መዋጥኒን ሓታ ዓጉሉ ዕልም እግል ልትሓወሎ ምን ትሓዛቱ ኤርትርያ ብእስትዕማር ዲብ ብንየት ትሕትየት ሽንርብ ጋብአት ዲባ ምን መጸንሐት ሓቆ ሕርየት ላታ ዲብ ብንየት መዳርስ ልግባእ ዋዕት ሓሶሳይ ማትመዳድ ተዕሊም ምስ ዳራት ሰንት ነስኣ ዝያድ ህየ ለታርፍ ዓላ ብሩር ዓድና ምስል መዳይን ጀላብ እግልት መጣወር ኣምኣት መዳርስ መራክዝ ምህሮ ወመክተባት ተዕሊም በናያ እብል ህየ ዲብ ሰነት 1991 ዲብ መደት ሕርየት እት ኩለ ወጠን 500 መድረሰት ሌጣ ላዕለያ እተሓልፈያ 35 ሰነት ሕርየት ዲብ ዝያድ 2300 መድረሰት ወቀለያ እት ምጸት ሕርየት 34,000 ደረሳይ ሌጣ ኩምኩም ላዕላ ወራታት ምህር ዓድና እትለመደት ጎና ዕልብ ደረሳ ዲብ ዝያድ 700,000 ደረሳይ ውቁል ሃላ

መሰለል ለጋይስማ ደረሳ ምህነት እንደካስበው ጠለባ ስናዓት አድና ዋት ሐዘዮታ እግላታ መንደት ባህላ እትሳዋ ሓጋት ደቀ መሐሬ መሓባር ናቅፋ ወአስመራ ላትባና መዳርስ ቴክኒክ በአላቶ ሓዲስ ሽቁይ ከለደርሳላ ምነላት ከረጀው ውላድ ወአዋልድ ዕሉማም ህየ ዲብ ክድመት ገቢሎም ክም እዳረት መሽተማ መራክዝ ዓፍየት መዳርስ ሃንደሰት ዓማር ወብዕድ ብአውለውየት ላላትሓዘ ኣሽቃል ዕሙማይት ማስልሓት እቱ እትልትፈረሮ እታ ደቃ ብጠወሮት መቕደረት ኣዳም ወመጥቀዳም ድውለቶም ምን ኩሉ ወልዓል እደ ዛይደት ልህሌ ትግሎምቶም ሕኩመት ኤርትርያ ስያሰት ተዕሊም ላላደቂ ብለት ፈናተ ምስዳራት ዲብ ተቂር ፍክር ሸዕባመት ወደ መሰለን እቲ ኤርትርያ ልሙድ ላዕላ ደራይ ክሽቡ ኣዋልድ ወሮት ምና ዓፍየት ተዕሊም ወተጠውር ማሽተማዕ ለልሓልክ ጋራት ዲብ እንቱ ነብር ሰበትዕላ እግል ኣስረቶቱ ጸገመት ህዳይ ንእሽ ማንዓት ወብዕድ ደራይ ኣዋዲ ሓረበት እሊ ተዕሊም ኣንሳት ካረ ላዕላ ኣዋዲ ህዳይ ንእሽ ወክሽቦ ሰበት ወርኬት ህየ እቲ ለመደት ጎና ምና ብዕድ ድወል መንጠቃትና ወግዋሬ ልሕሳ ሕቁቅ ጀኒት ዲብ ተዕሊም ወዓፍየት እድምነት ልህሌት እግልኒ በላማ ንቀድር

ነሌት ማሽተማ ኤርትርያ እንደ ፋሃማ ወኣማራ እጀኒቱ እምበል ፈናታይ እስክ ማእሰሳት ተዕሊም ባህለት ምን ረውደት እስክ ደረጀት ለዓሊት ለልልእክታ ደረጀት ፋሃም ዲባ ዕድው ይሃላ እሊ ህየ እተዕሊም ልትርአ ላዕላ ኣትካራም ወኣትቃባል ሓርናይ ኣዋልድ እብ ሸባህ ሸባህ ዲብ ናቀስ ወለሄራር ልሳዕ ዲብ ገበዩ ዲብ ሰኒ መጽእ ለሃላ ናይ ኩሉ ማሽተማዕ መስኡልያት ጋር ጋብኣህላ ኣንሳት ሓቆይ ተዓለመያ ዓይላት ኵለን ምስል ገጸን ቀደም እግል ለእሴራ ሰበቲቃ ድራህየ ሕኩመትና ምንጽባብሓ ለተዓንደቀትቱ ወቀይቱ ዓለሞት ኣንሳት እምበል እሊማ ኣንሳት ዲብ ምህሮ ጀላ ብእግል ልትሰጅዓ እብ መሓብር ወጠን ኣዋልድ ኣንሳት ወወጠንያይ ማሕበር ሸባብ ወደረሰ ኤርትርያ ላትገብእ ሰዳይት ምህሮ ወኣላትማ እት መዳርስ ምግበይት ወካልይት ደረጀት ሰንነፋይታ እላ ትሳጅዖት እሊ ህየ ዲብ ምግባይት ደረጀት መሻረከት ኣዋልድ መጦር ውላት ክምሰል መጺእ እት ካልአይት ደረጀት ወኩልያት ማህየ ክምሰል ትትቃረብ ለወዴ ወቀይ ዲብ እንቱ ርኩብሃላ።

እምበል እሊማ ለምን መደት ንዳል ዲብ ሕሩር አራድል አምባታ እብደዮት ኩዌት ዲብ ዓበይ ዲብ ሰነት 1994 ምእታይት ሌየጠልዓላ እትን ለመደት ጎና ዲብ ዝያዝ 80 ምእታይት ዓርግ ሃላ እቲ ሸባብ ህየ እብደዮት ኩዌት 67 ምእታይት ዲብ እትየት ሕርየት ለዓላ እዘ ዲብ 93 ምእታይት ውቁል ሃላ እትን ልልሓልፈ ሰር ዘመን ለገብ ወቅት ወክሱሰን ሐቆ ሕርየት ኤርትርያ ዓድና ሓተምና ዲብ ዳርሳም ሸባብ ሰርገል ዓብል ኣምፀያ ድወል ዓለም ጋብት ክምሰል ህሌት ተቃሪር መእሰሰት ኣሕሳእያት ዩኔስኮ ዝሓብር እሊ ሄራር ተዕሊም ህየ ዲብ ቀባትለ ሓልፈ ስኒን መካይዶ ሓምል ወጣፈ ዓለምን መይ እምብል እበለይ ልትሓለል መዓፀም ሕኩመትና ወገቢላ ለገበዩ ሰኒ ዲብ ራቴ ወመሓግዙማ ምን ወክድ ዲብ ወክድ ዲብ ልትባላሕ መጻህላ

እምበል እሊማ እግል ጽሙማ ውሕጁባም ለልትሀየብ ተዕሊም ቅድራት ፍንቱይ መናዲብ መናህጅ ተዕሊምና ለሐላቱ እግል ለምስክን ነገሮ ብዓቅል ለቦም አጀኒት ለልዳለ እፍሱል ወኣላት ፍንቱይ ለጠልብ ተዕሊም ሕኩመት ኤርትርያ ምናብ ሕስር ዛይድ ሸቀድ ይብል ህሌቱ እሊ በገሶ በዳሪታት እሊ ኩሉ ምስል እንደጀምዓ ስያሰት ተዕሊም ኤርትርያ ዲብ መሳዋት ለተእምን እት መዲድ ተዕሊም ሌጣ እንደ ይትገብእ እት በቃዓት አዳለት እጅትማዕየት ወመሳዋት ተዕሊም ዲብ ዳይም ሄራር ወባልሖት መሓግዙ ለተተንክብ መስኡልየት ሕበር ናይ ሕኩመት ወሸዕባታ

0: ሕዱድ እንደገብኦው ላዕልዎ ምዕል ብርድ ወፀሓይ እንደካህለው እግሊ ለወጠን ዝዓቅበል ህለው ፍራስ ቅዋ ድፋዕየ ኣሰናይኩም ግልዕ በንፈት ተብለ መናሰበት በርዱ በርናምጃትና ዝተላለለና ምስነ ግታሉ የ ሰኤትና ዓባይታ
1: ይረኣየኒ እትብል ናይ ገዲም ድምፃዊት ኣባ ሃይለ ደርፊ ክትከታተሉ ፀኒሕኩም ክቡራትን ክቡራን እንተኸታተልትና እዛ ዝተዓዘብኩም ሃገራዊት ደርፊ ኩልና ከም እንፈልጦ ኣብ በረኻ ዝነበረ ህዝቢ ኤርትራ ኣብ ገዝኡ ወይ ድማ ኣብ ቤቱ ኣብ ኩሉ ንጥፈታቱ ዝገደፎ ነገራት ኣብ ምዝካር እዩ ነይሩ። እንተኾነ ግን ንምምፃእ ናፅነት ንህዝቢ ኤርትራ ብሓፈሻ ንስድራ ቤታትካ እንታይ እዩ ትዕላማኻ መኸዲኻ ናብ በረኻ ንፁር ስለ ዝኾነ እዛ ናይ ድምፃዊት ኣባ ሃይለ እውን ከም ዝተዓዘብናዮ ኣብ ኩሉ ህዝቢ ኤርትራ እቲ ኣብ በረኻ ወፂ ዝነበረ ንዕኡ እትገልፅ
2: እዋን ሓቀይ ፋትማ እቲያ ደርፊሲ ከምኣያ ነራ ማግዳምሽ
1: ናይ ብሓቂ ንዓ እትገልፅ እያ። ስለዚ ድማ ካብቲ ብዙሕ ዝተሰርሐ ስነጥበባዊ ስራሓ ሜዳ ስለዝኾነ እውን ብዓይና ጀሚርና እንታይ ክመስል እዩ ካብዚ ብመቕፃል ትሕዝቶታትና ድማ ከነላልዮም
0: ፅቡቅ ማኮ ብዙሕ ደርፍታት ኢና ዳሊና ዘለና ከምቲ ዝበልክ እውን ናፍቆት ናይ ስድራ ትገልፅ ነራታ ደርፊ ከም መታብዑና ዝለየኩም መናሰበት ዒድ እስትቕላል ሰነት 2635 ሰነት ዒድ ሕርያትናቱን ዓይድ ኣለና በርናምጅና ከም መግለ ርእኩም እየ ኣዝየቱ ኣስተብዳ ብሕላየት ዓባይ ፈናኒትና ኣባባ ሃይለ ይረኣይንላ ትብል ድ ሜዳን ለፈለየት ሕላየታ እግለ እንተተለየት መሄ ብዙሕ ዓልየቱ ግልሃለ ግና መንእንዳትና ሕላየት ሳሆ ግታልየ ግናጡ ሕላየት ፈናን ሳልሕ ማኩን ስዓድን ከምዚ ንብሎ ፀናሕና ብዙሕ ደርፊ ናዳሊና ዘ ክሳብ ሕጂ እውን ትደርፍታትና ኣብ ቅድምና ፅነስ ዝተደርፊ ደርፍታት ኢና ነቕርብ ዘለና በብመድረኹ ከዓኒ ብተፈላለየ ደርፍታት ዝተደርፈ ብኩሎም ቋንቋታትና ካብቲ ዝመፅእ ዘሎ መደባትና እውን እንሻላ ክንቅፅል ኢና። ሕጂ ንዛ ናይ ሳሆ ደርፊ ተኸታቲልና ክንመለስ ኢና። ዝኾነ ትብሎ ተለክንካ ዳብሎ ላው

ደርፈን ዲ ብኣምፅኦት ሕርየት ዓብይቱ ኣወል ደርፈን ዲ ብወጠንየት ለሸዓብ በዲ ድማ ቤልክዋ ዓልኮ ለሸዓብ ክዋሓት ተገቢ ደርፈን ፈን ዲ ብወኪድ ንዳል ካሊእ መረት ደግማ ሌኮ ፈን ደባበት ዓላ ፈን መትፈ ዓላ ፈን ቡንበት ዓላ ፈን ኣርበጃ ዓላ ፈን ሸዓብ ውሕድ ዓላ ፈን ሸባብ ማዕነዌት እንዳሃባ ክምለል ተሓቆ ሰውረት ወዲ ዓላ ፈን ሰውረት ዲ ኣያ ኣካን ብኣፅሓት ክምህሌት ዝሓብር ዓላ ፋፈን ብዙሕ ትደሩ ዲ ኤርትርያ ብስፋ ዓሙ እሊ ኣህምየት ሊ ጀበ ሻዕብየት እንደ ፋህመቶ ሞዴት ፈን ምን ስርየት ኣስክ በጠሎኒ ኣስክ ብርጌድ ፍረቕ ወዴት ፋህማኒ ሌሽ ብለ ተውዐ ትግጀሽ ለሂብ ብለ ማዕነዌ ትግጀሽ ለሂብ እብላ ማዕነዌ ትግሸዓብ ለሂብ እብላ ለርሳለት ለተትሓዘሌት እግል ውሕደት ሸዓብ ኤርትርያ ወላ ርሳለት እተወክድ ትትሓዘልሌት እግትግባእ ዶሮ ልፈንካን ከቲር ካልስ ጅደን ጅደን

0: والخلد لك والكل لك.
1: الأول الساحل.

0: 810 ሓልዩኩ ምሳለት ተለዓለት ኣዘይማ ሓላ ነው ዛቤት ምሽክለት ኣለውን ኣዘ ከማ መለክናሁ ዝያዳ እተውክ ዝለሃ ላኪን ወላላ ብዛዌት ከትቦግና ዓለው ማዕርፈቶም እተ ልቐት ሽወያ በሰጀኒት በርካ ሰበት ገብኦ ጀራርቦ ግና ኣሰናይ ሰኔት ርኤና ሽክረን
1: ሪስለወን ፈዕርሶታ ታሪክ ሰናሓድብቱ ሓምድ ለወን ዓዋተ ታሪክ ሰናሓድብቱ ሓጥር ለክነስ

ግልዮም ድብሉ ይለዓላ ሓልየትና ከምሰልማ ጋሻይና ካብ ማግለር ኢኩም ዲብለታ ምምላእ መናሰበት ሰነት 2016 35 ሰነት ዒድ ሕርየትና በርናምጃትና ካብ ማግለም ብህየ ግል ተላሌቱ እንሻ ላ ተመፅልላ ኣውካድ ሄ ብዕድ ጋሻይ ብዕድ ሓልየት ለተዋጅሃና ዲብ እምብል ምስልና ዝህለው ክልኦት ምሰውሪና ኣማን ተክለ ከምሰልማ ሓባብቶምቶም ለትመፅሌት በርናምጅ ኣው ለመፅል ህላ ኣውካት ብድሓን ወሰላም ለተዋጅሃና ዲብ እምብል በርናምጃ ዲብ ለታመምህላ ሰባትና ደማነትና

ብሰበት እቲ ኣብካድ ንዳል ሕርየት ምንላእ መሻርከት ኣውልድእንስ ዝገብል ዓላወቀይ እግል ንሽራሕ ሰበት ሓዜናቱ እቲ መተኣንባት ንዳል እግል ሕርየት እውላድ ምንማ ልትበገስ ላትበጋገስያ ወክድ እንደይ ነስአ እታ ንዳል ሕርየት ልትበገስያ ወለት ሓበርያ ሕውዳት ይኮን መሻርከት ኣውልድእንስ ምን ኢትውዕል እላዮም ንሪኢ ልህለየና ለዓብየት መሻርከት እግል ንርከባዊ ቀደርናኒ

0: ባልህሌቁ
1: እቲ መደስ ሰውረት ኣወለድ ኣንስት ነሽጠ ድቡ ላዕለያ ምህናት ወኣማክን ብዙሕቱ ገለ ምኑ እግል ንሽራሕ ወግል ንርፋዕ ኣትሓዛ ምንገቢ ብዓብሁ ሕሮባት ሕክምና መዳርስ ረብዮት ኣጀኒት ወለት ፈናት ኣማክን ስንዓት ወድለ ኩሉ ምንኣድም ለኣትሓዘ ኣሽቃል ነሽጠ ዓለያ ምስላ ሕሮባት ለገይስ ወክድ ለኢልህይብ ቅደይ ኣርዋሓት ወሓያት ሰበቱ ዶር ኣወለድ ኣንስ እቲ ሕክምና ሰኒ ርሒቡ ዓብይቱ ላዓላ ምላት ላውክድ ለሀይ እቲ ሜዳን ለሃባያሁ ማልሃይ ባሁል ዓለያ ረአይ እግል ንቐድም እግልኩምቱ
2: ጋጋን ሕክምና ከምኡን ናይ ሰኒ ሕክምና ዝካየደሉ ኣህዱ እዩ ኣብቲ መጀመርታ ምቋሙ ምስቲ ዝነበረና ውሱን መሳርሒታትን ውሱን ደረጃ ክእለትን እዚ ኣህዱ እዚ ኣብ ንኣሽቱ መጥባሕትታት ተወሲኑ እዩ ተሪፉ ነይሩ ድሓር ግን ምስ ምሁላል ፍልጠት ከምኡውን ምስ ምምፃእ ናይ ገለገለ ምዕብል ዝበሉ መሳርሒታት ዳርጋ ዝኾነ ይኹን መጥባሕቲ ኣብዚ ክግበር ተኻኢሉ ቅድሚ ሕጂ እዞም ካብ ገጽ ንላዕሊ ዝተሃርሙ ብፍላይ ከዓ ናይ መንጋጋ ዝተሃርሙ ውግኣት ንደገ እንዳ ሰደድካ እዩ ዝሕከም ነይሩ ሕጂ ግን ከምቲ ዝገለጽክዎ ዝኾነ ይኹን መጥባሕቲ ዓፅሚ ካብ ገሎ ውፂኢኻ ምትካእ ከንፈራ ፍንጫ ካብ ዝተፈላለየ ክፍለ ሰውነት ናይ ትሕሙም ወሲድካ ምስራሕ እዚ ፕላስቲክ ሰርጀሪ ዝበሃል ኮታስ ኣብዚ እዩ ዝግበር ዘሎ ዳርጋ ኣብዚ ውሽጢ ሓሙሽተ ዓመት ሓደ ክልተ ንደገ ሰዲድና ንኸውን ተዘይኮይኑ ነብስኻ ክኢልካ ኣብዚ ኩሉ ይግበር እቲ ናይ ስኒ ሕክምና ምስትህሉ ኩነታት ናይ ትኩናት ብካልኣዊ ደረጃ ኢና ንሪኦ ምክንያቱ ትህልው ናይ ትኩናት ይገዛእና ስለ ዝኾነ ዳርጋ ኣብቲ ናይ መውጋእቲ መጥባሕቲ ኣብኡ ኢና ነድህብ ይኹን እምበር ብካልኣዊ ደረጃ እኳ ይካየድ እንተተባህለ እዚ ናይ ምትካእ ስኒ ከምኡውን ናይ ምውፃእ ናይ ምምላእ እውን ኣብዚ ነካየድ ኢና ኣብዚ ኣሃዱ እዚ ኣብዚ ፊልድ ኦፍ ስፔሻሊቲ ዳርጋ 20 ዝኾነ ክኢላታት ኣማዕቢልና ኢና ገሊኦም ኣብ ዝሰርሑ ኣለው ገሊኦም ድሕር መስመር ፀላኢ ነፍሲ ወከፍ ክፍለ ሰራዊትና ናይ ስኒ ሓኪም ኣለዎም እዚኦም ክኢላታት እዚኣቶም ንኣሽቱ መጥባሕትታት የካይዱ እዚ ናይ ስኒ ሕክምናዊ ስራሓት ነፍሶም ክኢሎም ኩሉ በይኖም ባዕሎም እዮም ዘካይዱ ኩሉ ስራሓት እኳ ብሙሉእ ይካየድ እዩ እንተተባህለ ገለገለ ፀገማት ኣለና ብፍላይ ከዓኒ ዋሕዲ ክኢላታት እኳ እንተደይ ተባህለ ዋሕዲ መሳርሒ ቀመማት ናይ ስኒ ከምኡውን ዋሕዲ መጠባብሒታት እዚታት ስለ ዘሎ ገለገለ ንኣሽቱ ፀገማት ኣይጠፍእን ይኹን እምበር እዚ ፀገማት

0: ኣሎ እዚ ተባሂሉ ስራሓት ብሸለል ትነት ኣይሕለፍኒ በቲ ዘለካ መሳርሒ በቲ ዘለካ ዓቕምን ኩሉ ከተማልእ ስለ ዝግባእካ ትስራሕ ክሳብ ሕጂ ብግቡእ ይሰላሰላሉ ክብል ይኽእል
1: እሊ ልእቱ ሸቅያ ሕክምና ምና ዓባይ ሰበቱ ለወላት ዲቡ ለልትጋየስ ክቡት ጅራሕ ሳደፈ መንገቢ እብሸፋገት ራድኢት ውይደት ብዕድማ እቲ ኣቕሳም ወብዕድ ሓርብ ለልትጋየስ ዲቡ ረይም ኣካናት ለውሕዳት ርሐን ክምሰል ቃድራ ወከፊፍ ጅራሕ ንወሰን እግልውደያ እመሻረከት እንሳት ብዙሕ ወራት ጋብ ዓላ እምበለሊ እምሪ ሕክምና ግልጠወሮት ዋዕደት ሓካይም ግል ኣዘይዶት እላ ዓባይ ኣካን ሕክምና ኣሳስያይ ተዕሊም ሕክምና ልትሃይብ ዓላ ለሕክምና ናይ ጅራሕ ለየጠ እንዘይገቢ ከም እም ወልዳት እንደጋባኣያ ለሸቂ ዓላያቱ ወብእላ እታ ሓያት ንዳል ሰውረት ምንገቢ ማ ክማ ሓያት ሰላም ኩሉ ለለትሓዘ ማሕበራዊ ክዳማት ልትጋየስ ዓላ ወብለየኒ ምላ እቲ ሜዳን ለልትሀይብ ሕክምና ለለንእሽቡ ሰበብ ይዓላኒ ስራይ ምንገቢ ወብዕድ ግለ ወልድ እንስ ዲብ ሕክምና ለለትሓዘ ጋራት ለፈረእቱ መሳንዕ ዓላ ዲብ እላ ኣሽቃል ሊማ መሻርከት ወልድ እንስ ሕውዲ ዓላ
2: ኣብዚ ኣሃዱና እቲ ነዘን ሕጂ ዝጠቐስኩን ክልተ ዓበይቲ ንጥፈታት ኣብ ዝተፈላለየ ቦታ ከይዶም ነቲ ተግባራት ዘማልኡን ብግቡእ ነቲ ህዝቢ ዘረድኡን ከምኡ ውን ኣብዚ ስራሓት እዚ ንዓመታት ወይ ካብ ትውልዲ ንትውልዲ ከም ማልኣት ዝፀንሓ ልምዳዋይ ምሕረስቲ ናይ ምምልማል ሓላፍነት ዘለዎም ተሓጋገዝቲ ምሕረስቲ ኣብዚ ቦታ እዚ ይሰጡና ኣብዚ ማእከላይ ክፍሊ ሕክምና እዚ እዚ ናይ ትምህርቲ ጨንፈር ርእሱ ዝኽኣለ እኳ እንታለዎ እዚ ኣሃዱ እዚ ኣብ ምምሃር ናይ ከምዚኦም ዝኣመሰሉ ክኢላታት ይሳተፍ እዩ ስለዚ ብሓፈሽኡ ኣብዚ ቦታ ዝነካይዶ እንደገና ሕፅር ኣቢልካ ንምግላፅ ምእላይ ናይ ጥኑሳት ኣብ እዋን ሕርሲ ን ከምኡውን ድሕ ሕርሲ ከምኡውን እዚ ናይ ጋይናኮሎጂ ንጥፈታት ብምልኡ ምስኡ ውስኽ ኣቢልና ነካይዶ ስሑ እኳ ኣብ ናይ ህዝቢ ምክትታል ወይ ድማ ብዙሕ ህዝቢ ምቁፃር እንተዘይሃሊና ንዝኾነ ናይ ምክልኻል ናይ ጥንሲ ዝደልያ ደቂ ኣንስትዮ ወይም ስድራ ቤት ክመፁ ከለዉን በቲ ዘለና ትሕዝቶን ዘለና ክእለትን ዓቕምን ንፈትሕ ኢና ስለዚ እቲ ሳልሳይ ከዓ ኣብ ምስልጣን ናይ ፍሉይ ክእለት ናይ ምሕረስቲ ዝዋስኡ ናይ ምምሃር እዩ እዞም ኩሎም ኣብዚ ቦታ ዝዘምሃሩ ከዓ ኣብ ዝኸድዎ ቦታ ከይዶም እቲ ግቡእ ዝኾነ ትምህርቲ ናይ ሕርሲ ንሓፋሽ ህዝቢ ይኹን ብፍላይ ከዓ ንልምዳዊ ምሕረስቲ ይህቡ
1: ክምላ ቅድም እንደእምበየ ለምብየሎ ማሕበራዊ መንበሮ እቲ መደስ ሰውረት ምስላ እግል ሓረሮት ደውለት ትገብል ዓላ ንዳል መጠሩ እግል ርሓብዎ እግል ልዕቤ ልሻቅ ብዓላ ከም መሰል እግል ንርፍዖ ኣትሓዛ መንገቢ ክምክያጠ ተወጣሕውና መስል ወራእቱ እትክሩሚ ዓላኒ እቲ ላኣሽቃልሊ ለሸቅያማ ብዙሓት ኣወለድ ኣንስሳት ክምሰል ዓለያ ታሪክ ንወሱለሉ ሽዶቱ እሊ ዲብ እምብል ደኦም ኣዋልድ እቲ ሕሮባት ሻርካይ ዓለያኒ ለባህለትነ ኢኮን ኣግልዳ ክመየርሓት እንደጋባእያ ኣርዋሓትን እታ ሕሮባት ለሳበለያ ዓለያ

0: ክምላእ እቲ ኣካን ተርብየት ኣጀኒት ከም እማቶ መዓልማት እንደገብኣያ ረቢያ ልዓለያ ወስቅለ እቲ መጦር ሰውረት እንደገብኣያ ማዕነውያት ምናድሊን ወምናድላት ረፍዓ ልዓለያ ከም እምነ ዘይነብ ያሲን ለመስላ ሑዳት ይዓለያኒ እቲ ኣውካድ እንስሓብ እግል መስልሓት ሸዓብ ወሰውረት ለለሰምዕ ወምርወት ለለረፊዕ ምንደይ ርሳስ ወመዳፍዕ ለልደቀብ ኣቕዋልን ለሰምዕ ዓለያ
1: ዳትለ ሸቃላት ወመዳህለ ብካይ ወሰፈላል ውእኪት ውእሳት ለርእናሀ ክሊነን እምረለ ተእሪከ ክቱበ እንቱም ተእምሮ እንስሓብ እስትራተጂት በዲር ላታ ውላና መጣውና ወሰኔት ርኤና ውእት ብርሃን እንዶ ሰካሬን ዓምሓራ ባባህና ደጋድገት ንዓለት ውላና ኣታኣናምብ ዱሩ ከታብነ ዱሩ ይሓደና ሰውረት ጦሮ እንዶ ይትሓደ እለ ኣርዳ ሓቅ ሓረረቶን እንስሕበታ እንስሓብ መጣ ሻቃልኮ ወበኬኮ ወብድሕ እበይክዎ ለውላጀ በዲር እንዶ ሞተው በዲር እንዶ ሰፍረው በዲር እንዶ ጠምኦው በዲር እንዶ ተዓደበው ኣደ ዮመቴነ ብሓዲስ ባልዓቶም እቶብያ ከደሞም እካይድ መጣን ህሌት ለልብርደአይ ቃላልኮ ሰውረት ህሌት ወብዓማራ ኣንስሓበት ይበ እንስሓብ መእሙር ይዓለ እሎም ሕውዳም ለተርፈው ኢትዓባትና እንደበለው ዓዶም ግል ዓቅብሎ ይኮኒ መን ግል ዓብልዑምቱ ሰውረት ጀዲደት ግል ህርሶቱ እሱ ክልትዓወቱ ምን ልርእዮም ምን ልእሰትዮም ምን ላባልዕዮም እንደ እበ ብደወሰፍለልኮ ወሻቅ ኣልኮ ላኪና ውላድ ሓልፋዊ ኣላ
0: መለያ ዝተሻደ እንደትበ ማዕኖየትካ ንዘይ ኢልሓውን እታ ሰውረት ተረት ዛይደት ላዕለ እግላ በርናመጃት ኣትፋግዖት ውሕላይቱ ዶራ ኣሉ ደእንስ እማትማ ዓባይ ከምሰል ዓለት እንደይ ዘክረግ ንሕለፍ ይንፈቴ

እግሊ ሓደ 30 ሰነት እትእድብር ወትጋድሞታት ወትባሕር ለትገያሳ ንዳል ዲባ ሕርየት እግሊ ኣምፅኦቱ ዝዓለለ ሃደፍ ለምዕል እንደተመትየ ሰነት 1971 ሕርየት እትኣርዳሻባት ዳምነቶ ቃኑንየት ላባ ሕርየት እግሊ ትግባእ ህየ እቲ ሜዳን እንደህልየት ጀበ ሻዕብት በት ዝትፍታ በህለት ሬፈረንደም እንትብህት ሰባት ዓለት ሰነት 1973 ዲፍዕል ሰባት ተርጀመት እብላ ለተወቀለት ሶት ሕርያን ሸዓብ ኤርትርያ ደውለት ቃኑንየት ገበአት ደውለትና

Okay, I'm good.

ሓይሳ ምተቕብለትና በኪት ዒድ ዝትቕላል ግልግበአና ዲብ ንተምኒ እብሰበት ሕርየት ወመሻርከት ኣውልድ እንሳት እቲ ኣውካድ ንዳል ለቐደምና ግልኩም በርናምጅ እቲ ልታምም ኣላ

0: point. Big opportunity here from Gervin Tyson. I think it's fair to say so many runs in have been compromised here.
1: Sam Bennett in a good position there in the wheel of the Lotto man. And we can see here it's Intermarché who is controlling. But fifth, sixth position, maybe a bit further back, is a great place to be with this.
0: Lotto in the frame here. We said sometimes he comes very, very good. Gamay is on the barriers here. He's going to be a three up straight to the line. Oh, Billy has done it. That is amazing. Billy Gamay wins it for Intermarché. 1-2.
2: ኣብ 1991 ኤርትራ ካብ ገዛኢ ስርዓት ኢትዮጵያ ሓራ ድሕሪ ምውፃእ ኩሉ ዓውድታት ስፖርት ብሓፈሻ ቅድም ብሽክለታ ድማ ብፍላይ ኣብ ውሽጢ ሓፂር ግዜ ውዳበኡ ኣዕርዩ ንጥፈታቱ ጀሚሩ ኣብ ትሕቲ መግዛእቲ ክካየድ ንፀንሐ ውዳበታት ቅድም ብሽክለታ ናይ ምሕደራ ኣድላይ ምትዕራይ ብምክያድ ብዝለዓለ ውዳበ ዝቕፅለሉ ባይታ ተፈጢሩ ቅድምና ጽነት ኣብ ትሕቲ መግዛእቲ ስርዓት ኢትዮጵያ ዝካየዱ ዝነበሩ ውድድራት ኣብ ኣስመራ ዝተሓፅሩ ብምንባሮም ድሕርና ጽነት እውን ውድድራት ብሽክለታ ኣብ ኣስመራዩ ስሩዕ ቅርፂ ሒዙ ውድድራቱ ፈሊሙ ንመጀመርያ እዋን ዝተካየደ ውድድር ድማ ብስምባሕቲ መስከረም ዝተሰሜ ኣብ ራብዓይ ወርሒ ድሕርና ጽነት ዝተካየደ ቅድም ብሽክለታ እዩ።
3: ቅድም ብሽክለታ ኣብ ሃገርና ብፍላይ ካብ ድሕርና ጽነት ኣብቲ 91 ከባቢ ጀሚሩ ናይ ውሽጢ ሃገር ጀሚሩ ማለት እዩ። ስለዚ ኣዝዩ ውዕውዕ ኩነታት ምስ መጀመርያ ናፅነት ሰብ ብምንባሩ መጠን ኩሉ ሓራ ኮይኑ እቲ ህዝቢ ነፃወፅ እዩ። ኢቨን ዋላ ተቃዳደምቲ ንሕና እውን ተቃዳደምቲ ኢና ነርና ቲ ግዜ እቲ ናፅነት ተሰሚዕና። ምክንያቱ ቅድሚ መግዛእቲ ዝነበረ ዋላ ልምምድ ክንገብር ኣዝዩ ኣሸጋሪ ይሕለፍ ዝበሃል ወረቀት ጌርካ ትኸይድ ጫማካ ትፍተሽ ገለ ትፍተሽ ኣብ 90 ከምኡ 89 90 ከምኡ ነርናስ ኣብ 91 ሙሉእ ናፅነት ተረኺብና ነፃ ኮይና ክንወዳደር ኮልና ንዓነ ዓብ ሞራል ነይሩ። ነቲ ህዝቢ ምስ ናፅነት ተደማሚሩ ኣዝዩ ናፅነት ዝነበሮ ናይ ብሓቂ ኣዝዩ ውዕውዕ ውድድር እዩ ነይሩ ማለት እዩ። ድሕሪ ናፅነት ንክንገልፆ ከለኹ
4: ካብቲ ዝገርመካ ቅድድም ምሽክለታ ካብታ ናፅነት ዝተባሃለትላ መዓልቲ 91 ሃይሉ ብቁልጡፍ ናህሪ ዝተበገሰ እዩ። ናህሩ ከይጎደለ ከዓ ስጋ ሕጂ ዝቕፅል ዘሎ ዓውዲ ስፖርት ኣብ ኤርትራ እቲ ቀዳማይ ኣብ ቀዳማይ ደረጃ ዝስራዕ ቅድድም ምሽክለታ እዩ። 91 ናብቲ መጨረሻ ስኮርሶ ቅድድም ምሽክለታ ጀሚርና እቲ ናፅነት ከሎ ጌና ኩሉ ነገር ከይተዋሃሃደ ከሎ ኩሉ ነገር ስዕዩኡ ከይጀመረ ከሎስ ቅድድም ምሽክለታ እዩኡ ጀሚሩ ነይሩ። ምክንያቱ ሓያላት ኣፍቀርቲ ቅድድም ምሽክለታ ስለ ዘለዉ ሓያላት ደገፍቲ ስለ ዘለዉ ቀልጢፍ እዩ ብናህሪ ጀሚሩ ከም ውፅኢቱ ከዓ ኣብ 92 መጀመርታ 92 ንመጀመርታ ግዜስ በኽሪ ፕሮፌሽናል ፀወታ ኣካይድና ኣብ 93 ኣብ ውሽጢ ሃገር ንግብፂ ዓዲምና ቅድድም ምሽክለታ ኣካይድና 92 ከዓ ኣብ ሱዳን ከይድና ተፃዊትና። ስለዚ እቲ ናህሪ ናይ ቅድድም ምሽክለታ ዝነበረ ናይ ብሓቂ ዘሐጉስ እዩ። ፍረናቱ ከዓ እዩ ስጋ ሕጂ ብናህርን ብዕቤትን እናቐፀለ ዝኸደ።
2: ኣብ ኤርትራ ቅድም ብሽክለታ ደቂ ኣንስትዮ ኣብ 50ታት ከም ዝጀመረ መዛግብቲ ታሪክ ይሕብሩ። ድሕሪ ናፅነት ድማ ምስቲ ህዝባዊ ግንባር ኣብ ግዜ ቃልሲ ዘተኣተዎ ፆታዊ ማዕርነት ኩሉ መድያዊ ሱታፌ ደቂ ኣንስትዮ ዝተባባዕ ብምንባሩ ቅድም ብሽክለታ ኣብ ነፃ ኤርትራ ቀልጢፉ ክጅምር ክኢሉ ደቂ ኣንስትዮ ተቀዳደምቲ ንብሽክለታ ከም ምንጪ መጓዓዝያ ብብዙሕ ክጥቀማላ ስለ ዝጀመራ ቅድም ብሽክለታ ንምጅማር ምቹእ ኩነታት እዩ ተፈጢሩ። ቅድድም ብሽክለታ ኣብ ፈለማ ዓመታት ናፅነት ብቕልጡፍ ይዓቢ እኳ እንተነበረ መብዛሕትኡ ዓበይቲ ውርድራት ከምቲ ኣብ ግዜ መግዛእቲ ኢትዮጵያ ኣብ ከተማ ኣስመራ ዝተሓፅረ ክኸውን ግድን እዩ። ካብ ኣስመራ ወፃኢ ዘለዋ ከተማታት ኤርትራ ነቲ ነዊሕ ዓመታት ዝተረስዐ ውርድር ካብ ባሮ ተበጊሰን ዳግም ንምህናፁ ዓብ ስራሕ ይፅበየን ነይሩ። ምስ ግዜ ውርድራት ብሽክለታ ኣብ ዝተፈላለዩ ከተማታት እኳ እንተጀመረ ደረጅኡ ክሳብ ዝመዓረ ግን ግዜ ክወስድ ግድን ነይሩ። ህዝቢ ሰረቱ ስፖርት ቁልጡፍ ዕብየት ከንጸባርቕ ግድነታዊ እዩ። ደገፍቲ ቅድም ብሽክለታ ኤርትራ ብዝነበሮም ልዑል ፍቕሪ ንውርድራት ድምቀት ኣብ ምውሳኽን ምዉቕ ኮይኑ ንኽካየድን ልዑል ግደ ተጸዊቶም። ብዘይ ካብቶም ተጻወቲ ዝድግፉን ፍናንን ሞራልን ዝህቡ ዝነበሩ ተዓዘብቲ ንድምቀትን ምቆትን ናይቲ ውርድር ናብ ዝላዕለ ደረጃ ዝሰቅል ወፍያታት እውን ሓለፋ ነይርዎም እዩ።
4: እወ ሕጂ እዩ ቅድዲ ምሽክለታ ኩሉ ግዜ ናይ ቲም ስለ ዝኾነ ብቲም ዝስራሕ ስለ ዝኾነ ፌደሬሽን ኮሚሽን ስፖርት ተቐዳደምቲ ተዓዘብቲ እዚኦም ብማዕረ ማዕረ ብዘየቋርፅ ብዝተዋሃደ ናህረ ዝጓዓዙ ኣብ ቅድዲ ምሽክለታ እዚኦም ሓያላት መሳርሕቲ እዮም ሓያላት መሻርክቲ እዮም። ምክንያቱ እቶም ፌደሬሽን ደኺምና ከይበሉ ተስፋ ከይቆረፁ ብዘይ ዝኾነ ይምስልካይ ውድድር ሰርዑ ነይሮም። ቀፃሊ ሰንበት ሰንበት ካብ 92 ስጋዕ 95 መጨረሻ ሰንበት ሰንበት ዋላ ክረምቲ ይኹን ዋላ ሓጋይ ይኹን ዋላ ገለ ይኹን ሰንበት ሰንበት ውድድር ከየቋረፅና ኸይድና ንሓሙሽተ ሽዱሽተ ዓመት ውድድር ብዘይ ምቁራፅ ሰንበት ሰንበት የብለካ ኣለኹ ብዘይ ዕረፍቲ ውድድር ነካይድ ነርና። ሕጂ እዚ እንታይ እዩ እቶም ፌደሬሽን ውራይ ዋኒ ከቢድ እዩ መርዓ ሓዘን ገለመለገለ ኣሎ ኣብ ሕብረተሰብና። እቶም ፌደሬሽን ግን ነዚ ኣወጊዶም እዮም ልክዕ ከማና ከምቶም ተቐዳደምቲ ነዚ ኣወጊዶም ኣብኡ እዮም ተፀሚዶም ሰንበት ሰንበት በቃ እዚ ናትና ስራሕ ኢሎም ሒዞም እዮም። ተዓዘብቲ ከም ገይሮም ተዘይስዕቡና ተዓዘብቲ ከም ገይሮም ተዘይፍቅሩና ተዓዘብቲ ስጋዕ ክንዱኡ መስዋእት እንተዘይከፍሉና ነይሮም ሞራል እንተዘይህቡና ነይሮም ሰንበት ሰንበት ወፈያ ብዝተፈላለዩ ዓይነት ገለ ደርዋሒ ዝመፅ ገለ በጊሒ ዝመፅ ገለ ሰልሒ ዝመፅ ገለ ሕጂ ዋላ እቲ ወፈያስ ኣርቲ እዩ ነይሩ ንገዛእ ርእሱ ተዋስኦ እዩ ዝስራሕ ነይሩ። ኣብ ቅድዲ ምሽክለታ ሰንበት ሰንበት ከምዚ ናይ መድረኽ ተዋስኦ እዩ ዝካየድ ነይሩ። ሕጂ ከምዚ ስለ ዝኾነ እዩ ሕጂ ንዓና ኣብቲ ዝለዓለ ደረጃ ክንበፅሕ ኣብቲ ዝለዓለ ጥርዚ ክንበፅሕ ዝገበረና ቅድዲ ምሽክለታ ንዓና ናይ ጉዳይ ተዓዘብቲ እዩ። ምክንያቱ ኣነ ዝክሮም በዓል ወዲ ዓንሰባ ኢሳያስ ፀጋይ መንግስተ ሰማያ ተዋርሶም እቶም ስነ ጥበባውያን ባህላዊ ጉዳያት ብምሉኦም ኣብቲ ናይ ኮሚሽን ስፖርት ፌደሬሽን ጠጠው ዘለሉ ኣብቲ ከባቢ እዮም ዝኾኑ ነናቶም ግጥሚ እዮም ሒዞም ዝመፁ ኢሳያስ ፀጋይ ቲፎዘናይ ነሩናትና ግጥሚ ይገብር ወዲ ዓንሰባ ናይ በዓል ወዲ ነጋሽ ነሩናቶም ግጥሚ ጌና ተሰሪዕና ከለናስ ናቶም ግጥሚ ንሰርዕ ነርና። ሕጂ እቲ ኣርቲ ወይ እቲ ናይ መድረኽ ተዋስኦ ሕጂ ካብዚ ኢድ ይጅምር። ሽዑ ስኻ እንታይ ትኾን ጌና ኣብ መስርዕ ከለኻ ናይ ደገፍትኻ ሞራል ትሰምዕ ኣለኻ ናይ ደገፍትኻ ለቦዋ ትሰምዕ ኣለኻ ሽዑ በቃ ኣብ ካልኣይ ትስኽድኒ ሙሉእ ብሙሉእ እናትካ ኣተሓሳስባ ኣብቲ ታሪክ ቅድድ ምሽክለታ ወይ ኣብቲ መድረኽ ኢኻ ትገብሮ። እቲ ተዓዛባይ ጃኬት ውፅኢ ክነጥር ከሎ ንስኻ ክትጎይ ከለካ እሱ ከጣቃ ከሎ ተሪፉ ድዩ ጎይ ድዩ ገለመን እጂ እቲ ኣብኡ ዝነበረ ሂወት ላይፍ ዝግበር ተዋስኦ ተግባራዊ ዝኾነ በቃ ክርሳዕ ዘይክእል ካብ ሂወትካ ክሃስስ ዘይክእል ተናፋቂ ብሕልፊ ስጋዕ 98 ዝነበረ ግዜ ኣዝዩ ተናፋቂ ብብዝሒ ተዓዘብቲ ብከምዚ ዝብለካ ዘለኹ ዝተፈላለየ ዓይነት ኣክሽናት ዝግበራኡ ሞራላዊ ውህበት እዚ እዩ። ሕጂ ኣነ ዝዓበየ ቲፎዘ ይኹን ቲፎዘ ኣይኹን ቅድዲ ምሽክለታ ክዕዘብ ኢሉ ናብኡ ዝመፀ ዝነበረና ኣብ ልዕሊኡ ዘለኒ ክረዲት ኣኽብረት ስጋዕ መጨረሻ ኣነ ክገልፀልካ ይክእል መዘና ይብለና ኣብዚ ሉ እስዩ ከዓ ንዓና ኣብዚ ዝለዓለ ደረጃ ኣብፅሕና ተቢዕና ክንሰርሕ ትገበረና ንስዩ ተጊህና ትሬኒንና ክንገብር ልምምድና ክንገብር ዘየቋርፅ ዋሕዚ መትኒ ናይ ደም ዝኾነና ኩሎም ተፃወትኹም ኢሎም ገልፅዎ ይሓስቡ ይፈልጥ እየ ግን ኣነ ብግለ ይገልፅ ስለ ዘለኹ ግን ኣነ ናይ ብሓቂ እዚ ስምራት እዚ በቃ ካብ ሂወተይ ስጋዕ ኣብ ምድሪ ዘለኹ ዝርስዖን ዝሃስስን ኣይኮነን። ሕጂ ብዝተፈላለየ ምክንያት ብዝተፈላለየ ርሕቀት ኣብ ዝተፈላለየ ሃገር ክህሉ ክእል እዩ ኤርትራዊ እቲ ናይ ሽዑ ተዓዛቢ ቅድዲ ምሽክለታ ዝነበረ ኣብ ኣገልግሎት ዘሎ ኣብ ስደት ዘሎ ኣብ ካልእ ናብራን ዋኒንን ዘሎ ነዚ መቕረት እዚ ክዝክሮ ከሎ ኣነ ስጋዕ ክንደይ የስተንትን ስጋዕ ክንደይ ከምዝዳናፈነቕ ግን ሽር እየ በቃ ምክንያቱ ቀፃሊ ዝሪኦን ዋስኦን ዝነበርኩ መድረኽ ስለ ዝኾነ
5: ደገ ማለት ሓደ ፓወር ናይ ሓደ ስፖርት እዩ ደጋፊ ክኾን ከሎ ማለት እዩ ደገ ማለት ከዓ እንተኣምነሉ ትድግፈሉ ክኾን ከሎ ማለት እዩ ኣባና ብሽከታ ዝነዳርና ፅነት ብሕልፊ ብፍላይ ዳርና ፅነት ብዙሓት ደገፍቲ እዮም ነይሮም ነቶም ድግፎም ነበሩ ካባኸብዎም ስጋዕ ብሽከታ ዝገዝሎም ደገፍቲ ነይሮም ብሽከታ ስኢሉ ተባሂሉስ ብሽከታ ዝገዝሉ ነሮም ደገፍቲ እዮም እዚኦም እ እጂ ደገፍ ክበሃል ከሎ ካብ ልበና ክኾን ኣለዎ እምነት ዘሎ ደገፍ ኣሎ ሕጂ እዚ ኣብ ሽዕ ግዜ ንሕና ዘበርናሉ ግዜ ደገፍቲ ኢና ነርና ዝተፈላለዩ ደገፍቲ ነይሮም ናይ ኣድልዩስ ናይ ኣልተሓሪር ማለት ኢና ናይ ኤልፓ ማለት ቀይሓሪ ናይ ስካንያ ከምኡ ናይ ኤርቴል ናብሉ ድሕሪ ናፅነት እዩ ዘሎ ማለት እ ዳህላክ ዝተፈላለዩ ጋንታታት ነይረ ናይዘን ዝተፈላለዩ ጋንታታት ደገፍቲ ናተርእሰሉ ከኣሉ ነይሮም ኣብቲ ደገፍቲ ዝግበሮ ነሮም ምክንኻን ፀዋት ምዕባሃል ካብ ዝኾነ ናይ ጎዳኢ ቦታ ንኸይከዱ ምቁፃር ስጋዓዊ ቋፅሮም ነይሮም ማለት ኣብ ትሽዑ ግዜ ዝነበረሉ ግዜ ኣብ ዝተፈላለዩ ቦታ ንኸይከዱ ድሕር ከይ ይስከፍቲ ፀዋታይ ባር ከምዚ ጌርካ ገብሮ እንድሕር ዛ ሓደ ኒያላ ሆቴል ከምዚ ሳዕስዑ ገለ ንድሕር ተባሂሉ ከምዚ ምሳሎ እቶም ደገፍቲ ዝፀልእዎ ከምኡ ስጋዓ ከምኡ ነቲ ደገፍ ሓይሉ ነይሮ ማለት እዩ ስለዚ ምቁፃ ናይቲ ንስፖርት ከማ ደገፍ ዓብሃሉ ነይርዎ ኣብ ትሽዑ ንሕና ዝነበርናሉ ግዜ ደገፍቲ ከዓ ስጋዓ ገዝኦም ኢና ንኸይድ በቶም ፅዋት ስጋዓ ገዝኦም ብሽከታ ሕፀባ ገለና ጠጠው ኢልና ንሪኢ ንሕልዎን እቶም ብሽከታ ከ ንሕልዋ ነረ ብሽከታ ከይስበራ ብሽከታ ገለ ከይኮና ሓፋ ኣቢልካ ኢና ከዚ ብሽከታ ሓላው ተገብረልና ሕጂ እቶም ደገፍቲ ብጉቢኦም ዝኸዱ ነርና ማለት እዮ
6: ደገፍቲ ቀደም ሸታ ናይ ኤርትራ ፍሉይ ትርጉም ኣለዎ ኣብ ውሽጡ ይኹን ኣብ ደገ ክንከይድ ከለና ማለት እዩ እቲ ደገ ክንከይድ ከለና ንሕና ስለናትና ዝኾነ ብዙሕ ርዝነቱ ትዕቤቱ ኣይረአካን እዩ ብቶም ካልኦት ሃገራት ክግለፅ ከሎ ብካልኦት ጋዜጠኛታት ናይቲ ኣውዲ ስፖርት ክከታተሉ ዝመፁ ክስንዱ ዝመፁ ክረአይ ከሎ ትርጉሙ ይርዳእካ ማለት እዩ ኣብ ናትና ከ እንድሕር ኮይኑ ናይ ባሓቂ ዓብ ተራእዩ ዘለዎ ካብ ዝኽርታተይ ንድሕር ክመፅእ ኮይነ ኣነ ተቃዳማይ ዝነበርኩሉ ንድሕር ክዛረብ ኮይነ ዳርጋ እቲ ውድድር ክሪኦ ንድሕር ኮይነስ ካብ ከይሓስኮ ካብ ተዓዘብቲ እየ ዘንብቦ ነይረ ምክንያቱ ኣለዉ ገሊኦም ተዓዘብቲ ፍሉያት ብንግህኡ ከምዚ ናይ ሕጂ ኣይንረኣዮ እቶም ቦታ ወሰናስን ዝነበራስ ንኸይተሓዛ ኣንጊሆም ወፍሩ ምክንያቱ ክሪኦ ከለዎም ቅድሚት ናይ ሽዑ ፅርግያ ትማርሻ በዲ ይመልእ ነይሩ ንድሕሪት እቲ ቅድሚት ቦታ ንኸይተሓሲ ቅድሚት ንጎ ክትመፅእ ኣለካ ኣነውን ዓዛባይ ከለኹ ከምኡ ነረ ማለት እዩ ሕጂ ክትሪኦ ከለካ ካብ ናቶም ፋሻል ኤክስፕሬሽን ከይተረፈ እቲ ውድድር ተንብቦ እቶም ዕሉላት ደገፍቲ እንድሕር ብፍላይ ርኢኸዮም ልካ እቲ ፀወታ ኮፍ ኣቢሎዮም ዝነብሩካ ብመንፅር ኣነ ሕጂ ናይ መወዳደርተይ ደገፍቲ ኮይኖም ክሪኦም ከለኹ እዩ እሶም ንዓና ከዓ ከም ደገፍቲ ኮይኖም ዝህቡካ ሞራልካ ናይ ባሓቂ ዓብ ተራእዩ ዘሎ ብዘይ ቃልዓለም ማለት እዩ ምክንያቱ ኣብቲ ናትካ ትገብሮ ምንቀሳቃስ እዚ ናትና ሕጂ ሰርኪት ብልምዲ ነዊሕ እዋን ተፃወትናሉ ነይሩ ከመይ ዓይነት እዩ ዝኸይድ ነሩ ርኢናዮ ኣብ ናይ በረኻታት እውን ክንፃወት ከለና ብናይ መገዲ ባፅዕቲ ኮይኑ ስጋብ ታሕቲ ወሪዶም ዝቕበሉና ነይሮም ብናይ መገዲ ክረንቲ ኮይኑ እውን ከምኡ

0: ኣደኮሎም በፂሖም እዮም ዝቕበሉና ነይሮም። ሕጂ ምስቲ ፀናሕካዮ ከምቲ ኣረዳማይ ኮንካ ፀናሕካዮ ሞራል ብፊዚካል ናትካ ፊትነስ ዋላ ካሊእ ንዓቶም ዳረእኻ በብቕሩብ እንዳበዝሑ ክመፁ ከለዎ ስጋ ባብታ ናይ መወዳእታ ሕንፃፅ ፍሉይ ስምዒት ኣሎ። እቲ ድርኺት ዝፈጥረልካ ከዓ ብጣዕሚ ፍሉይ እዩ። ደገፍቲ ማለት ኣካል ናይቲ ውድድር ብሓፈሻ ኮይኖም ጎኒ ጎኒ ኣላይኻ ሰልጣኒ ኮይኖም ዘቕልቡኻ ኩሉ ዘስንቕኻ እዮም። ኣነ ልክዕ ክትርጉሞ እንድሕር ኮይኖ ማለት እዩ ተርኦም ብቐሊል ኣይግመትን እዩ
1: ወብሕልፊ ብቲ ዝነበርናሉ ግዜ ናይ 91 እናድከነኣል ኮይና ነብሲሄር የማነ ተኸሰሉ ሕጂ ከም በዓል የናዘካት ዋላውዲ ነጋሽ ስጋ ኣባጊዕ ኩንታል ጣፍ ኩንታል እንጨይቲ ገለ ወፍያ ነይሩ ወፍ መተባብዒ ማለት ደርሆ ከማ ትመፅ ያ በጊዕ ትመፅ ያ ብና ማርያም ኣብ ሞኖፖሊ ትመፅ ያ ሲኔማ ሮማ መፅ በጊዕ ትመፅ ያ ወዲ ነጋሽ ፀላም ከብዲ ሓሚብሉ ሬገን ዝብሎ ካብ መንደፈራ ፀላም ከብዲ ሒዙሉ መፅ ማለት ሓሳኻ ገይሩ ኢሉ ሬገን ዝብሎ ደጋፊ እዩ ወዲ ነጋሽ እ ስጋ ክደ ተፍቶት ማለት እዩ ፀላም ከብዲ ሓሳኻ ስለዝገብር ነቲ ኣንቤባ ክንኸጥፎ ኣንቤባ ሃሚ ተባሂሉ ወዲ ነጋሽ ካብ መንደፈራ ይብለካ ኣለኹ ስጋ ኹም ደገብ ዝገብሎ ሮምቲ ደገብ ዝገብሉ እቲ ደገብ ዝብለካ ዝለኹ ግን ብዙሓት እዩ በዓል ወዲ ቀንሺ መሓሪ ነይሮም ሕጂ ጅባን ስረን ናይ ላዕሊ ናይ ታሕትን ንሸውዓቲ ኹም ተፃወቲ ገሉ ባሃሉ ፍ እዮም ሪስቶራንት ናብ ሪስቶራንት ካስቴሎ ምዕባለ መፅ እዩ ኣብ ካስቴሎ ምሳሕ ድራር ንዝኩሉ ካፅዋተ ዋላ ነቲ ደጋፋይ ከይተረፈ ስጋ ኹም ደገብ ዝህቡን እዩ ደገብ ዝገብሉ ነሮም እዩ ኣብ ትሽዑ ግዜ ኣነ ዘጋጠመት እናደገፍኩ ከለኹ ኣስመራ ዓዲ ቀይሕ ኣስመራ ነራ ኮርሳ ቆሪፆማ ኸይዶም የናስን ሳምሶምን ወዲያርን ሳምሶምን ቆሪፆማ ኸይዶም የናስን ወዲ ነጋሽን ደሳርን ከርክቦም እንዳጎዩ ከለዉ ተጠብዮም ክምለሱ ከለዉ የናስ ወዲቑ እዚ ብርክት ተቆርፆ ኮይኑ ስምዓና ኣነ ስብሑ ተርአየ የናስ እዚ ኣጉሩ እዚያ ካብኣ ድበኸኹ ደቂ ኣምሓር ሕክምና ኣትዩ ኣብኡ እውን ምስኡ በኸ ማለት እዩ ስጋ ኣስመራ ኣብቲ ከም ዝተቆርፀት ኮይኑ ሰሚዐኒ እታ ኮርሰት እያ ከማ ወዲ ንሳምሶም ይሰይርዋ እስጋ ሳምሶም ይሰይርዋ እታ ኮርሰት እያ በ ከምዚ ሕማቕ ታሽ ሰሚዐና ኣብ ዘጋጥመኒ ማለት እዩ
2: እቲ ኣብ ከተማ ኣስመራ ዝካየዱ ዝነበሩ ውድድራት ብዙሓት ምኩራት ተቀዳደምትን ጭቡጥ ምወላ ዝነበረን ክለባትን ሒዙ ዝያዳ ሰሓብን ተጠማትን ጥራይ ዘይኮነ ኣብ ቀጻሊ ልምምድን ውድድርን ስለ ዝነበረ ናብ ኣህጉራዊ ውድድር ዝሳተፉ ብቑዓት ተቀዳደምቲ ንምቕራብ እውን ቀንዲ ምንጭ ነይሩ ክበሃል ይከኣል። እቲ ኣብ ናይ ከተማ ዝውደብ ውድድር ካብ ከተማ ወፃእን ኣብ በረኻን ዝስራዕ ውድድር ካብ ዓመት ናብ ዓመት ኣብ ዛዕበየሉ ዝነበረ እዋን ካልእ ንዕቤት እቲ ስፖርት ዘማዕብል ኣወዳድባ እውን ተፈጢሩ። ብምሕዝነታዊ ውድድር ምስ ጎረባብቲ ሃገራት ዝተጀመረ ተመክሮ ናይ ምልዋጥ ዕማም ናብ ኣህጉራዊ ውድድር ኣብፂሑ። ኤርትራውያን ተቀዳደምቲ ድማ ኣብ ነንበይኑ ውድድራት ስሞምን ስም ሃገሮምን ከፀውዑ ተረኣዮም።
3: ወናይ ብሓቂ መጀመርያ ኣብ ናይ ግብፂ ዓዲ ምና ዝፃዊትና ርና ውሽጢ ዓዲ ብድሕሪኡ ቅፂልና ናብ ሱዳን ኢና ከድና 92 ኣዝዩ ፅቡቅ ውፅኢት ይመፅ ማለት እዩ። ካብዚ ተበገሰ ድማ ንሕና ሞራል ጌርና ቶም ትሕትና ዝነበሩ ሰንሰለት ኣሰርናትና ሒዞም እንዳተወራርሰት ቅድም ሽለታ ንክዓቢ ኣዝዩ ፀላዊ ነይሩ ማለት እዩ። ናይ ሽዑ መገሻታት ብፍላይ ኣብ 92 93 94 ብዙሕ መገሻታት ነይሩ ክሳብ ዱበይ ነይሩ ዓደ ጥልያን ዝኸድናሉ እዋናት ነይሩ። ስለዚ እዚ ናይ ብሓቂ ነቲ ቅድም ሽለታ ድሕርና ፅነት ሃይሉ ንቅድሚት ክስጉም ወይ ክሳብ ዚ ደረጃ እዚ ንክበፅሕ ዓብዪ ተራ ነይሩ ወኢሉ ኣነ ክገልፁ ክእል ዝጋ
0: ኣብቲ መጀመርያ ተስዓታት ናፅነት ኮይኑ ምስ መፀ ዝገለፅካ እዩ ከም ሃገራዊት ጋንታ ከይዳ ተኸዶ ነበረቲ ኣብ ዘንጎረባ ብትሪ መጀመርያት ናፅነት ምስ ኮነ ናብ ኢትዮጵያ ሱዳን እናኸትካ ነይሩ ድሓሪ ኣነት ዝብለኒ ናብዚ ዝመፁ ነይሮም ጋንታታት ማለት እዩ ናትና እውን ኸዱ ነይሮም ብዝተወሰነ ውሑድ ቁፅሪ እዩ። ብሓፈሻ እቲ ናይ ናሽናል ቲም ዝበሃል ስእሊ ዝያዳ ዝርዳእኒ ግን ከከይዶም ናብዚ ከባቢ ውፅእ ኢሎም ናብ ቱር ንምፅዋት ናይ በዓል ግብፂ ነይሩ ኣብቲ ሽዑ እዋን እቲ ዝገርመካ ሓንቲ ኣብ ዓመት ነራ መገሻ ናይ ቱር ኢጅፕት ዝያዳ ደሚቓ ትረአይ ነበረት። ኣብዚ ሕጂ እዋን መፂና ክንሪኦ ከለና ከዓ እቲ ታይም ፍሬም ናይ ክንደይ ክኾን ኣሎ ናይ 32 ዓመት 31 30 ዓመት ንፁር ክኾንና ካብኡ ንድሕር ሒዝከያ ከዓኒ እንታይ ይመስል ኣሎ ርአየ ኬትካ ክትፃወት ከለኻ እቲ መገሻ ጥራሕ ዘይኮነ ዝረአይ ኣብኡ ትቐስሞ ትምህርቲ ብዙሕ ምክንያቱ ናብቲ ዓለም ትሕወስ ኣለኻ

ናብቲ ዓለም ክትሕወስ ከለካ ከዓ ብዙሕ ዓይነት ትምህርቲ ኢኻ ትቐስም ከም ተቐዳዳማይ ከም ኣሰልጣኒ ዋላ ከም ኣለይ ኦፊሻል ተባሂሎም ዝኸዱ ኣለዎም ሽ እሶምን ዝያዳ ብዙሕ ሓሳባት ዝእክብሉ ትምህርቲ ዝቐስሙሉ እዩ እዚ ናይ መገሻ ክትሪኦ ከለካ ሕጂ ከም ተቐዳደምቲ እውን ሕጂ ዝኸዱ ኣለዎ ከም ፕሮፌሽናል ብዝሒ ድሕር ርኢኻ ኣካል ናት እዩ እናተሰርዐ ዝመፀ እዩ ትመሳለልሲ ድሕር ነዲቕንዮ ዓመት ብዓመት ዓመት ብዓመት ዳኸድና ንእክበን እተን ዲኬድ ንሕዘን ማለት እዩ ሓደ ዕቑድ እንታይ ሒዝልና መፅ እዩ ካልኣይ ዕቑድ እንታይ ኣብቲ ሳልሳይ ዕቑድ ከዓኒ ናይ በዓል ቢንያም ረኪብና ኣለና ማለት እዩ እዚ ተኣምር ነገር እዩ ምክንያቱ ቢንያም ከም ቢንያም ዝወሰደሉ ግዜ ርኢና ኣለና ክብገስ ከሎ ኣዘ ፓዮኒር ንድሕር ርኢና ዳንኤል ናይ ዳንኤል ነበረ እዋን ስጋብ ኣብዛ ናይ ቢንያም ዝበፃሕነየ ዳንኤል ዝፈለሞ ዝዓበየ ስእል ብሽክለታ ኤርትራ ኣብ መድረኽ ዓለማዊ መድረኽ ኣብዚ ናይ ቢንያም በፂሕዎ ዘሎ ንድሕር ርኢናዮ እቲ ስእሊ ዝኾነ ዜጋ ተገንዚቡ ሲ ኣብ ኣእምርኡ ሰሪፁ ዘሎ እዩ

0: ኣብ 98 ብምኽንያት ውራር ወያነ ዝዓበ ዕንቅፋታት ንገስጋስ ስፖርት ሃገርና ዘሰናኽል ፍጻመ እኳ እንተነበረ ቅድድም ብሽክለታ ገስጋሱ ብምቕጻል ናብ ኩሉ ኩርንዓት ምስፍሕፍሑ ኣየቋረፀን። ኣብ 2001 ብምኽንያት 10 ዓመት ናጽነት ኤርትራ ዙር ኤርትራ ከም ዝተኣቶ ስለዝተገብረ ተሳታፍነት ዝተፈላለያ ዞባታትን ከተማታትን እናዓበየ መጺኡ። ብዝያዳ ተቃዳማይ ዞባ ደቡብ ኦሎምፒካዊ ዳንኤል ተክለ ሃይማኖት ዞዲ ሻምፒዮን ኤርትራ ምስ ደፍአ ዞባታት ብዓብ ሞራል ልዑል ናህርን ዝግዝግሳሉ መድረኽ ተኸፊቱለን። ካብ 2009 ጀሚሩ ድማ ኣብ ዘቤታውያን ተቃዳምቲ ጥራይ ተሓፂሩ ዝነበረ ዙር ኤርትራ ኣፍሪቃውያን ሃገራት ብምዕዳም ብማሕበር ቅድም ምሽክለት ዓለም ዩሲኣይ ናይ 2.2 መልክዕ ሒዙ ናይ ኣህጉራዊ ውድድር መልክዕ ክሕዝ ክኢሉ። ቅድድም ብሽክለታ ኤርትራ ኣብዚ ሎሚ በፂሕዎ ዘሎ ደረጃ ንኽበፅሕ ድማ ዙር ኤርትራ ዘይነዓቕ ኣበርክቶ ዝነበሮ ውድድር እዩ።
1: እዚኣ እቲ ኩሉ ግዜ ንሓስቦ እዩ። ናይ ኣጋጣሚ ኮይኑ ኣብ ፈላሚ ዙር ኤርትራ ኣብ 2001 ስለ ዝነበርኩ ኣብቲ ዝውድእ ኣሎ ነበረ እውን እቲ ናይ ዙር ኤርትራ ማለት እዩ ናይ ውሽጢ ሃገር ሎካል ራይደርስ ጥራሕ ዘሳትፍ ነበረ ዳርጋ ብዙሕ ተሳቲፍ እየ ኩሉ እቲ ናይ ሽዑኡ ዝነበሮ ፅልዋ ምክንያቱ ከም ዙር ኤርትራ ታሽሙ ንሪአ ኣብ መላእ ሃገር ፅልዋ ሕድር ነይሩ ኣብ ተቐዳደምቲ ኣብቲ ሕብረተሰቡን ንቕሓቱ ኣብ ስፖርት ብዙሕ ተራእዩ ተፃዊቱ ሕጂ ሱ ምትራፉ እቲ ፅልውኡ ንሪኦ ኣለና ብዙሕ ጎዳኢ እዩ እቲ ዓለምለኻዊ መልክዕ ሒዙ ከይድሉ ኣብ ዝነበረ እውን ኣብቲ መጀመርያ ናይ 2009 ከም ናይ ዩሲኣይ ውድድር ተመዝጊቡ ዝተካየደሉ እንድሕር ርኢና ኢኸ ፅቡቅ ነገር እዩ ምክንያቱ ዕድማት ጋንታታት ሃገራት መፅአን ዝሳተፍዎ ስለ ዝኾነ ቀንዲ ቀንዲ ግን ብንኡስ ዓቕምና ከነካይዶ ንኽእል ውድድር ክንሱ እቲ ናቱ ኣድቫንቴጅ ዝዓቢ ክንሱ ኣብዚ ሕጂ እዋን ዘይምክያዱ ኣብ ብሽክለታ ኤርትራ ሃስያ ኣኽእትል እየ ዝብል
2: ብሓፈሽኡ እቲ ውድድራት ሽዑ ክዝክሮ ከለኹን ሕጂ ዘሎ ውድድራት ንኣዝዩ ሰማይን መሬትኒ ፍልልይ ኣለዎ ምክንያቱ ለኳል ዝበሃል ናይ ዙር ኤርትራ ነርና ኣዝዩ ከቢድ ውድድራት ካብ ኣስመራ ክሳብ ባሮንቱ ዝበዝሕ ዝዘርጋሕ ባዕሉ ኣስመራ ዓዲ ኋላ ባፃ ኣስመራ ኣብ ሰዓት እዚ ስለዘየለ ብዙሕ ክዛረበሉ ናይ ደፍርኒ ሽዑ ግን ኣዝዩ ንዓና ነቶም ሽዑ ተቃደምቲ ነበርና ምስ ዕድሜና ዝነበረን ነቲ ደገ ወፂኢኻ ንክፃወትን ኣዝዩ ሓጋዝ ነይሩ ምክንያቱ ኣብ ዓድና ኣዝዩ ከበድቲ ውድድራት ፈታን ውድድራት ስለዝነበረ ምስ ዘሎ ናይ ሃገርና ኣቀማምጣ እውን ናብ ካልእ ሃገራት ከና ኣብ ምፃወትሉ ግዜ ኣዝዩ ሓጋዝ ከምዝነበረ ኩሉ ተቃዳማይ ዝፈልጦ እዩ ስለዚ ዙር ኤርትራ ናይ ብሓቂ ነቲ ዝነበረ መገሻታት እውን ዓብ ድርዒ ኮይኑዎ እዩ ዝብል ኣነ
0: ማሕበር ቅድም ምሽክለታ ዓለም ዩሲኣይ ንዕቤትን ፅልዋን ኤርትራ ኣብ ቅድም ምሽክለታ ኣብ ግምት ብምእታው ኣብ ውሽጢ ሃገር ደሚቆም ንዝወፁ ተቃዳምትን ኣሰልጥንትን ኣብ ማእከል መሰልጥኒኡ ናይ ማሕደረ ስልጠና ዕድል ዝረኽብሉ ኣጋጣሚ ፈጢሩ ከም ውፅኢት ናይዚ ኤርትራውያን ተቃዳምቲ ካብ ሃገር ወፂኦም ምስ ኣብ ዓለማዊ ዙር ምዝነጥፋ ክለባት ናይ ምፅዋት ዕድል ዝረኽብሉ ባይታ ተፈጢሩ ምስ ኣውስትራልያዊት ክለብ ኦሬካ ግሪንጅ ክፅምበር ዝኽኣለ ዳንኤል ተክለ ሃይማኖት ናይ ፈለማ ኤርትራዊ ፕሮፌሽናል ተቃዳማይ ክኸ በቂዑ ኣብ 2012 ኣብ ቮልታ ስጳኛ ዝተወራደረ ዳንኤል ተክለ ሃይማኖት ናይ ፈለማ ጸሊም ኣፍሪቃዊ ኣብ ናይ ግራንቱ ውድድር ዝተኻፈለ ብምዃን ታሪክ

0: ሰሪሖም
1: هو ማለት ፅቡቅ ዕድል እንዲ ኣጋጢሙ ኣብ ዝተፈላለየ መዓልቲ ኣብ ዝተፈላለየ ዓመታት ማለት እዩ ቅድሚና ዝነበሩ ውን ነሮም እዮም ኣብ ጋንታታት እቲ ናይ ሲኣይ ዕድል ግን ብኣይ ጀሚሩ ብኡ መጠን ከዓ እቲ ትምህርተይ ወዲአን 3ለስተ ዓመት ኣብቲ ዝብፃሕ በፅሐሎ ማለት እዩ ስለዚ ብዙሕ ፃዕሪ ድኻም ሕሊፈ ቅድሚኡ ኮይኑ ውን ኣብ ውን ኣይሓመኩን ብዙሕ ቀሲመ እቲ መድረኽ ዝትምንየ ዝነበርኩ ስለ ዝበፅሕኹ ናይ ባሃኪ ዓብ ዕድል ፈጢር ኣለና
2: ብዝተፈላለየ ምክንያት ክወፁ ክገሹ ገለ ይኽእሉ ነይሮም እዮም እቲ ናቱ ዕቤት ወይ ከዓ እቲ ናቱ ፅልዋ ግን ብቕልጡፍ ክረአ ኣይከኣለን ነቲ መርሖ ወይ ከዓ ነቲ ባብ ኦሎምፒካዊ ተቐዳዳማይ ዳንኤል ተክለ ሃይማኖት ኣብ ቻምፒዮን ኤርትራ ኣብ ዝተገብረ ንበረኸት የማነ ኣብ ሰዓረሉ ነቲ ዕድል ተጠቂሙ ነቲ ማህደረ ትምህርቲ ክረኽቦ ክኢሉ ማለት እዩ ነቲ ማህደረ ትምህርቲ ድማ ብዘይተሓላልነት ብዓቕሊ ብትዕግስቲ ምስ ብዙሕ መሰናኽሉ ምስ ብዙሕ ብድህታቱ ከባቢ ንክልተ ዓመት ኣብኡ ድሕሪ ምጓዓዙ ናብ ዝተፈላለየ ጋንታታት ወይ ካብ ዝተፈላለየ ጋንታታት ናይ ጠመተ ክረክብ ክኢሉ ማለት እዩ ስለዚ እሱ ዝኸፈቶ ወይ ከዓ ነቲ መርሖ ዘምፅኦ ዳንኤል ተክለ ሃይማኖት ኣሰሩ ብድሕሪ እዩ ከም በዓል እናትናኤል ብርሃነ ከምኡ ውን ኦሎምፒካዊ ተቀዳዳማይ ከዓ መርሃዊ ቅዱስ ክኽተልዎ ክኢሎም ስለዚ በቲ ኣብቲ እዋነቲ ዝረኸብዎ ስልጠና በቲ ኣብቲ እዋነቲ ዝረኸብዎ ዕድል ናብ ካልኦ ጋንታታት ናይ ጠመተ ወይ ድማ ናይ ምእታው ዕድል ረኺቦም ብቕዓቶም ከዓ ካብ ግዜ ናብ ግዜ ካብ ግዜ ናብ ግዜ እናመስከሩ ተረኣይነቶም ድማ ኣብ ቅድሚት እናጎልሐ ክመፅእ ክኢሉ ኪነቱ ተረኣይነቶም ከዓ ኣብ ፀወታ ኣብ ምንቅስቃስ ይኹን ፀወታ ብቕዓቶም ኣብ ምፅራቕ ይኹን ከዓ ዝያዳ ዕዙዝ ተራ ነይርዎ ብሓፈሻ እቲ ማሕበር ቅድድም ብሽለታ ዝበሃል ኣብ ኢግል ዝርከብ ማለት እዩ ኣብ ስዊዘርላንድ ናይ ብሓቂ ኣብቲ እዋነቲ ብፍላይ ቅድሚ 7-8 ዓመታት ኣዝዩ ኣርባሕን ኣገዳስነትን ነይርዎ
3: ናሽናል ቲም ተመሪፅካ እዚ ቀረባ ከባቢ እዚ ናይ ኣፍሪካ ሰሜን ኣፍሪካ ዋላ ደቡብ ኣፍሪካ እዚ ናይ ዚምባብዌ ዋላ ደቡብ ኣፍሪካ ዝኸዶ ነበሩ ኣብ ኣልጀርያ ዝተኻይደ ውድራት ነይሩ ናይጀርያ ካልእ መገዲ ይነበረን ብዓይኒ ዩሲይ ክረአ ከሎ እውን ዩሲይ እዚ ሕጂ ዘለዎ ኣቃወማ ኣይነበሮም ሽዑ ካብ ካልእ ኣህጉር ብፍላይ ካብ ኣፍሪካ ካብ ኤዥያ ዝረአናዮም ኣይነበሩ ሓደ ነይሩ ጃፓኒዝ ኣቃወማ ኣይነበሩ ንኸምኡ ካብ ካልእ ኣህጉር ኣምፅኡ ንስልጠና ዕድል ረኺቦም ኣብ ዓመዲ 2ልተ ዓመት ተመልሚሎም ብደረጃ ውርቱር ዝሳተፋ ጋንታታት ከምኡ ዓይነት ኣቃወማ ኣይነበሮም ሕጂ ብናና ጥራሕ ዋላ ዘይኮነስ እቲ ናይ ዩሲይ ኣቃወማ ከምኡ ይነበረን ከምዚ እዚ ሕጂ ዘለዎ ዕድላት ክህብ ከምኡ ይነበረ ብኻልእ ውዳቤ ተወዲቡ ምስ ናይ ኣህጉራት ፌደሬሽን ኣሎ ናይ ኣፍሪካ ናይ ገለ ናይ ገንዳልካ ተኸዶ ዝንድናታት ተፈጢሩ ናሽናል ቻምፒዮን ዝኾኑ ድዮም ኣብ ኣፍሪካ ሰራዊ ተቐዳድምቲ ናይ ስልጠና ዓድል ረኺቦም ንኸዱ ዝጀመሩ ግዜ ካብዚ ንብሎ ዘለና ግዜ እዩ
4: ወሱ ወሳነ ዓባይነት ብኢ ካልዒልካ ምክንያቱ ንሕና ሰልጥንቲ ኢልና ከምዝምር ብፍላይ ጅምር ከለኹ ካብ 2,000 ዝምር ከለኹ ከም ልምዲ ወይ ብተመክሮ ኢልካ ኢኻ ትጅምር ካብ 2004 ናትሒዝና እቲ ኩርሳት 2007 ሚልና 2009 ካብኡ ሓሊፉ እውን ክሳብ ስዊዘርላንድ ስልጠና ምስ ረኸብና ኣብቲ ቅድም ሽለታ ብፍላይ ብነብሰይ ኣነ ክግምቶ ከለኹ ናይቶም ካልኦት ብፅትን ከምኡ ልክዐ ገይርየ ዳኣምን ማለት እዩ ኣዝዩ ደይፈልጦ ዝነበርኩ ዓይነት ኣገባብ ልምምዳት ብዙሕ ዲስፕሊን ናይቲ ብሽክለታ እቲ ፕሪንሲፕል ዝበሃል ኣዝዩ ኣብኣትካ ሕጂ ክትንትኖ ነዊሕ እዩ ኣዝዩ ንዓይ ዓብይ መቀይሩ ይርለ ኣብ ስልጠና ኣብቶም ተፃወትና ዝነበሩ ሽዑ እዋን ድማ ካብቲ ዝነበረ ልምምድ እንዳለወጥኩ ብፍላይ ካብቲ ትምህርቲ ተበጊሰ ናይ ብሓቂ ርኡይ ዝኾነ ለውጥታት ተገይሩ ማለት እዩ ስለዚ ናይ ብሓቂ ከም ዝድበልካዮ እቲ ማህደረ ትምህርቲ ናይ ስልጠና ናይ ስልጠንቲ ብምምፅኡ ብፍላይ ዝለዓለ ደረጃ ኣብ ልዕሊ ምውሳድና እቲ ቅድም ሽከታ ኣዝዩ ካብ ግዜ ናብ ግዜ እንዳዓበዮ ከይድ ክኢሉ እቶም ተቃረድንቲ እውን ዘይፈልጥዎ ዝነበሩ ልምምድ ካብ ሰልጠንቲ ተበጊስካ ትኩሉ መገድታት እንዳረእካ ክትከደም ከለካ ነዚ ፕሮፌሽናል ደረጃ እዚ ክበፅሖ ክኢሎም ምናልባት ቅድሚኡ ዝነበረ ቁሩብቲ ስልጠና ከምቲ ዝድለ ኣይነበረን ውን ኣይነበረን ዳርጋ ወላ ሓንቲ ኣይነበረን ኢና ክንዛረብ ንክእል ኢና ብሓፈሻ ግን እዚ ናይ ስልጠና ሰልጠንቲ ምስ መፀ ግን ኣብ ልዕሊ ተፃወቲ ኣዝዩ ምክንያቱስ ዳርጋቲ 50 ሚእታዊ ካብዚ እዮም ወዲኦምዎ ዝኸዱ እቲ

0: ብቕዓቶም እንተበልናስ ምግናን ኣይኮኑ ኣብኡ ምስከዱ ዝለዓለ ስልጠና ሳይንሳዊ ብስነ ፍልጠት ኩሉ ዝኸይድ ዕድላት ውድድር ብብዝሒ እናተወዳደሩ ነቲ ዝነበሮም ታለንት ዝነበሮም ተውህቦ እንዳዓበዩ ኣብቲ ቅድም ሸፈታ ድማ ክሳብቲ ዝለዓለ ጥርዚ ናይ ዓለምና ግራንድ ቱር ተባሂሉ ዝጥቀስ ሰለስተ ውድድራት ክሳብኡ ክመፁ ይኽኢሎም። ስለዚ እዚ ማህደር ትምህርቲ ናይ ስልጠና ናይ ኣሰልጠንቲ ኣዝዩ ነቲ ቅድም ሽከታ ናይ ሃገርና ብዝለዓለ ቀይርዎ ኢለ ኣነ ይኣምን ማለት እዩ።
1: ናይ ቢንያም ግርማይስን እዩ ኣብ ዝኾነ እዋን ዋላ ዝኾነ ሰብ ኢንተርነት ኣትዩ ቀዳመይ ትሕቶ ሁዝ ቢንያም ግርማይ ኢል ካሕተት ብፍላይ ክሳብ ገለ እዋን ማለት እዩ መልሲ እንታይ እያ ነራ ዶ ኦንሊ ራይደር እቲ እንኮ ተቀዳዳማይ ንሬንኮ ኢቨኖፐል ዝሰዕሮ ይብለካ ክልቲኦም ኣብ ዩሻይ ሰንተር ከለዉ እዩ እዚ ሬንኮ ኢቨኖፐል ስኒ መሳትዮም ኣብ ሓደ እዋን ኣብቲ ሰንተር ንበር እዮም ማስኒ ይረኸቡ ነይረን ዶ ኦንሊ ራይደር እዩ ዝብሎ ንሬንኮ ኢቨኖፐል ኣብቲ ዝነበረ እዋን ዝሰዕሮ እንኮ ተቀዳዳማይ ቢንያም ግርማይ
2: እዚ ሓደ ተፃዋታይ ኣይኮና ንዩሲኣይ ክንሰደልና ክልተ ተፃዋታይ ዳር 10 ብሉፃት ኣለና ዩሲኣይ ደለያቶም 10 ትወዞም ዩሲኣይ ኣይደለየቶም ከዓ 10 ብሉፃት ኣለውና ጋንታታት ትወዞም ናይ ግድን ኣይኮነን ንሕና ብመገዲ ዩሲኣይ ክንሓልፍ ኣንደርስ 23 ተፃወትና ጥራሕ ኒ ዩሲኣይ ክንሰድድ ቶም ኤሊት ከ ባዕሉ ኣፍሪካ ፕሮፌሽናላት ተፃወቲ ኣምፅን ክወዳደረ ከለዋ ንሕና 3-4 ተፃወቲ ቶም ዝበዝሐዮ ናይ ውሽጢ ሃገር ተፃወቲ ጌርና ድሕሪ ተፃዊትና በዓል ተስፎም ዝሰዕርዎ ኮ ይበዝሕ ነ ፕሮፌሽናል ከይኮኑ ከሉ ሻምፒዮን ኣፍሪካ ነቶም ፕሮፌሽናላት ተፃወት ናይ ደቡብ ኣፍሪካ ስዒሮሞም ከ እንዳሕር እዚኦም ተፃወት እዚኦም ኣለውናስ ዋይ እንዳሕር ኣብዚ ስዒሮሞ ኣብ ቱር ደ ፍራንስ ከይዶም ዘይስዕርሎም ምክንያት እንታይ እሞ ወይ ኣብቲ ካልእ ዓበይቲ ውድድራት ከይዶም ዘይስዕርሎም ምክንያት እንታይ እሞ። ስለዚ እንዳሕር ከምዚ ኮይና እዚ ከዓ ብተግባር የዛረበካ ኣለኹ ሓደ ግዜ ሲ ዕድመ ዝሰርቕ ተፃወታ ኣለ ሓደ ዓመት ክልተ ዓመት ንድሕሪ ትምለስ እንታይ እዩ ምክንያቱ እታ ኣንደር 23 ንኸይትኸይዲ ተዕድልቲ ኣ ንኸይረኸባ ከሎስ ሕጂ ኣብዚ ገለ ነገር ተዋስኦታት ትግበር ተረዲካ ሕጂ ወዲ 24 ዓመት ከሎ ወይ ወዲ 25 ዓመት ከሎ ወዲ 23 ዓመት ኢልካ እቲኻ ንዳር ተዓዊቱ ዝሰብዚ ኤሊት ኮይኑ እውን ክዕወት እዩ እስያታ በቕዓቱ። ስለዚ ኤሊት ኮይኑ እውን ፕሮፌሽናል ክኸውን ኽእል እዩ ዝሰብዚ ማለት እዩ ሕ ናይ ግድን ኣይኮነ ንሕና ነተን ዘይብቕዓት ሃገራት ኣንደር 23 ወስዝለን እቶም ኣንደር 23 ብዓለም ይዕብይዎም በትናቶም ሲስተም መልሚሎም ይዕብዮም ማለት እዩ ንሕና ግን ተፃወትና ሙልሙላት ኣብ ዝኸዱ ከይዶም ኣብነታት ኣለዉና በዓል መክሰብ ደበሰ መክሰብ ሲ ኣንደር 23 ይኮነ ንወፅኢ ካ ዓዲ ኤሊት ምስ ኮነ ፕሮፌሽናል ተፃወት ኣይኮይኑ። ስለዚ ኣብነታት ኣለና ንበዓል ኣማኒኤል ገረዝግሄር ኣብነታት ኣለውና ዳንኤል ብሰንተር ሓሊፉ ክኸውን መድሃዊ ቅዱስ ብሰንተር ሓሊፉ ክኸውን ይኽእል ናትናኤል ብሰንተር ሓሊፉ ክኸውን ካልኦት ተፃወትና ዝበዝሖ ግን ብሰንተር ይሓልፍ ወይ ዞም ንኣሽ ተፃወትና ሰንተር ኣትዮም ይኹን ሰንተር ከይ ኣተው ውፅኢት ዞምፅ ተፃወቲ ግን ኣለውና ንሕና ሓጂ ነዚኦም ኢና ክንርኢ ዘለና ሰንተር ኣትዮም ኣይኮኑ ተሰሪሖም እቶም ካብ ሰንተር ከይ ኣተው ዝተሰርሑ ተፃወቲ ኸ ብቑዓት ተፃወት እዮም። ስለዚ ብምሉኦም ተፃወትና ንሕና ብቑዓት እዮም ኣብ ዝኾነ ቦታ ከይዶም ከድምዑ ይኽእል እዮም።
3: ስምን ዓወታትን ኤርትራውያን ተቀዳደምቲ ካብ ግዜ ናብ ግዜ እናበረኸ ኣብ ዝኸደሉ ዓብላልነት ኤርትራ ኣብ ኣህጉር ኣፍሪቃ ካብ ግዜ ናብ ግዜ እናዓበየ መጺኡ ኣብ 1999 ኣብ ደቡብ ኣፍሪቃ ብዝተኻየደ መላእ ውድድራት ኣፍሪቃ ኤርትራ ብደረጃ ሃገር ራብዓይ ደረጃ ሒዛ ኣብ 2003 ኣብ ናይጀርያ ኣብ ዝተኻየደ ውድድር ድማ ብጋንታ 3ይ ደረጃ ሒዛ እዚ ዘገምታዊ ዕብየት ደረጃ ቅድም ብሽክለታ ኤርትራ ካብ ዓመት ናብ ዓመት ተሳታፍነታ በብቕሩብ ኣድማዕና ኾነ ይስጉም ምንባሩ ዘመልከተ ፍጻሜታት እዩ። ኣብ 2006 ኣብ ኬንያ ብዝተኻየደ ውድድር ኣኖካ ብሙሴ ኣሴል ተመሪሓ ኣብቲ ውድድር ዝኣተወት ሃገራዊት ጋንታ ብሽክለታ ኤርትራ ብጋንታ ቀዳሚት ኮይና ተዓዊታ ኣብ 2007 ኣብ ኣልጀርያ ብዝተኻየደ ፀወታታት መላእ ኣፍሪቃ ካብ ዝተኻፈሉ ተቀዳደምቲ ፍረቃልሲ ደበሳይ ብሩር መዳልያ መርሃዊ ግብሪ ወድ ድማ ኣብ ናይ ትሕቲ ዕድመ ንሓስ መዳልያ ስለ ዝዓተሩ ኤርትራ ብሃገረ ደረጃ ቀዳማይ ተርታ ብምሓዝ ተሸላሚት ወርቅ መዳልያ ክትከውን በቂዓ። ካብ 2010 ጀሚሩ ብስሩዕ ኣብ ሻምፒዮን ኣፍሪቃ ክትሳተፍ ዝጀመረት ኤርትራ ሃገራት ዓለም ኣብ ዝርከባሉ ኣህጉር ሻምፒዮን ዝደፍኣ እኳ እንትኾና ናይታ ሉላዊት ሃገር ካብ እትኸውን ሓፂር ዕድመ ዝነበራ ኤርትራ ኣብ ኣህጉራ ዝነበረ ዓብላልነት ግን ሓለፋ ነይርዎም። ካብ 2010 ክሳብ 2025 ኣብ ዝተኸየዱ ውድድራት ሻምፒዮን ኣፍሪቃ ብመንገዲ 7 ተቀዳደምታ ነቲ ውድድር 11 ግዜ ተዓዊታ ዘሎ ኣብቶም ብደረጃ ኣፍሪቃ

0: ልዑል ደረጃን ሚዛንን ዝወሃቦም ዞን ሩዋንዳን ዞን ጋቦን ላትሮፒካል አሚሳ ቦንጎን ብመንገዲ ዝተፈላለዩ ተቀዳደምታ ኣኽሊል ዓወታ ዝደፍአትሉ ግዜ እውን ውሑድ ኣይኮነን።
1: ዋ ሓደ እዚ ብደይ ምግናን ተሰሪሕሉ እዩ ኩሉ ኣካል ማለት እዩ። ደጋፊ በል፣ ተቀዳዳማይ በል፣ ፌደሬሽን በል፣ ፀባ ማእኸል በል፣ ኣሰልጠንቲ በል፣ ኩሉ እዚ ተሰሪሕሉ እዩ። ልክ ዮ 2006 ንመጀመርያ ኣነ ከም ሃገራዊ ኣሰልጣን ኮይደ ነይረኡ ኣብቲ ዝነበረ ውድድር ንኩሉ ኢና ተዓዊትና ኣሎ ንኩሉ ተዓዊትና ኣሎ። ብድሕሪ እውን 2007 ከዓ ኣብ ኣልጀርያ ኦል ኣፍሪካን ጌምስ ተዓዊትና ኢና መፅና። እቲ ባብ ሽዑ ይራሕ ማለት እዩ ሽዑ ይተራሕዩ ብፍላይ ኣብ ኣኖካ ኣብ ዝነበርናሉ እዋን ብኩሉ መምዘኒታት ዝነበረና ረቃሒ እዚ ትሑት እዩ ነይሩ። ኣብ ቀዳደም ብሽክለታ ናበሎ ዋላቲ ዕጥቂ በሎ ቋሚ ዕጥቂ ከምዚ ናይ ሕጂ ናይ ሃገራዊት ጋንታ ይነበረን እቲ መንፈስን እቲ ብቕዓት ናይቶም ተቀዳድምትን ግን ኣብኡ ነይሩ። እዞም ሕጂ ፕሮፌሽናል መብዛሕቶም ኮይኖም ዝነበሩ ኩሎም በዓል ዳንኤል፣ በዓል ፍረቓልሲ፣ በዓል ዳዊት ካንቻ፣ በዓል በረኸት የማነ እዚኣቶም እዮም ነይሮም እቶም ሽዑ ኣብቲ ውድድር ተሳተፉ ማለት እዩ። ስለዚ እታ ማዕፆ ሽዑ ተኸፊታ ዋላ ተኸፊታ ከላ ግን ክሳብ 2011 ሻምፒዮን ኤርትራ ከነምፅእ ሕልሚ እዩ ነይሩ። ከምዚ ነቶም ሽዑ ሻምፒዮኖን 8 ዓመት ኮይኖም ዘለዉ ንኤርትራ ሕጂ ካብ ኤርትራ ሻምፒዮን ኣፍሪቃ ክኾኑ ክምንጥልዋ ሕልሚ ኮይኑዎም ዘሎ ልክዕ ኹም እዩ ነይሩ ንዓና ሕልሚ ዘይከኣል ነገር እዩ ነይሩ በተሓሳስባ ማለት እዩ። ዳሕራይ ግን ቲማዕፆ ምስ ተኸፍተ ተዓወታት ምስ መፀ 2011 እንዳሕርኢና ይኮይንና ቅድሚ እዩ ዝነበረ እዋናት መብዛሕትኡ ግዜ ከድካ ትሳተፍ ሻብናይ ታሽዓይ ገለገለ ፐርሰናሊ ማለት እዩ እንተዘይኮይኑ ከምዚ ዓይነት ሕጂ ዕብለላ ኣይነበረን። ልክዕ ሽዑ ካብ 2006 ከም ዝበልኩ 2008 ኦል ኣፍሪካን ጌም ሸርናዮ ብድሕሪኡ ኣብ ሩዋንዳ 2010 ኤርትራ ስዒራ ካብ ሽዑ ንንኦ እቲ ንሕና ክንስዕሮ ዘይ ንግምቶ ዘይነበርና እቲ መንቋዕቋሕታ ግን ኣብ ከባቢ 2008 ካብ 2007 ኦል ኣፍሪካን ጌምስ ምስ ሰዓርና ብድሕሪኡ ተዓቕሚ ከም ዘሎ ካብ ዝገርመካ ልዑል ኣበርክቶ ዝገበሩ ኣብተን ክልተ ዓወታት ከዓ ካብቶም ኣነኳ ዝተበገሱ ሰባት እዩ። እዚ ዓይነት ዓወታት ምስ መፅእ ክንገብር ከም ንኽእል ርዱእ እናኾነ መፅ ማለት እዩ። ብድሕሪኡ ሃገራዊ ፌደሬሽን እውን ካብ ስራሕ ኣየብኩረን ማለት እዩ ምትዕርራይ ውሽጡ ዝነበረ ምትዕርራይ ብምግባር ናይ ደገ ውድድራት እውን ኣብ ዙራት ምስታፍ ኣብ ሻምፒዮን ኣፍሪቃ ምስታፍሊ ኣብ ውሑዳት ዓመታትን ዘይመፃተን ደረጃታት ሽዑ ኣብ 2008 ኣነ ሒዘን ከይደ ሻምፒዮን ኣፍሪቃ በረኸት የማነ ኣብ ክሮኖሜትሮ 4 ሳልሳይ ዝኣተወላ ማለት እዩ። ብድሕሪ እዩ እንዳ በርታዕ መፅ ማለት እዩ ደረጃ ናይ ኤርት
2: ውሓነ ምናልባት እቲ ቅድም ሽከታ ኣብ ቀደማት ሒዝኩ ካብ መግዛእቲ ዝሒዙ ሰን ስለ ዝነበሩ እዩ። ብፍላይ ካብ ድሕሪ ናፅነት ግን ካብ ግዜ ናብ ግዜ እቲ ንደገ ወፂእካ ዕድላት ናይ መገሻ ሃገራዊት ጋንታ ብደረጃ ጋንታ እውን ከይተረፈ መገሻታት ዝተፈላለየ ዕድላት ስለተፈጥረ እቲ መንቋቋሕታ ናይ ቅድም ሽከታ ካባኻ ዝሕይሉ ተቃዳድምቲ ኣብ ደገ ወፂእ ክተወዳደር ብምብቅዑ ደረጃ ካበይ ኣሎ ፈሊጥካ ዝያዳ ፃዕሪ ዝያዳ ስራሕ ከም ዘለካ ፍሊጥካ እቲ ልምምድ እውን ከም ዝበልኩ ከምዚ ስልጠና ተኣሰር እናተቀይረ ከም ምኳድን መጠን እቲ ለውጡ ክመፅእ ክኢሉ። ስለዚ እቲ ናይ መጀመርያ ጋብ ዝረኸብናዮ ኣብ 2006/7 ናይ ኣኖካ ብዞን ማለት እዩ ናይ ተወሰነ ናይ ኣፍሪካ ክፋል ብዞን ተገብረ ናይ ጁኒየር እዩ ነሩ ማለት እዩ እሱ ሓደ ኣንፈታርኢና ማለት እዩ። እቲ ብዝያዳ ብፍሉይ ንቅድም ሽከታ ድማ ነቲ ዝለዓለ መጀመርያ ግዜ ሻምፒዮን ኣፍሪካ ናይ ሙሉእ ኣፍሪካ ዝኮናሉ ድማ ኣብ 2010 ናብ ሩዋንዳ ተገብረ ኣብ ሃገርና እውን ኣብ 2011 ዝተኣንገደ እዚ ነቲ ቅድም ምሽከታ ናይ ሃገርና ዝለዓለ ሞራል እቶም ፕሮፌሽናል ክፍር ዝኸሉ ኣብ ዓወት ኣምፅዎ ክሳብ ሰዓት እዚ ድማ ዳርጋ ትዕብላል ናይ ኤርትራ ንቀፃል ንመቱ ካብዚ ብምብጋስ እዩ እቲ ዕብላል ኣብ ኤርትራ ኣብ ቅድም ምሽከታ ኣፍሪቃ ክኸውን ዝኽኣለ ኢለ ኣነ ይግምግም ማለት እዩ።
0: ሻምፒዮን ኣፍሪቃ 2011 ኣብ ኤርትራ እዩ ተኻይዱ። ኣብቲ ኤርትራውያን ኣብ ዓዶም ዝደመቕሉ ውድድር ናይቲ ግዜ ፕሬዚደንት ማሕበር ቅድም ብሽክለት ዓለም ዝነበረ ኣየርላንዳዊ ፓት ማኬድ ነቲ ናይ ግዜ ውድድር ብኣካል ተረኺቡ ድሕሪ ምዕዛቡ ተዓዘብትን ደገፍትን ህዝቢ ኣብ ቅድም ብሽክለታ ድሕሪ ምግምጋሙ ኤርትራዊ ብሽክለታዩ ሂወቱ ዝብል ተዘካሪ ምስክርነት ገዲፉ።
2: እዚ ፍሉይ እዩ ንዓና ማለት እዩ ምናልባት ኤርትራ ቅድሚ ሕጂ ከምዝ ዝበልኩ ካብዚ ከም ናይ በዓል ግብፂ ካልኦት ካልኦት ሃገራት

0: ጣልያን እውን ብደረጃ ጋንታ ምፅያ ትዕድም ነራ እያ። ብዝያዳ ግን ኩሉ እቲ ኣፍቃሪ ስፖርት ኹን ተቀዳዳማይ ውሽጢ ሃገር ዘሎ ሻምፒዮን ኣፍሪካ ከመይ እዩ ኣብ ደገ ከከድና ንዋድር ስለ ዝነበርና 211 ግን ኤርትራ ኣብ ውሽጢ ሃገር ባዕላ ዓዲማ ክተእንግዶ ብምእካላ ነቲ ህዝቢ ኤርትራ ማለት እዩ ብፍላይ ውሽጢ ዘሎ ኣብ ቅድሚ ዓይኒ እውነት ሻምፒዮን ኣፍሪካ እንታይ ይመስል እንታይ ዓይነት ተቀዳድምቲ መስሉ ሓያልነት ወይ ክብደት ርዝነት ናይቲ ውድድር ማዕርክ እንዳይ ኣብ ቅድሚ ዓይኖም ዝረኣይዎ ከም ምዃኑ መጠን ናይ ብሓቂ ኣዝዩ ፀላው ነይሩ ወይ ዓብ ነገር ኢልና ክንጠቅስ ንኽእል። ልዕሊ ኩሉ ድማ ብዓብላለ ተዓዊት ናፍቲ ግዜት እዚ ብምውፃና ነቲ ውድድር ወይ ብምዛምና ድማ ብፍላይ ነቶም ኣብ ውሽጢ ሃገር ዘለዎ ብፍላይ ቶም ካብ ግዜ ናብ ግዜ ተክእቲ ድበሃሉ ተቃደን ተሓደሽ ጀምርቲ ከማነይ ዝያዳ ድፊኢት ድፈጠረ እዚ ውድድር ናይ 211 እዩ ሞ። ስለዚ ኣዝዩ ኣብ ቅዲ ምሽከታ ፀላው ነይሩ ናይ 211 ሻምፒዮን ኣፍሪካ ክብል ይኽእል።
1: ሓደ መጀመርያ ናይ ሽዑ እዋን ዝተኸየደ ውድድር ምስሊ ብሽክለታ ኤርትራ ዘንፀባረቐ እዩ። እንድሕር ርኢናስ ንክንካሒልና ኣይኮናን ንኣወዳድብኡ ዲኻ ክትብል ዋላ እቲ ዝተኸየደ ውድድር ኣብ መወዳእታ ተዓወት ምስ መፀ ብደገፍትን እቲ ሕብረተሰብ ዝነበረ ዝረኸቦ ፀጋንሲ ሓደ ዓብ ስእሊ እዩ። ሕጂ ረሳዕቲ እንዳኾንና እዩ ትሽግር እምበር ምልስ ኢልካ ከም ሞያውያን ንስኹምን ክትስንድዎ ከለኹም እቲ ዝነበረ ኩነታት ድሕር ርኢናዮ እቲ ውድድር ናይ ባሓቂ ብርቶ ውድድር እዩ ነይሩ። ምክንያት ብፍላይ ኣብተን ናይ መወዳእታ ኪሎሜትራት ድሕር ዘኪርናዮ ሲ ዳርጋ ኩላትና ካብቶም ተቀዳደምቲ ካብቶም ኣብ ደገ ኮይና ኣባላት ነርና ናይ ናሽናል ቲም ሪዘርቭ ተታሒዝናን ኣሰልጠንትን ደጋፊ ከዓ ብሓፈሻ ብኩሉ ዳርጋ እንታይ ከምዚ ከብዳ ካቂፍካስ ብህንጢነት ተፀበ እዩ ነይሩ። ብርቂ ዓወትካ ተመዝጊበ ሸ ሕጂ እቲ ምስሊ ኤርትራ ናይ ብሽክለታ ዝተገለፀሉ እዋን ከም ዝነበረ ርግፀኛ ኮይነ የብል የምስክር ማለት እዩ።
2: እወ ናይ 211 ሻምፒዮን ኤርትራ ሻምፒዮን ኣፍሪካ ኣብ ኤርትራ ዝተካየደሉ ከም ኩሉ ሰብ ዝረኣዩ እቲ ዝበለፀ ውድድር ኣብ ኣፍሪካ ክብል ገልፀ እዩ። ምክንያቱ ምስ ብዙሕ ተዓዘብቱን ምስ ብዙሕ ከቲ ዝነበረ ፅፈት ኣካይዳን ዝበለፀ ኮይኑ ኢና ዓይድረኣየኒ። ምክንያቱ ኣብ ብዙሓት ሃገራት ርኢና ኢና፣ ግን ኣብ ሃገርና ዝተካየደ ሻምፒዮን ኣፍሪካ ዝበለፀ እሞ ከዓ ንኤርትራ ኣብ ሜድኣ ምስ ብዙሕ ደገፍታ ዝነበረ ዓወት ኣዝዩ ነቶም ንኣሽቶ ኣደምቱ ፍናን ዝሃበ ኤርትራውን ካልእ ውድድራት ድንግድ ምዃና መድረኽ ዝኸፈተ ኮይኑ ዝረኣየኒ። እቲ ዝነበረ ፀወታት ዝነበረ ውድድር ክሪኦ ከለ ከዓ ኣዝዩ ፅቡቅ ፈታን ውድድር ወላ ቅርፂ መሬት እውን ንባዕሉ ፅቡቅ ክሳየሮ ማለት እዩ። ብሓፈሽኡ እቲ ናይ 211 ሻምፒዮን ኣፍሪካ ንኤርትራ ሓደ ዓብዪ ዝላ እዩ ንቅድሚት። ምክንያቱ ኩሉ እቲ ዝነበረ ክረአ እንከሎ ክሳብ ከም ወዲያ ተሃገር ትእንግድ ተባሂሉ እውን ብዙሕ ንኣዳ ዝረኸበትሉ መድረክ ስለዝኾነ ብሕጂ እውን ካብኡ ሰፊሑ ክርኢ ዘሎ። ምክንያቱ ዝሒልና ና ኦሮፓን ተጋጌ ካልእ ካልእ ውድድራት ሻምፒዮን ዓለም ክተካይድ እውን ትኽእል ኮይና ዝስማዓኒ። ምክንያቱ ምስ ዘለና ቅርፂ መሬት ኩሉ ኤርትራስ ሓደ ዓብ መድረካ ከፊታ 211 ናይ በዓል ሩዋንዳ እውን ተመክሮ ክኾነና ክእል እዩ። ስለዚ እቲ ዝነበረ ኣብ ኤርትራ ኣዝዩ ነቲ ህዝቢ ንባዕሉ እውን ኣብ ስምዒት እትዩ ንስድራ ቤት ናይ ቅድም ሸታ ኣባላት ናይቶም ስድራ ጀመር ተቃለምቲ እውን ዓብ ድፊኢት ዝገበረ ኮይኑ ዝስማዓና።
3: ሱታፈ ኤርትራውያን ተቀዳደምቲ ኣብ ዓለም ለኻዊ ውድድራት ኦሎምፒክ ነዊሕ ስረት ዘለዎ እዩ። ኤርትራውያን ተቀዳደምቲ ፀሓየ ባህታን መስፍን ተስፋይን ኣብ ሜልበርን 1956 ኣልኣዛር ክፍሉን ጆቫኒ ማሶላ ኣብ ሮማ 1960 ፍስሓ ፅዮን ገብረ የሱስ ሰላም ቢኒ ካርሜሎ ሰሎሞን እምባየን የማነ ነጋስን ኣብ ቶኪዮ 1964 ተኸስተ ወልዱ የማነ ነጋሲ ሰላም ቢኒ ካርሜሎ ፍስሓ ፅዮን ገብረ የሱስ መሓረ ዕቁባ ሚካኤልን ኣብ ሜክሲኮ ሲቲ ተኸስተ ወልዱ ፍስሓ ፅዮን ገብረ የሱስ ርእሶም ገብረ መስቀል መሓሪ ዕቡባ ሚካኤል ሱሌማን ዓብዱራሕማን ኣብ ሙኒክ 1972 ዝርእጋብር ገብሪ ሂወት ኣብ ሞስኮ 1980 ተሳቲፎም ድሕርና ፅነ ዳንኤል ፍሳሕየን ተኬ ሃይለ ሚካኤልን ኣብ ባርሴሎና ዝተካየደ ውድድራት ኦሎምፒክ ተሳቲፎም እዮም። ይኹን ግን ኣብ እዋኑ ንኢትዮጵያ ወኪሎም እዮም ተወዳዲሮም። ዳንኤል ተክለ ሃይማኖት ኣብ 2008 ኣብ ቤጂንግ ኣብ ዝተካየደ ውድድር ኦሎምፒክ ድሕርና ፅነት እቲ ናይ ፈለማ ንኤርትራ ኣብቲ ዝዓበየ ውድድር ዝወከለ ተቃዳማይ ክኸውን ክኢሉ ብወገን ደቂ ኣንስትዮ ኣብ

ግርም እምበኣር እዚ መን ዝያዳ ዘከረ ኣብ ንኡስ መደብ መን ዝያዳ ዘከረ ዝኸይድ ዘሎ ጉዕዞ ናብ ራብዓይ ውድድር ኢና ንኸይድ ዘለና። መቸም ኣብቲ ውድድራት ተወዳደሩ ክትህሉ ተስፋ ገብር። ምክንያቱ እንዳተወዳደርካ ብዙሕ ኣሳእል እዩ ዘሎ ኣብኡ። ብፍላይ ከዓኒ ናይ ቤት ትምህርቲ ሰውራ ኣሎ። ቤት ትምህርቲ ሰውራ ንመበል 50 ዓመት ኣብ ዝሓለፈ ግዜ ተባዒሉ ቤት ትምህርቲ ሰውራ ኣብ ህዝባዊ ሓይልታት እዩ ተመስሪቱ። ኣብ 1976 እዩ ተመስሪቱ። ሽዑኡ ተምሃሮ ቤት ትምህርቲ ሰውራ ፊተውራሪ እዮም ዝበሃሉ ነይሮም። ብቀዳማይ ከዓ በዚ ኣጋጣሚ እዚ ደቅና ማለት ኣብ ዞባ ማእከል እዚ ሽልማት ነቶም ብሉፃት ተምሃሮ ኣብ ሻምናይ ክፍሊ ዝበለፁ ኮይኖም ዝወፁ ሽልማት ተዓዲሎም እዮም። እቲ ሽልማት ከዓ ፊተውራሪ እዩ ዝብል ነይሩ። ፊተውራሪ መሰረቱ ኣብ ቤት ትምህርቲ ሰውራ ዜሮ ዝነበረ ሽም እዩ ማለት እዩ ፊተውራሪ። ብዝኾነ ኩልኩም ደቅና ከዓ ከምኦም ንፉዓት ክትኮኑ በዚ ኣጋጣሚ እዚ ማለት ክነግረኩም ደሊ። እዞም ደቀይ እዚ ሃገር ከዓ ንዓኹም ስለዝኾነት እዚ ኣብዚ ዘሎ ታሪካዊ ስእልታት ከዓ ቀጠው ኣቢልኩም ሓዝዎ። እዞም ኣብ ቅድሚኹም ትሪእዎም ዘለኹም ዝወዳደሩ ዘለዉ ከዓኒ ምእንታኹም ክቡር ሂወቶም ዝሃቡ። ምክንያቱ ሰንኪሎም ትሪእዎም ኣለኹም ኣብ ብሽክሌታ እዮም ዝኸዱ ዘለውን ምእንቲ መን ምእንታኹም። ስለዚ እዞም ደቀይ ኩሉ ሓደሮኦም ናቶምን ናይቶም ኩሎም ስዋዕትናን ናይ ስድራ ቤትናን ብዓብዩ ከዓ ሓደራ ናይ ሃገርና ቀጠው ኣቢልና ንሓዞ።

0: ዘየልና ንስኻትኩም ካብ ዝመፅኹም ንክብሪ ነዞም ሓርበኛታት ኣብ ዝመፅኹም ምዝራብኩም የቀኒየልና ክብረት ይሃበልና
1: የቀኒየልና ንሕና ከዓ ብሽም ሃሎም ቆልዑ ካብ መደብ ናይ ደቅና ብሽማ ከዓኒ ኣቐዲምና መስጊድና ንሕጂካ ንደግሞ የቀኒየልና ሽምካ ሕጂ ምሉእ
0: ክብራ ስባቱ ይበሃል
1: መን ሽምኪ ክብራ
0: ክብራ ስባቱ
1: ክብራ ስባቱ ሞራል ሚእቲ ክትብዋ ይኹም ሕጂ ቃቃ ከነብሎ ኢና እዚኣ ኣብዚኣ ሕጂ ራእይ በሊ መፅያ ሕጂ እዚኣ ደሴት ቀላለ ሕጂ ቁፅሪ ሓደ ደሴት ኣብ ርእሲ ክልትራይ ኮፍ ኣብልያ ኣብ ቁፅሪ ክልተ ግንባር ናቕፋ ግንባር ናቕፋ ኣብ ቁፅሪ ሰለስተ ጋራጅ ኩሉ ታሪኻዊ ጋራጅ ኣብ ቁፅሪ ርባዕተ ወይኒ ዝዑም ዝብላዕ ወይኒ ኣብ ቁፅሪ ሓሙሽተ ክፍሊ ተዕሊም ቁፅሪ ሓሙሽተ ክፍሊ ተዕሊም ኣብ ቁፅሪ ሽዱሽተ ሱፍ ንዘይቲ ዝኸውን እዩ ዘ ኣብ ኮርኮሬሽን ዘራእትን ጥሪትን እዩ ዝረአ ዘሎ ኣብ ቁፅሪ ሸውዓተ ዲጋ ፋንኮ ዲጋ ፋንኮ ኣብ ቁፅሪ ሸውዓተ ጆኸ ኣብ ቁፅሪ 8 ቤት ትምህርቲ ሰውራ ሕዝክ ዶ ድንቂ ሰሓቢ ሕጂ ደስ በለክ ቁፅሪ ሓደ ቁፅሪ ሓደ ኢላ ኣላ እንታይ ነበረት ኣጆ እንታይ ነበረት ቁፅሪ ሓደ ከምዚ ማይ ክብብ ድብላ ኣጆ ወደ ኣጆ ዲጋ ገርሰት ከምኡ ድማ ሳሰብ ዲጋ ገርሰት ያ ደሴት እያ ነራ ድሓን ወላ ሓንቲ ሕራይ እስከ ቁፅሪ ቁፅሪ ክልተ ይልክለኺ ቁፅሪ ክልተ ቁፅሪ ክልተ ሕሰብላ ሞ ሕጂ ምስ መፀት ክትምልስ እያ ኣብ ቁፅሪ ክልተ ደላ እንታይ ነይራ ኣይኮነትን ዓሪት ክላ ነርክ ተዓርድላ ይኸ ሓንሳ ነራስ ኩሉ ግዜ ሽዑኡ ና ኢላ እያ ትጀምር ናቕፋ ኢላ እያ ኢላ ናቕፋ ናቕፋ ግንባር ናቕፋ ዓሰርተ ተቕዒት ኣምፅያታ ሰለስተ ኢላ ኣላ ሕጂ ሰለስተ እዋ ሰለስተ እንታይ እያ ነራ
0: ናፅነት
1: ናፅነት ኣይኮነትን ይዕረያ ኢ ናብኡ ኣብ ዕረያ
0: ሕርሻ
1: ኣይኮነትን
0: ፍልፍል
1: ይዕረያ ነረን ኢለከ ደ ጋራጅ ይዕረያ ድሓነ ቁፅሪ ኣርባዕተ ድሓን እንተሓጋገዝ ኢና ኣርባዕተ ቁፅሪ ኣርባዕተ
0: ኣጆነት
1: ኣይኮነን ዋይ ክጥዕም ቁፅሪ ኣርባዕተ ቁፅሪ ኣርባዕተ ደቕቕ ኢሉ ውሕጥ ውሕጥ
0: ኣራንሺ ዳሕርሻ
1: ዳሕርሻ ውሕጥ ውሕጥ ምቕም ምቕም
0: ኣጆዳሕርሻ
1: ዳሕርሻ እ ሓቂ ዳሕርሻ ኢላ ኣብ ረያ ወይኒ ኣብ ዳሕርሻ ዝበቁ እዋ ዳሕርሻ ፍርቂ ፍርቂ ነጥቢ ተባሂ ወነ ዳሕርሻ ዝበቁ ሽዱሽተ
0: ናይ ዘይቲ ንጥቀመላ
1: ሽዱሽተ እንዲያሳ እንታይ ልክያ

0: ዘይቲ ትኸውን
1: ያ እንታይ ድኣ ከምዚ ክዳን እንታይ እዩ ዝበሃል ሱፍ ተኸዲኑ ዝበሃል ከምዚ ክዳን ዓይነት
2: ሱፍ ኣምፅኽያ
1: ሱፍ እያ ሰ ናይ መወዳእታ ሓሙሽተ ናይ መወዳእታ
0: ሓሙሽተ ተዓሊም
1: ኣብ ረኺብክያ ዘረባ ደይብላ ረኺብክያ ኢኺ ረኺባታ እየ ድብል ኣነ ንድዕኻ እምበር እስከጓል ተጋግያ እኳ ተዓሊም ኢልክ እኳ ክፍሊ ተዓሊም ተዓሊም ተዓሊም እዩ ጋማን ኩሉ ሓንቲ እያ መፅያ ሕጅብ እዚኣ ኣነ ረኺባታ እየ ትብል ክትምፃ
2: ንርያ
1: ክፍትዓለ ረኺባታ በቃ ረኺብክያ ወዲኢኺ ማለት እዩ ፅቡቕ መሊስ ከኸ

0: ሙሉእ ስምካበል
1: ወይ ኣስራት ተክላይ
0: ኣስራት ተክላይ ጣቂዒትና ኣስራት ተክላይ ከዋሃህደና ቀኒ ምቕኒ ያብ ሕራይ ባር ከምታ ልምቲ ሕጂ ሻም ናይ ተወዳዳራይ ዲኻ ተዓዘባ ብፅያ ራ ኣብ ቁፅሪ ሓደ መጓዓዝያ ኣማይ ኣላ ውሽጢ መጓዓዝያ ኣብ ቁፅሪ ክልተ ሕክምና ኣብ ሜዳ ኤንፊጅን ሰቅላላ ኣብ ቁፅሪ ሰለስተ ሪፈረንደም ኣብ ቁፅሪ ኣርባዕተ ተጋደልቲ ኣብ ቁፅሪ ሓሙሽተ ዓሰብ ከተማ ዓሰብ እያ ኣብ ቁፅሪ ሽዱሽተ ጡጥ እዚ ክዳን ንክደኖ ጡጥ ኣብ ቁፅሪ ሸውዓተ ቀዳሞት ጀላቡ ህዝባዊ ግንባር ሸዓተ ማለት ኣብ ቁፅሪ ሸሞንተ ፎርማጆ ፍርያት ኮርፖሬሽን ዘራእትን ጥሪትን ሒዝካ ምስ ሰሓበር ሸሞንተ ብድሕሪ ተኣትዩና ኣሎ ሸሞንተ ኣብ ኣቐምጣ ቅድሚት እንታይ ነራ ኣብ ሸሞንተ
1: ኮርፖሬሽን ጥሪትን ዘራእትን
0: እዋ ደፍሪዎ ማለት እንታይ እዮም ደፍሪ ነይሮም እንታይ እዮም
1: ዘራእቲ
0: ኣይኮነን በዚ ፍሉይ ነገር ነይሩ ጆኻ እዚኣ ደያ ዘተረዲኣቶ ናይ ምርዳእ እታ ኣነ ዝበልክዎ ኣዳናጊራቶ ከይትኸውን ፋርማጆ እንታይ ትብልዎ እ ፍርዲ ናባኹ ኮርፖሬሽን ዘራእትን ጥሪትን የፍርይዎ እንደኢላ ኣነ ነዚ ፈርማጆ ጅንዓ ሒዝዋ ንቐፅል ሒዝኩም ኣለኹምስ ፍርዲ ዳሕራይ ቁፅሪ ሓደ ኢሉ ሎ ቁፅሪ ሓደ ክትመፅያ ምልሳኻ እንታይ ነራ ቀልጥፍ ኣብ ቁፅሪ ሓደ
1: ሕክምና ኣብ ሜዳ
0: ኣይኮነትን ቀልጥፍ ቀይር ኣብ ልዕሊ ያ ነራ ኣብ ልዕሊ ያ
1: መጓዓዝያ
0: ብጣዕሚ ንፉዕ ኣብ ራያ ሕጀ ትምዝጋር ደ ንፉዕ መጓዓዝያ ክትከውን ትኽእል እያ መጓዓዝያ እንተኮይና ንገዛና ክንከደላ ኢና ተነራ መጓዓዝያ በቃ መጓዓዝያ ፅቡቅ ቀፅል ክልተ ኢሉ ሎ ሕጂ ገጢምካ ዳ እዚ ክልተ ፅቡቅ ግና እስትራቴጂ ቅድም እንደይ
1: ሕክምና ኣብ ሜዳ
0: እስከ ኮሚድያ ሓቀይ ኣተኸይጋግየኩም ኮሚድያ ነይሮ እንደይ ባዕላት እምባ እስከ ወደ ሕክምና ኣብ ሰውራ ማለት እዩ ሜዳ ፅቡቅ ሕክምና ኣብ ሜዳ ኣምፅ ኣሎ ናቂዒትማ ወራላቦ ላዕሊ ሽዱሽተ ኢሉ ሎ ሕጂ ከዓ ሽዱሽተ እንታይ ነራ ክትምልሳ እያ ካብዚኣ ምስ መፀን ኣብ ቁፅሪ ሽዱሽተ ጡጥ ቁኒን ጌርካ ጋብ ትክደኖ

0: እንትክደኖ እንተኮይኑ ክርአና ብዙሕ ፈሪ ነይሩ። ጥልያን ግን ብተለፍሪካ ገይሩ ንዓዲ ጥልያን ንቦሎኛ ወስዶ ነይሩ ርአና። ሕጂ ግን ናና ኮይኑ እስከ ጡጥ ኣምፅኻያ ጡጥ ኣምፅኻያ ቀፅል ሸዓተ ኢሉ ኣሎ። እንታይ ነራ
1: ቀዳመት ጀላቡ ህዝባዊ
0: ኣይቶኸ ዘዊርካየን ኣለኻ ፍሉጥ እንዲ ርሒብካየ ኣለኻ መስለኒ እምበር እንደ ኣይ ረጋገፅኩና ኣነ ዘይ ቁፅሪ ምስከደት ክርአ ኢና ክርአ እንዲና ተን ቀዳሞት ኣባፃኸማ ርአ የን ነረ ኣለዋ ሰተኮይነ ቀዳሞት ጀላቡ ህዝባዊ ግንባር ሓርነት የቅረ ላዕሊ ናይ መወዳእቲ 5-3-4 ለካ ሕጂ ተጠንቀቐልና ሕጂ 5-3-4 ከሽከሸን ተጠንቀቕ ከይትመሎ ከሽከሽ ክንደይ ኣርባዕተ ኢሉ ኣሎ ኣርባዕተ ክርአና ሕጂ ክርአና ኳርትሮ ኢሉ ኣሎ ብጥልያን ታያ ቀልጥባ ግዜ ተሓልፈካ ኣሎ ኣርባዕተ ጆኸ ከምዝኸም
1: ተጋደልቲ
0: ዳዓይታኸ ከምዝኸም ከማ ተጋደልቲ ረኸብካ ላዕለ እዋ ርእሲ ላዕለ ፅቡቕ ኣለኻ

ጀርመን፣ ሽወደንን ሞንጎልያን ብምኽንያት ምበል 35 ዓመት ናጽነት ናብ ህዝብን መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶም። ንጉስ ቻርልስ ናይ ዓባይ ብሪጣንያ፣ ፕሬዚደንት ፌደራላዊት ሪፓብሊክ ጀርመን ፍራንክ ቫልተር ሽታይንመር፣ ንጉስ ሽወደን ካርል ምበል 16 ጉስታቭ፣ ከምኡውን ፕሬዚደንት ሞንጎልያ ኣኹና ኩረልሱኽ ብስሞም ከምኡውን ብስም ህዝብታቶምን መንግስትታቶምን ኣብ ሰደድዎ መልእኽቲ ንፕሬዚደንት ኢሳያስ ኣፈወርቂ ጥዕናን ኣሳልጦ ስራሕን ንኤርትራን ህዝባን ድማ ራህዋን ብልፅግናን ተመንዮም። እቶም መራሕቲ ስዒቦም ዝምድና ሃገራቶም ምስ ኤርትራ ንምስፋሕን ንምድንፋዕን ከምኡውን ሓባራዊ ኣገዳስነት ኣብ ዘለዎም ጉዳያት ምስ ኤርትራ ክሰርሑ ከም ዝደሊ ሓቢሮም። ንጉስ ቻርልስ ብተወሳኺ ተመክሮ ኤርትራ ኣብ ዕቃበ ማይን ተፈጥሮዊ ፀጋታትን ዓብ ትምህርቲ ዝቕሰሞ ስለ ዝኾነ ኣብዚ መዳይ እዚ ኣገዳሲ ተራ ክትፃወት ከም ትኽእል ዘለዎ ፅኑዕ እምነት ገሊጹ። ፕሬዚደንት ፌደራላዊት ሪፓብሊክ ጀርመን ፍራንክ ቫልተር ሽታይንመር ብወገኑ ኣብዚ ዞባታት ቀርኒ ኣፍሪቃን ማእከላይ ምብራቕን ብዓበይቲ ውድሆታት ዝሓልፍሉ ዘለዉ እዋን ሰላም ርግኣትን ብልፅግናን ሃገራት ዞባን ኪንኡ ንምርጋፅ ጀርመን ምስ ኤርትራ ብሽርክነት ክትሰርሕን ክትተሓጋገዝን ከም ትደሊ እውን ኣረጋጊፆም። ካብ 17 ጉንበት ጀሚሩ ኣብ ንኡስ ዞባታት ክካየድ ዝቐነየ ፅምብል በዓል ናጽነት ብደረጃ ዞባ ጋሽዋርካት ማል 21 ጉንበት ኣብ ከተማ ባሮንቱ ብድምቀት ተባዒሉ ወኪል ኤርና ቅዳዊ ተወልደ ዘዳለዎ ፀብጻባሉ ያሲን ሳልሕ ካቕርቦ እዩ።

0: ጽንዓትና
1: ዋሕስና ብዝብል ቴማ ካብ 17 ጉንበት ጀሚሩ ብዝተፈላለየ መሰናድኦታት ኣብ ንኡስ ዞባታት ማዕሪጉ ዝቐነየ ዝኽሪ መበል 35 ዓመት ናጽነት ብደረጃ ዞባ ብ21 ጉንበት ኣባሮንቱ ብድሙቕ ኣገባብ ተጸንቢሉ ኣብቲ ብህዝባውን ወተሃደራውን ሰልፍን ባህላዊ ጸወታታትን ዘተሰነየ መደብ ንርዝነትን ትርጉምና ጽነት ዓስቢ ጽንዓትን እዋናዊ መድረኽን ዘንጸባርቕ ዜማታት ግጥምታትን ድራማን ቀሪቡም።

ኣቦ መንበር ኣዋህዲ ሽማግለ በዓላት ዞባ ኣቶ እድሪስ ሳልሕ ኣብ ዘስማዕ ቓል ንዝተገብረ ሰፊሕ ምድላዋትን ልዑል ኣበርክቶ መንእሰያትን ብምስጋን ህዝቢ በብምሕዳራት ከባቢ ተወዲቡ ንዘሕለፎ ውዕውዕ ቅንያት ሞጊሱ። ናይ ሎሚ ዓመት ቴማ ኣብ መምጻእ ናጽነትን ምውሓስ ልእላውነትን ንዝተረእየ መዘና ኣልቦ ጽንዓትን ተወፋይነትን ዝገለጽ መድረኻዊ ቴማ እዩ ዝበለ ኣመሓዳሪ ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓልሑሪ። ሎሚ እውን ከም ወትሩ ኣብ ውሽጣዊ ሰብኣዊ ዓቕሚ ዝተሰረተ ንኩሎም ካብ ርሑቕን ቀረባን ክመፁ ዝኽእሉ ብድሆታት ንምምካት ዘኽእል ኣብ ሕድሪ ሰማእታት ብዝምርኮስ ውሁድ ናይ መኸተ ኣገባብ ምቅላስ ከም ዘድሊ ገሊጹ።

ተሳተፍቲ ብወገኖም ናጽነት ኤርትራ ዓመት መጸ ብልዑል ድምቀት ዝኽበር ብትካቦ ዘይኮነስ ብመዳርግቲ ኣልቦ ቃልስን ረዚን መስዋዕትን ዝመፀን ዘተዋሕሰን ስለ ዝኾነ እዩ ድሕር ምባል ብደረጃ ዞባ ዝተኻየደ ምዕሩግ ጽምብል ነዚ ዘንጸባርቕ ውፅኢት ውህደት ህዝብን ኣካላት መንግስትን ከም ዝኾነ ገሊፆም።

0: ቀዋሚ ሚስዮን ኤርትራ ኣብ ውድብ ሕቡራት ሃገራት ብምክንያት መበል 35 ዓመት ናፅነት ኤርትራ ብ21 ጉንበት ኣብ ኒውዮርክ ብዝርከብ ማእከላዊ ቤት ፅሕፈት ናይቲ ውድብ ድሙቕ ፅምብላ ካይዱ። ኣብቲ ፅንዓትና ውሕስና ብዝብል ቴማ ዝተካየደ መደብ ቀወምቲ ወኪላት ሃገራት፣ ዲፕሎማሰኛታት፣ ላዕለዎት ሰብ መዚ ሕቡራት ሃገራት፣ ወከልቲ ዞባውያን ውድባትን መራኸቢ ብዙሓንን ኣካላት ሲቪል ማሕበረሰብን ማሓዙትን ኤርትራን ኤርትራውያን ሰራሕተኛታት ውድብ ሕቡራት ሃገራት ከምኡውን ኣብ ኒውዮርክን ከባቢኣን ዝነብሩ ኤርትራውያን ተሳቲፎም ኣብቲ ዝምድናን ምትእሳርን ኤርትራውያን ምስ ሃገሮም ባህሎም ታሪኮምን ግራዊ ክብርታቶምን ዝያዳ ዝጎላሓሉ ኣጋጣሚ ምስ ባህልን ብዙሕነትን ህዝቢ ኤርትራ ማሕበራዊ ምትእሳሩን እንግዶቱን ዘላለ መሰናድኦታት ቀሪቦም። ቀዋሚት ወኪል ኤርትራ ውድብ ሕቡራት ሃገራት ኣምባሳደር ሶፊያ ተስፋ ማርያም ኣብ ዘስማዓቶ ቃል ናፅነት ኤርትራ መዛዘም ናይትን 10ታት ዓመታት ዝተኸፍለ ረዚን መስዋእትን ሓያል ፅንዓትን ከም ዝኾነ ጠቒሳ መብፅዓ ኤርትራ ንሉኣላውነት ርእሰ ምርኮሳ ዞባዊ ሰላምን ርግኣትን ኣረጋጊፃ። ኣምባሳደር ሶፊያ ስዒባ ባህላዊ ዲፕሎማሲ ኣብ ምድራዕ ሓበራዊ ርድኢትን ምድልዳል ዝምድናታት ሃገራትን ህዝብታትን ኣገዳሲ ከም ዝኾነ እውን ገሊፃ። ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ፅምብል ናፅነትን መዛዘሚ ስነ ስርዓት ፌስቲቫል ተማሃሮን ኣካይዱ። ጋዜጠኛ ስቴፋኖስ ግርማይ ነቲ ስነ ስርዓት ተኸታቲሉ ዘዳለዎ ፀብጻብ ይስዕብ።
1: ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ፅንዓትና ዋሕስና ብዝብል ቴማ ትማሊ 21 ግንቦት መበል 35 ዓመት ፅምብል ናፅነትን መዛዘሚ ስነ ስርዓት መበል 13 ፌስቲቫል ተምሃሮና ኣካይዶም። እቲ መደብ ፍልጠት ጠቀስ ውድድራት፣ ስእላውን ንዋታውን ምርኢት፣ ስፖርታውን ባህላውን ንጥፈታት ከምኡውን ሰሚናር ዘጠቃለለ እዩ ነይሮም። ዲን ናይቲ ኮሌጅ ዶክተር ኣርያ ዘርኣይ ኣብ ዝስምዖ ቃል ፅንዓትና ዋሕስና፣ ፍልጠትና ሓይልና፣ ወፍርና ድማ ንብሩህ መጻኢ ኤርትራ እዩ ድሕሪ ምባል እቲ ብመልክዕ ውድድር ዝካየድ መደባት ፌስቲቫል ድርም ሞያ ዝዓጥቁ ብቑዓት መሃንድሳት ንምፍራይ ኣብ ዝካየድ ዘሎ ወፍሪ ሓጋዚ ተራ ከም ዘለዎ ብምግላጽ ንመላእ ህዝቢ ኤርትራን ጀጋኑ ሓይልታት ምክልኻሉን ርሑስ በዓል ናጽነት ተመንዮም። ኣብቲ ተምሃሮ ብባህላዊ ኣልባሳት ብሄራትና ማዕሪጎም ዝወዓደሉ ዕለት ሓላፊት ሃማማት ዞባ ሳዋን ትካላት ላዕለዋይ ትምህርትን ወይዘሮ መንሱራ እስማዒል ኣብ ዘስማዓቶ መዛዘሚ ቃል መንእስያት ብክለንትንኦም ብቑዓትን ተወዳደርትን ንክኾኑ ቀንዲ ዕላማ ናይቲ ፌስቲቫልን ትሕዝትኡን ከም ዝኾነ ብምሕባር ተምሃሮ ተራሒሎም ዘሎ ዕድላት ብግቡእ ክጥቀምሉ ተሓሳሲባ። ተምሃሮ ብወገኖም መደባት ፌስቲቫል ርእሰ ምትእምማኖም ኣበሪኹ ናይ ምግባር ዓቕሞም ክብዘብል ዓቕሞም ዝድርዕ ዘለዎም ተውህቦ ዝፍትሽ ከምኡ ውን ኣብ ባህሎም ዘለዎም ኣፍልጦ ዝዕምቕን ኣብ መንጎኦም ዘሎ ስኒትን ሓድነትን ዘደልድልን ስለ ዝኾነ ብትሕዝትኡ እናሃብተመ ክቐጽል ተላብዮም። ፌስቲቫል ኮሌጃት ተምሃሮ ሃገርና ዓመታዊ ዝካየድ መደብ እዮም።
0: እዞም ዚ ኢሉ እንከሎ ፅምብል መበል 35 ዓመት ናፅነት ኣብ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታት ማለ 21 ጉንበት ብልዑል ድምቀት ተባዒሉ። እቲ ኣጋጣሚ ንናፅነት ስለኣ ዝተኸፍለ ዋጋን ብዘንፀባርቕ መሰናድኦታት ደሚቑ ነይሩ። ናፅነትና ብህያብ ዘይኮነት ብደምን ህወትን እያ ተረጋጊፃ ዝበለ ዲን ናይቲ ኮሌጅ ዶክተር የማንስ እዩ። ናይ ሎም ዓመት ፅምብል ናፅነት ንዝተሓልፈ መድረኻትን ንዝኸፈልናዮ ዋጋን እናስተንተና ብልፅግቲ ሃገር ንምህናፅ መፅዓና እነሐድሰሉ ኣጋጣሚ ከም ዝኾነ ገሊጹ። ዶክተር የማነ ወሲኹ ከም ውፅኢት ናይቲ ብዓቕልን ትዕግስትን ኣንጻር ኩሉ ተጻብኦታት ዝተኻየደ ሓያል ቃልሲ ሎሚ ሃገርና ኤርትራ ሰላማን ርግኣታን ሓልያ ኣብ ትስፉ መድረኽ ከም ትርከብ ብምሕባር እዚ ንፅምብል ናፅነትና ተወሳኺ ድምቀት ከም ዝህቦ ኣብሪሁ። ኣብ መወዳእታ ብምክንያት በዓል ናፅነት ኣብ ዝተኻየደ ስፖርታውን ትምህርታውን ውድድራት ንዝተዓወቱ ሽልማትን ወረቐት ምስክርን ተዓዲሉ። ናብ ካልእ ዜና ምትሰግር ኣብ ዓንሰባ ዝተዋደደ ትካላት ማሕበራዊ ኣገልግሎት ኣብ መነባብሮ ህዝቢ መስተረኻ ከም ዝፈጠረ ተገሊጹ። ወኪል ኤርና ቤትኤል ሰሎሞን ዘዳለወቶ ፀብጻብ ይስዕብ።
2: ሙሉእ ሓርነታ ዘረጋገፀን ሃገር ቀንዲ ኣተኩራ ኣብ ህንፀትን ልምዓት እዩ ዘቕንዕ። ነቲ ኣብ መንጎ ገጠርን ከተማን ዘሎ ጋግ ንምፅባብ ምዕሩይ ትካላት ማሕበራዊ ኣገልግሎት ንምውዳድ ከዓ መንግስቲ ኤርትራ ብሓያል ፃዕሪ ክሰርሕ ፀኒሑን ኣሎን። ነበርቲ ዞባ ዓንሰባ እውን ተረባሕቲ ናይ ዝፀጋታት እዚ ኮይኖም ኣለው። ኣብ ዞባ ዓንሰባ ካብ ፅባሕ ናፅነት ብመንግስቲ ዝተዋደደ ትካላት ማሕበራዊ ኣገልግሎት ኣብ መነባብሮ ህዝቢ መስተርሆ ከም ዝፈጠረ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋ ፅን ግርማይ ሓቢሩ። በዚ መሰረት ኣብ መዳይ ጥዕና ቅድሚ ናፅነት ኣብ ውሱን ቦታታት ዝተሓፀራ 7 ትካላት ጥዕና ዝነበራ ናብ 4 ትካላት ጥዕናን 37 ነቁጣታት ጥዕናን ክቢለን ከም ዘለዋ ሸፈነ ክታበትን መጠናብ ትካላት ጥዕና ዝሓርሳ ነብሶ ፀራትን ድማ ብዕፅፍታት ከም ዝዓበየ ኣብርሂቡ ንኩነታት ትምህርቲ ኣመልኪቱ ኮሎኔል ተስፋፅዮን ቁፅሪ ትካላት ትምህርቲ ካብ 34 ናብ ልዕሊ 600 ከም ዝዓበየን ቁፅሪ ተምሃሮ ድማ 500 ደቂ ኣንስትዮ ዝርከብኦ ልዕሊ 134,000 ከም ዝበፅሐ ገሊፁ። ኣገልግሎት ቅድመ ትምህርቲ እውን ኣካል ናይቲ ብቕዓት ንምምሕያሽ ዝካየድ ፃዕሪ ስለ ዝኾነ ብዕቱብ ይስራሓሉ ከም ዘሎ ብምጥቃስ ንተሳትፎኩም ኣብ ምፅጋን ትካላት ትምህርትን ምውሳኽ ክፍልታትን ሞጊሱ። ስድራ ስዋኣት ንምድጋፍን ንምሕብሓብን ዓመታዊ ልዕሊ 25 ሚልዮን ናቕፋ ደበስ ልዕሊ 115 ሚልዮን ናቕፋ ድማ ንተናቤቲ ናይ ኩናት ስንኩላን ከም ትኸፍለ እውን ገሊፁ። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋ ፅንግርማያ መወዳእታ

0: ህዝቢ ኣገልግሎት መጓዓዝያ ኤሌክትሪክን ተንቀሳቓሲ ቴሌፎን ዝረኽበሉ ባይታ ንምጥጣሕ ክስራሓሉ ምፅንሑ ብምግላፅ ዘይተሸፈነ ቦታታት ንምሽፋን እቲ ስራሕ ቀጻሊ ከም ዝኾነ ኣፍሊጡ።
1: ህዝቢ ኤርትራ ብሰንኪ ገዛእቲ ዝተኾነኖ ተጠቃምነት ማሕበራዊ ኣገልግሎት ሳላ ናፅነት ብምልኣት ክጥቀመሉ በቂዑስ ኣብ መነባብርኡ መስተርሆት ረኺቡሎ ዝተወደደ ትካላት ማሕበራዊ ኣገልግሎት ምሕላውን ምክንኻንን ከዓ ናፅነት ዘሰክሙ ሓላፍነት እዩ። ርሑስ ቅንያት ናፅነት ንመላእ ህዝቢ ኤርትራን ጅግና ሓይልታት ምክልኻሉን ምሳእላይ ትክ ዮሴፍ ቤትኤል ሰሎሙነይ ካብ ኣገልግሎት ዜና ዞባዓን ሰባ ፅንዓትና ዋሕስና።
2: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ሕሩም ሃገራዊ ሕዛእቲ ንምዕቃብን ንምስሳንን ኣብ ዝሓለፈ 35 ዓመት ናይ ናፅነት ዓመታት ዝተኻየደ ፃዕሪ ዝምስገን ውፅኢት ከም ዘመዝግበ ተገሊጹ። ኣብ ጨንፈር በዓል ስልጣን ኣግራምን እንስሳ ዘገዳምን ሓላፈ ቁፅር ኣግራምን እንስሳ ዘገዳምን ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ተክለወይነ ኪዳነ ነዚ ብደቡባውን ሰሜናውን ዝፍለጥ ኣብ 2010 ብደረጃ ሃገር ዝቐመ ሕሩም ሕዛእቲ ብህዝብን ሓይልታት ምክልኻልን ዝተገብረሉ ሓለዋ ናይ ሃብቲ ገረብን እንስሳታትን ትሕዝትኡ ናብ ንውር ክምለስ ከም ጀመረ ብርሂቡ። ጎኒ ጎኒ እቲ ዝካየድ ናይ ሓለዋ ንጥፈታት ርድኢት ሕብረተሰብ ንምብራኽ ሰፊሕ ጎዝጓሳት ከም ተኻይደ ንዝበለፀ ውፅኢት ይቕፅል ከም ዘሎዎም ብምሕባር ብዝተፈላለየ ምክንያት ቁፅረን ኣንቆልቂሉ ዝፀንሐ እንስሳታት ዘገዳም እውን እናሰሰና ከም ዝመፀ ረዲኡ። ኣቶ ተክለ ወይኒ ኣብ መወዳእታ ኣብቲ ዞባ መበቆላውን ዘይመበቆላውን ኣግራብ ዝዳለወለን መደበራት ፈልሲ ኣብ ጊንዳዕ ናቕፋን ከም ዘለዋ እንተኾነ ግን ሓለዋ ብምፅናዕ ትሕዝቶ ናይቲ ሕዛእቲ ምስሳን ዝሓሸ ውፅኢት ስለ ዝርከቦ ዓቕሚ ሰብን ንቁጣታትን ብምብዛሕ ይነጥፎ ከም ዘለዎ ገሊጹ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብ7 ዞባታትን 6 ንቁጣታት ሓለዋን ዝቆመ ሃገራዊ ሕሩም ሕዛእቲ ልዕሊ 170,000 ሄክታር ይሽፍን። ክቡራት ተኸታተልትና ዜናታት ውሽጢ ሃገር ይኹም ክትከታተሉ ፀኒሕኩም። ድሕሪ ዝሓፀር መሰጋገሪ ዜና ውፃሕ ዘልኩም ክቐርብ እየን። መጠን ንግዳዊ ምልውዋጥ ቻይናን ሩስያን ኣብ ቀዳማይ ርብዒ 2026 ምስቲ ናይ ቅድሚኡ ዓመት ተመሳሳሊ ዋርሒ ክነፃፀር ከሎ ብኣስታት 20 ሚእታዊት ከም ዝወሰኸ ፀብፀባት ሓቢሮም። በዚ መሰረት ክልቲአን ሃገራት ኣብ ዝሓለፈ 4 ዋርሒ ጥራይ ልዕሊ 85 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ኣካይደን። ባህርያዊ ጋዝ፣ ነዳዲ፣ ኢንዱስትርያውን ቴክኖሎጂካውን ፍርያት ዝለዓለ ንግዳዊ ምልውዋጥ ካብ ተኻየደሎም ምዃኖም ተፈሊጡ ኣሎ። ዓመታዊ ንግዳዊ ምልውዋጥ ቻይናን ሩስያን ኣስታት 200 ቢልዮን ዶላር ምፅንሑ ዝጠቐሱ ፀብፃባት ኣብዚ ቀዳማይ ርብዒ ዓመት ተመዝጊቡ ዘሎ ገስጋስ ነቲ ኣሃዝ ክብከብሎ ከም ዝኽእል ዘአንፍት ምዃኑ ይግለጽ። ዝምድና ቻይናን ሩስያን ኣብ ንግዳዊ ጥራይ ዘይኮነ ኣብ ፀጥታዊ፣ ወተሃደራዊ፣ ፖለቲካውን ካልእን መድያት እውን እወታዊ ገስጋስ የመዝግብ ከም ዘሎ ይጥቀስ። ኣሜሪካ 5,000 ተወሳኺ ወተሃደራት ናብ ፖላንድ ክትልእኽ ምዃና ፕረዚደንት ዶናልድ ትራምፕ ሓቢሮም። እዚ መግለፂ እዚ ሰሙን ካብቲ ቤት ፅሕፈት ምክልኻል ፔንታጎን ልዕሊ 4,000 ወተሃደራት ናብ ፖላንድ ንምውፋር ዝነበሮ መደብ ከም ዘቋረፆም ግላፂ ይስዕብ ዘሎ። እቲ መደብ ተደናጊዩ እምበር ከም ዘይተረፈ እዩ ፕረዚደንት ትራምፕ ትማል 21 ጉንበት ኣብ ገጻት ማሕበራዊ መራኸቢታቱ ኣብ ዝዘርግሑ ሓበሬታ ነፂሮም። እቲ ውጥን መርኣያ ናይቲ ኣሜሪካ ምስ ኤውሮጳ ብሓፈሻ ምስ ፖላንድ ድማ ብፍላይ ዘለዋ ወተሃደራውን ፀጥታውን ሽርክነት ምዃኑ ዝገለፀ ፕረዚደንት ትራምፕ ኣብ ቀረባ መጻኢ ከም ዝትግበር ኣረዲኡ ኣሎ። ይኹን እምበር ሃገራት ኤውሮጳ ኣንጻር ኢራን ግቡእ ወተሃደራዊ ትርአን ከም ዘይተፃወታ ክትወቅስ ዝፀንሐት ኣሜሪካ ምስተን ሃገራት ንዘለዋ ወተሃደራውን ፀጥታውን ምትሕባር ከተጉድሎ ከም ትኽእል ምእማት ኣይርስዓን። ኣብ ኣህጉሪ ኤውሮጳ ስታት 100,000 ወተሃደራት ኣስፊራ ዘላ ኣሜሪካ ዝበዝሐ ካብኡ ኣብ ጀርመን ከም ዘሎ ይፍለጥ። ኣሜሪካ ንቁፅሪ ናይቲ ብጀርመን ተዋፊሩ ዘሎ ሰራዊታ ብ5,000 ከተጉድሎ ምዃና ክትሕብር ፀኒሓላ። መንግስቲ ሆንዱራስ ኣብ ሰሜናዊ ክፋል ሃገሩ ህፁፅ ፀጥታዊ ድንጋጌ ኣዊጅዎ። እቲ መንግስቲ ነቲ ስጉምቲ ዝወሰደ ኣብቲ ከባቢ ብዝተኻየደ ምስግጋር ዕፀ ፋርሲ ዘበገሶ መጥቃዕትታት ብውሕዱ 24 ሰባት ድሕሪ ምቕታሎም እዩ። በቲ ፍጻሜታት ሓያሎ ከም ዝቐሰሉ ዝሓበሩ ሰብ መንዚ ፀጥታ ሆንዱራስ ገበነኛታት ንምህዳን ኣሸሓት ኣባላት ሰራዊትን ፀጥታን ከም ተዋፈሩ ፍሊጦም። እቲ መጥቃዕትታት ኣብቲ ሃገር ኣብዚ ዓመት እዚ ካብ ዘተፈፀመ ተመሳሳሊ ተርእዮታት እቲ ዝዓበየ ሰብዊ ክሳራ ዘውረደ ኮይኑ ኣሎ። ኣብ ሆንዱራስ ምስ ገበናት ምስጋር ዕፀ ፋርስ ብዝተኣሳሰር መጥቃዕትታት ዓመታዊ ኣስታት 3,000 ሰባት ከም ዝቕተሉ ፀብፀባት ይረድኡ። ናይ መወዳእታ ዜና ፕረዚደንት ዶናልድ ትራምፕ ምስ ኢራን ዝካየድ ዘሎ ዝርርብ ኣብ ናይ መወዳእታ መድረኽ ከም ዝበፅሐ ሓቢሮም። ይኹን እምበር ኣብ ስምምዕ ንምብፃሕ ከም ዘይህወኽን ካብ ኢራን ቁኑዕ መልሲ ንምርካብ ሒደት መዓልታት ክፅበ ድልው ምዃኑን ፕረዚደንት ትራምፕ ንጋዜጠኛታት ኣብ ዝሃቦ ምግለፂ ፍሊጡ ኣሎ። በዘይካዚ ኣብ ናይ መወዳእታን ዘተኣማምንን ስምምዕ ክሳብ ዝብፃሕ ኣብ ልዕሊ ኢራን ፀኒዕ ዘሎ እገዳታት ከም ዘይ

ፋኾሳ ነፂሮም ኢራን ኣብዚ ዘቐልጠፈ ግዜ ብስምምዕ ምስ ዘይትበፅሕ ግን ኣብ ልዕሊኣ ዳግማይ መጥቃዕቲ ከም ዘካየድ እዩ መጠንቀቕታታት ሂቡ ዘሎ መንግስቲ ኢራን ብወገኑ ካብ ኣሜሪካን እስራኤልን ክመፅእ ንዝኽእል መጥቃዕቲ ዓፀፈይታ ምላሽ ንምሃብ ድልው ከም ዘሎ እዩ ዝገልጽ እዚ ከምዚ ኢሉ እንከሎ ኣፈኛ ሚኒስትሪ ጉዳያት ወፃኢ ኢራን እስማዒል ባጋይ ሃገሩ ብኣሜሪካ ንዝቐረበላ መልሲ እማምክ ክትምርምሮ ከም ዘላ ኣፍሊጡ ኢራን ኣብ ዝሓለፈ መዓልታት ብመገዲ መንጎኛታት ሃገራት 14 ነጥብታት ዝሓዘ ናይ ሰላም እማመ ናብ ኣሜሪካ ከም ዘቕረበ ዝዝከር እዩ ኢራን ኣብ ልዕሊኣ ዝካየድ ወታደራዊ ተፃብኦታት እንተላይ ናይ ሊባኖስ ክቋረፅ ብመጥቃዕትታት ኣሜሪካን እስራኤልን ናይ ዝወረዳ ክሳራ ካሕሳ ክፈላ ብፀቦ ሆርሙዝ ላዕላዊ ግዛኣታ ምዃኑ ክረጋገፀላን ኣብ ልዕሊኣ ፅኒዑ ዘሎ እገዳ ክላዓልን እያ ትጠልብ ዘላ ዜና ንምዝዛም ኣርእስታት ክድግመልኩ መራሕቲ ብሪጣንያ ጀርመን ሽወደንን ሞንጎልያን ብምክንያት ፅምብልናፅነት ናይ ዮሃና መልእኽቲ ሰዲዶም መበል 35 ዓመት በዓል ናፅነት ብደረጃ ዘዋጋ ሽባር ካብ ከተማ በርንቱ ብድምቀት ተባዒሉ ብምክንያት መበል 35 ዓመት ናፅነት ኤርትራ ኣብ ኒውዮርክ ድሙቕ ፅምብል ተኻይዱ መጠን ንግዳዊ ምልውዋጥ ቻይናን ሩስያን ኣብ ቀዳማይ ርብዒ 226 ባእስታት 20 ሚእታዊ ተወሲኹ ኣሜሪካ 5,000 ተወሳኽቲ ወታደራት ናብ ፖላንድ ክትልእኽ ምዃና ሓቢራ መንግስቲ ሆንዱራስ ኣብ ሰሜናዊ ክፋል ሃገሩ ህፁፅ ፀጥታዊ ድንጋጌ ኣዊጁ ሓፈሻዊ ዜናታት ተዛዚሙኣሎ ዝቕፅል ሮቤል በርከት ዕለታዊ ዜናታት ስፖርት እዳልይዎ ኣሎ ብወገነይ ሰላም ማዓልቲ እዩ

ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በርኸት ንምክታልኩም ብኽብሪ ዕድም። ከም ቀፅልታ ናይቲ ኣብ ዝተፈላለዩ ከባቢታት ዞባ ጋሽፓርካ በዓል ናፅነት ንብ ድማ ዝካየዱ ዘለዉ ዝተፈላለዩ ትምህርታውን ባህላውን ስፖርታውን መሰናርኡታት ፌደሬሽን ቅድም ኣግማን ዞባ ጋሽፓርካ በዓል ናፅነት ንብ ድማ ውድድር ኣፍራስ ኣብ ከተማ ባረንቱ ኣካይዶም። እቲ ካብ ንኡዘባታት ተሰነይ ከርከበትን ድገን ዝተዋስኡ ተቕዳድምቲ 5 ኣፍራስ ኣብ ዘካየደ ውድድር ጣህር ኡሸክ ካብ ንኡዘባ ከርከበት ቀዳማይ ብምዃን ተሸላሚ 4,000 ንኣፋ ክኸውን ከሎ ስዒድ ዓብዱልቃድር ካብ ከርከበትን ኣድም ሁመድ ካብ ተሰነይን ካልኣይን ሳልሳይን ደረጃ ብምሓዝ ተሸለምቲ 3,000-2,000 ንኣፋ ብምዃን ውድድሮም ዛዚሞም። ፕረዚደንት ፌደሬሽን ቅድም ኣግማል ዞባ ጋሽፓርካ ኣቶ መሓመድ ዑስማን ሸላል ኣብ ዛሃቦ ሓበሬታ ኣብ ዞባ ጋሽፓርካ ኣፍራስ ብመሻይኽን ዕንዳታትን ዝውነና ብሉፃት ኣፍራስ ከም ዘለውን በዓል ናፅነት ንምድማ ንኻልኣይ ግዜኡ ከም ተኻየደን ብምሕባር ኣብ ቀጻሊ ብዝሓየለ ክድፍኣሉ ምዃኑ ኣብቲ ኣጋጣሚ ልዑል ኣበርክቶ ንዝገበሩ መሻርክቲ ድማ ሞጊሶም። ኣብ መወዳእታ ንዕኡታት ተቕዳደምትን ተሳተፍቲ ንኡዘባታትን ዝተዳለወ ሽልማትን ምስክር ወረቐትን ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢሎም። 18 ክለባት ጥርኒፉ 34 ግጥማት ኣብ ዓመት ዘካየድ ሊግ ስዑድ ዓረብ ትማሊ መበል 34 ሰሙን 7 ግጥማት ኣብ ዝሰርዓሉ መራሒት ዝሊግ ኣልነስር ንዳማክ ዓዲማ 4-1 ተዓዊታ ኣብ ታሪኻ ንመበል 11 ግዜ ሓላኻ ጋንታ ክርስትያኖ ሮናልዶ ናብዛ ክለብ ካብ ዝመፅግን ንፈለማ ግዜ ንፅዋዕ ሊግ ስዑድ ዓረብ ኣልዒላም። 5 ግዜ ዕውት ባሎን ዲኦር ክርስትያኖ ሮናልዶ ካብ መኣዝን ኮይኑ ዘመዝገባ ቅላዕ መቕፃዕቲ ሓዊሱ 2 ሸወታት ኣብ ዝቕፅረሉ ፀወታ ኣልነስር ንዳማክ 4-1 ረቲዓ ብ86 ነጥቢ ካብ ኣልሂላል ብፀቢብ 2 ነጥቢ ጥራይ ልዒላ ቻምፒዮን ሳውዲ ፕሮሊግ 2026 ኮይና። ሮናልዶ ናብ ስዑድ ዓረብ ካብ ዝሰባገር ቀዳሜቲ ዝዓበየቲ ዋንጫ ዝወሰዳን ንኣልነስር መሪሑ እውን ፈላሚ ቻምፒዮን ዝኾነላን ዓመት እያ። ኣብ መወዳእታ ወርሒ ብ222 ናብ ኣልነስር ዝተሰጋገረ ሮናልዶ ድሕሪ

0: ንኣርባዕተ ዓመታት ተፅቢትዩ ነዛ ፅዋዕ ኢዱ ዘንብረላ ዘሎም ኣልነስር እውን ከምኦም ናብ 1,000 ዝጓዓዝ ዘሎ ሸተታት ሮናልዶ ብዛ ቻምፒዮን ዝኾነላ ፀወታ 973 ረጊፅሎም 27 ሸወታት ይተርፎም። ሳድዮ ማነን ኪንግስለይ ኮማንን ኣብዛ ተዛሚት ፀወታ ሓሓንቲ ሸቶ እውን ኣመዝጊቦም እዮም። ንዌር ፃውዒት ሃገራዊት ጋንቲኡ ተቐቢሎም ቅድሚ 2 ዓመት በሎንትኡ ካብ ኣህጉራዊ ፀወታት ሃገሩ ተኣሊ ዝፀንሐ ወዲ 40 ዓመት ሓላ ውዳት ባየር ሙኒክ ማኑዌል ኑዌር ሕጂ ዳግማይ ፀውዒት ብምርካቡ ናብ ሃገራዊት ጋንቲኡ ተመሊሶም። ኣሰልጣኒ ሃገራዊት ጋንታ ጀርመን ጁልያን ነግለስማን ሎሚ ዓመት ኑዌር ኣብ ቡንደስሊጋን ቻምፒየንስ ሊግን ብዘርኣዮ ብቕዓት እዩ ናብ መሳርዕ ሃገራዊት ጋንታ ጀርመን መሊስዎ ዘሎም። ኑዌር ኣቐዲሙ ክምለስ መደብ ከም ዘይብሉ ገሊጹ እኳ እንተነበረ ንሓምሻ ግዜኡ ኣብ ዋንጭ ዓለም 2026 ክሳተፍ ግን ሕጂ ተመሊሱሎም። ደንበለ ኣብ መዛዝሚ ግጥም ቻምፒየንስ ሊግ ኣለኹ ይብል ወዲ 29 ዓመት ፈረንሳዊ ኣጥቃዪ ክለብ ፒኤስጂ ዝሓለፈ ሰሙን ብዘጋጥሞ ማህረምቲ ተቐይሩ ዝወፀን ካብ መዛዝሚ ግጥም ቻምፒየንስ ሊግ ኣንጻር ኣርሰናል ኣጠራጣሪ ከም ዘለዎ ዝተገልፀን ዕውት ባለንዲኦር 225 ኦስማን ደንበለ ንኩነታቱ ኣመልኪቱ ኣብ ሳህቦ ሓበሬታ ኣብቲ ኣንጻር ፓሪስ ዝገበርናየ ፀወታ ምስ ተሃረምኩ ኣፍሪሕኒ እዩ ነይሩ፣ ሕጂ ግን ጽቡቕ ኣለኹ፣ ኣብ መዛዝሚ ፀወታ ድማ ክህሉ እየ፣ ኣሰልጣነይ እንተ መሪፅኒ ክፃወት ፀገም የብለይን ኢሉ ተዛሪቡሎም። ደንበለ ናብ ፀወታ ምምላሱ ኣብ ቀዳማይ መስመር ፒኤስጂ ዝህልዎ ተራ ልዑል ኮይኑ ፒኤስጂ ንቻምፒየንስ ሊግ ንካልኣይ ግዜኣ ኣርሰናል ግን ንፈለማ ግዜ ንምልዓል ቀዳም 30 ግንቦት ኣብ ፑስካስ ኣሬና ስታድዮም ሃንጋሪ ክረኸባየን።
1: ባርከስ ክቡራትን ክቡራንን ንሎም ዘዳለናይ ዕለታዊ ዜና ስፖርት እዚ ክትካትልዎ ፅናሐኩም ነይሩ። ምስ ተርፊ መደባትና ንግርፈኩም ብወገነይ ሰላም።

0: ይኹን ይኹን ሓድነት ናይ ህዝቢ ኤርትራ ኣነ ገልፆ ይክእልኒ
1: ማንታ ፀላእቲ እዩ ሰዒሩ እዚ ሓይሊ እዚ
0: እንታይ ሕጂ እቲ ሓይሊ ህዝቢ ኤርትራ ጥምሮት እዩ ኩሉ ግዜ ህዝቢ ኤርትራ ብሓደ ተጠርኒፉ ተደጋጊፉ ከከም ዓቑ ስለ ዝነብር ሓይሊ ህዝቢ ኤርትራ ከዓ ኣብዚ ሕጂ ንሪኦ ዘለና በሪኹ ንሪኦ ኣለና
2: ጉዕዞ ሕብረተሰብ ኤርትራ ናይ መኸተን ዓወትን እዩ ኣንጻር ክሕሰብ ዘይኽእል ግድል ዝገጥም ህዝቢ ኩሉ ግዜ ይዕወት ካብ ምንታይ እዩ ሓይሊ ዝብል ሕቶ ክስዕብ እውን ባህርያዊ እዩ እንተኾነ ምስጢር ሓይሊ ሕብረተሰብ ኤርትራ ብቐሊል ክትርድኦን ክተስተማቐሮን ዝከኣል ኣይኮነን ይትረፍ ብማዕዶ ንዝዕዘብ ትካልን ኣካልን ነቲ ዓወት ዝጐናጸፍ

እቲ ኣብ መፃፃኣና እንተ ሪእኸኻ ዝያዳ ኣብ ባሕሪ ሓይሊ ህዝቢ ኤርትራ ተኣቱ ድሕሪት ዝብለካ ዘለኹ እዚ ህዝቢ እዚ እቲ ውሑድ ከሎ ወይ እቲ ንቑሕ ናቱ ውሑድ ከሎ ናፅነተይ ዝበለ ህዝቢ እዩ። ናፅነተይ ኣብ ምባል ጥራሕ ጠጦ ይበለን ኩሎም ውፅዓት ህዝብታት ናፃ ክኾኑ ኣለዎም ኢሉ እጂ ሓይሊ ህዝቢ ኤርትራ በዚ ኣረኣያ በዚ ኣናበባ ናቱ ብፀላእቲ ቀልጢፉ ኣብ ተንሽን ዝኣተወ እዩ። እዚ ፍፁም ካብዚ ዘለዎ ንላዕሊ እንተኸይዶም ኣይንብረናን ናብ ዝብል ደረጃ ዘብፅሖም እዩ።

0: ብስርዓትን ሓይልን ክብርን ርዝነትን ሓደ ህዝቢ ዝልቃዕ ብብዝሒ ቁፅርን ግዝፊ ዝውንኖ ባህርያዊ ፀጋታትን ዘይኮነ ብዝውንኖ ብሉፅ ማሕበራዊ ክብርታት እዩ። ብሉፅ ክብርታት ዝውንን ህዝቢ ጥምረቱ ተሪር ክብሩ በሪኽ ልዕሊ ኩሉ ድማ ሓያል እዩ። ህዝቢ ኤርትራ ንርዝነቱ ርዝነት ንግርምኡ ግርማ ንጥምረቱ ትርቡ ዝውስኸሉ ኣብ ብዙሓት ኣህዛብ ዘይርከቡ ንዘበናት ብሰላ ኮይኖም ኣንፈት መጻኢኡ ዝቕልስዎ ሕቡ ሓይሊ ኣለዎ።
1: ሓይሊ ህዝቢ ኤርትራ ካብቲ መግዛእቲ ድምሃር ዝነበረ ኩሉ መግዛእትታት ኣብ ልዕሊኡ ናይ ምእሳር ናይ ምቕታል ናይ ካልእ ካልእ ስለ ዝነበረ እቲ ታሪክ ባዕሉ ክፈልጦን ክምሃሮን ክኢሉ ተማሂሩ ውን ብምልኡ ስጋብዚ ሕጂ ሰዓት ደለናዮ ኣብ ስርሑ ኣብ ልምዓቱ ኣብ ዝኾነ ይኹን እዚ ኩሉ ዲጋታት ክስራሕ ከሎ ኣሎ ተህዝቢ ልምዓት ክኸይድ ከሎ ኣሎ ተህዝቢ ፀላእ ክመፁ ከሎ ኣሎ ተህዝቢ
2: ሚስጢር ናይ ህዝቢ ኤርትራ ነቲ ሰብራ መበገሲ ኮይኑዎ ንሕና ገድሪ ክጋደል ከሎሲ ካብቲ ዝነበሩ ሕብረተሰብ ሒዝዎ ዝኸደ እዩ። ዲስፕሊን ደይከኣል የለን ንፀላኢኻ ምምካት ተፀሚምካ ምባር ብዘለካ ምኽኣል ዘይምንብርካኽ እዚ ከዓ ናብ ዝለዓለ ደረጃ ኣብፅሕዎ ህዝባዊ ጉንባር ክሳለፍ ከሎ ዋላ ካብ መሰረቱ 61 ክብገስ ከሎ ህዝቢ ኤርትራ መበገሲኡ እቲ መበገሲ ናይ ፀላኢ ዋላ ይኹን እምበር ንህዝቢ ኤርትራ ኣትሪርዎ ሓደ ከም ድኸውን ገይርዎ ከምዘይከኣል ዝየለ ገይሩ ከም ድከኣል ከዓ ገይርዎ ንኩሉ ሽግራቱ ጥሜት ኣየገድሶ ፅምኤ ኣየገድሶ ናይ ፀላኢ ግፍዒ ኣየገድሶ ይጥመ ይዕረቕ ኣይግድሶ ከምታ ድፀንሐቶ በታ ዘላቶ ዓቕሚ ክነብር እንታይ ታኣሽሙ ቢልዎ እዚ እቲ ዘሕለፎ ምረት ናይ መግዛእቲ
3: ሓይሊ ህዝቢ ኤርትራ ድኣ ፅንዓት ጥምረት ውህደት ብዝተፈላለየ ብሄራት ይኹን ብዝኾነ ቋንቋ ይኹን ኣብ ሓደ መኽባዕቲ ስለ ዝጥምር እቲ ፅንዓት ከዓ እሱ እዩ ዘሰጉሞ ነዚ ግንባር እሱ እዩ።

ሓይሊ ሕብረተሰብ ኤርትራ እቶም ብሉፃት ክብርታት ዝያዳ ኩሎም ከዓ ዘይተበትከ ሰንሰለት ሓድነት ስለ ዝውንን ከዓ ግርምኡ ዘይድፈር ፍርን ክቡርን ህዝቢ ኮይኑ ክነብር በቂዑ። ክብርታት ንህዝቢ ኤርትራ ኪኖ ፍልስፍና ዝኸዱ እምነ ኩርናዕ ሕላዊኡን ምስጢር ርቅቕ ሓይሉን እዮም። ክብርታት ናይ ሓደ ሕብረተሰብ ብዝተፈላለዩ ምሁራት ብዝተፈላለየ መልክዕ ክግለጽ ይከኣል ይኸውን። ሓይሊ ህዝቢ ኤርትራ እንታይ እዩ?

0: ዓይሊ ናይዚ ህዝቢ እዚ በቃ ብቕልል ዝበለ ወይ በዚ ንሕና ንክእሎ ዓቐን ዓቕሚ ሓድነት እዩ ሓድነት ቀለልቲ ምሳሌታት ኣለዋ እዚ ጥሪት ይዝመታ ነይረን በዞም ዝብለካ ዝነበርኩ ብፍላይ ብግዜ ሃይለ ስላሴ ጥሪት ተዘሚተን ካብ ገጠራት እዚ ኩላህና ንፈልጦ ምብራቅ ኣወፃድፍ ናይ ሳሆ በሎ ናይ ትግሪ በሎ ናይ ትግርኛ በሎ ካብቲ ጫፍ እቶም ዋናታት ምስ ተቆተሉ እተን ጥሪት መፅአን ዕዳጋ ወርታ ኣብቲ ዕዳጋ ናይ እከለ ጥሪት እየን መፅአን ዘሎ ከይትገዝኡ ባህላት ኣብ ከተማ ዘሎ ህዝቢ ከይገዝእካብ ተዘሚተን መፅአን ዘለዋ ጥሪት ሲ ከይዝመታ እቶም ንፉዓት ከዓ እንታይ ይገብሩ ናይ እከለ በቕሊ እንድያ እዚኣ ኣነ ክገዝአ ዩ ክመልሰሉ እየ እሱ ከምዚ ገዝእ ኣምሲሎም ናብ ዋና ኣይመልሱ
1: መግዛእትታት ዝነበረሲ ንህዝቢ ኤርትራስ ምሂርዎ እዩ ከምዚ ሓልፍ እዩ ምሂርዎ ኩለን መግዛእትታት ዝሓለፋ ስለ ዝማሃርኦ ካብኡ ተመኪሩ ካብቲ ሓደ ናብቲ ሓደ እዳኸደ ካብቲ ሓደ ናብቲ ሓደ ወለዶ እዳኸነ ቀጠብሎ
2: ህዝቢ ኤርትራ ካብታ ፍጥር ውሉድ ክብል ብመግዛእት እዩ ሓሊፍዎ ስለዚ ተገዝእ ከዓ ተሓባቢሩ ምስ ኩሉ ፀገማቱ ምስ ኩሉ ዋሕዱ ምስ ኩሉ ናይ ቁጠባ ሽግሩ ተሓባቢሩ በታ ዘላቶ ክፀኒዖ ክምክት ነይርዎ ስለዚ መከተ ከዓ እዚ መኸተ እዚ ከዓ ናብ ምንታይ ይሰጊሩ ናብ ቃልሲ ክብገስ ከለኮም መበገስ እዩ እቲ ናይ ህዝቢ ኤርትራ ሽግር ካብኣቶ መኪሩ ከዓ ህዝቢ ኤርትራ ከዓ በታ ዘላቶ መድፍዕ ተሃሉ ታንኪ ተሃሉ ጥሜ ተሃሉ መራታ ይሃሉ ኒሕ ተፃዊርካ ተኸዓ ኢልካ ዘሎ ሽግር ከምዚ የሎ ጌርካ ንናፅነት ክተምፅእ እንድሕር ኮይንካ ነቲ ተጠፊእካ ደሎ መሰልካ ክትክኦ እንድሕር ኮይንካ ንኩሉ ፀገም ከምዚ የሎ ጌርካ እዚ እንታይ እቲ ምከኣል ናይ ህዝቢ ኤርትራ ደበገሶ መበገሲ ክምረት ናይ ቃልሲ
0: እምበር ኣሰላማይ ክስታና ኢሎም ፈቲኖምና ባሕሪ ከበሳ ኢሎም ፈቲኖም ናብ እዚ ክትብሎ ይትኽእል እዚ ፈተነታት እዚ ሕጂ ውፅኢት ናይዚ ፈተናታት እዚ እንተኾና ንሕና ውፅኢት ናይዚ ፈተናታት ክንከውን ዝኸፈልናዮ ዋጋ ኣብ ቅድሚና ኩሉ ግዜ ገይርና ንዕኡ እንዳዘከርናን እንዳ ኣንበብናን ንቐፃሊ ንዚ ክብርታት እዚ ንምዕቃብ ወፈራ ምግባር እዩ ትትኽእሎ ብዛዕባ እዚ ክኸውን ኣሎ እዚ ኣብ ገዛ እዩ ኣብ ኣዳራሻት መዲርካ ኣብ መንግስታዊ ቦታታት መንግስቲ ካብ ዋና ናይ ክብርታትካ ጌርካ እንተወሲድካዮ ሓንቲ ስጉምቲ ናይ ጥፍኣት እያ መንግስቲ ኣማእዛኒ እዩ መሃሪ ኣብዚ ብፅሕና ዘሎ ደረጃ እዩ ካብ ፅሓና ዘሎ ካብዚ ንዳሓር ኩሉ ሰብ ዕዮ ገዝኡ ንሱ ክኸውን ኣሎ ኣብ ገዛኻ ደቂኻ እንድሕር ዛ ሃገርካን ብዛዕባ ሓድነትካን ብዛዕባ መፃኢኻን እንድሕር ዘይትዘራርብ ኮይንካ ካብኡ ይጅምር እቲ ሸለልትነት እጂ ናፅነት ከምቲ ቅድመ ዝበልኮ ብክልተ መንገድታት ይመፅእ ክንብሎ ንኽኢልና ብሓንቲ መንገዲ ከዓ ጠፍእ ብናተይ ርድኢት እዩ እዚ ብሸለልትነት ፈውሲ ሸለልትነት ምኸት እያ ኣብ ኩሉ ክንምክት ኣለና ሕማቅ የብልናን ኣይውለደናን ክንብል ኣይንኽእልና ሰባት ስለ ዝኾና ሕማቅ ክውለደና ንኽእል እዩ ግን እቲ ዝበዝሐ ነቲ ሕማቅ ናቱ እንተወሒጥዎ ብዙሕ ክሳራታት ናይ ሓደ ሰብ ጥራሕኻ እሱ ንክሳሩ ጥራሕኻ ንሱ ነብሱ እዩ ዝኸስር እምበር ነቲ ህዝቢ ወይ ነታ ሃገር ጉድኣት ካብርደላ ይክድን እዩ ሓደ ክልተ ሰለስተ ግን እዚ እውን ከይርከበና ኢና ንብል ሕጂ

0: ክብርታት ህዝቢ ኤርትራ ድማ ኣብ ውሽጢ ባህልን ልምድን ሕብረተሰብ ዝሰረፀ ሻልሻይ ህዋስ ተባሂሉ ክግለጽ ይከኣል እዩ። ሕብረተሰብ ኤርትራ ኣንፈት ኩዕዝኡ ዘማእዝኑ ዝተፈላለየ ረቂቕ ሓይሊ ይዝውንን። ጽንዓት ኣብ ዕላማ፣ ተወፋይነት፣ ሓድነት፣ ፍቕሪ ሃገር፣ ብጻዕርኻ ምንባር፣ ንሓቅን ፍትሕን ምስያፍ፣ ምትሕግጋዝን ርእስኻ ምኽኣልን ከዓ ገሌ ካብ ብሉጻት ክብርታት ሕብረተሰብ ኤርትራ እዮም።
1: ህዝቢ ኤርትራ ክብርታት መለለዩ እዩ ዝለለየሉ ብጽንዓቱ ምትሕግጋዙ ኣብ ኩሉ ነገር። ኣነ ኣብ ዝኾነ ቦታ ተንቀሳቂስካ ህዝቢ ኤርትራ መለለዩ ምትሕግጋዙ እዩ። ኣብ ዝኾነ ሽግር የጋጥም፣ ሓጎስ የጋጥም፣ ፀገም ይሃልዎ፣ ጥሜት ይሃልዎ፣ ብዘይ የገድስ እታ ዘላቶ ብሓባር ተሓባቢሩ ይሰግራ። እዚኣ ከዓ እታ ክብርታት ናይ ህዝቢ ኤርትራ ኢልና ንገልፀ።
2: ኣነ ክስዋ እስኻ ፅናሕ፣ ኣነ ክብጆ እስኻ ፅናሕ እንዳበሉ ነዛ ሃገር ዘውሓስ ደኣ ንሱ እዩ ጠቒምና ደኣ ኣብዚ ከምዚ ደረጃ በፂሕና ዘለና ሳላ ከምኡ ድኾነ እንዲ ናይ ገድሊ ሞ መግለፂ ከማን የብሉን። እቲ ክብረታት ኣብቲ ናይ ገድሊ ዝነበረ እንደገና ሕጂ እንዳተጓዓዘ ስለ ዝኸይድ ኣሎ ክብርታትና ኣዝዩ ሓያል ሓያል ክብርታት ይበል ንዓና ከጓዕዘና ናብ ከምዚ ደረጃ ከብፃሓናን ትሪአ እንደ ኣለኻን ዓለማት ክብርታትን ዘይዕቅባ ስለ ዝኾና እንዳ ኣብዚ ኩሉ ከምዚ ተበፂሒ ደሎ።
3: ረብሓ ክተቕድም የብልካን። ረብሓ ክንብል ከለና ምሳሕ ድራር ማለት ኣይኮነን። እቲ ሓፈሻዊ ሓዊኻ ሸይጥካ ክትድረር ክትሓስብ የብልካን። ስድራኻ የዕኒኻ ክትነብር ክትሓስብ የብልካን። ሃገርካ ይሕልፍካ ሂብካ ክትረብሕ ምሕሳብ ከይስዕርር ወይ ከይህሉ ክንቃለስ ኣለና። ዕላማና ሓድነትና ገርና እዚ ትብሎ ዘንበርካ ዘን ዝበልካዮም ብሙሉእ እንተን ሰውራታት ተን ዝርዝር ናይ ክብርታት እንተሰሪሕካሉ ጥራሕ እየን ክቕፅላ እሞ ክትጥቀመለን ትኽእል እምበር ብሸለልትነት እዚአን እንተጠፍየን ንድሕሪት ሚእቲ ዓመት ጥራሕ ይኮንካ ንትኸይድ ብፍላይ ኣብዚ ሕጂ እዋን ሚልዮናት ዓመታት ኢኻ ንድሕሪት ካም ሰብ ህላውካ እዩ ዝጠፍእ። ሕጂ ከም ህዝብን ሃገርን ክንቅፅል እሞ እዚ ናይ ብሓቂ ፍሉይ ዝኾነ ቃዊ ታሪክ ወይ ክብርታት ኣብ ምውራስ ለይትን መዓልቲ ብቢ ብቕዓትና ብቢቲ ኣብዚ ሃገር እዚ እቲ ሃገራዊ ንቕሓት ብዙሕ ዘስክፍ ኣይኮነን። ፖለቲካዊ ብስለት እዩ ዘድልየና። እዚ ፖለቲካዊ ብስለት ንብሎ ዘለና ንሓደ ውድብ፣ ንሓደ ሰብ፣ ንሓደ ከባቢ፣ ንሓደ ገለ ዘገልግል ኣይኮነን። ኤርትራ ከም ኤርትራ ዘገልግል ነዚ ሕብረተሰብ ክብ ዘብል ምዃኑ ብተመክሮ ፍርያቱ ኢና። እዚ ሓድነት እዚ ተፈቲኑ ንቕ ምባል ኣብዩ ዝቕፅል ዘሎ እዩ ዝክብርታት እዚ።

0: መንግስቲ ቤርትራ ስስዑን ገባትን ዓለማዊ እስትራቴጂ ንምርዋይ ተባሂሉ ንዝተነፍጎ ሕጋዊ መሰሉ ንናፅነት ክብረቱ ቐንጢጡ ብልመናን ትካቦን ክረኽቦ ኣይሓለናን። ኣንጻሩ ንዓመፅትን ገበትን ንምብዳህ ናፅነቱ ብቕልፅሙ ንምርግጋፅን ከም ህዝብን ሃገርን ክብረቱ ንምዕቃብን ደሙ ክኩዑ ዓፅምቱ ክስክስን ረሃፁ ክንጥብጥብን ብሓፈሻ ኣድላይ መስዋእቲ ክኸፍል እዩ መሪፁ። ምንጪ ናይ ትረቂቕ ሓይሊ እውን ክቡር ዋጋ እዩ።
1: ብክልተ መንገዲ ኢኻ ናፃ ናፅነትካ ትረክብ። እታ ሓንቲ ኣብ መጋባእያታት ናይ ዲፕሎማሲ ውሳነታት ጌርካ ናፃ ትኸውን። እታ ሓንቲ ከዓ ዛናትና በትሪ ኣልዕልካ ኢኻ ናፅነትካ ተምፅእ። ንሕና ግን ኣብ መጋባእያ ጥራሕ ናፅነት ኮነት እንተኸእል እዩ እዚ ህዝቢ እቲ ካይኑ ወሲድ እዩ ተፈሪዱ። እቶም ከባቢና ናፃ ክኾን ከሎ በዓል ሊብያ በዓል ሶማ ኣለዚ ናፅነተን ክረኽባ ከለዋሲ ይግብኦ ነይሩ፣ ግን ንረብሓና ኣይኮነን። ስለዚ ናፃ ከይከውን ዝበላ ኣቐሚጡ እዚ ህዝቢ እዚ እዚ ትቐንዲ ፀላእ እዩ። ድሕሪኡ ነዚ ኣባሃ ወይ ነዚ ውሳነ እዚ ዝሕሉ ሓደ ዋላ ሓንቲ ዘይፈልጥ ደንቆሮ ዲኻ ትብሎ ዋላ ብረብሓ ጥራሕ ናይ ውልቀ ሰባት ዝዓስከረ ስርዓታት ናይ ደርግን ሃይለስላሴ ማለት ሲ እዚ ናይ ቀረባ እዋን ክንዛረብ ኢለ
2: ፅን ኢልካ ምስማዕ ምኽባር ሓለፍትኻ ዝኾነ ጉን ብትምህርቲ ድመፅእ እንዳረእኻ ክምህረክ ድኽእል ሰብ እንዳሰማዕኻ እቲ ዘሎ ኩነታት ኣብ ዓድኻ እንዳዝተወዓልካ ስለ ዝኸይድ እቲ ሓይሉ ዱልዱልን ረዚኒ ናይ ህዝቢ ኤርትራ ምክንያቱ ቀዳምነት ግን ዲስፕሊን ኣለዎ ህዝቢ ኤርትራ፣ እቲ ዝለዕለ ዲስፕሊን ኣለዎ። ካብኡ ስለ ዝኾነ ሕጂ ተመሰረቱ ብምሉእ ንኩሉ ነገር ዲስፕሊን ዘለዎ ሰብ ኳ ኩሉ ኢደ ዝተውዕል እንታይ ምፅእ እንታይ ይኸውን የዝተውዕል ህዝቢ። ካብዚ ስለ ዝብገስ በቲ ሓደ ከይዱ ኣይሽረፍ፣ በቲ ሓደ ከይዱ ኣይጥወ፣ እቲ ሓደ ተመፆ ኣይጥወ። ስለምንታይ ኩሉ ፈሊጥዎ ስለ ዝፀንሕ ህዝቢ ኤርትራስ ቀሊል ኣይኮነን። ዲስፕሊን እያ እታ ኩላ ክስታይ ትኾነ ሓይልን ዲስፕሊን እዩ።
3: ሓድነት ክትገልፆ ከቢድ እዩ። ሓድነት ንኩሉ ፍልልድየትካ ብዘየገድስ እምነትካ ብዘየገድስ ምርዳእታካ ብዘየገድስ ኣብ ሓደ ምዃን ማለት እዩ። እዚ ሓድነት እዚ ከዓ ንህዝቢ ኤርትራ ኸም ዋልታ ኮይኑ ኣብ ሓደ ጠሚሩ ናፅነቱ ኣምፅዎ። ንሕና ሓድነት ህዝቢ ኤርትራ ክንብል ከለና ኤርትራዊ ኣነ ሕጂ ኣብ ዝኸድኩ ከይደ ኤርትራዊ እንድሕር ኮይነ ሳላ እታ መሰረቶ ካብታ ደን ፅናሕትና እንድያ ናይ ወለዲ ናይ ሓድነት ህዝቢ ኤርትራ ሲ ልክዕ እቲ ውድብ ህዝባዊ ግንባር ካብ ኩሉ ፍልይ ዝበለ ቃኒዎ ወይ ከዓ እታሽማ ወዲንዎ እምበር መሰረቱ ካብቲ ሕብረተሰብ ናይ ኩሉ መበቆሉስ ካብ ህዝቢ ኤርትራ ዘበጎሰ እዩ። ሓድነትና ግን ንኩሉ ክኢልና ንክንከይድ ዋላ ጠሚና ከለና ዋላ ተሸጊርና ከለና ዋላ ከፊእና ከሎ ሓደ ነቲ ሓደ ጆኻ ኣይትሕመቕ ስንንኸስ በርትዕ ኢልና ንንርእስና ስለ ዝተኣሳሰርና ስለ ዝተፃወርና በርከማና ከም ህዝቢ ኤርትራ ዳ ኩሉ ኮ ሽግር ደሎ የለን። ግን ሳላ እቲ ሓድነት ስኒ ምንካስ ምኽኣል ምፅዋር ንዘይከኣል ከም ዝከኣል ንዘየሎ ከም ዘሎ ክፉእ እንተ መፅእ ክሓልፍ እዩ ከም ቀደሙ እንዳበለ ስለ ዝተፃወሮ ህዝብና ማስ ኩሉ ህዝቢ ኤርትራ ወላ ዝተጋደለን ዘይተጋደለን ኣብዚ ደሎ ዋርሳይ ኮይኑ ዝቐፀሎ ናፅነት ኣብ ምምፃእ ይኹን ኣብ ምክልኻላ ዝሰርሕ ደሎ ክሳብ ሕጂ ደቅና ልዕልና ተጋዲሎም ኣለዉ። ደይከኣል ከም ዝከኣል ዘየሎ ከም ዘሎ ጥሚ ከፊእኒ ኢልካ ኢልካ ደይምሃብ እቲ ከዓ ኢልካ ነታ ዘላ ሸቶ ንኽተብፅሓ ስኒ ንኽሳ ኢልካ ተፃዊርካ መኻድያ ናይ ህዝቢ ኤርትራ ኣርማ ብኣ ከዓ ንኸይድ ኣለና ሳላ እዚኣ ከዓ ህዝቢ ኤርትራ ፅሕልና ንሕና ከዓ ሓንቲ ዘይንፈልጥ ተቓሊስና ከዓ ሳላ በላሕቲ መሪሕነታትና ከዓ ቃንዮምና ብዓቕምና ሰብ ኮይና ናብ ከምዚ መረዳእታ ብዓቕምና እውን ኢድና ክነበርክት ክኢልና

0: ድሕሪ መሪር ተጋድሎ ድማ ንናይ ምዕራብን ምብራቐን ርእሲ ሓያላን ስዒሩ ዘውንዳ ጽነት ደፊኡ ህዝቢ ኤርትራ ኣብቲ ጽንኩር ናይ ሓርነት ቃልሲ ነበይኑ ኣንጻር ርእሲ ሓያላን ዓለምና በብእብረ ገጢሙ ክዕወትን ከቢድ ውድታት ሰጊሩ ናጽነት ሃገሩ ከረጋግጽን ዘብቅዖ ዕጥቂ ዘመናዊ ኣጽዋርን ብዝሕሰብን ዘይኮነ ብኣውርኡ እቲ ንውሱን ዓቕሙ ናብ ዘይጸዓት ሓይሊ ዝቐየረ ብሉፅ ማሕበራዊ ክብርታት እዩ ነይሩ።
1: ሓድነትናት ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃንና ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና፣ ዓቕሚ የብልና፣ ሓገዝ የብልና። ዝኾነ ጸጋታት ውን ሳላ ዘጋጠመና ውን ጸጋታትና ውን ብዓቕምና ንገጥሞ ኣይከኣልናን ክንጥቀመሉ ይከኣልናን። ግን ሳላ እታ ሓድነትና ሳላ እታ ጥምረትና ሳላ ውህደትና ንኸይድ ኣለና። እዚ ከዓ ክቕፅል እዩ። ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም። ደቅና ብልሕለዎም ምስ ቴክኖሎጂ ተኣሳሲሮም እዮም። መረዳእቲ ዓለም ውን ኣለዎም። ንሕና ኳሳብ ሕጂ ጎተት ኢልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍጹም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን እየ ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪያ ኢሉ ኣነ ይፅበ
2: እወዚ ሕጂ ንብሎ ዘለና ፅንዓት ኣገዳሲ ዲስፕሊን ገለ ኣብኡ ንዲ ዝጠቓለል እንታይ እዩ ሓጊዞሞ ክንብል እንተኮይና ንዝኾነ ኹን ነገር ዝመፅእ ብትዕግስቲ ከዝተውዕለሉ ሞ ንክምልሰሉ ንክምክትን የኽእሎ ዝኾነ ኹን ንኣብነት ንበል ሕጂ ሓደ ሰብ ከይሰርሐ ሰሪሑ ክበላዕሎ እምበር ከይሰርሐ ክበልዕ ከምደይክእል እቲ ህዝቢ ይፈልጥ ማለት እዩ። ንኣብነት ሕጂ ኣነ ክሰርሕ ከለኹ እቲ ሓደ መፂኡ ይሰርሕ ምሳኻ እቲ ሓደ መፂኡ ናይ ክስታይ ኣየንቀዓርርን ናይ ካልእ ዝኾነ ይኹን ክመፁ ከሎ ፀላኢ ይኹን ገለ ኹን ዋላ ዓቃብ ሰላም ኹን ነዚ ሃገር ዘየ ድልያ ብምሉእ ገና ከሎ እቲ ህዝቢ ይፈልጦ ዝተውዕሎ ኣለካ። ስለዚ እቲ ህዝቢ እንታይ ዝጠቕሞ ብሰካ ተሓይሉ እንታይ እዩ ምስተውዓል ኣለዎ ኣስተውዕሉ እዩ ዝኸይድ ኣይጉቶትኒ ኢኻ ሓደ መፂኡ ሕጂ ኣነ ከምዚ ክገብረልካ ኣነ ከምዚ ገብረልካ እንድሕልዎን ህዝቢ ኤርትራ ኣይሰምዖን እዩ ህዝቢ ኤርትራ። ስለምንታይ ብዲስፕሊን ተማሂሩ ወይ ከዓ ብፅንዓት ስለዝዓበየ ማለት እዩ።

0: ኣብ 1998 ብጉልባብ ዶብ ዳግማይ ንዝተፈጸመ ቁልዕ ወራር ኣብ ምፍሻልን ልውላውነት ሃገሩ ኣምውሓስን ከም ዋልታን ኩናትን ዝተጠመሉ ዝገዘፈ ዕጥቂ እውን እቶም ንኤርትራዊ ስነ ኣእምሮ ዝሃነፁ ስውራት ኣፅዋሩ ዝኾኑ ብሉፃት ክብርታት እዩ። ህዝቢ ኤርትራ ብውልቃዊ ረብሓታት ከይሰድዐን ብግዜያዊ ሽግራት ከይተፃዕደን ባህሊ ስራሕን ዓያይነትን ብምኩስኳስ ብኩናት ንዝባደመት ሃገር ዳግም ንምህናፅን ንምብልፃግን ኣብ ዘካይዶ ዘሎ ሓያል ምርብራብ ብሉፃት ክብርታቱ ዝያዳ ሓይሊ ኮይኖም ንጉዕዝኡ ናህሪ ይውስኽሉ ኣለዉ።
1: ሓድነትና ንሕናስ ሓንቲ ንዓና ውሓስና ሓድነት ምዃንና ኢና ንኣምን። ምክንያቱ ካልእ ኣማራፂ የብልና፣ ዓቕሚ የብልና፣ ሓገዝ የብልና። ዝኾነ ፀጋታት ውን ሳላ ዘጋጠመና ውን ፀጋታትና ብዓቕምና ንገጥሞ ኣይከኣልና ክንጥቀመሉ ይከኣልና። ግን ሳላ እታ ሓድነትና፣ ሳላ እታ ጥምረትና፣ ሳላ ውህደትና ንኸይድ ኣለና። እዚ ከዓ ክቕፅል እዩ። ምክንያቱ እቶም ዘለዉ ሕጂ ድቕፅልዎ ልዕልየና ዝተምሃሩ እዮም። ደቅና ብልሕለዎም ምስ ቴክኖሎጂ ተኣሳሲሮም እዮም። መረዳእታ ዓለም እውን ኣለዎም። ንሕና ኳሳብ ሕጂ ጎተት ኢልና ፅንሕናያ ዝደሎ ወለዶ እዚ ኣነ ፍፁም ኣይጠራጠርኒ ኣብ ዝደለናዮ ደሎ ወለዶ እዚ ደሎ መንእሰይ እዚ ውላድና ይተኣማመን ኣነ ኣብ ዝበረኸ ካልእ ደረጃ ንሕና እኳ ብዓቕምና ንሪኣ ኢል ኣነ ይፅበአ።

0: ኣብ ምውዳ ምዕሩ ዝርጋሕት ዘለዎ ማሕበራዊ ኣገልግሎታትን ትሕተን ልዕለን ቅርፅን ንቕልጡፍ ምዕባለ ዝድርኽ ዓበይቲ ልምዓታዊ መደባት ኣሰላሲሉ በዚ መንፅር እዚ ክርአን ከሎ ክብርታትና ተጻብኦታት መኪትናሎም ፅንኩር መድረኽ ሰጊርናሎም ናይ ልምዓት ፕሮግራማትና ኣንጻር ኩሉ ግንጥነትን ተጻብኦን ተሪር መሰረት ሃኒፅናሎም እቶም ትማሊ ዕል ሓይሊ ዝፈጠሩ እቶም ሎሚ ኣብ ዝለዓለ ጫፍ ብቕዓት ዘብፅሑ እቶም ፅባሕ እውን ካብ ትማልን ሎምን ዝበርኸ ክእለት ዝፈጥሩ ንሶም እዮም ወትሩ ሰረት ህላወናን ዓወትናን እዮም እዞም ፍኖተ ብርሃንና ዝኾኑ ብሉፃት ክብርታት ከይብረዙን ከይሃሱን ከም ብለን ዓይንና ክንከናኸሎምን ክንዕቀሞም ብዘይ ብተኽ ሰንሰለት ናብ ወለዶታት ክነሰጋግሮም ግዴታን ሓላፍነትን ኣለና ምኽንያቱ ምስጢር ዓወት ህዝቢ ኤርትራ ንሶም ስለ ዝኾኑ
1: እዚ ክኸውን ንሕና ክንሕይል ክንክእል ኣለና ንሕና ሓያላት ኦ ሓያላት ኢና ንዝኾነ ነገር ተፃወቲ ኢና ብፅፍርና ስለ ንብል እቲ ብፅፍርና ከዓ ረአዮ ኣብ ምንታይ ደረጃ ብፅሒና ኣሎ ኣዝኻ እቲ ምሕያል ካብዚ ዘለናዮ ንላዕሊ ክንሕይል ክንክእል ኣለና ንወሃሃድን ክንጥመርን ኣለና ጥምረት ክህልወና ኣለዎ ናፅነት ሂወቶማ በጅዮም ዘምፅልናስ ክንጥመር ኣብ ሓደ ሓይሊ ንዝኾነ ዝተፈላለየ ዝመፀና ሓያላት ኮይና ምስጢራውያን ኮይና ዓቂብና ነዚ ሃገር ሓፍ ክንብላ ክንክእል ኣለና
2: 35 በዓል ናፅነት መጀመርታ ንኩሉ ህዝቢ ኤርትራ ናፅነታ ኣብ ምምፅአን ኣብ ምዕቃብ ልዕላውነትን ዝተጋደለ ገና ኣብ ምክልኻል ዘሎ ኣባላት ምክልኻል ብፆትናን ደቅናን ወርሳይን ተጋደልቲ ማለት እዩ እዚ ኩሉ ዝተወዲኡ ኣብ ዳሓሸ ደረጃ ምስድሮኦም ሃገሮም ዓቂቦም ምስድሮኦም ተራኺቦም ደረጃ ትምህርቶም ክባቢሎም እቲ ንሓስቦ እቲ ዳሓስቦ ኩሉና ንሓስቦ ክንበፅሖን ክበፅሕዎን ይምነየሉ ንኩሉ እዚ ብታ ካልኣይ ንምሉእ ህዝቢ ኤርትራ ክሳብ ዛ ሕጂ ብዘይ ዕረፍቲ ኩሉ ነገሩ ፀጋታቱ ትምህርቱ ዕድላቱ ኩሉ ነዛ ሃገር ኩሉ ነገር ዘወፍየላ ኣብ መወዳእታ ድካሓሰላ ብርሃና ንሕና ክካሓሰላ ክልከሎ ቀሲና ብልፅግቲ ኤርትራ ኣነ ተሪያ ካሓሳይሲ ካልእ ሕጂ ድፅበየ የብለን ድፅበየ የብሎም ብፀተ እውን ወላ ዞም ደቅና እውን ከማነ ኣርኪቦም ልዮም ኣነ ፅበያ ግን ብልፅግቲ ልምዕቲ ኣብቲ ንደልያ ዝበፅሐት ሃገር ክትህሉን ክርያን ኣነ ዋላ ይረአያ ደቀ ይኹን እቶም ብፆተይ ተሪኦማ ብጣዕሚ እዚኣታ ትምኒተይ ካ ካልእ ንኩሎም ምእንቲ ናፅነት ኹን ምእንቲ እዚ ሃገር ከርተ ዝብሉን ዝብሉ ደሎውን ኣብ ግንባር ኹን ኣብ ደገ መዓልቲ ናፅነት መዓልቲ ሓጎስ መዓልቲ ብርሃን ኩሉ ንደልዮ ንረኽበሉ ንቆስነሉ ንሕጎሰሉ ይግበረልና ይብል

ኣካል ናይዚ ሕጂ ንብሎ ዘለና ሕጂ ዘድልየና ዘሎ ምውርራስ ወሪስናስ ክነውርስ ሕጂ ኣብ መንጎ ክልተ እምኒ ጭቃ ጌርካ ኢኻ ትነድቕ ገዛ ሕጂ እቲ ጭቃ ችምንቶ ክኸውን ኣለዎ ማለት ትርር ዝበለ ኣብ መንጎ ክልተ እምኒ ዝብለካ እቲ ሓደ ናፅነት ዝተጋድለ ኣካሉ ዝኸፈለ እቲ ዝተሰወአ ምስ ተሰወአ እቶም ተረፍ መፂኦም ዘለዉ ሓደ ደረጃ እዮም። እዚ መምህር እዩ። ሕጂ ኣብ ናፅነት ኣለና ንብል ንሕና ናፅነት ስለ ዝረኸብና እዚ ንዕለሉ ዘለና ብዛዕባ ነብስና፣ ብዛዕባ ውሽጢና፣ ብዛዕባ ሂወትና፣ ብዛዕባ ሃገርና ንዛረብ ኣለና። ዝመፅእ ወለዱ ካባና ዝፅበዮ ከዓ ኣሎ። ሕጂ እዚ ሓድነት እዚ ዓቂብና ክንቅፅል ከም ህዝቢ ካብዚ ዝሓለፈ ወለዶ ዝተቐበልናዮ ሓደራ ናፃ ሃገር ናፃ ህዝቢ ልኡላዊት ሃገር ብክብርታት ዝዓጠቐ ህዝቢ ኮይና ክትቅፅል ኩሉ ሰብ ንሓድነት ኣብ ዕዳጋ ክእቱ የብሉን።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ሰባትና ደማነትና ሓንቲ የለ ትብል ስቕራትና ኢላ ሰነት ዒድ ሕርየት 35 ሰነትናትን ዓይድልና ወበርናምዣ ተንተላለለ ወሓልየትና እንቱማ ሂየ ምስልና ግታሉ ሰየትና ዓባይታ መተቕበለትና እዚ ክልሕላይት በርቱ ከማግላም ብሄ ምንሓልየት ናይ ሜዳን ግንፍገር ይኮኒኒ ምንዳትና ክልሕላየት ንቐድምቲ ንወይት ሕላየት ዓብይ ፈናን ኣብቲ ስላሳ ብራ ዓይኖሜ ምንሓልየቱ ሓቲ ሕላይቱ እግለ ግንቐድምቲ እግለ እንተትሌት ማይ ሕላት ሕበር ግታለ ግናቱ ክልኦት ፈናኒን ልቐት ብዳውየት ፈናን ዑስማን መሓመድ ከምስሎማ ፈናኒት ፋጥማ መሓመድ ህቶም ኣብ ሕበርቶም ላሓለዋ ላሓልየት ግንርአየንቲ ብድግማን ሄ ግናቕብልቶ ብድግማን ወንደ ደጋገምና ህየ ግልኩሉ ገቢልና ህየ ሰናይ ዝብለቃለት መናሰበት ኣብፅሒና ንብል
1: أعزائي المشاهدين رجعنا لكم من الأغنية الجميلة دي للفنانة فاطمة أحمد الدين شاغل كينا زي ما قلنا لكم أغاني عندها أغاني كثيرة بس الأغنية دي كانت في يدينا وعرضنا لكم إن شاء الله يا رب تكون عجبتكم برنامجنا لسه متواصلين معكم عندنا الأغنية الجاية تا درفت ما تأزلها تا لحلاية ما تأزلها ليت ميتا زي
2: ሰናይ ቅኒዕትና ፅ

0: ክቡራት ተኸታተልቲ ደጊምና ተመሊስናኩም ኣለና። ደርፊ ንኹሉ ይነገር፣ ንታሪክ የዘንቱ፣ ንዝነበረ ንዝሓለፈ እውን ብሓባር ጠርኒፉ ኣብ ሕፅር ዝበለ ሰዓታት ዝገለፀ ብምዃኑ ድማ እዩ ደርፍታት ዝያዳ ካልእ እዋን ተሰማዐ ዝኸውን ኣብ ናይ ስነ ጥበብ እዮም። እንተ ደኣ ሃገራዊን ደርፍታትና ንድሕሪት ተመሊስና ፈትሽናዮም እውን ዝያዳ ድምቀት ይህብዎ ነዚ በዓል እዚ ንምንፅብራቅ እውን ሃገራዊን ደርፍታትና መዓልታዊ ዳህሴስና ፈትሽና ናብኹም ንቐርብ ኣለና። ክቡራትን ክቡራንን ተኸታተልትና ረኸቢት ሰኣኑ ንሕጂ እውን ካብዚ ብምቕፃል ሓደ ዕዱም ጋሻ ክህልወና እዩ። ሓንቲ ካብ ሃገራውያን ደርፍታትና ንዓ እትዘንቱ እትገልፅ ክትከውን እያ። ሕጂ እውን ምሳና ሕበሩ
1: ምናሰበት ዒደል እስትቕላል መጂድ ኣሒብ ኣህኒ ኣሻዕብ ኤርትሪ ሙጁድ ፍ ዳክል ወልካርጅ ቁዋት ድፋዕና ባሲላ ብልሙናሰበት እዮ ግልም ኩሉ ሰነ ውንቱ ጠይቢን ዘይማዓወትናኩም ፊ ሓልቃት ነሳበቃ ኩነ ናዕዝም ድዩፍ ይኩኑ ምን ልሙስተሚዒን ይኩኑ ምን ልፈናኒን ይኩኑ ምን ኣይ ኣለቃኒ ኣልገዲማ ኣልጋን ዕንደም ዝክረያት ፊሃ ሓንስተضፎም ፊ ኩሉ ሓለቓትና ጉናልኩም እንሻ ላ ሕኩም መዓና ደፍ ሓንሹፉ ማዓ ባዕድ
2: ሰባትና ደማነትና ሓንቲ ኢለ ትብል ስቕራ 35 ዒድ ሕርየት ንዓይድ ኣለና ብለመናሰበት እንደንቤቱ እየ ከም መግሉ ታብዑ ለኩም ለትፍናተ ሓልየት ሕና ሰለስትና እንደገብአና ስኩም እንቀድም ህልና ከም መግሉ ታብዑ ለኩም እየ ዲብክል በርናምጅ ነ ሄየ ጋሻይቱ ለንዓዝም ፈናን ግልግ በቐድር ሻዕር ኣውየ ሓልየት ምላል ኣዳውሮ ኣንፋር ግልግ በቐድሮ ግልዮሞ ሄየ ጋሻይ ግልሃልግናቱ ዲቦቱ ግል ንጊ ስመንቱሉ ጋሻ ሂለየ ብሕበር ግንረአዩቱ ድግማን በኪት ወስዒድ ዒድ ሕርያት ግልግ በቕግና ዲም ንተምነ ዲብ ጋሻይ ነግ ንጊ ስተዘ
3: የምርታ እዚ ዕድል ንዓይ መሃበይ ሚኒስትሪ ዜና ይቅንየና ኤርትራ ይ ናይ ፋርሙ መዓንበላት ብደርፊ 88 ደርፋ እዚያ ከርትረጂ ናይ ኣደይ በዓሊ ክዓጢቂ ክሳብ ውፃእ ዝብል ነገር ኣይፅብኒ ክጋደል እየ ትብል ደርፊ እያ እዚያ ክድርፍ ከለኹ መዓት መንስያት ኣብ ደጊ ዘሎ ውስቲ ዘሎ ኩሉ ዝተሰልፉ እዩ የምርተ ደርፊኻ እዚያ ናቲ የምርተ ዝደርፎ ደርፊኻ እዚያ እዚያ ሕዚ 88 ደሪፋ እያ መዓት መንስያት ወፅኡ እዩ ኤርትራ ይ ናይ ፋርሙ መዓንባላ እክሱስ መዓንባላ እክሱስ የላ ተሲ ክሳብ ሰብ ይብል ኣይፅበን እየ ትብል ደርፊ እያ እዚኣ ዜማ መሓመድ ሳዕቢ እያ ግጥሚ ናቲ እያ

ቀደብቲ ነቢ ህዝብን በዓላ ባዳ ገልዓሎ ኢላ ፈለ ኩሉ ክድርፍ ከለኹ ናይ ብሓኪ ህዝቢ ፈቱ ዝነብር ደርፊ እያ ኤርትርያይናይ ፈርቦ መዓም ባላይ ኦክቶስ መዓም ባላያ ኤርትርያይ ኤርትርያይናይ ኩርዑተካ ሶላማ ኩሓካካ ህያባማ ኤርትርያይና እትብል እዚያ ዜማ ናይ መሓመድ ሰዓቢ መስለኒ ፈተነ ሰለመኒን ዓብዱምዓሊ ይደርፎዮም ኩሉ ግጥሚ ኣይክእልን እየ ኣተዋል እንታይ ገብር ተጋድርቲ እንታይ ምክንክት ካብ ገዛ ወፅኺ ዝብል ዓብዱምዓሊ ጓል ሰለማንካ ኣነ ሃገር ኣፍክር እየ ካብ ገዛ ዝወፀኹ ሃገር ኣፍክር እየ ተጋድል ወፅ እየ ትብል ኣው ከመሓኮት ኣው ከይ መሓኮት ይዕ ዳብዕል ስጋካ ዋይት ትብል ትብል እየ

0: እዚኣ 80 ሰው ኣትገለ ይመስለኒ ሰሚዐ ሽዓን ኣብዚ ኣባሓኒ ከባቢ ነረ ማራ ግጥሚን ዜመን ሓያል እያ ኣብ ህዝቢ ከመ መዓዝ ተኸበለን ነይሮ እያ ኣብ ቴሌቭዥን ርኢ ነራ ናይ ጉቦታት ኮይና ደርፊ ከ ሓያል ደርፊ እያ ደርፊ ተነሰውራ ነብሓበር ነይሩ እዛ ናት እያ እዛ ናትካ ይበሃል ነገር ኣይነበረን ብሓንሰብ ሓንቲ ደርፊ ትውፅእ ብሓንሰብ ኩሉ ነፅንዕ ኣብኳ ሓያል ሰብ ጉሮሮ ተሰመምዕ ሰብካ ይውስድ ነይሩ ከምዚ ሎሚ እዛ ናተያ ገልመለ ይበሃል ነገር ኣብ ሰውራ ኣይነበረትን ከምስ ዝኮነ ከ ደርፊታትና ሓይሊ ነይርዎ ሕጂ ደርፊታት ኣለዎ ፅቡቅ ደረፍቲ መፅኦም ኣሎ መንስያት ኣለው እዩ ሕማቅ ዜማ ሕማቅ ግጥሚ የለን ላኪን ኣብ ሰውራ ዘይነበረ ደርፊታት ሓያል ደርፊታት
1: ኣንዳኒናለትያ ይበቲ ባይተኳኣኒኖ ስንኩል ግደኳኣኒኖ ሕርያ ገካ ኢንክዋ

0: ንዓመታት ሃንቀው ዝተባህለሉ ነፃነት ኤርትራ ክውን ምስ ኮነ ህዝብን መሪሕነትን ኤርትራ ብመንፅር ዝኸፈሎ ዋጋን ዝሓለፎ መስገደልን ንምዕቃብ እውን ዓብ ፆር ስለ ዝተሰከመ ካብ ፅባ ሓርነታት ሒዙ ሰለማ የበለን ነታ ዝሓልማ ዝነበረ ነፃን ልኡላዊትን ሃገሩ ከማዕብል ስለ ዝተበገሰ ከዓ ግዜያዊ መንግስቲ ኤርትራ ራእይ ኤርትራን ኤርትራውያንን ንምጭባጥ መጀመርያ ዝወሰዶ ተበግሶ እቲ ብ20 ሕዳር 1991 ዝተኣወጀ ኣዋጅ ሃገራዊ ኣገልግሎት እዩ ነይሩ። እቲ ብቁፅሪ 11 ወይ 1991 ዝፍለጥ ታሪካዊ ኣዋጅ ምስ ግዜን ጸለውቲ ኩነታትን ክልተ ግዜ ምምሕያሻት ክግበረሉ እንከሎ ኣብ መወዳእታ 39 ዓንቀጻት ሒዙ ኣዋጅ ቁፅሪ 82 ወይ 1995 ተሰሚዩ ናብ ተግባር ምስ ተሰጋገረ ኣብ ታሪክ ዝሃገር ዓብዪ ምዕራፍ ተፃዊት እዩ። ኣብቲ ግዜ እቲ ከምዚ ዓይነት መደብ ከተበግስ ከቢድ እኳ እንተነበረ ግዜያዊ መንግስቲ ኤርትራ ኣብ ጥራይ ጅቡኡ ንተጋደልቲ እውን ናይ ጅባ ገንዘብ ክኸፍል ኣብ ዘይክእለሉ ዝነበረ እዋን እዩ በቲ ኣብ ሰውራ ዘማዕበሎ ባህሊ ነቲ ዘይከኣል ዝመስል ዝነበረ መደብ ሃገራዊ ኣገልግሎት ከም ዝከኣል ገይሩ ኣተግቢርዎ።
1: መጀመርታ ኣብ ኣዋጅ 11 ናይ 91 ማለት እዩ። ስለዚ ርዝነት ናይቲ መደብሲ ብሃገራዊ ኣዋጅ እዩ ወፅኡ። ክትግምግሞ ከለካ ድሕሪ 35 ዓመታት ሃገራዊ ኣገልግሎት ብመንፅር ዕላማታት ን ተርኢካየ እዩ ፅቡቅ 4 ዕላማታት እዩ ዘለዎ ብቲ ኣዋጅ ክብገስ ከሎስ ንፁር 4 ዕላማታት ኣብቲ ኣዋጅ ኣቕሚጡ እዩ ተበጊሱ። ሓደ ሃገራዊ ምክልኻል ማለት እዩ፣ ሃገር ምክልኻል። ካልኣይ ቁጠባ ሃገር ንምዕባይ ተባሂሉ። ሳልሳይ ካብቲ ወታደራዊ ሸነኽ ውፅእ ዝብል ከዓ ኣብ ሰብ ሰርሖን ባህርያዊ ሓደጋታት ንምክልኻል። ራብዓይ ዓብዪ ከዓ ምኩስኳስ ሃገራውነት እዩ መሰረት። ስለዚ ሕጂ ክንግምግሞ ከለና ዋላ ኣነ ኣካል ሃገራዊ ኣገልግሎት ኮይኑ ክሪኦም ከለኹ ነዘን ዕላማታት እዚኣተን ተተግቢረን ድን ኢና ክንግፅብ። መጀመርታ ድሕነት ሃገር ወይ ድማ ምክልኻል ሃገር ዝበሃል ከምቲ ዝበልናዮ ኤርትራ ምርጫ ወሲዳ ብካልኦት ሃገራት ክትሕልዎ ኣይደለየትን። ዘምፃኽዎ ናፅነት ኣነ ባዕለይ ክሕልዎ እየ ዝብል ምርጫ እዩ ወሲዱ። እዚ ከዓ እንታይ ገይሩ ከዓ በቲ መደብ ሃገራዊ ኣገልግሎት ንሓደ ወገን ንካልእ ወገን ዘይኮነ ህዝባዊ ክኸውን ምእንቲ ነብሲ ወከፍ ዜጋ ግዴታ ወሲዱ ነቲ ዝመፀ ናፅነት ናይ ምዕቃብ ማለት እዩ።
2: ሃገራዊ ኣገልግሎት ወይ ብሓፈሻ እዚ ወለዶ ናፅነት ንብሎ ወለዶ ንሱ ዝገበሩ እንድሕር ክንርኢ ኮይና ብሓፈሻ ዝኾነ ወለዶ እቲ ዝቕበሎ ሕድርን ከተግብሮ ዘለዎ ስራሕን ዝገብሮ ዘሎ ቅያ ወይ ጅግንነት ንመፃኢ ወለዶ ዝሕልፎ ከዓ ብይ ዝምዘን። ሕጂ እዚ ሃገራዊ ኣገልግሎት እንተርእናዮ ብኩናትን ብመግዛእትን ዝዓነወት ሃገር እዩ ተቐቢሉ። እዚ ጥራሕ ከይኣኽሎ እሱ ንበዕሉ ከቢድ ዕማም እዩ። እሱ ጥራሕ ከይኣኽሎ ከዓ መውሓስ ልኡላውነትን ህንፀት ሃገርን ከዓ ተወሲኽዎ መሊሱ እቲ ጦርናቱ ከቢዱ ማለት እዩ። ስለዚ እቲ ክተግብሮ ዝነበሮ እታ ዝዓነወት ሃገር ምምዕባል ነታ ሃገር ከዓ ልኡላውነታ ምኽባር እዩ ነይሩ። ሕጂ ዝበዝሐ ግዜ ከዓ እቲ ጅግንነት ይፍፅሙ ኣሎ። ንኣብነት ሕጂ 91 ኣብ ኤርትራ ክንደይ ቤት ትምህርቲ ነይረን፣ ክንደይ ሕክምና ነይረን፣ ክንደይ ህዝቢ ማ ይረክብ ነይሩ፣ ክንደይ ፅርግያ ነይረን እንድሕር ኢልካ ነታ ዝነበረት ካርታ እንድሕር ስኢልካ ንዚአን ነጥቢ ነጥቢ ጌርካ እቲ ሎሚ ዘሎ ከዓ እንድሕር ርኢኻዮ እቲ ለውጢ ዝኾነ ሰብ ክሪኦ ይኽእል እዩ። ሕጂ ነፍሶ ከፍሬ ኣብዚ ሃገር 91 ዘይነበረት ሎሚ ዘላ እንድሕር ኣሎ ኮይና ብርሃፅን ብደምን ናይ ሃገራዊ ኣገልግሎት ድመፀ እዩ ክንብል ንኽእል ኢና።
3: ኩሉ ሃገራዊ ኣገልግሎት ብመይኡ ብደረጃ ትምህርቱ ኣብ ዝተፈላለየ ናይ ሚኒስትርታት ኣብ ብምልአን ሚኒስትርታት ናይ ሃገር ፋሒሉ እዩ ዘሎ። ኩሉ እቲ ስራሓት ከዓ ብዳርጋ በቶም ሃገራዊ ኣገልግሎት እዩ ዝስራሕ ዘሎ ማለት እዩ። ብናቶም ሞያ ትምህርቲ ዓሚ ደረጃ ኣብ ፅብሕታት ከይተረፋማን ተዘርጊሖም ኣለዉ ማለት እዩ። ስለዚ ሃገራዊ ኣገልግሎት እንተዘይህሉ ኢልካ እንድሕር ሓሲብካስ እዚ ሃገር ከ ከም ሃገር ከ መሃለዎ ዶ ብኩሉ ሸነኻ ትርኢኻ ማለት እዩ። ብምክልኻል ክትሪኦ ትኽእልኻ ኣብ ሚኒስትርታት ዘሎ እውን ቀሊል ተራኮነን ዘበርክር ዘሎ ዓብዪ ዝኾነ ስራሕ እዩ ብኣቶም ዝስራሕ ዘሎ። ስለዚ ንኩሉ ብውህደት ብተናፀል ከይረአኻ ንኩሉ ብውህደት ርኢና ግን ኣዝዩ ዓብዪ ዝኾነ ኣበርክቶ እዩ ዝሰርሕ ዘሎ ሃገራዊ ኣገልግሎት ኣብዚ ግዜ እዚ።

0: ተካፋይነትን ናብ ተካይ ወለዶ ንምስግጋር ነቲ ነፃነት ዝተረከበ መንእሰይ ኣብ ሃገራዊ ህንፀትን ምዕቃብ ሰላምን ፀጥታን ሃገሩ ተርኡ ክፃወት ሰፊሕ ባይታ ፈጢር እዩ። ሰላኸይ ተሃመለ ዝጀመሮ ምህናፅ ሃገራዊ ሰራዊት ድማ ድሕሪ ሓርነት ዘጋጥመና ንህላዊና ዝፈታተን ወራር ስኢሉ ጥራይ ዘይኮነስ ሎሚ ንወለዶ ገድሊ ዘትክእ ሰራዊት ሃኒፅና ክንብል ንኽእል ኢና።
1: ልክዕ መንእሰይ ኣንጎዕ ናይ ሓንቲ ሃገር ኣንጎዕ ከምኡ ስለ ዝኾነ ከ እዩ ናፅነት እውን ብመንእሰያት እያ መፅያ መንእሰይ ኮንካ ከዓ ይንበርኒ። ስለዚ ኣብ ዋሓስ ሃገር ካእቶም ውላድ ናይቶም ኣቦታት ናይቶም ፋይተርስ ወይ ናይቶም ተጋደልቲ ኣብ ሰዓት እዚ ዋሕስ ኮይኑ ኣሎ። ስለምንታይ መንእሰይ ኩሉ ሻዕ ዋሕሲ ኣብዝሓለፈ መንእሰይ ናፅነት ኣምፅኡ ንድሕሪ ኢልና ኣብዚ ሕጂ ከዓ ብመሪሕ ናይቲ ዝተመኮረ ተመኩሮ ዘደለበ ኣቦኡ ኣይኡ ሓዉ ኣብ ጎኒ ኮይኑ እዚ ሃገር ደው ንክትብል ዋሕስ ኮይኑዋ ኣሎ። ኣብ ኩሉ ኩርናዕ ማለት እዩ ብኩሉ ፅላታት ክንሪኦ ንክእል ኢና። ኣብ ሚኒስትሪ ጥዕና እንድሕር ኣለካ ብቁፅሮም መንእሰያት ክንደይ ኣለዉ እንተ ኢልና ኣብ ሚኒስትሪ ምክልኻል እንድሕር ኢልና ብድሕሪኡ ብረት ኣብ የማኑ ፀጋሙ ኣፍራዛ ባዴላ ሒዙ ኣብ ዝኾነ ብቁፅሪ ብዓቕሚ ብዕድመ ድሕር ሪኢኸያ እቲ መንእሰ እዩ ዘሎ። ልክዕ እቲ ቀላሲ እቲ መሪሕ ተመኮረ ኣብ ጎኑ ኣሎ። ልክዕ እዩ ዝካሓደ ኣይኮነ ድሕርታ ሃገር ኣላ ኢልናስ እቲ መንእሰ እዩ። ስለዚ እቲ መንእሰ እዩ በዓል ሃገር
2: ደረጃ እዚ ዝበፅሓናት ፅንዓት ተሃቦ እቲ ስኒ መንካስ ንሉ ሳልናቲ ሃገራዊ ኣገልግሎት እዩ ትቀፃልነቱ ድሕርቲ ተጋዳላይ ሲ በቲ ሃገራዊ ኣገልግሎት እንዴት እንዳተወራረሰ ከይዱ ኢቨንካ ከምኡ ተወራረሳ እዩ ከዓ ዘሎ ሕጂ ሕጂ ነታ ሃገር በብ ሴክተሩ እንድሕር ርኢናዮ ኣብ ምክልኻል ሃገር እንድሕር ከና ኣብ ሓፈሻዊ ሃገር ፀኒዓ ከም ትኸይድ ኣሰር ናይቶም ኣቦታትና ከም ንስዕብ ጌርና እዩ ማለት እዩ በብቲ ናትና ኣብቲ ናትና ኣብ ናይ ክፍሊ ኢሚግሬሽን ዜግነት እንድሕር ከልና ከዓ ዋላ እቲ ወጋዓዊ እቲ ተኣሽሙናትና ምስ ዜና ኮርክብተ ዘይሃለወ ነቲ ድሕነት ሃገርን ፀጥታን ሓልዩ ከም ዝኸይድ ነቲ መምርሒ ብመንግስቲ ዝወፀእ ኣብ ምትግባር ኢና ንርከብ ዘለና። ስለዚ እቲ ቀፃልነት እቲ ውሕስነት ሳላቲ ሃገር ኣገልግሎት ዝተመስረተ ኮይኑ ይስማዓነና እዩ።
3: 98-200 ዝነበረ ኩነታት ናይ ኤርትራ እውን ነቲ ልእላውነት ናይ ኤርትራ ዝኽበረ ኣባል ሃገራዊ ኣገልግሎት እዩ። ኣባል ሃገራዊ ኣገልግሎት ኣብኡ እንተዘይህነፅ ነይሩ ኣብኡ እንተዘይ ነቲ ሃገር ኣብ ምህናፅ እንተዘይሳተፍ ነይሩ ናበይ መሃለና ዝፍሉጥ ነገር እዩ ማለት እዩ። ስለዚ በቲ ምክልኻል ሃገር መፂኻ ልእላውነት ኣብ ምውሓስ ህዝባዊ ኣብ ምግባሩ ዝተወስደ ምርጫ ንኤርትራ ዝገጠማ ኣብ ዝሓለፈ ዓመታት ክትሪኦ ከለካ ኣባል ሃገራዊ ኣገልግሎት እዩ ቲ ልእላውነት ኣኽቢርዎ። ኣነ ከዓ ወላ ኣባል ናቱ ምዃነይ ከዓ ከምዚ ይስማዓካ እዩ ክብሪ
4: ወርወርታ ከ ኣሎ ዋላ ኢድ ናይ ካልኦት ሓያላን ሃገራት ዘለዎ እውን ነቲ መንእሰይ ነቲ ወርወርታ ከምዚ ዘይትሪኦ እቲ ሚራጅ ንብሎ ብደገ ዘብለጭልጭ ነገር ኣሎ ዝስሕቦ ማለት እዩ። ሓቂ ኮነን ግን ይስሕበካ ሕጂ ነቲ ዝስሕበካ ነገር እንዳረእኻስ ዋጋ እንዳኸፈልካ ነቲ ህዝብኻን ነቲ ሃገርካን ኣበርክቶ ክትገብር ሲ ቀሊል ኣይኮነን። ስለዚ እቲ ሃገራዊ ኣገልግሎት ዝገብሮ ዘሎ ስራሕ በዚ ክንሪኦ ንኽእል ኢና። ተደሊቡ ዘሎ ዓሙ ከዓ ቀሊል ኣይኮነን። ኣብ ኩሉ ንኣብነት ሕጂ ኣብ ሕክምና እንድሕር ርኢና ኣብ ፍሉይ ክእለት ዘለዎም ሓካይም ክነፈርኽ ኢልና ኣለና። ኣብ ኩሉ ዝኾነ ኣብ ናይ ቆልዑ ይኹን ኣብ ናይ ርሳት ይኹን ኣብ ናይ መጥባሕቲ ይኹን ኣብ ውሽጣዊ ሕማማት ይኹን ኣብ ናይ ዓይኒ እዝኒ ኣብ ኩሉ ኣብቲ ናይ ጥዕና ሙሉእ ነፍሲ ዝምልከት ሎም ኣብ ዝኾነ ቦታ ከትካ ዝፈልጥ ሰብ ኣለካ ሓኪም እንተደሊኻ ተማርፅ ጥራሕ ሓኪም ኢኻ ትመርፅ ሎም እምበር ስእነት ናይ ሓኪም ወይ ናይ ሞያዊ ይኮነን ዘሎ ግን 91 እንድሕር ርኢና ምናልባት እተን ዝነበራ ናይ ሕክምና መደበራት ይቁፀራ እየን ሽዑ ንክተማርፅ ኣይኮንካን ዋላ ዘይተምሃረ እውን ቅሩብ ናይ ሕክምና ክእለት ዘለዎ ኢኻ ትደሊ ሎሚ ግን ኣይ ናይ ሓኪም ሕሸኒ ኢኻ ትብል። ስለዚ እቲ ሰብ ኣይርዮን ኣይርድኦን እዩ ግን ቀሊል ዝላ ኣይኮነን ክብል ደለ
0: ኣብ ኤርትራ ብዘይ ፀጋ ናይ ሰብ ካልእ ፀጋ ትርጉም የብሉን ዝብል እምነት ስለ ዝተሃንፀ ኣብ ትምህርትን ሞያዊ ስልጠናን ዓብ ወፍሪ ተገይሩ እዩ። ብመንፅሩ መንእሰይ ዝሃገር ኣብ ኩሉ ሚኒስትርታት፣ ኩባንያታት፣ ትካላት ናይ ህንፃን ሕርሻን ክኢላታት፣ ኦፊሰራት፣ ኣባላት ሃገራዊ ኣገልግሎት እዮም። ሃገር ክትሃንፅ መጀመርያ ኣቕሚ ሰብካ ክትሃንፅ ስለ ትግደድ ከዓ ኣብ ስራሕ ተደልዩ ዘሎ ፍልጠትን ሞያን ቀሊል

0: ኣይኮነን።
1: እቲ ናይ ቀደም መንእሰይ ብገዛ ርእሱ ዝደለዎ ተመክሮ ካብ ጌጋታት እንተምሃረ እንዳተምሃረ ዝመፀ እዩ። እዚ ናይ ሕጂ መንእሰይ ከዓ ኣብቲ መሪሕቲ ኣብቲ ላዓትቲ ኣትዩ ልክዕ ከምቲ ሽዑ ዝሕለፎ መስዋእቲ እቲ ናይ ቅድም መንእሰይ ልክዕ ከምኡ እዩ ዘሕልፍ ዘሎ። ሕጂ ክልክዖ ከለኹ ከዓ ተሃገር እኳ ትቅፅል ኣላ። ሕጂ ኣብቲ ውፅኢት ኢና ክንዛረብ ዘለና። ሕጂ ኣበርክትኡ ነው ብዙሕ እዩ። ትረቑሒታት እዝንእዝንእዝን ኢልናስ ሓደ መንእሰይ ዘበርክቶ ዘሎ ኣብ ሓንቲ ሃገር እንዳሕር ኣብዛ ሕጂ ሰዓት ክገልፆ ኮይነስ ለይትን መዓልትን እውን ኣይ ክውድኦን እዩ። ብሓንቲ ቃል ክንሪኦ ከለና ግን ውፅኢቱ ግን እንታይ እዩ? ውፅኢት ናይ ተኣበርክትኡ ተሃገር ተዋሒሳስ ትቕፅል ኣላ።
2: እጂ ኩሉ ግዜ ተሪር ፍልጠት ዝበሃል ብተመክሮ ድመፅ እዩ። እጂ ሓደ ሰብ ን20 ዓመት ኣብ ሓንቲ ትካል እንድሕር ሰሪሑ ናይ ብሓቂ ነቲ ከመይ ገይራ ትሰርሕ እዛ ትካል እንታይ ፀገማት ኣለዋ ንመፃኢ ከመይ ገይራ ፅቡቅ ገይራ ትስጉም ክፈልጥ ይኽእል እዩ። ሕጂ ናይ ብሓቂ እቲ ክእለታት ኣብ ኩሉ ተጠርዩ ዘሎ ኣብ ዝኾነ ትካል እሶም እዮም። ሎሚ ሕጂ ከምቲ ዝበልክዎ እዩ ኣብ ዝኾነ ቦታ እንድሕር ዝኾነ ትስራሕ ነገር ኣላ ግድን ኢድ ናይ ሃገራዊ ኣገልግሎት ኣለዋ።
3: ሚኒስትሪ ጥዕና ሓደ ካብቶም ዓበይቲ ሚኒስትሪ ናይዚ ሃገር እንድዩ። ቀደም ዝነበረ ቁፅሪ ናይ ኣባላት ናይ ሚኒስትሪ ጥዕናን ሕጂ ከተዛምዶን ከለካ ዋላ ብዓይነት ከይተረፈ ብዓይነት ብብዝሒ ናይ ሰማይን መሬትን ፍልል እዩ ዘለዎ። እቲ ኣብ ኣዝዩ ርሑቅ ቦታታት ተዘርጊሑ ዘሎ ትካላት ጥዕና እውን ሃገራዊ ኣገልግሎት እዩ ከይዱ ዝሽፍኖ ዘሎ ማለት እዩ። ስለዚ ብምሉእ እዚ ሾታታት ናይ ሚኒስትሪ ጥዕና ክውቃዕ በቂዒ ዘሎ በቲ ሃገራዊ ኣገልግሎት ኣብቲ ባይታ ኮይኑ ዋላ ብፅሕፈት ደረጃ ይኹን ስለሰርሕ ስለ ዘሎ ስለተዋስኦ እዩ። ንበይኑ ብዘይቲ ዝንብሎ ዘለና ዓቕሚ እቲ ሚኒስትሪ ጥዕና ክስጉም ኣይከኣለን ፍፁም ኣይምኸደን ነይሩ። እዚ ኩሉ ዝውሃብ ዘሎ ኣገልግሎታት ብዓይነቱ ኹን ብብዙሑ ይኹን እቲ ሃገራዊ ኣገልግሎት ኢዱ ስለ ዘእተወሉ እዩ ኣብዚ ዝለዓለ ደረጃ በፂሑ ዘሎ ማለት እዩ። ንኩሉ መንግስቲ ክሽፍን ዝፅዕር ዘሎ ነቲ ሃገራዊ ኣገልግሎት ሒዙ እዩ ዝሽፍን ዝፅዕርን ዘሎ ማለት እዩ። ንሱ ከዓ እዩ እቲ ዝነበረ ዓቕሚ ሰብ ንዕኡ ንምቅላል ኣይኮነን። ንሱ እንተስ ብሕማም እንተስ ብዕብት እናኸደን ክኸይድ እንከሎ እቲ ሃገራዊ ኣገልግሎት ነቲ ቦታ እናተከአ እንዳሸፈነ እዩ ክኸይድ ንቡር ኣሰራርሓ ማለት እዩ።
1: ዓወት ናይ ዝነበረ ዳታታት እንድሕር ርእናዮ ኣብ ናይ ሞት ኣደ ኣብ ሕርሲ ብክንደይ ነኪን ኢልና ብመንፅርቲ ሓሙሽቶ ናይ ጎልስ ኣብቲ ኤርትራ ዝተዓወተቶ ተሪእኸ እቲ ውፅኢት ናይቲ መንእሰይ ኣብቲ ሚኒስትሪ ዘሎ እዩ። ዝኾነ ዓወት እቲ ስራሕ ብዙሕ ትገልፆ እውን እዚ ቴልካስ ከምቲ ኣቐዲመ ዝበልክዎ ነዊሕ እዩ። እቲ ውፅኢት ግን ኣብ ክታበት እንድሕር መፂና ህፃናት ሞት ህፃናት ብክንደይ ነኪ ካብ ዝነበሮ ኣብቲ ናይ ሚኒስትር ጥዕና ኣቲና ክንሪኢ ንክእል። ብመንፅር ናይ ዝበልክዎ ናይ ኣዴታት ኣብ ግዜ ሕርሲ ዝነበረ ሞት ብክንደይ ነኪ ሎ ኢልና ክንሪኦ ንክእል። ስለዚ እቲ ኣበርክቶስ ኣብቲ ውፅኢት እዩ። ከመይ ነርና ኣበይ ኣለና እንድሕር ኢናያስ ብጣዕሚ ብዙሕ እዩ ማለት እዩ። እዞም መንእሰያት ኣብ ሚኒስትር ጥዕና ዘለው ዘበርክትዎ ዘለው ኣብ ላቦራቶሪ ብል ኣብ ሜዲካል ዶክትሬት ዝገብሮ ኣብ ነርስ ኣብ ፓብሊክ ሄልስ ኣብ ኩሉ ፅልታት ኣብ ሮዲዮሎጂ ብምሉእ ቀሊል ኣይኮነን። ካልኣይ ነገር ዓውደ ጥዕና ከምዚ ፕራግማቲክ እዩ ከምዚ ዝቀያየር እዩ ኣብ ሓደ ኮፍ ዝብል ኣይኮነን። ብዙሕ ተዓፃፃፍነት ዘድልዮ ብዙሕ ምስ ቴክኖሎጂ ዝኸይድ ስለዚ እዚ መንእሰይ ኣብዚ ሚኒስትር ጥዕና ዘሎ ናይ ዘበን ስለ ዝኾነ በዚ ቴክኖሎጂ ተሰኒኻ እዩ ነቲ ህዝቢ ኣገልግሎት ዝቦ ዘሎ። በዚ መንፅር ከ እቲ ኣብ ሚኒስትር ጥዕና ዘሎ ዓወታት ክንሪኦ ከለና ቀሊል ዘይከውን ማለት እዩ።
0: ካልእ ብሳላ መደብ ሃገራዊ ኣገልግሎት ተሃኒፁ ዘሎ ዘይክማ ሃገራውነት ውሓስ ነፃነትና ኮይኑ ይቕፅል ምህላው ዝዓበየ ቁም ነገር እዩ። ነፍሲ ወከፍ መንእሰይ ዝ ሃገር ወተሃደራዊ ተዕሊም ክወስድ ምጀመረ ብሓደ ስጥመት ሰሚሩ ከም ዝኸይድ ስለ ዝገብሮ ኣብ ንኡስ ዕድሚኡ ዘማዕብሎ ሓቢርካ ምስራሕ ምጓዓዝ ምልዛብ ልዕሊ ኩሉ ከዓ ኣቕሊ ምፅማም ምፅዋር ኣማዕቢሉ ብሓደ ህርመት ይጓዓዝ ሎሚ ኣብ ከባቢናን ዓለምን ብምንፅፃር ሃገርነት ኤርትራ ሰረቱ ኣመና ተሪር ሓድነቱን ጥምረቱን ውሽጣዊ ሰላምን ርግኣትን ኤርትራ ተማሃሊልካ ዘይርከብ ጸጋ ኮይኑ ኣሎ። እዚ ከዓ ውፅኢት ናይ ነዊሕ ቃልስን ጽንዓትን ህዝቢ ኤርትራ ዝመስክር ምዃኑ ንኹሉ ርዱእ ኮይኑ ይርከብ።
4: ነቲ ህዝቢ በቢ ዝመፆ ከከምቲ ዝደለዮ ኣገልግሎት ንህቦ ማለት እዩ። ንስራሐይ ከዓ ብፅቡቕ ይርኦ ማለት እዩ። ይፈት ወይ ስራሕ ደስ ኢልኒ ኢኸ ዝሰርሖ። እዚ ክብል ከለኹ ሃገራዊ ኣገልግሎት ሲ ከምዚ ነቲ መንእሰይ ሲ ንኹሉ ስሒልዎ እዩ ክብል ክእል ኣነ ማለት እዩ። ብሓደ ነገር ብሓደ ተፀሪቡ ከምዝኸይድ ይገይርዎ፣ ስርዓት ከም ዘለዎ፣ ዲስፕሊን ከም ዘለዎ ይገይርዎ ዝኸይድ ዘሎ። ስለዚ ሃገራዊ ኣገልግሎት ምህላው ብጣዕሚ ዓብ ተራእዩ ተፃዊቱ ኣብ ኤርትራ ማለት እዩ።
3: ምህላው ናይዚ ሃገር ኣብ ቀፃልነት ናይ ሃገራዊ ኣገልግሎት እንድሕር ኮይኑ እቲ ሃገራዊ ኣገልግሎት ክቅፅል ዘለዎ እዩ። ምክንያቱ እቲ ሃገር ክትህሉ እንድሕር ኮይና ኣገልግሎት ሃገራዊ ኣገልግሎት ዝበሃል ከዓ ክህሉ ክኽእል ኣለዎ። ስለዚ ብዝፀፈፈ ዝተወደበ መልክዑ ካብዚ ዘለዎ ኣዝዩ ብዝበለፀ ሰብ ምእንቲ ከገልግል ግቡኡ ነቲ ሃገር ዝግባእ ግቡኡ ፈፂሙ ክሰርሕ እንከሎ እዩ ዝበለፀ። ምክንያቱ ኣብኡ ብዙሕ ነገር ኢኻ ትምሃር፣ ጥራሕ ንተዓሊም ኣይኮነን ኣብ ብዙሕ ቦታታትም ኢኻ ትወርድ። ስለዚ ኣብኡ ቅርፅኻ ትሕሉ ሸብ ትኸውን፣ ሃገርካ ከም ተፍቅር ትኸውን፣ ሰብ ትኸውን ማለት እዩ። ካብቲ ተራ ሰብ ነበርካ ናብ ዝሓሸ ዝበለፀ ሰብፂ ማለት እዩ። ስለዚ ፍቕሪ ሃገር ሕዘካ ሃገርካ ከም ትዕቅብ ገብረካ ሃገርካ ከም ተውሕስ ንሃገርካ ክትሓልፈላ ከም ዘለካ ይርዳእካ እዩ። ስለዚ ከምኡ ዓይነት ወለዶ ከተፍር እንድሕር ኮንካ እቲ መንግስቲ ነዚ ሒዝዎ ዘሎ ክቕፅሎ ክኽእል ኣለዎ ማለት እዩ።
5: ዝኾነ ኣገልግሎት ናይ ስራሕ ኣውፊርካዮ ከዓ ብቑዕ ክኾነልካ ምክንያት ኣብ ሳዋ ዝሕለፍ ነገራት ኣሎ። ብምሉእ እቲ ተፃዋርነት በሎ ኣካላዊ ጥንካረ በሎ ስነ ኣእምራዊ ቅርቡነት ንዝኾነ ነገራት ሽግራት ናይ ምፍታሕ ብድሆታት ከመይ ጌርካ ክገጥሞ የ ናይ ምባል መዓት ዝጥረ ነገር ኣሎ። ኣብ ቅድሚቲ ሃገራዊ ተሓሳስባ ወላሲ ብውልቅኻ ዝጠቐመካ ኣሎ። ሳዋ ዝኸደን ሳዋ ዘይከደን ዘለዎ ናይ ተፃዋርነት ሽግራት ናይ ምፍታሕ ናይ መሃዝነት ኣካላዊ ጥንካረ በሎ እቲ ሃገራዊ ተሓሳስባታት ገለ እዚ ሒዝካ ኢኻ ናብ ትካላት ተኣቱ እጂ ፋሕ ምስ በልካ ኣብቲ ትካላት ከዓ መሰረት እቲ ኣብ ሳዋ ዝተሰንቀ እዩ። ምስ መፃ ኸ ንኣብነት ኣብ ዝትካለይ ንኣብነት ክመፅእ ከልኩ ኣነ እንተ ክዛረብ ኮይነ ኣብዚ ዘሎ ሰብ እቲ ዝበዝሐ ኣባል ሃገራዊ ኣገልግሎት ልዕሊ ሰብ ኣብ ሚእታዊት
6: ኣለዋ። እቶም ረቀቕቲ ባህርያት ዝበሃል ኣለዋ ንሰባት ኣብ ምቕያር ወይ ኣብ ምቕያስ ዝጠቕመና ነገር ኣለዎ። እቲ ዲስፕሊን ካብ ሳዋ ኢና ነፍሲ ወከፍ ስድራ ካብ ከካብ ገዛና ክንወፅእ ከለና ንናትና ባህርያት እዩ ዘለና። ኣብ ሳዋ ምስ ከድና ኣብ ሃገራዊ ኣገልግሎት እቲ ተወርሶ ኣሎ። እንታይ እሱ ስነ ምግባር፣ ኣካያይዳ፣ ዲስፕሊን፣ ሰዓታት ምኽባር፣ ኣካዳድናኻ ኩሉ ነገር እዚ ብምሉኡ ካብ ሳዋ መበገስ ኢና እዩ። ነፍሲ ወከፍ ሰብ ባህርያትና ከካብ ገዛና ሒዝናዮ ዝኸድና ኣብ ሳዋ ቶታሊ እዩ ዝቕየር። ሕጂ ንዓና ኣብ ጠቒምናይ ምክንያቱ ዋላ ኢቨን ኣብ ክፍሊ ኢሚግሬሽን ዜግነትን እዚ ንንልብሶ ዘለና ዩኒፎርም ንባዕሉ ኣብ ዲስፕሊን ዝተመስረተ እዩ።
2: ሕጂ እቲ ሃገራዊ ኣገልግሎት ዝህበካ መጀመርታ እቲ ነፍሰ ክብሪ ወይ ነፍሰ ክብሪ ካብኡ ዝዓቢ የለን። ነፍስኻ ከምተኽብር ነፍስኻ እንተኽቢርካ ሃገርካ ንህዝብኻ እንትኽብር ልዕሊ ኩሉ ከዓ ንትገብሮ ነገር ብዲስፕሊን ከምኡ ውን ትርጉም ናይ ግዜ። ስለዚ እቲ ሃገራዊ ኣገልግሎት ፃዕሪ ከዓ ልዕሊ ኩሉ ፅዒርካ ከም ትዕወት እቲ ዓወት ከዓ ብዲስፕሊን ዘሎ ሕጂ ኩሉ ግዜ መቐረት ክህልዎ እንድሕር ኮይኑ እቲ ዓወት ንኻኻ ብዲስፕሊን ድመፅእ ብስነ ምግባር ድመፅእ እንድሕር ኮይኑ መቐረት ህልወይ ቀፃልነት እውን ይህልወይ። ብዲስፕሊን ብስርዓት ደይመፅእ ዓወት ግን ቀፃልነት የብሉን መቐረት እውን የብሉን ኣብቲ መወዳእታ ኣይረአን እዩ። ስለዚ እቲ ሃገራዊ ኣገልግሎት ካብታ መባእታ ወታደራዊ ስነ ምግባር ካብ ትወስደሉ ጀሚርካ መሊስካ እውን ኣብቲ ትካላት ምስ ተመደብካ ዝኾነ ትካል ናቱ ባህር ኣለዎ፣ ናቱ ኣካይዳት፣ ናቱ ዲስፕሊን፣ ናቱ ስነ ምግባር ኣለዎ። ኣብ ምስኣተኻ ከዓ ምስቲ ዝነበረካ ናይ ሃገራዊ ኣገልግሎት ንስተወክሲክዎ ሞያዊ ስነ ምግባር ብፍላይ ምስቲ ሞያካ ዝምልከት እንድሕር ወሲካሉ ብቑዕ ሰብ ትኸውን ብውሕድ ነቲ ስራሕኸ የቐለለልካ ዕውት ከዓ በታ ዓወት ንክትቕፅል ከዓ የኽእለካ ማለት እዩ። ስለዚ እቲ ተራ ናይ ሃገራዊ ኣገልግሎት ብቀሊል ድምዘን ኣይኮነን። ንኣብነት ኣብዚ ምዕቡላት ሃገራት ኣብ ገለ ንሪኦ እቶም ቢልዮነራት ወይ ሚልዮነራት ሓንሳ ሓንሳ ንስኽ ኢሎም ባዕሎም ስ ናብቲ ውትድርና ይኣትው እዮም ነቲ ዲስፕሊን ንምእንቲ ምሃሩ ማለት እዩ። ስለዚ ነቲ ፅቡቕ ነገር ዝረኸብካዮ ንክትዕቅብ እውን ስነ ምግባር ሲ የድል እዩ። ስለዚ ሃገራዊ ኣገልግሎት ድሓን በቲ ናይ በቲ ዝበልናይ ጥራሕ እውን ንሪኦ ኣይኮነን ግን ብሓፈሻ

0: ፅቡቅ ዝኾነ ዲስፕሊን፣ ፅቡቅ ዝኾነ ባይታ ንክህልወካ የኽእለካ ሃገራዊ ኣገልግሎት።
1: ኣብ ሳዋ ዝተጠሪ ሓይሊ ዓቕሊ ጥንካረ ኣካላትን ኣእምሮን ማእለያ ዘይብሉ ብልፀታት ተሓሳስባን ጥዑይ ኣካላትን ተሰሪሑ ዝወፃላ መልማሊት መንእሰያት እያ።
2: ነቲ 10 ዓመት 25 ኩም ቁፅሪ ዘይተሓስቦ እንዳር ኮንካ ሓደ ካብቲ ቀፃልነት ሓደ ካብቲ ፅኑዕ ኮንካ ንክትቅፅል ካብ ዝገብረካ እቲ ኤግዘምፕለር ወይ ኣብነት ኣብ ጎንካ ዘሎ ናፅነት ዘምፀሞ ገና ከዓ ምሳኻ ኣብ ምውሓስ ሃገር መሪሕ ኮይኑ ኣብነት ኮይኑ ዝቕፅል ዘሎ ቀሊል ኣበርክቶ ኣይኮነን።
3: ኣነ ከም ኣባል መንእሰይ ክፍሊ ኢሚግሬሽን ዜግነትን ምስ ኩሎም መንእሰያት ከዓ ወኪለ እቲ ፅንዓት ተሓቦ ካብ ቦታትና ዝመፀ እዩ ካብ ሳዋ ዝወረስናዮ ነገር ኣሎ። እዚ ከዓ ምንቕ ዘይብል እምነት ናይ እቲ ሃገር እዩ። ምክንያቱ ንሕና ሕድሪ ሰማእታትና ኢልና ምሒልና ኢና። ሕድሪ ሰማእታትና ንክነተግበር እቲ ብልፅግትን ምዕርግትን ኤርትራ ንክንፈጥር ብኩሉ ነገር ክንዳሉ ክንክእል ኣለና።
2: ሓደ መንእሰይ ኣመፃፅኣ ካብቲ ባህሉ እዩ ዝጅምር ሰረት ኣለዎ ሕጂ ዝስራሕ እውን ኣይኮነን ዝተሰርሐ እንተፀኒሑ ኣብኡ ዝኣቱ እዩ። ስለዚ ኣካይዳ ህዝቢ ኤርትራ ከመይ እዩ? ስለዚ እቲ መንእሰይ ከዓ ካብቲ ህዝቢ ዝወፀ እዩ። ስለዝኾነ ኣብ ፅንዓቱ ኣብ እምነቱ ኣብ ህዝቡ ዘለዎ ፍቕሪ ምክንያቱ ካልእ ንካልእ ኣይኮነን ዘገልግል ዘሎ። ኣነ ከም ኣባል ሚኒስትር ጥዕና መንእሰይ ኮይነ ከገልግል ከለኹስ ንመን እየ ዘገልግሉ ዘለኹ? ንሓወይ ሓብተይ ናተይ ፋሚሊ ጎረቤት ዓዲ ከምኡ እናበለ ክሳብ ሃገር በፅሕ ማለት ካልኦት ኣይኮናን ካባና ናባና። ስለዝኾነ እቲ እምነት እቲ ፅንዓት እቲ ቀፃልነት
4: እምነት ኣብዚ ስራሕ ብጣዕሚ ዓብዪ እዩ። ማለት እቲ ክሰርሖ ዘለኒ ኣብዚ መፅ እንዳስራሕ ክየ ዝኸይድ ማለት እዩ። ስለዚ ወላት ዝመፀ ሰረቱ ናይ እምነት እዚ ከዓኒ ካብ ሳዋ ሒዝናዮ ዝመፃና እዩ ማለት እዩ። ሒዝናዮ ዝመፃና ኣብዚኣ ምስ ተመደብና ኢሚግሬሽን ቦታ ኹም ዝተባሃልና ኢሚግሬሽን ብፅፉፍ ማለት እዩ እዚኣ ያ ቦታ ኢለ ብተቐቢለያ ሰርሕ ኣለኹ ማለት እዩ። ኣነ ብሃገራዊ ኣገልግሎት ገይረ ናብዚ ብምምፅአይ ዓብ ተራእይ ተፃዊቶ ኣባይ ማለት እዩ። ኣብዚኣ ከዓ ኣብዛ ስራሕ እዚኣ ከዓ ንህዝበይ በቲ ዝግብኦ የገልግሎ ኣለኹ። እዚ ኣገልግሎት እዚ ክህቦ ከለኹ ንህዝበይ ከዓ ህዝቢ ዘንበረለይ ባይታ ኣባይ ኣሎ ማለት እዩ። ስለዚ ኣነ ናይ ጓል ህዝቢ ስለዝኾንኩ ነቲ ህዝቢ ብግቡእ ከገልግሎ ኣለኒ።
5: ሃገራዊ ኣገልግሎት ኣብ መንእሰያት ፈጢሮዎ ዘሎ እምነት ቀሊል ኣይኮነን። ናቱ ሃገር ኣሚና እያ ትቦም ትበካ ዘላ ብሓላፍነት ማለት እዩ። ካልእ ዝሓለወ የለን። ሃገራዊ ድሕነት ብምሉኡ ኣብ መንእሰይ እዩ ወዲቑ ዘሎ። እዚ ቀሊል ኣይኮነን። እቲ ህዝብን እቲ መንግስቲ ብኩሉ እምነት ኣንቢርልካ ኣሎ ማለት እዩ። ሕጂ ነዚ እምነት እዚ ከዓ ከመይ ኢሉ እቲ ናፅነት ከም ዝመፀ ከመይ ኢሉ እቲ ልእላውነት ከም ተዓቀበ ስለዝፈልጥ ተባል ኣገራዊ ኣገልግሎት ከዓ ልክዕ ነቲ ዝተነበረሉ እምነት ክዋፅኦ ብለካሲ ከምዚ ክሳ እዩ ተወሲዱ ከም ዳረጋ ባህሊ እዩ ኮይኑ
6: ኣብ ኤርትራ ክልቲኡ ፆታ ኣብ ኩሉ ዓውዲ ብማዕረ ስለ ዝሳተፍ ዝዓበየ ዝበለፀን ፅባቐና እዩ። ኤርትራውያን ደቂ ኣንስትዮ ኣብቲ ዝመረረ ዓውደ ውግኣት ኣትየን ጅግንነተን የመስክራ ጥራይ ዘይኮናስ ነዚ ክብሪ ዝዓቂበን ጌና ኣብ መሳርቓት ሓይልታት ምክልኻልና ይቕፅላ ምህላወን እውን ካብዚ ዝዓቢ ኣብነት የለን። ካብቲ መሰረታዊ ዕላምአን ፈልከት ከይበላ ማዕርነተን ብግብሪ የረጋግፅኦ ምህላወን ከዓ ዝዓበየ ንኮርዓሉ ነገር እዩ።
7: ኣብነት ኣብታ ትካልና ሕጂ ዝበዝሓ ደቂ ኣንስትዮ እየን ብብዙሕ ሳተን እዩ ዘለዋ ማለት እዩ። ስለዚ ንሳተን ዘመዝግብኦ ዘለዎ ዓወት ቀደም እንታይ ምንታይ ደረጃ ነይሩ ሕጂ ምንታይ ደረጃ ኣሎ ናይ ትምህርቲ ብቕዓተን ክባቢለን ኣለዋ ናይ ሞያ ብቕዓተን ክባቢለን ኣለዋ ሕጂ ኣብ ዝኾነ ትካል እንድሕር ከድካ ዝበዝሓ እውን ንሳተን ትረኽበን ኣብ በፅሕፈታት ኹን ኣብ ላዕሊ ኹን ኣብ ታሕቲ ኹን ዝበዝሓ ንሳተን ትረኽበን ብትምህርቲ ኹን ዋላ ብሞያ ኹን ብሳተን ዓጢቆንኦ ዘለዋ ማለት እዩ። ስለዚ ኣብቲ ሚኒስትሪ ጥዕና ከዓ ዝበዝሓ ሰራሕተኛታት ናይ ሚኒስትሪ ጥዕና ሳተን እየን ተን ደቂ ኣንስትዮ እየን። ስለዚ እቲ ዝበዝሕ ስራሕ ሲ በአን ሽፈና ሎይና ክንብል ማለት እዩ። ኣዝዩ ውፅኢታዊ ዝኾነ ስራሕን ስራሓ ኣብ ስራሕን ዕቱባትን ወቑዓትን ጉድሳትን ስለዚ እቲ ፅቡቅ ዝኾነ ኣገልግሎት ትህብ ኣለዋ ንህዝቢ እየ ዝብል ኣነ ክግምግመን ከለኹ ማለት እዩ።
4: ሰባት ብሕጋዊ ሰነዳቶም ገይሮም ኣብ መውፅእን መእተውን ኣብ ኣፍ ደገታት ኹን ወላ ብኣየርፖርት ኹን ወላ ብባሕሪ ሕጋዊ ሰነዳት ሒዞም ክኣትውን ክወፁን እንዲ ዝገብር ፀጥታ ናይ ሃገርሲ ዓብ ውሕስነት እዩ ዘለዎ ማለት እዩ። ብተወሳኺ ከዓ ንዜጋታት መንነት ህብ ንቶም ወፃእተኛታት ከዓ ቪዛን መንበሪ ፍቓድ ንህብ ማለት እዩ። ፓስፖርት ከዓ ብዓብዩ ሰሪሕና ሕጋዊ ንገብሮ። ስለዚ ፀጥታ ናይ ሃገር መእተውን መውፅእን ሲ ብጣዕሚ ኣብ ፀጥትኡ ዓብ ምውሓስ ኣለዎ ማለት እዩ።
0: እጂ ድሓርካ ኣብቲ ነገራዊ ትሕዝቶ ጥራሕ ኣብቲ ህንፃዊ ወይ ኣብቲ ናይ ትምህርቲ ሕክምና ማይ ፅርግያ ገለ ጥራሕ ከየድሃብና እቲ ተደልዩ ዘሎ ዓቕሚ እቲ ኣብ ክእለት ማለት እዩ ኣብ ፍልጠት ኣብ ሞያዊ ክእለት ይኸውን ኣብ ክእለታት ተጠርዩ ዘሎ ዓቕሚ ነቲ ሃገር ናይ ብሓቂ ተሪር ዝኾነ ባይታ ንመፃኢ ዘርኢ እዩ
3: ክውንና ዝኽእል ሂወቱ ንክብጁ ኣብ ምክልኻል ተሰሪዑ ዘሎ ወዱን ጓሉን ካብ ቀዳማ ዙርያ ክሳብ 37 ዙርያ ብዓብ እዩ። ንሕና ኸ ኣብ ድሕነትን ፀጥታን ናይ ሃገርካ ናይቲ ተልእኾ ናይቲ ሃገር ንክንፍፅም ድልዋት ኣለና ደድሕርቲ ግንባር ዘሎ ማለት እዩ። እገዳ ከዓ መፅ እገዳ ባኤኒሚንስ ዋላ ሕጂ ከማን ነፂሩ ድሕሪ 34 ንበሎ ድ ካብ 209 እንዲጀሚሩ ካብ 209 ስጋብ 226 ናይ 17 ዓመት እዩ ዝኸውን ዘሎ እቲ ተፅዕኖ። ናይ 17 ዓመት ተፅዕኖ ኣብ ሃገር ኣገልግሎት እቲ ፍርያምነቱ ሕጂ እዩ ዝረአ ዘሎ። እገዳ ኣብ ምልዓል ንርከብ ኣለና እንታይ ስለዝረኣዩ ወይ እንታይ ስለኸበ እዩ እዚ ሃገር እዚኣኻ ፀኒዓ እንተዘይትምከት ሳላት ኣባል ሃገር ኣገልግሎት ኣብዚ ደረጃ ዝመበፃኽና ዶ ከም ምልክት ሕቶ ኮይኑ ኢና ይስማኣኒ። እቲ ፅንዓት ግን ኣቦት ኣሎ ብልክዕ ከዓ እቲ ሓቅነትካ ሕጂኻ እንዳተገለፀ እንዳበርሃኻ ከይድ ኣሎ ውፅኢት ናይ 17 ዓመት ናይ ኣባል ሃገር ኣገልግሎት ምስ ኣቦታቱን ኣያታቱን ናይ ተጋደልቲ ውፅኢቱ ብሕጂ ኢና ክንሓፍሶ።
2: እቲ ሃገር ከመይላ ትቕፅል ኣላ ተኣምራት እዩ። ምክንያቱ እገዳ ኣብ ቁጠባ፣ እገዳ ኣብቲ ጎዝኦ ነገር፣ እገዳ ኣብ ነብሲ ወከፍ ነታ ሃገር ዘድልያ ነገራት ድሕር ተኣጊድካ ብኸመይ ትኸይድ ኣለካ ስተኣምራት እዩ። ብተኣምራት ይሓሊፍዎ ብተኣምራት እያ ከ እቲ ሃገር ኣብዚ ሕጂ ዘላቶ ፀኒዓ ቀፂላ ተዋሒሳ ከ ኣላ።

0: መደብ ሃገራዊ ኣገልግሎት ዘይክማህ ፖለቲካዊ ባህሊ ክኩስኩስ በቂ እዩ። ከምኡ ስለ ዝኾነ ድማ እዩ ዝሓለፈ ዓመታት ዝሰገርናይ መድረኽ ኣዝዩ ፅንኩር እኳ እንተነበረ መንእሰይ ዝ ሃገር ክመኸይበለ ሰጊርዎ እዩ። ንቑ ህዝቢ ብፍላይ ከዓ መንእሰይ ክትሃንፅ እንተኽኢልካ ድማ ዝኾነ ነገር ክትገብር ኣይትፅገምን። ብግዳ ሓቂ ዝሓለፈ 35 ዓመታት ኤርትራዊ መንእሰይ ንወራር ፀራእ ሲዒሩ ጥራይ ዘይኮነስ ብርኪ ህዝቡን መንግስቱን ኣፅኒዑ ክበሃል ይከኣል እዩ።
1: ወይ ዝኾነ ወለዶ ዝገብሮ ጅግንነት ወይ ፍረ ንሱ ይርእዮን እዩ። ሓደ በዓሉ ስለ ዝተግብሮ ዘሎ ኣይርድኦን እዩ። ንበዝሐ ግዜ እውን እንታይ ትወለዶ እውን ኣይገልፆን እዩ። ሕጂ እዚ ወለዶ እዚ ዝገብሮ ዘሎ ፃዕሪ ወይ ዘፍረዮ ነገር እቶም ዝመፁ ወለዶታት እዮም ዝገልፅዎ። ግቡኡ ገይሩ ዶ ንድሕሪ ኢልና ነታ ዝተረከበ ሃገር ምስ ኣያታቱ ኮይኑ ኣውሒሱ ተሪር ዝኾነ ባይታ ኣንፂፉ ነቲ ዝመፅእ ወለዶታት ብዘይስክፍታ ክቕበልዎ ዝኽእሉ ኣበርክቶ ገይሩ ክንብል ንኽእል ኢና።
2: ቀፃልነት ኣውሒሱ ከዓ ክሳብ ሕጂ 38 ዙርያ ምብፅሓና ኣነ ኣባል ሃገራዊ ኣገልግሎት ጓለይ ከዓ ሕጂ 38 ዙርያ ኣብሳዊ ኣላ። ሕጂ ንሃገራዊ ኣገልግሎት ዘፈርኩስ ሃገራዊ ኣገልግሎት ኣነ ሕጂ እዚ ቀፃልን ክኸይድ ምኽኣሉ ተሓሲቡስ ቀፃሊ ክኸይድ ምኽኣሉ ኣዝዩ ሓያል እንታይ ከም ተሓለፎ ረኣየካ እዩ። ለዚ ድሕሪ ሕጂ እውን ክመፅእ ንዝኽእል ዝኾነ ይኹን ነገራት እንተ ሃልዩ እቲ ምርጫ ናባና ይኳ ኖ ባዕልና ዶ ንሓለዋ ዝሃገር ወላ ካልእ ዝሕልወልና ተኻሪና ሰባት ክነምፅእ እዛ ምርጫ ይኳ ኖ ደይዋፃእካ እንተ ኮይኑ ንሕና ዝሓለፍናዮ እንተ ኮይኑ ዝሓሸ ኢልና ገምጊምና ሕጂ ብ35 ዓመት ክቕፅል ጥራይ እዩ ዘለዎ።
3: እንታይ ኣበርክቶ ጌራ እንታይ ኣበርክቶ ጌርካ ፅባሕ ንጎኻ ነታ ብልፅግትን ምዕርግትን ኤርትራ ንድሕር ዳ ክንሃንፅ እንድሕር ኮይና ኣበርክቶይን ኣበርክቶኻን እዩ እቲ ድምር ውፅኢት ክመፅእ ዘለዎ። እዚ ነፍሲ ወከፍ ሰብ ነፍሲ ወከፍ መንእሰይ ኣብ ዘለዎ ሴክተር ንበል ዴጋታት ምህናፅ ኣብ ህንፃ ኣብ ትምህርቲ ኣብ ሕክምና ዝግበር ዘለዎ ፍሪቀሊል ነገር ኣይኮነ

0: ፅፎ ዘሎ ባይታ ኣብቲ ሃገራውነት ምክስኳስ እዩ ገለ መለ ዓብዪ ኣበርክቶ ገይሩ ኢልካ ክግምገም ክእል ማለት እዩ።
1: ማለት ኣብ ዝተመደብናዮን ኣብ ዘለናዮን ዝተዋሃብናዮ ስራሕ ማለት እዩ ዝተዋሃበና ዕማም ብተወፋይነትን ብፅቡቅ መንፈስን ክንሰርሖ ይላዎ ማለት እዩ ንከማይ ዝኣመሰላ ሰራሕተኛታት
2: ወሓስ ሃገር መስርሒ ሓንሳእ ጀሚሩ ዘቋርፅ ኣይኮነ መስርሕ ክሳብ ዝኾነ ኣብቲ መስርሕ ኩሉ ግዜ ሃገር መንእሰያ ትደሊ ብፅንዓት ብተፃዋርነት ብነዊሕ ራእይ ብምጥማት እያ ትስራሕ። ስለዚ ኤርትራ ብልፅግቲ ሓይል ሰላም ዘለዋ ርጉእነት ዘለዋ ክትከውን ኣበርክቶ መንእሰይ ዕዙዝ ስለ ዝኾነ ራእይና ንነዊሕ ጠሚቱ ዘለናዮ ግዜ ከይጠምድና ንመፃኢ ርህብቲ ስልጥንቲ ምዕብልቲ ኤርትራ ንክትህልወና ኣብ ርእስና ኩሉ ሻዕ እንዳሓለምናያ ንኺድ ሞ ዓወትና ከዓ ናይ ግድን እዩ።

0: ናይ ፈለማ ጸለምቲ ኣፍሪቃውያን እግሮም ኣብቲ ውድድር ዝሓወሱ ኮይኖም እዞም ተቀዳድምቲ ካብ ምስታፍ ሓሊፎም ኦሎምፒካዊ ዳንኤል ተክለ ሃይማኖት ነታ ኣንበሳ ዓቐብ ዝለብሳ ማልያ ን4 መድረኻት ተኸዲንዋ ተጓዒዙ ኣብ ግዜኡ ድማ ነስ ታሪክ ዝበፅሐ ናይ ፈለማ ኣፍሪቃዊ ተቀዳዳማይ ኮይኑ ኣብቲ ግዜ ውድ 21 ዓመት ዝነበረ መርሃዊ ቅዱስ እውን ናይቲ ውድድር ብዕድመ እቲ ዝነኣሰ ተቀዳዳማይ ነይሩ
1: እዎ ማለት ዓብ ነገር እንዲዩ ዓብዩ ኣብ ምስታፍና ጥራይ ከም ኤርትራውያን ቀሊል ኣጋጣሚ ነበረ ትምኒት ዝትምነዮ ናይ ቅድድም ብሽክሌታ ኣፍካሪ ይኹን ብዓብዩ እንቲ ሃገር ዝፅበዮ ኢና ጌርና ኣብቲ ዋንቲ ክንሳተፍ ጥራይ ምኽኣልላ ዓብ ነገር ይንዓና ማለት እዩ ስለዚ ማለት ኩሉ ተቀዳዳማይ ብሽክሌታ ዝትምነዮ እዩ ናይ ሙሉእ ዓለም ኣብ ቱር ዲ ፍራንስ ሓንቲ መዓልቲ ተኸፋለ ክኸውን ካብኡ ሓሊፉ እውን ዓወታት ከመዝግብ እቲ ናይ ፃዕሪ ናይቲ ስፖርታዊ ኮይኑ ከዓ እቲ ዝነበረ ኣጋጣሚታት ማለት ዓብ ዕድል ንዓዊ ናፍቲ ፖዲየም ብምርካበይ እቲ ናይ ዓቐበት ልክዕ ተዘካሪ እዩ ዓብ ነገር እዩ ህዝቢ ልዕሊ ትፅቢት እዩ ማለትሲ ኩሉ ግዜ እዩ ኣነ እንተዳ ዘኪርየ ንዑስ ብጣዕሚ እየ ዝሕበን ማለት እዩ ማዕር ክንደይ ትምኒቱ ከም ዝሰመረሉ ኣርእና ኣተሓይሽ ማለት ቀሊል ኣቀባብላ ኣይነበረን ዳርጋ ህዝቢ ኤርትራ ሙሉእ ኣብ ፅርግያ ተረኪቡ ክብለ ክእል ካብኡ ውን በቐታ ሓልፍ ስለ ዝነበረ ቲቪ እውን ብዙሕ ፊድባክ ረኪብና ኣሉ ናይ እንቋዕ ጎሰና
2: እዎ እዚ ሕጂ እቲ ዝለዓለ ማለት እዩ ምክንያቱ በዓል ዳንኤል በዓል ናትናኤል በዓል መርሃዊ ሞዴል ናይ ሃገርና እዩ ማለት እዩ ናይ መጀመርያ ፕሮፌሽናል ተቃደንቲ ጥራይ ደይኮኑስ ክሳብ ቱር ዲ ፍራንስ ዝበፅሑ ናይ መጀመርያ ተቃደንቲ እዮም በዚ ምክንያት ድማ ናይ ብሓቂ ሞዴል እዮም ወይ ኣብነታውያን ናይ ቅድም ምሽክርታ ልና ተቀሶም ንክእል ማለት እዩ ንመጀመርያ ግዜ ናይ ታሪክ ቅድም ምሽክርታስ ፕሮፌሽናል ዝኮኑ እዚኣቶም እዮም ማለት እዩ ስለዚ ንዓና ድማ እንታይ ሞራል ሂብና ማለት እዩ ኪነቲ ሻምፒዮን ኣፍሪቃ ኣብ ውሽጢ ሃገርና ኹን ናብ ኣፍሪካ ሃገራት ተዓዊትና ኣሉ ካብኡ ሰጊርና ድማ ዝያዳ ካብ ኣፍሪቃ ወፂና ድማ ኣብ ዓለም ተወዳደርነት ዝለዓለ ዙር ናይ ኤሮጳ ዝበሃል ወይ ናይ ዓለም ኢልና ውን ክንጠቕሶ ንክእል ቱር ዲ ፍራንስ ኣብኡ ምስስታፎም ድማ ዝያዳ ነቲ ቅድም ሽከታ ናይ ሃገርና ድፊኢት ፈጢሩሉ ነቶም ሓደሽ ወይ ኣብ ውሽጢ ሃገር ዘለዎ ሓደሽ ጀመርቲ ድማ ናይ ብሓቂ ሓይሊ ዓብ ሓይሊ ኮይኑዎም ማለት እዩ
3: ምናልባት ከምቲ ክትብሎ ፀናሕካ ታሪክ ናይ ቅድም ሽለታ ነዊሕ ጉዕዞ ዘለዎ እዩ ናይ 70 ናይ 80 ዓመታት ገለ ዘለዎ እዩ ሕጂ ምስናትና ኣጀማምራ ክትሪኦ ክትክል ከለኻ ኣብ 2015 ናብ ቱር ዲ ፍራንስ ክንቅልቀል ብትኽክል ደንጉና ኢና ግን ነዚ ዝፈጠሮ ብዙሕ ነገራት ኣሎ ሓደ መግዛኣት ኣሎ ዘይምችእ ኩነታት ኣሎ ማለት እዩ ብድሕሪ እዩ እቲ ኩነታት ከምዚ ክብለካ ፀንሕኹ እቲ ናይቲ መግዛእቲ እንደገና ከዓ ኣብ ትሕቲ መግዛእቲ ኮይና ናብ ኦሎምፒክ ናብ ገለ ናብ ገለው እንኳ ኬድና ኢና ግን ኣብቲ ናይቲ ዝዓበየ ውድድር እንብሎ ማለት እዩ ካብቶም ሰለስተ እቲ ቱር ዲ ፍራንስ ድሕሪ ነዊሕ ዓመታት ኢና እቲ ብማዕዶ እንሪኦ ነበርና ወይ ድማ ተቀዳድምትና ብማዕዶ ሰይዶኦም ኣማሚቖም ዝከታተልዎ ዝነበሩ ብኣካል ክሳትፍዎ ዝኽኣሉ ምናልባት እቲ ውድድራትን እቲ ካልእ ናይ ማሃደረ ትምህርቲ ደንጉና ብምእታውና እንደገና ከዓ ዕድላት ናይ ጋንታታት ደይምርካብና ካልኣይ ከዓ ስርዑ ዝኾነ ውዱብ ዝኾነ ነቲ ውድድር ብዘይምክያድና ከምቲ ክብለካ ፀንሕኹ ገለ እንተታት ዝፈጠረ ማለት እዩ ንኣብነት ኣብ 98 ዝተፈጥረ ኩነታት ሓደ ካብቲ ነቲ ብሽክለታ ቁርብ ጉሲ ዘበሎ እዩ ማለት እዩ ሓደ ካብቲ ናትና ንዕቤት ነቲ ብሽክለታ ኣብቲ ናይቲ ግዜቲ ምስ ኣዝዮም ብቕዓት ዝነበሮም ኣዝዮም ተሃላለኽነትን ተወዳድርቲ ዝነበሮም ቁርብ ጉሲ ኣቢሉ ኣይደንጉየ ግን ቀልጢፉ እቲ ውድድር መፂኡ ናብቲ ንቡር ብቕዓቶም ክምለስ ኢሉ ማለት እዩ ሕቶኻ መሰረት ግን ብርግፅ ብዘይቀል ዓለም ደንጉና ኢና
4: 2015-2015 ኤምቲኤን ኩቤካ እዛ ናይ ዋይልካር ዕድል ረኺባ ናይ ዙር ፈረንሳ ዕድመ ቀሪብላ ክሳተፍ ኮላ ምርሃውን ምርሃዊ ቅዱስን ዳንኤል ተክለ ሃይማኖትን ቀዳሜቲ ዓመት ወላ እታ ኤምቲኤን ኩቤካ ትበሃል ጋንታ ናይ መጀመርታ ሱታፍያ ማለት እዩ ኣፍሪቃዊት ጋንታ ከዓ ደቡብ ኣፍሪቃዊት እያ እዚ ሕጂ ናቲ ታሪክ ኣለዎ ሕጂ ዓብዪ ዝላ እዩ ዓብዪ ዝላ 215 ኣብ ውሽጢ 5-6 ዓመት ስኒ በብመገዶም ፀኒሖም ናይ ስልጠና ዓዲ ረኪቦምስ ናይ ኣብ ዓብ ውድድር ግራንቱሪ ዙር ፈረንሳ ማ ስኒ ካብ ዝዓበየ ውድራት ብሰፈላለየ መለክ ዛዕበየ ይበሃል እዩ ናይ ምስታፍ ዕድል ተረኺቡ ሕጂ ናይ ምስታፍ ዕድል ጥራሕ ዘይኮነ 2015 ከምዚ ካልእ መልክዕ ኣቐይረ ዳንኤል ተክለ ሃይማኖት ከይዱስ ኣብቴን ቀዳሞት ስቴጅ ናይ ዓቐብ ማልያ እታ ፖልካዲት ዶት ጀርሲ ፖደም ደይቡ ናይ ኤምቲኤን ኩቤካ ዓብ ነገር ነይሩ ሕጂ ሚድያ ወላ ሚድያ ቶፕ 10 ዝኣተወሉ እዋን ነይሩ እዩ ዳንኤል ናይ 2015 ብሬካዊ ምስ ህዳም ጉጅለ ከይዱስ ቶፕ 10 ዝኣተወሉ እዋን ነይሩ እዩ ምርሃዊ ቅዱስ ፀወታ ወዲኡ ኣብታ ናይ ኢንተርሚድያት ነበረት ሓንቲ ዘመዝግባነት ነራ ከምዚ ሓደ ማይልስቶን እዩ ሓደ ምዕራፍ እዩ
0: ኤርትራውያን ኣብ ቅርጥ ቅድም ብሽክለታ ቅድሚ ምስታፍ ዳንኤል ተክለ ሃይማኖትን ምርሃዊ ቅዱስን ኣብዚ ፈረንሳ ነቲ ውርድር ብመሳኮቲ ቴሌቭዥን እዮም ዝከታተልዎ ነይሮም ዳንኤልን መርሃውን ነቲ ዘይብፃሕ ዝመስል ዝነበረ ምዕራፍ ድሕሪ ምግንፀሎም ፅልዋ ዝተፋፊኦም ኣብቲ ውርድር ኣብ መላእ ሃገርዩ ኣስፍሕፊሑ ቆልዑን መንእስያትን ሓደስቲ ብሽክለታ ብምዕዳግ ዝነበራ ብምትዕራይን ኣብ ፅርግያታት ተውዛሕዛሕ ክብሉ ጀሚሮም ዳንኤል ተክለ ሃይማኖትን ምርሃዊ ቅዱስን ድሕሪ ናይ ዙር ፈረንሳ ዝተፋፊኦም ብህዝብን መንግስትን ድሙቕ ኣቀባብላ ኣብ ዝተገብረሎም ዕለት ኣብዚ ግዜ ብደረጃ ዓለም ዓብ ስምን ዝናን ሃኒፁ ዝርከብ ቢንያም ግርማይ ሓደ ካብቶም ኣብ ማውንተይን ባይክ ተወጢሑ ኣብ ምዕጃብቶም ታሪክ ዝሰርሑ ተቀዳደምቲ ዝተኸፈለ እዩ ሱታፌ ዳንኤልን ምርሃውን ኣብ ቱር ደ ፍራንስ ዝፈጥሮ ፅልዋ ቁፅሪ ፕሮፌሽናላት ተቀዳደምቲ ኤርትራውያን ካብ ግዜ ናብ ግዜ እናበረኸ ክኸይድ ጀሚሩ
5: ፅልዋ ንኹሉ እዩ ፀሊዎ ብፍላይ ብፍላይ ሓደሽቲ ተቀዳደምቲ ሓደሽቲ ተቀዳደምቲ ፕሮፌሽናላት ንኸነምፅእ ዝገበረና እቲ ዓብዪ ፅልዋ ቢንያም ግርማይ ኣብ ዝተፈላለዩ እዋን ይገልፆ እዩ ዝተረዳእኮ ኣብቲ እዋን ትንእሽተይ ከም ዝነበረ ካብቶም ተቐበልቲ ነቶም ኣጋይሽ ነይሩ ሸዋ እዚ ሕጂ ሓድሽ ኣብነት እዩ ብሩህ ኣብነት ማለት እዩ ስለዚ ንኩሉና ይበራቢሩና ሸዑ ኤርትራ ሳብዚ ነይራ ኣብ ከምዚ በፂሐ እሞ ከዓ ኣብ ዓለም ለኻዊ ከዓ ተሳቲፍና ስቴጅ ክድይብ ቀሊል ነገር ኣይኮነን ኣብቲ ሰዓት እቲ ብፍላይ ኤርትራ ምስ ኩሉ ነገር ማለት እዩ ኤርትራ በይ ከም ዘላ ዘይፈልጡ ሰባት ነይሮም ኣብቲ ዓዲ በቲ ድዕለል ንገሎ ጎረቤትና ሽን ጎረቤትና ምስ ነገርካዮም ኤርትራዊኡ ከም ደላ ዝፈልጥዋ ነይሮም ማለት እዩ ብዙሕ ነገር ይቐይሩስ ማዕለያ ዘይብሉ ነገራት እዩ ምክንያቱ ኣብ ኣፍሪቃ ጥራሕ ዝነበረ ከምቲ ክቡር ፕረዚደንት ዝበሎ ድሕሪ ሕጂ ንዓለም ለኸ ረአዩ ዝበሎ ልክዕ ናብኡ ሰጊሩ እቲ ዝተባሃለ ኣብ ተግባር ክውዕል ከሎ ክትሪኦ ከለካ ቀሊል ኣይኮም ብኡ መንፅር ከዓ ብዙሓት ዳንኤል ብዙሓት መርሃዊ ኣፍሪና ቀሊል ነገር ኣይኮነን ዘለዉ ኤርትራውያን ፕሮፌሽናል ኣብ ሙሉእ ዓለም ሕጂ ውሕዳት ኣይኮነን ውሕዳት ጥራሕ ደይኮኑ ከም ዓይነት እውን ንሪኦም ኣለና እንጂ ኣብ ሊድል ትሬክ ዓንዲ ሕቆ ናይታ ጋንታ ኤርትራዊ እዚ ኣብ ጅሮ ዲ ኢታልያ ንሪኦ ዘለና ኣብ ዝተፈላለዩ እዋናት ቢንያም ዘርአየና መርሃዊ ቅዱስ ዘርእየና ሄኖክ ምምራን ዘርአየና ኩሎም እዞም ዝብሎም ዘለኹ ኣብ እዋኖም ናትና ልተ ኩሎም ኣብ እዋኖም ክሳብ ሕጂ ዘለዉ ናይ ዝትብሎ ዘለካ ውፅኢት እዩ ከምኡ እንተዘይመፅእ ነይሩ እቲ ሃነይ ኔታ ይመሃለዎን መፃእው እንታይ ከም ትገብር መደብ የብልካን ግን ኤርትራዊ ከይዱ ኣብኡ ክዕወት ከም ዝኽእል ማዕፆ ምኽፋቱ ንኹሉ ይባራቢሮ ንፌደሬሽን ኣይትግደፍ ንሰልጠንቲ ትግደፍ ዋላት ናትና ዝነበረና ኣብ ምስልጣን ኣበርክቶ እውን ተጓይና ከይድና ናብ ዩሲኣይ ክንምሃር ናብ ካልእ ዝደፋፋእካ ባይተዋ እዚ እዩ ምክንያቱ ኣብቲ እዋን ብዙሕ ዘይትፈልጦ ኣብ ብሽክለታ ነይሩ እዩ ብዙሕ ዘይንፈልጦ ነገራት ማለት እዩ ኣብ ሳይንስ ዝተሓወሰብ ካልእ ነገር ምስ መፁ እቶም እቲ ንብሎ ዘለና ዓወት ምስ መፀ ግን ሪሌሽን እውን ትገብር ኢካ ትራኸብ ኢኻ ምስኦም ከመይ እንታይ ከመይ እዝንዝን ብዙሕ ነገራት ዋላብቲ ዓይነት ውድድራት ኣብ ኣስመራ ዝካየድ ስለዚ ነዚ ኩሉ ዝገበረ እቲ መንቋሕቋሕታት ናይ ኣነኳ ንበሎ ጀሚሩ ንእሽተ ዓወት እናለ ሻምፒዮን ኤርትራ ኣብ ዓለም ለካዊ ቱር ዲ ፍራንስ ዳንኤል መርሃዊ ብድሕሪ ካልኦት ከይዶም ሕጂ ከዓ ኣቢንያም ተመፅዩ ብሕጂ ከዓ ክቐፅል እዩ ትፅቢትና ከም ዝቕፅል ከዓ ሩዲ ናይ ኩሉና ግን ናይ ኩሉና ስራሕ ኣድላይ እዩ
3: ሱታፌና ኣብ ቱር ዲ ፍራንስ ዝሕደሮ ፅልዋ ክሪኦ ከለኹ ማለት እዩ ኣቕሊለ ዝርአ ኣይኮነን ምናልባት ዳንኤል ተክለ ሃይማኖት ንዓቐብ ፖልካዶት ኣብ ፔድዮም ክድይብ ከሎ ኣብቲ እዋነቲ ይዝክር ማለት እዩ ኣነ ንፅባሓይቲ ኣርባዕተ ብሎኮታት ኣስመራ ወይ ድማ ኣርባዕተ ኣፍ ደገታት ኣስመራ ተቐዳደምቲ ይኹኑ።

0: ሽለ ታዘዙ ዝፈትዩ ይኹኑ ካልኦት ይኹኑ ክውሕዝ የ ዝክር ማለት እዩ። ስለዚ ኣብኡ እቲ ብማዓዶ ንሪኦ ዝነበርና ምስታፍ ናይ ዳንኤል ምስታፍ ከይኣክል ከዓ ኣብ ፔድ ብምርያብ ከዓ እቲ ፅልውኡ ኣብ ነፍሲ ወከፍ ገዛኣት እዩ ነፍሲ ወከፍ ተቓዳዳማይ እቲ ዳንኤል ክበፅሖ ዝኽእል ደረጃ ንክበፅሕ ብዘይ ቀል ዓለም ተፃዒሩሉ ሓደ ካብኣቶም ኣብቲ እዋን እቲ ሱታፌ ናይ ዳንኤልን ናይ መርሃዊን ቅዱስ በፂሖም መፂኦም ከምቲ ኩሉ ግዜ ዝጥቀስ ማለት እዩ ቢንያም ግርማይ ኦሎምፒካዊ ማለት እዩ ብሽክለታ ገይሩ እዩ ተቐቢሎዎም እቲ ናቶም ሕልሚ ከምኡም ክኸውን እቲ ዝፃዕሮ ፃዕሪ እቲ ውፅኢቱ ኸዓ እዚ ዝሓለፈ 2 ዓመት ዝረኣናዮ ማለት እዩ ኣብ ሻንሰሊዘ እታ ቀጠልያ ማልያ ክለብሳ ክኢሉ ማለት እዩ። ስለዚ እቲ ፅልውኡ ከምቲ ኣቐድም ኣቢሉ ክገፀልካ ፅንሕኩ ማለት እዩ ነፍሲ ወከፍ ተቓዳዳማይ ዶይኮነ ናይቶም ተቓዳደምቲ ኣሕዋቶም ከይተረፈ እዮም ክውሕዙ ዝኽኢሎም ማለት እዮም። ስለዚ እቲ ፅልዋ ኣብ ሙሉእ ሃገር ቀሊል ኣበርክቶ ኣይነበረን። እሱ ስለ ዝኾነ ከዓ እቲ ውፅኢት ድሕሪ ተወሰነ ዓመታት ማለት እዩ ነዊሕ ከይከደ ናይ 8-9 ዓመት ነቲ ውፅኢት ናብቲ ማንም ክበፅሖ ዘይከኣለ ፀሊም ኣፍሪቃዊ እቲ ፅልዋ ዝድሕደሮ ናይ ቱሪ ፍራንስ ኣብኡ ምስታፍና ብቢንያም ግርማይ ተካሒስናዮ ማለት እዩ እቲ ፍረስ ኣምፅዎ። ስለዚ እቲ ስታፊ ኣዝዩ ኣዝዩ ኣዝዩ ዝበለፀ ኮይኑ ይስምዐኒ ማለት እዩ።
1: ኮንፌደሬሽን ቅድም ብሽክለታ ኣፍሪቃ ዓመታዊ ንዘካይዶ ዝነበረ ሻምፒዮን ኣፍሪቃ ኣኻሊ ዘይምዃኑ ብምግምጋም ዋንጫ ኣፍሪቃ ቅድም ብሽክለታ ዝተሰሜ ሓድሽ ውድ ኣብ 2018 ተኣታትዩ እዚ ብማሕበር ቅድም ብሽክለታ ዓለም ኣፍልጦ ዝረኸበን ኣብ መንጎ ኮንፌደሬሽን ቅድም ብሽክለታ ኣፍሪቃን ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራን ብዝተገብረ ፕሮቶኮላዊ ስምምዕ ዝተካየደ ፈላሚ ውድድር ን8 ሃገራት ጠርኒፉ ኣብታ ዝለዓለ ታሪክ ቅድም ብሽክለታ ዝነበራ ኤርትራ ክጅምር ተወሲ ሲኑ
2: ወ ሱን ልክ ኣንተ ናይ 2011 እዩ ምናልባት ፍልሚነት እንታይ እዩ ሓደ እዩ ምናልባትን ሻምፒዮን ኣፍሪካ ዝመፃ ሽዑ ናብቲ ናይ ናሽናል ካፕ ተባሂሉ እዩ ወይ ኣፍሪካን ካፕ ተባሂሉ እዩ ሽም መውፅኡ ወፍቲ ናይ 2018። ስለዚ ንሕና ከማን ዋላ ኣብቲ ግዜ እቲ ብሻምፒዮን ኣፍሪካ ክንሳተፍ ነይሩ እቲ መደብና ግን ኣቐዲሙ ንሃገረ ኢትዮጵያ ንክግበር ወይ ናይ ዩጋንዳ ኣባ 2019 ናይ እንታይ ሽሙ ንዑ ስለተኣንገደ ንሕና እምበኣር ቲካክ ማለት እዩ ንኤርትራ ሓድሽ ውድድር ኣፍሪካ ክካፕ ኢልና መሰሪትና ስለ ዘለና እዚ ዕድል ክንበኩም ተባሂሉ ልክ ኣምቲ ናይ ሻምፒዮን ኣፍሪካ ማለት እዩ ብኩሉ እንትኑ ማለት እዩ ሽም ይቀይሩ እምበር እቲ ውድድር ውስ እዩ ማለት እዩ። ስለዚ እውን ተወሳኺ ነቲ ናይ 2011 ድርዒ ዝኾኖ ከምኡ ቲ ዕብት ናይ ቅድም ሽለታት ዕብላለ ናይ ኤርትራ እቲ ብዙሓት ተቓደምቲ ኣብ ምፍራይ ኣብ ውሽጢ ሃገር ክሳብ ፕሮፌሽናል ክበፅሑ ዝኽኣሉ ዓብዪ ፅልዋ ነይሩ ማለት ስለዚ ዳግማይ ናይቲ ናይ 2011 2018 ድማ ዓብዪ ድፍኢት ኣብ ዕብት ትክድ ምሽክታ ሃገርና ኢለ ኣነ ክገልፆ ይኽእል።
1: ሱታፈ ነፃ ኤርትራ ኣብ ሻምፒዮን ቅድም ምሽክለታ ዓለም ኣብ 1999 ኣብ ጥልያን ኣብ ዝተኸየደ ውርድር ይዝፍልም ንኣስታት ሓደ ዕቁድ ካብቲ ውርድር ተቓልያ ድሕሪ ምፅናሕ ድማ ኤርትራ ዳግማይ ኣብ 2011 ንመበል 78 ግዜኡ ኣብ ኮፐንሃገን ዴንማርክ ኣብ ዝተኸየደ ውርድር ብተቃዳድምቲ ዳንኤል ተኽለ ሃይማኖትን ፍረቃልስ ደበሳይን ሰመረ መንግስትን ተወኪላ ካብቲ ግዜ ትንድሓር ብስሩዕ ኣብ ውርድራት ሻምፒዮን ዓለም ክትወዳደር ዝጀመረት ኤርትራ ዛጊት ኣብ ዓበይቲ ተመዝጊቡ ዘሎ ዝበለፀ ደረጃኣ ኣብ ቀጠር ዶሓ ብዓወ ስሎቬንያዊ ፔተር ሳጋን ኣብ ዝተዛዘመ ውርድር ኮይኑ ናትናኤል ብርሃነ ዝሓዞ መበል 13 ተርታዩ ኣብ 23 ዓመት ሻምፒዮን ዓለም ግን ኤርትራ ሓንቲ ካብተን ኣብቲ ውርድር ዓብ ታሪክ ዝገንፀለ ሃገራት እያ። ኣብ 2021 ኣብ ቤልጅም ኣብ ዝተካየደ ሻምፒዮን ዓለም ቢንያም ግርማይ ንዕውት ፊሊፖ ባሮንችን ተኸቲሉ ካልኣይ ተርታ ብምሓዝ ብሩር መዳልያ ድሕሪ ምዕታሩ ኤርትራን ቢንያምን ናይ ፈለማ ኣፍሪቃውያን ኣብ ሻምፒዮን ቅድሽክለተ ዓለም መዳልያ ዝዓተሩ ክኾኑ በቂዖም።
0: ስታፌና ኣብ ሻምፒዮን ዓለም ክሪኦ ከለኹ ከም ሰመረ ከም ደጋፊ ናይ ብሽክለታ ኣፍቃሪ ቅድም ብሽክለታ ሓደ ካብቲ ኣዝዩ ዘገድስን ምስ ከዓ ሌላ ዝፈጥረልና ማለት እዩ ምናልባት እታ 2011 ዝበልካያ ኣብ 99 ዓመተ ምህረት ተቐዳደምቲ ፍሉያት ብቕዓት ብዝነበሮም ተሳቲፍና ነርና ኣብ ዓጥልያን ኣብ ዝተካየደ ማለት እዩ ኣብቲ ግዜ እቲ ሽም ሃገርና ኤርትራ ንተወሰነ ንሰዓት ንሰዓት ፍራን ኣከባቢ ዝኸውን ከማን ብድሙቕ ዝተፀውዐሉ ኣጋጣሚ ዝተፈጥረ ኩነት ነይሩ ማለት እዩ ምናልባት እሱ ዳዊት መሓሪ ኢራብ ኣብቲ ግዜ እቲ ፅቡቕ ምንቅስቃስ ኣብ ናይ ውልቂ ግዜ

0: ኣብ ዝነበረ ፅቡቅ ምንቅስቃስ ዘርኣየ መበል 19 20 ከባቢ ድወፀ ኣብቲ እዋን እቲ ከዓ ናይ ዓለምና ናይ ክሮኖሜተር ብዝያዳ ዓብላልነት ዘርኣየ ፋብያን ካችላራ ኣብቲ ናይ ትሕቲ 23 ማለት እዩ ዝተዓወተሉ እዩ። ስለዚ ኣብቲ እዋን እቲ ቀልቀል ኢልና ነርና ብድሕሪኡ ንዝተፈለየ ግዜ ማት ብዝተፈላለየ ምክንያት ክንቅልቀል ኣይከኣልና ማለት እዩ። ብሓፈሻ ግን ነቲ ሕቶ ከዓ ብትኽክል ክምልሳ ክፍትን ሱታፌ ሓንቲ ሃገራዊት ጋንታ ኣብ ሻምፒዮን ዓለም ኣዝዩ ኣገዳስን ኣርባሕን እዩ ማለት እዩ። ኪኖቲ ሱታፈ በብእብሩ በብግዜኡ ድመፅ ከዓ እቲ ናቱ ናይታ ማዳልያ ነፍሲ ወከፍ ሃገር ብኣዕብኡ ከዓ እታ ባንዴራ ሃገር ምንጥልጣል ኣብቲ ናይ ተሰንደቕ ስለ ዝኾነ ኣዝዩ ኣገዳስነት ኣለዎ።
1: ኣብ ዙር ጋቦን ኣብ ጋቦን ዘካይዶ ውድድ ንዝኩረይና ሽዑስ ንኣንድራ ግሪፐል ይስዕርዎ። ኣንድራ ግሪፐል ማለት ካብቶም ዓበይቲ ፍሉጣት ስፕሪንተራት ናይ ሽካ ክኢላታት እዩ። ብናመን ይፈልጦ ነይሩ ሽዑ ማለት ኣብ ናይ ኤሮጳ ሚድያ ዝብል ዘለዎ ንኣንድራ ግሪፐል ኣብ ጋቦን ክስዕሮ ስ ዓብ ነገር እዩ። ኣብ ሩዋንዳ ኣብ ኣፍሪካን ቻምፒዮንሽፕ ምስ ናሽናል ቲም ኮይኑ ክስንድ ፀኒዑ ናይ ወርልድ ቻምፒዮን ናይ 2021 ምስለ እንተዘይተጋጊ ኣንደር 23 ንግሩፖ እታ ነታ ዝነበረት ጉጅለ ስፕሪንት ክሳዕዳ ከሎ ንቮላታ እቲ ዝሃደመ ስዒርዋ ንግሩፕ ስዒርዋ እቲ ሰዕሮ ዳች ወዲ ሆላንድ ሕጂ ካብቲዮም ዝበለፁ ዘለዉ ስፕሪንተራት እዩ ኦላፍ ኮይ ዝብልዎ ምስ ጃምቦ ዝፀኒዐ ንዖም ስዒሩ እዩ ካልኣይ ደረጃ ምፅኡ ኣብ ወርልድ ቻምፒዮን ሕጂ ኣብ ወርልድ ቻምፒዮን ና ንብል ዘለና ኣብ ወርልድ ቻምፒዮን ንግሩፕ ንባንች ተኣኪባ ዘላ ጉጅለ ስዕርካ ካልኣይ ክትበፅሕ ኣብ ወርልድ ቻምፒዮን ዓብ ነገር እዩ።
2: ኣብ 2022 ኣብ ታሪክ ቅድም ምሽክለታ ኤርትራ ካልእ ሓድሽ ምዕራፍ ዝተገንፀለሉ ዓመት እዩ። ኣባል ቤልጅማዊት ክለብ ኢንተርማርሼ ቢንያም ግርማይ ኣብ ወርሒ መጋቢት 2022 ኣብ ቤልጅም ኣብ ዝካየድ ናይ ክላሲክ ውድድር ገንት ወቨልገም ንብሉፃት ተቀያደም ስዒሩ ቀዳማይ ተርታ ብምሓዝ ናይ ፈለማ ኣፍሪቃዊ ነቲ ውድድር ክዕወተሉ ዝበቕዐ ተቃዳማይ ኮይኑ ብዓወቱ ዝተመሰጠት ክለቡ ኢንተርማርሼ ድማ ኣብቲ ኣብ ወርሒ ግንቦት ናይቲ ዓመት ንዝካየድ ናይ ግራንቱ ውድድር ጅሮ ዲ ኢታልያ ተሳጢፉ ናይ መድረክ ዓወት ከም ጻላ ኣብቲ ውድድር ከተሳትፎ ኣብ ውሳነ በፂሓ። ቢንያም ኣብ ቀዳሜይቲ ናይ ግራንድ ቱር ናይ መድረክ ውድድሩ ንሆላንዳዊ ማቲ ቫንደርፖል ተኸቲሉ ካልኣይ ተርታ ሒዙ። ምናልባት ታሪክ ኣይተገንፀለን እምበር ኣብ ቡኽሪ ናይ ግራንድ ቱር ስታፊኡ እቲ ዝበለፀ ደረጃ ዝሓዘ ተቃዳማይ ክኸውን ይኽእል እዩ። ኣብቲ ውድድር ኣብ ቀጻሊ ተኣምር ክሰርሕ ከም ዝኽእል ምልክታት ዝህብ ዝነበረ ቢንያም ግርማይ ኣብ 10ይ መድረኽ ነቲ ትምክሕተኛ ተቃዳማይ ማቲ ቫንደርፖል ስዩም ኣቢሉ ብተኣምራታዊ ምልክት ቅፅበታ ውድድር ቀዳማይ ኮይኑ ሕንፃ ጠረጊጹ። ኣብ ታሪክ ቅድም ምሽክለታ ኣፍሪቃ ድማ ናይ ፈለማ ታሪክ ተጻሒፉ። ቢንያም ግርማይ ናይ ፈለማ ጸሊም ኣፍሪቃዊ ዕውት መድረኽ ኣብ ናይ ግራንድ ቱር ውድድር ክኸውን ብቒዑ። ኤርትራ እውን ብመንገዲ ቢንያም ግርማይ ናይ ፈለማ ኣብ ግራንድ ቱር ዝበለፀ ዓወት ሰኒዳ። ቅድሚ ቢንያም ግርማይ ኣብ ናይ ግራንድ ቱር ውድድራት ዝበለፀ ደረጃ ኤርትራዊ ተቃዳማይ ዝነበረ ኣብ 2017 መርሃዊ ቅዱስ ኣብ ቮልታ ስጳኛ ሒዝዎ ዝነበረ ካልኣይ ተርታዩ።
0: ኣብ 2022 ናይ ቢንያም ግርማይ ዓወት ኣቕሊልካ ዝረአ ኣይኮነ ማለት እዩ። ኪኒኡ ግን ኪኖቲ ጅሮ ወይ ከዓ ካብቶም 3 ዓበይት ዓወት ምዕዋቱ ቢንያም ግርማይ ኣብቲ ናይ ሓደ መዓልቲ ማለት ካብቶም ወርሉቱር ተባሂሎም ዝግለፁ ገንት ወቨለንገም ንክሪስቶፍ ላፖርት ረቲዑ ብምእታው ሽዑዩ እቲ ዝለዓለ ክንበፅሕ ከም ንኽእል ብምሉኦም ኣብቲ እዋነቲ ተቃዳደምቲ ዝነበሩ ተቃዳደምቲ ዝኾኑ እቲ ናትና ናይ ቢንያም ንዝለዓለ ደረጃ ክዕወት ከም ዝኽእል ኣንፈት ወይ ከዓ ባብ ዝተራሕቦ ማለት እዩ። ብኡ መጠን ኣይፀንሐን እንተዘኪርናያ ኣብ ቀዳሜይቲ መድረኽ መበል ካልኣይ ደረጃ እዩ ሒዙ። ኣይፀንሐን ኣብ 10ይቲ መድረኽ ከዓ ነቲ ድሰዓሮ ማለት እዩ ንማቲዩ ቫንደርፖል ከዓ ክረትዖ ክኢሉ ሽዑ ኣብቲ እዋነቲ ማለት እዩ እቲ ዝበለፀ ጸሊም ኣፍሪቃዊ ኣብተን 10 መድረኻት ምስቶም ተረኣይነት ኣብ ቅድሚኡ ዘለዉ ክጎልሑ ክኢሉ በዚ መንፀር ከዓ ነቲ ዝለዓለ ናይቲ ቱር ዝበሃል ከዓ ክዕወተሉ ከም ዝኽእል ኣንፈት ዘህቡ እዩ ነይሩ።
1: ናይ 2022 ምስ ኢንተርማርሽ እዛ ናይ ገንት ኣላ ገንት በልገም عبي ودد.

0: ናይ ክላሲክ ውድድር ሕጂ ብምንታይ ዋላ ክንልክዖ ንኽእልና ናይ ሓንቲ መዓልቲ ነታ ፀወታ ስዒርካ ስኒ 500 ነጥብ ገሊ ፀወታ እዚ ዓበይት ፀወታት ናይ ኤሮጳ ሴጅ ሬስ ስዒርካስ 250 ኢኻ ክትረክብ ሸውዓተ መዓልቲ ጎያኻ 250 ነጥብ ከምፃሉስ ብሓንቲ መዓልቲ 500 እዩ ሕጂ እዛ ውድድር ልክ ከም በዓል ሚላን ሳን ሬሞ ካብቲ ዓበይቲ ሓሙሽተ ወላ ይትኹን ካልኣይ ክላስ እያ ድሕርትን ሓሙሽተ እያ ኣበን ክስዕር ከሎ ውዱ እዩ ካብ ዝዓቢ ነገር ኮየለን ብድሕሪኡ ኩላና ዝኩረና ናይ 222 ኣሎ ናይ ጥልያን ጅሮ ዲኢታልያ ሕጂ ናይ ጅሮ ዲኢታልያ እታ ሰዓራ ጥራሕ ዘይኮነ ወላ ቅድሚአ ነበረ መዓልትታት ዘምፅኦ ዝነበረ ማስኒ እቲ ውፅኢታት ዓብዪ ነይሩ ካልኣይ ዝኣተወሉ እዋን ነይሩ ምስ ቀዳሞት ሓሙሽተ 3-4 ግዜ ኣት እዩ እታ ዓሰሪት መድረኽ ከ እታ ሞኻ ብዘእምን ኣገባብ ሞኻ ንመን ንማቲዩ ቫንደርፑል ማቲዩ ቫንደርፑል ስኒ ናቱ ክላስ ዝነበሮ ተቀዳዳማይ ሙሉእ ሸፈነ ወይ ኣቐልቦ ተዋሂቦ ነበረ ተቀዳዳማይ ንዑ ስዒሩ እዩ እታ ናይ መድረኽ ዓወት ኣምፂዋ
1: ሶኒ 1-5-24 ኣብ ታሪክ ቅድም ምሽክለት ዓለም ፍሉይ ታሪክ ክትስንድ ዝተበገሰት መዓልቲ እያ እዛ ዕለት ዙር ፈረንሳ ናይ ሳልሳይ መድረኽ ውርድሩ ካብ ፒያሴንዛ ናብ ቶሪኖ ዝዝርጋሕ 238 ኪሎ ሜትር ዝርሕቐት ውርድር ዘካየደላ መድረኽ እያ ኣብዛ ዕለት ታሪክ ክስራሕ ከም ዝኽእል እምነት ዝነበሮም ኣብ ውሽጥን ወፃን ዝርከብ ኤርትራዊ ኣፍቃሪ ቅድም ምሽክለታ ብሃንቃውታዩ ነታ ውርድር ተኸታቲልዋ ኣብ መወዳእትኡ ድማ እዚ ወለዶ ዕድለኛ ኮይኑ ታሪክ ክስራሕ ብቐጥታ ተዓዚቡ ኣባል ኢንተርማርሸ ቢንያም ግርማይ ናይ ዘመንና ብሉፃት ናይ ቅፅበታ ውርድር ተቀዳደምቲ በሊፁ ኣብዚ ፈረንሳ ናይ መድረኽ ዓወት ኣመዝጊቡ ናይ ልዕሊ 80 ዓመታት ታሪክ ዝነበሮ ቅድም ምሽክለታ ኤርትራ ድማ ኣብ መወዳእቱ ፍረኡ ከንጠብጥብ ጀሚሩ ቢንያም ከምቲ ቀዳማይ ኤርትራ ድማ ከም ሃገር ኣብቲ ዝዓበየ መድረኽ ቅድም ምሽክለታ ፋልማይ ናይ መድረኽ ዓወት ኣመዝጊቦም ቢንያም ግርማይ ብውልቁ ናይ ፈለማ ጸሊም ኣፍሪቃዊ ኣብ ዙር ፈረንሳ ናይ መድረኽ ዓወት ዝተጎናፀፈ ተቀዳማይ ኮይኑ ቅድሚ እዚ ኣብቲ ውርድር ብጸሊም ኣፍሪቃዊ ዝተመዝገበ ዝበለፀ ደረጃ ዝነበረ ኣብ 223 ቢንያም ግርማይ ኣብ ራብዓይ መድረኽ ሒዝዎ ዝነበረ ሳልሳይ ተረታዩ ታሪክ ኤርትራን ቢንያም ግርማይን ኣብዚ ይብቅዐን ኣብ ሻምናይን መበል 12 መድረኽን 2 ናይ መድረኽ ዓወታት ብምዝጋብ ሃትሪክ ሰሪሑ ኣብ መወዳእትኡ ድማ ብዝኣከቦ 387 ነጥቢ ናይ ፈለማ ኣፍሪቃዊ ዕውጥ ቀጠልያ ማልያ ቱር ደ ፍራንስ ካውን ብቒዑ ድምር ናይ ግራንቱር ዓወታቱ ድማ ናብ 4 ብምብራኽ ኣብ ኣህጉር ኣፍሪቃ ቅድሚ ሕጂ ዘይተበጽሐ ታሪክ ሰኒዱ ብዘይካዚ ቢንያም ግርማይ ንቀጠልያ ማልያ ዙር ፈረንሳ ን16 መዓልትታት ካብ ዝባኑ ከይውረደ ክዕወተላ እውን ሓድሽ ክብረ ወሰን እዩ
2: እዚ ፍሉይ እዩ ማለት እዩ በዚ ናይ መድረኽ ዓወታት ተረኸበ ኣብ ናይ ቱር ዲ ፍራንስ እንደገና ኣብዚ ናይ ቀጠልያ ማልያ እታ ዓዊትና ክንውድእ ብምኽኣልና ኣብ ኣፍሪቃ ጥራሕ ዘይኮናስ ብደረጃ ዓለም ተጠመቲ ወይ ኤርትራስ ናይ ብሓቂ ናይ ቅድም ምሽከታ ማእኸል እያ ተባሂሉ እዩ ዝግለፀላ ክሳብ ዚ ሰዓት እዚ ኣፍራይት ናይ ብሓቂ ተመክሮ ዘለዎም ተውህቦ ዘለዎም ተቃደንቲ ከም ዘለና ክነርኢ ክኢልና ማለት እዩ ናይ ብሓቂ ኣብቲ ግዜ እቲ ድማ ብመገዲ ቢንያም ግርማይ ናይ መድረኽ ዓወታትን ልዕሊ ኩሉ ድማ ብድምርብኣጠቃላለ ድማ እቲ ናይ ቀጠልያ ማልያ መዕዋቱ ኪኖ ውሽጢ ሃገር ኪኖ ኣፍሪቃ ኣብ ዓለም ናይ ብሓቂ እትናትና ክእለትን ብቕዓትን ዘመስከርናሉ ዓብዪ ዓወት እዩ ኣነ ክገልፆ ይኽእል ማለት እዩ ምናልባት ቀፃልነቱ ከመይ ይኣኽልና ድ ገለገለ ካልእ ክንውስኸሉ ዘለና ኮይኑ ይረኣየኒ ግን ብዝያዳ እቲ ናይ ተረኸበ ዓወትና ሽዑ ግን ኣዝዩ ብደረጃ ዓለም ከይተረፈ ንዓና ዓብዪ ሽምን ዓብዪ ኣድናቆት ዝረኸብና ኣሎ ዓወት እዩ
3: ናይ ቢንያም ኣነ ከም ናተይ ግል ርእቶ ኩሉ ዓወት የምፅእ እንድዩ ግን ፍሉይን ብዙሕን ትርጉም እዩ ዘለዎ ናይ ቢንያም ቀሊል ኣይኮነን ምስ ኩሉ ነገራት ማለት እዩ ምስ ኩሉ ነገራት እዩ ሓደ ደይ ሓስብዎ እውን ኣለዉ ዝኸውን ኣይክእልኒ ከመይ ጌርካ ገለ ትብል ኢኻ እብሉ እዮም ንሕና ኣይኮንና ንብል ቢንያም ግርማይ ኣብቲ ዝገበሮ ናይ ቱር ዲ ፍራንስ ውድድር ንነብሱ ደይኮነ ምናልባሽ እንዳሃርዳ ሽዑ ሰሚዕካዮ ኔርካ ወዲ ጋንቱ ሊድ ዝገብሮ ይሜክ ሂስትሪ ይሜክ ሂስትሪ ፎር ኤን ፎር ኣፍሪካ ኢሉ ታሪክ ጌርካ ኢኻ እሱ ጥራይ ኣይኮነን ኣብ ዝኸድናዮ ዓዲ

0: ደቂ ዓዶ እንከለዉ ኤርትራ እናትና ያብሉኻ ብፍላይ ብፍላይ ናይጀርያውያን ማለት ኤርትራ ሓበ እናትና እያ ቢንያም ሓበ እናትና እዩ ሕጂ ቀሊል ነገር ኣይኮነኒ ኤርትራ እዚ ከም ንገብር ኣርኢና ጥራይ ዘይኮነ ልዕሊ ዝኾነ ነገር መንጠር ባይታ ንኩሉ ይፀልይዎ ቢንያም ሕጂ ንኩሉ ነገር ይፀልይዎ ካብ ዝገርመካ ብዝኾነ መንገዲ ንኤርትራ ዘይፈልጥዋ ዋላ እናፈለጥዋ እውን ከልዕልዋ ዘይደልዩ ግን ኣብ ዘይክወል ቦታ ይውፅዋ ክትክውላ ይትኽእል ኢኻ እዚ ረዚን ክብሪ እዚ ከዓ ስቂልካ ክትረኽቦ ይትኽእል ኢኻ ቢንያም ዋጋ ከፊሉሉ እዩ ህዝቢ ኤርትራ ዋጋ ከፊሉሉ እዩ ከምዚ ትብሎ ዘለካ 80 ዓመታት ጠቕላላ ሓፈሻዊ ድሕሪ 80 ዓመታት ደንጉኡ ገለ ክንብላይ ንኽእል ኢና ምክንያቱ ምስቲ ዝነበርና ንሕናስ 80 ዓመታት ከማን ኣብ ምንታይ ስዕሩ ነይሮም እዮም ግን ንኤርትራ ወኪሉ ዝስዕር ተቀዳዳማየ ነብረና ንክፍለ ሃገር እናተባህለ በዓል የማነ ተኸስተ ቢንያም ያረድ እዝንዝ ነይሩ ንኤርትራ ክውክሉ ዝኽእሉ ተቀዳደምቲ ግን ንሕና ኤርትራውያን እዚ ፅባሕ ነብዕሎ 24 ጉመት ብድሕሪኡ ዝመፅእ ዘሎ እዋናት ኣብዚ እዋናት እዚ 35 ንብል ኣለና ገና ወዲ 25 26 ንኸውን ንበሎ ግርማይ ቢንያም ግርማይ ከምዚ ዓይነት ምምፅኡ ኣብ ሙሉእ ዓለም ጥራሕ ዘይኮነ እንታይ ኣብ ሙሉእ ዓድና ጥራሕ ዘይኮነ ክትብል ኣብ ሙሉእ ዓለም ዘለና ክብሪ ኣብ ቅድድም ብሽክለታ ቀደም ብጎረባ ብትና ነጊርና ንፍለጥ ዝነበርና ሕጂ ግን ዓዲ ቢንያም ዓዲ ዳንኤል ዓዲ መራዊ ዓዲ ገለ እንዳሕር ኢልካዮም ኣምባሳደር ከምዚ ናይ ዩኒሴፍ ገይሮም መደሎ ልካዕ ኹም ማለት እዩ ንኤርትራ ከዓ ኣበይ ከም ዘለና ፍሊጥና እቲ ድኻም ናይ ኤርትራውያን ኣብ መስኡ ኣብ ናቱ ጉቡእ ከምዚ ዋሃቦ ኣግቢርዎ ሕጂ ናይ ኩሎም ሓባራዊ ቢንያም ስለ ዝበልካኒ ግን ልዕሊ ዝኾነ ነገር ጎሊሑ ስለ ዝወፀ እዩ
1: ምናልባት እቲ ዓወት እቲ ብዙሕ ተዘሪቡሉ ኣብ ግዜኡ ማለት እዩ ከመይ ክርኦ ይፍትን እቲ ብሽለታ ዝረደ ይኮነስ እቲ ዘይርአ ኸማን ክርኢ ይኽእል እዩ ምክንያቱ ናይ ቢንያም ግርማይ ሽም ክፅዋዕ ከሎ መተሃለኽቲ ቢንያም ግርማይ ከይተርፎ ፅውዑ ነይሮም ናይ ቢንያም ክፅውዖ ከሎ ኣዴታት ከይተረፋ ኣቁልዑት ከይተረፉ ሽም ቢንያም ኣይኮኑን ፅውዑ ነይሮም ናይ ቢንያም ኣቦትኡ ሃልዩሲ መተሃላለኽቲ እዮም ዝፅውዑ ነይሮም ስለዚ እቲ ዝሓለፈ ናይ 6 ናይ 80 ዓመት እንብሎ ዘለና ፍረ ረኺቡ ማለት እዩ እቲ ፍረ ከዓ እዚ ንሪኦ ዘለና ሕጂ እዚ ናይ ቢንያም ማለት እዩ ንካልኦት እቶም ኣብ ናይ ሓንቲ ኢድ ኣፃብዕ ዝርከቡ ኣብቲ ናይ ተወለቱ ዝርከቡ ብድምር ወይ ከዓ ተራቢሑ ንዝለዓለ ደረጃ ዘብፅሕ እዩ ንሪኦ ከ ኣለና ኣብዚ እዋን እዚ ናይቲ ቀጠልያ ዝወለዶ ከምኡ መሰትኡ ማለት እዩ ኣብ ወለቱር ዝርከቡ ከም በዓል ናትማኤል ተስፋፅን ኣብ ሙፍሳር ዝርከብ ከምኡ እውን ሄኖክ ሙሉውርሃን ኣብ ኣሰና ዝርከብ ከምኡ እውን ኣብ ሊሊትሪክ ዝርከብ ኣማኑኤል ገረ እግዚኣብሄር እቲ እሱ ዝፈጠሮ ፅልዋ እሶም ነኺሶም ከም ዝኸዱ ሓደ ንቕድሚት ዝደፍእ ነገር ኮይኑ ይስምዐኒ ማለት እዩ እቲ ፍረ እቲ ናይቲ ነዊሕ ዓመታት ከዓ ብኡ ዝተደበስናያ ኮይኑ ይስምዐኒ
2: ኤርትራ ኣብ ዓውዲ ቅድም ብሽክለታ ብመንፅር ሕጂ በፂሓቶ ዘላ ደረጃ ክረአ እንከሎ ዘተስፉ ግን ድማ ንዝበርኸ ዓወት ሓላፍነት ዝስክም እዩ ዛጊ ተመዝጊቡ ንዘሎ ደረጃታት ዓቂብካ ንቐጻሊ ተወስኽቲ ዓበይቲ ዓወታት ምምዝጋብ ሓላፍነት ናይ ነፍሲ ወከፍ ተቀዳማይን ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራን እዩ
0: ጉዕዞ 80 ዓመት በዚ ጥራይ ኣነ ተዓፅዮ ኣይብልኒ ሓንቲ ላትኒ ራእ ኣለና ኣነ ክትከውን ኢኻ ብመን እዩ ብዘየገድስ ኣብ ውሽጢ ካብ 4 ዓመት ዘይሓልፍ ሻምፒዮን ዓለም ክንከውን ኢና ኣንሹር ብለካ ኣለኹ ራአናተ እዩ ኣብ ውሽጢ 4 ዓመት ዝንዝን ክብል ኣይክእልን ክንዲዚ ክንዲ ኣብ ውሽጢ 4 ዓመት ብዝተኸኣለ መጠን ግን ካብዞም ድፈርዩ ንሪኦም ዘለና ኣብ ሓድ እዩ ወይ ኣብ ኣንደር 23 ወይ ኣብ ዓበይቲ ሻምፒዮን ዓለም ክንከውን ኢና ዝብል ርኢቶ ኣለና ነ
1: እቲ ዝዓበየ ዓወት እንብሎ ብሕጂ እዩ ዘለና ማለት እዩ ቀጠልያ ማልያ ነቲ ውድድር ናይ ዓለምና ንምምቀር ተባሂሉ ኣብ 1960ታት ገለይ ክተኣታተኺ ኢሉ እቲ ዝድለ ግን እንታይ እዩ እቲ ብጫ ማለት እዩ ማለት ኣብቲ ናይቲ ተወዳደርቲ እቲ ግዜ ዝውሃብ ኣብቲ ናይቲ ግዜ ዝውሃብ ከዓ ብዝተፈላለየ ምክንያት ቀልቀል ክንብል ኣይከኣልናን ምናልባት ቁሩብ ተስፋ ተነቢርሎም ዝነበሩ ናብቲ ውድድር ናብቲ ናይ ተናይ ብጫ ቁሩብ ተረኣይናቶም ናብ ቅድሚት ዝረኣየሉ ከም በዓል መርሃዊ ቅዱስ ኣብ ዳይመንሽን ዳታ ከሎ ትፅቢት ገይሮምሉ ነይሮም። ከምኡ ውን ኣማኒኤል ገብረ እግዚኣብሔር ኣብ ናይ ገሊኡ ክትሪኦ ከለካ እቲ ዳታ ናቱ እቲ ዝሃርሞ ወይ ከዓ እቲ ዘመንጭዎ ዝነበረ ዋት እዚ ተቃዳዳማይ እዚ ናይ ስራሕ ናይ ገለ ደይኮነ በቃ ናይ ጂሲ ከምቲ ኣቐድሚ ኣቢል ክፀንሐካ ክገልፀልካ ፅንሖ ማለት እዩ ናይ ጂሲ ተፃወታ እዩ። ስለዚ እቲ ናይቲ ቀጠልያ ኣብ ቦትኡ እንከሎ ማለት እዩ እቲ ዝዓበየ ክንብለቱ ኮይና በዚ ናይ ዜና እቲ ቀጠልያ ከዓ ነቶም ኣብ ትሕሪድ ዘለዉ ነቶም ብሕጂ ናቶም ትህቦ ኣለልዮም ናብቲ ናይ ግዜ ንቅድሚት ንክመፁ ወይ ከዓ ብዝያዳ ኣበርቲዖም ንክፅዕሩ ዝደፊ እዩ። ስለዚ በታ ቀጠልያ ብምውሳድና ማለት እቲ ዝዓበየ ናይ ብሽክለት ዓወት ተሰኪምናያ ወይ ከዓ ሕዝንያ ማለት ኣይኮነን። ንሕና እታ ዝለዓል ዓወት ኣመዝጊብና ወይ ከዓ ናብቲ ዝለዓል ዓወት ቀሪብና ክንብል እንተኮይና ኣብቲ ናይቲ ብጫ ክንፅግዕ ኣለና።
3: ቅዲ ምሽክለታ ምናልባት ካብ ዝደለዎን ላዓል ወይ ከምኡ ክትዕቁበ ኣለካ ወይ ክትውስኸሉ ኣለካ እንዲ እቲ ስራሕ ንድሕር ናይ ብሓቂ ስራሕቲ ኮይኑ ሓደ እቲ መጀመርያ እቲ ካብ ናፅነታት ሒዝና ዝኩሉ ክንዝገልፆ ዝፀናሕና እቲ መሰረታዊ ናይ ሃገራዊ ጋንታ መገሻ ደገ ወፂኻ መወዳር ብብዝሒ ክግበር ኣለዎ። ካልኣይ ኪኖ ጥራይ ሃገራዊ ጋንታ ዘይኮነ ክለባት ዕድል እንዳተዋሃበ ከምቲ ዝነበረ ንድሕር ቀፂሉ እዚ ናይ ምትኻእ መስርሕ ኣዝዩ ክቅፅቀፃልነት ክህልዎ ይኽእል እዩ ማለት እዩ። ካብ ቅዲ ምሽክለታ ሃገርና ናይ ውሻ ሃገር ዝያዳ ውድድራት እንድሕር በዚሑ እቶም ተቃለድቱ ዝያዳ ፃዕሪ ገይሮም ድማ ንነዊሕ ራእይ ነዞም ክንገልፆም ፅናሕና ዓበይቲ ተቃለድምቲ ኣብ ወሉቱር ኢልና ንጠቕሶ ውድድራት ንዓቶም ክንትክ ኢና ኢሎም እንድሕር ብሞራል ተበጊሶም ከቢድ ስራሕም ዘለዎም ፈሊጦም ተ ዓብዪ ፃዕሪ ገይሮም ልምምድን ልክዕ በቲ ዲስፕሊን ናይቲ ቅዲ ምሽክለታ ተማእዚዞምን ተኸቲሎም ድሕር ከይዶም ናይ ብሓቂ ክንዓቢ ንክእል ኢና ኣብ ቅዲ ምሽክለታ ሃገርና ማለት እዩ። ብዝያዳ ኣብዚ ናይ ቱር ዲ ፍራንስ ድማ ምናልባት እተረኸበ ናይ ቢንያም ኣዝዩ መግለፂ ደይብሉ ዓወታት እዩ። ኪንኡ ድማ ንሕና ምናልባት እንተደኣ ሰሪሕና ድማ ጥራይ ተቀጠልያ ማልያ ቢንያም ኣምፂ ኣሎ ካልእ እውን ኣብቲ ናይ ብጫ ማልያ ብዝያዳ እቲ ዝለዓለ ክብር እውን ስለ ዘለዎ ናብ እውን ጠመተና ጌርና እንድሕር ሰሪሕና ዘይከኣል የለን ክንደይ ብፅሕ ከምዘየለ ዘረኣየና እዚ ናይ ቢንያም ዓወት ኣብነት እዩ ሞ ዝያዳ ንዕኣ ተኪርና ድሕር ሰሪሕና ድማ ምናልባት ናይ በዓል ብጫ ማልያ ገለገለ ካልኦት ነገራት ዝተረፈና ኣሎ ማለት እዩ። ስለዚ ዜርካ ዜርካ ሲ ዋላብቲ ዝለዓለ ናይ ዓለም ብፃሕ ሲ ወይ ክትዕቁበ ኣለካ ከም ዝድበልኩካ ወይ ከዓ ክትቅፅሎ ኣለካ ዲ ስለዚ ግዜታት ዝተረፈና ኮይኑ ስማዕንሎ ይረኣየኒ ማለት እዩ። ብዝያዳ ንድሕር ሰሪዕና ድማ ደይንበፅሓሉ ኣብነት የለን። ናይ ብሓቂ ግን ብግቡእ ብስነ ስርዓት ናይ ኩሉ ማለት እዩ ተሓባቢርካ ብፍላይ ተቃደምቲ ኣሰልጥ እንዲ ኣብ ክለብ ኣብ ውሽጢ ሃገር እዚ ክትቕሶ ዝፀናሕኹ ነገራት እንድሕር ተፈጢሩ ደይከኣል የሉ ማለት እዩ። ኣብቲ ዝለዓለ ደረጃ ወይ ተሪፍና ዘሎ ድማ ክንረኽቦ ክንኽእል ኣነ እምነት ዓብዪ እምነት ኣለኒ።
4: ትሕተ ቅርፅና ንዓና ንቅዲ ምሽክለት ኣዝዩ ገዛ እዩ ምቺ ዓቐበታት ኣለና ቁልቁለታት ኣለና ዋሕዲ ማኸይና ኣለና ፅሩይ ኣየር ኣለና ነዚ ከዓኒ ንሕና ክንጥቀመሉ ንኽእል ኢና ነዚ ክንጥቀመሉ እንድሕር ንኽእል ኮይና በየናይ ኣገባብ ዝብል ክመፅእ ኽእል እዩ። እንድሕር ድኣ ሰንተራት ኣብዚ ጌርና ሰንተር ኣብዚ ተጌርና ሓንቲ ናይ ኤሮጳ ጋንታ እንድሕር ኣብዚ መፅያ ከም ድላ ልምምድ ኣካይዳ ኣብቲ ሰንተር እናተዓፀት መገዲ ባፃ ትኸይድ ፍሸ ምራራ ትኸይድ ጎልጎል ኣለና መገዲ መንደፈራ ዝተፈላለዩ ዓይነት ቅርፂ መሬት ኣለና። ኣብዚ ቅርፂ መሬት እዚ ሰሪሓ ምዝናትና ብራኸ እሞ ምዝ ዋሕዲ ማካይን ምዝናትና ፅሬት ናይ ፖሊሽን እንድሕር በዚ ከይድና ኣብ መጨረሽኡ ንሕና እንታይ ክንከውን ንኽእል እንገቲ ንኸውን ሕዚ ሓደ ግዜ በረዳ ብበዝሓሎ ኣብ ኤሮጳ ሲ ኣብ በዓል ሳውዝ ኣፍሪካ ከይደን ኣብ ገለ ከይደን ተጫፋሊቐን ላቲን ኣሜሪካ ከይደን ልምምደን ዝሰርሓ ክለባት ብዙሓት እዩ። ንሕና ምዝ ኩሉ ዘለና ፀጋ ናይ ተፈጥሮ ፀጋ ተጠቂምና ሰንተር እንድሕር ዳ ጌርና ኣብዚ ጋንታታት እናዓደምና ቢዝነስ ናትና ቢዝነስ ንገብር በቲ ሓደ ወገን ተፃወትና ርአን ተፃወትና ተማሊአና ኣለና ከዳ በቲ ሓደ ወገን ከዓኒ ካብዘን ክለባ እዚኣተን ኣከንዲ ንሕና ካብ መንግስቲ ጥራሕ ተፀበይቲ ንኾን ወይ ካብ ስፖንሰር ጥራሕ ተፀበይቲ ንኾን ካብዘን ክላት እዚአን ከዓኒ ኣታዊታት ነኸዓበተሉ ደረጃ ከዓ ክንፈጥር ንኽእል ኢና። ሕጂ ነቲ ናትና ዘሎ ኣካይዳ እስከ ናብ ቢዝነስ ንቐይሮ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕን ዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ RHCP ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ፣ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ። ሚኒስትሪ ዜና።

0: እዚ ቕንያት ቅንያት ሓበን እዩ። እዚ ቕንያት ቅንያት ሓጐሱን ናፍቖትን እዩ። እዚ ቕንያት ዝኽርን መብፅዓን ብሓባር ዝእንገድሉ ድግስ እንካይደሉ ቅንያት እዩ። እወ ብደምና ረሃፅናን ናፅነትና ልእላውነትናን ሃገርና ዘረጋገጽናሉ ድሙቕ ቅንያት ንሕናን ዕላማናን ብምባል ኣንጻር ሓያለን ገጢምና ኣብ ህዝብና ሰፊሕን ኣድማዕን ወፍሪ ብምክያድ ነቲ ዘይከማና ብናይ ደገ ሓይልታት ተደጊፉ ክድምስሰና ዝመፅ ሓይሊ ኣላሽ ኣቢልና ኣብ 24 ጉንበት 1991 ድማ ብቕልፅምና ናፅነትና ተጓናፂፍና። እዚ ድማ ሳሊ ሓያልን ቁኑዕን መሪሕነትናን ጽንዓት ህዝብናን እዩ። ኣብ ጉዕዞ ቓልሲ ህዝቢ ኤርትራ ንናፅነትና ክውን ዝገበሩ ብዙሓት መትከላት ነይሮም እዮም። እቲ መሰረታዊ ክበሃል ዝከኣል ግና መትከል ርእሶ ምርኮሳ እዩ።
1: ሕጂ ርእሶ ምርኮሳ ክንብል ከለና ሓንቲ ሃገር ነቲ ዘድልያ መሰረታዊ ነገር ብዘለዋ ውሽጣዊ ዓቕሚ ካብ ተፀባይነት ነፃ ብምዃን ዘለዋ ዓቕሚ ተጠቒማ ነቲ ልምዓታዊ መደባታ ክተሰላስል ከላ እዚ እቲ ርእሶ ምርኮሳ ንብሎ።
2: ቀንዲ ትርጉም ስርእስካ ምክኣል እንዲ ሕጂ ካብ ተፀጋዓነት ካብ ተፀባይነት ካብ ኩሉ ነገር ባዕልኻ ሓርኮት ኮት ኢልካ ፅዒርካ ነብስኻ ምቕያር ማለት እዩ። ተባል ሓትነት ኩሉ ነገር ነብስኻ ምቕያር ማለት እዩ። እዚ ከዓ ኣብ ኩሉ መዳይ ማለት እዩ። ኣብ ፖለቲካዊ መዳይ ወላ ኣብ ብጦዊ መዳይ ወላ ወታደራዊ መዳይ ወላ ማሕበራዊ ጉዳዩ መዳይ ኣብ ኩሉ መዳይ ርእስኻ ምክኣል እዩ።
0: ንሎም እምበኣር ርእሶ ምርኮሳ ቅድምን ድሕርን ቃልሲ ህዝቢ ኤርትራ እንታይ ኣበርክቶ ከም ዝነበሮ ዝደስስ መደብ ሒዝናልኩም መፂና ኣለና። ሰናይ ምክትታል።
3: ንህዝቢ እንድሕር ኣሚንካ ኣብ ህዝቢ እንተ ተመርኪዝ ከዓ መሪሒ ውድብ ህዝባዊ ግንባር ኣብዚ ዓወት ዘብፅሐኮ ኣብ ህዝቢ ተኣማሚኑ ርእሰ ምርኮሳ ናይ ህዝቢ ህዝቢ እንተ ዓጢቕካ እንቂሕኻ ወዲብካ ኣብቲ ድለ ክብፅሐ ከኣል እዩ። ስለዚ ኣብ ህዝቢ ተኣማሚንካ ትሰርሖ ስራሕ ኩሉ ግዜ ዓወት እዩ። እዚ ሕጂ ጥሪት ከም ዋንአን ዝበሃል ኣዘራርባ ኣሎ። ስለዚ ህዝባዊ ግንባር ትቐንዲ መዓወት እዩ ኣብ ህዝቢ ርእሶ ምርኮሳ ገይሩ እዩ። ኣብ ህዝቢ ስለ ተመርኮሰ 30 ዓመት ጨቕቂሉን እዛ ብርሃ እዚ ኣምፅዋ። ስለዚ መሰረት ናይቲ መበገሲ ናይ ውድብ ህዝባዊ ግንባር ኣብ ህዝቢ ስለ ተመርኮሰ ኣብ ህዝቢ ስለ ዝኣመነ እዩ። ስለዚ ሓንቲ ሃገር ብዘይ ናይ ህዝቢ ንህዝቢ ከየመንካ ዝግበር ነገር ኣሎ። ምናልባት ኣብ ካልእ ዓለም እቲ መንግስቲ ናይቲ ህዝቢ ይኣሊ ይኮን፣ ኣባና ግን እቲ ህዝቢ ናይቲ መንግስቲ ኣሊ። ስለዚ ብሉፅ ዝኾነ ናይ ርእሰ ምርኮሳ ባህሊ ኣለና ክንብል ንኽእል።
1: ኣብ ሕብረተሰብና ሲ ሓደ ሰብ ሓዳር ክወፅእ ከሎ የምስልዎ ወፈራ ገይሮም ገዝኡ ሰርሕሉ ዘድልዮ ነገራት ቀራርብሉ እዚን ገዛ ርእሱ ትማእቶት ገይሮም ዝሰርሕዎ ርእስኻ ንምኽኣል ነቲ ሰብ ርእሱ ክኢሉ ሓዳሩ ክጅምር ካብዚ ጅምርቲ ባህልና እዩቲ መበገሲ ወላቲ ናይ ሶራ ኣብኡ ተኣቲኻ ሕጂ ኣብ ሶራ ንሕና በይና ኢና ተዓዊትና ማንም ዝሓገዘና የለን ብደገ ይኹን ብካልእ ብጀካ ኣብ ውሽጢ ህዝብና ተኣማሚና ኢና ክስታይ ገርና ኣብ ውሽጢ ህዝብና ተኣማሚና በይና ኣንጻር ሓያላት ገጢምና ዝሰዓርና ኢና ማለት እየ እዚ ካበይ እዩ ተበጊሱ ተልና መሰረቱ ካብቲ ባህልናይ ድሒሩ ከዓ ኣብኡ ዘማዕበልናዮ በይና ኣንጻር ፀላእይ ክንቃለስ እንታይ ክንገብር ኣለና ኣብ ርእስና ክንምርኮስ ኣለና ተፀባይነት ኣወጊድካ ከምኡ ተሓሳስባ ሒዝካ እንዳሕር ተቃሊስካ ኩሉ ኢኻ በዕልኻ ፈጠራውነት ገለ ክብሉ ፀኒሖም ነይሮም በዓል ወድጃምቦ ኣብኡ ተመርኪስና ኢና በይና ኣንጻር ሓያላት ተዓዊትና
4: ንህወትካ ክትቅይር ኢልካ ትገብሮ ነገር እንተ ዳኣ ተበጊስካ ርእሰ ምርኮሳ እዩ ተዝቐለለት ካብ ዝቕንቲኻ ክትብገስ ትኽእል።
0: ህዝባዊ ግንባር ካብ ህዝቢ ተፈጢሩ ንህዝቢ ዘገልግል ውድብ እዩ። ስለ ዝኾነ ድማ ኣብ ህዝብን ሰራዊትን ኣድማዕ ወፍሪ ብምክያድ ኣብ መዳይ ርእሰ ምርኮሳ ገዚፍ ለውጢ ከርኢ ክኢሉን ኣብ መዓልታዊ ንጥፈታት ዝጥቀመሎም ብዙሓት ዕውታት ወፍርታት ኣሰላሲሉን እዩ።
5: ህዝባዊ ግንባር ነፀቃስ ክጅምሮ ከሎ ብን ንጀምር ንኩሉ ኣካል ሕብረተሰብ ዘብል ሃገራዊ ዲሞክራሲያዊ ቃልሲ ከም ዝኸውን ገይሩ ንኩሉ ዓይነት ሕብረተሰብ ከም ዝውክል ኣብ ሞያታት እውን በቲ ዝነበረና ፀገም በቲ ናይ ደገ ተቐበልነት ምስኣን ዋላ ሕፅረታት እኳ ተነበረና ንኩሉ ሞያ ኣብነት ሕጂ ኣብ ዝጠቕሶ ነብሩ ሓኪም ትረክብ ናይ ሶቤት ዝተማህረ ናይ ዝተፈላለየ ነገር ኣብ ኩሉ ሕብረተሰብ ይውሕድን ይበዝዕን ነይሩ። እዚ ከዓ ሕጂ ንዓለም ዋላ ከጅመር ከሎ ብውልድኡ ነቲ ግንባር ንምቁፅ ተበጊሱ ንኣብነት ዋላ ውፅእ ኢልና ተነግቢልና ኣብ ኣፍሪካ ቀልጢፈን ምዕረባውያን ዝጎያያና ሕማቅ ኣብነት ናይ ፅቡቕ ኢለን ዝገልፃና በዓል ፈረንሳ እንግሊዝ። ምክንያቱ ፈረንሳ 26 ሃገራት ኣብ ኣፍሪካ ትገዝእ ነይራ፣ እንግሊዝ ከዓ 15 ትገዝእ ነይራ። ሕጂ ኣካይዳና ናይ ርእስኻ ምክኣል ድሕር ኮይኑ ብዜጋታትካ መፍራይቲ ኮይኑ እሳተንተን ሃገራት ከምኡ ይኮናን ናመስሓንታ

ሃገር ከም ጫት ተወሲዳ ኣነ ሓሙሽተ ሚእታዊት ናይ ፀጋታታ እያታ ሃገር ትወዞ ኣባና ከምኡ ይኮነን ኣብ በዓል ቡሻ እዚ ናይ ፖታሽ ኣዝመራ ማይኒን ዝመፅ ዘሎ ኣብ ሰዓት እዚ 18 ዓበይት ትካላት ናይ ዕደና ትካላት ኣነ ዝፈልጠን ብውልቀይ ኣለዋኒ 2-3 ካልካ እዚ ብምሉእ በዞም ተማሃሮ ማይ

0: ቆፂ ኣለና ናይ ብሓቂ እኳ ክመፅእ ከሎ ኤርትራውያን ኮይና ናሰጊርናያ እምበር ንሓንቲ ውልዶ ምስ ከይበለስ ብእገዳን ገለን ክትገብራ ከላ ከምዝ ተኽሊ ክትበቁል ከላ ምዕናው ማለት ከ ክንጠፍእ እኮ ንኽእል ነርና ግን ሰርቫይቭ ጌርና እዚ ክገልፅዎ ፀንሑ ከዓ እዩ ቀንዲ ምክንያት
1: ቃልሲ ህዝቢ ኤርትራሲ በይኑ ብዘይ ሓገዝ ብዘይ ናይ ደገ ሓገዝ ዝተዓወት እዩ ስለዚ ኣብዚ ኣብ ርእስና ተመርኪስና ኣብ ኩሉ መዳያት ንኣብነት ኣፅዋር ኣይንበረናን መስዋእቲ ከፊልና ኣፅዋር መንዚዕና ብጥይቱ ብብረቱ ካብኡ እንዳመንዛዕና ንዋግኦ ነርና ማለት እዩ ብብረቱ ብናቱ እሱ ክንገብር ኣለና ማለት እየ ካልእ ምንጪ ስለ ዘይነበረ ስለዚ እዚእውን ሓደ ካብኡ ተመርኪስና ንገብሮ
2: ሻድሻይ ወራር ንክልተ ዓመት መመላእታ እዩ ተጠጂኡ እቲ ብስም ማኒፌስቶ ኣስመራ ዝምልከት ማለት እዩ ኣብዚ ዓለም ኣንጻርና ዝኾነ ትሉ እዩ ሳላ ርእሰ ምርኮሳና ግን ነቲ ዝመፀ ወራር ክምድሆ ክኢልና ንኣብነት ቀመማዊ ጋዝ ድርበ ምዃኑ ምስተነግረ እተይ ዝመፅእ ማስኬራ ካብ ሃገረ ኖርዌይ ነይሩ መድሃኒት ከዓ ትሮፒን ዝበሃል ነይሩ ኩሉ ተጋዳላይ ከም ዝፈልጦን ከም ዝመልኮ እንተገይሩ እንታይ ኢና ክንገብር ዘለና ግን ንሕና ኣብቲ ርእሶ ምርኮሳት ኣመልኪስና ፍሓም ኣዳሊና ጨርቂ ኣዳሊና ክሪስታል ዝበሃል ማዕድን ኣሎ ንዑ ፀሪብና ኣብ ሬድዮ ገለ ጥቀምሉዮ ንዑ ፀሪብና ጨርቂ ጌርና ሰፊና ኦኬ ኣሎ ከም ዝኸውን እቲ ኮበርታ ተዋሃበና ኸ ናይ ቆቢዕ ጌርናዮ ማለት እዩ ስለዚ ሕጂ ነቲ ዝመፅእ ዕርበታዊ ፈተነ እኹል ምዳዋት ብርእሰ ምርኮሳ ጌርና ኣለና ማለት እዩ
3: ሰውራዊ ሓይሊ ህዝባዊ ግንባር ዘይከም ካልኦት ስርዓታት ካብ ዝኾነ ናይ ደጊ ሓይሊ ከይተፀበየ ንጸላኢ ብጥይቱ ብብረቱ ብንብረቱ ዝብል ጭርሖ ብምኽታል ብውሽጣዊ ዓቕሙ ነፍሲ ክኢሉ ተንቀሳቂሱ እዩ
4: ህዝባዊ ግንባር ሲ ርእሲ ምርኮሳ ክብል ከሎ ስቕኢሉ ኣይኮነን መጀመርታ ንቕሓት እዩ ፈጢሩ ንቕሓት ምስ ፈጠረ ውደባ መፂ ማለት እዩ ውደባ ምስ መፀ ከዓ ምዕጣቕ መፂ እዩ ምዕጣቕ ምፅመፀ ሰባት ኢካ ትዕጥቕ ሰባት ምስ ዕጥቕካ ሓደ ካልቸር ክትፈጥረሎም ኣለካ እዞም ሰባት እዚኣቶም ካብ ዝተፈላለዩ ብሄራትን ካብ ዝተፈላለዩ ቋንቋታትን እዮም መፂኦም ስለዚ ሓደ ባህሊ ክነጥር ኣለና ሓደ ባህሊ ከዓ ኣጥሪና ንዚ ሓደ ባህሊ ንምጥራይ ዝተካየደ ቃልሲ መዓት ሃልጎፅጎፅን መዓት ምልሕሓፅን እዩ ነይሩ እዚ ሕጂ ብነቐፌታ ነብሰ ነቐፌታ እናተኣረመሽዑ ኩሉ ሰብ ኣብ ሓደ ባህሊ መፂ እዩ ስለዚ እቲ ርእሰ ምርኮሳ ዝብል ባህሊ ኣጥሪና እዩ ማለት እዩ ብቐሊሉ ንኣብነት ባህሊ ክንገብር ከለና ሕብርታት ንስእል ሕብሪ ኣይትረክብ ኒኻ ኣቁፅልቲ እናቐጥቀጡ ብዓሊ ሴፍ ገብርኤል ዝበሃሉ ነይሮም ኣቁፅልቲ እናቐጥቀጥና ካብ ቀይሕ መሬት ካብ ገለ ነገርና እቲ ባህሊ ይካየድ ነይሩ ኣብ ግዜ ኩናት ኣጋር ሓካይም ስለ ዝነበርና መስበርቲ ከጋጥመና ከሎ ብሒሖት ኣምፅኢኻ ስፕሊንቲ ክትረክብ ኣይትኽእል ኒኻ እጂ ካብዚ እቲ ርእሶ ምርኮሳ ድብገስ ሒሖት ኣሲርና ብሒሖት ጌርና ደጊፍና ንሰዱም ነርና ባሬላ ክስእን ከለኻ ገረብ ቆሪፅካ ክሻ ኣብ ክሻ እቲና ብኹም ጌርና ብነፀላ ነታ ነፀላ ከምዚ ጌርካ ሓደሓደ ግዜ ከዓ ነቶም ውጋኣት ከዓኒ ናብ ሕክምና ተብፅሖም ነርካ ሕጂ ኩሉ እንታይ እዚ ኣብ ርእሶ ምርኮሳ ዝተመርኮሰ ስራሕ እዩ እዚ ኩሉ ጎቦታት እዚ ኩሉ በፍራዛን ብሰንኩን እናተቐደደ እዩ ዝቕደድ ነ ስለዚ ርእሶ ምርኮሳ ሲ ካብ መጀመርታ ህዝባዊ ግንባር ገድሊ ክፈጥር ከሎ ዝፈጠሮ ንቕሓት እዩ ሕጂ ካብቲ ንቕሓት ተበጊሱ እቲ ርእሶ ምርኮሳ ከዓኒ ሓደ ፒላር ኮይኑ ከዓ ብደረጃ ሃገር ከዓ ሓደ ካብ መትከላት ናይ ህዝባዊ ግንባር ስለ ዝኾነ ከዓ ኣብዚ ሕጂ በፂሕና ድና ማለት እዩ
5: ኣብ ሂወት ገድልና ኩሉ ትሪኦ ከለካ ናይ ብሓቂ ርእሶ ምርኮሳ ተሰይሩ ዝመፀ እዩ ንኣብነት ዞም ውፅኦት ኩሎም ጠቂቶም ወንዲም ገለገለ ግን ክጠቅስ ከዓኒ ሕጂ ንኣብነት ዕርቃን ክዳን ነይሩና እዚ ዕርቃን ክዳን ሕጂ ገለገለ ብቶሚን ድመፃ ጭረቕቲ ፃዕዳ ስለ ዝኾነ ሓቕ ወይ ባትሪን ጌርካ ተስትዮ መሰስተኸይ ብናዊ ዓይነት ሕብሪ ይድሕስ ሕጂ ንሱ ሰፊኻ ትክደኖ ቴንዳ ናይ ፀላእ ነይሮ ካብ ፀላእ ዝመፀ ቴንዳ ቀዳዲድና እውን ስረ ንቕርቦ ስለዚ እዚታትን ሲ ካብዚ ሓደ ነፍስኻ ምኽኣል ዝበሃል ሕቶ እዩ ካልእ ወፍሪ ናይ ፀላእ ክኸውን ከሎ ናይ ፀላእ ጫማታት ነምፆ እቲ ጫማ ዳዲድና ዕጥቅና ብስሌት ጓል ብስክሊት ገልምል ዕጥቅና ካብ ናይ ፀላኢ ጫማታት ኢና ንጥቀሞ ስለዚ ዋላ እቲ ነፀላ ዝበሃል ንባዕላ እታ ነፀላ እውን ብዙሕ ቁም ነገር ነይርዋ ኣበና እታ ነፀላ ሕጂ ነፀላ መክደኒትና ጥራይ ክትመፅእ ከላ ፃዕርያ ትመፅእ ሓቕ ተስትያ ሓደ ወታደራዊ ልብሲ ተልብሳ መሰልበስካ እዚኣ ሕጂ መፅለሊትካ ትኸውን መክደኒትካ ንቁሪ ትኸውን መግነዚትካ ትኸውን መጠምጠም ንቁልስልካ ትኸውን ባሬላ ከም ዝግለፀ ንሕ ንባሬላኻ ትጥቀመላ ስለዚ ታነፀላኻ ንኩሉ ነገር ያ

0: ኣነ ወሳኒት ነገር እያ። ስለዚ እዚ ኩሉ ክጠቕሶ ጥራሕ ከዓ ሓደ ካብቲ ርእሱ መርኩሳ ኢና ንጠቕሶ ኣብቲ ገልና ሓደ እዩ ዝብል
1: ተጋዳላይ ህዝባዊ ግንባር ካብ ንቡር ወፃኢ ዘይብላዕ በሊዑ ዘይስገር ሰገረ ንዘይንቡር ከም ንቡር ወሲዱ ምስ እንስሳታት ዝተመሓዘወ ንስለመሰሉ ክብል ኩሉ ዝፀወረ ሕልፊ ኣበርኪቱ ሕልፊ ዘይተፀበየ ውፍይ ጅግናዩ ተጋዳላይ ህዝባዊ ግንባር
2: ርእሰ ምርኮሳ ካብ ታዕሊም ኢና ተማሂርና እያ። ታዕሊም ቅድሜና ዝፀንሓ ረጅ ቤቶ ቀዲድካ ከም ዝግበር ምሂረናና ተን ቅድሜና ኣብቲ ታዕሊም ዝነበረ ረጅ ቤቶ እሳ ተማሂርና መፂና ኣብ ሓይልታት ምስኣተና ከዓ ቴንዳ ከምዛ ክትበሃል ፅንሐት ሩታ ትብላ ፅንሐት ቴንዳ ቀዲዶም ይህቡና ሰፊና 8 ኣነ ዝከረኒ ግዜ ሓምሻይ ወራር ዝነበረሉ ግዜ 8 ኣዋልድ ነርና ናይ ጋንታና ገሊኡ ከይወዳእናዮ ከይንሓድር ብፀሓይ ወርሒ መርትእ ንእቱ ነርና ብፀሓይ ወርሒ ሲ ንሰፍ ነርና ብዘይ ግምግና ሓቀኛ እንታይ ሽሙ። ስለዚ እቲ ርእሰ ምርኮሳ ካብኡ ዘምፃእና እዮ ዋላ ምስ ወለድና ከማ ንደቅና ሙታንቲ ሰፊና ጨርቂ ሙታንቲ ኢና ንገብረለን ነርና። ስለዚ እቲ ርእሰ ምርኮሳ ከምዚ ንብሎ ፀናሕና ዋላ ንመናባብሮና ከምዛ እያሱ መናባብሮ ዝገለፃ ኣስቤስቶስ እያ ትበሃል ንበረታ ካብ ማዕደኛ ተቐሊጣ እያ ትመፅእ ንዓኣ ነታ ክቢ ናይ ዓይንና ልክዕ ንሰፊያ ነርና ናይ ኣፍ መላገቢ ካብ ምቅዳድ ካብ ዳኣረገ ስረ ንዕኡ ኢሉ ዝመፀና ጨርቂ ይነበረን ዳኣረገ ሚላኖ ዳኣረገ ስረ ካብኡ እንዳቐደድና መትሓዚ ገርና እቲ ግዜ ከዓ ተሓሊፉ። ስለዚ ርእሰ ምርኮሳ ካብ ታዕሊም ክትብገስ ከለካ ኢኻ እቲ ጅምሮ ምስፋይ ኣይንፈልጥ ኣነ ይፈልጥ ኛ ነር ሕጂ ምስፋይ ኣብ ታዕሊም ዝለመድናዮ ረጁ ምቕዳድ ሙታንቲ ምቕዳድ ስረ ምቕዳድ ውን ተላሚድና ንገብር ነርና ካብ ዝተመርኪስና ከዓ ኣቲና ንብል
3: ዓዊት ምስላ ህዝባዊ ግንባር ዓብ ነገር ተዓዊት ብኣሸሓ ዝቁፀራ ኮምቦድያ ዝበሃላ ደቂ ኣንስትዮ ቪየትናም ዝበሃላ መፅአን ነቲ ፀገማት ዋላ ኣማጋግባ ኣክንዲ ቅጫ ስንክት ነብል ብቁዖ ዝበሃል ከምዘይንቕምል ክዳውንቲ ሳርቶታት ገለ ኩሉ ነገር ተቐይረን መፅአን ሕጂ ግፍሕ ዝበለይ ወይ ገጅፋ ርእሲ ኣልዒልና ስለ ዘለና ንኣምነስ ኣብ ጎ ኣብ ባሕሪ ክንስዕሮ ተኮይና እተን ጣውላ ወጠዋላ ፈጣናት መራቅብናና እዚ ሞተራት እዮም ዘብዝሑለን ከቢድ ምረት ሓሸዋ እንዳወሰኸ ብዙሕ ነገር ይገብር በዓል ምክኤል ፍሳያ ዝበሃሉ ክኢላታት ነዘን ማርቸርስ መካይን ንናይ ሜዳ ከም ዝኾና ገይሮም ውን ኣብ ውሽጢ ሜዳ ዝተወግኡ ውግኣት ሕጂ ከም ኣብነት ከም በዓል ዶክተርና ይነሽ መንጋግኡ ሰብረሰብሲ መንጋጋ ዘልግበሉ መታን ካልእ ነገር ከይስምዑ ከዓ ካብ ገለ ኣካላት ወፂእካ ፅሕሚ ጌርካ ነሰብ ሂወት ከም ዝበለ ኣለዎ ስጋ ሕጂ ብኣካል ግና ኣብ ወረቀት ናይ ፀባ መስመር ዘይብሉ ተማሂሮም ዝመፁ ማሰረት ዝገበሩ ዓበይቲ ስጋዕ ሚኒስተራት ወፂሖም ከም በዓል ሓሊማ ክጠቅስ ኽእል እየ ሕጂ እቲ ህዝባዊ ግንባር መትከር ርእስኻ ምኽኣል ብጣዕሚ ይዕውይትዎ።
1: ብዘይካዚ ኣብ መዳይ ማሕበራዊ ኣገልግሎት ኣብ ምምዕባል ኣቕም ሰብ ኮነ ኢደ ስራሓት ብውሽጣዊ ዓቕሙ ዝተኸሎ ፋብሪካታትን ዝተጓናፅፉ ዓወታትን እውን ኣቕሊልካ ዝረአ ይነበረን።
4: ካልእ ኣብቲ ናይ 2 ዓመት ግዜ ስለ ዝነበረ ኣካዳማዊ ንጥፈታት ነካይድ ነርና ፀዓቕ ናይ ኣካዳሚ ነይሩ ክትምህር ትኾንካ ኣካዳሚ እንታይ ኻ ክትገብር ዘለካ ኩርሸ ድልየካ ሰሌዳ ድልየካ ኮፍ መበሊ ድልየካ ርሳሰ ድልየካ ደብተር ድልየካ ነዚ ግን በቲ ፈጠራን ተባልሓትነትን ኢናኣቲና እዩ ሓመድ ካብ ብድሆ ተምፅእ ብድሆ ዝብለሉ ዓብ ጎቦ ፃዕዳ ሓመድ እዩ ንኦም ፅኢና ቁሩብ ካብቲ ናይ ሕክምና ለሚንካ ፊኖ ኣብ ኩዕኻ እዚ ኩርሽ ዝሰርሖ ማለት እዩ ሽዑብ ወፈረ ጌርካ ከዓ ስታይ ትገብር ካልኣይ ሰሌዳ እቲ ናይ ቦምባን ጠያይትን መኸዘኒ ዝነበረ ሳናዱቕ ንዑ ፈንቂልና ለከ ክኢላታት ነይሮምና ነብሶም መሓሮም በዓል ስውእ ሚካኤል ሚራን ረዘነ ተኽላይ ናይ ፈለኛሙ ናይ ቴክኒክ ናይ ስራሕ ናይ ድስቲ ክስኩስቲ ዝፈልጡ ነዚአን ከዓ ሶም ፅቡቅ ገይሮም ክሳ ይገብሩ ዝሞተ ባትሪ ናይቶም ኦፕሬተራት እከብ ንዑ ቀጥቂጥካ ቁርብ ዘይትብረት ጌርና ኣውዒና ኣፍልሕና ነቲ ሰሌዳ ንልኽዮ ማለት እዩ ሰሌዳ ዝሰሪሐላ ጥራዝ ካበይ ምፃእ ጥራዝ ከዓ እቲ ናይ ፀባ ሳልሳይ ዓለም ንመፀና ነበረ ክሻ ንዑ ቆሪፅና ቀዲና ሰፊና ብስረ ስርዓት ጥራ ዝግበር ማለት እዩ ህስስ ዝበለ ደባን እዩ ይኹን ርሳስ ከዓ እተን ዝመፅእ ካብ ውሕዳትን ካብ ቤት ምሰውራ ድመ

0: ንሓንቲ ርሳስ ኣብ 4 መቕላ ኣብ 4 መቕልና ኣብጢት ናይ ካላሽን ቃልሃ ነእትዋ ኣብኣ ሒዙ ኩሉ ሰብ ይምሃር ፀፍሒ እምኒ ካብ ርባርባ ኣሪኻ ከዓ ኮፍ መበሊ ኣስተርሒኹም ዝምሃር ትገብር ንእሽተይ ፅላል ትገብር። ስለዚ ብኡ ተማሂራ መፅኣ እዛ ሰብ ሕጂ ዲግሪ ማስተር ኣቢላ ተዛርበኩም ዘላ
1: ኣብ መጓዓዝያ ሕጂ በዓል ሚካኤል ፍሳሀ ዝሰርሕዎ ዝነበሩ ታሪክ ዝተፈላለዩ ኣባላት ብለይቲ ፀላኢ ከይሪኦም ብጨርቂ እናገበሩ ይግለፅ ነይሩ እዩ። ዝተፈላለየ ግዜ ከምቲ ትፈልጥዎ ማዓት ቃልሲ ተኻይዱ ማይ ከምፁና ንዓና ሕጂ ብቲ ግንባር ብለይትዮም ድመፁ ነይሮም። ቁልቁል ከዓ ኩሉ ስለ ዝረአ እቲ ክሻፋ ስለ ዝኾነ መብራህቲ ንእሽተይ ጌርካ ኣፃድፍ ስለ ዝነበረ ብክንደይ ቃልሲ ኢኻ ማይ ትረክብ። እዚ ማዓት ፃዕሪ ካየድ ነይሩ ኣብ መጓዓዝያ ሕክምና ከዓ ለምቅና ኹማን እዚ ኣብ ሓዳስ ኤርትራ እቲ ናይ መጀመርታ ኣባልኩም መጥባሕቲ ዝተካየደሉ ፋክረስ ዝሃርሞ ኣብ ዶምን ታሪክ ይነሱ ንገዛ ርሱ ኣበናይ ቦታ ኮይኖም ኣበናይ ኩነታት ሰሪሖሞ ትስራሕ ወላ ሓንቲ ናይ መጥባሕቲ ኣሃዱ ትበሃል ክስተያየ ኣይነበረቶም ናብ ሓንቲ ቴንዳ ሂቦሞም ሓንቲ ዓንገረብ ገለ ገይሮም ከም ዓራት ተጠቂሞምላ ተኣምራት ከዓ ሰሪሖም ካብዚ ክገብር እየ ክኸውን ኣለዎ ዘይከኣል ነገር የለን ኢልካ ተተበጊስካ ዘይከውን ነገራት ከዓ የለን። ካብ ርእሶ መርኮሳ እዩ ዝብገስ ኣብ ሕክምና ኣብ መጓዓዝያ ኣብ ኩሉ መድያት ናይ ክፍልታት ዓንተ ወይ ጠቕሶ ነይረ ኣነውን ዝተፈላለየ ክፍልታት ዝተመስረተሉ እዚ ደጀን ናይቲ ቅድመ ግንባር ኮይኑ ይዕውይትዎ ማለት እዩ። እቲ ሓደ ብዘይ እቲ ሓደ ክዕወ ስለ ዘይክእል እዩ ገሊኡ ኣብ ደጀን ይምደብ ገሊኡ ኣብ ቅድመ ግንባር ተመዲቡ ተዋሂዱ ነዚ ዓወታት እዚ ኣምፅዎ ማለት እዩ።
2: ዘርእካ ጥራሕ ደይኮነ ብባህርያዊ ርጅላ ንኣብነት ካልእቲ ጋንታ ናይ ሓይልና ናይ በዓል እያሱ ጋንታ ንክልተ ጋንታታት ካልኦት ንዓኣ ሰለስተ ጋንታ ማለት እዩ ናይ ሓይሊ ብነፀላ መሊኣ እያ ሓምለ ተምፀልና ገሊኡ ምስ ፍሪ እዩ ኢና ንበልዖ ነርና ወላ ሓንቲ ከ ይገብርና ነይሩ። ኣብቲ ሽዑኡ ግዜ ጥግሕ ሰዓትን ፈረቓን ንኸይድ ነርና ሰዓትን ፈረቓን ንኸይድ ናይ ሽዑ ጀሪካና ከዓ ሓፂን እዩ ናይ በንዚን ናያለ እወኒ ሰዓትን ፈረቓን ከድካ ሰዓትን ፈረቓን ከዓ ትምለስ ተረዲእካኒ ሕጂ ኣብዚ ይኽርክሓካ እዩ ብነፀላ ዋላ ኣወዳትናን ኣዋልድናን ንሕንጎጦ ኢና ሓፍ ከተብሎ እዚ ሕቆኻ እዩ ዝመልጥ ነይሩ። ስለዚ እቲ ባህርያዊ ብጉልበትና ጥራሕ ዘይኮና ሓሪስና ዘይኮና ሲ ተፈጥሮ ዘምፃኣልና ሓምሊ ከዓ ከም ቪታሚን ሲ ግሪንግራስ ድብሎ ግሪንግራስ ኢና በሊዕና ድብሎ ነይሩ ቆፅሊ እዩ ግን ከም ሓደ ኣገዳሲ ናይ መግባዓት እዩ ምስተን ዝነበራና ቅጫ ፍቕሪ ወሲካ ሕውነት ወሲካ እቲ ባህርያዊ ከዓ ሓጋዚ ነይሩ።
3: ብዘይካ እዚ መሪሕ ህዝባዊ ግንባር ኣብ ቁጠባዊ ማሕበራዊ ወተሃደራዊ ጉዳያት ሰራዊቱ ብምእማን ኩሉ ዓይነት ብድሆታት ተፃዊሩ ርእሲ ክኢሉ ዝኸይድ ኣብ ርእሶ መርኮሳ ኣፍልጦ ዘለዎ ዕውት ሃገራዊ ሰራዊት ዝመልመለ ኣብ ትምህርቲ ወፍሪ ብምግባር ድማ ኣብ ምጥፋእ መሃይምነት ገዚፍ ዓወት ዘመዝገበ ውድብ እዩ። ህዝባዊ ግንባር ኣብ ምምዕባል ዓቕሚ ሰብ እውን እንተኾነ ዝኾነ ዜጋ ዓቕሙ ዘብፍቅዶ ክበርክት ኣለዉ ብምባል ስንኩላን ከይተረፈ ነብሶም ክኢሎም ኣፍረይቲ ዜጋታት ብምዃን ኣብ ኢደ ስራሓት ባህሊ ወዘተ እጃሞም ከበርክቱን ንውሽጣዊ ጠለባቶም ከማልኡን ኣብቂዕዎም እዩ።
4: ካልእ ግን ሓንቲ ናይ ብሪም ተኣየር ዝተሰደዶቶ ጥቓልሃ እሱ እንታይ ንጥቀመሉ መስለካ መስተይ ማይ ከምዚ መዕቆር ማይ መንሰትየሉ ማይ ተረዲእካ ንጥቀመሉ ነርና ተረዲእካ ሕጂ ወዲ ሚራ ንባሃል ከዓ ነርና ከይጠወስኮ ከይሰግር እንታይ ይብለና ነሩ መስለካ እዚ ንሕና ንበልዖ ምግሲ ማይ ጨው እዩ ካልእ ወላ ሓንቲ የብሉን ማይ ትፈልሕ ጨውትእትወላ ትፍትታ ወዲ ዓከርያ ሃእሳ ወላ ሓንቲ የብላን ሕጂ እንታይ የብለና ነሩ ሰሳዕቀና እዚ ቀደማ መስበራ ንፈልጦ ነርና ኢልካ ምክንያቱስ ብኤነትረ ጌርና ባዲላ ጌርና ንኩሉ ማዓደልናዮ ሞ ምተተኮስና ነርና ብሃፍቲ ገሌል የሳቀና ነሩ ረዲእካ ሓጂሲ ብዙሕ ነገር እዩ ክትጠቕሶ ትኾንካስ ብዙሕ ዋላ እዚ ንባዕሉ ዝራሕባ ድበሃል እቲ መብሊዕና ሲ ድግዛእ ሸሓን ይብልና ዋላ ድመፅብያት የብልና እሱ ካበይ ይስራሕ ተልካኒ ካብዚ ናይ ታኒካ ናይ ማርገሪን ድመፀና ዝነበረ

0: ንዕኡ ንፉዓት ክኢላታት ብፅት ነይሮምና ጨፍሊኦም ራሕባ ሰርሕዎ ወይ ናይ ፀላእይ ታኒካ ተተሓዘ ታኒካ ናይ ፀባ ዋላ ንዕኡ ጨፍሊኦም መብልዒ ራሕባ ስርሑልና ነይሮም ዋላ ተጀሪካት ናይ ዒስራ ቀዲዶም መብልዒ ራሕባ ስራሕ ነሮም ብዝኾነስ ኩሉ እቲ ሂወትና ሲ ነብስና ፅዒርና ፋሕቲርና ዝመፃናዮ ዝሰገርናዮ ሂወት እዩ ዝኾነ ነገር ድመፅእ ነገር ወላ ሓንቲ ከምዘይነበረና ብርእስና ክንሓድር ከምዝነበርና
1: ድሕሪ ናፅነት እውን እንተኾነ ባዶ ተፃወርነት ንድኽነት ዝብል ኣምር ከም ፖሊሲ ብምሓዝ ኣብ ዜጋታቱ ባህሊ ስራሕ ንምንጋስ ሕጂ እውን ከም መግቢ ንስራሕ መደብ ውህለላን ለቕሕን ወዘተ ብምትእትታው ዝኾነ ዜጋ ረድኤት ተፀይኑ ሰሪሑ ክነብር ከም ዝኽእል ዘመስከረ ውድብ እዩ
0: እወ እዚ ድሕሪ ናፅነት እቲ ርእሶ ምርኮሳ ከመይ ቀፂሉ ንዝብል ሕቶ ብጣዕሚ ኣብ ዲጋታት ድዩ ዋላ ኣብ ሕርሻታት ድዩ ዋላ ብፅርግያታት መስመር ዝሰርሖ ድዩ ዋላ ኣብ ሓይሊ ኤሌክትሪክ ድዩ ብጣዕሚ ማለት እቲ ርእሶ ምርኮታ ሲ ብጣዕሚ ብዛዕበየ ደረጃ እዩ ቀፂልዎ እቲ ክንገ ፀናሕና መሰጋገሪ ናጠሚያ ኣሎ ምስተሰጋገርና ከዓ ከም ሃገር መጠን ብዝለዓለ ደረጅኡ ቀፂልዎ እዩ
2: ህዝባዊ ግንባር ናይ ወለዳታት ዝሓስብ ውድብ እዩ ዋላ ንሕና ውን ኣይፈለጥና ዮን ፅቡቅ ጌርና ከም ዝብለካ ብጦብላሕታት ጥራይ ንኸይድ እዚ ኩሉ ስራሕ ክሰርሕ ከሎ ናይ ደገን ናይ ውሽጥን ተፃብኦታት ሽርሕታት ውዲታት ተንኮላት ዓለቓት ንኩሉ ይበዲ እዩ ስጋዕ ሕጂ ሰንደልደል ደይበለ መስመሩ ሒ ዝኸይ ዘሎ እዩ እቲ እስትራቴጂ ናይ ርእሰ ምርኮሳ እዚ ርእሰ ምርኮሳ ህዝባዊ ግንባር እኳ ይኮነ ምፅኡ ካብቲ ሕብረተሰብ ዝነቐለ ግን ኣድሚቕዎ ኣራጒድዎ ኣዕብይዎ ደርዒዎ ማለትና ኢና ገጠራት ክዳኣነ ነርእሰየ ኣብ ሕርሻ እየ ዝሰርሕ ኩሉ ገጠራት ማይ ኣሎ መብራህቲ ኣሎ ሕክምና ኣሎ ቤት ትምህርቲ ኣሎ ካብ ዝተሓተ ናብ ዝላዕለ እዩ ዝመፅእ ብገጠራት እዩ ኤርትራ ብምልእታ ዓይኒ ዓራት እያ ኮይና ተረኸ ማኪና ጌርካ ትኸይድ ማኪና ጌርካ ትመፅእ ተፃብኦ ካልእ ፀገማት ክህሉ ክእሉ ኸ ንዑ ሰጊሩ ግን እዚ ውድብ እዚ ብክልተ እግሩ ጠጠው ኢሉ ዘሎ ውድብ እዩ
1: ብተወሳኺ ወፍሪ ወርሳ ይከኣሎ ጥሙር ሕርሻ ክረምታዊ ማእቶት ወዘተ ዝኣመሰሉ ዓበይቲ ወፍርታት ብምትእትታው ድማ መንእስያት ኣብ ባህሊ ስራሕ ስነ ምግባር ሞያውን ኣካዳማውን ትምህርቲ ብዓብዪ ድማ ኣብ ሃገራውነት ሓደ ዓይነት መረዳእታን ኣካይዳን ክህልዎም ኣኽኢሉ እዩ
3: ህዝባ ግንባር ከም መንግስቲ ባዕሉ ዝቆፃፀሮ ናይ ልምዓት እስትራቴጂ ካብ ተፀባይነት ወይ ናይ ረድኤት ነፃ ዝኾነ ፖሊሲ ሓንፂፁ እዚ ድማ ኣብ ዝተፈላለየ ንኣብነት እቲ ናይ ልምዓት እስትራቴጂ ናቱ ካልእ ኢድኣታውነት ደይብሉ ማለት ዝግበር እቲ ግበር ዝብለካ ዘይብልካ ነፃ ዝኾነ ባዕሉ ኮንትሮል ዝገብሮ ካልእ ካብ ናይ ወፃኢ ረድኤት ተፀባይነት ነፃ ዝኾነ ከምኡ ውን ኣብ ናይ ሞያ ናይ ዓቕምሰብ ምምዕባል ሞያዊ ዓቕምሰብ ኣብ ማሕበራዊ ፍትሒ ዝተመርኮሰ ስራሕ ከዓ ኣገልግሎታት ብምዕሩይነት ኩሉ ህዝቢ ክረክብ ከም ዝኽእል እዚታት እስትራቴጂ ሓንፂፂ ተበጊሱ
1: ከምዚ ክንዕዘቦ ዘፀናሕና ርእሶ ምርኮሳ ንዓና ንኤርትራውያን ሓድሽ ኣይነበረን ኣቦታትና በቲ ከም መበሃሃሊ ዝጥቀምሉ ዝነበሩ ምስላታት ኣቢሎም ንሕብረተሰብ ይጉስጉሱ ከም ዝነበሩ ስለ ዝኾነ ድማ ኣብ መወዳእታ ሓደ ተፃብኦታትን እገዳታትን ድንብርፅ ዘይብሎ ስልጡን ዜጋ ተሃኒፁ ኩርዓት ወለዶታት ድማ ኮይኑ
2: ሓደ ምስል ኣሎ ካብ ሰብ ደሊ ከምሳእ ንበሊ ሃበኒ ህበ ይገብር እዚ እቲ ነቲ ርእሰ ምርኮሳ ከመይ ጌርካ ሓፍ ከተብሎ ከም ዘለካ ጥንታዊ ምስላ ናይ ወለድና ኩሉ ግዜ እንተ ደኣ ተመፅዋት ኮንካ ኣብ ዓዘቕቲኢኻ ተኣቱ ስለዚ እቲ ምስላ ናይ ወለድና እውን ዓብ መልእኽቲ ኣለዎ
4: ዘይተፈትናዮ ነገር ኮ የለን ሕጂ እዚ ኩሉ ግን እቲ መንግስቲ ፀኒዑ እናተፀለመ እንዳተበለ ሕጂ ኩላ ናብኡ መፅያ ኩላ ፅምዶምስ ኤርትራ ክንሰርሕ ካናዳ ትመፅኣላ ፈረንሳ ትመፅኣላ ገለ ትመፅእ ኣብዚ ዘይኣትወት ካምፓኒ የላን ክነገርካ
1: መትከል ርእሶ ምርኮሳ በዚ ዘለዎ ገዝጋስ ምስ ዝምርሽ ኤርትራ ኣብ ሓፂር ግዜ ንስተን

0: እንታይ ገይረከም ቀዳ ምሽ መፅኹ ክእሉ ንትርፉ ተዛሪ ብክልክ እንታይ ክደግም ንደሊ ክዕጅ በጃ ከ ክደፍኒ ትምትኒ
1: ንዓሞት የደ
2: ትዛርብካ ኣለ ቀሲልካ ስማ
0: ሓራይ እንታይ ክደሊኹኒ
1: ኣነ ክቆይ ኣካይኮምኩም መፅ ኣነ ክሕግዘካ እየ መፅ
0: እንታይ ክተግዝም
1: ህድእ እበል ህድእ ኢልካ ስማዓኒ ስድራኻ ይቕረበሉ ዘይበሎ ብፍላይ ከዓ ንሃፍታ
3: ንሱ ፈሊጦም እዮም ኣደም ወዲ ንፃወቶም ክ ዘለዉ ቀጥበል ኩሉ ካብ ቁዒ ሓይ
4: መወዳእታስ መፅያ በር እንደይ ሴራ ክፀኒሐ ብኡ ኣፍ ደገ እንታይ ዳ ዝኩሉ ኮንተይና እናመሸጢ ትለትለካይ ጌርስ
5: ተርክባሉ ሽክዶ ከመ ሓዲርክ
4: እንታይ ዳ ንኪ
5: ምስ ማማ ክንመፅ ኢልና ኣንተ ክብረት ጓል እንታይ ድሓና ልልክ ኢኺ ይ ኣንተ ክብረት ጓል ቴድሮስ ሓውኺ እንተ ትርእዮ ምርኣይ ምግጋይ ኮይኑ ምርኣይ ምግጋይ እዚ ገፅ ተርእዮ ፀለሎ እዩ ዝመስለልኪ ብንብዓት ምስ ንብዓት ዓይኑ እዩ ዝቃለስ ከይድና ክንሪዮ በጃኸማማ ንሓፍተ ይፀውዕለ ይቕርበለለ ክብላ እዩ ክብረት ጓል በጃ ክሕደጉሉ ይቕረበሉሉ ነቶም ፈራዶ እንተነጊርክዮም ይቕረ እንተይል ክሉ ከውፅዎ እዮም ክብረት ጓል
4: ኣነ ደ ሲ
5: ኣይኮንክንንስ ክቕረ እንተይል ክሉ ግን እተነጊርክዮም ግን ከውፅዎ እዮም ኣንቲ ክብረት ንኩላ ክነቕረበለልና ክብረት ጓል
4: ኢለልክ ኮ ደይ ማዕረ ኢለልኪ ኣደይ እንዲ ክንመንክበኪ ትዝክርዮ ዶ
5: ናብ ዝገዛ ዝዳርቲ ቁልሕ ዘብላ ኣለኪ እንታይ ስእንኪ ብኣኺ ስኣንኪ ብንድሓምኩ ይስእንኪ ኣይ ውጥራት ገዛ ንኹምናብዚ ገዛ ዝተቋራርዒ እንቲ ክንደይ ትሓስምሽ ንስህፃን ቆልዓ ዝኸ ትተህላለኻ
4: ክትብሊ ንኽእለ ትዝክርዮ ዶ
5: ክብረት ጓሌ ኬትኩም መርአዮ ኬት ክረአዮ እንትትልከም ዘሎ ሽዑ ክትርዮ ኢኺ በጃ ኸዛ ጓሌ
6: ናተይ ስድሓን እዚ ኩሉ ህወተይ ዘባላሸኻዩ ዘባሳጭኻኒ ገዲ ይፈልካ እዩ ኩሉ በደልካ ከዓ ንፅቡቅ እዩ ኮይኑ ተመስገን ኣምላኽ ፅቡቅ ኣለኹ ኣይከፋኣንን እግዚኣብሔር ክሒሱኒ ኣብ መንጎና ግን ቆልዓ ኣሎ ምእንቲ ወደይ ክብል ኩሉ ነገር ገዲ ይፈልካ ኣለኹ ወደይ ሕማቕካ ክርኢ ስለ ዘይደል
0: ኣዚ ቤቲ ኣብዚ ሕጂ ሰዓት ናቶም ይቕረብ ምባልን ዘይምባልን ኣይኮነን ከቢድን ዘሎ ውዒሎም ሓዲሮም ይቕረብ ምባል ኣይተርፎም ናበይዶ ክድርቢን እዮ ሕጂ ከቢድን ዘሎ ዕዳ እዩ ተሰኪመ ዘሎ ዕዳ ሰብ ዝብል ኣይኮነን
6: ባንኪ ከይዳ ሓቲት እዮም ንዓይ ዝሃብካኒ مئة شح نعاخيلة تلقي حيل كان مئة شح كان كيدا مسحاتت كون كن حدا مليون تلقي حكا حمز الله خفلت مس ولدو خا حدا نتبش وعد تبتيح انت يكون سحج
4: ما انت يتبلان الله إذا ودا أنا دي أسيريو أنا خسيسي بعلوك يا خسيسني
1: كبرت حفتي سخوك وطبع أنا خي حق خلخي قن ماما خا يقربوا له لي أتبلك زلا خلع عبادته
4: نايم دي أقريتك
1: بيني إرزارب زلو خبرت حفتي سخ حد قد قبري أتبلك زلا
4: سليم
1: حق عندي ماما
4: أوه كم إنا نور زلا

0: ናይ ምንታይ ፈተነ ንእሱ እንዳኣሎ
1: ሱመን ምስኻ ንስኺ ክፅይቕ እዮ ዘለ ተተፅድኻ ኣስም ኢኻ
2: ደኻ ትደልየም ዘለኻ ክፍልካዝሓዘ በቃ ገሪሽና ከለና
0: ፋኑስ
3: ብሓሶት መሰኻኽር ቁፀር ኢለ ግን ንዓኸ ናቱ ንብዓት እዩ ዘገድሰኪ ናትና ንብዓት ናይ ኣቦይ ንብዓት ንዓኾላሓቲ
4: ንክዳኣ ንኩላህና እንዳኣሎ
3: ዶ
4: ንኩላህና እዩ
3: ንዓይባ ንዓይባ ኣበይ ሞ እዚኣ ርእዋ እዚኣ ርእዋ ነይሩ ትትኸውን ምተሓጎስኩ ነይረ ሕጂ ሕማቅ ከይተዛርብኒ ሕማቅ ከይተዛርብኒ

0: ስቲቭ ዳዲካ ይመስለኒ
1: ኖኖ እንታይ ድዩ መሸለኪ ዝብረት እዩ ኣብቲ መጀመርያ ገለ ከምዚ በዕለ ኩሉ ነገር ኣፃፊፈ ገለ ሰርፕራይዝ እያ ዘለኩ ሓዚ ግን ከምቲ ዝሓሰብካ ይኮነ ዛኒ
0: ሰምኩ ተቐጢፍኩ ኣብ ባንኪ ገንዘብ ተፀቢም ስለዝፀንሑ ጥሩ እዩ ፀርሑ
1: ኣነ ከዓ ካብ ብወርሒ ወርሒ ገለ እናቆራረፅኩ ዶእቶ ጥርንፋሰተሓሰ እንተኾነ ግን ናብ ገዛ ምትዕራይ ገለ ብዙሕ ገንዘብ ስለ ዘውፅ ብዙሕ ፕራይስ ሳጋት
0: ንሕና ከዓቲ መጀመርያ መሲረክ
1: መፀናሉ ምስ ሰርሕ ምስ መጀመርያ ገለ ምንባሩ ገለ መዓት ካስተመር ይበልና ድሕሪ ግን እተተሓሕዛርና ክፍኢና ኣለዎ ወይ ገለ መዓልቲ ካ ግድ ኮይኑ
0: ሕጂ እንታይ ኢልና ንገብር መሲልካ ንወርቂ ልዕሉ ብዛእቶ ኣኮና ኣለና ወላ ሓደ ሰብ ዘይፈልጥ ሰንክ ሰደልካ ትኻቢልካ ትኻቢልካ ብታ ባንከም ተእትወል ወላ ሓደ ሰብ እዚ
1: ከይፈልጥ
2: ሃሎ መትከል እንታይ ዳ ክነርክበኪ ኢና ኢልኩም ዶንኪኹም ኩሉ ስድራ ኮ ፅበይኩም ኣሎ ሰናይት ክሒዛትኩም ደስ ትብል ኣረይ በሉ ቀልቲ ፍቐልቲኩም ፅ ኣረይ ቻ

0: 너무 얼음 생각이 이쁘만만 좀 웃기라고. 아이 진짜. 아 베스트. 베스트맨 짜르.
1: 보셔도 나야 되네.
2: ቴድሮስቲ ብንእሽቲ ኦክሎ ትሒዙ ሜስ እዩ ዝመስል ነይሩ ለም ለመን ልክም ኣቢሎኖም ርአዮኦም ዶ
3: ድሓን ፀሃይቴ ክኸውን ክኸውን እስከ ንቋንዓና መሰለ
2: ኢለ ኣንስኹንስ ወይን ዲኹም ትመስላ እንታይ ተሪፍክ
4: ቆልዓ ሂባህና ኣላ
1: ቻሊና ሄለን ከዳ
3: ትመፅእ ኣላ ቅድም ናብ ቴድ በፂሐ ክመፅእ ኢላ ትኒ
1: ትመፅእ ፅቡ
0: በዓል መትከል ከዳ ሰሪና
3: እሶም ካ ደው ኢሎሎም ፀኒሐ ይመፁ ኣለዎ
0: ገዲፍኖም መፅኹም
3: ኣሲሎም ባ መፁ መርዓውቲ
0: መን ምፅ ማለ ሰናይ
3: እዛቶም ክትመፅ
0: ኣም ገ ኣንተ ትሲራ ከበይ ከይዱባ
5: ደጌኩምእዚ ዝ ቤቲ ደንጌኩም ሰሩ ቅረ ቤኖም ገሽባኩም
6: ካበይዳ ከድካ
5: ክእዚ ዘሎም ፀ
0: ዋና ገዛ እንዲ ስኳ እዩ ደሳስየና ሕጂ ቀደም ቤትያ ተሳስየና ነይሩ እሲኩ ንዕበሉ እዞም ኣቅሉ ፅማቅ ምፅ ኣዚዝካሎም
5: ኣዚ ዘሎም ኣለ
0: ንዕበሉ ኸይዱ ኣብቲ ኹንኩ ተፃወቱ ፅማቅኩም
7: ዘሓወይ ንዓና ምሳና ተፃወት ሰምሓወይ
8: ብዙሕ ርቃ ናይ ወፃልካን ኣሎ ምስለኒ ኢና
9: ፈጣዊሮካ ፀርግያ ሓንሳብ ረሂብካ ትቋየቕሳይ ሓንሳብ ቅድሚ ወደይ ኣብ ገዛ ይመፅሓ ብዙሕ ንጉድ ትዛረብ ኣነ ከምኡ ይኮንኩም ከም ተስኻት ብለኒ ሓስበት ኣይኮንኩን ኣነ ውሳዲት ኣይኮንኩን ሰብ ሕፍትካ ናሰት ኣነ ብትርስተ እዩ ሕፍትካ ረኸብዋ ስለዚ ኣነ ኣይ ተረድልካ ክበል ማለት እዩ ብዝኾነ እሱ ጥራይ ዘይኮነ እዚ ዕዳ ናይዚ ፋሚሊ ኣብዚ ፋሚሊ ጀሚርካ ብለና ዚ ዕዳ ናይዚ ፋሚሊ 700,000 ተረፍ ዝነበረ ከፍ ኢሉ ኣሎ ንቴድሮስ ኣሚነ ተማላልሰ ልብሬቶ ናብ ሓፍቶ ክንርኢዮ ዳሓነቶቶም ቤት ማእሰባት ሓዞም ወፂኡን ተመልሖም ዞም ማለት እዩ ተማላለሰ የሜነ ልብሬቶ ናብ ሽማሕ ንቕይሮ ስለዚስ ውሕፅር ዝበለ ከምትስኻ ተሓስበሉ ዘለኸሰ ኣነ ካ ተመስገን ኣብ ክሳንታ ነገር ይለኒ እዚ ኩሉ ዝገብሮ ዘለኹ ሰብይ ሕባትካ ስለዝደምኩ ይመስለክ ስለዝበሉ ንፅልኻ ብፍቕሪ ስለዝመልሳ
1: ብኸመይ ይኮኑን ቤቲ ይቕሬታ መጀመርያ ብከምዚ ተረዳእኩኩ ነይረ ድሕረ ኩሉ ቁም ነገር ክም ዝፈረጥኩምን ብከምዚ መንገዲ ክርዳእካ ከምዘይነበረን ተረድእ ዝኾነ ኩሉ ዝገበርክዮ ሰሚዐ እዩ መጀመርያ ቅሬታ ደሪኻ ብጣዕሚ ድምስክነ እዩ
8: ሓርቂ ሕጂ በዓል ተሓዳር ኮይ ሰብይ ሃፍቲ ከይወስደልካ
1: ኣጆክዳሓኒስስ ስኸትቀስኒሉ ሓዳር ጥራይ ይግበረልኪ
4: ኣሚን
6: እዛና ኳ ቆዳና ኣቲ ሳሊና ጓለ እዚ ከክም ትገላዕታ ትኸውኒ እዚ ንገር ከምይቲ ሻሕደ ይደብል ክብረት ጓለይ ዝኣሽ እዘይ ሓጢርኒ እምበር ከክም ዝሰተታ ናይ ኣጀር ትኸውን ገዛ
10: እዚ ስምነጌር ክለየኹም እታ ጓለይ ዶ ትበለለይ ፅኑዕ ትርቀት ብደቃ ክከፈል ጥዕና ፍጠረላ ዳ እምበር እዚአንቲ
6: መመርክርግማእቦቅ ተዛሪብኪ ሎሚ ጥቡቕ ተዛሪብኪ እዛ ጓለይ ዶ ብቅቶ ይተካኣላ ክንድኣ ትመፅእ ቆልዓ ሓደ
11: የለን
6: ሓቂ
11: ሰናፈይ ማዕለ ክንዳኻ ኮይኑ ከክም ዝሸሓኒ ዝኸውን ኣዋረ ክሽልማ
6: እዩ መን ድምፂ ዝሰምዕ ዘለ እንታይ ክትገብር በፂ ውፃ ንስኸውን ምስ ውፅ
11: እዚ ገዛ ዝፈገዘ እዩ ናበየ ዝወፅ
10: እንታይ ነጊረካ እንዴ ከይመፁ ከለዉ በጃኻ ኢለካ ውፃእ ኢለ ሕጂ ከመ ውፃእንታት ድርስ
11: ዝደፍናዶ እንታይ ዘይኮም ዘርባ እዚ ገዛ ዝገዛ እዩ ዘውፃና ዓይልካ ፍሪ
6: ካብ ደኻ ዘምፅእካዮ ገዛ እንታ ሓመዳ ይቐበልካ እምኒ ይቐበልካ ዳሕራዩካኣገግ ውፃእ ለካ ውፃእ
11: ወፅ ተኾንካ ስኻኢካ ትውፅእ ሕረይ
12: ዋዕቲ ድረስ
11: ብደፈናዶ ንዓይ ዝሓላ ድላ ይበለኒ ነደይ ከውፃእ
13: ሰክረቦብ ገዛ ዝነበረ ሰላም ፍቅርናይ ዝገዛ ሕጅ ትርኢ ኣሎ ነበረ ኩሉ ሰብ ዝኾነ ኣላ ዝነበረ ሕጅ ትርኢ ኣሎ

0: ኮይ ዘርክዮ እስኺ መፃኺ ሰላም ናይ ዝገዛ ዝተዘሪጉ ሓረይ ኮምሬ ኮነ ንተዓቅ
1: ሓረይ እንታይ ገይረ ንገረን ስ
0: ኣቲ ግደፍና ዶ ክምረት ንተግባራት ክዲ ካባይ መግለፅ ደሊኽሉ ተግባራት ክተፊኪ
1: እቲ ሕድቲ ድሓው ኣነ ዝፈልጦ ነገር የብለይ ስለዚ ይፈልጦ ኮየ ዝሓትካ ዘለኹ ንገረኒ ክንረዳዳ ትረዳዲና ክንፈትሖ
0: ግደፍና ዶ ክምረት ምስ ነብሱ ክተዛርብ ንድሕርትዒት ኮንኪ
1: ኣታት ድሓው እንታይ ልኤሞ ብዛዕባ ነብሰይ ክዛርብ ንገረኒ ዶ ኣብዘ ይፈልጦ ነገር ስንታይ ልአ ክዛርብ ደል ንላ እቲ ሴድ በጃኻ ኣነ ዘጋጥመካ ንገረኒ ሓግዘካ እየ ዝብለካ ዘለኹ ዶ
2: ህበይ ዓሳኒ ሮም ሕጂ እቲ ህበይ ንየው ይድረዳ እታ ዓሳ ከዓኒ ኣብ ሓንቲ ገረብ ጫፍ ወዳእታ ደላ ኣብ ትነብር ሕጂ ኩሉ ግዜ ኤቨሪደይ ናብቲ ጠቃኣ መፂ ሕምብስ ኒኦ ሕጂ ሓደ መዓልቲ ከምኡ ዳሓምብስ ከሎ እሳ ከዓን ንጎ እዩ ኒኦ ተሲኣ ኣብቲ ክስታይ ኮፍ ምስ በለጥ ፅንሕ ኢሉ ኣቲ ህበይ ሓፍተይ እንታይ ዳኣ ምሳይ ዘይትሕምብስ ንዕባ ሕምብስ ህፃውተኪልዋ ስኻን ወይ ኣነ ዳኣ ሓሚሽተ ደይ ከሎ ትሬኒ እንዲካደለካ ቃጥዕ ንወስ ኢላቶ ከይጥሕዕ ኢላቶ ንዕስኻኒ ሓረይ ድሓን ወደ ሓደ ኣብዚ ሕቆይ ደይሰቕለኪልዋ እቲ ዓሳኻ ንሽዑ ንሳ ከዓኒ ሓራይ ንዓይዳ ፅቡቅ ተዛውረኒ ኢላ ጥሪ ኢላ ኣብቲ ሕቁ ዱብ ኢላቶ ሽዑን ዮ ምስ ወፅሑ ማእክል ምስ ወፅሑ ኣቲ ህበይ ሓፍተይ ረሲዐዮ ኔዳ ኣብ ገዛና ጥምቀት ኣለዎ ንዕ ምሳና ተመስሒ ብልዒ ምሳና ዋዓሊ ኢልዋ ንሳኻኒ ሓራይ ፅቡቅ ምሳንክውዕደ ንዓና ኢላቶ ሽዑ እንደኸዱ ከለዎ ኣብታ ፀቕባ ገዝኡ ምስ ወፅሑ ሽዑ ኣነኮ ጎራሐ ኣቲ ህበይ ማማሲ ሓሚማሲ ዶክተር ከዓ ልቢ ህበይ ኣብ ልዕዋ ኢልና ሕጂ ንሕና ከዓ ልቢ ሕርዳቢና ንበልዓይና ኢልዋ ንሳኻን ጎራሕ ስለ ዝነበረት ዋይ ካብ መጀመርታ ዳ ዘይነግረ ነበርካ ልበይ ዳ ኣብ ገዛ ንደረስዐያ ኢላቶ ንስ ከዓኒ ዋይ ድሓ መምፃ ኢልዋ ዘይብሓቂ መሊስ ኢልዎ መሲልዎ ዘይብሓቂ ሽዑ ሓራይ ንዓና ኢላቶ ሽዑ ከይዶም ኣብታ ገዛ ምስ ወፅሑ ኪድበይ ዳ ምፅያቅቱ ኢልዋ ንስኻ ምስ ደየ ኣነኮ ጎራሕ ይኽእል ልዕደኢኻ ይጎርሕ ልበይ ዳ ከበይ ኣብ ገዛ ገድፋ መውት እንታይ ገደሸን ኣብዛ ግዜ ኮፍ ምባል ሕሸን ካብ ምስኻ ምፅዋት ኢላ ገዛእትያ ድበጥ ኢላ ደቂሳ ተወዲኣ
3: ሓደ ኣብ ቤት ትምህርቲ ሲ ክባሰ መፂ ንቅዱስ ሓወይሲ ሰዓና ከዓኒ ሸም ዝበሃል ዓብ ሓውለና ዶ እሱ ከምኡ ተካኢሉ እዩ
0: ናሲራክ ዝገበሩልካ እኩል እዩ ሕጂ ከዓ ገዝኦም ግደፈሎም ገለ ባህላ እዩ ከምኡሞ ፍፁሙ ካብ ንዕኦም ክፈሉ ዘይክብሎም ኣነ ነዚ ገዛ ዝሸይጨ ንግዝ እዩ ኣብ ገዛ ክራይ ድና ወላ ብዓዲ ጓዕዳት ክንፀኒ
1: ሓቢጮም ተሸይ ዋልቆል ጉሕፈና ደልያት ነርካ ጅብዓል ከዓ ጉሕፈና ደልካ ባለ ነዚ ገዛ ሸይጡ ወይ ገዛ ሸጭን እዩ
4: እዚ ገዛ እዚ ግን ገዛ ሕብረት ደምርታ ዘፅሬቶ ከምዚ ከመካ ሰኸይራ ይኮነ
0: ኣታ ሰባያካ ግበር ክሰክራ ይትፈልጠኒን ኢኻ ድሓርካ ዘጥረየጥርዮ ተጠሪዩሉ ሕረይ ብፃጥራ
5: እሞ እቲ ንድሕ ዝሸጥዎ ኹንኩም እቲ ቴድሮስ ጀመሮ
6: እዚ ጉርሻ ምስትራ እዛ ብዓማርሕናደረናዮ ስለዚ ዝሸጥ ገዛ ሰሚሕና
5: ዋንስ ኣጋጣሚ ትሸጥዎ ትኸይ ትኾኑ ኢለ
1: ሸይጢና ቴድሮስ ዝጀመሮ ከማና ጉሂምና ኣሎ መብራቱ ተይዲክልካልከ እቻምዛ ዝተሰማምዓ እታ ሚልዮን ክንበክል ግን ቴድሮስ ከምሳና ከኸይት
5: ነብሩ ንዓና እንድሕር ገንዘብ ይኩም ንምንታይ ዝፀገም ኣለ
6: ንምንታይ ንኸብሉ ነቀረካ ቴድሮስ ክምሃር ስለ ዘለዎ ኢና ክፈልጥ ዘይደለና
5: ድሓን ፀገም ኢለ ተረድአኩም ፀገም ኢለ
6: ሕጂ ሞ ባንክ ከንቲ ዓፅዋ ዘይድሞ ክንወዳርክ
5: ኣራይ ሞ
1: ዘይ
7: ዝመፃካ ኣትፍ

እስር ቤት ምዃኑ ኣይተርፈ ጣዕሚ

0: እሞ ስድራና ብሓቂ ፅቡቅ መዓልቲ ውዒልና ሓጎስን ፍሳሃን ዘለዎ መዓልቲ ቀደም እውን ስድራ ቤት እዙ እዚ ዩ ነይሩ መልክዑ ከምዚ ዩ ነይሩ ባህርያቱ እንተኾነ ዘይሓሰብናዮ ነዚ ፍቕርና ነዚ ወጃዕጃዕናን ዘርሕቕ ኣጋጣሚታት ተጋንዩ ብዝኾነ ኣምላኽ ኩሉ ስለ ዘይሰኣኖ ናብቲ ናይ ቀደም ባህርታትና ተመሊስና ኣለና እወ ቁሩብ ቂር ዝብለካ ዓንዶም ሓወይ ብቑሕር ልቡ ምኻድ እዩ ነዚ ወጃዕጃዕ ዚ ዝሰሓቕ ዚ ነዚ ፍቕሪ ዚ ዘይምርኣዩ ዝኾነ ኩሉ ናይ ኣምላኽ ስለ ዝኾነ ንስኻትኩም ሲራክን ክብረትን ከዓ ተበዲልኩም ኢኹም ንኩሉ ብዓቕሊ ከዓ ኣብ መፈፀምቲ ውፅሕኩም ኣለኹም ቂራ ይበልኩም ነቲ ዝፀንሐ ፍቕርን ሰላምን ናይ ስድራ ቤት ክትመልስዎ ክትሕብሕብዎ እዮም ዝግባአኩም ብዛዕባ ቴድሮስ እንተኮይኑ ቴድሮስ ክመሃር ያቲ ዘለች ተማሂሮ ከዓ ክመፅእ ተጣዒሱ እውን ስለ ዘሎ ናብቲ ናይ ቀደም ፍቕሩ ናብቲ ናይ ቀደም ሰላሙን ክምለስ እዩ
1: ድሓን ናይ ቴድሮስ ከዓ ድሓን ከምቲ ድበልኩም ሞ ተማሂሩ ክወፅ እዩ ከምዚ ኣይ ልምሳና ወጃዕጃዕ ክብል ከዓ በዕሉ እስኪ በዕሉ መዋፅኦ ፍጠረሉ
0: ስለዚ ሙላእ ሓጎስ ግበረልና ዝተረፈተልዩ እዞም ንኣሽቱ ከዓ ምላእ ኣብላ ዘናዴታት ከዓ ምላእ ኣብላ
2: ሓቅኹም ሰመርሓ ወይ ኣበይ እሞ ነዚ ኩሉ ሓጎስ ነዚ ዘለናዮ ደስታ እንተዝርእዎ ብቑሕሮም ከይዶም ሓቅኹም ቴድሮስ ወዴ ከዓ መዋፅኦ ፍጠረሉ ርሑስ ከዓ ተወሊድና
3: ሓቂ ኸማማ
2: ቤቴ

ከ ትሕጂ እሊ ኣንስሕ ዳሌና ኩለን ግርሹን ደፍዓየ ኣንበል ዳፍአት ኣዘ በለሊታ ንዛቤ ወኣማት መዳላይናን ኢደ ወማ ደፍበር

0: ኸ ንሕረድ ውእላ ዒድ ሕርያትና እብፈራሕና እብሰርጎና ሰንግንሓልፈብና
1: ለእግሩሽ ብዝሐላታ ኣናማ በዝሓ ትብልዓልኩ ላኪንግል ዒድ ሕርያትና ሰበቱ ምሽክለት ኣለዎ
0: ስ ዳፍኣትማ ንግሩሽ በዝሓ ትብልዓለት ወግዲብ ሕርያት እግል ምብላዕ ውስይቶ ኡምሃይ ትብለና ዓለት ኣዝታያለ
1: ምን ኣዳምካ መትፈንታ ኢላታ ሰኒ ይኮን ሕርያትና ሓኮ ከም ጅርሰት ሓኮ ከም ክርበት ረከብና ይኮን ትብነት ዕጀ ዲብ ጣውለት ለህበዎምታ ድዋልማ የ ላዓይውዳ ኣለዉ ሕርየቶም በስ
0: ኣማንኪት ሸዓብና ተሓረዳ እብደባባት ትካየዳ እብሰለስል ትሓነቐ እቲ ኣብያቱ ነዳ ውስጅን ተዓዘበ ወተዓደመ
1: ሓብላ ምን ኣብያትና ከደን ፈገርና ዓመሲና ዲብ ሓንቲ እመን ውዕጫ ይዋልደያ ኣብያትና ነዳ ንዋይና እቲ ኣፍያቱ እብጣኢራት ወመዳፍዕ ይቃተላ እዚ ላኪን አልሓምዱላ ላምርኤና ሕርየት ኣማደ
0: ኣማንኪት ጆከት ዓውል ሕርያት ክቡቱ በዲር እተም ፀወታ ወእዘት ዓቂባ
1: ኣሰናይና
2: ኣሰናይና ኣሰናይና መንዴረት ነሬና ዋዓድና መላክና ሃዲብደና ኣሰናይና
3: ኣው ድዕሚር መለይ እዚ ያዕኒ መዳላይ ግልዒድ ሕርየት ክፉ ኣላ ትዳለው ህልኩም ወትሰርገሎ ህልኩም ማም እንሻላ
4: ሰኒ ኣለ ሰኒ ለካ ከመ ግ ኣስፋሃምና ግሩጅ እንዳኣስፋገርና እግሎም እንሰደይ ወምስሎም ንውዕል ዓይሎ ሸሃዳ እምስኩና ምሓርብ ሓደና
3: በስማምና ሓደትኩም በስ ማሻ ኣለዎ ትባረክ ኣለ ወለ ገበይለ ረዓታት ወለ ገበይለ ሰሊመት በስ ህታተ ብዝሐ ውሕደ ናይ ለእሉ ተይብ ርዝቅ ምህም ይኮን ክምኢል ለፍክረት እግል ሎሰ ክምኢል ለፍክረት እግል ሎሰ በስ ያዕኒ ካፍየት ወዋፍየት
4: ሰኒ ሌካ ሓዳር ሰኒ ሌካ ከየንማ ትዓድ ከረዳውድ ወጀማዓቱ ለትፈናታ ናይ ሰዳይት ወራታት እንደነዘመው ከድሞ
3: ኣሎ
4: ወላ ወራታት ኩሉ ግሩምቱ ትምኑ ላኪ ምና በርናምጃቶም ላዓጅበተኒ
3: እለ
4: ሚተ መላካ ናይ ኣርብዒን ዓይሎ ሸሃዳ እምስኩና ብሓርብ ግርሆም እብከበ ግርሕረስእሎም በርናምጅ ፍጉራም ኣለ
3: ያ ሰላም ያ ሰላም ከብቶም ትብረን ሰኒወደው ሰኒወደው ኣስነው ሸዓብና ሓዋን ይኮን ወካይን ክም ሓዋን ይኮን ወካይን በስ ያዕኒ ነዘሞት ሓዘ ነዘሞት ሓዘ ክም
4: ሰኒ ለካ ሓዛር ስማዓኒ ለሃመ ትብል ለሃበል ቤሉ
3: ኣበይ
4: ኢላ ሽም ከፉ ኣለ ኣዳም ብዙሕ ጣርዕ መኖ ሰማዕኩ ኣናማ ርእካ በስ ሽቕሉ ኣናማ ሓዙ ተዓጅበኒ ኢለ ከም በዲሩ ይሃላ ሽውየ ቀየር ሜላ ብ
3: ዋላ ኣና ላቱ ክምኢል ከማ ናይ በዲሩ ወዲ ላዓላ ሓረካት ውሃልዋሳት መስል ቻለ ኣዛ ላኪን ርእከው ምንገባን ኣላ ዋድዖ ዘ በስ ዓጅበኒ ሃለ ኩሉ ርእሱ ኣናማ
4: ላሓማ ላሓማ ሰሩ ሓዳርማዲ እንተረኽቡ መታይኣብ ማለይ ኮ
3: ኣነ ርእከ እሞ ያዕኒ ዓይነናስ ሃለ ድዩ ልሕፃር ርዩሕ ሃላ ኣትብለኒ ዋነየ በስ ወላ ባል ሃይበ ያዕልኩ ሳማ ያዕልኩ ክምኢል ኣደ ላኪን ርኢካዊ ምንገቢ በስ ዕላጅ ዝሓት ዘመስል ሃለ በረግረግ ወዴ ምን ኣዳም ዝተረብ ምን ኣዳም ረይም ገባ ወኖሱ ብላካሊኩ ለሰላሙ ለፋይሓት ወለስሓቁ ወለህጅኩ ከልኤናቱ በስ እዚ ከልኤናቱ ስብሓን ኣላቃት ወርኤከ መንገቢ ከነጉስያሚ ህለየ ንሕና ዘ ለበማጣ መንገቢ ክምኢ ሃይ ልብላከ ወጠዋለስክጅ ወልትፌት ለጣብጣታና ክምኢ
4: ኣመቱ ውደ ኣመቱ ውደ ረቢ ከርኢት ከበዲ
3: እታተ ወረቢ ኖሱ ያዕኒ ረቢ ኖሱ ከየር ለቀድም ር ለቀድም
5: ወወኔያ ፕሮፌሰር ሻማት ዮም ሄኒ ከበር ምግል ተሃባናቱ ብሻማት ሃማት ዓለይካ ኣለ
6: መርሓባ መርሓባ ሕማቅ ሱግ እንተ ሻማት ኣበያገ ትርከቡ ብልህገጊትካ ብል ኣፍካርካሊ እንተ ሻም ይትረከቡ ላኪን ሓኮሻም ሃረስና ዮም ከበር ጀዲድ ብማፅካለ
5: መርሓባ
6: ሃሽም ኣብ ሻም ናይ ሓተ ወለት ግርም ፅቡጥ ኣለ ወግል ህዳያ ልዳለ ኣለ እንተተረፍከ
5: ኣወል ሃሽም ፈታ ወብሻም ፀባጣ ወትዓድ ዋዓላ ለልብል ዝዖታት ኣነ እተ ክብጥ ቃላቸ ይሃላን ኩልኩሉ ወይ እምን ቡ ኣነ ሄል ኣማንግለስለካ ሃሽም ሕሙም ሃላ ህደይ ሃላ ሓፀረ ብል ሽፈ ይበል
6: ሃሽም ማሻላ ስምዓኒ ንሕሙም ህለካ እንታይቱ ሃሽም ማሻላ ብዓፌት በልበል የጠለብልሃለግል ህዳይ ልዳል ሃለ ተኣምር
5: ዳሃኒሃኒ እንተ እትከረሻማት ወብዕድ ውሃማት በዓል ቅድረት ወኤምራይ ግትባቀድር ላኪን ዲብ ደለ ናይ ኣክባር ሸከሱ ፕሮፌሰር ክምሰልቱ ይትትረሳዕኒ ሓቢቢ ዓዱ ግልሃሽም እሄኒ ኣብ ሕማሙ እንደሻቃለው ሼክ ንንሶ ማሓኪም ምንሶ እትልብሎ እቲ ወርጣት ለየጠክሩያም ኣሎ እሉ ኸበር ኢልና
6: ዝሓን ዝሓን እሊ ፋይል ናይ ሃሽም ናይ ሻም ሰበቱ ኣግሊ ዘምኑ በስ ንሽ ባሕስቱ እሊ ሰምሰረት ይኮን ሸከሱ
5: ዳሃን ዳሃን

0: ናይ መወከሲታት መወከሲ ሆስፒታል ዞባዊ መወከሲ ሆስፒታላት ሆስፒታላት ኮማዊ ሆስፒታላት ማእከላይ ጥዕና መደበራት ጥዕና ኣጋር ሓካይም ኣብ መላእ ሃገር ንተልእኾ መሰል ጥዕና ሕብረተሰብ ነፃ ኤርትራ ኣብ ዘለዎ ከባቢ ተዋረድምሉ ይርከቡ እዞም ኣገልግሎታት በቢደረጆም ኣብ ዝበዝሐ ክፋል ናይ ሃገር ካብ 5 ኪሎ ሜትር ኣብ ዘይርሕቕ ኣብ ዝማሕደገ ውሕድ ኣከባቢ ኣብ ናይ 10 ኪሎ ሜትር ርሕቀት ምብፃሕ ተኽኣይሉ ኣሎ
1: ኣብ ነፍሲ ክፍ ንዕዞባ መደበር ጥዕና ካብኡ ሓሊፉ ከዓ ማእከል ጥዕና ካብኡ ሓሊፉ እውን ዘን መደበር ጥዕነታት ብብዝሒ ከም ዝስራሓ ገይሩ ንሱ እውን ኣካል ኮይኑ ስለ ዘይረክቦ ብዚ ሕጂ እዋን ገና እውን ኣለዉ ብፍላይ ከዓ ብዝርሕቕ ቦታታት ከምኡ ክስራሓለን ዘይክእል ተንቀሳቀሲ ዝኮነ ህዝብናስ እንታይ ንገብሮ ዝብል ኣተሓሳስባ ምስ መፅኦም እዞም ኣገርሃካዮም ዝበሃሉ መፅኦም ኣገርሃካዮም ሕጂ ፍቐዱ እቲ ህዝቢ ኣብዘ ዘለዉ ቦታ ኣብ ዝውዕለሉ ይሓድረ ንኸውን ኣብቲ ዝውዕለሉ ይሕክምዎ ካብኣ ተንቀሳቀሲ ኮይድ ክሉ ካብኡ ኮይኖም ይሕክምዎ ማለት እዩ ኣብ ኩለን ዘለዋና ንዕዘባታት ከዓ ኮማዊ ሆስፒታል ንብሎ ዕብይ ዝበለ ከምኡ ከዓ እዚ ማእከል ጥዕና እውን ኣለዋና እቲ መደበር ጥዕና ግን ኣብ ከባቢ ምምሕዳራት እዩ በፂሑ ዘሎ ሕጂ
2: ፖሊስ ሚኒስትር ጥዕና ኣድማሳዊ ሸፈነ ጥዕና ክህሉ ክኽእል ኣለዎ ዝብል ፖሊሲ እዩ ዘሎ እዚ ኣድማሳዊ ሸፈነ ጥዕና ከዓ እንታይ እዩ ምዕሩይ ኣገልግሎት ጥዕና ኣብ መላእ ሃገር ክህሉ ኣለዎ ዝብል ርድኢት ኣሎ ስለዚ ንሕና ኩሉ ግዜ እቲ ምዕሩይ ክንብል ከለና ሃብታም ይኹን ድኻ ኣብ ርሑቕ ይሃሉ ቀረባ ንእሽተ ይኹን ዓብዪ ኣገልግሎት ጥዕና ከመይ ገይሩ ይረክብ እዩ እቲ መሰረታዊ ፖሊስ ናይ ምስል ጥዕና
0: ካብ ቀንዲ ማሕበራዊ ኣገልግሎታት ዝኾነ ሕክምና ኣብ ኩሉ ቀፀላታት ምስ ኩሉ ዝጠልቦ ዓቕምታት ኣዋዲድካ ከም ሓደ ፅፈቱን ተዓፃፃፍነቱን እናዓበይ ዝኸይድ ስርዓት ምቓም ልዕሊ ናይ ፀጋታት ዓቕሚ ናይ መብፅዓን ትውፊትን ድርኺ ዝጠልብ ዓብዪ ናይ ማሕበራዊ ፍትሒ ምርግጋፅ ዕማም እዩ
1: መደብ ክታበት ኣብ ውሽጢ ሃገርና ዝካየድ ዘሎ እቲ ዝለዓለ ኣብነታዊ ዝኾነ ክታበት መደብ ኣብ ኣፍሪካ ተባሂሉ ይፅዋዕ 98 ካብ 100 ኩሉ ተበፅ እዩ ከመይ ጌርካ ነዚ ኩሉ ቦታታት ተበፂዕዎ ዝብል ዘረባ ክመፅእ ክእል ክኾነ ግን ነዞም ኣገርሃካይማ ግምት እቲኻን ንቕሓት ናይ ህዝቢ እዩ ሓፋብልካ ምስቲ ንቕሓት ናይ ህዝቢ ከዓ ህዝቢ ምስ ነቕሐ ኣገዳስነት ናይቲ ክታበት ትረዲእዎ ስለ ዝኸይድ
2: እዚ ተቐዳማይ ደረጃ ንብሎ ካብ ኣጋር ሓኪም ጀሚርካ እቲ ኮሚኒቲ ዝዋሳእ ሳንጣ ሒዙ ኣብ ፅርሑ ቦታታት ብነፃ ኣገልግሎት ዘን ማለት እዩ እዚ እዚ ብጀካ ኣጋር ካልኦት ዝተፈላለዩ ናይ ጥዕና ኣሶ ኣለዉ ናይ ቲቪ ፕሮሞተርስ ኣለዉ እዚ ሕጂ ነቲ ህዝቢ ዘገልግሉ ብነፃ ኣገልግሎት ዝህብ እዮም ነና ሕጂ ቲ ፖሊሲና ኣብ መደበር ጥዕና ሰለስተ ናቕፋ ክኸፍል ጥራሕ ኢና ንእዝ ሰለስተ ናቕፋ ማለት ኣዝዩ ውሑድ እዩ ንመድሃኒቱ መርኣዩ ኣብኡ ክድቅስ ተኮይኑ ኢንፊዥን ኮስ ተኮይኑ ብነፃ ኣገልግሎት እዚ ኣይ ዝኸይድ ዝኾነ ሰብ ኣብ ገጠር ኣብ ርሑቕ ዘሎ ከባቢ እዚ ኣይ ዝገልገር
0: ኣብ ፅባሕ ናፅነት ኣብ ዝነበረ ውህብ ኩነት ኣብ መሳሪ 10 ቀተልቲ ሕማማት ብቐዳምነት ተሰሪዖም ዝነበሩ ተመሓላለፍቲ ሕማማት ቀታልነቶም ነበርያ ነበረ ኮይኑ ይርከብ ከም ክሰት ኣብ ዘጋጥምሉ እዋን ጠንቂ ኣብ ምልላይ ምሽብሻብ ዝግበረሉ ናይ ህፁፅ ኩነት ሓደጋ ኮይኑ እዩ ዝጥመት
1: እተን ሕክምናታትና ሎሚ ብዓቅሚ ሰባና ንሓየላ ዮን ከይድን ሳላዚ ሕጂ እውን እዚ ናይ ላዕለዋይ ትምህርቲ ቤት ትምህርቲ ምኽፋቱ ክኢላታት እናፍረየ ስለ ዝመፀ ናይ ማህፀን ናይ ህፃናት ናይ ውጌሳ ከምኡ ናይ ውሽጢ ኣሕዋት ኣፍርዩ ናብ ዞባታት ንሰድስ ስለ ዘለና እተን ኣዴታት ቀልጢፈን ሕጂ ኣብቲ ክበፅሐብሉ ዋሕዲ ብዝነበረና ዋ

0: ክሳብ ሕጂ ውላ ኣይኮነኒ ኣብዝህልወና ከዓ መንግስቲ ቆፅሪ እዮም ሰብ ክኢላታት ካብ ደገ ቆፂሩ ክኢላታት ኣብቲ ዘለዎ መታን ክረኽባ ብከምዚ ከዓ ሕጂ ነቲ ድሕነት ናይ ኣደ ድሕነት ናይ ተፃምካ ይፍወስ ኣሎ ማለት እዩ። ስለዚ ከምዚ ክሪኦ ከለዎ ኣነቲ ኣገልግሎት ጥዕና ካብቲ ዝነበርናዮ በብደረጅኡ እናዓበየ እናወሰኽን ክኢላታትና ከዓ ምስ ደረጃ እናወሰኽና ንክኢል ኣለና። እቲ ቀደም ዝነበረ ይኮን ነርስ ኣሰሰይት ነርስ ዘይኮና ነርስ ወሲራ ነርስ ጥራሕ ዘይኮና እውን እንታይ ወሲኽና ሕ ሓካይም ጥራሕ ዘይኮና ሕጂ ከዓ ዓበይቲ ክኢላታት ሓካይም ወሲኽና ማለት እዩ። እዚ በዚ ናይ ሕክምና እዩ ብላቦራቶሪ ከምኡ ኣለውና ብፋርማሲ ከምኡ ኣሎ እቲ ካልእ ተኣሽሙ ዘሎ ተወሳኺ
1: እዚ መጠነሞት ናይ ህፃን መጠነሞት ናይ ኣደ ትሪሞት ኤበ ኣዝዩ ጎዲል እዩ። ብዓሶ ዝሞት የለን፣ ብኤችኣይቪ ዝሞት የለን፣ ብቲቪ ዝሞት የለን። ሕጂ ኣዝዩ ጎዲሉ ስለ ዝኾነ እቲ ክፍሊ ጥራሕ ዘይኮነ እቲ ውፅኢቱን ኣተባባዕ እዩ። ናብ ማእከል ጥዕና ከዓ እታ ዝኸፍላ ክፍሊት ሓሙሽተ ናኣፋ እያ። ሓሙሽተ ናኣፋ ክትሪአ ከለካ ከዓ ንኩሉ ኣገልግሎት ሕጂ እቲ ማእከል ጥዕና ላባራቶሪ ከሎ ላባራቶሪ ብነፃ እዩ፣ መድሃኒታት ብነፃ እዩ፣ ኩሉ ኣገልግሎት ዝግበረሉ ሰርቪስ መደቀሱን ብነፃ እዩ። ካብኡ ልዕሊ ዝበለ ኣብቲ ኮሚኒቲ ሆስፒታል እዚ እቲ ቀዳማይ ደረጃ ንብሎ እዩ ዋላ እቲ ኮሚኒቲ ሆስፒታል ኣብዚ ውንቲ ክፍሊት ብመጠኑ ኣብኡ ሕጂ መድሃኒት ክፍሉ እዮም ስማዊ እዩንን ንላባራቶሪ ክፍሉ እዮም ስማዊ
2: ሕማማት ዓባይ ሰዓልን ዓሶን ከም ኣብነት ናይ ብዙሓት ክጥቀሱ ዝኽእል እዮም። እዞም ዓበይቲ ዓወታት መሪሕ መትከልን መብፅዓን ዝሕላገቱ ፖሊሲ ቀረብ ኣገልግሎት ጥዕና ንኩሉ ብማዕረ ብዘይኣፈላላይ ዝተጋድዮም ኣብ ነፃ ኤርትራ ኣገልግሎት ጥዕና ብዘይኣፈላላይ ደረጃ ቁጠባ፣ ፆታ፣ ዕድመ፣ እምነት፣ ከባቢ ንኩሉ ብማዕረን ብነፃን ዝወሃብ ኣገልግሎት ብምዃኑ ኣባይታ ብደረጃ መዐቀኒታት ዓለም እውን ኣድናቆት ዝረኸበ ዓወታት ክረክብ ምኽኣሉ ጭቡት ሓቂ እዩ።
0: ኣብ ልቢ ጥራሕ ክዛረብ ተፈቲና ሕጂ ናይ ልቢ ብፍላይ ኣብ ናይ ህፃናት ሓደ ዓብዪ ዝኾነ ኣብ ኣፍሪካ ሓደ ካብቲ ምዕቡሉ ዝኾነ ማእኸል ናይ መጥባሕቲ ንገብረሉ ኣዮካ ንብለሉ ሪኢኹም ትኾኑ ኣብኡ ኣለና። እዚ ምዕቡ ኣገልግሎት ዝረኽቡ ዘለዉ ደቅና ብገንዘብ ክትምሮ ዶላር እዩ ሸዓተ ዶላር ከፊልካ ደገ ወፃ እምበር ኣብዚ ሃገር ክግበር ኣይምትኽኣለን። ግን ኣክንዲኹም እቶም መሻርክቲ ናብ ዝመፅኦም መስቶም ደቅና ኣብዚ ሕጂ እዋኑ ደቅና ነቲ ክእለት ሙያ እናተሸክሙ ክእሉ ስለ ዘለዉ ምስኣቶም ኮይኖም ይሰርሕዎ ኣለዉ። ደቅና ከዓ ብዘይገለፀገም ይድሕኑ ኣለዉ ማለት እዩ።
1: ካብኡ ሓሊፍካ ብቲ ካልኣይ ደረጃ ንብሎ ዘዋቡ ሆስፒታላት እዚኣቶን እውን እቲ ዝኽፈል ክፍሊታት ኣዝዩ ስማዊ እዩ። እጂ ንመደቀሲ ኣብ ዞባታት ቅርሺ ኢና ንኸፍል፣ ቅርሺ መደቀሲኡ ምግቡ ገለመለ ኩሉ ይሽፈነሉ ንመዓልቲ ቅርሺ ይኸፍል። ስለዚ እቲ ኣገልግሎት ክንሪኦም ከለና ብጣዕሚ ኣብቲ ኮሚኒቲ ናርጋ 98% ካብቲ ሄልስቴሽን ካብቲ ኣጋራት ሒዝካ ክትሪኦ ከለካ እቲ መንግስቲ ይሽፍኖ።

0: ኣገልግሎት ጥዕና ብቕፃሊ ዓቕሙ እናወርፀፀ ዝኸይድ ዝተኸኸአን ዓቕሚ ሰብ በብእዋኑ ምስ ምዕባለ ዝዓቢ ቀረብ መሳርሒታት ዝጠልብ ኣገልግሎት እዩ። ኣብ ኤርትራ ተሓጋግዝቲ ነርስ ነርሳት ሓፈሻዊ ሓኪም ስፔሻሊስት ሓኪም ፋርማሲ ዝተፈላለዩ ሕክምና ጠቀስ ኪላታት ኣብ ውሽጢ ሃገር ብውሽጣዊ ዓቕሚ እዮም ዝፈርዩ። ኣብ ዓውዲ ሕክምና ዝተረጋገፁ ዓወታት ካብ ዝድርዑ ረቑሒታት ሓደ ድማ ብደቂ ሃገር ዝካየድ ሕክምናዊ ኣገልግሎት
1: ካንሰር እውን ስቕኢሉ ይረኣየንቲ መንግስቲ ቅድናይ ነገር ሕጂ ኣብዚ ኬሞቴራፒ ሆርሞናል ቴራፒ ዝበሃል መድሃኒት ኣምፅኡ ክቡሪት መድሃኒት ብጣዕሚ ክቡር ከሎ ነቶም ይግብኦም እዩ ክወስዱሎም ዝበሃሉ ይህቦም ኣሎ ማለት እዩ። ንሕና ንፍውስ ኣለና ብመድሃኒት ዝመፅእ ነፃ መድሃኒት እናሃብና ብዝተኸኣለ መጠን እቲ ናይ መጀመርታ ደረጃ ዝግበር እዩ። ካንሰር ሕጂ እንታይ እዩ ኬሞቴራፒ ትገብር ሆርሞናል ቴራፒ ትግበር ራዲሽን ዝብልዎ ኣለዎን ድዩ ተሳለሰይቲ በፅሕናዮም ክንበፅሓ ኢና እቲ መንደቕ ኣብቲ ተወድእ እዩ ዝኸይ ዘሎ እተን ክልተ ግን ንገብረሎም ኣለና ማለት እዩ።
2: ንነዊሕ እዋን መድሃኒት ዝወሰድ ሰብ ከም ሽኮርያ ሽኮርያ ሕጂ ኩሉ ብነፃ ኣገልግሎት እዩ ዝውሃቡ ካብ መጀመርታ ናብ መጨረሻ ዝውሃቡ እናተመላለሰ ሕከም እናተመላለሰ መድሃኒት ወስድ ነፃ ኣገልግሎት እዩ። ናይ ደም ብዝሒ ዘሎ ወይ ሃይፐርቴንሽን ዝብለውን እዚኦም ውን ነፃ ኣገልግሎት እዩ ዝውሃቡ። ብቐፃሊ ስለ ዝመፁ ወርሖ ወርሒ መፂኦም ኩነታቶም ክሳይ ዝገብሩ መድሃኒት ከዓ ስለ ዝውሃቡ ነፃ ኣገልግሎት እዩ ዝውሃቡ። ናይ ኤች ኣይ ቪ እንተኮይኑ እውን እዚ እውን ኣዝዩ ክቡር ስለ ዝኾነ እዚ እውን ነፃ ኣገልግሎት እዩ ዝውሃቡ።

0: ኣብ ኤርትራ ኣገልግሎት ጥዕና ኣብ ኩሉ መሳልል ሕክምና ኣዝዩ ስማዊ ክፍሊ ዝኽፈሎ ማሕበራዊ ኣገልግሎት ኮይኑ እዩ ዝቕፅል ዘሎ። ብደረጃ ዓለም ክቡራት ካብ ዝበሃሉ ኣገልግሎታት ከም ኣብነት ምስ እነጠቅስ ብዝተፈላለየ ጠንቅታት ዝብገስ ሕማም ኩሊትን ሓልክታቱን ዝጠልቦ ስራሕ ኩሊት ዝዓምም ኣገልግሎት ምሕፃብ ወይ ዲያሊሲስ ኣብ ሃገርና ብዘይዝኾነ ክፍሊት ንተሓከምቲ ብነፃ ዝምጥኦ ኣገልግሎት እዩ።
1: እቲ ናይ ኩሊት ፀገም ዘጋጥሞም ዘለዎም ሰባት እንታይ የድልዮም ክነብሩ ተኮይኖም ክህሉ ተኮይኖም ዳያሊሲስ የድልዮም ብጣዕሚ ክቡር እዩ። ብጣዕሚ ክቡር እዩ ዳያሊሲስ ኢልና ንፅውዖ ዘለና እዚ ክቡር እዚ ምናልባት ኣብ ሓደ ብቲ መጀመርታት ተጀሚሩ ነበረ ክሪኦ ከሎነ ዝዋሃብ ክፍሊት ዓቕሚ ናይቲ ህዝቢ ይኮነን። እዚ ጉዳይ ምስ ተሰምዐ ግን መንግስቲ ናናና እዚ መንግስቲ ባዕሉ ክሽከም ኣሎ እቲ ፀገም ኢሉ ሒዝበሎ ማለት እዩ። ሕጂ እዚ ኣብ ወረት ኣለና እና ኮርያ ውን ኣሎ እጂ ሓሊቤት ከምን ብዙሒ ቅፅል ስለ ዘሎ ንውስኽ ኣለና። ግን እንታይ እዩ ነዚ ኩሉ እቲ መንግስቲ ተሸኪሞም ሕልፍ ሓሊፎም ሕጂ ካብ ደገ መፅ ኣሎ ኤርትራውያን ዜጋታትና ኣብ ደገ ስለ ዝኽበሮም ክሕከሙ ስለ ዘይክእሉ ተዝሓሸት ዓድና ብነፃ ውሃብ ኣሎ ተባሂሉ ናብ ዝገፆም
2: ዘሸግር ዝነበረ ኣብዝ ሓለፈ እዚ ናይ ዳይል ዝኽፈል ዝነበረ እዚ እውን ኣዝዩ ክቡር እዩ። እቲ መድሃኒቱ እጂ ብመንግስቲ ንኩሉ ናይ ዳያሊሲስ ዝኽፈል ብነፃ ይበሉ።

0: እዚ ከም ኣብነት ኣብ ዓበይቲ ወፃኢታት ዝሓቱ ሕክምናዊ ኣገልግሎታት ኣብነት ዝገበረ ይኹን እምበር ኣብ ሃገርና ትሕቲ ዞም ዝተጠቕሱ ወፃኢ ዝሓቱ ኩሎም ኣገልግሎታት ካብ ዝነእሰ ክሳብቲ ዝዓበየ 98 ሚታዊት ካብ ወፃኢታት ብመንግስቲ ዝሽፈን ኣገልግሎት ንህዝቢ ኮይኑ ይቕፅል ከም ዘሎ እዩ ዝፍለጥ።
1: ሎሚ ኣብቲ ዝለዓለ ደረጃ ብቕዓት ይበፂሑ። ብፍላይ መርመሪ ክሪኦ ከለኹ ሲቲ ስካን ኣለና፣ ኤምርኣይ ኣለና፣ ዝተፈላለዩ ናይ ዚ መነፅርታ ቆሲ ዝማዕበለ ኣሎ ዝበሃል ኢንፋክት ገሊኡስ ብኤኣይ እውን ተሽሙ ዝኮነ ስለ ዝኮነ ብጣዕሚ ምዕቡል እዩ። ኣብቲ ላቦራቶሪ ከዓ ሂማቶሎጂ ኬሚስትሪ ኣናሊሲስ ገሎም ዓበይቲ መሳርሕታት ኣሎ። ኣብኡ ከዓ ፅቡቅ ዝኮነ ውፅኢታት ኢና ንረክብ ዘለና። እቲ ህዝቢ ሲ ክረክቦ ዝክእል ኣገልግሎት ይረክብ ኣሎ። እቲ ንኣገልግሎት ሲ ኢኑ መርመሪ ሳቀዮ ዝነበረ ሕጂ ብዝተካእለ መጠን ሓደብ ዝግበረሉ ኣሎ። ካልኣይ ከዓ እቲ ዓቕሚ ናይቶም ኣባላት ከዓ ንኦ ዝምርምሩ እውን ካብ ግዜ ናብ ግዜ እናወሰኹ ስለ ዝመፁ ነቲ ዓቕምና ኣሒልዎ ኣሎ።
2: መጠነ ሞት ናይ ህፃናት፣ መጠነ ሞት ናይ ዓበይቲ ኣዝዩ ኣዝዩ ጎዲሉ ዕብሪ ናይ ወዲ ሰብ ኣብዚ እዋን እዚ ክንሪኦም ከለና ዳርጋ ናብ 67 በፂሑ ክንርከቡ ከለና ኣዝዩ ኣብ ኣርባዕታት እዩ ነይሩ፣ ኣርባዕን ሓደን ነይሩ ሕጂ ናብ 67 በፂሑ ሕጂ እዚ ክትሪኦ ከለካ ዓብ ለውጢ እዩ።
0: ኣብ ውሽጢ ሃገር ዝካየድ ናይ ህፃናት መጥባሕቲ ልቢ ብተመሳሳሊ ብዘይዝኾነ ክፍሊት እዩ ዝሰላሰል። ኣገልግሎት ሕክምና ሕዱር ሕማማት፣ ሕማም ሽኮር፣ ፀቕጢ ደም ዝኣምሰሉን ምስ ቀረ መድሃኒቱ ብዘይ ክፍሊት እዩ ዝሰላሰል። መድሃኒታት ሕማም ኤዲስ ዘማዕበሉ ካልኦት ተመሓላለፍቲ ሕማማት እውን ብዘይ ክፍሊት እዮም ዝዕደሉ።
1: ብከምዚ ሕጂ እቲ ሕክምና ኣገልግሎት ክሪኦ ከለኹ ውሽጢ እዚ ዝሓለፈ 35 ዓመታት ዓብዪ ምዕባለ ንቅድሚ ሰጊሙ ህዝቢ ከዓ ብዝተካእለ መጠን በስተዓቕሙ ሳላ መንግስቱ ሲ ፈይሉ ዝግባእ ኣገልግሎት ይረክብ ኣሎ እዩ ዝብላ።
2: እዚ ናትና ምስ ቅረብናዮ ተና ዓለማት ኩሉ ኒ ንገሪቦ ኣፍሪካ ብፍላይ ኩሉም ብነፃ ከመይ ገርኩ ከምዝገርኩ ኳላ ትምህርቲ ነፃ እዩ። ኣብቲ ማሕበራዊ ኣገልግሎት ዝውሃብ ሲ ክፍሊት ኣብልካ ተዛርባ ይትኽእል ኒኻ ምስቲ ናይ ካልእ ዓለም

0: ድሕሪ ኢኸ ቁሩብ ድሕሪ ዝር ዘርካ ርኢኸ ብጣዕሚ እዩ ዘሰንብደካ።
1: ኣድህቦ ናይዚ መደብ ኩሎም ብውርፅፅ ኣገባብ ዝሰላሰሉ ሕክምናዊ ምዕባለታት ዝጠልቦ ወፃኢታትን ንህዝቢ ዝውሃብ ኣገልግሎት ዝሽፍነሉ ኣገባባትን ጥራይ ዝድሃበ እዩ። በዚ መንፅር ኣብ ኩሎም ገጻት ሕክምናዊ ኣገልግሎት ነፃ ኤርትራ ብነፃ ዝሰላሰሉ

0: ሕጂ እቲ ኣብ ናይ ዓይኒ እንታይ እዩ ዝዓበየ ሕማም ኣብ ሃገርና ኣብ ዓለም ቀዳመይቲ እያ ኣብ ሃገርና እውን ቀዳመይቲ ንብላ እዛ ናይ ካታራክት ንብላ እዩ ምስ ዕድመ ምስ ገደ እዳትመፅእ ሕጂ ዓለም እውን ቀዳመይቲ እያ ኣብዚ እውን ክኸው ነሮም ነዚኣ ንምጉዳልን ምጥፋኣ ናብ ዝተሓተ ደረጃ ምክያድን እቲ ብራል ዓይኒ ኣባላትን ኩሎም ብሓባር ንቀሳቂሶም ዝሰርሕዎ ዘሎ ስራሕት ዓብዪ ነገር እዩ
1: ነቲ ሕትርታት ንምላእ ብጣዕሚ ኢና ንፅዕ ዘለና ኣዝዩ ገዚፍ ዝኾነ ማል መንግስቲ የፍስስ ኣሎ ዝተፈላለየ ዘይነበረሉ ናይ ፊዚዮቴራፒ ኣብ ሙሉእ ሃገር ከም ዝግበር ተገይሩሉ ሕጂ እጂ መርመራ ናይ ኤች ኣይቪ ኤብሪ ኮርነር ዋላት ማእከል ጥዕና ከይድካ መርመራ እዩ ዝግበር እቲ ኩሉ ዓይነት መርመራታት ዝግበረሉ ኩነት እናተፈጥረ ከይዳ ኣሎ ኦልትራሳውንድ ኤብሪ ኮርነር ዋላት ማእከላ ጥዕና ይወሃብ ኣሎ ሕጂ

0: ቅድስተ ማርያም እዚአን ዝተፈላለያ ናይ ክኢላታት ቦታ እዚኣቶን እውን እዚ ቅድስተ ማርያም ቅርሺ ትበሃል ዝክፍል የለን ብነፃ ኣገልግሎት ይትሮም መጀመርታ ካብኣት ከሎ ዝተወሰነ ክፍሊት ይኽፍል ድሕሪኡ ግን ንሂወት ሙሉእ ብነፃ ኣገልግሎት እዩ ዝውሃቦ ማለት እዩ
1: ሓደ ካብቲ መርኣያ ሕጂ እንታይ እዩ ህዝቢ ኣብ ነፍሰ ክፍ ንኡዙባስ ቤት ፅሕፈት ናይ ህዝቢ ኣሎ ናይ ሕክምና ኣሎ

0: ኢትዮጵያ ክንሪኦ ከለና ሕጂ ኤርትራስ ካብተን ሓሙሽተ ሃገራት ናይ ኣፍሪካ ኣብዚ ሚሊዮን ዲቨሎፕመንት ጎል ዝወቃዓት ሓንቲ ኤርትራ እያ።
1: ኣብዚ ናይ ዓይነት ጀፍሪኦ ከለካ ምናባት ሰምዖዎ ዝኮኑ ዓብዪ ስራሕ ይስራሕ ዘሎ እቲ ህዝቢ ሲ ኣብዚ ሆስፒታል መፅኢ ጥራሕ ዘይኮነ ክሕከም ዘለ ዘሎ ብወፍሪ እናገበሩ ክሳብ ነብሰ ከፍ ዓዲ እናኸድካ እዩ ብነፃ ሕክምና ኢኻ ትኡ ከድካ ተሓኪም ከይዱ ይጠብሕ መድኒት ህብ ኣሎ እቲ ህዝቢ ግን ዝኸፍሎ ክፍልታት የብሉ

0: ዝኣት ውፅኢት ኣዝዩ ዓብ ውፅኢት እዩ። እዚ ውፅኢት እዚ ካብ ምንታይ እዩ እንተልካ ዝዓበየ እንታይ እዩ ተወፋይነት ወይ ከዓ ፖለቲካዊ ተወፋይነት ናይ መንግስቲ እዩ።
1: ንቕዓት ህዝቢ ምልዓልን ህዝቢ ተሳታፍነትን ህዝቢ ተሳፍነትካ ኣብቲ ኣገልግሎት ተራ ክፃወት ድሕሪኢኻዮ ወዲኻ ኣብቂኢኻ ማለት እዩ።

0: ስራ ዝኾኑ ሓካይም ብቻይና ዓመት ዓመት ክንወፅና ኣብዚ ኣገልግሎቱ ምስ መንግስቲ ኪባውን ከምኡ ዓይነት ብምርዳእ ኪባውያን ዝመፁ ኣለዉ ነቲ ዘለና ኣጓፋሲ ገለገለን ካልኦት እውን ባዕልና ካብ ደገ ቆፂርና ነቲ ዘለና ኣጓፋት ፕሮፌሽን ከምዝምላእ ይግበር እዩ ካልእ ብተወሳኺ ካብ ደገ ምስ ዝተፈላለየ ማሕበራት ምስ ናይ ጥልያን ማሕበራት ምስ ናይ ጀርመን ማሕበራት ክኢላታት እንዳተሰማዕና እውን ኣብዚ ክግበሩ ዘይክብሎም ኣብዛ ዓዲ ኣብዚ ብቐሊል መጥዋሕቲ ከም ዝግበር ንገብር ኢና
1: ሓደ ካብቲ መርኣያ ሕጂ እንታይ እዩ ህዝቢ ኣብ ነፍሰ ክፍ ንኡዞባስ ቤት ፅሕፈት ናይ ህዝቢ ኣሎ ናይ ሕክምና ኣሎ

0: ብዘይ ገድስ ብዘይ ሓሲብ ወፃኢታት ብቕ ዝኾነ ኣገልግሎት ጥዕና ምቕራብ ማለት እዩ። ስለዚ ኣብዚ መዳያት እዚ ኣብ ብዙሓት መዳያት ናይ ጥዕና ብዙሕ ዕወታት ተሓፊሱ እዩ ማለት እዩ። ከም ንኣብነት ኣብ ተመሓላለፍቲ ሕማማት፣ ኣብ ዘይተመሓላለፍቲ ሕማማት፣ ኣብ ጥዕና ኣደን ህፃናትን ቆልዑትን ብሓፈሽኡ፣ ኣብ ዘይተመሓላለፍቲ ሕማማት ከምቲ ኣቐዲመ ዝገለፅኩዎ፣ ኣብ ካልኦት እውን ምስ ሕማማት ዝምድናታት ዘለዎም ጉዳያት እውን ዝተፈላለዩ ውፅኢታት ረኪቦም እዮም ማለት እዩ። ንኣብነት ኣብ ምቕዳም ጥዕና ወይ ፕሮሞሽን ዝበሃል ኣብኡ ብዙሕ ስራሓት ተሰሪሑ እዩ። ዝተፈላለየ መንገዲ ጎስጓሳት ይካየድ። ንኩለን ፅላታት መንግስታውን ዘይመንግስታውን ትካላት ኣብ ግምት የእቲኻ ኣብ ጥዕና ዘተኮረ ጎስጓሳት ከም ዝካየድ ተገይሩ እዩ። በዚ መንገዲ ከዓ ሩይ ዝኾነ ናይ ባህሪ ለውጢ ብፍላይ ከዓ ሕክምና ናይ ምድላይ ባህሪ ኣዝዩ ክብ ከም ዝብል ኮይኑ እዩ። ስለዚ ኣብዚ ሕጂ እዋን ዳርጋ መብዛሕትኡ ሕብረተሰብና ቀዳምነት ናይ ጥዕና ኣገልግሎት ዝረክበሉ ኣብ ትካላት ጥዕና እዩ ኮይኑ ዘሎ ማለት እዩ። እቲ ባህላዊ ጥዕና ዝበሃል ክሳዕ ክንዲቲ ኣፀጋሚ ኮይኑ ኣይረአን እዩ ኣብዚ እዋን እዚ። ጀካ ፍሉያት ዝኾኑ ጉዳያት ኣለው። እቲ ህዝቢ ናብ ናይ ልምዳዊ ሕክምናታት ዝኸደሉ ተዘይኮይኑ መብዛሕትኡ ድሌት ናይ ጥዕና ኣብ ጥዕና ከይዱ ክምርምርን ክፍወስን ክሕከምን እዩ ዝደሊ ማለት እዩ። ስለዚ ኣብዚ ርኡይ ዝኾነ ናይ ባህሪ ለውጢ መፅኡ ኣሎ ክበሃል ካል። ንኣብነት ኣብ ናይ ቆልዑ ክታበት እንድሕር ርኢና ቅድሚቲ ናፅነት ዳርጋ ሽዱሽተ ዝኾና ሕማማት ንምክልኻል እዩ ዝግበር ነይሩ ክታበት። ሸፈነ ከዓ ዳርጋ 9 ሚእታዊ ጥራሕ ነይሩ። ኣብዚ ሕጂ እዋን ግን ልዕሊ 13 ዝኾኑ ሕማማት ብክታበት ክንከላኸሎም ንኽእል ሕማማት ኣለዉ ማለት እዩ። እቲ ሸፈነ ከዓ ኣብዚ ሕጂ እዋን ክሳብ 98 ሚእታዊ በፂሑ ኣሎ። ዳርጋ ኩሉ ቆልዓ ይክተብ። ኣብ ርሑቅ ገጠራት ዘለውን ከይተረፉ ብዝተፈላለየ መንገዲ ከም ዝርከቡ እናተገብረ ይስራሓሎ ማለት እዩ። ክታበት ሓደ ካብቲ ዝለዕለ ደረጃ ተዓዊትናሉ ዘለና እዩ። ዝተርፍ ከይተኸትበ ዝተርፍ ህፃን እውን የብልና። ከምቲ ቀዲመ ዝገለፅኮ 98 ሚእታዊት ትሸፈነና። ስለዚ ኣብዚ መዳይ እዚ ብዙሕ ሰጉና ኣለና ክበሃል ክኣል ማለት እዩ።
1: ጥዕና ዴታትን ናፅላታትን ሓደ ካብቶም ሚኒስትር ጥዕና ዝተፈለየ ኣተኩሮ ሂቡ ካብ ዝሰራሐሎም ኣገልግሎት እዩ። ኣብ ባይታ እውን እቲ ዕብየትን ለውጥን ከም ዘሎ ምስክርነት ዘድልዩ ኣይኮነን። ዓለምለኻዊ መለክዕታ ዝምስክርዎ ሓቂ ድማ እዩ። ነዚ ንምዕዋ ዝተካየዱ ስራሕትን ናይ መፃ መደባት ናይ ዝፅላት ድማ ከምዚ ስዒቡ ዝግለጽ ይመስል።
0: ሕጂ ኣብ ኣገልግሎት ኣዴታትን ህፃናትን ከምቲ ቀዲመ ዝገለፅኩ ሓደ ኣዴታት ነብሶ ፀራት ኣብ ግዜ ፅንሲ ክሳብ 8 ግዜ ዝኣክል ኣብ ትካላት ጥዕና ከይደን ክምርመራ ክኽእል ኣለዎን ማለት እዩ። ካልእ ኩለን ዝሓርሳ ኣዴታት ኣብ ትካላት ጥዕና ብክኢላ ክሓርሳ ከም ዘለዎን ጎስጓሳት ይካየድ። ኣብዚ ሜዳይ እዚ ኣብዚ እዋን እዚ ክሳብ 85 ካብ 100 ኣዴታት ኣብ ትካላት ጥዕና እናመፃ ይሓርሳ ኣለዋ ማለት እዩ። ካልእ ኣዴታት ኣብ ዝተፈላለየ እዋናት ሕማማት ከጋጥመ ንኽእል እዩ። ንኣብነት ናይ ምድንጓይ ኣሎ። ኣብ ዝተፈላለየ እዋናት ምድንጓይ ከጋጥመን ስለ ዝኽእል ካብ ትካላት ጥዕና ክረኽባሉ ዝኽእላ ሓገዝ ክረኽባሉ ዝኽእላ ዝረሓቕ ቦታ ዝነብራት ኮይነን እውን ኣብ ከባቢ ትካል ጥዕና መፀበይ ጥኑሳት ተባሂሉ ዝስራሕ ኣሎ። ኣብዚ ክሳብ 45 ዝኣኽላ መፀበይ ነብሶ ፀራት ኣለዋና። እዚ እንታይ ማለት እዩ? ነብሶ ፀራት ቅድሚ ሓደ ወርሒ ናይ ግዜ ሕርሰን ኣብቲ መፀበይ ሓረሳት መፅአን ክፅበያ ሕርሰ ኣብ ዝጀመረሉ ከዓ ኣብቲ ትካል ጥዕና ንክሓርሳ ይግበር ማለት እዩ። ስለዚ ኣብዚ መዳይ እዚ ናይ ጥንሲ ቅድሚ ሕርሲ ዘሎ ምክንኻን ናይ ጥንሲ ዳርጋ መብዛሕትአን ክበሃል ከኣል ልዕሊ 900 ሚታዊት

ቀዳማይ ክንክን ቅድሚ ሕርሲ ይግበረለን እዩ። ምሕራስ ከዓ ከምቲ ቀድመ ዝገለፅኮ ልዕሊ 85 ሚእቶ ኣብ ትካላት ጥዕና መፅአን ሓርስ ኣለዋ። ከምዚ ስለ ዝኾነ ሕጂ ንኣብነት መጠነ ሞት ኣዴታት ኣብ 100,000 ክንሪኦም ከለና ኣብ 995 ዳርጋ 360 ዝነበረ ኣብዚ ኣብ 223 ኣዝዩ ከም ዝትሕት ናብ 183 ኣቢሉ በፅሑ ሎ ማለት እዩ። ካልእ ከምታ ቅድመ ዝገለፅኮ ናይ ህፃናት ናይ ክታበት እዩ። ካልእ ዝሓመመ ህፃን ብቐረባ ኣገልግሎት ክረክበሉ ዝኽእል ናይ ኮማዊ ኣገልግሎት ጥዕና ህፃናት ዝበሃል ኣለና። ካልእ ኣብዚ ናይ ኮማዊ ኣገልግሎት ህፃናት እውን ነቶም ኣዝዮም ብኣፀቦ ዝተጠቕዑ ህፃናት ከገልግል ዝኽእል ናይ ምግቢ ሓገዛት እውን ይግበር እዩ ማለት እዩ። እዚ ናይ ምግቢ ሓገዛት ከም መድሃኒት ኮይኑ ዘገልግል እዩ ማለት እዩ። ስለዚ ከዓ እዚ ኣብ ኩሉ ዞባታት ብከምዚ ደረጃ ኣገልግሎት ከም ዝርከብ ይግበር ኣሎ ማለት እዩ። ካልእ ምናልባት በዚ ዝተካየደ ፃዕሪ ናይ ክታበት ድዩ ናይ እዚ ኣብ ኮማዊ ዝውሃብ ኣገልግሎት ጥዕና ናይ ህፃናት ኣብ ግምት የእታ ሕጂ ትሕቲ 5 ዓመት ዝዕድሚኦም ህፃናት ዳርጋ 37 ካብ 100 በፅሑ ኣሎ ማለት እዩ። 37 ካብ 1000 ማለት እየ። ንነፅላታት ዝምልከት 17 ካብ 1000 በፅሑ ኣሎ ማለት እዩ። ካልእ ንትሕቲ 1 ዓመት ዝምልከት ከዓ 28 ናብ 1000 በፅሑ ኣሎ። ስለዚ እዚ ምስቲ ናይ ኣብ 995 ዝነበረ ክረአ እንከሎ ኣብ ትሕቲ 5 ዓመት ብ76 ሚእታዊት ጎዲሉ፣ ኣብ ትሕቲ 1 ዓመት ብ70 ሚእታዊት ጎዲሉ፣ ኣብ ነፅላታት ከዓ ብልዕሊ 51-52 ሚእታዊት ጎዲሉ ኣሎ ማለት እዩ። ስለዚ ኣብ ጥዕና ህፃናትን ኣዴታትን ርኡይ ዝኾነ ለውጥታት ከም ዝመፀ ክርዳእና ይኽእል ማለት እዩ። ኣብዚ ናይ ኣዴታት ኣዝና ንጉስግሰሉ እንታይ እዩ? ሰለስተ ጠንቅታት ናይ ሞት ኣዴታት ኣለዋና። እዘን ሰለስተ ጠንቅታት ናይ ሞት ኣዴታት ሓደ ብርቱዕ መድሜቲ ድሕሪ ሕርሲ እዩ። ካልኣይ ብርቱዕ ረክሲ ድሕሪ ሕርሲ፣ ካልእ ከዓ ልዑል ፀቕጥጥም ኣብ እዋን ጥንስ እውን ኣሎ ማለት እዩ። ሕጂ ነዚ ንምጉዳል ነዚ ናይ ጠንቂ ሞት ንምጉዳል ጎስጓሳት ይካየደ እዩ። እዚ ኩለን ነብሰ ፁራት 8 ግዜ ኣብ ትካላት ጥዕና መፅአን ምክትታል ክገብራ ከም ዘለዎን ከምቲ ኣቅድመ ዝገለፅኮ ዝነብራሉ ቦታ ርሑቕ እንድሕር ኮይኑ ኣብ መፀበይ ጥኑሳት ወይ ከነብሰ ፅራት ክመፃ ክእል ኣለዎን። ካልእ ኩለን ነብሰ ፅራት ኣብ ትካላት ጥዕና መፅአን ክሓርሳ ክእል ኣለዎን። ምክትታል ድሕሪ ሕርሲ እውን ክግበር ክኽእል ኣለዎ። ምክንያቱ ኣብ ድሕሪ ሕርሲ መድመይቲ ከም ዘሎ ስለዝገለፅና ማለት እዩ። ካልእ ልዕሊ ኩሉ ንግስግሰሎ ከዓ መፃምተን ወይ ከዓ ሰውእተን ኣካል ናይቲ ናብ ኣገልግሎት ጥዕና ምምፃእ ክኾኑ ክኽእሉ ኣለዎም፣ ከሰኒዎን ክኽእሉ ኣለዎም ኢልና ከዓ ዝላዕለ ጎስጓሳት ነካይደሉ ምናልባት ኣብዚ ከምቲ ድለ በፂሕና ክንብል ኣይንኽእልን። ግን ብውሕዱ ኣንስቶም ናብ ትካላት ጥዕና ከምዝኸዳ ኣብ ኩሉ ብሄራት ፍቓድ ኣሎ ማለት እዩ። ስለዚ ትተርፍ የላን ሰብኣያ ሓንቂፅዋ ናብ ትካላት ጥዕና ከይመፀት ትርፍ ጓል ኣንስተይቲ ኣለ ክበሃል ኣይከኣልን ብዚ እዋን እዚ ማለት እዩ። ካልእ እውን ምናልባት ጠንቂ ሞት ዝኾና እውን ኣለዋ። እዚ ሰለስተ ምድንጓያት ኣለዋና ኣብ ሕርስን ጥርስን ዝምልስከድ ማለት እዩ። ስለዚ ንቕሓትን ባህላዊ ለውጥን ንምምፃእ ልዑል ዝኾነ ኩሉ ኣካል ሕብረተሰብ እዚ ኣፍልጦ እዚ ከምዝህውድ ከምዝወሃብ ይግበር እዩ።

0: ሚኒስትር ጥዕና ነዚ ዝተረኣየ ሕክምናዊ ብራኽ ንምብፃሕ ዓቕሚ ሰቡ ንምድልዳል ዝተጠቕመሉ ሜላታትን ዝኽተሎም ፖሊስታትን ከም ዘሎ ምፍላጥ ድማ የድሊ።
1: ብመጀመርያ ርሑስ በዓል ቀንድያት ንኩልኻና ይግበሮ ከምዚ ክበሃል ዝፀንሐ ብዛዕባ ብምዕል ዓቕሚ ሰብ ክንዛረብ እንተኸላ ኮይና ብመጀመርያ እቲ ፖሊሲ ሚኒስትር ጥዕና ካብኡ እዩ ዝብገስ እቲ ፖሊሲ ነቲ ምዕባል ዓቕሚ ሰብ እውን ከም እንፈልጦ እቲ ራእይ ሚኒስትሪ ጥዕና ኣድማዒ ቅቡል ብቑዕ ቅፃልነቱ ዝተረጋገፀ ሓንቀቶ ህዝቢ ዝምልስ ኣገልግሎት ጥዕና ንኩሉ ዜጋ ኣብ ኩሉ ከባቢታት ኣብ ርሕቑን ቀረባን ኣብ ገጠራትን ከተማታትን ንምብፃሕ እዩ ዝብል ብሓፈሹ ከም ጭርሖ ኸማን እቲ ፖሊሲ ሚኒስትሪ ጥዕና እንታይ እዩ ዝብል ኣለዎ ምዕዛዝ ጥዕና ፅቡቕ ህላውን ንኩሉ ኤርትራውን ኣብ ኤርትራ ዝነብርን ኣብ ኩሉ ዕድመ ዝብል ጭርሖ እዩ ዘለዎ ነዚ ብግምታት እዩ እቲ ፖሊሲ ናይ ምምዕባል ዓቕሚ ሰብ እንድሕርኢና ኣብ ሃገርና ዘሎ ዝፈርን ናይ ጥዕና በዓል ሞያ ምስ ዓለማዊ ቴክኖሎጂ ና ማዕበለ ዝኸይድ ዝሰልጠነ ብቕዓት ዘለዎ ተበግሶ ዘለዎ ናይ ስራሕ ተበግሱ ክብ ከብልን ዝማዕበለ ከም ዝኸውን ምርግጋፅ ናይቲ በዓል ሞያ እዩ ክስታ እዩ ነብዚ ክንብር ናብቲ ቀንዲ ናይ ምምዕባል ዓቕሚ ሰብ ቅምምኸልና ሓደ ሃገራዊ ጥዕና ዘቕሙ ዓንድታት ኣለዉ 7 ዓንድታት እዚኣቶም 7 ዓንድታት ቀዳማይ መሪሕነትን ምሕደራን እዩ ሊደርሽፕ ን ጋቨርናንስ ንብሎ እቲ ካልኣይ ሄልዝ ወርክ ፎርስ እዚ ሕጂ ክንዛረበሉ ተቐሪብና ዘለና ምምዕባል ዓቕሚ ሰብ እዩ ሳልሳይ ሜዲሲንስ ን ፕሮዳክትስ ን ሳፕላይስ ንብሎ ናውቲ መድሃኒትን ቀረብን ዝምልከት ራብዓይ ትሕቲ ቅርፂ እዩ ሓሙሻይ እቲ ስርዓት ኣገልግሎት ጥዕና እዩ ሓሙሻይ ኤችኣይኤስ ንብሎ ወይ ከዓ ስርዓት ሓበሬታን መፅናዕትን እዩ ሻውዓይ ብዘይምወላ ዝኸውን ስለዘየሎ ሄልስ ፋይናንሲንግ እዩ እዚ ምርኩስ ብምግባር ትዕልኡኮ ሚኒስትሪ ጥዕና ምምዕባል ዓቕሚ ሰብ እንድሕርኢና እኹል ቀረብ ናይ ጥዕና በዓል ሞያ ምርግጋፅ እዩ ምዝቃየር ቴክኖሎጂ እና ማዕበለ ዝኸይድ ብዙሑን ዓይነቱን ብቕዓቱን ተበግሱን ክብል ከም ዘለዎ እዩ ዝገብር ነዚ ሚሽን እዚ ወይ ተልእኮ እዚ ንምውሓስ ዝኽተሎ ሰለስተ ነገራት ኣለዎ ሓደ ቁኑዕ ውጥን ዓቕሚ ሰብ ክህሉ ኣለዎ እዚ ሂማን ሪሶርስ ፕላኒንግ ንብሎ ከይወጠንካ ውጥን ከይሃለወካ ክሰርሕ ይትኽእልኒ ኢኻ እቲ ካልኣይ ብቑዕ ኣቕርቦት ስልጠናን ምምዕባል ዓቕሚ ሰብን ሂማን ሪሶርስ ትሬኒንግ ኤን ደቨሎፕመንት ንብሎ እዩ እቲ ሳልሳይ ምዕሩይ ምደባ ምቕረሐን ዓቕሚ ሰብ ወይ ከዓ ሂማን ሪሶርስ ማነጅመንት ንብሎ እዩ እቲ ምዕባል ዓቕሚ ሰብ ኣብዘን ሰለስተ እዚኣትን ኣተኪሩ እዩ ዝሰርሕ
0: ኣብዘን ዝሓለፋ ናይ ናፅነት ዓመታት ዓቕሚ ሰብ ሚኒስትር ጥዕና ብብዝሕን ዓቕምን ኣዝዩ ገዚፍ ዕብየት ኣመስጊቢ ነዚ ዘብርህ ድማ ብሰሙያ ተገሊጹልና ኣሎም
1: ጠቕላላ ዓቕሚ ሰብ ሚኒስትር ጥዕና ክንሪኦ ከለና በቲ ኣቐድማ ቢለ ክገልፆ ፀናሕኩ ዝተገብረ ወፍርን ስልጠናን ጠቕላላ ኣብዚ ግዜ እዚ ምሕዳራውን ቴክኒካውን ሰራሕተኛታት ሚኒስትሪ ጥዕና 13,240 ኣቢሉ እዩ ዝኸውን ካብዚኣቶም እቶም ቴክኒካዊ 7,619 ኮይኖም 57 ሚእታዊት ናይቲ ዓቕሚ ሰብ ኣብ ሚኒስትሪ ጥዕና ዘሎ ይበፅሕ እቲ ምምሕዳራዊ ከዓ 43 ሚእታዊት ኮይኑ 5,621 እዩ
0: ምምዕባል ዓቕሚ ሰብ ሓደ ካብቶም ዓበይቲ ተልእኮታት ሚኒስትሪ ጥዕና እዩ ብሞያ ሕክምና ዝሰልጠነን ዝተምሃረን ዓቕሚ ሰብ ኣብ ግቡእ መዓላ ከም ዝተመደበ ዝከታተልን ዝቆፃፀርን ውጥን ክህሉ ድማ ግድን እዩ
1: ከምቲ ኣቐዲመ ዝበልኮ ሓደ ካብቶም ሰለስተ እቲ ምምዕባል ዓቕሚ ዝሰርሓሉ ውጥን ወይ ፕላኒንግ ሓደ ስርሑ እዩ ውጥን ክንብል ከለና እንታይ እዩ ኣብዚ ሃገር ንዘለዉ ትካላት ጥዕና ኣብዚ ሃገር ብሕጂ ንክኽፈቱ ዝደለዩ ትካላት ጥዕና ከይተረፈ ኣብ ግምት እትዩ ናይ 5 ዓመት ውጥን በቢግዜ ይውፅ እዩ ስጋ ኣብዚ ሕጂ 4 ውጥናት ነናይ 5 ዓመት ኣውፅኢና ኣለና ኣብዚ ሕጂ ንሰርሓሉ ዘለና ካብ 2023 ስጋ 2027 ውጥን ጌርና ኣለና ብሓፈሽኡ ነቶም ኣገደስቲ ሙያተኛታት ዝበሃሉ እውን እቲ ፎርካስቲንግ ዝበሃል ትንበያ ስጋዕ 20-30 እቲ ሚኒስትሪ ኣውፅኡ እዩ ዝሰርሕ ዘሎ። እዚ ውጥን ዝክወፅእ ከሎ ሚኒስትሪ ጥዕና ንበይኑ ይኮነን ዘውፅእ ሚኒስትሪ ጥዕና ምስ ካልኦት መሻርክቲ ምስ ሚኒስትሪ ትምህርቲ ምስቶም ኣፍሬቲ ትካላት ኢንስቲትዩት ላዕለዋይ ትምህርቲ ካልኦት መሻርክትናን ብሓባር ኮይና ክንደይ ዝኣኽሉ ሞያተኛታት ኣብዚ መፅእ 5 ዓመት ክፈርዩ ይኽእል እዩ ተባሂሉ እዩ ዝስራሕ ዝሕንፀት። ከምኡ ዶኩሜንታት ኣውፂና ከዓ እሱ ምስ ካልኦት መሻርክትን ምዝምልከቶም ኣካላት ኮይና በብግዜኡ ነውፅኦም ንሰርሓሉ ኣለና።
0: ፍትሓዊ መቕርሐ ክኢላዊ ዓቕሚ ሰብ እምነኩርናዕ ፖሊስ ሚኒስትር ጥዕናይ ኣብ ጉዳይ እዚ እውን ኤርትራ ካብ ብዙሓት ናይ ትሕተ ሰሃራ ሃገራት ኣፍሪቃ ብልጫታት ከም ዘመዝገበት እዮም ሶም ሞያ ዝገልፁ።
1: ኣብዚ ግዜ እዚ እቲ መቕርሐ ክንሪኦ ከለና ብፍላይ ብደረጃታት ናይቲ ፅፍሒ ኣገልግሎት ጥዕና ክንሪኦ ዝሓሸ ኮይኑ ስምዓኒ ኣገልግሎት ጥዕና ናይዚ ሃገር ታሕተዋይ ፅፍሒ ንብሎ እተን ዝተሓታ መደበራት ጥዕና ማእከላት ጥዕና ከምዋ ሆስፒታላት ዘለዎ እዩ። እቲ ካልኣይ ፅፍሒ ዝበሃል እቲ ዞባዊ መወከሶ ሆስፒታላትን ሆስፒታላት ዘለዎ እዩ። ሳልሳይ ዝበሃል ከዓ እቲ ሃገራውያን መወከሶ ሆስፒታላት ዘለዎ እዩ። ሕጂ ነዚ እንድሕሪኢና ኣብቲ ታሕተዋይ ፅፍሒ 49 ሚእታዊት ናይቲ ዓቕሚ ሰብ ናይዚ ዝጠቀስኩ ዓቕሚ ሰብ ኣብቲ ታሕተዋይ ፅፍሒ እዩ። እዚ እንታይ እዩ ዘርእካ? እቲ ምቕርሐ ነቲ ርሑቅ ከባብን ዘሎ ህዝቢ ከም ዝወርድ እዩ ተገይሩ። 23 ሚእታዊት ኣብቲ ላዕለዋይ ፅፍሒ ወይ ሪፈራል ሆስፒታል ዝበሃል እዩ ዘሎ። እቲ ዝተረፈ 32 ከዓ ኣብ ማእከላይ ኣብቲ ዞባዊ ሆስፒታላት እዩ ዘሎ። እዚ እንታይ ርእካ? ብዙሕ ግዜ ብዙሓት ክኢላታት ወፃተኛታት ዲካት ኣብዚ ዓዲ ክመፁ ከለዉ እቲ መቕርሐ እዚ ናሕና ክርእይዎ ከለዉ መብዛሕትን ኣብ ኣህጉር ኣፍሪቃ ብፍላይ ትሕተ ሰሃራ ኣፍሪካ ክንርኢ ከለና ዝበዝሐ ሙያተኛ ኣብቲ ርእሲ ከተማን ዓበይቲ ከተማታት ናይቲ ሃገር እዩ ተደኪኑ ዝርከብ። እዚ ናሕና ግን ከም ዝበልኮ ኣብዚ ማእከላይ ቦታ ወይ ኣብቲ ላዕለዋይ ፅፍሒ ዘሎ ኣብቲ ኣህጉራውያን እዚ ሃገራውያን ሆስፒታላት መወከሶ ሆስፒታላት ንብለን 23 ሚእታዊት ጥራይ እዩ። 49 ሚእታዊት ኣብቲ ርሑቅ ከባቢ እዩ ዘሎ። ከምኡ ስለ ዝኾነ እዩ ከዓ ዘን ኣብ ርሑቅ ከባቢ ዘለዋ ብፍላይ መደበራት ጥዕና ንብለን ስከዓ 200 ዝበፅሓ ዘለዋ ኣብ ርሑቅ ከባቢ ኣብኡ ስለ ዝተዋፈረ እዩ። እቲ ኤርትራ ኣብ ዝሓለፈ ናይ ሚሊኒየም ሽቶታት ምውቃዕ ፅቡቕ ኣበርክቶ ጌራ ተባሂሉ ዝፅዋዕ ኣብኡ ዘለዉ ሞያተኛታት ህዝቢ ብምሕካም ብህፃናት ብምኽታብ ኣዴታት ብምኽታብ ሕርሲ ብምክያድ ነቲ ዝተረኽበ ዓወት ክገብሩ ክኢሎም እዚ እቲ መቕርሐ እዩ ዘረኣየና። እቲ መቕርሐ እቲ ዝበዝሐ ክፋል ዳርጋ 49 ሚእታዊት ኣብቲ ርሑቅ ከባቢ እዩ። ሕጂ ብምቕርሐ ፅቡቕ ኣታሓሕዛ ተገይሩ እዩ ዝኸይድ ዘለዉ ክብል ይኽእል።
0: ዝበዝሐ ክኢላዊ ዓቕሚ ሰብ ሚኒስትር ጥዕና ኣብ መሰልጠኒ ማእከላት እቲ ሚኒስትሪ ዝሰልጠነ እዩ። ሓፈሻዊ ኩነታትን ኣበርክቶን ናይ ዘን ትካላት ድማ ከምዚ ይመስል።
1: ድሓን ዝኾነ ትሕዝቶ ዘለዎንን ብቕዓት መምሃራን ኣለውዎን። በብግዚኡ እቶም መምሃራን ብቕዓቶም ንኽዕብዩ በብግዚኡ ስልጠናታት ከም ዝወስዱ ንገብር ኢና። ምስ ሚኒስትሪ ትምህርቲ ብምርድዳእውን እዚ ናይ ፔዳጎጂ ንብሎ ናይ መምህርና ትምህርቲ ከም ዝወስዱ ንገብር ኢና። እዚ ነቶም ኣብያተ ትምህርቲ ፅቡቕ ሓገዝ እዩ። ምናልባት እቲ ትሕቲ ቅርፂ ናይ ገሊአን ከምቲ ዝድለ ከይከውን ይኽእል፣ ግን ብወገን ዓቕሚ መምሃራንን መሳለጥያን እኹል ቀረብን ኣለዎን ክብል ይኽእል።
0: ድሕሪ ናፅነት ምዕባል ዓቕሚ ሰብ እዚ ሚኒስትሪ ዝናድ ዕብየትን ለውጥን ኣመዝጊቢ እዩ። ይኹን እምበር ኣብ ከቢድ ሃገራዊ ስራሕ ዝወፍር ትካል ብድሆታት ኣይገጥምዎን ማለት ኣይኮነን።
1: ብድሆታት እንድሒልና ኩሉ ግዜ ስራሕ እንተልዩ ብድሆ ክህሉ ባህርያዊ እዩ ይመስለኒ። ንዓቕ ሰብ ዝምልከት ብዙሑን ዝርጋሐኑን ኣፃፊፍካ ኣብ መሓዝ ኣብ ኩለን ዞባታትን ማእከላዊ ቤት ፅሕፈትን ይግበር እዩ። ዝሓሸ ኮምፒተራዊ ትሕዝቶ ዘለዎ ዳታ ቤዝ ኣለና። ምናልባት ኣብዚ ከም ሓውጋፍ ክረአ ዝኽእል ኣብ ንኡሳን ዞባታት ደረጃ ክወርድ ኣለዎ ዝብል ርኢቶ ኣለና። እንተደይ ኮይኑ ኣብ ዞባታትን ኣብ ማእከላይ ቤት ፅሕፈትን ፅፉፍ ዝኾነ ዳታ ቤዝ ናይ ዓቕሚ ሰብ ኣሎ። መን ኣበይ ኣሎ፣ ኣበይ ናይ ትካል ኣሎ፣ መዓስኣትዩ ኩሉ እዚ ኣብ ክፍለጥ ይከኣል እዩ። እዚ ሕጂ እንታይ እዩ ናብ ንኡሳን ዞባታት ደረጃ ንክወርድ ኢና ንደሊ። እቲ ካልኣይ ዝርግሐ ሙያዊ ዓቕሚ

ኣብ ቀረባን ርሑቁን ምምዕራይ ከም ዝበልኮ እቲ ዝርግሐ ፅቡቕ እኳ እተኾነ ብፍላይ ኣብቶም ላዕሎት ክኢላታት እንድሕሪ ኢና እቲ መቕርሐ ገና ምስጓም ዘድልዮ እዩ። እዚ ክብል ከለኹ እንታይ እዩ ብደረጃ ስታንዳርድ ደረጃ ናይ ሚኒስትሪ ጥዕና ዝወፀ ሓንቲ ዞባዊ መወከሲ ሆስፒታል እንታይ እንታይ ዓይነት ሙያተኛታት ክትሕዝ ኣለዋ ፍሉጥ እዩ፣ ክንደይ ቁፅሪ ፍሉጥ እዩ። ነዚ ክንብል ከለና ሓኪም ዓይኒ ክህልዎ ኣለዎ፣ ሓኪም ስኒ ክህልዎ ኣለዎ፣ ሓፈሻዊ ሓካይም ክህልዎ ኣለዎ፣ ስፔሻሊስት ናይ መጥባሕቲ፣ ስፔሻሊስት ናይ ማህፀን፣ ስፔሻሊስት ናይ ዓይኒ፣ ስፔሻሊስት ናይ ህፃናት ክህልዎ ኣለዎ። ሕጂ ኩለን ኣለዎ እዶ እንተልካየን ዘይብለን ኣለዋ ገሊአን ንገሊአን ንመብዛሕትአን ግን ካብዘን ሽዱሽተ ዞባታት እንተርኢና ንማላእለን ኢና። እዚ ሓደ ካብቲ ብድሆ ነዚአን ንምምላእ ብድሆ እዩ። እዚ ሕጂ በዚ ሕጂ ዝካየድ ዘሎ ናይ ድሕረ ምረቓ ትምህርቲ ኣብ ኮሌጅ ሕክምና ጥዕና ኣብ ኣስመራ ዝካየድ ዘሎ ግን 7 ዓይነት ናይ ስፔሻሊስት ሕክምና ድሕረ ምረቓ ይካየድ ኣሎ። ሚኒስትሪ ጥዕና ከዓ ኣብ እትዩ የምህር ኣሎ። ሓካሚ ዓይኒ ነምህር ኣለና፣ ስፔሻሊስት ናይ ማህፀን ነምህር ኣለና፣ ስፔሻሊስት ናይ መጥባሕቲ ነምህር ኣለና፣ ስፔሻሊስት ናይ ህፃናት ይመሃሩ ኣለዉ። ብጀካ ስፔሻሊስት ናይ ስነ ሕማም ፓቶሎጂ ንብሎ ነምህር ኢና፣ ስፔሻሊስት ናይ ራዲዮሎጂ ነምህር ኢና። ሕጂ እዚ እዞም ዝመሃሩ ዘለዉ ምስ ወፁ እቲ ንደልዮ ምቕራሐ ኣብተን ዞባታት ክመዕራር ይኽእል እዩ። ንግዜኡ ከዓ ንገሊአን ዋላ ካብ ወፃኢ ቆፂርና ኢና ነስርሐ ኣለን ዘለና ወፃእተኛታት ጌርና ነስርሐ ኣለና። ካልእ ሓደ ካብቲ ከም ዕብት ከም ብድሆ ክረአ ዝኽእል ጎደና ዕብት ናይ ሙያተኛታት እዩ። ሙያተኛ ሓንሳብ ተማሂሩ ኣብ ስራሕ ምስ ተዋፈረ ስኢልካ ይትገድፎን ኢኻ ናቱ ዕብት ከሪየር ፓስ ንብሎ እዚ ክስራሐሉ ዘለዎ እዩ። ነዚ ከዓ ሚኒስትሪ ጥዕና ብዝተካሎ መጠን ነቶም ሙያተኛታቱ ካዕብዮም ዝፅዕር እዚ ከዓ እንታይ እዩ ዲፕሎማ ነርስ ዝነበረ ናብ ዲግሪ ኣብ ነምህሮም ኣለና፣ ሓኪም ዝነበረ ናብ ስፔሻሊስት ይመሃር ኣለዎ።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝጸናሕኩም ተዓዘብቲ፣ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነጸረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕበር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለጸ ንጻረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘ

0: ኣርስ ኣክባር ታብዓኩም ኣዝ ሄዲብ ተፋሲሉ ሜርሓት ብሪጣንያ ስዊድን ሞንጎልያ እመናሰበ 35 ኢድ ሕረት ኤርትርያ ዲብ ሸዓብ ወሕኩመት ኤርትርያ ልእከት ኣሰናይ ነጠው መልክ ቻርለስ ናይ ብሪጣንያ ርኢስ ፈደራላይ ጀምሁርየት ጀርመን ፍራንክ ቫልተር ስተይን ሜየር መልክ ስዊድን ካርል ኣስሱሳይ ጎስታፍ ክምሰልሁማ ርኢስ ሞንጎልያ ኦክና ኩረል ሱክ እብ ስሜቶም ክምሰልሁማ ብስሜት ሸዕቦም ወሕኩመቶም ዲባላ ናዳዋልእከት እግ ርኢስ እስያስ ኣፍወርቂ ዓፍየት ወዓውተ ዲብ ሽቁል እግል ኤርትርያ ወሸዕባህየ ረህየት ወማትቀዳም ተምነው ለመርሓት እንደትለው ዕላ ቀዲወሎም ምስሊ ኤርትርያ እግል እትጠወር ወትተረት ክምሰልሁማ ኣህምየት ሕበር ዲበቡጋራት ምስሊ ኤርትርያ ግልሽቃው ክምሰል ሓዙማ ሓበረው መልክ ቻርልስ እብ ተውሳክ ተጃርብ ኤርትርያ ዲብ ሕፍዘት ማይ ወኣርዛቅ ጣቢዓት ድሩስ ዓብላ ልትረከብ ምኑ ሰበቱ ዲብ እሊ መጃል እሊ ዶር ዓብዪ እግል ተእግዴ ክምሰል ደምን ሸርሓ ርኢስ ፈደራላይ ጀምሁርየት ጀርመን ፍራንክ ቫልተር ስተይን ሜየር እብጀቱ ዲብ መናጥቅ ቃር ኣፍሪቅያ ወምግባይ ኣፍሪቅያ እመታክል ክቡድ ዝሓልፍ ዲብ ዝሃለ ወክድ ሰላም መስኩበት ወተጠውር ድወል ናይ እላ መንጠቃት ወምንወኬን እግል እተከድ ጀርመን ምስሊ ኤርትርያ እብ ሸራከት እግል ትሽቀ ወትሳደ ክምሰል ተሓዜ ኣከዳ ሰላሳ ወሓምሳይ ኤድ ሕርየት ኤርትርያ ብደረጀት ኣቕሊም ጋሽ ባርካ እብ ገማለት ተዓያዳ ተፋሲል ናይ እሊ ኸበር ሓምድ ኣቡበከር ግል ቀድሞ ግልናቱ
1: ሰባትና ደማነትና እበትብል ስቕራት ምንዮም 17 ማዩ እንደ ኣንባታ እብለትፋና ተጸበ ዲ ሙዲርያት ጋምለት ለኣስማናት ዝክረ 35 ሰነት ዒድ ሕርያት እብ ደረጀት እቕሊምት ዮም 21 ማዩ ዲ ባሩንቶ እብ ሕሽመት ወቅል ተዓየደት ለእብ ኣሴራር ሸዓብ ወዓስከርያት ወትልህያታት ዓዳት ናይርላ ዓለ በርናሜጅ ሕሽመት ወተርጀመት ሕርያት ፍረኤማን ወለህሌና እተመርሓለት ለሸራ ሓልያት ኣሽዓር ወድራማ ቀደማ መስኡል መመቕርሒት ልጅነት ዓያድ ናይ ላቕሊም ኣሰይድ ድሪስ ሳልሕ እትለስማዕያ ከሊማት ለገብአ መዳሊት ዋስዕ ወዶር ውቁን ናይ ሸባብ እንደሓመዳ ሸዓብ እብ እዳራት ደዋይሕ እንዳትነዘመ ለሓለፈየን ኣሌላት ሓመዳ ስቕራት ዮም ዓመት ዲብ ኣምጽኦት ሕርየት ወኣድመኖ ስያደት ለትረአ ለልጃ ገሩሊ ኣለቡ ኤማን ወመሰበል ውቁል ለሸርሕ ናይ መርሓለት ስቕራትታ ለቤላ ሓክም እቕሊም ጋሽ ባርካ ሰፊር ማሕሙድ ዓልሕሩይ ዮማ ከም ዲማ ዲብ ናይ ከርስ ማእደረት ኣዳም ለተኣሰሳ እግል ኵሎም ምንረይም ዋቅሩ ብግሎም ጾላ ቀድሮ መታክል እግል ጋብሆት ለለጣድር እትኣማነ ሽሃዳ ለኣታንከበ ናይ ሕበር ግድላ ከም ላትሓደ ሸርሓ መሻርከት እብጀህቶም ሕርየት ኤርትርያ እትክል ሰነት እብ ገማለት ለትትዓየት እብ ርምቕ እንደይገቢ እብ መሪር ግድላ ወቃል እስትሻድ ለመጸት ሰባተታ ለኣከደታ ሐቁለ ቤለው እብ ደረጀት እቕሊም ለጋብአ ዒድ ናይ እሊ ለለርኤ ፍገሪት ወማዕና ሸዓብ ወሙኣሰሳት ሕርየት ኩንቱ ሸርሐው
0: ሳብት ሚስዮን ኤርትርያ ዲ መነዝመት መጅልስ ቅራን መናሰበት 35 ኢድ ሕርየት ኤርትርያ ዲብዮም 21 ማዮ ዲብ ኒውዮርክ ዝሃለ ምግባይ መክተብ ናይ መነዝመት ዒድ ናይር ወዳ ዲበ ሰባትና ደማናትና በትብል ስቅራት ለገብአ በርናምጅ ወካይል ድወል ዲፕሎማሲን ወቁላም ሰብ መዝ መነዘመት መጅልስ ቅራን ወካይል ናይ መናጥቅ ወመነዘማት ማሕበራዊ ሜድያ ጀሃት መደኒን ምጅተማዕ ወመሳኒት ኤርትርያ ወኤርትርን ሸቃለ ናይ ለመነዘመት ዲበ ኒውዮርክ ወድዋራ ለኖብሮ ኤርትርን ሻርከው ዲባ ዕላቃት ኤርትርን ምስሊ ዓዶም ዓዳቶም ወታሪክ ወሰዋል ፈዋጠኖም ዝያድ ላጠርአ ዲባ መናሰበት ምስሊ በርከት ዓዳ ሸዕብ ኤርትርያ ወምጅትማዕየት ወሕድርኖት ለለትኣም ርዕፈት ቀደማ ሳብተት ወኪለት ኤርትርያ ዲብ መነዘመት መጅልስ ቅራን ሰፊረ ሶፍያ ተስፋ ማርያም ዲባ ለኣስማዕታ ከሊመት ሕርየት ኤርትርያ ካቲማ ናይላ ዓስሮታት ስኒን ላዳፋ ስትሻሃድ ወሰባት ትርድት ክምሰልታ እንደ ሸርሓት ገለድ ኤርትርያ እግል ስያደት መተንካብ ዲብኖስ ወናይ መንጠቀት ሰላም ወመስኩበት ኣከደት ሰፊረ ሶፍያ እንደ ኣትሌት ዲፕሎማስያት ዓዳት እግል ትተረት ፈሃም ሕበር እግል ልደቀብ ዕላቃት ድወል ዋሸዓብ ክምሰል ኣትሓዘ ሸርሓት ሰፊር ኤርትርያ ዲብ ኬንያ ወሳብት ወኪል ዲብ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩኹም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕን ዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ሚኒስትሪ ትምህርቲ ዕድል ትምህርቲ ኣብ ኩሉ ዜጋ ብዘይኣፈላላይ ምብፃሕ ትምህርቲ ምዕሩይን ሓቋፍን ከም ዝኸውን ምግባር ከምኡ ድማ ብሉፅ ዝኾነ ትምህርቲ ኣብ ኩሉ ደረጃታት ምዝርጋሕ ዝብሉ ዓበይቲ ኣዕኑድ ዘማእከልዎም መትከላት ኣብ ባይታ ነፃ ኤርትራ ጋህዲ ኣብ ምግባር ዝተፀምደ ሚኒስትሪ እዩ።
1: እተን ቀንዲ ኣዕኑድ ናይ መትከላት ሚኒስትሪ ትምህርቲ እንታይ እየን ዝብላ፣ ቀዳማይ ዕድል ትምህርቲ ኣብ ኩሉ ዜጋ ብዘይኣፈላላይ ምብፃሕ፣ እቲ ካልኣይ ትምህርቲ ምዕሩይን ሓቋፍን ከም ዝኸውን ምግባር ኢኩዊቲ፣ እታ ሳልሰይቲ ከዓ ብሉፅ ዝኾነ ትምህርቲ ኣብ ኩሉ ደረጃታት ምዝርጋሕ፣ ኣብ ኩሉ ቦታታት ከዓ ምብፃሕን ዝብላ የን። ስለዚ እታ ቀዳመይቲ ክንወስድ ከለና ዕድል ትምህርትን ተባፃሕነትን፣ ዕድል ጥራይ ዘይኮነ መሰል ጥራይ ዘይኮነ ሲ ተበፃሕነት ንባዕሉ ኣብ ኩሉ ዜጋ ኣብ ሙሉእ ሃገር ንምዝርጋሕ ዘይተሓለለ ፃዕርታት ሳላ ዝተካየደ ዘይተኣደነ ባጀት ሳላ ዝፈሰሰ መንግስቲ ስለ ዘፈሰሰ ብዝለዓለ ነቲ ዝኣተዎ ኮሚትመንት ወይ ከዓ ነቲ ዝኣተዎ መብፅዓ ከዓ ብጭቡጥ ስለ ዘኽበረ ሎሚ ከምቲ ጠቕሶ ፀናሕኩ ትምህርቲ ኣብ መላእ ሃገር ኣብ ኩሉ ኩርናዓት ተዘርጊሑ ቁፅሪ ተምሃሮና ኣብ ዝለዓለ ደረጃ ወቂዑ ኣብ መባእታ መሃይምነት ኣጥፊእና ክንብል ንኽእል። ናይ መባእታ ዕድል ዘይረኸበ ቆልዓ ወይ ዘይረክብ ቆልዓ ኣብዚ እዋን እዚ ዳርጋ የለን ክንብል ንኽእል። እዚ ሕጂ ዓብዪ ዓወት።

0: ኣብ በሪኽ ቦታ ተቐሚጥና ኣለና ክንብል ከለና እዚ ከምዚ ዝኣመሰለ ኩነታት ቀደም ኣይነበረን። ኣብዚ ግዜ እዚ ግን ሕጂ ብዓይንና ንርኢ ኣለና። ህዝብና ይመስክር ኣሎ። ሳላ ፃዕሪ ናይ መንግስቲ ተሳታፍነት ናይ ህዝቢ ከዓ ልዕል ኩሉ ተሳታፍነትን ኣበርክቶን ናይ ህዝቢ ጠለባት ናይ ህዝቢ ህዝቢ ኣብ ምዝርጋሕ ዕድላት ትምህርቲ ይኹን ኣብዚ ንገብሮ ዘለና ዓይነት ትምህርቲ ንምምሓሽ ዝካየድ ፃዕሪ ዝለዓለ ኣበርክቶ ኣለዎ፣ ዝለዓለ ተሳታፍነት ኣለዎ።
1: ስርዓተ ትምህርቲ በብእዋኑ እናማዕበለ እናወርፀፀን ምስ ባይታን ክውነትን ዓለምና እናተዓፃፀፈን ዓበይቲ ሕብረተሰባዊ ዕላማታት ዝወቅዕ ስርዓት እዩ። ኣብ ዝርግሐ ኣገልግሎት ትምህርቲ ኣብ ሓፂር ግዜ ዓማሚ ስጉምቲ ካብ ዝተወስደሉ ደረጃ ናይ ቅድመ ትምህርቲ ኣገልግሎት እዩ። ኣብዚ እዋን እዚ ኣብ ኤርትራ ኣበየ ከባቢኡ ብዝተዓም ምስራሕ ናብ መባእታ ዝኣቱ ተምሃራይ ብመዋለ ህፃናት ዝተሰርዓሉ ከሪክለምን ዝሓለፈ ክኸውን ግድን ኮይኑ ይርከብ።
0: መንግስቲ ዘይተኣድነ ተበግሶ ወሲዱ ኣብ መላእ ሃገር ኣብ ኩለን ዓድታት ኣብ ነፍሲ ወከፍ ቁሸት ዘይተረፈ ትካል ወይ ከዓ ማእከል ናይ ቅድመ ትምህርቲ ክትስራሕ ኩሎም ቆልዑ ኣብ ማኣዲ ትምህርቲ ናይ ቅድመ ትምህርቲ ክኣቱ ብቅድመ ትምህርቲ ከይሓለፈ ናብ ቀዳማይ ክፍሊ ዝኣቱ ተምሃራይ ክህሉ የብሉን ብዝብል መበገሲ ድማ ኣዝዩ ሰፊሕ ዝኾነ ምትእትታው ገይሩ ኣብዚ ዓመት እዚ ክንርኢ ከለና ሕጂ ከም ውፅኢት ናይዚ ተበግሶታት እዚ ከም ውፅኢት ናይዚ ፃዕሪ እዚ ቅድሚ መንግስቲ ተበግሶ ምውሳዱን ድሕሪኡን ዘሎ ፍልልያት ምስ ንርኢ ብዙሒ ማእከላት ናይ ቅድመ ትምህርቲ ካብ 927 ናብ 2017 ዳርጋ ብ234 ሚእታዊት ዓብዩ ዕብየታት እዩ። ኣብ ብዙሕ ተምሃሮ እንተመፂእና ከዓ ኣብ ዓመት 924 45510 ዝነበረ ናብ 125556 ዳርጋ ብ276 ሚእታዊት ተዓፃፂፉ ትቁፅሪ ማለት እዩ። ስለዚ እዚ ከምዚ ዝኣመሰለ ተበግሶን ዝኸተሎ ውፅኢታትን ኣብ ባይታ ናይ ባሓቂ እዚ መደብ እዚ ብዙሕ ለውጥታት ክገብር ዘለ ክእል እዩ።

0: አብ ኤርትራ አገልግሎት ትምርቲ አብ ኩሎም ደረጃታት ብደረጃ መሰል ተጠሚቱ ብነፃ ዝውሃብ አገልግሎት ኮይኑ ዝቕፅል ዘሎ ንተምሃሮ ዘድሊ ናውቲ ትምህርቲ ብሓፈሻ መፅሓፍቲ ጥራውስትን ካልአን ብስማዊ ክፍሊት ዝምጦ ከም ኣካል ዓበይቲ ናይ ማሕበራዊ ፍትሒ ዕላማታት ተታሒዙ ዝሰላሰል ዘሎ ዕማም እዩ።
1: ኣነ ብወገነይ እዚ መንግስቲ ሲ ድጎማ ወይ ውፅኢት ይገብር ኣሎ ዘይኮነ ብመሰረቱ እዚ ትምህርቲ መሰል ናይ ኩሉ ዜጋ ስለ ዝኾነ ብፍላይ እዚ መሰረታዊ ትምህርቲ ዝበሃል ቤዚክ ኤዱኬሽን ካብ ቀዳማይ ክሳብ ሻሙናይ ኣብ እንግዳእ መንግስቲ ተፃዒኑ ዘሎ ኩሉ እቲ ዝድለ ወፃኢታት መንግስቲ ዝሽፍኖ እዩ። ብግሊ ዝኸይድ ነገር ገለ የለን። ኣብያተ ትምህርቲ ኣብ ምስፋሕን ምዝርጋሕን ምዕሩይ ዝኾነ ናይ ኣገልግሎት ትምህርቲ ንምስፋሕ ኣብቲ ናይ ህንፃዊ ስራሓት ኣብ ናወቲ ትምህርቲ ምቕራብ ደሞዝ መምሃራን ምክፋል ኮታ ዘድሊ ቀረብ ንኣብያተ ትምህርቲ ባጀት ምፍላይ ኩሉ እዚ ብመንግስቲ ዝካየድ ዕማም እዩ። ህዝቢ ደጋፊ ዝኾነ ተራ እዩ ዘለዎ እምበር ህዝቢ ዝኸፍሎ ነገር ኣብዚ ብዙሕ የለን። ርግፅ ስማዊ ዝኾነ ውፅኢት ወይ ከዓ መመዝገቢ ውፅኢት ገብሪ እዮም።

0: ኣብ ተባፃሕነትን ዝርግሕን ኣገልግሎት ትምህርቲ ዝተሰርዑ መትከላትን ትውፊታትን ኣብ ባይታ ብልክዕ ከም ዝተተግበርዮም ጭብጥታት ዘረጋግፁ ኣብዘን ዝሓለፋ ናይ ናፅነት ዓመታት ኣብ ፅላት ትምህርቲ ብዝተሰላሰለ ዕማማት ዝርግሓን ቀረብን ትምህርቲ ኣበየ ከባቢኡ ውሑስ ክኸውን ካብ ዘኽኣለ እዩ
1: 50 ክሳብ 100 ኣቢሉ ዝኸውን ኣብ ቀዳማይ ክፍሊ 150 ዘለቢል ኣብ ልዕሊኡ ዘሎ እንታይ ሽሙ ኣብ መባእታ ማለት እየ ኣብ ማእከላይ ደረጃ 150 170 ዘለቢል በፅ ኣብ ካልኣይ ደረጃ ከዓ ብገምጋም ገለ ክረአ ከሎ ክሳብ 200 ኣቢሉ ይበፅሕ እቲ ውፅኢት እዚ ሕጂ ኣብ ዓመት እየ ዝብል ዘለኹ ንኣብነት ናይ መፅሓፍቲ ዝምልከት ሕቶሲ መፅሓፍቲ ናይ ካልኣይ ደረጃ ብክንደይ ይሽየጥ ብግዛኢ ብተምሃራይ ብክንደይ ይሽየጥ ኣዝዩ ብዙሓት ሰረ ዋጋ ንኩሉ ዘድሊ መፅሓፍቲ ናይቲ ዓይነታት ትምህርቲሲ ካብ 120 ክሳብ 150 ብድምር ካብኡ ንላዕሊ ይኮነ ብክንዲ እዚአን ሓንቲ መፅሓፍ ክንደይ የዋጋ ኣብ ዕዳጋ ወሪዳ ንሪኣ ከለና ልዕሊ 200 ኣቢሉ እዩ ዝኸይድ እዚ ግን 150 ንኩሉ መፅሓፍቲ ዘድልዮ ንምዕዳግ ካብ 150 ንላዕሊ ይውፅእኒ ንስኸማ እንተበበረ ስለዚ ኩሉ ብድጎማ እዩ ዝኸይድ እዚ ናይ ካልኣይ ደረጃ ይኹን ዋላ ናይ ዩኒቨርሲቲ ናይ ላዕለዋይ ትምህርቲ መደብ ገለ እውን እንትኾን ስለዚ ወፃኢታት ብመንግስቲ ዝሽፈን

0: ዝዝርግሐ ኣገልግሎት ትምህርቲ ንኩሉ ብማዕረ ክበሃል እንከሎ ኣብ ባይታ ተሳትፎ ኣበርክቶን ፃዕርን ዝተፈላለዩ መሻርክቲ ዝሳተፍዎ ብዘይ ምርብራብ ዝዕመም ዕማም እዩ። ኣብ ዝርግሐ ትምህርቲ ተበፃሕነት ትምህርቲ ንኩሉ ኣብ ባይታ ንክግሃድ ዝተፈላለዩ መንግስታውን ዘይመንግስታውን ኣካላት ዕዙዝ ኣበርክቶ ከም ዘለዎም እዩ ዝግለጽ።
1: ቀደም ኣብ ግዜ ናፅነት ዝነበረ ኣብያተ ትምህርቲ ብፍላይ ናይ ማእከላይ ደረጃን ካልኣይ ደረጃን ኣዝዮም ውስናት ኣብ ከተማታት ጥራይ እየን። ኣብ ገለገለ ዓበይቲ ዓድታት ከዓ ዋላ ናይ መባእታ ናይ ማእከላይ ደረጃ ትረክብ። ካብኡ ሓሊፉ ገለ ግን ብፍላይ ካልኣይ ደረጃ ኣብያተ ትምህርቲ ዝበሃላ ኣብ ሃገርና ዳርጋ ብቁፅሪ ኣዝዮን ውስናት እየን ነይረን። ኣብዚ ግዜ እዚ እንተርኢና ዳርጋ ኣብ ነፍሲ ወከፍ ቁሸት ኣብ ነፍሲ ወከፍ ዓዲ ናይ መባእታ ቤት ትምህርቲ ዘይብላ ዓዲ የላን ክንብል ንኽእል። ካብኣ ሓሊፉ ቀፃልነት ናይ ትምህርቲ ንምውሓስ እውን ናይ ማእከላይ ደረጃ ትምህርቲ ይካየድ። ናይ ማእከላይ ደረጃ ዳርጋ ኣብ ኩሉ ከባቢታት ናይ ማእከላይ ደረጃ ቤት ትምህርቲ ኣሎ። ናይ ካልኣይ ደረጃ ቤት ትምህርቲ እውን ኣሎ። ኣብ መባእታ ኣብ ማእከላይ ደረጃ ዋላ ኣብ ካልኣይ ደረጃ እውን እንተኾነ ናይ ግሊ ቤት ትምህርትታት ገለ ዝበሃላ ሕጂ የለዋን። ናይ ግሊ ቤት ትምህርትታት እዚ ሓላፍነት ትምህርቲ ናይ ምዝርጋሕ ዕማም ሓላፍነት ናይ መንግስቲ ኮይኑ ትውሰብ ዘሎ። ናይ መባእታን ናይ ማእከላይ ናይ ጥራይ ዘይኮነ ሕጂ እኳ ናይ ቅድመ ትምህርቲ ከይተረፈ ከማን እቲ መሰል ብዓብኡ ፈጢርዎሉ ማለት እዩ። ናይ ቅድመ ትምህርቲ ናይ ካልኣይ ደረጃ ትምህርቲ እውን እንተኾነ ዋላ ናይ ላዕለዋይ ትምህርቲ እውን እንተኾነ ሰብ ነፍሲ ወከፍ ዜጋ ብነፃ ዕድል ትምህርቲ ክረክብ ኣለዎ። እቲ ዕድላት ኣብ ኩሉ ክባፅሕ ኣለዎ። ማሕበራዊ ፍትሒ ክነግስ ኣለዎ። ላዕልን ታሕትን ኣብ መንጎ ገጠርን ከተማን ፍልልያት ክህሉ የብሉን። ኣብ መንጎ ደቂ ኣንስትዮን ደቂ ተባዕትዮን ፍልልያት ክህሉ የብሉን። ኩሉ ዜጋ ከይተገለለ ብምሉኡ መሰል ናይ ትምህርቲ ክረክብ ዝሕንፅት እዩ። ከምዚ ዝኣመሰለ ዕድል ድስኣኑ ተምሃሮ ኣብዚ ናይ ማእከላይ ደረጃ ይኹን ኣብ ናይ ካልኣይ ደረጃ ዕድል ንክረኽቡ ተባሂሉ እዘን ናይ ቦርዲን ኣብያተ ትምህርቲ

0: ኣብ መዳይ ትምህርታዊ ኣገልግሎት ዓበይቲ ዕማማት ተሰላሲሎም እዮም። እቲ ኣገልግሎት ኣበየ ከባቢኡ ኣብ ቀጻሊ መስርሕ ናይ ምዕባይ ይፍለጥ። ተሳታፍነት ኣብ ትምህርቲ ኣብ ኩሉ ከባቢታት ኣብ ምዕባይ ዓይነት ትምህርቲ ኣብ ምምሕያሽ ዝተሰርዑን ዝተዋደዱን ዓበይቲ መደባት ኣብ ባይታ ብዕዙዝ ተጠቃምነትን ንቕሓትን እቲ ዝድለ ድርኺት ኣብ ወለዶታት ንኽህልዎም መፅዓር ብኩሉ ይፅንሓለይ ዘይበሃል ዕማም ምዃኑ ርእሰ ግልፅ እዩ።
1: ምምሕዳራት እውን ነዚ ዝኸይድ ዘሎ ናይ ትምህርቲ ፃዕሪ ዕድል ትምህርቲ ንምዝርጋሕን ንምስፋሕን ዓይነት ንምድልዳልን ኣብ ዝካየድ ዘሎ ፃዕሪ ጎስጓሳት እናካየዱ መረዳእታታት ኣብ ከባቢኦም እናፈጠሩ ንቕዓት ህዝቢ ክብ ከም ዝብል እናገበሩ ብዝያዳ ዝለዓለ ሓገዝ እዮም ዝገብሩ። ዋናታት እዮም ክንብሎም ከማ ንኽእል ምምሕዳራት ኣብ ኩሉ ከባቢታት ኣብ ታሕቲ ኣብቲ ከባቢ ይኹን ኣብ ንኡስ ዞባ ዋላ ብዞባ ደረጃ እቲ ዝለዓለ ኣብ ማሕዳሪ ናይ ዞባ ከይተረፈ እቲ ቀዳማይ ኣብነታዊ ኮይኑ ዝለዓለ ፃዕሪ ዝኸይድ እዩ። ስለዚ ሓያል ዝኾነ ፃዕርታት ገለ ይገብር እዩ። መሻርክቲ ወገናት ኣለዉና ዝተፈላለዩ ማሕበራት ናይ ደቂ ኣንስትዮ ናይ ተምሃሮን መንእሰያትን ህግደፍ ኣሎ ዋላ ካልኦት ወገናት ባይቶ ዝተፈላለዩ መሻርክቲ ሚኒስትሪታት ከይተረፉ ኣብዚ ነካይቶ ዘለና ፃዕሪ ናታቶም ኣሰር እውን ስለ ዘሎ እዚ ከዓ ብዝለዓለ ኣብቲ ንረክቦ ዘለና ዓወታት ዝያዳ ናቱ ኣሰር ኣለዎ ማለት እዩ። ስለዚ ኣብ ድሓን ኩነታት ኣለና። እቲ ፆር፣ እቲ ስራሕ፣ እቲ ዝካየድ ዘሎ ፃዕሪ ናይ ሓደ ኣካል ጥራይ ኣይኮነን። ደቅና ኩሎም ኣብ ማኣዲ ትምህርቲ ንምምፃእ ክንረባረብ ኣለና ብልኦም ዳርጋ ትምህርቲ እቲ ዕድል ናይ ትምህርቲ ኣብ ኩሉ ቦታታት ተበፂሑ እዩ። እቲ ዕድል ኣብ ኩሉ ቦታታት ተባፂሑ ግን ከዓ ነቲ ዕድል ዘይጥቀምሉ ውሕዳት የለውን ማለት ኣይኮነን። ኣብ ገና ኣብ ማኣዲ ትምህርቲ ዘይኣተዉ ካብ ትምህርቲ ወፃኢ ዘለዉ ብዙሓት ቆልዑ ኣለዉ ብዝተፈላለዩ ምክንያታት። ኣብ መንጎ ምቁራፅ ኣሎ፣ ትራፍ ኣሎ፣ ዋላ ኣብ ትምህርቲ ከይኣተዉ ዝተርፉ ብዝተፈላለየ ባህላዊ ፀቕጥታት ድዩ ማሕበራዊ ኩነታት ድዩ ናይ ጠባ ፀገማት ድዩ ብገለገለ ቦታታት ገለ እውን ኣለው። ምዕሩይ ዝኾነ ተሳታፍነት ናይ ደቂ ኣንስትዮን ደቂ ተባዕትዮን እውን ኣብ ገለ ከባቢታት ብፍላይ ኣብ ሓደሓደ ርሑቅ ከባቢታት ምዕሩይ ዝኾነ ተሳታፍነት ገለ እውን ኣይርከብን። ንደቂ ኣንስትዮ ምፅቃጥ ማለትሲ ደቂ ተባዕትዮ ዝያዳ ዕድል ገለ ሂብካ ደቂ ኣንስትዮ ግን ትምህርቲ ከም ዘይምልከተን ዝወስዱ ገለገለ ሕብረተሰባት ገለ እውን ኣለው። ቀደም ኣዝዩ ጉኑን ይነበሩ ከምኡ ዝኣመሰለ ኩነታት እዚ ኣዝዩ ተቐሊሉ ሎሚ ሓሊፍካ ከምኡ ዝኣመሰለ ነገር ኣብ ገለ ውሱናት ከባቢታት ኣሎ። ስለዚ ከምዚ ዝኣመሰለ ዝተርፈና ነገር ኩላና ተሓጋጊዝና ህዝቢ ከዓ ንቕሓቱ ክህብ ኣቢሉ መረዳእታ ኣዕብዩ ዕድል ናይ ትምህርቲ ክሰፍሕን ዓይነት ትምህርቲ ክመሓየሽን ኣእጃሙ የበርክት ፀኒሕ እዩ። እቲ ዘበርክቶ ዝነበረ ገለ ግን ከይተሓለለ ክቕፅሎ ዝለዓለ ፃዕርታት ገለ ክንገብር ለበዋ የቐርብ። ኣብዚ ዘለናዮ ናይ 35

ናይ ናፅነት በዓል ክነኽብር ከለና ብዛዕባ ገስጋስ ትምህርቲ ኣብ ዝለዓለሉ ኣቶ ሎሚ ኣብ በሪኽ ቦታ ኢና ተቐሚጥና ዘለና ክንብል ንኽእል። ትምህርቲ ከዓ ኣብ ኤርትራ ብፍላይ ነፃ እዩ ክበሃል ዝከኣል። ካብ ታሕተዋይ ደረጃ ጀሚርካ ክሳዕብ ላዕለዋይ ደረጃ ነፃ ትምህርቲ ዝኽፈል ነገር የለን።

ተምሃሮ ስማዊ ክፍሊት እዮም ዝኸፍሉ ዋላ ብ ካልኣይ ደረጃ ይኹን ዋላ ልዕሊ ስማዊ ዝኾነ ክፍሊት ንጥራዝን መፅሓፍን እሱ ከዓ ብድጎማ ድጎማ እቲ ሕግን ስርዓትን ናና ከም ዘፍቅዶሲ እቶም ክኸፍሉ ዘይክእሉ ቁጠባዊ ትሑት ዝኾነ ቁጠባዊ ዓቕሚ ዘለዎም ዝበሃሉ ወገናት እቲ ቤት ትምህርቲ ዝሓቶ ክፍሊታት ከይከፈሉ ክመሃሩ ምሉእ ዕድል ኣለዎ። ትምህርቲ ነፃ እዩ። ነፍሲ ወከፍ ዜጋ ብነፃ ዕድል ናይ ትምህርቲ ይረክብ። ስርዓተ ትምህርትና ምእኩል እዩ። በበይንኻ ዝኸይድ ክስታያት የብለና ካሪክለምና ሙእኩል ካሪክለም እዩ።

ወሬእና ተዓቢና ኢና ነዚ ከምዚ ዝኣመሰለ መግለፂ ገለ ንህብ እቲ በፂሕናያ ዘለና ደረጃ ምስክር ስለ ዝኾነ ቀሊል ኣይኮነን። ቀደም ኣዝዩ ውሱን እዩ ነይሩ እቲ ዝተማሃረ፣ ሎሚ ግን ብዙሓት ኣፍሪና ኣብ ዝለዕለ ደረጃ ገለ በፂሖም ሰፊሕ ተሳታፍነት እውን ኣረጋጊፅና ኣለና ክንብል ንኽእል።

እንዓት ማሊ እንሆ ህዝበይ ዘልል መኻልሕ ሰውራ ሰማይ ሰቕሉ ባንዴራ ኣራርብ ዓራግ ሓሊበት ደንቦ ቤታባ ንስነት ኣሎ ትርባ

0: ሰዓደይ ንዓኹ እውን ምስ ኩሎም ስድራ ቤትኪ ብሓፈሻ ንመላእ ህዝቢ ኤርትራ ርሑስ ቅንያት በዓልና ፅነት ክኾነሉ ንምነ ኣዝዩ ደስ ዝብለካ ቆልዑ ብፍስኽታ እዮም ምስ ደቆም ኮለል ዝብሉ ዘለዉ ኣብዚ ጎደና ሓርነት ህዝቢ ኤርትራ ዘምፃ ናፅነቱ ከምዚ ኢሉ ብሕብረት ካብቲ ዝዓበየ ክሳብቲ ዝነኣሰ ኣብ ጎደና ሓርነት ሸናዕ እናበለ ከብዕሎ ከሎ ኣዝዩ ደስ ዝብለካ ምስ ብሩህ ገፅን ምስ ሙሉእ ፍስኽታን ደጊምና ከምዚ ዘለዎ እዚ ፍስኽታ ክቐፅል ንምነ ተዓዘብትና ከዓ ነዚ ዘሎ ሃዋህ ንምስኣል ኢና ኣብዚ ጎደና ሓርነት ንኸልል ዘለና ንሕና ምሳና ከምሲዩ በዚ ኣጋጣሚ ኣቐዲምና ብክብሪ ንዕድሞም እስከ ብወገንኪ እንታይ ክትዕዘብ ዘለኺ ሰዕደ
1: ብጣዕሚ ፅቡቅ ከምዚ ዝበልካዮ ኣቐዲምካ ህዝቢ ኤርትራ ከምዚ ትሪኦ ዘለካ ኣብ ኩለን ዞባታትና ብፍላይ ድማ ንና ኣብ ዞባ መቀሰለ ዘለና ብጣዕሚ ፅቡቅ እዩ ፅምብሎ ኣሎ ከምዚ ንሕና ሕጂ ብቐጥታ ክነመሓላልፎ ኢና ብቴሌቭዥን ኩሉ ክረአዩ ማለት እዩ ብዝያዳ ግን ንሕና ሕጂ ኣብ ከም ወዳሳት ኢና ውዒልና መፅና ማለት እዩ ብጣዕሚ ፅቡቅ ብጣዕሚ ምስፅቡቅ እንግዶት ነይሩ ብጣዕሚ ፅቡቅ ሳዕስዒት ኩሉ ብጣዕሚ ፅቡቅ ነይሩ ኣብ ውዒልና መፅና ሕጂ ድማ ከምቲ ዝበልካዮ ብቐጥታ ብቴሌቭዥን ኤርትራ ክነመሓላልፎ ኢና ሎሚ ምሸት ማለት እዩ ደጊምና ደጋጊምና ንክእሉ ህዝቢ ኤርትራ እንኳዕ ኣብቃዓና ንብል ሰላም ምሸት ክነምስ ተስፋ ንገብር ንምክትታሎም ከዓኒ ነተኸታተልቲ ድማ ምክትታሎም ኣዝና ነመስግኖ ምሳና ከምሲ ድማ ተስፋ ንገብር እንሻ ላ

I'm gonna go to the hospital.

0: ሰላም ዓዲ ሚካኤል ማማት ኣብዚ ጉርሲ ዕዳጋ ዓርቢ ሕጂ ሰላም ክብል ንሙሉ ህዝቢ ዕዳጋ ዓርቢ መጀመርታ መጀመርታ ብሙሉኦም ኩባትያ ኣብ ደገ ዘቕመጡ ንመሓዙተይ ብሙሉአን ኣብ ደገ ዘቕመጣ ንፊልሞን ሓወይ ኣብ ዓዲ እንግሊዝ ዘቕመጥ ሰላም ሃፍተይ ኣብ ሽወደን ዝቕመጥ ኣብ ኣሜሪካ ዘቕመጡ ኳተይ ቢንያም ሚኬሌ ዘካርያስ ምስ በዓልቲ ቤቱ ሰናይት ሰላም ክብሎም ደሊ
1: ፅቡቅ ሳባ በበ 35 ዓመት በዓል ናፅነት ኢና ነብዕል ዘለና ናፅነትና ብከምዚ ክነብዕሎ ከለና ናፅነት እንታይ ማለት እዩ ንዓኸይ
0: በቃ ብጣዕሚ ፅቡቅ ናፅነት ደሞ መግለፂ የብሉ ናፅነት ምሳላ ናፅነት መሊእና እግርና ንረግፅ ኣለና ብጣዕሚ በቃ ፅቡቅ እንደ ንዓይ ፍሉት መዓልቲ ያካ እዚኣ እዚኣ ናፅነት እዚኣ ሲ ፍሉይ እዩ በቃ ንዓይ መጀመርታ መጀመርታ ማለት እዩ ዝተመርዐ ኩሉ መዓልቲ እያ ሸዕ መዓልቲ እየ ተመርዐ ፍሉይት እያ ንዓይ ናፅነት
1: ከመይ ኣሎ በዓል ናፅነት
2: ሓቂ ናፅነት ማለት ካብቲ ባርነት ኮይኑ ወፅና ናፅነት ብሓቂ መግለፂ የብሉ ብሓቂ እዛ በዓል ዘይኣ ሲ እትምነያ ነረ ንህለይ ዓመት ዓመት ሎመከላኣይ ዓመተይ ካብ መፅአ ኣለኹ
1: ህዝቢ ኤርትራ ብደገ እውን ከም ልሙድ ዓመት ዓመት በዓል ናፅነትና ነብዕሎ ኢና እሞ እንታይ ፍሉይነት ኣለዎ ንዓኸ ካብ ኤርትራ ኣብ ደገ ተብዕልዎ ከመይ ይመስል
2: እወ ፍሉይነቱ እንታይ ይመስለኪ ምዝ ህዝቢ ዝመርኣዮ ምዝ ህዝብና ናፃ ኮይና ክንዛወር ናፃ ኮይና ከምድሌትና ሳዕቲ 5 6 መኒካ ዘይብለካ ኣብ ዓድኻስ ናፃ ምዃኑ ምስ ሰደታትና ምስ ደቅና ምስ ኣሕዋትና ምስ ፈተውትና ስለ ንውዕል ፍሉይ ገይረ የድወስዳኣኒ ብሓቂ
1: ዝያዳ እንታይ ሕድር ተሰክመና እዛ መዓልቲ እዚኣ
2: ንኩላና ሕድር እያ ተሰክመና ብሓቂ ሕድርና ከዓ ንገብር ኣለና ዝሕጂ እውን ናብ ደቅና ከምኡ ክሓልፍ ብሓቂ ኢና ፍልይቲ መዓልቲ እያ ንዓና
1: ይቐኒ የለይ ንዓመታ ከምዝዋን
2: ኣራይ ኣብ ኤሜሪካ ዝርከቡ ኣሕዋተይ ድፈት ሓወይ ሚካኤል ዓንዲ ክኤል ምስ በዓል ቤቱ ድሕሪኻ ቢንያም ዓንዲ ክኤል ከዓ ምስ በዓል ቤቱ ምስ ደቁ ትርሓስ ዓንዲ ክኤል ዝፈትዋ ሓፍተይ ከዓ ምስ ደቃ ብምልኦም ሰላም ክብላ ፈቱ ዝፈትዋ ጓለይ ከዓ ምስ ደቃ ምስ በዓል ቤታ ወደይ ከዓ ዝፈት ወደይ ከዓ ፍሉይ ፊልሞም ከዓ ኣብ ለንደን ዝርከብ ከዓ ብጣዕሚ ዮሃና ክብሎ ደሊ ኣሕዋተይ ከዓ ዘካርያስ ከዓ ምስ በዓልቲ ቤቱ ምስ ደቁ ጓሉ ብኣዲስ ኣበባ ትረክብ ደሊና ወዲ ሓፍተይ ኣብ ኣዲስ ኣበባ ዘሎ ኢበን ንፈትዎ ቆልዓ ብሓቂ ዮሃና ንብ ይቐኒልና ንዓካ ስዓድ ምስ ብፀኪ
3: Thank you.

0: ራያዶ መጀመርታ ርሑስ በዓል ናፅነት እንኳዕ ኣብቃዓኩም። ሽምኩም ካበይ ቦታ መፅኹም ክትገልፅና?
1: መምህር ጎይቶ ምእማን ባህታ ይበሃል። ካብ ምምሕዳር ንዞባ ገዛባ እንዳ ምምሕዳር ከባቢ ዝባን ስንቀየ ይመፅአ። ነዚ ድሙቕ በዓልና ክሳተፍ ክርእን ክርእን ኢለ ኣብዚ መፅአ ዘለኹ ንህልካ ሕጉሳት ኣለና። ዓመት ዓመት ከምዚ ገይረ ዘውዕሎ ዓመት ዓመት እውን ግጥምታት ትገጥመሉ እየ። ዋላ ኣውራ ሕጂ ናይ ዝእገዳ ዓቢሮም ዶ ጠሚዮም ዶ ከይብሉና ምእንቲ ዝገጠምኩ ሰፊሕ ኣሎ እጅ ግዜ ከይወስደልካ እምበር እንታይ ንብል ፈታዊናን ፀላኢናን ይርኣየና ጠሚና ኣይፅምለወን ገፅና ዓሪቕና ኣይትቐንጠጥን ዝባንና ከም እንዳለዩ ዝኸይድ እዚ ንበዓል ናፅነት ክሳዕ ክንዲዚ ኢና ነብዕልዎ። ካልእ ክብሎ ዝደሊ ግን እንታይ ኣለዎ ንናፅነት ከምቲ ግፍዕታት ናይ መግዛእቲ ዝተመኮረ ሰብ ገይሩ ዘስተማቕራ የለን ብህዝቢ ንድሕሪኢናዮ ድማ ዝተገዝኡ ህዝብታት ዘይተገዝኡን ካብኡናዊ ከማነቶም ዝተገዝኡ እቶም ብሕሱም ዝተገዝኡ ዝያዳ ትርጉም ናይ ናፅነት ይፈልጥዎ። ናይ ኤርትራ ከ ካብኡ ፍሉይ ዝበለ እዩ። ብፍላይ መግዛእቲ ኢትዮጵያ ካብቲ ቅድሚኡ ዝነበረ ተኸታታሊ መግዛእትታት እቲ ዝሓሰመ ናይ ሕረት ጉመት ዝመት ግዜ ዝነበረ እዩ። ኣነ እውን ኣብኡ ከም ህዝቢ ከም ሰብ ብበትሪ ተኸትከትኩ ብኻራ ዝተወጋእኩ እየ። እቲ ሕሰብ ንሕና ኣይንርስዑን ኩሉ ግዜና ንዝክሮ ኣውራ ከዓ መንግስቲ ኤርትራ እዚ ናብቲ ዝመፅእ ወለዶታት ክሰጋገር ምእንቲ ብከምዚ ዝኣመሰለ ድሙቕ በዓላት ገይር እንዳ በዓለ ኣብ ቤት ትምህርቲ ኣብ ትምህርቲ እተምሃሮ እናመሃረ ከምዘይንርስዑ እዩ ዝገብረና። ብኡ ምክንያት ድማ ህዝቢ ኤርትራ ንዝመፀ ድሕሪ ጂ ከይደግስ ግዜ ኣብ መግዛእቲ ከይደግስ ኩሉ ሰዓ ንቑሕ እዩ፣ ኩሉ ሰዓ ምስ ንቕሐ፣ ኩሉ ሰዓ ምስ ተዳለወ ንኩሉ እንታይ ድልው እዩ። ሕጂ ኩሉ ግዜ ብዚ ከም ባህልና ኢና ወሲድና ዘለና። ናይ ኤርትራ ሕለፍ ኣለዎ። እዚ ከዓ ኣውራ መግለፂ እዩ ፅንዓት። እዛ ጭርሖና ፅንዓት ናዋሕስና እንድያ ንዓ ነዊሕ ግጥሚ ገጢመላ ኣብቲ ካልእ ኣንቢብሄ ኣለኹ ብካልእ ኣጋጣሚ ኣብ ጅባይ እውን ኣሉ ሕጂ ግዜ ከይ ወስደልካ ግን ካብ ብዙሒ ህዝብን ብዙሒ ፅዋርን ንላዕሊ እቲ ፅንዓት እዩ። እቲ ናይ ብረታዊ ቃልሲ ብፅንዓት ሰጊርናዮ ሕጂ እውን ከይድገስ እንዳሕራይ ወራር ከይመፀና ብፅንዓት ፀኒሕናዮ። ፅንዓትና ከዓ ዓለም ፈሊጥዎ ሕጂ መሻርክትና ክኾና ምለስ ኣለዋ። ድህድዳና ዝነበረ ክተፈራርሃና ዝነበረ ሕጂ መሻርክትና ክኾና ኣለዋ። ፅንዓትና ዓወትና ዋሕስና መኸተና ከም ፅንዓት ዝኣመሰለ ዋልታ የብልናን። ኣነ ዝክብለካ ደሊ እንተለካ ካልእ ሕቶ ኣይረታደኒ
2: ሕራይ የቐኒልና። ኣዝና ነመስግነኩም። ርሑስ በዓል ሕራይ ስምኪ ካበይ ቦታ መፅእኺ ትገልፅና?
3: ነቢያት ጎይቶም ይበሃል። ካብ ምሕዳር ገዛ ባንዳየ
2: መሃዋህ በዓል ናፅነት ከመይ ኣሎ?
3: ብጣዕሚ ፅቡቅ ብጣዕሚ ፅቡቅ ኣሎ። ቅድሚ ክልተ ወርሒ ዝተዳለናሉ እዩ። ኩሎም ምምሕዳራት ጨንፈራት ንኡስ ጨንፈራት መራሕቲ ጉጅለታት ኩሉ ብጣዕሚ በቃ ፅቡቅ ክገልፆ ይክእልኒ።
2: ሕጂ ኣብዚ ጎደና ሓርነት ከምዚ ትሪዮ ዘለኺ ካብቲ ዝነእሰ ህፃን ክሳብቲ ዝዓበየ ኣቦ እዞም ክዛረቡ ዝፀንሑ ብሓባር ብምዃን እዩ ንበዓል ናፅነቱ ኣብ ምፅምባል ዝርከብ ዘሎ። እቲ ሕጉስ ሃዋህ ኣዝዩ ደስ ዝብለካ ብናተይ መግለፂ ማለት እዩ። እስኪ ከመይ ክትርእዮ እስከ ከምዚ ጌርካ ምበዓል እንታይ ትርጉም ሂበኪ?
3: ኣነ ብጣዕሚ እየ በቃ ሕጉስቲ እየ ዘለኹ። ናፅነትናስ ውላድ ስዋኣትና ብጣዕሚ እየ በቃ ሕጉስቲ። እዚ ህዝቢ ክሪኦ ከለኹ ከዓ ኣዝየ መሊሰ ተሓጉሰ ኣለኹ። በቃ ሕጉስቲ እየ በቃ ወሰን የብሉን ሓጎሰይ።
2: እስከ ናይ ሎም ዓመት ቴማና ፅንዓትና ወሓስና እያ ትብል እዛ ቴማ ንዓኺ እንታይ ስምዒትያ ትፈጥረልኪ ወይ ብኸመይ ክትገልፅያ?
3: ስለ ፀናዕናስ በቃ እሳያ ዋሕስና ፅማዓት ስለ ዝኾንና ዋሕስና ምዃናስ ንፈልጥ ኢና በቃ እንደ
2: እስከ ናብ ወለዶ ንምስግጋር ስኽ ብዓቕሚ ክንታይ ክትገብር እየ ኸ ነዚ ሃገር
3: ንደቀይ ንደቂ ደቀይ እዚ ክቡር በዓል እዚ ክሕልፈሎም በቃ ኩሉ ነገር ክነግሮም ኣለኒ ብምንታይ መፅያና

0: ነት ናይ ምንታይ ፍረያ ኩሉስ ክነግሮም ኣለኒ ንደቀይ ንደቅደቀይ
1: ራይ ሞ ኣዝና ነመስግነኪ ርሑስ በዓል ምስ ኩሎም ፈተውቲ ኸ ቀኒልና
2: ዋ ባዕዱ ነ ዝሎም ጥራሕ ክሰረግብረለ ሕጂ ንስኩም

0: ካበይ ቦታ መፅኢኻ ትገልፀና?
1: ሽመይ ሙሴ ገብሪህወት ትበሃል። ዝመፃኸሉ ቦታ ከዓ ምምሕዳር ከባቢ ኣባሻው
0: ራይሞ። በዓልና ፅነት ከመይ ኣሎ?
1: ብጣዕሚ ፅቡቅ፣ ብጣዕሚ ፅቡቅ። ከምዚ ከዓኒ ንዝመፅእ ከዓ ከምዚ ከዓኒ ካብ ዝበለፀ ንክበዓል ድማኒ በዓል ሙሉእ ተስፋ እየ። ሕጂ ግን ብሉፅ፣ ብጣዕሚ ፅቡቅ። ህዝቢ ኤርትራ ከዓ ይግብኦ እዩ። ብዙሕ ከፊል እዩ። ብዙሕ ስለ ዝኸፈለ ከዓኒ ልዕሊ እዚ እዩ ዝግብኦ ነይሩ። ልዕሊ እዚ እዩ ዝግብኦ። ሕጂ ከዓ በዓል ናፅነት ከዓ ብጣዕሚ ፅቡቅ፣ ብጣዕሚ ፅቡቅ። ከምዚ ከዓኒ ንዓመታ ካብ ዝበለፀ ንክነብዕሉ ከዓ ተስፋ ገብር።
0: ሕራይ ሞ እስከ ናይ ሎም ዓመት ቴማና ፅንዓትና ዋሕስና እዩ ዝብል ኣብ ግዜኡ ዝተረኽበ ቴማ እዩ ዶ ትብል?
1: የስ እሰያ ኣብ ግዜ እያ ዝኩሉ ሽግር፣ ዝኩሉ ፀገም፣ ዝኩሉ እገዳን ኩልክስታይን ኩሉ ተዋፅኢና ሕጂ እቲ ፅንዓት ህዝቢ ኤርትራ ከዓኒ ሕጂ ይረአ ኣሎ ማለት እዩ። ህዝብና ከዓኒ ብደሙ ብረሃፁን ብደሙን ብቃልሱን ዘምፀ እዩ። ሕጂ ከዓ እቲ ፅንዓት ከዓ ንሱ ማለት እዩ። ፅንዓትና ከዓ ኣዋሓስና እዩ። ንመፃእ እውን ፅንዓትና ኣዋሓስና እንተ ደኣ ፀኒዕና እንተ ደኣ

0: ሓቢርና እንተ ደኣ ዘይተፈላለዩና ሓድነትና እንተ ደኣ ትሪርና ኩሉ ኣብታ ፅንዓት እያ ተኣቱ ማለት እዩ። ሕጂ ፅንዓትና ዋሕስና እያ ንዘለዓለም ከዓ እዚኣ እያ እታ ቴማና ክኸውን ዝግባእ ፅንዓት ዋሕሲ ድሕሪኡ ልምዓት ከዓ መፅእ ከዓና
1: ፅቡቕ ሞስከ ናፅነትና ብከቢድ ዋጋ ዝተረኽበ እዩ። ኣብዚ ሕጂ እዋን ምስ ህዝብና ብሓባር ኮይንና ብሕጉስ መንፈስ ንፅምሎ ኣለና። እዚ ናፅነት እዚ ንክዕቀብ እንታይ ሓላፍነት ይፅበየና ኣሎ?
0: ከቢድ ሕጂ ከቢድ ሓላፍነት ይፅበየና። ሓደ መጀመርያ ሓድነትና ክነትርር ኣለና። ህዝቢ ኤርትራ ከም ሓደ ኮይኑ ናፅነቱ ምፅኡ ሕጂ ከዓኒ ኩሉ ግዜ ናፅነት ንምምፃእ ንምዕቃዊ እዩ ዝኸፈ ካብ ምምፅኡ ሲ ምዕቃዊ እዩ ዝኸፈ። ሕጂ ከዓ ህዝቢ ኤርትራ ከዓኒ ከምዛ ዘለዋ ብፅንዓት እንተ ደኣ ኸይዱ ከዓኒ እዛ ሃገር እዚኣ ከዓኒ ርግፀኛ ኮይነ ክዛረቦ ዝኽእል ኣነ ርግፀኛ ክንምዕብል ኢና ልዕሊተን ዝነዕቃና ልዕሊአን ኮይና ከም ንረአ ከዓኒ 100% ወይ ድማ 100 ካብ 100 እተኣማመን እየ ክንዕወት ኢና። ንሕና ግን እንታይ ሓንቲ ምስ መሪሕነትና ምስ ኩሉ ክሳይና ንሕና እንታይ ክንከውን ኣለና? ስጡማት እንዲና ግን ገለገለ ክሳያት ካይ መፃና ምእንቲ ክንውስኸሉ ኣለና። ሕጂ ንኣብነት ኣሎ ብዝሒ ህዝቢ ዝምክሑ ሓይልታት ኣለዉ ብዝብሒ ህዝቢ ግን እንታይ እያ ሕጂ ኩሉ ግዜ ሲ ድስትላ እታ ድስቲ ኣስጢምካ ተደኣ ኸዲንካያ ዋላ ሚልዮናት ሃመማ እንተመፁ ኣያትዋን እዮም ኣይከፍትዋን እዮም። ሕጂ ከዓ ንሕና ከዓኒ ሚልዮናት ኢና ኢሎም እንተተመክሖ ከዓኒ ንሕና እንተ ደኣ ሰጢምና ሓድነትና ገጥ እንተ ደኣ ኣቢልና ክንዕወት ምዃንና ከዓኒ 100 ካብ 100 ከዓኒ ይተኣማመን ክንዕወት ኢና ከዓኒ ኖንዶ ሕጂ ተኻፋፊሎም ቶም ፀላእትና ንብሎም ሲ ተኻፋፊሎም እቲ ቀደም እኳኒ ብርብዒ ሙሉእ ዘይኮንና ማለት እዩ ኣብ ገድሊ ሲ ርብዒ ህዝቢ ኤርትራ እዩ ተጋዲሉ እቲ ካልእ ገለ ምልሻ ስርናይ ነይሩ ኩማንዲስ ነይሩ ካልእ ነይሩ ብዙሕ ነገር ነይሩ። ነዚ ከዓ ስዒርናዮ ብድሕሪኡ ከዓ መፅኡ ወራራ ኢትዮጵያ ብስጥምታ መፅያሃና ስዒርናዮም ከዓኒ ሕጂ ግን ተኸፋፈለት እያ ዝተኸፋፈለት ባሕሪ ብሉን ኣለዉ። ንሕና መሬቶም ኣይንምነን ኣብ መሬቶም እውን ከድና ኣይንዋጋን እንተ መፅኦምና ግን ዕጡቓት ኢና ክንዕወት ምዃና ከዓኒ 100 ካብ 100 ከዓኒ ይተኣማመን እየ። ህዝቢ ኤርትራ ከዓ ፅኑዕ ህዝቢ እዩ ፅኑዓት መራሕቲ ኣለዉ። እዞም ናይ ብዕልግና ድዮም ብልፅግና ንብሎም ዓ ብዕልግና እዮም ከዓ ብልፅግና ኣይኮነን ከዓ ዞምፅ ዘለዉ ንህዝቢ ኤርትራ ካበይ ከምዝመፀ ዝናፅነዚ ዘይፈልጡ እንተ ደኣ ኮይኖም ከዓኒ ንቁጥርስ ቃል ክሓቱ ኣለዎ ወይ ናብ ውድብ ሕቡራት ሃገራት ከብሒ ክሓቱ ኣለዎም ወይ ድማ እቶም ነቶም ዝማረኽናዮም እሞ ዝፈነናዮም ጀነራላቶም ከዓኒ ክሓቱ ኣለዎም። ፊልድ ማርሻል ኢሎም ዝሃብዎም ጀነራላትና ንጀነራላትና እዩ ዝግባእ ነይሩ። ሙሩኽ ይኹሉ ግዜ ሙሩኻት ከዓኒ ንዓና ከዓኒ ኣይስዕሩናን እዮም። እቶም ዝማረኽናዮም ዳግማይ ክንማርኾም እንተዘይኮይና ከዓኒ ሕጂ ምንም ክሳይ የብልናን። ህዝቢ ኤርትራ ሕጂ እንታይ ተድልየና ሓድነትና ገጥ ከምታ ቀደምና ብሃይማኖት ድዩ ብካልእ ጉዳያት ድዩ ክንፈላለዩ ኣብ ሓንቲ እንተደኣ ኮይና ኩሉ ግዜ ዝሰመረ ህዝቢ ማንም ሰብ ኣይትንክፎን። ሕጂ ከዓኒ እቲ በሉ ህዝቢ ኤርትራ ገጢሉ ናፅነቱ ዓቂቡ ዋሕስና ፅንዓትና እዚኣ ከዓ ኣብ ግዜኣ ዝተረኸበት ቴማ ስለ ዝኾነት በዚኣ ከዓኒ ንኩሉ ግዜ ከዓኒ በዚኣ ፀኒዕና ክንነብል ከዓኒ ዋልሓን ፀገም ኢና
1: ሕራይ ኣዝዩና ነመስግነካ ይቐኒልና ርሑስ በዓል ናፅነት ይግበረልካ ይቐኒልና። መጀመርታ ኣዚና ነመስግነኩም ርሑስ በዓል ናፅነት ይግበረልኩም ምስ ኩሎም ፈተውትኹም እስከ ሽምኪ ካበይ ቦታ ይኸመ

0: ትኽት ገልፅልና መጀመርታ
1: ኣራይ ስመይ ስነጥዋይት ዮሃና ኣፍተማርያ ካብ ምሕዳር ገዛ ማንዳ መፅ
0: ሞባዕልና ፅነት ከመይ ኣሎ ኣብ ጎደና ሓብነት ብምዃኑ ኢና ብቐጥታ ምስ ተዓዘብትና ንራኽበኩም ዘለና ከመይ ኣሎ እስከ ንዝሃዋሃው ግለፅ እዮም
1: ብጣዕሚ ፅቡቅ ናፅነትዳ ሞ እንታይ ምኑ ትብሎ ናፅነትዳ ሓጎስ ደስታ ኩሉ በቃ ብናፅነት ኩሉ ነገር ትጓዓዝ ፅቡቅ በቃ መግለፂ የብሉ ናፅነት መግለፂ የብሉ ሓጎስ
0: እስከ ነዚ ዘሎ ሰላም ንክዕቀብ እንታይ ሓላፍነት ይፅብየና ኣሎ
1: ዋ እዛ ቴማ እዚኣ ፅንዓትና ውሓስና እንያ ትብል ኣብቲ ደለና ነገር ፀኒዕና ዋሕስና ኣብ ዋሕስ ገይርና ማለት እዩ ኣፅኒዕና ክንሰርሕ የተባባዕና ማለት እዩ ዝያዳ ክንሕይን ዝያዳ ደለና ነገር ከዓ ብትብዓትን ፅንዓትን ሒዝና ዋሕስና ክንገብር ማለት እዩ የተባባዕና
0: ሕራይ እስከሞ መበል 35 ዓመት ናፅነትና ኢና ኣብ ምባዓል ንርከብ ዘለና ከምዚ ኢሉ ብልዑል ማዕር ክበዓል ከሎ ዓመት ዓመፀ እናወስኺ ክኸይድ ከሎ እቲ ስነ ስርዓት ኣበዓላ ናይ ዝበዓል ንዓኸ እንታይ ስምዒት እዩ ዝፈጥረልኪ ወይ እንታይ ሓላፍነት የሰክመኪ
1: ብጣዕሚ ከምዚ ዘለዎ ከም ኣርቲስት መጠን ማለት እዩ ኣብ ስነጠብ ፀኒዐ ብጣዕሚ ፀቂጠ ክሰርሓሉ ማለት እዩ ሓይልና ብስነጥበብሲ ናይ ደሎ ጓስጓሳት ክንገብር ወላ ኩሉ ሓይልና ክንሰርሕ ብሓፈሻ የተባባዕኒ በዚ ሓላፍነት ዝሃ ሃገረይ ከፀውዕ ተስፋ ገብር
0: እሞ ኣዝና ነመስግነኪ ርሑስ በዓልና ፅነት ይግበረልኪ ይቐኒልና ሽምካ ካበይ ቦታ መፅኢኻ ትገልፀልና
2: ሽመይ ኢሳያስ ዮሃንስ ካብ ምሕዳር ንዞባ ገዛባንዳ
0: እሞ በዓልና ፅነት ከመይ ኣለዉ ኣብ ጎደና ሓርነት ብምዃኑ ኢና ምስ ህዝብና ንራኽበኩም ዘለና ከመይ ኣሎ በዓልና ፅነት
2: በዓልና ፅነት ኣዝዩ ትርጉም ዓብዪ ትርጉም ዘለዎ ኣዝዩ ክተዝተማቕሮን ዓብዪ ምስጢር ዘለዎ እዩ ልዕሊ ኩሉ ነገር እቲ ዘድልየና ምስ ምንባር ዘተሓዞ ኣነ
0: እሞ ናይ ሎም ዓመት ቴማና ፅንዓትና ውሓስና እያ ትብል እስከ እዛ ቴማ እዚኣ ኣብ ግዜኣ ዝተረኽበት ቴማ እያ ነዘሎ ኩነታትና ትገልፅ እያ ዶ ትብል
2: ኣዝያ እያ ትገልፅ ምክንያቱ ከይፀናዕኻ ሃገር ክተውሕስ ኣይትኽእልኒ ኢኻ መፃኢኻ ክተውሕስ ኣይትኽእልኒ ኢኻ ምክንያቱ ካብቶም ቀዳሞት ብፆትናን ኣያታትናን እንተዳርእና ህዝቢ ኤርትራ ሓነ 50 ዓመት ፖለቲካዊ ቃልሲ እዩ ተቓሊሱ ን50 ዓመት ዝኣክል ፖለቲካዊ ቃልሲ ክቃለስ ከሎ ን30 ዓመት ከዓ እቲ ብረታዊ ቃልሲ ተቓሊሱ ኣብ ናፅነት ከዓ በፅዑ ስለዚ እቲ ክሉት እዩ ፖለቲካዊ ቃልስን ብረታዊ ቃልስን ክንሪኦ ከለና ንሓዋሩ ግልያ ገይሮም ከምብሩና ዝሓስቡ ዝነበሩ ፀላእትና ተሳዒሮም ህያው ዝኾነ ኣየር ህያው ዝኾነ ንፋስ ክነተንፍስ ምኽኣልና እዚ ናፅነት እዚ ከዓ ኣዝዩ ዋጋ ዘኽፍሎ ክቡር ደም ስዋእትና ስለ ዘለዎ ነዚ ንምፅናዕ ከዓ ክቡር ዋጋ ክቡር ነገር ክቡር ዋጋ ከፊልካ ከዓ ትረኽቦ ስለዚ ግዜና ከይበልና ካልእ ነገራትና ቀዳምነታትና ንኩሉ ሰሪዕና ነዚ ውሕስነትናን ፅናዕትናን ኣዝና ክነኽብሮ ዘየማትእ ነገር ኮይኑ ረኺበ እዮ
0: ሕራይ ሞ የቐኒልና ኣዝና ነመስግነኩም ርሑስ በዓል ናፅነት ምስ ኩሎም ፈተውትኹም የቐኒልና
3: ካብ ጎደና ሓርነት ብምክንያት መበ 35 ዓመት በዓል ናፅነት ኢና ነቕርበልኩም ዘለና ሕጂ ኣቅድም ኣቢልና

0: ድሕሪ ቅሩብ ደቃይቅ ናብ ስቱድዮ ክንምለሲና ናብ ዜና ማለት እዩ። ቅድሚኡ ግን ኣብዚ ኣጋይሽ ሒዘ ኣለኹ መጀመርያ ምስ ነብሲ ክንክተላለየና
1: ሕራይ እምበር ኣነ ኤልሳ ቫይበርሀ ብሃል ካብ ኣሜሪካ የመፅ ካብ ኒውዮርክ ሲቲ።
2: ኩዚያ መሓመድ ብርሃን ይበሃል ነባሪት ምሕዳር ማእከል ከተማ ንእስ ዞባ ሚዳ
0: ኤርትራይ ከምዚ ትሪኦ ዘለኹን በዓልና ፅነት ኢና ነብዕል ዘለና መበል 35 ዓመት ዝያዳ ግን ምስ ደቅና ኮይና ነብዕሎ ስለ ዘለና ንደቅና እንታይ መልእኽቲ ኣለዎ እዚ በዓልና ፅነት እዚ?
1: ብጣዕሚ ዓብዪ መልእኽቲ ኣለዎ ንደቅና ንመፃኢ ወለዶ ብጣዕሚ ዓብዪ ክስታይ ኣለና። ዮሃና ከዓ ንኩሉ ህዝቢ ኤርትራ ኣብ ውሽጢ ናብ ደገን ዘሎ ኣነ ከዓ ከም ሃማድየ መጠን ኣደ መንበር ናይ ኒውዮርክ በዚ ጋጣሚ ከዓ ንኩለን ሃማድየ ኒውዮርክን ከባቢኣን ብሙሉእ ህዝቢ ኤርትራ ኣብ ደገን ኣብ ውሽጥን ዘሎ ዮሃና ንምክልኻል ሃገር ዮሃና ንደቀይ ኤርትራ ሽማጓለይ ኣላትኒ ዓወት ሽማጓለይ ኣላትኒ ፍፁም ወደይ ሳሚ ኩሉ ቤተሰብ ዮሃና ይብል የቐኒየለይ።
2: ኣነ ከዓ ኣብዚ ሕጂ በዓል እዚ ምስ ደቅና ንድሕር ኣብዒልናዮ ደቅና እንታይ እዩ ዝበዓል እዚ ትርጉሙ ክርድኦም ክእል ትርጉሙ ክፈልጥዎ ክእል ካብ መጀመርታ ገና ወርሒ ከሎ በዓል ነፃነት ክቐርብ እዩ ክንብሎም ከለና ባህርታይ ምፀብዮሞ ዋላቶም ህፃውንቲ መዓሲ በዓል ናፅነት ኣብ ፅርግያ ክንርኢ ዲና ጓይላ መብራህቲ ኩሉ ላዕልና ድዩ ኢሎም ሕጎሱ ንሕና ከዓ ብኡኡ ገይሩ ስቲ ናይ በዓል ፍቕሪ ካትወሎም ደሊ ሕና ፍቕሪ ሃገርና ስለነ ፍቅር ኢና ዝኩሉ ንገብር ዘለና 35 ዓመት ኣብ ምምሕዳር መሓዳሪት ሓንሳብ ባይቶ ደየ እናኾንኩ ሰሪሕና እዚ ንምንታይ እዩ ፍቕሪ ሃገር ሒዙና ፍቕሪ ሃገር ፍቕሪ ሰብ ከዓ ስለንፈቱ ሒዙና ምስ ህዝቢ ተራዳዲእና ተፋቂርና ሒዝናዮ ሕጂ ከዓ ሓሳብና ሰሚሩልና ብፅቡቅ በፂሕና እግዳ ተላዒሉ ፀላትና ስዕርና ኩሉ ወዲእና ኣብ ዓወትን በፂሕና ዝተስፋና ኣብ ተግባር ርኢና የለና ኣትፊና ነርና ሕጂ ከዓ ንኩሉ ሰብ ዮሃና ንኩሉ መላ ህዝቢ ኤርትራ ብደገን ኣብ ውሽጥን ደሎ ንደቅና ኩሎም ኣብደ ደለውዎ ዮሃና ንብሎም ነዞም ኣብ ደሎ ህዝቢ ኤርትራካ ብዓብኡ ንሰራዊትና ምክልኻልናንካ ብዓብኡ ሳለኦም ደው ኢልና ሳለኦም ኮሪዮና ሳለኦም ተሪርና ረቢትና ኣለና ሰራዊትና ዮሃና ኢልና ፀቢቀ
0: السادة المشاهدين كما قلنا سابقا نحن معكم على الهواء مباشرة من هنا من شارع الحرية حيث يحتفل الشعب الإريتري بالعيد 35 للاستقلال دقائق ونعود بكم إلى الاستوديو لمتابعة نشرة الأخبار وقتا ممتعا نتمناه لكم.

እዚ ሰላምታ ናተቐበሉ ፈነወ ኤርቲቪ ምክታል ትርከቡ ዝኽርኩም ተዓዘብትና ከመይ ተምሲኡን ሎሚ ዓርቢ 22 ግንበት ሰዓት 9 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣዲም ዓብዴን ምክታልኩም ብክብርና ዓድም ክፈለማ ኣርእስተ ዜና። መራሕቲ ብሪጣንያ፣ ጀርመን፣ ስዊድንን ሞንጎልያን ብምክንያት ፅምብል ናፅነት ናይ ዮሃና መልእኽቲ ሰዲዶም። መበል 35 ዓመት በዓል ናፅነት ብደረጃ ዞባ ጋሽባር ካብ ከተማ ባረንቱ ብድምቀት ተባዒሉ። ብምክንያት መበል 35 ዓመት ናፅነት ኤርትራ ኣብ ኒውዮርክ ምዕሩግ ፅምብል ተኻይዱ። ኣብ ዜናታት ወፃኢ ምንቅስቓስ ሕዝቡላህ ኣሜሪካ ብልዕሊ ኣባላት ባይቶን ስበስልጣን ፀጥታን ሊባኖስ ንዘፅረቕቶ ሓድሽ እገዳ ብትሪ ኮኒኑ። ኣሜሪካ ንደሴት ታይዋን ዋጋ 14 ቢልዮን ዶላር ኣፅዋር ክትሸጠላ ኣውፅኣቶም ዝነበረት ውጥን ከምዝውን ዘፈቶ ኣፍሊጣ። መንግስቲ ጀርመን ወታደራዊ ፃኢታት ሃገሩ ናብ 4 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዝብል ገሊፁ። ዝርዝር ዜና። መራሕቲ ብሪጣንያ፣ ጀርመን፣ ስዊድንን ሞንጎልያን ብምክንያት መበል 35 ዓመት ናፅነት ናብ ህዝብን መንግስትን ኤርትራ ናይ ዮሃና መልእኽቲ ሰዲዶም። ንጉስ ቻርለስ ናይ ዓባይ ብሪጣንያ ፕረዚደንት ፌደራል

ፍራንክ ቫልተር ስታይንመር ብወገኑ ኣብ ዞባታት ቀድሚ ኣፍሪካ ማእኸላይ ምብራቕን ብዓበይቲ ብድሆታት ዝሓልፍሉ ዘሎ እዋን ሰላም ርግኣትን ብልፅግናን ሃገራት ዞባን ኬንዩን ንምርግጋፅ ጀርመን ምስ ኤርትራ ብሽርክነት ክሰርሕን ክትተሓጋገዝን ከም ትደሊ ኣረጋጊጡ። ካብ 17 ግንበት ጀሚሩ ኣብ ንኡስ ዞባታት ክካየድ ዝቐነየ ፅምብል ናፅነት ብደረጃ ዞባ ጋሽ ባርካ ትማል 21 ግንበት ኣብ ከተማ ባሮንቱ ድምቀት ተባዒሉ ወኪል ሪና ቅዳው ተወልደን ዘዳልዎ ፀብጻብ ያሲን ሳልሕ ከቕርቦ እዩ።

ጽንዓትና ዋሕስና ብዝብል ቴማ ካብ 17 ጉንበት ጀሚሩ ብዝተፈላለየ መሰናድኦታት ኣብ ንኡስ ዞባታት ማዕሪጉ ዝቐነየ ዝኽሪ መበል 35 ዓመት ናጽነት ብደረጃ ዞባ ብ21 ጉንበት ኣባሮንቱ ብድሙቕ ኣገባብ ተጸንቢሉ ኣብቲ ብህዝባውን ወተሃደራውን ሰልፍን ባህላዊ ጸወታታትን ዘተሰነየ መደብ ንርዝነትን ትርጉምና ጽነት ዓስቢ ጽንዓትን እዋናዊ መድረኽን ዘንጸባርቕ ዜማታት ግጥምታትን ድራማን ቀሪቡም።

ኣቦ መንበር ኣዋሃዲ ሽማግለ በዓላት ዞባ ኣቶ እድሪስ ሳልሕ ኣብ ዘስማዕ ቓል ንዝተገብረ ሰፊሕ ምድላዋትን ልዑል ኣበርክቶ መንእሰያትን ብምስጋን ህዝቢ በብምሕዳራት ከባቢ ተወዲቡ ንዘሕለፎ ውዕውዕ ቅንያት ሞጊሱ። ናይ ሎሚ ዓመት ቴማ ኣብ መምጻእ ናጽነትን ምውሓስ ልእላውነትን ንዝተረእየ መዘኒ ኣልቦ ጽንዓትን ተወፋይነትን ዝገለጽ መድረኻዊ ቴማ እዩ ዝበለ ኣመሓዳሪ ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓልሑሪ። ሎሚ እውን ከም ወትሩ ኣብ ውሽጣዊ ሰብኣዊ ዓቕሚ ዝተሰረተ ንዅሎም ካብ ርሑቕን ቀረባን ክመፁ ዝኽእሉ ብድሆታት ንምምካት ዘኽእል ኣብ ሕድሪ ሰማእታት ብዝምርኮስ ውሁድ ናይ መኸተ ኣገባብ ምቅላስ ከም ዘድሊ ገሊጹ።

ተሳተፍቲ ብወገኖም ናጽነት ኤርትራ ዓመት መጸ ብልዑል ድምቀት ዝኽበር ብትካቦ ዘይኮነስ ብመዳርግቲ ኣልቦ ቃልስን ረዚን መስዋእትን ዝመጸን ዘተዋሕሰን ስለ ዝኾነ እዩ ድሕሪ ምባል ብደረጃ ዞባ ዝተኻየደ ምዕሩግ ጽምብል ነዚ ዘንጸባርቕ ውፅኢት ውህደት ህዝብን ኣካላት መንግስትን ከም ዝኾነ ገሊጾም።

ቀዋሚ ሚስዮን ኤርትራ ውድብ ሕብራት ሃገራት ምክንያት ምበል 35 ዓመት ናፅነት ኤርትራ ብ21 ግንቦት ኣብ ኒውዮርክ ኣብ ዝርከብ ማእከላ ቤት ፅሕፈት ናይቲ ውድብ ድሙቕ ፅምብል ኣካይዱ። ኣብቲ ፅንዓትና ዋሕስና ብዝብል ቴማ ዝተካየደ መደብ ቀወምቲ ወኪላት ሃገራት፣ ዲፕሎማተኛታት፣ ላዕለዎት ሰመዚ ሕቡራት ሃገራት፣ ወከልቲ ዘበባውያን ውድባትን መራኺ ብዙሓንን ኣካላት ሲቪል ማሕበረሰብን መሓዙት ኤርትራን ኤርትራውያን ሰራሕተኛታት ውድብ ሕቡራት ሃገራት ከምኡውን ኣብ ኒውዮርክን ከባቢያን ዝነብሩ ኤርትራውያን ተሳቲፎም። ኣብቲ ዝምድናን ምትእስሳርን ኤርትራውያን ምስ ሃገሮም ባህሎም ታሪኮምን ሃገራዊ ክብርታቶምን ዝያዳ ዝጎልሓሉ ኣጋጣሚ ምስ ባህልን ብዙሕነትን ህዝቢ ኤርትራ ማሕበራዊ ምትእስሳሩን እንግዶቱን ዘላሊ መሰናድኦታት ቀሪቡ። ቋሚት ወኪል ኤርትራ ብውድብ ሕብራት ሃገራት ኣምባሳደር ሶፊያ ተስፋ ማርያም ኣብ ዝስማዕቱ ቓል ናፅነት ኤርትራ መዛዘሚ ናይትን ዓሰርታት ዓመታት ዝተኸፍለ ረዚን መስዋእትን ሓያል ፅንዓትን ከም ዝኾነ ጠቒሳ መብፅዓ ኤርትራን ልኡላውነት ርእሰ ምርኮሳ ዞባዊ ሰላምን ርግኣትን ኣረጋጊጻ። ኣምባሳደር ሶፊያ ስዒባ ባህላዊ ዲፕሎማሲ ኣብ ምድራዕ ሓበራዊ ርድኢትን ምድልዳል ዝምድናታት ሃገራትን ህዝብታትን ኣገዳሲ ከም ዝኾነ ገሊጻ። ነበርቲ ዞባ ማእከል 143 ኮማ ወዳሳት

0: ል በዓል ናፅነት ይፅምብሉ ኣለዉ። ጋዜጠኛ ሳሙኤል ሃብተ ሚካኤል ብመልክዕ ፀብፃም ዘዳልዎ ትሕዝቶ ሚካኤል ሓድጉ ከቕርቦ እዩ።
1: ነበርቲ ዞባ ማእከል በብኑ ዞቦውን መምሕዳር ከባቢውን 143 ከማውዳሳት ብምትካል መበል 35 ዓመት በዓል ናፅነት ይፅምብሉ ኣለዉ። ሎሚ 22 ግንቦት ላዕለዎት ሰበ ስልጣን መንግስትን ግንባርን ኣዘዝቲ ሰራዊትን መራሕቲ ሃይማኖትን ካልኦትን ኣብዚ ተረኽብሉ ነበርቲ ንኡ ዞባታት ፀፀራት ማይ ተመናይ ማእከል ከተማ ዕዳጋ ሓሙስ ቲራቮሎን ፓራዲዞን በቢከባቢኦም ምዕሩግ ዳሳት ብምትካል ፀንቢሎም ከምኡ ዳሳት ኣብ ዝተኻየደለ ንኡ ዞባታት ተሳተፍቲ ኣብ ዝሃበዎ ርእቶ በዓል ናፅነት ብድንቀት ንምፅምባል ብነበርቲ ንዝተረኣየ ድሌትን ዝተወስደ ተበግሶታትን ሞጊሶም ሓላፊ ክፍሊ ባህልን ስፖርትን ዞባ ማእከላቶ ኣስሞሮም ፅጋ ብርሃን ኣብ ዝሃቦ ሓበሬታ ከምኡ ዳሳት ኪንዮ ፅምብል ዝሰግር መልእኽቲ ከም ዘለዎ ብምጥቃስ ህዝቢ ብዝተወደበ ኣገባብ ኣብ ሓደ ማኣዲ ተጠርኒፉ በዓሉ ከድምቕ ክብርታት ናፅነት ናብ ተረከብቲ ወለዶታት ከመሓላልፍ ከምኡ ውን ኣብ ሃገራዊ መደባቱ ንኽላዘብ ደራኽተራ ከም ዘለዎ ኣገንዚቦ ኣብተን ካልኦት ንኡ ዞባታት ማእከል መደብ ኮማ ውዳሳት ፅባሕ 23 ግንቦት ክካየድ እዩ። ኣብ ዞባ ዓንሰባ እውን ብተመሳሳሊ ህዝቢ ብደረጃ መምሕዳራት ከባቢ ኮማ ውዳሳት ተኺሉ ናፅነቱ ይፅምብል ኣሎ። መደብ ኮማ ውዳሳት ካብ ዓመት ናብ ዓመት እናማዕረገ ዝኸይድ ሃገራዊ ክብርታት ዝኽስከሰሉ ባይታ ስኒትን ሓድነትን ከም ዝኾነ ኣካየድትን ተሳተፍትን ገሊፆም።
0: ብምክንያት መበል 35 ዓመት ፅምብል ናፅነት ዘዳለዉ ባህላውን ስነ ፅባዊ ምድባት ብ21 22 ግንበት ኣብ ሲነማታት ሮማን ኣስመራን ቀሪቦ ኣብቲ ላዕለዎ ሰበስልጣን መንግስትን ግንባርን ዕድመ ዝተገብረሎም ከምኡውን ካብ ውሽጢ ሃገር ንውፃእን ዝመፁ ኤርትራውያን ዝተረኽብሉ ብ21 ግንበት ኣብ ሲነማ ሮማ ዝተካየደ መደብ ህያው ሙዚቃዊ ምርኢት ብጉጅለታት ባህሊ ዋልታን ከዋክብ ትሪምን ከምኡውን ጉጅለ ትልሂት ሜራስ ቀሪቦ ብ22 ግንበት እውም ተመሳሳሊ ኣብ ሲነማ ኣዝመራ ናይ መድረክ ድራማታት ተኣንጊዶም ክልቲኡ መደባት ንልዕሊ 2 ሰዓታት ዘቐፀለ ኮይኑ ብኣገልግሎት ቴሌቭዥን ኤርትራ ብቐጥታ ተፈኒዩ ኣብ ዞባ ማእከል ብ5 ግንበት በቕነ ናፅነት ኣብያተ ትምህርቲ ዝጀመረ መደባት ፅምብል ናፅነት ክሳብ 24 ግንበት ብዝተፈላለዩ መሰናዶታትን ከማ ውዳሳትን ክቕፅል እዩ። ከም ኣካል ናይቲ መደባት ዝተፈላለዩ ኣብያተ ትምህርቲ መደባት ናፅነት ምውዳብ ትርጉም ናፅነትን ሃገራዊ ክብርታትን ኣብ ሓደስቲ ወለዶታት ኣብ ምስራፅ ዓብዪ ኣበርክቶ ይገብር ኣለዋ። ብኣምባሳደር ኤርትራ ኣብ ኬንያን ቋሚ ወኪል ኣብ ትካል ማሕደሮ ሕቡራት ሃገራትን ኣቶ በየነ ርእሶም ዝተመርሐ ልኡኽ ኤርትራ ውሕሳትን ተፃወርትን ከተማታትን ማሕበረሰባትን ምርጋፅ ብዝብል ቴማ ካብ 17 ክሳብ 22 ግንበት ኣብ ባኩ ርእሰ ከተማ ኣዘርባጃን ኣብ ተቓኒዐ መበል 13 ዓለምለኻዊ መድረኽ ከተማታት ተሳቲፎም ኣምባሳደር በየነ ብዘስምዖ መደረ ፃዕቂ ዋሕዚ ህዝቢ ናብ ከተማታት ጠንቂ ምስፍሕፋሕ ሻውላትን ምድኻም ማሕበራዊ ኣገልግሎታትን ስለ ዘስዕብ ኤርትራ እትኽተሎ ራእይ ከተማታትን ገጠራትን ንሓድሕዶም ዝመጋገብሉ ውሁድ ናይ ልምዓት ስትራተጂ ከም ዝኾነ እዚ ድማ ከተማታትን ገጠራትን ብሓባር ንኸምዕበላ ዝዓለመ ምዃኑ ገሊፆም ልኡኽ ኤርትራ ስዒቡ ኤርትራ ብዝሓለፈ 35 ናይ ናፅነት ዓመታት ኣብ ንኣሹ ከተማታትን ገጠራትን መሰረታዊ ማሕበራዊ ኣገልግሎታት ብምውዳድ ከምኡውን ተመዛቢሎም ዝነበሩ ዜጋታት ብክብሪ ናብ ቤቶም ተመሊሶም ክሓርሱን ክነግዱን ብምግባር ዘመዝገበቶ ተመክሮ ንምክፋል ድልውቲ ምዃና ኣረጋጊፁ። ኣብ መወዳእታ ኣምባሳደር በየነ ኤርትራ ንሓበራዊ ኣፍሪካዊ መርገፂ ብምድጋፍ ውሁድ ልምዓት ከተማታትን ገጠራትን ክዕወት እንተኮይኑ እቲ ዘይፍትሓዊ ዓለምለኻዊ ስርዓት ፋይናንስን ናይ ልቓሕ ኣገባባትን ክመሓይሻሉ ኢላ ከም እተኣምን ኣገንዚቡ። ኣብ ዞባ ዓንሰባ ዝተዋደደ ትካላት ማሕበራዊ ኣገልግሎት ኣብ መነባብሮ ህዝቢ መስተርሆ ከም ዝፈጠረ ተገሊጹ ወኪል ኤሪና ቤትኤል ሰሎሙን ዘዳለወቶ ፀብጻብ ቀፂሉ ቀርብ እዩ።
2: ሙሉእ ሓርነታ ዘረጋገፅን ሃገር ቀንዲ ኣተኩራ ኣብ ህንፀትን ልምዓት እዩ ዘቕንዕ። ነቲ ኣብ መንጎ ገጠርን ከተማን ዘሎ ጋግ ንምፅባብ ምዕሩይ ትካላት ማሕበራዊ ኣገልግሎት ንምውዳድ ከዓ መንግስቲ ኤርትራ ብሓያል ፃዕሪ ክሰርሕ ፀኒሑን ኣሎን። ነበርቲ ዞባ ዓንሰባ እውን ተረባሕቲ ናይ ዝፀጋታት እዚ ኮይኖም ኣለው። ኣብ ዞባ ዓንሰባ ካብ ፅባሕ ናፅነት ብመንግስቲ ዝተዋደደ ትካላት ማሕበራዊ ኣገልግሎት ኣብ መነባብሮ ህዝቢ መስተርሆ ከም ዝፈጠረ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋ ፅን ግርማ ይሓቢሩ። በዚ መሰረት ኣብ መዳይ ጥዕና ቅድሚ ናፅነት ኣብ ውሱን ቦታታት ዝተሓፀራ 7 ትካላት ጥዕና ዝነበራ ናብ 4 ትካላት ጥዕናን 37 ነቁጣታት ጥዕናን ክቢለን ከም ዘለዋ ሸፈነ ክታበትን መጠን ኣብ ትካላት ጥዕና ዝሓርሳ ነብሰ ፁራትን ድማ ብዕፅፍታት ከም ዝዓበየ ኣብርሂቡ። ንኹነታት ትምህርቲ ኣመልኪቱ ኮሎኔል ተስፋፅዮን ቁፅሪ ትካላት ትምህርቲ ካብ 34 ናብ ልዕሊ 600 ከም ዝዓበየን ቁፅሪ ተምሃሮ ድማ 50 ሚታዊ ደቂ ኣንስትዮ ዝርከብኦ ልዕሊ 134,000 ከም ዝበፅሐ ገሊፁ። ኣገልግሎት ቅድመ ትምህርቲ እውን ኣካል ናይቲ ብቕዓት ንምምሕያሽ ዝካየድ ፃዕሪ ስለ ዝኾነ ብዕቱብ ይስራሓሉ ከም ዘሎ ብምጥቃስ ንተሳትፈኩም ኣብ ምፅጋም ትካላት ትምህርትን ምውሳኽ ክፍልታትን ሞጊሱ ስድራ ሰዋኣት ንምድጋፍን ንምሕብሓብን ዓመታዊ ልዕሊ 25 ሚልዮን ናቕፋ ደበስ ልዕሊ 115 ሚልዮን ናቕፋ ድማ ንተናቤት ናይ ኩናት ስንኩላን ከም ተኸፍለ እውን ገሊጹ ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋ ፅንግርማያ መወዳእታ ህዝቢ ኣገልግሎት መጓዓዝያ ኤሌትሪክን ተንቀሳቐስ ቴሌፎንን ዝረኽበሉ ባይታ ንምጥጣሕ ክስራሓሉ ምፅንሑ ብምግላፅ ዘይተሸፈነ ቦታታት ንምሽፋን እቲ ስራሕ ቀጻሊ ከም ዝኾነ ኣፍሊጡ ህዝቢ ኤርትራ ብሰንኪ ገዛእቲ ዝተኾነኖ ተጠቃምነት ማሕበራዊ ኣገልግሎት ሳላ ናፅነት ብምልኣት ክጥቀመሉ በቕዒስ ኣብ መነባብርኡ መስተሮት ረኺብሎ ዝተዋደደ ትካላት ማሕበራዊ ኣገልግሎት ምሕላውን ምክንኻንን ከዓ ናፅነት ዘሰክሙ ሓላፍነት እዩ ርሑስ ቅንያት ናፅነት ንምላእ ህዝቢ ኤርትራን ጅግና ሓይልታት ምክልኻሉን ምስ ሰኣላይ ትክእ ዮሴፍ ቤትኤል ሰሎሙን ካብ ኣገልግሎት ዜና ዞባዓን ሰባ ፅንዓትና ዋሕስና
0: ኮሌጅ ምህንድስናን ቴክኖሎጂን ማይ ንፍሒ ፅምብል ናፅነትን መዛዘም ስነስርዓት ፌስቲቫል ተማሃሮን ኣካይዱ ነቲ ስነስርዓት ዝተኸታተለ ጋዜጠኛ እስቴፋኖስ ግርማይ ዘዳልዎ ፀብጻብ ይስዕብ
3: ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ፅንዓትና ዋሕስና ብዝብል ቴማ ትማሊ 21 ግንቦት መበል 35 ዓመት ፅምብል ናፅነትን መዛዘሚ ስነስርዓት መበል 13 ፌስቲቫል ተምሃሮና ኣካይዶም እቲ መደብ ፍልጠት ጠቀስ ውድድራት ስእላውን ንዋታውን ምርኢት ስፖርታውን ባህላውን ንጥፈታት ከምኡውን ሰሚናር ዘጠቓልለ እዩ ነይሮም ዲን ናይቲ ኮሌጅ ዶክተር ኣርያ ዘርኣይ ኣብ ዝስምዖ ቃል ፅንዓትና ዋሕስና ፍልጠትና ሓይልና ወፍርና ድማ ንብሩህ መጻኢ ኤርትራዩ ድሕሪ ምባል እቲ ብመልክዕ ውድድር ዝካየድ መደባት ፈስቲቫል ድርም ሞያ ዝዓጥቑ ብቑዓት መሃንድሳት ንምፍራይ ኣብ ዝካየድ ዘሎ ወፍሪ ሓጋዚ ተራ ከም ዘለዎ ብምግላጽ ንመላእ ህዝቢ ኤርትራን ጀጋኑ ሓይልታት ምክልኻሉን ርሑስ በዓል ናፅነት ተመንዮም ኣብቲ ተምሃሮ ብባህላዊ ኣልባሳት ብሄራትና ማዕሪጎም ዝወዓለሉ ዕለት ሓላፊት ሃማማትአ ዞባ ሳዋን ትካላት ላዕለዋይ ትምህርትን ወይዘሮ መንሱራ እስማዒል ኣብ ዘስማዓቶ መዛዘምቓል መንእስያት ብክለንትንኦም ብቕዓትን ተወዳድርትን ንክኾኑ ቀንዲ ዕላማ ናይቲ ፈስቲቫልን ትሕዝትኡን ከም ዝኾነ ብምሕባር ተምሃሮ ተራሒሎም ንዘሎ ዕድላት ብግቡእ ክጥቀምሉ ኣተሓሳሲባ ተምሃሮ ብወገኖም መደባት ፈስቲቫል ርእሰ ምትእመማኖም ኣበሪኹ ናይ ምግባር ዓቕሞም ክብዘብል ዓቕሞም ዝድርዕ ዘለዎም ተውህቦ ዝፍትሽ ከምኡ ውን ኣብ ባህሎም ዘለዎም ኣፍልጦ ዝዕምቕን ኣብ መንጎኦም ዘሎ ስኒትን ሓድነትን ዘደልድልን ስለ ዝኾነ ብትሕዝትኡ እናሃብተመ ክቐፅል ተላብዮም ፌስቲቫል ኮሌጃት ተምሃሮ ሃገርና ዓመታዊ ዝካየድ መደብ እዮም
0: እዚ ከምዚ ኢሉ እንከሎ ፅምብል መበል 35 ዓመት ናፅነት ኣብ ኮሌጅ ሕክምናን ስነፍልጠት ጥዕና ንቕሮታ ትማሊ 21 ግንበት ብልዑል ድምቀት ተባዒሉ እቲ ጋጣምን ናፅነትን ስለያ ዝተኸፍለ ዋጋን ብዘንፅባርቕ መሰናዶታት ደሚቕ ነይሩ ናፅነትና ብህያብ ዘይኮነት ብደምን ህወትን እያ ተረጋጊፃ ዝበለ ዲን ናይቲ ኮሌጅ ዶክተር የማንስ እዮም ናይ ሎም ዓመት ፅምብል ናፅነት ንዝተሓልፈ መድረኻትን ዝኸፈልናዮ ዋጋን እናስተንተና ብልፅግቲ ሃገር ንምህናፅ መብፃዕና እንሕድሰሉ ጋጣሚ ከምዝኾነ ገሊፁ ዶክተር የማኖ ወሲኹ ከም ውፅኢት ናይቲ ብዓቕልን ትዕግስትን ኣንጻር ኩሉ ተፃወታ ዝተኻየደ ሓያል ቃልሲ ሎሚ ሃገርና ኤርትራ ሰላማን ርግኣታን ሓልያ ኣብ ተስፉ መድረኽ ከም ትርከብ ብምሕባር እዚ ንፅምብል ናፅነትና ተወሳኺ ድምቀት ከም ዝቦ ኣብርሂቡ ኣብ መወዳእታ ምክንያት በዓል ናፅነት ኣብ ዝተኻየደ ስፖርታውን ትምህርታውን ውድድራት ምስተዓወቱ ሽልማትን ወረቐት ምስክርን ተዓዲሉ ዝወርኩም ተዓዘብቲ ስዕብ ዜናታት ወፃኢ ደጊምና ንምክታልኩም ብክብሪ ንዕድም ዜና ውፃኢ ምንቅስቃስ ሕዝቡላ ኣሜሪካ ኣብ ልዕሊ ኣባላት ባይቶን ሰበስልጣን ፀጥታን ሊባኖስ ንዘፅረቐቶ ሓድሽ እገዳ ብትርኾኒኑ እቲ ስጉምቲ ንህዝቢ ሊባኖስ ንምርዓት ከምኡ ንእስራኤል ኣብ ልዕሊ ሊባኖስ ንተካይዶ ዘላ መጥቃዕትታት ምድጋፍ ዝዓለመ ከም ዝኾነ እቲ ምንቅስቃስ ወቒሱ ብዘይካዚ ቅድምቲ ኣብ ቤት ፅፈት ምክልኻል ኣሜሪካ ማለት ፔንታጎን ክካየድ ተመዲቡ ዘሎ ኣኼባ ንሰበስልጣን ፀጥታ ሊባኖስ ኣብ ዝርዝር ናይቲ እገዳ ምእታው ንልውላውነት ትካላት ሊባኖስ ንምድኻምን ኣብ ትሕቲ ቁፅር ኣሜሪካ ንምእታውን ዝግበር ቅሉዕ ፈተነ ምዃኑ ሓቢሮም ተሓድሽ እገዳን ፖለቲካዊ ምርገፂኡን ምርጫታትን ክፀልዎ ከምዘይክእል ዝገለፀ ምንቅስቃስ ሕዝቡላ መንግስቲ ሊባኖስ መንግስታውን ወታደራውን ትካላቱ ካብ ግዳማ ምትእታው ክከላኸለ ተሓሳሲቦም ቤት ፅሕፈት ግምጂ ኣሜሪካ ትማሊ 21 ግንበት የቕሬታ ቤት ፅሕፈት ግምጂ ኣሜሪካ ትማሊ 21 ግንበት ንመስርሕ ሰላም ሊባኖስ ምንቅስቃስ ሕዝቡላ ዕጥቁን ምፍታሕ ንዝካየድ ፃዕርን ዕንቅፋት ከም ዝኾኑ ኣብ ልዕሊ ዝኸሰሶም 9 ውልቀ ሰባት እገዳ ከም ዘፅደቐ እዩ ኣፍሊቶም እዚ ምዕባላታት ዝኽሰት ዘሎ ሊባኖስን እስራኤልን ኣብ ከተማ ዋሽንግተን ቀጥታዊ ዝርርብ ከካይዳ ኣብ ዝቀራረባሉ ዘለዋ እዋን እዩ ክልቴን ሃገራት ዝመፅእ 2-3 ሰነ ፖለቲካዊ ዝርርብ ክጅምራ ወታደራውያን ወከልተን ድማ ካብ 29 ግንበት ዘተ ከካይዱ እዩ መደብ ተታሒዙ ዘሎ ምምሕዳር ፕረዚደንት ዶናልድ ትራምፕ

ከምሰን ኩናት ኢራን ደሴት ታይዋን ዋጋ 14 ቢልዮን ዶላር ኣፅዋር ክሸጠላ ውፅዎን ዝነበረ ውጥን ንግዜኡ ከምዘውን ዘፈፍሊጦም መሰረት ግዜያዊ ዋና ፀሓፈ ሓይሊ ባሕሪ ኣሜሪካ ዝሃቦ መግለፂ እቲ ስጉምቲ ኣሜሪካ ብልዕሊ ኢራን ኣብ ተካይዶ ዘላ ወታደራዊ ስርሒት ናይ ተተኮስትን ኣፅዋርን ሕፅረት ንኸየጋጥማ ንምክልኻል ዝተወስደ ምዃኑ ትፈሊጡሎም። ፕረዚደንት ትራምፕ ወገኑ ነቲ መሸጣ ኣፅዋር ምስ ቻይና ኣብ ዝካየድ ንግዳውን ፖለቲካውን ዝርርብ ከም መዋገዪ ነጥቢ ከምዝጥቀመሉ ክገልፅ ፀኒሑ። ባይቶ ኣሜሪካ ብዝሓለፈ ውርሒ ጥሪ ነቲ ስርዓተ ምክልኻል ኣየር ማለት ፓትሪዮት ዘጠቓልል መሸጣ ኣፅዋር ከም ዘፅደቆ ዝፍለጥ ኮይኑ ተግባራዊ ክኸውን ግና ፕረዚደንት ትራምፕ ክታሙ ከምብረሉ ኣለዎ። እቲ መሸጣ ኣፅዋር ምስ ትግበር ኣሜሪካ ቅዲማ ደሴት ታይዋን ካብ ዝለኣኸቶ ኣፅዋር ዝዓበየ ክኸውን እዩ። ኣሜሪካ ምስ ልዑላዊት ግዛኣቱ ዝኾነት ደሴት ታይዋን እትገብሮ ዲፕሎማስያውን ወታደራውን ዝምድናታት ንፖሊሲ ሓንቲ ቻይና ዝጎሰ ምዃኑ ዝገልፅ መንግስቲ ቻይና ብተደጋጋሚ ክኽንኖ ፀኒሕ እዩ። ምትእታው ኣሜሪካ ብደሴት ታይዋን ኣብዚ ዓመት ዝመሊሱ ስለ ዝዛየደ ምትፍናን ኣሜሪካን ቻይናን ዝኸፈ ኣንፈት ክሕዝ ስጋኣት ኣሎ። መንግስቲ ጀርመን ወታደራዊ ውፃኢታት ሃገሩ ሎሚ ዓመት ናብ 400ታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘብል ኣፍሊጦም። ሚኒስተር ጉዳያት ወፃኢ ጀርመን ዮሃን ዋደፎልት ማል 21 ግምት ኣብ ሸወደን ኣብ ዝተካየደ ኣኼባ ሚኒስትራት ጉዳያት ወፃኢ ኣባል ሃገራት ኔቶ ዝሃቦ መግለፂ ሃገሩን ወታደራዊ ውፃኢታታ ናብ 500ታዊት ምዕባይ ትሰርሕ ከም ዘላ እውን ሓቢሮም። ወታደራዊ ውፃኢታት ጀርመን ኣብ ዝሓለፈ ዓመት 2400ታዊት ካብ ጃምላ ሃገራዊ እቶታ ከም ዝነበረ ፀብጻባት ይሕብሮም። ኣባል ሃገራት ኔቶ ክሳብ 2035 ኣብ ዘሎ ግዜ 500ታዊት ካብ ጃምላ ሃገራዊ እቶተን ንምክልኻል ክስላዓብ ዝሓለፈ ዓመት ከም እትሰማማዓ ዝዝከር እዮም። ፕረዚደንት ትራምፕ ዳግማይ ናብ ስልጣን ድሕሪ ምምፅኡ ኣባል ሃገራት ኔቶ ንምክልኻል ዝስልዖ ባጀት ክዕብኦ እዩ ብተደጋጋሚ ክፅውዕ ፀኒሑ። በዚ ድማ ሓያሉ ሃገራት ኤሮፓ ባጀት ምክልኻልን ናይ ምዕባይ ስጉምቲ ወስዳ ከም ዘለዋ ዝፍለጥ እዮም። እዚ ከምዚ ኢሉ እንከሎ ሚኒስተር ጉዳያት ውፃኢት ጀርመን ሃገሩ ምስ ዩክሬን ዘለዋ ወታደራውን ኢንዳስትርያውን ምትሕባር ንምሕያል መደብ ከም ዘለዋ ገሊጹ። መጻኢ ወታደራዊ ጠለባት ዩክሬን ብሃገራት ኤሮፓን ካናዳን ብቐጻልነት ክምወል ከም ዝግባእ እቲ ሚኒስተር ብተወሳኺ ሓቢሩሎ። ጀርመን ድሕሪ ኣሜሪካ ንዩክሬን ዝለዓለ ወታደራዊ ደገፍ ካብ ዝገብራ ዘለዎ ኣባላት ኔቶ ምዃና ይጥቀስ። ሰራዊት ፓኪስታን ኣብ ሰሜናዊ ምዕራብ ሃገሩ ዘካይዶ ስርሒት ልዕሊ 23 ሽበራውያን ዕጡቓት ከም ዝቐተለ ኣፍሊጡ። በቲ ስርሒት ዓሰርታት ከም ዝቆሰሉን ብርክት ዝበለ ኣፅዋር ከም እትማረኽን ኣዘዝቲ ሰራዊት ሓቢሮም። ሰራዊት ፓኪስታን ኣብ መወዳእታ ዝሓለፈ ወርሒ ጥሪ ኣውራጃ ባሎችስታን ዘካይዶ ስርሒት ልዕሊ 4 ሽበራውያን ከም ዝቐተለ ምሕባሩ ዝዝከር እዩ። ፓኪስታን ብዶባት ጎረቤታ ኣፍጋኒስታን ሰሊኾም ዝኣትዉ ሽበራውያን ጠንቂ ፀጥታዊ ፀገማት ይኾኑ ከም ዘለዎ እያ ትገልጽ። ኣብ 2025 ኣብ ፓኪስታን 5397 ሽበራዊ ምጥቃዕታት ከም ተኻየደ ዝሕብሩ ፀብጻባት 29ታዊት ካብኡ ኣብ ኣውራጃ ባሎችስታን ከም ዝኾነ ይጠቕሱ። ዕጡቓት ጉጅለታት ብፀጋታት ነዳድን ባህርያዊ ጋዝን ሃብታም ምዃኑ ንዝጥቀስ ኣውራጃ ባሎችስታን ንምቁፅፃር ኣንጻር መንግስቲ ፓኪስታን ዘቕንዐ ስርሒታት ከካይዱ ምፅንሖም እቶም ፀብጻባት ብተወሳኺ የረድኡ። መጠን ንግዳዊ ምልዋጥ ቻይናን ሩስያን ኣብ ቀዳማይ ርብዒ 2026 ምስ ናይ ቅድሚኡ ዓመት ተመሳሳሊ ኣዋርሒ ክነፃፀር እንከሎ ብኣስታት 20ታዊት ከም ዝወሰኸ ፀብጻባት ሓቢሮም። በዚ መሰረት ክልቴን ሃገራት ኣብ ዝሓለፈ 4 ኣዋርሒ ጥራይ ልዕሊ 85 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ኣካይደን። ባህርያዊ ጋዝ፣ ነዳዲ፣ ኢንዳስትርያውን ቴክኖሎጂካውን ፍርያት ዝለዕለ ንግዳዊ ምልዋጥ ካብ ተኻይደሎም ምዃኖም ተፈሊጡሎም። ዓመታዊ ንግዳዊ ምልዋጥ ቻይናን ሩስያን ኣስታት 200 ቢልዮን ዶላር ምፅንሑ ዝጠቐሱ ፀብጻባት ኣብዚ ቀዳማይ ርብዒ ዓመት ተመዝጊቡ ዘሎ ገስጋስ ነቲ ኣሃዝ ክብ ከብሎ ከም ዝኽእል ዘእንፍት ምዃኑ ይግለጽ። ዝምድና ቻይናን ሩስያን ኣብ ንግዳዊ ጥራይ ዘይኮነ ኣብ ፀጥታዊ፣ ወታደራዊ፣ ፖለቲካውን ካልእን መድያት እውን እወታዊ ገስጋስ የመዝግብ ከም ዘሎ ይጥቀስ። ኣሜሪካ 5,000 ተወሰኽቲ ወታደራት ናብ ፖላንድ ክትልእኽ ምዃና ፕረዚደንት ዶናልድ ትራምፕ ሓቢሮ። እዚ መግለፂ እዚ ሰሙን ካብቲ ቤት ፅሕፈት ምክልኻል ፔንታጎን ልዕሊ 4,000 ወታደራት ናብ ፖላንድ ምውፋር ዝነበሮ መደብ ከም ዘቋረፆ ምግላፅ እዩ ዝስዕብ ዘሎ። እቲ መደብ ተደራ ግንበር ከም ዘይተረፈዩ ፕረዚደንት ትራምፕ ትማል 21 ግንበት ኣብ ገጻት ማሕበራዊ መራኸቢታቱ ኣብ ዘርግሖ ሓበሬታ ነፂሮም። እቲ ውጥን መርኣያ ናይቲ ኣሜሪካ ምስ ኤሮፓ ብሓፈሻ ምስ ፖላንድ ድማ ብፍላይ ዘለዋ ወታደራውን ፀጥታውን ሽርክነት ምዃኑ ዝገለፀ ፕረዚደንት ትራምፕ ኣብ ቀረባ መጻኢ ከም ዝትግበር ኣረድዮም። ይኹን እምበር ሃገራት ኤሮፓ ኣንጻር ኢራን ግቡእ ወታደራዊ ተርአን ከምዘይተፃወታ ክትወቅስ ፀንሐቲ ኣሜሪካ ምስተን ሃገራት ንዘለዋ ወታደራውን ፀጥታዊ ምትሕባር ክተጉድሎም ከም ትኽእል ምእማታ ኣይርስዕን። ኣብ ኣህጉሪ ኤሮፓ ኣስታት 100,000 ወታደራት ኣስፊራ ዘላ ኣሜሪካ ዝበዝሐ ካብኡ ኣብ ጀርመን ከም ዘሎ ይፍለጥ።
ኣሜሪካ ንቁፅሪ ናይቲ ኣብ ጀርመን ተዋፊሩ ዘሎ ሰራዊታ

5,000 ከተጉድሎ ምዃና ክትሕብር ፀኒሓላ። መንግስቲ ሆንዱራስ ኣብ ሰሜናዊ ክፋል ሃገሩ ህፁፅ ፀጥታዊ ድንጋጌ ኣውጁ። እቲ መንግስቲ ነቲ ስጉምቲ ዝወሰደ ኣብቲ ከባቢ ዝተካየደ ምስጋር ዕፀፋርስ ዘበገሶ ምጥቃዕታት ብውሕዱ 24 ሰባት ድሕሪ ምቕታሎም እዮም። በቲ ፍፃሜታት ሓያሎ ከም ዝቆሰሉ ዝሓበሩ ሰመ ፀጥታ ሆንዱራስ ገበነኛታት ንምህዳን ኣሸሓት ኣባላት ሰራዊትን ፀጥታን ከም እትዋፍሩ ፍሊጦም። እቲ መጥቃዕታት ኣብቲ ሃገር ኣብዚ ዓመት እዚ ካብ ዝተፈፀመ ተመሳሳሊ ተርእዮታት እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ኮይኑሎም። ኣብ ሆንዱራስ ምስ ገበናት ምስጋር ዕፀፋርስ ብዝተኣሳሰር መጥቃዕታት ዓመታዊ ኣስታት 3,000 ሰባት ከም ዝቕተሉ ፀብጻባት የረድኡ።

ዜናታት ምዝዛም ኣርእስታት ዜና ክደግመልኩም። መራሕቲ ብሪጣንያ፣ ጀርመን፣ ስዊድንን ሞንጎልያን ብምክንያት ፅምብል ናፅነት ናይ ዮሃና መልእኽቲ ሰዲዶም። መበል 35 ዓመት በዓል ናፅነት ብደረጃ ዞባ ጋሽ ባርካ ኣብ ከተማ ባርንቱ ብድምቀት ተባዒሉ። ብምክንያት መበል 35 ዓመት ናፅነት ኤርትራ ኣብ ኒውዮርክ ምዕሩግ ፅምብል ተኻይዱ። ምንቅስቃስ ሕዝቡላህ ኣሜሪካ ኣብ ልዕሊ ኣባላት ባይቶን ስለስልጣን ፀጥታን ሊባኖስ ስለዘጥለቕቶ ሓድሽ እገዳ ብትሪ ኮኒኑ። ኣሜሪካን ደሴት ታይዋን ዋጋ 14 ቢልዮን ዶላር ኣፅዋር ክሸጠላ ኣውፅኣቶም ዝነበረት ውጥን ከምዚ እውን ዝፈቶ ኣፍሊጣ። መንግስቲ ጀርመን ወታደራዊ ፃኢታት ሃገሩ ናብ 4 ሚታዊት ካብ ጃምላ ሃገራዊ እቶት ክብ ከም ዘብል ገሊጹ። ባርከ ዝኽልኩም ተዓዘብቲ ሓፍሻዊ ዜናታት ኣብ ተዛዚምሎ ምስትርፍ መድባትና ንሓድጎኩም ካብ ዝቐልፂልና ናብ ግዜያዊ ስቱድዮና ኣብ ጎደና ሓርነት ዝርከብ ክነሰጋግረኩም ኢና። ብሩኽ ምሸት።

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ንዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ና ድዩፍ ኣንገሶም መደብና ቀፃሊ እዩ ዘሎ ብምክንያት በዓል ናፅነት ሕጂ እውን ኣጋይሻ ኣለዉና ምስለኒ ናባኸየ
1: ከምዚ ንሪኦ ዘለና ብውዕ ሓዋህዊ ኢና ንከታተል ዘለና ኩሉ ሰብ መምስ ስድራ ቤቱ ተኣኪቡ በዓል ናፅነቱ ኣብ ምብዓል ዝርከብ ዘሎ ኣጋይሽና እውን ኣብ በዓል ናፅነት ከመይ ይበዓል ኣሎ ሓበሬታ እናሃቡና እዮም ዝርከቡ ዘለዉ ምናልባት ተሓጒስ ክትኾኑ በቲ ዝህብዎ ዘለዉ መግለፂ ኣዝዩ ደስ ዝብለካ ኣብ ናፅነቶም ዘለዎም ኣኽብሮት ኣብ ምዕቃብ ናፅነት ክገብርዎ ዘለዎም ሓላፍነት ብሓፈሻ በዚ ናይ ሎም ዓመት ቴማ ፅንዓትና ውሓስና ዝብል ከዓ ሕጉሳት እዮም ዘለዉ ኣብ ብሩህ ተስፋ ኣብ ብሩህ መፃእ ከም ዘለዉ ካብ ገፆም ተንብቦ እዚ ድማ ኣዝዩ ደስ ይብለካ ደጊምና ርሑስ ቅንያት በዓል ናፅነት ክኾነሉ መላእ ህዝቢ ኤርትራ ንምነ ናብ ጋይሽና ክንሰግር
2: መጀመርታ ኣዝና ነመስግነክን ርሑስ በዓል ናፅነት ክኾነልክን ንምነ ስምኪ ካበይ ቦታ መፅእኽ ትገልፅና
3: ሜን ረ ኣነ ፅገሬዳ ኣብርሃም ይበሃል ንምሕዳር ማእኸል ከተማ ከባቢ ሜድያ ኤርትራ የ ናፅነት ንሕና ክንገልፆ ከለና ብጣዕሚ መበል 35 ዓመት ከነብዕል ከለና ንሕና ብፍሉይ ኢና ንገልፆ ኣነ ብፍላይ ብፍሉይ ዝገልፆ ድርባት ኣሕዋተይ ደሰዋዕኸ እየ ምስኡ ተኸቲልና ከዓ ንሕና ኩሉ ግዜ ክንሰርሖ ከለና ነዚ በዓል ናፅነት ከዓ ኣመሓደርትና ልዕልና ኮይኖም ንሕና ብትሕትኦም ኮይንና ይህንሂን ተባሂልና በቃ ነቲ ስራሕ ሲ ብሓባር ኢና ንዓሙል ዝኾነ ነገር ኩሉ ግዜ ዓመት ዓመት ከዓ ክንክደን ከለና ከዓ ትርጉም ዘለዎ ክዳን ኢና ንክደን ኩሉ ግዜ ምምሕዳር ማእኸል ከተማ ሰላም ኢልና ውፅና ቅኒ3ተ ዓመት ፃዕዳ ክዳን ተኸዲና ብድሕሪኡ ዝሓለፈ ዓመት ሰንያዊ ተኸዲና ባሕርና የልናያ ሕጂ እውን ልምዓትና የልና ኣለና እዛ ክዳን እዚኣ ልምዓትና ኮነልና ከዓ ኩሉ ነገር ህዝቢ ኤርትራ እዚ ኩሉ መከራ ይሕሊፉ ከዓኒ ሰላም ኩሉ ነገር ኮይኑ ሰላም ኮይኑ ብፅቡቅ ክሓልፎ ከዓ ንምነ ማለት እዩ
2: ብሓፈሻ ሃዋህ ናይ በዓል ናፅነት ኣብ ጎደና ሓርነት ከምዚ ንሪኦ ዘለና ድምፂ ናይ ህፃናት ኣሎ ናይ ዓበይት ኣሎ ኩሉ እዩ ብሕጉስ መንፈስ ዝፅምሎ ዘሎ እስከ እስኽኽ ከመይ ክትገልፅዮ ነዚ ዘሎ ሃዋህ
3: ኣነ ብጣዕሚ ፅቡቅ እየ ዝገልፆ ማለት ከምዚ ኢሉ ህዝቢ እዚ ከምዚ ኢሉ ዝኩሉ መከራ ሓሊፉ ዝኩሉ ሽግር ሓሊፉ ከምዚ ኢልና ክንሪኦ ከለና ሕጂ በቃ ትስፉ ክስተ እዩ ዘለና ንሕና ብዝኾነ ከምዚ ኢሉ ክንሪኦ ከለና ንሕና ሰዓቢ ክስተ ኢና ንገልፆ በቃ እዚ ክብል ኣይክእኒ
2: ዓጎስ ክወሰን የብሉ
3: ዓጎስ ክወሰን የብሉ ነዚ ክበክብል ከዓ ይደልዩኒ ማለት እዩ
2: ኣራይ የቐኒልና ርሑስ በዓል ናፅነት ምስ ኩሎም ስድራ ቤትኪ ብሓፍሻኻ ንመላ ህዝቢ ኤርትራ ራይ ሽምኪ ካበይ ቦታ መፅእኽ ትገልፅና
4: ስመይ የቐኒየለይ እሞ መጀመርያ ስመይ ኣስመረት ኣብርሃም ይበሃል ኣጋጣሚ ስመ ኣቦናስ ናይ ክልቴና መኽሱ ኮይኑ ፀኒሑ ማለት እዩ ወ ምምሕዳር ከባቢ ሜዳ ኤርትራ ማእከል ከተማ ማለት እዩ ምክንያት መምፅአይ ከዓ በዓል ናፅነትና ካ ዝኸበረት በዓል ኣዝያ ርዛን በዓል ስለ ዘላትና ንዓ ንምኽባር እዩ ብዝያዳ ከዓ ሎም መዓልቲ ናይ ዕለት 22 እዚ ኮማዊ በዓል ፀኒሕና ማለት እዩ ኮማዊ ናይ ህዝቢ ምግልጋል ፀኒሕና ማለት እዩ ኣብ ኩቱር ድኻሚ ኢና ፀኒሕና ከመይ እንትበልካኒ ልዕሊ ወርሒ ዝተዳለናሉ ናይ ግብጃ ናይ ንገብሮ ናይ ዳስ ማለት እዩ ስለዚ ደኺምና ይበልና ከምዚ ክትብሉና ከለኹም ብጣዕሚ ኢና ንሕጎስ ሰምዖ ኣለካ ከዓ ዝሃዋሁ ናይዞም ህፃናት ምስ ህፃናት ኢና ውዒልና ኣነ ብዘይቀላ ዓለም ሎም መዓልቲ እቲ ቅድሚ ሕጂ ንገብሮ ዝነበርና ናይ ኮማዊ ዳሳ ዓበይቲ እዮም ዝበዝሕዎ ነይሮም መንግስያት ዓበይቲ حجكم تمزبو

0: ዝበዝሑ ህፃናት ኮይኖም ውዒሎም ኣዝና ተሓጉስና ኢና ውዒልና ምስ ህፃናት ስለ ዝውዓልና። ስለምንታይ ነዛ ሃገር እዚኣ መጀመርያ ህዝቢ ይንቃሕ ይወደብ እተዓጠቕ። ንሕና ከዓ ነዞም ህፃናት እዚኦም እንታይ ንዕጥቆም ኣለና? ሕድሪ ኢና ነሰኩሞም ዘለና። ሕድሪ መን? እዛ ሃገር እዚኣ ብመን መፅያ? በዛ ቀያሕ እዚኣ በዛ መስዋእቲ ዝተኸፈለትላ ቀያሕ ባንዴራና ትሪኢ ኣለኻ? ትርጉም ዓብ ትርጉም ዘለዋ ንህፃናትና እዚኣ ኢና ኣረኪብና እዩ። ዓመ እውን እንታይ ኢለየ ተዛሪበ ነይረ፣ ኣደ ኤርትራዊት ካብ ማህፀና ጅግና ትወልድ ሓርበኛ ትወልድ እዛ ሃንፃ ዝስዋዓላ እዚኣ ተዛሪበላ ነይረ እየ። ሕጂ እውን ንሳ እየ ዝደግም። ኣብ ልምዓት ኣለና፣ ኣብ ህንፀት ኣለና፣ ኣብ ምንቃሕ ኣለና፣ ኣብ ምውዳብ ኣለና። ገና እውን ክንቅፅል ኢና። ምክንያቱ ቀያሕቲ ብፆተይ ገዲፈላ ዝመፃኹ ቀያሕቲ ከፊ ለላ ዝመፃኹ እያ። ኩሉ ይረኣየኒ ንዓይ፣ ኩሉ ይዝከረኒ እቲዝሓለፈ መሪር መግዛእቲ ብመስዋዕቲ ሃገር ኣውሒስና ሃገር ኣምፂና እንዲና ንሕናን ኣቦታትናን ዘፅንሑልና ሃገር ኣምፂና እንዲና። ሕጂ እውን ገና የዓቢ ኮንኩ ንደለኹ ኣነ ይንእስ እየ ዘለኩ ንሃገር ካህንፅ ድልውት እየ ዘለኩ ሓቀ እየ። ኣነ ብዘይቀለ ዓለም ዋ ስሳ ዓመት ክኸውን ከለኹ ግን ክንዳይ ንስኻ ኣይትጎይን ኢኻ ሕጂ ብልቢ ክጎይ ከለኹ ክንዳይ ኣይትጎይን ኢኻ ናይ ብሓቂ እየ ድለካር ኣለኹ። ስለዚ ገና ክቕፅል እዩ ንደቂ ኣነ ይሓልፎም እየ ብጉያ ይሓልፎም እየ ብሞራል ብኩሉ ነገር ንደቀ ይሓልፎም እዩ። ለዚ ንሕና እዚ ሃዋህ እዚ ንዓይ ንድዒ ንዓይ መግለፂ ስነሉ እየ ኣብ ሰላማዊ ህወት እየ ዘሎ ኣብ ሰላማዊ ህወት እየ ዘሎ ሩፍ ኢለ ዝድቅሰሉ ሓይልታት ምክልኻልና ኣብ ዘለዎ ፅኑዓት ኩኑልና ንሃገረ ፕረዚደንት ሃገረ ኤርትራ እስያስ ኣፈወርቂ ዕድመን ጥዕመንኸ ንኩልና ህዝቢ ኤርትራ ፈተውቲ ሰላም ደለይቲ ሰላም እንዲና ይመላኣልና ጥምረትና ሓድነትና እንዳበርትዐን እንዳተረረን ክኸይድ ከም ዘለዎ ከዓኒ በዚ ኣጋጣሚ እዚ ለወባይ ከተሓላልፍ ክኽእል።
1: ኣዝና ነመስግነክን ርሑስ በዓልና ፅነት ይግበረልከን ይቐኒልና። ራይ መጀመርታ ኣዝና ነመስግነኩም ርሑስ በዓልና ፅነት ምስ ኩሎም ስድራ ቤትኩም ፈተውትኹም ክኾነልኩም ምነ እኳ ንፅሓና እስከ ኣብ ጎደና ሓርነት ብምዃን ብቐጥታ ምስ ተዓዘብቲ ኒኣና ንራኽበኩም ዘለና ከመይ ኣሎ በዓልና ፅነት ኣብ ጎደና ሓርነት ከመይ ትከታተልዎ ኣለኹም?
2: በዓልና ፅነት ብፍሉይ ክንሪኦ እንተ ደኣ ኮይንና ኣዝና ሰማዕታትና ንዝክሮም እንዲና ኩሉ ግዜ ንሕና ዝገበርናላ የለን ነዛ ሃገር ብፍላይ ኣነ ወላ ሓንቲ እሳቶም ግን ሰማዕታትና ግን ንዓና ነዚ ሰላም ዝኸውርዱ ብፍሉይ ባሕርና ኣውሒስና ምክንያቱ ሰላምና ዓቂብና ኣብ ንኸደሉ ደረጃ ዝበዓል ዘሎ ስለ ዝኾነ ነዚ በዓል እዚ ከዓ ብፍሉይ ዝገብሮ እሱ እዩ። ምክንያቱ ርሑስ በዓልና ፅነት ዮሃና ንመላእ ህዝቢ ኤርትራ ዮሃና ንምክልኻል ሃገር ንኩሎም ሓለፍትና ጀነራላትና ዕረብቲ ብዘይብሉ ኣብ ስራሕ ተዋፊሮም ንሕና ክንዛነ ንሕና ክንስዕስዕ እሳቶም ኣብ ስራሕ ተተኺሎም ዘለዉ ንምክልኻል ሃገር ዋርሳዮም ይከኣሎኦም ዮሃና ክብሎም ደሊ የቐኒየለ ርሑስ በዓልና ፅነት ንኩሉ መላእ ህዝቢ ኤርትራ ብፍላይ ካብ ዲያስፖራ ራብዓይ ግንባር መፅኦም ዘለዉ ኣጋይሽና ነዚ በዓል ድምቀት ክህቡ ኢሎም መፅኦም ዘለዉ ዮሃና ክብሎም ደሊ ንሓፍተይ ኣብ እስራኤል ትርከብ ኣስቴር ንጉሰ ብፍሉይ ዮሃና ምስ ደቃ ፀሓይ መሓሪ ካብ ሸወደን ነዚ በዓል እዚ ኸርክብ ኢላ መፅያ ዘላ ዮሃና ክብላ ደሊ ዮሃና ንመላእ ህዝቢ ኤርትራ ንምምሕዳር ኣነ ካብ ንእዞብ ኣርባዕ ኣስመራ ምምሕዳር ከባቢ መደበር የ መፅአ ዘለኹ ኣብ መሓዳሪ ከባቢ ምምሕዳር ከባቢ መደበር ኣሌክሳንደር ስዩም ነዚ ኩሉ ስራሕ ከይተፃዕደ ከይደኸመ ነዚ ከብዕል ኢሉ ሓኾትኮት ድብል ደሎ ኣነ ንክዛነ ዝገብር ደሎ ዮሃና ክብሎም ደሊ የቐኒየለይ ክብረት ሃብለ
1: ይቐኒልና ኣዚና ነመስግነኩም ርሑስ በዓል መጀመርታ ዜና ንመስግነካ ሽምካ ከበይ ቦታ መፅኻ ትገልፀና
3: ተሱ ቤየኒ ካብ ምሕዳር ገዛ ማንዳ ተሱ ቤየ ነበሃል
1: ሕራይ እሞ በዓል ከመይ ኣሎ በዓል ናፅነት ከመይ
3: ፅቡቅ ብጣዕሚ ንዓመታ ከምዝዋን ናይ ሎሚ ፍሉይ ትገብራ ምዝሃይሃዊ ደሎ ሰላም ከምዝገርና ተሓዊስና መዓልና ፅቡቕ ንዓመታ ከምዝኣዋን ብለና የፅንሓና ንዓመታ ከምዝዋን የፅንሓና
1: ሞስከ ከምዚ ንሪኦ ዘለና ሕዚ ኣብ ጎደና ሓርነት ሰብ ተውዛሓዛሒ ዝብል ዘሎ ምስ ስድራ ቤቱ ተኣኪቡ ከመይ ተስተማቕሮ ኣለካ ስኻ
3: ፅቡቕ ብጣዕሚ ፅቡቕ ብሕልፊ ዞም ወፃእተኛ ክንሓቶም ከለና ወሪ 8 ውን ክንዲ ክልቲ ኮይንና ክንመፅ ኢና ብሉ ኣለዉ ዮሃና ብሎም መቸም ህዝቢ ኤርትራ ዮሃና ብጣዕሚ ብጣዕሚ ዝሕጉስ ተሓጒሰ ኣለኹ ብጣዕሚ
1: ኣራይሞ ይቐኒልና ኣዚና ነመስግነካ ምስ ኩሎም ፈተውትኻን ስድራ ቤትካን ርሑስ በዓል ይግበረልካ ይቐኒልና
4: መጀመርያ ሽምክ ንገርኒ
5: ኣነ ርፍታ ክብራ ኣባሃል ቤት ምርተ ጨርኢ ማፃና ፅምልኩም ሰማ ነቐኒለ ኣነ ኤሌትራዊት ጓልቀይዲ ባሕሪ 2 ወደባተ ምፅዋ ምስዓሰብ ትሽዓተ ብሄራና ደቃነ ማፀ 6 ዘባታና ምስተዓየ እትዝና ወይልኡ ወይልኡ ተንከፈናዓና ተራሰ ጅግነት ኣለና ኣዋናፈ ሽሜርፍታ ክብራ ኣባል ቤት ትምህርተ ጨርሒ ማፀና ፅምልኩን ሰማ ነቐኒ ብታንያ ነጋሽ
4: ኣብዛ ከመይ ኣጠሚት ክስከ ኣስምዒ ንንታይ ግጥሚ ደለኪ
5: ኣነ ብደራ ነጋሽ ይበሃል ተማሪት ካልኣይ ዓመት ሕጂ ዘልኩም መፅኤ ዘለኹ ግጥሚ

0: ኤርትራ ሃገረ ስንቲ ውቅብቲ መዘና ኣልቦ ይኺ ካብ ቀደም ካብ ጥንቲ ፀጋታ ዝመልኦ መዝረፍ ዋርኺ ሕጉሳት ኢና ሕና ክኸውን ደቂ ካዋ ናሓፈች ቀኒል
1: ሽመይ ድምያና ኣስበሮም በሃል ሕጂ ዘልኩ መፅ ዘለኹ ዛዕሚ ብባዛ ፅገሬዳ ኣበይ መበቆሎ ኣበይ ዓዳ ዋይ ክፅብቕ ዝክሳዳ ዋይ ክስሕ ማኸል ከብዳ ዛዕሚ በባዛ ተኽሊ ሓመድ ኣየር የለያ ጠሊ ንሱ ተሴናት መዊት ትቕምስል ልክዕ ከም ናፅነት ሳነ ህዝቢ ትመስል ሕብታቶም ክስሕቡ ፈርዮም ክዕምብቡ ክንክን የድለያ ሓለዮን ማይ የድለያ ፅሬት ከምኡ ማለት ድማይ ናፅነት ኩሎም ኣና ቢጎም ካኣትልዋ ንከነኸናን ሓልዋ ሽኾነን ክብሊ ሽታ መልክዕ ክህቢ ቦታ ደስ ክብለዩ ዙርዓ ናፅነትካ ኸምያ ሃገርካ ኸምያ ንሕና ፃላት ዓቢላ ፅሬት እንተፈቲና ከምታ ዕንበባ ንስትያ ማይ ንሃገርና ንከነኸና ንኸሽኩሳ ዓቢርና ንኸላ ነፀብቃ ሰስተርሕና ተታኪና እንተዘይተማሃርና ከምታ ዕንበባ ሃገርና ማይ ሲና ከይትቕምስል ከምዚ ዝተፈገሰ ከይትቆስል ከይትሓር እሑ ትብል ትስዕል ስለዚ ኩሉ ግዜ ንናፅነት ሃገርና ከምዛ ዕንበባ ነፀብቃ ነድምቃ ኣነህብካኣስልዋ ኩሉ ኩናፍቃ ፅኢልኩም ስለ ዝሰማዕኩም ይቐኒለ ዓወት ናሓፈ ፅንዓትና ዋሕስና
2: أستاذ أمنة كيف أجواء الاحتفال بعيد الاستغلال؟
3: يعني جميل جميل جميل أكثر من اللازم جميل يعني كل عام الشعب الأريتري دوام يعني وديشنا كل يعني والرئيس إسياس أفورقي برضو بهنيه ونحن برضو السنة دي يعني أكثر عشان المنع القان موجود في أريتريا اترفع علينا وأكثر يعني عيد 35 يعني مرتاحين والشعب الأريتري يعني محتفلين يعني أكثر من اللازم يعني
1: هون كيف كانت الاستعدادات؟
3: يعني ما شاء الله كويس استعدادات يعني أقول لك صلاة على النبي ما شاء الله وتبارك الله كل عام وأنتم بخير والشعب الأريتري وديشنا القوي كل عام والله يبارك فيكم كل سنة وانتم طيبين شكرا
4: ብመጀመርያ ኣነ ርግበ ገብረ መስቀል ይበሃል ጓል ስውኤ እዚ መስዋእቶም ኮንቱ ኮይኑ ስለዘይተረፈ ብጣዕሚ እየ ዝሕበን እዛ መዓልቲ እዚኣ መዓስ ትመፅእ ኢለ ዝሃራ ንምንታይ እቲ ኩሉ መስዋእቲ እዚ ኩሉ ኣደራዕን ዝኩሉ መከራን ሓሊፉ ንሕና ኣብዚ ክንበፅሕ ዘብቅዑና ስለ ዝኾኑ እዚኦም ከዓ ንዘለኣለም ዘኪርናዮም ክንነብር ዘይኮነ ኩሉ ግዜ ካብ ሕልናና ዘይወፁ እዮም እዞም ምክልኻል ተደርብዮም ዘለዉ ኣሕዋትና ንዓና ንክብሉ ሃገር ንኸድሕኑ እዚ ውሒሱ እዚ ናይ ባሕርና ሕጂ ኣብ ድሓን ሃዋህ ምህላውና ኣዝዩ ከቢድ ዝኾነ ናይ ሓጎስ እስታይ ይስምዓኒ ከዓኒ ብጣዕሚ ከበል ይፈቱ ንምኩሉ ህዝቢ ኤርትራ ንምሉኣት ምክልኻልና ንሓለፍቲ ብምሉኦም ዮሃና ክብል ይፈቱ ንምሉእ ህዝቢ ኤርትራ እንኳ ዓፀሓና ይብል ከዓኒ ዝጋጠሚ

0: ከመይ ኣንስኻ ሽም ክተላለይና?
1: ቅዱሳን እስጢፋኖስ ይበሃል። በዓልና ፅነት ብጣዕሚ ደስ ዝብል ናይ ብሓቂ ንመበ 35 ዓመት ከምዚ ብምብቅዑ ንኩሉ ህዝቢ ኤርትራ ንእስያስ ኣፈወርቂ ከምኡ ውን ኣብ ምክልኻል ኣሕዋትና ዘለዉ ንኩሎም የውሃና ይብል። ሓራይ ሓራይ ሽክረ
0: ኣራይ መጀመርያ ከመይ ኣምሲኻ ምሽምክን ክተላለያና?
2: መስጋን ኣልማዝ እስጢፋኖስ ይበሃል።
3: ኣስቴር ተስፋየሱስ።
0: ኣራይ ኣብዚ መዓልቲ ናፅነት ነብዕል ኣለና መበል 35 ዓመት ከመይ ኣለ ሃዋሁ ናፅነት?
3: ብጣዕሚ ፅቡቅ ኣሎ። ካብ ዝንላዕሊ ንዓመታ ካብ ዝንላዕሊ ክመፅእ ከዓ ተስፋ ንገብር። ሓላፍነት ብዙሕ እዩ ደሰክመና። ሓላፍነትና፣ ሓድነትና፣ ፅንዓትና እንድሕር ዳኣ ዓቂብናዮ ሓላፍነት ንስ እዩ እቲ ንስከሞ ንስ እዩ። ስለ ዝኾነ ሓድነትና ንፅንዕ ትራሕ ይብል ኣነ ሓድነትና ፅዕነት ኩለና ክንስዕር ኢና።
0: እዚ ታሪክና ምውርራስ ኣብ ወለዶታት ብፍላይ ድማ ኣብዞም ደቅና ሕጂ ከምዚ ኣለና ናብ ከተማ ነምፅኦም ዘለና ንኽነብዕል ናፅነት እንታይ ይመስል? እንታይ ሓላፍነትና ኣብ ደቅና?
2: ሓላፍነትና ብዙሕ ሳዕደ ዝሓለፍናዮ መከራ እዚ ሕጂ እገዳ ተላዒሉልና ደሎ ዓብ ተስፋን ሓጎስን እዩ። ነዞም ናእሽቲ ወለዶ ከዓኒ ብሕጂ እቲ ኣሰራያታቶም ኣሰራ ቦታቶም ንኽስዕቡ ሃገር ንኽከላኸሉ ብጣዕሚ ሓደራ ንብል። ሳዕደይ ማዕረይ ብጣዕሚ ሓደራ ንብል። ሳዕደይ ኣሜን ማዕሪተይ
3: ኣሜንዮሃና ንህዝቢ ኤርትራ ብምሉእ ንክልኻል ሓይልና ንክቡር ፕረዚደንት ኢሳያስ ኣፈወርቂ ኣብ ውሽጢ እንደገሎ ኩላና ህዝቢ ዮሃና ዮሃና
2: ዮሃና ምስ ደቅኺ ርሑስ በዓል ከምኡ

0: ክቡር ፕረሲደንት ኢሳያስ ኣፈወርቂ ከምኡውን ሓይልታት ምክልኻል ኤርትራ ንምሉእ ህዝቢ ኤርትራ ሳዕደይ ምስ ደቅኽን ምስ ሓዳርኩን ቻው ማዕረ
1: ኣዚና ነመስግነኪ ርሑስ በዓልና ፅነት ምስ ክሎም ፈተውትኺ ሽምኪ ካበይ ቦታ መፅእ ትገልፅና?
0: ኣነ ምብራእ ወልዳብ ይበሃል። ካብ ስዑዲ ካብ ጅዳ መፀ ዮውሃና 24 ጉንበት ንኩሉ ሙሉእ ህዝቢ ኤርትራን ንእስያስ ኣፈወርቅን ንሙሉእ ምክልኻል ደሎ ንሙሉእ ቤተሰበይን ንሙሉእ ጅዳ ደሎ ንሙሉእ ቤተሰብ ንሙሉእ በዓል ቤተይ ነደይ ንሕዋተይ ንደቆ ኮታተይ ንደቆ ሞታተይ ንሙሉእ ስድራ ቤት ንሙሉእ ህዝቢ ኤርትራ ዮውሃና ይብል
1: ሕራይ ንሕና እውን ርሑስ በዓል ቅንያትና ፅነት ይግበረልኪ ምስ ኩሎም ፈተውቲ ክንብለኪ የቐኒልና ኣዚና ንመስለኪ

0: ስመቸው ወሊድ ይበሃል። ወሊድ ምን ጋሽ በርካ ማፃነነ ወዘይን ዒድ ሕርየት ክና ሓልፈለለየና ዮም ሰነት ሕርየትናታ ክና ምስሊ ሸዓብና ብሰላም ክና ንሓልፈለለየና አልሓምዱላ ረብ ልዓለሚን 35 ሰነት ኣብፅሐና ረብ ልዓለሚን ንሓምዱ ወንሸክሩ ኣዘየኒ ምንሊ ዋሓር ኩሉ ሸዓብና እለ ዳምና ኩሉ ወለ ደብና ዝዓቀብላላ ሸዓብ ኩሉ ሰላም ንክረአና ወሰላም ንመነ ወኩሉ ሰላም ንግባአና ንብል ሰላመት ክና ንብሎማ ንሕነ ኩሉ ሸዓብና ኩሉ መስኡል ኤርትርያ ወኩሉ ብሰላም ንክረአና ረብ ልዓለሚን ህለ ኩሉ ዮም ሕርየትናት አልሓምዱላ ንብል እብረቢ ንኣምነ ንሕና ኤርትሪ ኩሉ እብረቢ ልኣምን ወብርቢ ሄነ ህለና ስቀላ ረብ ልዓለሚን አልሓምዱላ ብል ኣነ እልዮ ሰነት ኣላ ዮም 35 ሰነት ሕርየት ኤርትራ አልሓምዱላ ንብሉ
1: ራይ ይቐኒየልና ኣዝና ነመስግነካ ርሑስ በዓል እሞ በዓልና ፅነት ከመይ ኣሎ?
2: ብጣዕሚ ፅቡቅ ብጣዕሚ ተሓጒስና ዝኽሉ ህዝቢ ኣብዚ ብሰላም ና ፅነት ክዕልፍ ብጣዕሚ ተሓጒስና ብጣዕሚ ፅቡቅ ኣሎ።
1: ናበይ መፅኢኻ?
2: ካብ ሃገረ ጀርመን ፍራንክፈርት መፀ
1: እሞ እስከ ከምዚ ኢልካ ክትሪኦ ከለካ ብኩሉ ካብ ዝነእሰ ክሳብ ዛዕበየ ብሕብረት እዩ ዘብዕሎ ዘሎ ከመይ ስማዕካ ኣሎ?
2: ብጣዕሚ ሓጎሰይ ወሰኒ ይብሉን ማለት ሲ ዝብሉ ዓብኒ እሽተይ ኣብዚ ደጊ ብሰላም ክወፅእ ወላ ሓደ ሰብ ኣይዛረቦን ወላ ሓደ ሰብ ከምዚ ጌጋ ኣይብሎን ብጣዕሚ ተሓጒሰ ብጣዕሚ ደስ ኢሉኒ።
1: ሕራይ ሞ የቐንዲልና ዜና ንምስግነካ ርሑስ በዓል ዝኸበርኩም ተዓዘብትና ንሃዋህ በዓል ናፅነት ኣብ ጎደና ሓርነት ኢና ናባኹም ከነብሎ ፀኒሕና ንሎሚ ምሸት ሒዝናልኩም ዝነበርና መደብ ነዚ ይመስል ነይሩ። ፅባሕ ብተመሳሳሊ ሰዓት ነዚ ውዕውዕ ዝኾነ ሃዋህ ናባኹም ከነብሎ ኢና። ንፅባሕ እውን ኣብዚ መፂኹም ተሳተፍቲ ክትኮኑ እቶም ናብዚ ክትመፁ ዘይትኽእሉ ድማ ብቀጥታ ፈነውና እንፍንዎ ከተከታተሉና ብክብሪ ንዓደምና። ሌሎ ምሸት ተራልዩ ዝነበረ መደብ ነዚ ይመስል ነይሩ። ርሑስ በዓል ቅንያትና ፅንነትን ንኩሉ ህዝቢ ኤርትራ ፅንዓትና ዋዕስና።
3: أستاذ المشاهدين كما قال الزميل أنقسم كنا معكم على الهواء مباشرة من شارع الحرية وحاولنا أن ننقل لكم احتفالات الشعب الإريتري بمناسبة العيد 35 للاستقلال على الهواء مباشرة من الفضائية الإريترية. كما قلنا سابقا الشعب الإريتري يحتفل هذه الأيام بحفاوة كبيرة بعيد الاستقلال 35 بإقامة مختلف العروض الثقافية مختلف المآدب ومختلف البرامج الخاصة بهذه والتي تعكس هذه المناسبة. برنامجنا بمناسبة

አገልግሎት ቴሌቪዥን ኤርትራ ብመንገዲ አራብሳት ክትከታተሉን ዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርኤችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

0: ካብቲ ስርናይ
1: ስርዓት ባግበሪ ኣነ ዝብል ዘለኹ ምናልባት ኣብዚ ዓዲ እንደ ሓመይ ሞ ካቢሎም እንኳ ኣይኮኑ ሞ ኣብቲ ርሑቕ ከይዶም ክዋሰቡ ደልዮም ካ
2: እዛ ዓሽቤት ላሚ ስንበር ድሮ መልዕ ኮይና
3: እወ እንዲኻልእ ዓንዳ ኮይና ትሪኣ
0: ኣንታ ወዲ ዘኹ ናብዚ ሰዓት ኣቢሎም ዶኸዱ
4: ኣንታ እዚኣ እንዳታ መንገዶ ንርአ ጥራይ
0: ፃወትለይ ባ
5: ዛርሕሲ እታ ንመርዓይ ትገዛ እያ
0: ሳውሕ ኣነ ተዋሪዱ እንድ
5: ብዘይካ ሰው
0: ካልእ ክወዛ ዝኽእል ሰብ ካብኡ ሓሊፍ ላመን ክወዛ ናዚ ዓስከር ዘይኮነ
5: ታዝ ንዝ ዋሓደ ናደኣ ከይ ዘንጉዕኒ
0: እታ ዝበለሎ ትብለ ኣብ ኣንታ ዝረኸበት ትርከበና ንርጠ
5: ኢልኩም
0: ወ ኣናይ እንታይ ዶ
5: ንስኹም እኳ ዝበልኩምዎ
0: ኣናይ ስ ኣናይ
5: ኣታየ ባ ንዕናይ ሰዓቡኒ ዕስከ ንዕናይ ከይከዶ ከሎ ክነርክ በሎም ባሕባሕ ከይንብል ከይንጋዳድዕ ንጠንቃ እንተኾነ ተዕዋና ሒዝና ን ካብኡ ሓለፈኻ ትንፋስ ናክሳት ዘላ ንገጠር
6: ጎልዑና ከይረኸብ ከሎ ንርክቦዮ ንዕት ታላይናሳውን ሓሊፉ ዳ መንከወፃዕላ
7: ኣነ

0: ዘሩ
1: ኣቤት ጎይታ
0: ታቅ ጅግናኻ ከማኸይ ተፈጥረን
1: ጎይታይ ንመርዓ ዝተሓሰበ ጣዕወያ
0: ግርም ገበርካ ሕይ መርዓዎም ተደልዮም ማይ በርበ ተደልዮም ሽሮ ግርም ሕልፍዎ
1: ገና ጎይታ
0: እንታይ ዘይነፅረሉ
1: ዓድና ብጊሓ ከም ዝፈልጦ ነዛ ጣዕዋ ክብሉ ክስዕብና እዮ
0: እሞኸ
1: ካላ ጋና ተዳሊና ንንፀንሖም ባህላይ
0: ድንቂ ይምፁ ይፋሎም ሞ ካብዚ መፃብ ከም ዘይወፅካ ክንገብሮም ኢና
2: ጎይታ ብህለለኒ ሞ ነጊፈ ድክፀውን
0: ኪደና እዩ
2: ገለ መጃጀቡ ተኾይኖም ካብ ፊትና ዝመፁ ኬድናን ነገር ተንኸትሮምቲ ንክብርና ዋገ ዝህብ ኮይኑ ይስማዓኒ
0: ክለላ መዓር ዘረባ እዩ ዓሳክር ሃቦ ሞ ኪዱ ኪዱ ሃይ መንገዲ ክተርዎ ዘሩ
1: ጅግንኣኻ ኸወታ
3: ዓድና ብሰላም ናብ ቤትና ክንምለስ ኢና ተበልኩም ግርብ ኣይፋሉም
1: ከነፋሎም ኢና ተበልኩም ከዓ
4: ዘሮ እምባራዚ ኢና ተባፅሕና ሰብኣይ ትኾንካ በይናኻ ዘይትመፅ
1: ተናዕነበይናኻበልካብሃ
4: ዘለናክንራእዩ
3: ስጋኹም
4: ሕዚ ኢኹ በሎዕ ሃየ ሃየ ምርጫ ኹም ኣፍልጡ ኣንኹም ከምፅ
5: ሩ ድሓ ብሃ ዘለና ዳዓ ኣብዚ ኢና ተባፅሕና ዓናይ ናዕናይ
3: ኣለኹ
5: ንራይ ኢናዳ
4: ደጊም ሰላም የለን ነዘናኣንተ ኩልና ከይኩም ንገሩ ደጊም ዛኹም ጥልኳ ክተመሰሉ ቆል
5: ኣንታ
4: ትዮምና

0: ዳሕጅሉ ዳ ንፅንሒልካዮ
1: ዋላ ይመፁ
0: ዋይ ከምዚ ብሎ ሽግር እኳ የለን
1: ናበይ ደለካ ክፈላ
0: ክምሰዕቦ
1: ትምስዓም ይፅናሓልና ትምክዕሸና
0: እቲ ምንታይ
1: ተዝምለሱ ምመፁ እዚ ግዜ እዋን ይኮን
0: ይ ከመይ ዝብሎ ሽግር ይደቅ
1: ዋላ ደዳሃዮም ሰብ ንልኦ ከሎ ዓደ ኣትዋ ገ ገና ኣትዋ ዓዲ
2: ሰሪናካ ብስርውና እዛ ዓድና ትሪኦ ኣለካ ብምእለታ ውሽጣ ደጊኣን ህበውን ኮ
1: እንታይ ስለ ዝዓበስኩካ ክዲዝዛረብ ዘለ
2: ሓሶት ወሊድካ መሰሰወትካ ግዲ ሓሶት ወሊድካ መሰሰወትካ ግዲ
1: በልዓነ ናዓኻ ኣብዚ ባይታ ዓዲ ገዚተ ደው በልኩካ ባይታ ዓዲ ግና ዓዲ ምልእ ትምሳኻ ኮይና
2: ንባይታ ዓድና ዓይተላግበላ ባይታ ዓድና ካብ ጥንቲ ጥቅምቲ ሓቂ ምስተዛረበት ሕጂ መዕየር ምስተሰኣኖ ጉዳይ ካስ ንባይቲ ዓድና ክትላግብ
3: ንስኻ ግን ጉዳይካ ኣብ ባይቲ ዓድና መዕየር ዝበሃል የብሉ
1: ወ ውሃ ሌፎ ሌፎ እውን ሌፎ መልዓስካ ድ መዕየር ዘለዎ እዩ ንስኻሲ ቅኒ ይመበል ቅኒ ይበል ድሓን ክዲ ይብልካ ክትርኢኻ ካልእ ክትርኢኻ
3: ሰይ ክኢላ ከ ትመስል ሓዋ ኣተወካ ተበልዎስ ሓሰር ተኸዲኖ ኣለኹ ዩ ዘሎ
2: ዕድመን ጥዕና ንሃበና እምበር ብሓደ ክንቅኒየና ብዝዓዲ
1: ጥንስኪ ሕራይ ኪድ ክትቀፅል
2: ጅደ ፍንፉን
1: መን ፍንፉን ንስኻ ፍንፉን ፍንፉን ኣይብሉኻን እዮም ፍንፉን ኣይብሉኻን እዮም ኣደብ ግዛ ወ ኣደብ
4: ግበኣነ
1: ኳ ንዓኻ ዝወልደካ ወልደካ ንዓ
5: ኣይትዛረበኒዋዋታናዘረዘረግዜ ዘይኮነ
6: እወይ ኣተረኺቦ ዝዕዋ ዕዋዶ ረኻቢ ክብረኺ መረኻቢ ረኻቢ ክናጠፊእክዶ
7: ስጋ ኣፍክናክባ
6: ስመየ ፅዋዕን ፀጎጎት ከለና
7: መላሰዋል ኣክለክ
6: ነግረክን ኣለኹ
7: ኣክለክክንዛረብእንተ
6: ክትገብረ ከመፅ እንታይ ከለኒ ዘሕት ንዓንታይ ስራሕ ኣለክ ውራይ ዘለዎን ከዓ
7: መስሊ
6: ክተግባር ክንደይ ዝበልክንመስላ ክነዳስክለ
3: ቋዕ ድሓ ንመፁ
6: ኣይ ሓያል ንዲረኺቦ ፃዋላ
1: ዕዋ ባዕር የለን ሰብ ዲቀ
6: ኣይ
1: ሰለጠም
8: ጥራሕ ደም ኮይኑ
5: ሰሩ ወዲ ዓነዳ ዘርኡ ኣይዝረአሉ ተዘሚት ናታ ዝበይኑ እንታ ደሳውን እምበራ ረኪቦ
1: እምበር ከፊፊት ከቢኩ
5: ንሕና ስንገጥም ሓሲብና ከይድና ነረ ግና
9: ስነስርዓት ግበር
5: እዚ ካደ ስነስርዓት ትፈልጥ ኢኻ ኣታ ሰብይ ሕ
4: ዓዲ ድቃስ ክስ ህድድ ናብታ ዋይቶ ወቃዕ ክተድልየና እዚ ዓበ ጉዳይ ስለ ይበሃል በሉ ሒ ኩሉ ሃና ነና ቤትና ነግባእ ንኺ ይኣኽለና
7: እሞሒ እዚ መገሻስ እንታይ ይኹን ኹም ትብሉ ዘለኹ
8: ይትረአ ትብሉ ኣለኹ
7: ኣይፋሉ ኣይተርፍን
8: ኣይብል እስከ ተዛረበ ሰብዓት
7: እዛ ቆልዓ ዝናፍቕዋ ትናፍቖም ስድራ ኣለዋ
8: እሞኸ
7: ዓዲ ብኣኹም ክትፋኖ ከምዝረቑ ሓኩም ሰሚዓ ቐኒዕ እያ ሂ እዚ ናይ ትማሊ ርካብ ብናይ ርካብ ሳውን ዝረኸባ ብኡ ሒኒን ክንብለላ ፅቡቕ ኣይኮነን ሒኒን ኣይትበሉላ
8: እንታይ ዘረብኹም ዘረቡ ዘለኹም ትማሊ

0: ውሽጢ ዓዲ ፅባሕካ ኣበይናኣቱ
1: ደሓ ካብ ዝነበርናየ ይከፍኣናን እዩ እታ ከብዳ ሓቂፋ ትፅበ ዘላ ወላዲትከ እንታይ ትኹን
2: ሓቂ ኣላቦ እንተ ንሕና ዝሃበና ንፀውር እንተ ንሳ ግን ብሕማቕርካብ ወዲቕዋ ቁሲላን ከላ ቁስላ ከሕወት ቁስላ ዓዲ ክትርኢ ብልም ዘይኮነ
3: በርስ ዳሓንዲ በልኩም ይኹ ኣረስ ነገር ሰይጣን

0: صباح حاتم اسمع يا روح تقول مهمك ده صباح تخي
1: دينقي انا خان من قدكم زخون غوغو قجا غبرلكم درق زبلي
0: الحمد لله هو اما عزمرات تفتني شو ما يودي ابو دايت عنا اكبر لا تنا تنا يتبز ودي
1: እቲ በዓል ወዲ ቐሺ ናብ ሳውን ዝኸዱሉ መዓልቲ ዓይኖም ምስኦም ተዘይከድኩ ኢላ ወጠጥ ኢላ ኣዲኣ ግና ሕነቕ ኣቢለን ኮፍ ኣቢለን ኣትሪፈና እምበር እዛ ቆልዓሲ እቲ ሓቦኣ
0: ዘርናና እዛ ቆልዓ ዕድመ ንጥዕና ንትርዓ ይሃበና እንበሪ ወዳን ጓላ ተፋልጣ እያ ዝመስለኒ
1: ኣይ ጓል እንድያ ካብ ፅንፅያ ስሓኸለ ተባሂሉ እዚኣ ሰ ስቕ ዘይትብል ወደ ተዋጢጣ እዩ ዝኸፍኣካ
0: ኣበሲት ባ ኣበሲት እያ
1: ሓይላ እንድያ ሓይላ በዓልቲ ሓቦ እያ

0: ስብ እስኪ እዚ ትማል ነገር ሳውን ከጋጥም ሲ እንታይ ከም ዝተሰናድኺ ውጭም ጉሪም ትብል ዝነበርኪ ትማይ ትበል መልስለይ
1: ኣዲ ዝምለስ ሞ ዘይብለይ
0: ንዓይነን ጭዋስ ኣብ ልቆታ ኣብሉ ኣጋብሎ ኸዲ ጠፊእኒ
1: ኣተናደ
0: ትንበሊ ኣደይ ትበልኒ ዓቕሚኸ ሕሰብ
1: እሞ ጥራሽ ዘይሓሰብኮ ባባዕልኽ ናይ ተወድኦ
0: ኣቤት ኣቤት ታተለ ዘዕበ ክቆልዓስ እንታይ ከም ተሓስቡ ክጠፍኣኒ ንዓይ ከተታልከይ ተዓስቢ ተጠንቀቂ ኣነ ነግረክለኹ ተጠንቀኺ ዓቕሚኸ ሕሰብ
1: ኣዴይት እንደዳበለ ሕራይ
0: ከይቲ ደግሚ እያ እነግረክ ኣሎ እዚ ግትር ምባል ጠባይ ዘሎ ካብ ሰባ ዝነውሕት መሸላኸ ይኮነኪ ተጠንቀቂ ኣነ ነግረክ ኣለኹ ዘይ ዓቕሚኸ ትሕሰብ ነግረክ ኣለኹ ዋ ወይ ጉድ ኣካል ርኢና እዘይ ዓቕሚኸ ክትማጣጠሪ

0: وين؟ كنز استظهرنا يا اخونا اللغة. ها؟
1: ومين بدها هيدا احنا
0: قدرنا؟ وين؟ سلفك بلنا هاسف ومحيش.
2: كان امك. وين؟ كسلت انديو؟ كسلت انديو؟ كسلت انديو عجرنا زلنا؟
0: وين؟ انت زمرعة وين مود قشس؟ كنت معتي تليفون ابو. اتانا تورا اذا حصل ارحقا تزميتها. حي انت هيتقدرنا حيش.
3: أنا سي زقبرنا قرنا نحلف أمو عدا أكيمنا كله نقرنا بمكلي زيزبا صحنا رئينا قنزب نخفر
0: قرم قرم حساب
3: دحان دحان زعبازي كل وديئنا يئنا زترفة نكبر كم يتوديو كاردن بيار حيه بيار له آي
0: بوي أنت يا ليك يتنسيبنا أنا خنزار رئينا لكار لنا
3: أنت عم أخواناني ساني حندي
0: حبال قبل كاسي نوه
3: زس حراي فجأة متغير له زترف الزركا يخن زترف القدا يتابط ونعد مخاتي
4: ናይ
3: ሳውንን ካልእን ኩነታት ከየተሓሳስበካ ንምባል ኢና
4: ጥራይ ብሰላም ተመለስ ኢልኩም መርቁ
3: እዋእ ብሰላም ወፊርካ ብሰላም
4: ተመለስሜን ሜን
3: እሞ ክትሕጎስ
4: ወ
3: ንወዲ ቐሺ ወያ ዝተዘምቱ ተርሒ መተ ካእታ ገይርና ኣሉለና
4: ግርም ገርኩም ፅቡቅ ብስራት እዩ በሉ ኣነ ድማ ሓደ ምክት ሃብታ ቤተይ ኣሎ ንዓኹም ሓገዝ እንተኾነኩም ሃይወሰድዎ
3: እንታ ውሒድና ዳ ድሓን ንሪኦ
4: ድሓን ድሓን ኣነ ምስ ቤተይ መኺረ ይሓይሽ ዝበልክዎ ስለ ዝኾነ ይትሰከፉ
3: ንሪኦ ድሓን ቆልዓኸ ምብጋሳት ነጊርዋ ድዩ
4: እዋዕ ኣንታ ኣነስ ነጊረ እያ እየ ኣብ ቤትና ፀኒሓ ሕጂ ናብ ዓይኖም ብፅሒ ኢላ ክምለስ እየ ኢላ ያወፅያ
0: ብጌሓት ሞ ተወገሱ ኣነ ከዓ ክሳብ በርሃው ዝብል ሲ ከሰኒኩም
4: ድሓን ድሓን ደሰክፍ የብሉ ናይ ተሰከፉ
5: ሕድሪ
6: ተጣሚትከእንእዩ ዓሊፈ ፍውስን ፍውስን እንተ መንእሰይ ኮይኑ ዳ ነቲ ማንዞ ዘርኦ ግዳይ ዘይስዕቦ ናብ ዘይከይ እንታይ ምሳይ ዝጠማምት ኣለ ኣዘይ ዝብል ምስ ዓብይ ሰባት
5: ንዓይሲ በቲ ጓልሓጥ ዓይኒ ምስ ጠመተኒ ብሻዓንደ ካ ዝበል ዓይነት ትኽእል
6: ግና ንሕናሲ ኣንቲ ተኸዓ ኣብኡ ኮይና ክንፀንሕ ነርና ምስ ሳው
5: እንታይ መታ
6: ዋ ፃዕዳን ቀይሕን ዓፅምናን መረቕናን እኳ ምሰተናየ ልምፅልና ዓበቕና ግፍፍ ፊሉልና ምቐነየ እንታ ዝሳውን እኮ ኣንበሳ እኮ እዩ ኣንበሳ እዩ ንዓለም እንታይ ገድሽዎ ምስ እንዳበላዕደ ከይድ ዋላ ፀገም እዩ
5: ምስ እሞ ናይ ሓጎስ ናይ ደስደስ ተባዕታይ ዓንዳፋሎ
6: ኣለክድ ደሮ ኣምፅ የለና ንሕረዶ ካብዚ ንላዕሊ ሓጎስ ዳ እንታይ ኣለና ኣምፅ ሕጂ ንሓዶ ግደፍ የሉ
5: ባሓክሎ
6: ኣምፅ ኸራ ሓረንፅለ ዝበክ ዘሎ
5: ኣፅምኦ ግብፅ ተብሎ
6: ተኸዓ ምህረት ዓንዳፍ ኳ ክትሓርዲ ዓንዳፍ ናይ ዓዲ ዳ ኣራሪኺ ተሓርዲ እምበሪ ናትካ ዓንዳፍ ኳ ክትሓርዲ ብዘይካ ጥጥቆ ንስኽስ እንታይ ትቕርብ ኣነ ገድን እምበር ንዓ ክምእማን እዩ
5: ነስኻ ኢነ ጌርካ እያ
6: ዝኮኑ
5: ጥጥቆ እያ ዘለካ እዛ
6: በለት እንደ ቆልዓ ገር ክምስ ዋዕ ኩምኒ ኣበር ዋ በለይ ክነግረኪ ዓንዳፍ እንዲክትብል ንፀኒዕኪ ዝህርፍርፎት ገብርዮ ዘለኪ ከዓ እንተስ ኮለኺ እንተስ ምስ መትክ ክትፍደይ እየ ኣይትሰሓቂ ኣቦ ክዛ

0: ትንሽ ትፃወትለ
1: ካበይ ኣምፅ ኢ ዳእሞ
2: ምሳ ስለ
0: ትሳው እንዳ ድልት ዝህበና ዘሎ

ኣገልግሎት ቴሌቭዥን ኤርትራ ብመንገዲ ኣራብሳት ክትከታተሉ ዝፀናሕኩም ተዓዘብቲ ፈነወና ካብ ኤስዲ ናብ ኤችዲ ማለት ዝነፀረ ድምፅን ስእልን ዘለዎ ፈነወ ተሰጋጊሩ ከም ዘሎ ንሕብር። በዚ መሰረት ካብ ሎሚ ጀሚርኩም በዚ ስዕብ ኣሃዛት ቴሌቭዥንኩም ዳግማይ ብምቕናይ ዝበለፀ ንፃረ ዘለዎ ናይ ኤችዲ ፈነወ ክትዕዘቡ ክትክእሉ ኢኹም። ኣብ 26 ዲግሪ ምብራቕን ዝርከብ ኣራብሳት ባድር 8 እትከታተሉ ፍሪኮንሲ 11938 ሲምቦል ሬት 27500 ፖላሪቲ ቨርቲካል ኤፍኢሲ 3/4 ኣብ 20 ዲግሪ ምብራቕ ንዝርከብ ኣራብሳት 5 ሲ ባንድ እትከታተሉ ድማ ፍሪኮንሲ 3883.75 ሲምቦል ሬት 27500 ፖላሪቲ ኣርችሲፒ ኤፍኢሲ 5/6 ብኣራብሳት እትከታተሉ ተዓዘብቲ ንዝበለፀ ንጻረ ስእልን ድምፅን ፈነወ ኤችዲ ዳግማይ ቴሌቭዥንኩም ቀንዩ ሚኒስትሪ ዜና።

ሄራር ተዕሊም ሰኖታት ሕርየት ዲብ ኤርትርያ ተዕሊም ኣሳስ ኩሉ ተጠውራት ና ሓተ ደውለቱ እንደ ኢልትዓለም ምን ተጃርቡ ሌጣ እንደትበገሳ ቀደም ለኣሳደረ ገቢል ዓለም በታተን ይሃላ እሊ ኩሉ ዲብ ዓለም ብጾሕ ለሃላ ተጠውራት ልግባ ወፍገሪት ቴክኖሎጂ ላቱ ስናዓትማ ቀዳሙ ውሓሩ ኩሉ እብዕሉማም ለትሸቃ ወለት መሃዛቱ ተዕሊም ኣብዓመት ዲብ ናይ ክልቀታይ ዕሉም ወዕሉም ኣደብ ልትካፈል እግል ተጠውር ድወል ህየ ክልኢቱ እብምንሕድ ልኢል ሓምቕ ቅያስ ላእትሓዘ እቲ ኤርትርያ ዓድናማ ለልትሀየብ ለሃለ ተዕሊም እብ ክልኢቱ ዕሉም ጠቢዓት ወዕሉም እጅትማዒቱ ለልትሀየብ ምን ክፍለት ዓስርታሳይ ክፈል ዘመን ወሓር ኤርትርያ ዓድና እብ ሰበብላ ለእተርቱ ዲብ ኣልዓለውማ ዝተዓመረት መስኩበት እንደረክበት መዋጥኒና እግል ተዓልም በክትረክበት ይዓለት እሊ ህየ ንዛም ተዕሊም ኤርትርያ ዲብ ስድት መደት መስተዓመረት ጥልያን እንግሊዝ ወቶብያ ለትፈናታ እግሎም ለከድም ላዋሽ እደይ ልትረ ዲቡ ላዕላቱ ኤርትርይን ረኪብ ለሓቅምን ሕቁቆም ላቱ ተዕሊም እግል ስኒን ብዙሕ ዲብ ኣፍሱል ሕዱድ ክርዓም ወሕሩማም ምንጸንሐው እብሊ ሰበብ እሊ ህየ መዋጥኒን ኤርትርያ ቅድረት ለረክቦምኖም ጽሚእ ተዕሊሙ እግል ለእርወ ምድር ዲብ ለእረይም ዲብ ዓለዮ እት መታክል ብዙሕ ዲብ ልትካሬ ደርስ ዓላ እሊ ህየ እግለሰር መጅተማዕ ላተን ኣንሳት ምንገቢ ወእግለ ቅድረት ለእለቡ ዲብ ብሩር ለነብር መጅተማዕና ጾር ክቡድ ዲብ እንቱ ለእተላለ ነብራ መሰለን ዲብ መደት ሕክም ኢጣልያ ርኤና ምንገቢ ዲብ ኤርትርያ ተዕሊም ምን ሕነት መጅተማዕ ኩሉ በንኡቡ እዳረቶም ወእቅትሳዶም እበለከድም ኣግቡይ ምን ራብዓይ ፈስሊ ኢልሓልፍ ምህሮ መእንብታይት ደረጀት ሌጠእቱ ክልኩላም ዓለው ሲያሰት ሕክም ኢጣልያ ዲብ ተዕሊም ኤርትርይን ከብዶም ኣጽግብ እግሎም ዲኢኮን ሓንገሎም ኢትምለእሎም ትብል ሰበት ዓለት ለከፊ ኣብካት ተዕሊም እግል ኢልኸቦ ለሓልኮ ወኣብካት ዕልም ከልኦ በልዓለውታ እቲ ሰነት 1941 ሕክም ኢጣልያ እንደ ዞላ እብ እንግሊዝ ከምሰል በደላማ እቲ ምድሪ ኤርትርያ ለኣስሓባባ ከደማት ተዕሊም ብዙሕ ይዓላ ምናተ

ስር መድረሰት ቦርዲን ለብዲበን ሰብ ዓለጋባ መዳርስ እግል ኩሎም ሰብ ርዕዮ ስብክ ወስግም ክድመት ተዕሊም ለሃይባለያ ምስል ሰብ ገጽ ዋዕበይ ዓዲ ብትድጋመ ህየ ውዛረት ተዕሊም ለላሸቅያ ካላንደራት ኣውቃት ምህረዲ ብተጣፌሕ ምስል መንበረት መግዕዝ ወሰብ ርዕዮ ለልትወጥ ሒናት ተዕሊም እት ስታታ ኡቲቱታ እሊ ህየ መንበረት ለሰብ ርዕዮ ጀላብ እግሊ ትትሐምረግ ወመትሐና እዲብ እቅትሳድ ገቢል ኢልምጻእ እንደት ባህላቱ ክምሰል ምራዶም ገብእግሎም ለሃላ ላዝም ላቱ ምህሮም እምብታይ ተዕሊም ኣዳላይ በራምጅ ሙነት ዲብ ገሌ ለትሐረ መዳርስ ክምሰልሁማ ተዕሊም እብህግያእም ወእምበል ደፍዕየት እግል ገቢለ ለትሓስብ ሕኩመት ኤርትርያ ሌጣ ትታባዕል ህሌት ስያሰት ተዕሊም ናጅሃታ

እምበል እሊማ ለምን መደትን ዳል ዲብ ሕሩር አራድል አምባታ አብ ደዮት ኩዌት ዲብ ዓበይ ዲብ ሰነት 1946 ምእታይት ሌየጠልዓላ እትን ለመደት ጎና ዲብ ዝያዝ 80 ምእታይት ዓርግሃላ እቲ ሸባብ ህየ አብ ደዮት ኩዌት 67 ምእታይት ዲብ እትየት ሕርየት ለዓላ እዘ ዲብ 93 ምእታይት ውቁልሃላ እትን ልልሓልፈ ሰር ዘመን ለገብ ወቅት ወክሱሰን ሐቆ ሕርየት እርትርያ ዓድና ሓተምና ዲብ ዳርሳም ሸባብ ሰርገል ዓብል ኣምፀያ ድወል ዓለም ጋብት ክምሰል ህሌት ተቃሪር መእሰሰት ኣሕሳኢያት ዩኔስኮ ዝሓብር እሊ ሄራር ተዕሊም ህየ ዲብ ቀባትለ ሓልፈ ስኒን መካይዶ ሓምል ወጣፈ ዓለምን መይ እምብል እበለይ ልትሓለል መዓፀም ሕኩመትና ወገቢላ ለገበዩ ሰኒ ዲብ ረቴ ወመሓግዙማ ምን ወክድ ዲብ ወክድ ዲብ ልትባላሕ መጻህላ

እምበል እሊማ እግል ጽሙማ ወሕጁባም ለልትሀየብ ተዕሊም ቅድራት ፍንቱይ ምነዲብ መናሂጅ ተዕሊምና ለሐላቱ እግል ለምስክን ነገሮ ቧዐቅል ለቦም አጀኒት ለልዳለ እፍሱል ወኣላት ፍንቱይ ለጠልብ ተዕሊም ሕኩመት ኤርትርያ ምናብ ሕስር ዛይድ ሸቀድ ይብልህሌቱ እሊ በገሶ በዳሪታት እሊ ኩሉ ምስል እንደ ጃምዓ ስያሰት ተዕሊም ኤርትርያ ዲብ መሳዋት ለተእምን እት መዲድ ተዕሊም ሌጠ እንደ ይትገቢ እት በቃዓት ዓዳለት እጅትማዕየት ወመሳዋት ተዕሊም ዲብ ዳይም ሄራር ወባልሖት መሓግዙ ለተተንክብ መስኡልየት ሕበር ናይ ሕኩመት ወሸዕባታ

ደርፈን ዲ ብኣምፅኦት ሕርየት ዓብይቱ ኣወል ደርፈን ዲ ብወጠንየት ለሸዓብ በዲርማ ቤልክዎ ዓልኮ ለሸዓብ ክዋ ሓት ተገቢ ደርፈን ፈን ዲ ብወክድ ንዳል ካሊእ መረት ተደግማ ኣለየኮ ፈን ደባበት ዓላ ፈን መጥፈ ዓላ ፈን ቡንበት ዓላ ፈን ኣርበጃ ዓላ ፈን ሸዓብ ውሕድ ዓላ ፈን ሸባብ ማዕነዌት እንዳሃባ ክምለል ተሓቆ ሰውረት ወዲ ዓላ ፈን ሰውረት ዲ ኣያ ኣካን ብኣፅሓት ክምህለየት ዝሓብር ዓላ ፋፈን ብዙሕ ትደሩ ዲ ኤርትርያ ብስፋዓሙ እሊ ኣህምየት ሊ ጀበት ሻዕብየት እንደ ፋህመቶ ሞዴት ፈን ምን ስርየት ኣስክ በጠሎኒ ኣስክ ብርጌት ፍረቕ ወዴት ፋህማኒ ሌሽ ብላ ተውዐየት ግጀሽ ለሂብ ብላ ማዕነዌት ግጀሽ ለሂብ እብላ ማዕነዌት ግሸዓብ ለሂብ እብላ ለርሳለት ለተተሓዘለየት እግል ውሕደት ሸዓብ ኤርትርያ ወላ ርሳለት እተወክድ ተተሓዘለለየት እግትግባእ ዶሮ ልፈንካን ከቲር ካልስ ጅደን ጅደን

0: والخلد لك والكل لك.
1: الاول الساحل

እንዮም ዶሉ ይለዓላ ሓልየትና ከም ሰልማ ጋሻይና ካብ ማግለርኢኩም ዲብለታ ምምላእ መናሰበት ሰነት 2023 ሰነት ዒድ ሕርየትና በርናምጃትና ከም ማግለም ብሄ ግል ተላሌቱ እንሻ ላ ተመፅልላ ኣውካ ድ ብዕድ ጋሻ ብዕድ ሓልየት ለተዋጅሃና ዲብ እምብል ምስልና ዘለው ክልኦት ምሰውሪና ኣማን ተክለ ከም ሰልማ ሓበን ሃብቶምቶም ለትመፅልት በርናምጅ ኣው ለመፅል ህላ ኣውካት ብድሓን ወሰላም ለተዋጅሃና ዲብ እምብል በርናምጃ ዲብ ለታመምህላ ሰባትና ደማነትና

ወለተ እንሰይት ወላዲት ሓጥር ወሓጥረታ እደውለትና ለየጠ እንዲገቢ እትእለ እድንያና መዓነት ወለት አንስ ልልትማጣ ወሮ ኣለቡ ደውለት ወዓመተን እድንያ ወለት አንስቱ ልልሳማያ እትላ ዓድና መጠና ምንገቢሀ ዶር ወመዓነት ወለት እንሰይሰን ቃሊቱ ክምኒ ናይ ኤርትርያ መቃይስ ንዳል ጅርሰት ተዓብ ወዓመተን እስትሻድ ዝሓለፈት ወለት እንሰይት እዲና ህልየ ትግል ኒበል ይንቃድርኒ እቲ ኣውካድ ንዳል ኣወል ሓያተን ሳባለያ ወብዕድማ ዲብ እዲና እግል ርከበሁ ምናዕለእልን ኣብካት ክልቀት ተሓረመያ ወኣውለውየት ሕርያንን ኤርትርያ ገብአትዎ ድየ ማለት ነብር ኤርትርያ ኣምፃ እያ ግራህን ድማ ምንገቢ እቲ ዕድሞኖት ሕርየት ዘተፈረረያ ኣወል ብዝሓተን እለርስሊ ዝህረስ ነቦ ኣስባብ እብሰበት እቲ ኣውካድ ንዳል ሕርየት ምንላእ መሻርከት ኣወልድ እንስ ዝገብል ዓላወቀይ እግል ንሽራሕ ሰበት ሓዜናቱ እቲ መተኣንባት ንዳል እግል ሕርየት እውላድ ምንማ ልትበገስ ለትባገሰያ ወክድ እንደይ ነስአ እታ ንዳል ሕርየት ለትበገሰያ ወለትሓበርያ ሕውዳት ኢኮን መሻርከት ኣወልድ እንስ ምን ኢትውዕል እላዮም ንሪኢ ልህለየና ለዓብየት መሻርከት እግል ንርከባዊ ቀደርናኒ

0: ኣባሊ ህልይኩ
1: እቲ መደ ሰውረት ኣወለድ ኣንስት ነሽጠዲቡ ላዕለያ ምህናት ወኣማክን ብዙሕቱ ገለምኑ እግል ንሽራሕ ወግል ንርፋዕ ኣትሓዛ መንገቢ እብዓብሁ ሕሮባት ሕክምና መዳርስ ረብዮት ኣጀኒት ወለትፈናት ኣማክን ስንዓት ወድለ ኩሉ ምን ኣድም ለኣትሓዘ ኣሽቃል ነሽጣ ዓለያ ምስላ ሕሮባት ለገይስ ወክድ ለኢልህይብ ቅደይ ኣርዋሓት ወሓያት ሰበቱ ዶር ኣወለድ ኣንስ እቲ ሕክምና ሰኒ ርሒቡ ዓብይቱ ላዓላ ምላት ላውክድለይ እቲ ሜዳን ለሃባያሁ ማልሃይ ባሁ ላዕለያ ረአይ እግል ንቐድም እግል ክምቱ
2: ጋጋሚ ሕክምና ከምኡን ናይ ሰኒ ሕክምና ዝካየደሉ ኣህዱ እዩ ኣብቲ መጀመርታ ምቓሙ ምስቲ ዝነበረና ውሱን መሳርሒታትን ውሱን ደረጃ ክእለትን እዚ ኣህዱ እዚ ኣብ ንኣሽቱ መጥባሕትታት ተወሲኑ እዩ ተሪፉ ነይሩ ድሓር ግን ምስ ምህላል ፍልጠት ከምኡውን ምስ ምምፃእ ናይ ገለገለ ምዕብል ዝበሉ መሳርሒታት ዳርጋ ዝኾነ ይኹን መጥባሕቲ ኣብዚ ክግበር ተኻኢሉ ቅድሚ ሕጂ እዞም ካብ ገጽ ንላዕሊ ዝተሃርሙ ብፍላይ ከዓ ናይ መንጋጋ ዝተሃርሙ ውግኣት ንደገ እንዳሰደድካ እዩ ዝሕከም ነይሩ ሕጂ ግን ከምቲ ዝገለጽክዎ ዝኾነ ይኹን መጥባሕቲ ዓፅሚ ካብ ገሎ ውፂኢኻ ምትካእ ከንፈር ኣፍንጫ ካብ ዝተፈላለየ ክፍለ ሰውነት ናይ ትሕሙም ወሲድካ ምስራሕ እዚ ፕላስቲክ ሰርጀሪ ዝበሃል ኮታስ ኣብዚ እዩ ዝግበር ዘሎ ዳርጋ ኣብዚ ውሽጢ ሓሙሽተ ዓመት ሓደ ክልተ ንደገ ሰዲድና ንኸውን እንተዘይኮይኑ ነብስኻ ክኢልካ ኣብዚ ኩሉ ይግበር እቲ ናይ ስኒ ሕክምና ምስትህሉ ኩነታት ናይ ትኩናት ብካልኣዊ ደረጃ ኢና ንሪኦ ምክንያቱ ትህሉ ናይ ትኩናት ይገዛአና ስለ ዝኾነ ዳርጋ ኣብቲ ናይ መውጋእቲ መጥባሕቲ ኣብኡ ኢና ነድህብ ይኹን እምበር ብካልኣዊ ደረጃ እኳ ይካየድ እንተተባህለ እዚ ናይ ምትካእ ስኒ ከምኡውን ናይ ምውፃእ ናይ ምምላእ እውን ኣብዚ ነካየድ ኢና ኣብዚ ኣሃዱ እዚ ኣብዚ ፊልድ ኦፍ ስፔሻሊቲ ዳርጋ 20 ዝኾነ ክኢላታት ኣማዕቢልና ኢና ገሊኦም ኣብ ዝሰርሑ ኣለዉ ገሊኦም ድሕሪ መስመር ፀላኢ ነፍሲ ወከፍ ክፍለ ሰራዊትና ናይ ስኒ ሓኪም ኣለዎም እዚኦም ክኢላታት እዚኣቶም ንኣሽቱ መጥባሕትታት የካይዱ እዚ ናይ ስኒ ሕክምናዊ ስራሓት ነፍሶም ክኢሎም ኩሉ በይኖም ባዕሎም እዮም ዘካይዱ ኩሉ ስራሓት እኳ ብምሉእ ይካየድ እዩ እንተተባህለ ገለገለ ፀገማት ኣለና ብፍላይ ከዓኒ ዋሕዲ ክኢላታት እኳ እንተደይ ተባህለ ዋሕዲ መሳርሒ ቀመማት ናይ ስኒ ከምኡውን ዋሕዲ መጠባብሒታት እዚታት ስለ ዘሎ ገለገለ ንኣሽቱ ፀገማት ኣይጠፍእን ይኹን እምበር እዚ ፀገማት ኣሎ እዚ ተባሂሉ ስራሓት ብሸለል ትምነት ኣይሕለፍኒ በቲ ዘለካ መሳርሒ በቲ ዘለካ ዓቕምን ኩሉ ከተማልእ ስለ ዝግባእካ ትስራሕ ክሳብ ሕጂ ብግቡእ ይሰላሰላሉ ክብል ይኽእል
1: እሊ ልእቱ ሸቅያ ሕክምና ምና ዓባይ ሰበቱ ለወላት ዲቡ ለልትጋየስ ክቡት ጅራሕ ሳደፈ መንገቢ ብሸፋገት ራድኢት ውደት ብዕድማ እቲ ኣቕሳም ወብዕድ ሓርብ ለልትጋየስ ዲቡ ረም ኣካናት ለውሕዳት ርሐን ክምሰል ቃድራ ወከፊፍ ጅራሕ ንወሰን እግልውደያ እመሻረከት እንሳት ብዙሕ ወራት ጋብ ዓላ እምበለሊ እምሪ ሕክምና ግል ጠወሮት ወዓደድ ሓካይም ግል ኣዘይዶት እላ ዓባይ ኣካን ሕክምና ኣሳስያይ ተዕሊም ሕክምና ልትሃይብ ዓላ ለሕክምና ናይ ጅራሕ ለየጠ እንደይገቢ ከም እም ወልዳት እንደጋባኣያ ለሸቂ ዓለያቱ ወብእላ እታ ሓያት ንዳል ሰውረት ምንገቢ ማ ክማ ሓያት ሰላም ኩሉ ለለትሓዘ ማሕበራዊ ክዳማት ልትጋየስ ዓላ ወብለየኒ ምላ እቲ ሜዳን ለልትሃይብ ሕክምና ለልንእሽቡ ሰበብ ይዓላኒ ስራይ ምንገቢ ወብዕድ ግል ኣወለድ ኣንስ ዲብ ሕክምና ለለትሓዘ ጋራት ለፈረእቱ መሳን ዓላ ዲብ እላ ኣሽቃል ሊማ መሻረከት ኣወልድ ኣንስ ሕውዲ ዓላ
3: ኣብዚ ኣሃዱና እቲ ነዘን ሕጂ ዝጠቐስኩን ክልተ ዓበይቲ ንጥፈታት ኣብ ዝተፈላለየ ቦታ ከይዶም ነቲ ተግባራት ዘማልኡን ብግቡእ ነቲ ህዝቢ ዘረድኡን ከምኡውን ኣብዚ ስራሓት እዚ ንዓመታት ወይ ካብ ትውልዲ ንትውልዲ ከም ማልኣት ፀንሓ ልምዳዋ ምሕረስቲ ናይ ምምልማል ሓላፍነት ዘለዎም ተሓጋገዝቲ ምሕረስቲ ኣብዚ ቦታ እዚ ይሰጡኑ ኣብዚ ማእከላይ ክፍሊ ሕክምና እዚ ናይ ትምህርቲ ጨንፈር ርእሱ ዝኽኣል እኳ እንታለዎ እዚ ኣህዱ እዚ ኣብ ምምሃር ናይ ከምዚኦም ዝኣመሰሉ ክኢላታት ይሳተፍ እዩ። ስለዚ ብሓፈሽኡ ኣብዚ ቦታ ዝነካይዶ እንደገና ሕፅር ኣቢልካ ንምግላፅ መላይ ናይ ጥኑሳት ኣብ እዋን ሕርሲ ን ከምኡውን ድሕ ሕርሲ ከምኡውን እዚ ናይ ጋይናኮሎጂ ንጥፈታት ብምልኡ ምስኡ ውስኽ ኣቢልና ነካይዶ ስሑ እኳ ኣብ ናይ ህዝቢ ምክትታል ወይ ድማ ብዙ ህዝቢ ምቁፃር እንተዘይሃሊና ንዝኾነ ናይ ምክልኻል ናይ ጥንሲ ዝደለያ ደቂ ኣንስትዮ ወይም ስድራ ቤት ክመፁ ከለውን በቲ ዘለና ትሕዝቶን ዘለና ክእለትን ዓቕምን ንፈትሕ ኢና። ስለዚ እቲ ሳልሳይ ከዓ ኣብ ስልጣን ናይ ፍሉይ ክእለት ናይ ምሕረስቲ ዝዋስኡ ናይ ምምሃር እዩ እዞም ኩሎም ኣብ ዝቦ

0: ካዚ ዝተምሃሩ ከዓ ኣብ ዝኸድዎ ቦታ ከይዶም እቲ ግቡእ ዝኾነ ትምህርቲ ናይ ሕርሲ ንሓፋሽ ህዝቢ ይኹን ብፍላይ ከዓ ንልምዳዊ ምሕርስቲ ይህቡ
1: ክምላ ቅድም እንደንበየ ለንብየሎ ማሕበራዊ መንበሮ እቲ መደስ ሰውረት ምስላ እግል ዓረሮት ደውለት ገብል ዓላ ንዳል መጠሩ እግል ርሓብዎ እግል ልዕቤ ልሻቅ በዓላ ከም መሰል እግል ንርፍዖ ኣትሓዛ መንገቢ ክምክያጠ ተወጣሕውና መስል ወራቱ እትክሩሚ ዓላኒ እቲ ላሽቃልሊ ለሸቅያማ ብዙሓት ኣወለድ ኣንስሳት ክምሰል ዓለያ ታሪክ ንወሱለሉ ሽዶቱ እሊ ድብ እምብል ደኦም ኣዋልድ እቲ ሕሮባት ሻርካ ይዓለያኒ ለባህለትነ ይኮን ኣግልዳ ክመይርሓት እነጋባእያ ኣርዋሓትን እታ ሕሮባት ለሳበለያ ዓለያ

0: ክምላእ እቲ ኣካን ተርብያ ተጀኒት ከም እማቶ መዓልማት እንደገብኣያ ረቢያ ልዓለያ ወስቀለ እቲ መጦር ሰውረት እንደገብኣያ ማዕነውያት ምናድሊን ወምናድላት ረፍዓ ልዓለያ ከም እምና ዘይነብ ያሲን ለመስላ ሑዳት ይዓለያኒ እቲ ኣውካድ እንስሓብ እግል መስልሓት ሸዓብ ወሰውረት ለለሳምዕ ወምርወት ለለረፊዕ ምንደይ ርሳስ ወመዳፍዕ ለልደቀብ ኣቕዋልን ለሳምዕ ዓለያ
1: ዳትለ ሻቃላት ወመዳህለ ብካይ ወሰፈላል ወእኪት ውእሳት ለርእናሀ ክሊነ ንእምረ ለተእሪካ ክቱበ እንቱም ተእምሮ እንስሓብ እስትራተጂት በዲር ላታ ውላና መጣውና ወሰኔት ርኤና ውእት ብርሃን እንዶ ሰካሬን ኣምሓራ ባባህና ደጋድገትና ዓለት ውላና ኣታኣናንብ ዱሩ ከታብና ዱሩ ይሓደና ሰውረት ጦሮ እንዶ ይትሓደ እለ ኣርዳ ሓቅ ሓረረቶን እንስሕበተ እንስሓብ መጣ ሻቃልኮ ወበኬኮ ወብድሕ እበይክዎ ለውላጀ በዲር እንዶ ሞተው በዲር እንዶ ሰፍረው በዲር እንዶ ጠምኦው በዲር እንዶ ተዓደበው ኣደ ዮመቴነ ብሓዲስ ባልዓቶም እቶብያ ከደሞም እካይድ መጣን ህሌት ለልብርአይ ቃላልኮ ሰውረት ህሌት ውብዓማራ ኣንስሓበት ይበ እንስሓብ መእሙር ይዓለ እሎም ሕዉዳም ለተርፈው ኢትዓዋትና እንደበለው ዓዶም ገላዓቅብሎ ይኮኒ መን ግላዓብልዑምቱ ሰውረት ጀዲደት ግልሆርሰወቱ እሱ ክለትዓወቱ መን ልርእዮም መን ልእሰትዮም መን ላዓባልዕዮም እንዶ እበ ብደወሰፍለልኮ ወሻቃልኮ ላኪና ውላድ ሓልፋዊ ኣለ
0: መለያ ዝተሻደ እንደትበ ማዕኖየትካ እንዘይ ኢልሓውን እታ ሰውረት ተረት ዛይደት ላዕለ እግላ በርናመጃት ኣትፋግዖት ውሕላይቱ ዶራ ኣሉ ደእንስ እማትማ ዓባይ ከምሰላዓለት እንደይ ዘክረግንሕለፍ ይንፈቴ

ክግላ ሓደ 30 ሰነት እተድብር ወትጋድሞታት ወትባሕር ለትገያሳ ንዳል ዲባ ሕርየት ግለ ምፅኦቱ ዓላል ህደፍ ለምዕል እንደተመተየ ሰነት 1991 ሕርየት እትኣርዳሻባት ዳምነቶ ቃኑንየት ላባ ሕርየት እግል ትግባህ እቲ ሜዳን እንደህልየት ጀበት ሻዕብየት እብሰበት ዝትፍታእ በህለት ሬፈረንደም እንትብህት ሰበት ዓለት ሰነት 1993 ዲፍዕል ሰበት ተርጀመት እብላ ለተወቀለት ሶት ሕርያን ሸዓብ ኤርትርያ ደውለት ቃኑንየት ገበት ደውለትና

Thank you.

ሓይሳ ምተቕብለትና በኪት ዒድ ዝትቕላል ግልግበአና ዲብ ንተምነ እብሰበት ሕርየት ወመሻርከት ኣውልደ እንሳት እቲ ኣውካድ ንዳል ለቐደምና ግልኩም በርናምጅ እቲ ልታምም ኣላ

0: Big opportunity here from Gervin Tyson. I think it's fair to say so many runs in have been compromised here.
1: Sam Bennett in the good position there in the wheel of the Lotto man. And we can see here it's Intermarché who is controlling. But fifth, sixth position, maybe a bit further back, is a great place to be with this.
0: He's also in the frame here. We said sometimes he comes very, very good. Gamay is on the barriers here. He's going to be a three up to the line. Oh, Billy has done it. That is amazing. Billy and Gamay wins it for Intermarché. 1-2.
2: ኣብ 1991 ኤርትራ ካብ ገዛኢ ስርዓት ኢትዮጵያ ሓራ ድሕሪ ምውፃእ ኩሉ ዓውድታት ስፖርት ብሓፈሻ ቅድም ብሽክለታ ድማ ብፍላይ ኣብ ውሽጢ ሓፂር ግዜ ውዳበኡ ኣዕርዩ ንጥፈታቱ ጀሚሩ ኣብ ትሕቲ መግዛእቲ ክካየድ ንፀንሐ ውዳበታት ቅድም ብሽክለታ ናይ ምሕደራ ኣድላይ ምትዕራይ ብምክያድ ብዝለዓለ ውዳበ ዝቕፅለሉ ባይታ ተፈጢሩ ቅድሚ ናፅነት ኣብ ትሕቲ መግዛእቲ ስርዓት ኢትዮጵያ ዝካየዱ ዝነበሩ ውድድራት ኣብ ኣስመራ ዝተሓፅሩ ብምንባሮም ድሕሪ ናፅነት እውን ውድድራት ብሽክለታ ኣብ ኣስመራዩ ስሩዕ ቅርፂ ሒዙ ውድድራቱ ፈሊሙ ንመጀመርያ እዋን ዝተካየደ ውድድር ድማ ብስምባሕቲ መስከረም ዝተሰሜ ኣብ ራብዓይ ወርሒ ድሕሪ ናፅነት ዝተካየደ ቅድድም ብሽክለታ እዩ።
3: ቅድም ብሽክለታ ኣብ ሃገርና ብፍላይ ካብ ድሕሪ ናፅነት ኣብቲ 91 ከባቢ ጀሚሩ ናይ ውሽጢ ሃገር ጀሚሩ ማለት እዩ። ስለዚ ኣዝዩ ውዕውዕ ኩነታት ምስ መጀመርያ ናፅነት ሰብ ብምንባሩ መጠን ኩሉ ሓራ ኮይኑ እቲ ህዝቢ ነፃ ወፅ እዩ። ኢቨን ዋላ ተቃለደንቲ ንሕና እውን ተቃለደንቲ ኢና ነርና ቲ ግዜ እቲ ናፅነት ተሰሚዕና። ምክንያቱ ቅድሚ መግዛእቲ ዝነበረ ዋላ ልምምድ ክንገብር ኣዝዩ ኣሸጋሪ ይሕለፍ ዝበሃል ወረቀት ጌርካ ትኸይድ ጫማካ ትፍተሽ ግደ ትፍተሽ ኣብ 90 ከምኡ 89 90 ከምኡ ነርናስ ኣብ 91 ሙሉእ ናፅነት ተረኪብና ነፃ ኮይና ክንወዳደር ከለና ንዓነ ዓብ ሞራል ነይሩ። ነቲ ህዝቢ ምስ ናፅነት ተደማሚሩ ኣዝዩ ናፅነት ዝነበሮ ናይ ብሓቂ ኣዝዩ ውዕውዕ ውድድር እዩ ነይሩ ማለት እዩ። ድሕሪ ናፅነት ኣነ ክንገልፆ ከለኹ
4: ካብቲ ዝገርመካ ቅድድም ምሽክለታ ካብታ ናፅነት ዝተባሃለትላ መዓልቲ 91 ሃይሉ ብቁልጡፍ ናህሪ ዝተበገሰ እዩ። ናህሩ ከይጎደሎ ከዓ ስጋ ሕጂ ዝቕፅል ዘሎ ዓውዲ ስፖርት ኣብ ኤርትራ እቲ ቀዳማይ ኣብ ቀዳማይ ደረጃ ዝስራዕ ቅድድም ምሽክለታ እዩ። 91 ናብቲ መጨረሻ ስኮርሶ ቅድድም ምሽክለታ ጀሚርና እቲ ናፅነት ከሎ ጌና ኩሉ ነገር ከይተዋሃደ ከሎ ኩሉ ነገር ስዕዩኡ ከይጀመረ ከሎስ ቅድድም ምሽክለታ እዩኡ ጀሚሩ ነይሩ። ምክንያቱ ሓያላት ኣፍቀርቲ ቅድድም ምሽክለታ ስለ ዘለዉ ሓያላት ደገፍቲ ስለ ዘለዉ ቀልጢፍ እዩ ብናህሪ ጀሚሩ። ከም ውፅኢቱ ከዓ ኣብ 92 መጀመርታ 92 ንመጀመርታ ግዜስ በኽሪ ፕሮፌሽናል ፀወታ ኣካይድና ኣብ 93 ኣብ ውሽጢ ሃገር ንግብፂ ዓዲምና ቅድድ ምሽክለታ ኣካይድና 92 ከዓ ኣብ ሱዳን ከይድና ተፃዊትና። ስለዚ እቲ ናህሪ ናይ ቅድድ ምሽክለታ ዝነበረ ናይ ብሓቂ ዝሕጉስ ፍረናቱ ከዓ እዩ ስጋ ሕጂ ብናህርን ብዕቤትን እናቐፀለ ዝኸይደሎ።
2: ኣብ ኤርትራ ቅድም ብሽክለታ ደቂ ኣንስትዮ ኣብ ሓምሳታት ከም ዝጀመረ መዛግብቲ ታሪክ ይሕብሮ። ድሕሪ ናፅነት ድማ ምስቲ ህዝባዊ ግንባር ኣብ ግዜ ቃልሲ ዘተኣተዎ ፆታዊ ማዕርነት ኩሉ መድያዊ ሱታፌ ደቂ ኣንስትዮ ዝተባባዕ ብምንባሩ ቅድም ብሽክለታ ኣብ ነፃ ኤርትራ ቀልጢፉ ክጅምር ክኢሉ ደቂ ኣንስትዮ ተቀዳደምቲ ንብሽክለታ ከም ምንጪ መጓዓዝያ ብብዙሕ ክጥቀማላ ስለ ዝጀመራ ቅድም ብሽክለታ ንምጅማር ምቹእ ኩነታት እዩ ተፈጢሩ። ቅድድም ብሽክለታ ኣብ ፈለማ ዓመታት ናፅነት ብቕልጡፍ ይዓቢ እኳ እንተነበረ መብዛሕትኡ ዓበይቲ ውርድራት ከምቲ ኣብ ግዜ መግዛእቲ ኢትዮጵያ ኣብ ከተማ ኣስመራ ዝተሓፅረ ክኸውን ግድን እዩ። ካብ ኣስመራ ወፃኢ ዘለዋ ከተማታት ኤርትራ ነቲ ነዊሕ ዓመታት ዝተረስዐ ውርድር ካብ ባሮ ተበጊሰን ዳግም ንምህናፁ ዓብ ስራሕ ይፅበየን ነይሩ። ምስ ግዜ ውርድራት ብሽክለታ ኣብ ዝተፈላለዩ ከተማታት እኳ እንተጀመረ ደረጅኡ ክሳብ ዝመዓረ ግን ግዜ ክወስድ ግድን ነይሩ። ህዝቢ ሰረቱ ስፖርት ቁልጡፍ ዕብየት ከንፀባርቕ ግድነታዊ እዩ። ደገፍቲ ቅድም ብሽክለታ ኤርትራ ብዝነበሮም ልዑል ፍቕሪ ንውርድራት ድምቀት ኣብ ምውሳኽን ምዉቕ ኮይኑ ንክካየድን ልዑል ግደ ተፃዊቶም። ብዘይ ካብቶም ተፃወቲ ዝድግፉን ፍናንን ሞራልን ዝህቡ ዝነበሩ ተዓዘብቲ ንድምቀትን ምቆትን ናይቲ ውርድር ናብ ዝላዕለ ደረጃ ዝሰቅል ወፍያታት እውን ሓለፋ ነይርዎም እዩ።
4: እዋ ሕጂ እንታይ እዩ ቅድዲ ምሽክለታ ኩሉ ግዜ ናይ ቲም ስለ ዝኾነ ብቲም ዝስራሕ ስለ ዝኾነ ፌደሬሽን ኮሚሽን ስፖርት ተቐዳደምቲ ተዓዘብቲ እዚኦም ብማዕረ ማዕረ ብዘየቋርፅ ብዝተዋሃደ ናህረ ዝጓዓዙ ኣብ ቅድዲ ምሽክለታ እዚኦም ሓያላት

0: መሳርሕትእዮም ሓያላት መሻረክቲ እዮም። ምክንያቱ እቶም ፌደሬሽን ደኺምና ከይበሉ ተስፋ ከይቆረፁ ብዘይ ዝኾነ ይምስልካይ ውድድር ሰርዑ ነይሮም። ቀፃሊ ሰንበት ሰንበት ካብ 92 ስጋዕ 95 መጨረሻ ሰንበት ሰንበት ዋላ ክረምቲ ይኹን ዋላ ሓጋይ ይኹን ዋላ ገለ ይኹን ሰንበት ሰንበት ውድድር ከየቋርፅና ኸይድና ንሓሙሽተ ሽዱሽተ ዓመት ውድድር ብዘይ ምቁራፅ ሰንበት ሰንበት የብለካ ኣለኹ ብዘይ ዕረፍቲ ውድድር ነካይድ ነርና። ሕጂ እዚ እንታይ እዩ እቶም ፌደሬሽን ውራይ ዋኒኖም ከቢድ እዩ መርዓ ሓዘን ገለመለገለ ኣሎ ኣብ ሕብረተሰብና። እቶም ፌደሬሽን ግን ነዚ ኣወጊዶም እዮም ልክዕ ከማና ከምቶም ተቐዳደምቲ ነዚ ኣወጊዶም ኣብኡ እዮም ተፀሚዶም ሰንበት ሰንበት በቃ እዚ ናትና ስራሕ ኢሎም ሒዞም እዮም። ተዓዘብቲኹም ገይሮም ተዘይስዕቡና ተዓዘብቲኹም ገይሮም ተዘይፍቅሩና ተዓዘብቲ ስጋዕ ክንድኡ መስዋእት እንተዘይከፍሉልና ነይሮም ሞራል እንተዘይህቡና ነይሮም ሰንበት ሰንበት ወፈያ ብዝተፈላለዩ ዓይነት ገለ ደርሖ ዝመፅእ ገለ በጊዕ ዝመፅ ገለ ሰልሒ ዝመፅ ገለ ሕጂ ዋላቲ ወፈያስ ኣርቲ እዩ ነይሩ ንገዛእ ርእሱ ተዋስኦ እዩ ዝስራሕ ነይሩ። ኣብ ቅድዲ ምሽክለታ ሲ ሰንበት ሰንበት ከምዚ ናይ መድረኽ ተዋስኦ እዩ ዝካየድ ነይሩ። ሕጂ ከምዚ ስለ ዝኾነ እዩ ሕጂ ንዓና ኣብቲ ዝለዓለ ደረጃ ክንበፅሕ ኣብቲ ዝለዓለ ጥርዚ ክንበፅሕ ዝገበረና ቅድዲ ምሽክለታ ንዓና ናይ ጉዳይ ተዓዘብቲ እዩ። ምክንያቱ ኣነ ዝክሮም በዓል ወዲ ኣንሰባ ኢሳያስ ፀጋይ መንግስተ ሰማያ ተዋርሶም እቶም ስነ ጥበባውያን ባህላዊ ጉዳያት ብምልኦም ሲ ኣብቲ ናይ ኮሚሽን ስፖርት ፌደሬሽን ጠጠው ዝብሉሉ ኣብቲ ከባቢ እዮም ዝኾኑ ነናቶም ግጥሚ እዮም ሒዞም ዝመፁ ኢሳያስ ፀጋይ ቲፎዘናይ ነይሩ ናትና ግጥሚ ይገብር ወዲ ኣንሰባ ናይ በዓል ወዲ ነጋሽ ነይሩ ናቶም ግጥሚ ጌና ተሰሪዕና ከለናስ ናቶም ግጥሚ ንሰርዕ ነርና። ሕጂ እዚ እቲ ኣርቲ ወይ እቲ ናይ መድረክ ተዋስኦ ሕጂ ካብዚ ድጅምር ሽዑ ስኻ እንታይ ትኾን ጌና ኣብ መስርዕ ከለኻ ናይ ደገፍትኻ ሞራል ትሰማዕ ኣለኻ ናይ ደገፍትኻ ለቦዋ ትሰማዕ ኣለኻ ሽዑ በቃ ኣብ ካልኣይ ትስክሪድ ሙሉእ ብሙሉእ ናትካ ኣተሓሳስባ ኣብቲ ታሪክ ቅድድ ምሽክለታ ወይ ኣብቲ መድረኽ ኢኻ ትገብሮ። እቲ ተዓዛባይ ጃኬት ውፅኢ ክነጥር ከሎ ንስኻ ክትጎይ ከለኻ እሱ ከጣቃ ከሎ ተሪፉ ድዩ ጎይ ድዩ ገለመን ይኽእል እጂ እቲ ኣብኡ ዝነበረ ሂወት ላይፍ ዝግበር ተዋስኦ ተግባራዊ ዝኾነ በቃ ክርሳዕ ዘይክእል ካብ ሂወትካ ክሃስስ ዘይክእል ተናፋቂ ብሕልፊ ስጋዕ 98 ዝነበረ ግዜ ኣዝዩ ተናፋቂ ብብዝሒ ተዓዘብቲ ብከምዚ ዝብለካ ዘለኹ ዝተፈላለየ ዓይነት ኣክሽናት ዝግበራኡ ሞራላዊ ውህበት እዚ እዩ። ሕጂ ኣነ ዝዓበየ ቲፎዘ ይኹን ቲፎዘ ኣይኹን ቅድዲ ምሽክለታ ክዕዘብ ኢሉ ናብኡ ዝመፀ ዝነበረ ኢና ኣብ ልዕሊ እዩ ዘለኒ ክረዲት ኣኽብረት ስጋዕ መጨረሻ ኣነ ክገልፀልካ ይክእል ንመዘና ይብለና ኣብዚ ላዩ እሱ እዩ ከዓ ንዓና ኣብዚ ዝለዓለ ደረጃ ኣብፅሕና ተቢዕና ክንሰርሕ ትገበረና ንስ እዩ ተጊህና ትሬኒንና ክንገብር ልምምድና ክንገብር ዘየቋርፅ ዋሕዚ መትኒ ናይ ደም ዝኾነና ኩሎም ተፃወትኹም ኢሎም ገልፅዎ ይሓስቡ ይፈልጥ እየ ግን ኣነ ብግለ ይገልፅ ስለ ዘለኹ ግን ኣነ ናይ ብሓቂ እዚ ስምራት እዚ በቀና እዩ ካብ ሂወተይ ስጋዕ ኣብ ምድሪ ዘለኹ ዝርስዖን ዝሃስስን ኣይኮነን። ሕጂ ብዝተፈላለየ ምክንያት ብዝተፈላለየ ርሕቀት ኣብ ዝተፈላለየ ሃገር ክህሉ ክእል እዩ ኤርትራዊ እቲ ናይ ሽዑ ተዓዛቢ ቅድዲ ምሽክለታ ዝነበረ ኣብ ኣገልግሎት ዘሎ ኣብ ስደት ዘሎ ኣብ ካልእ ናብራን ዋኒንን ዘሎ ነዚ መቕረት እዚ ክዝክሮ ከሎ ኣነ ስጋዕ ክንደይ የስተንትን ክሳዕ ክንደይ ከምዝዳናፈነቕ ግን ሽር እየ በቃ ምክንያቱ ቀፃሊ ዝሪኦን ዋስኦን ዝነበርኩ መድረክ ስለ ዝኾነ
1: ደገ ማለት ሓደ ፓወር ናይ ሓደ ስፖርት እዩ ደጋፊ ክኾን ከሎ ማለት እዩ ደገ ማለት ከዓ እንተኣምነሉ ትድግፈሉ ክኾን ከሎ ማለት እዩ ኣባና ብሽከታ ዝመርና ፅነት ብሕርቲ ብፍላይ ዳርና ፅነት ብዙሓት ደገፍቲ እዮም ነይሮም ነቶም ድግፎም ነበሩ ካባኸብዎም ስጋዕ ብሽከታ ዝገዝሎም ደገፍቲ ነይሮም ብሽከታ ስኢሉ ተባሂሉስ ብሽከታ ዝገዝሉ ነይሮም ደገፍቲ እዮም ዚኦም ሕጂ እጂ ደገፍ ክበሃል ከሎ ካብ ልበና ክኹን ኣለዎ እምነት ዘለዎ ደገፍ ኣሎ ሕጂ እዚ ኣብ ትሕ ግዜ ንሕና ዝነበርናሉ ግዜ ደገፍቲ ኢና ነርና ዝተፈላለዩ ደገፍቲ ነይሮም ናይ ኣብዱልዩስ ናይ ኣልተሓሪር ማለት ኢና ናይ ኤልፓ ማለት ቀሕሪ ናይ ስካንያ ከምኡ ናይ ኤርቴል ናበሉ ድሕርና ፅነት እየ ዘሎ ማለት እ ዳህላክ ዝተፈላለዩ ጋንታታት ነረ ናይ ዘን ዝተፈላለዩ ጋንታታት ደገፍቲ ናተርእሰሉ ከኣሉ ነይሮም ኣብቲ ደገፍ ዝግበሎ ነሮም ምክንኻን ፀወት ምዕባሃል ካብ ዝኾነ ናይ ጎዳኢ ቦታ ንኸይከዱ ምቁፃር ስጋዓ ቋፅሮም ነይሮም ማለት ኣብ ትሽዑ ግዜ ዝነበረሉ ግዜ ኣብ ዝተፈላለዩ ቦታ ንኸይከዱ ድሕር ከይዱ ይስከፍቲ ፀዋታይ ባል ከምዚ ጌርካ ገብሮ እንድሕርዛ ሓደ ንያላ ሆቴል ከምዚ ሳዕስዑ

0: ቀለ ንድሕር ተባሂሉ ከምዚ ምሳ ኣሎ እቶም ደገፍቲ ዝፀልእዎ ከምኡ ስጋዓ ከምኡ ነቲ ደገፍ ሓይሉ ነይሮ ማለት እዩ። ስለዚ ምቁፃ ናይቲ ንስፖርት ከማ ደገፍ ዓብ ሓይሉ ነይርዎ። ኣብ ትዑ ንሕና ዝነበርናሉ ግዜ ደገፍቲ ከዓ ስጋዓ ገዝኦም ኢና ንኸይድ ቶም ፅዋት ስጋዓ ገዝኦም ብሽከታ ሓፀባ ገለና ጠጠው ኢልና ንሪኢ ንሕልዎን እቶም ብሽከታ ከ ንሕልዋ ነረ ብሽከታ ከይስበራ ብሽከታ ገለ ከይኮና ሓፋ ኣቢልካ ኢና ከዚ ብሽከታ ሓላው ተገብረልና ሕጂ ቶም ደገፍቲ ብጉቢኦም ዝኸዱ ነርና ማለት እዮ።
1: ደገፍቲ ቅድም ሸታ ናይ ኤርትራ ፍሉይ ትርጉም ኣለዎ ኣብ ውሽጢ ይኹን ኣብ ደገ ክንከይድ ከለና ማለት እዩ። እቲ ደገ ክንከይድ ከለና ንሕና ስለናትና ዝኾነ ብዙሕ ርዝነቱ ትዕቤቱ ኣይረአካን እዩ። ብቶም ካልኦት ሃገራት ክግለፅ ከሎ ብካልኦት ጋዜጠኛታት ናይቲ ኣውዲ ስፖርት ክከታተሉ ዝመፁ ክስንዱ ዝመፁ ክረአይ ከሎ ትርጉሙ ይርዳእካ ማለት እዩ። ኣብ ናትና ከ እንድሕር ኮይኑ ናይ ባሓቂ ዓብ ተራእዩ ዘለዎ ካብ ዝኽርታተይ ንድሕር ክመፅእ ኮይነ ኣነ እንተ ቀዳማ ኣብ ዝነበርኩሉ ንድሕር ክዛረብ ኮይነ ዳርጋ እቲ ውድድር ክሪኦ ንድሕር ኮይነስ ካብ ከይሓስኩ ካብ ተዓዘብቲ እየ ዘንብቦ ነይረ። ምክንያቱ ኣለዉ ገሊኦም ተዓዘብቲ ፍሉያት ብንግህኡ ከምዚ ናይ ሕጂ ኣይንረኣዮ ቶም ቦታ ወሰናስን ዝነበራስ ንኸይተሓዛ ኣንጊሆም ወፍሩ። ምክንያቱ ክሪኦ ከለዎም ቅድሚት ናይ ሽዑ ፅርግያ ትማርሻ በዲ ይመልእ ነይሩ ንድሕሪት እቲ ቅድሚት ቦታ ንኸይተሓሲ ቅድሚት ንጉ ክትመፅእ ኣለካ ኣነውን ተዓዛባይ ከለኹ ከምኡ ነረ ማለት እዩ። ሕጂ ክትሪኦ ከለካ ካብ ናቶም ፋሻል ኤክስፕሬሽን ከይተረፈ እቲ ውድድር ተንብቦ እቶም ዕሉላት ደገፍቲ ንድሕር ብፍላይ ርኢኸዮም ልካ እቲ ፀወታ ኮፍ ኣቢሎዮም ዝነብሩኻ ብመንፅር ኣነ ሕጂ ናይ መወዳደርተይ ደገፍቲ ኮይኖም ክሪኦም ከለኹ እዩ። እሶም ንዓና ከዓ ከም ደገፍቲ ኮይኖም ዝህቡካ ሞራልካ ናይ ባሓቂ ዓብ ተራእዩ ዘለዎ ብዘይ ቃልዓለም ማለት እዩ። ምክንያቱ ኣብቲ ናትካ ትገብሮ ምንቅስቃስ እዚ ናትና ሕጂ ሰርኪት ብልምድ ነዊሕ እዋን ተፃወትናሉ ነይሩ ከመይ ዓይነት እዩ ዝኸይድ ነሩ ርኢናዮ። ኣብ ናይ በረኻታት እውን ክንፃወት ከለና ብናይ መገዲ ባፅዕቲ ኮይኑ ስጋብ ታሕቲ ወሪዶም ዝቕበሉና ነይሮም። ብናይ መገዲ ኸረንቲ ኮይኑ እውን ከምኡ ስጋብ ዓደኮሎም በፂሖም እዮም ዝቕበሉና ነይሮም። ሕጂ ምስቲ ፀናሕካዮ ከምቲ ኣረዳማይ ኮንካ ፀናሕካዮ ሞራል ብፊዚካል ናትካ ፊትነስ ዋላ ካሊእ ንዓቶም ዳረእኻ በብቕሩብ እንዳበዝሑ ክመፁ ከለዎ ስጋ ባብታ ናይ መወዳእታ ሕንፃፅ ፍሉይ ስምዒት ኣለዎ። እቲ ድርኺት ዝፈጥረልካ ከዓ ብጣዕሚ ፍሉይ እዩ። ደገፍቲ ማለት ኣካል ናይቲ ውድድር ብሓፈሻ ኮይኖም ጎኒ ጎኒ ኣላይኻ ሰልጣኒ ኮይኖም ዘቕልቡኻ ኩሉ ዘስንቑኻ እዮም። ኣነ ልካ ክትርጉሞ እንድሕር ኮይኖም ማለት እዩ ተርኦም ብቐሊል ኣይግመትን እዩ
0: ወብሕልፊ ብቲ ዝነበርናሉ ግዜ ናይ 91 እንድሕር ክንዕል ኮይና ነብሲር የማነስ ክሰል ሕጂ ከም በዓል የናዘካት ዋላውዲ ነጋሽ ስጋ ኣባጊያ ኩንታል ጣፍ ኩንታል እንጨይቲ ገለ ወፍያ ነይሩ ወፍ መተባብ ማለት ደርሆ ደርሆ ከማ ትመፅ ነ በጊዕ ትመፅ ነ ና ማርያም ኣብ ሞኖፖሊ ትመፅ ኣብ ሲኔማ ሮማ መፅ ነ በጊዕ ትመፅ ነ ወዲ ነጋሽ ፀላም ከብዱ ሓሚ ብሉ ሬገን ዝብሎ ካብ መንደፈራ ፀላም ከብዲ ሒዙ ሉ መፅ ማለት ሓሳኻ ገይሩ ኢሉ ሬገን ዝብሎ ደጋፊ እዩ ወዲ ነጋሽ እ ስጋ ክደይ ተንፍቶት ማለት እዩ እታ ፀላም ከብዲ ሓሳኻ ስለዝገብር ነቲ ኣንቤ ባ ክንኸጥፎ ኣንቤ ባሕሚ ተባሂሉ ወዲ ነጋሽ ካብ መንደፈራ ይብለካ ኣለኹ ስጋኹም ደገብ ዝገብሎ ነሮምቲ ደገብ ዝገብሎ እቲ ደገብ ዝብለካ ዘለዎ ግን ብዙሓት እዩ በዕሉ ደቀሽ መሓር ነይሮም ሕጂ ጅባል ስረን ናይ ላዕሊ ናይ ታሕትን ንሸውዓት ኹም ተፃወቲ ገ ባሃሉፍ እዮም ሬስቶራንት ናብ ሬስቶራንት ካስቴሎ ካስቴሎ ምዕባለ መፅ ኣብ ካስቴሎ ምሳሕ ድራር ንዝኩሉካ ፅዋተ ዋላ ንቲ ደጋፋይ ከይተረፈ ስጋኹም ደገብ ዝህቡን እዩ ደገብ ዝገብሉ ነሮም እዩ ኣብ ትዕ ግዜ ኣነ ዘጋጠመት እናደገፍኩ ከለኹ ኣስመራ ዓዲ ቀይሕ ኣስመራ ነራ ኮርሳ ቆሪፆማ ኸይዶም የናስን ሳምሶምን ወዲያርን ሳምሶምን ቆሪፆማ ኸይዶም የናስን ወዲ ነጋሽን ደሳርን ከልክቦም እዳጎዩ ከለዉ ተጠውዮም ክምለሱ ከለዉ የናስ ወዲቑ የናስ ወዲቑ እዚ ብርክት ተቆርፆ ኮይኑ ስምዓና ኣነ ስብሑ ተርአ የናስ እዚ ኣጉር እዚያ ካብኣ ድበኸኹ ደቂ ማሓር ሕክምና ኣትዩ ኣብኡውን ምስኡ በኸየ ማለት እዩ ስጋ ኣስመራቱ ከም ዝተቆልፀት ኮይኑ ሰሚዐኒ እታ ኮርሰት እያ ከማ ወዲ ንሳምሶም ይሰይርዋ እ ስጋ ሳምሶም ሰይርዋ እታ ኮርሰት እያ በ ከምዚ ሕማቕ ታሽ ሰሚዐና ኣብ ዘጋጥመኒ ማለት እዩ።
2: እቲ ኣብ ከተማ ኣስመራ ዝካየዱ ዝነበሩ ውድድራት ብዙሓት ምኩራት ተቀዳደምትን ጭቡጥ ምወላ ዝነበረን ክለባትን ሒዙ ዝያዳ ሰሓብን ተጠማትን ጥራይ ዘይኮነ ኣብ ቀጻሊ

0: ልምምድን ውድድርን ስለ ዝነበረ ናብ ኣህጉራዊ ውድድር ዝሳተፉ ብቁዓት ቀደምቲ ንምቕራብ እውን ቀንዲ ምንጭ ነይሩ ክበሃል ይከኣል። እቲ ኣብ ናይ ከተማ ዝውደብ ውድድር ካብ ከተማ ወፃእን ኣብ በረኻን ዝስራዕ ውድድር ካብ ዓመት ናብ ዓመት ኣብ ዝዓበየሉ ዝነበረ እዋን ካልእ ንዕቤት እቲ ስፖርት ዘማዕብል ኣወዳድባ እውን ተፈጢሩ። ብምሕዝነታዊ ውድድር ምስ ጎረባብቲ ሃገራት ዝተጀመረ ተመክሮ ናይ ምልዋጥ ዕማም ናብ ኣህጉራዊ ውድድር ኣብፂሑ። ኤርትራውያን ተቀዳምቲ ድማ ኣብ ነንበይኑ ውድድራት ስሞምን ስም ሃገሮምን ከፀውዑ ተራእዮም።
1: እዎ ናይ ብሓቂ መጀመርያ ኣብ ናይ ግብፂ ዓዲ ምና ዝፃዊትና ነርና ውሽጢ ዓዲ ብድሕሪኡ ቅፂልና ናብ ሱዳን ኢና ከድና 92 ኣዝዩ ፅቡቅ ውፅኢት መፂ ማለት እዩ። ካብ ዝተበገሰ ድማ ንሕና ሞራል ጌርና ቶም ትሕትና ዝነበሩ ሰንሰለት ኣሰርናትና ሒዞም እንዳተወራርሰ ቅድም ሽለታ ንክዓቢ ኣዝዩ ፀላዊ ነይሩ ማለት እዩ። ናይ ሽዑ መገሻታት ብፍላይ 92 93 94 ብዙሕ መገሻታት ነይሩ ክሳብ ዱበይ ነይሩ ዓደ ጥልያን ዝኸድናሉ እዋናት ነይሩ። ስለዚ እዚ ናይ ብሓቂ ነቲ ቅድም ሽለታ ድሕርና ፅነት ሃይሉ ንቅድሚት ክስጉም ወይ ክሳብ ዚ ደረጃ እዚ ንክበፅሕ ዓብ ተራ ነይርዎ ኢሉ ኣነ ክገልፆ ክእል በዚ ጋ
2: ኣብቲ መጀመርያ ተስዓታት ናፅነት ኮይኑ ምስ መፀ ዝገለፅከያ እዩ ከም ሃገራዊት ጋንታ ከይዳ ተኸዶ ነበረት ኣብ ዘንጎረባ በትኒ መጀመርያት ናፅነት ምስ ኮነ ናብ ኢትዮጵያ ሱዳን እናኸትካ ነይሩ ድሓሪ ኣነት ዝብለኒ ናብዚ ዝመፁ ነይሮም ጋንታታት ማለት እዩ ናትናው ንኸዱ ነይሮም ብዝተወሰነ ውሑድ ቁፅሪ እዩ። ብሓፈሻ እቲ ናይ ናሽናል ቲም ዝበሃል ስእሊ ዝያዳ ዝረዳእኒ ግን ከከይዶም ናብዚ ከባቢ ውፅእ ኢሎም ናብ ቱር ንምፅዋት ናይ በዓል ግብፂ ነይሩ ኣብቲ ሸዑ እዋን እቲ ዝገርመካ ሓንቲ ኣብ ዓመት ነራ መገሻ ናይ ቱር ኢጅፕት ዝያዳ ደሚቓ ትረአይ ነበረት። ኣብዚ ሕጂ እዋን መፂና ክንሪኦ ከለና ከዓ እቲ ታይም ፍሬም ናይ ክንደ ይኮነ ኣሎ ናይ 30 ዓመት ንፁር ክኮነና ካብኡ ንድሕር ሒዝከያ ከዓኒ እንታይ ይመስል ኣሎ ርአየ ኬትካ ክትፃወት ከለኻ እቲ መገሻ ጥራሕ ዘይኮነ ዝረአይ ኣብኡ ትቐስሞ ትምህርቲ ብዙሕ ምክንያቱ ናብቲ ዓለም ትሕወስ ኣለኻ ናብቲ ዓለም ክትሕወስ ከለኻ ከዓ ብዙሕ ዓይነት ትምህርቲ ኢኻ ትቐስም ከም ተቐዳዳማይ ከም ኣሰልጣኒ ዋላ ከም ኣለይ ኦፊሻል ተባሂሎም ዝኸዱ ኣለዎምሽ እሶምን ዝያዳ ብዙሕ ሓሳባት ዝእክብሉ ትምህርቲ ዝቐስሙሉ እዩ። እዚ ናይ መገሻ ክትሪኦ ከለካ ሕጂ ከም ተቐዳደምቲ እውን ሕጂ ዝኸድዎ ዘሎ ከም ፕሮፌሽናል ብዝሒ ድሕር ርኢኻ ኣካል ናቱ እዩ እናተሰርዐ ዝመፀ ትመሳለልሲ ድሕር ነዲቕንዮ ዓመት ብዓመት ዓመት ብዓመት ዳኸድና ንእክበን እተን ዲኬድ ንሕዘን ማለት እዩ። ሓደ ዕቑድ እንታይ ሒዝልና መፂ ካልኣይ ዕቑድ እንታይ ኣብቲ ሳልሳይ ዕቑድ ከዓኒ ናይ በዓል ቢንያም ረኪብና ኣለና ማለት እዩ። እዚ ተኣምር ነገር እዩ። ምክንያቱ ቢንያም ከም ቢንያም ዝወሰደሉ ግዜ ርኢና ኣለና ክብገስ ከሎ ኣዘ ፓዮኒር እንድሕር ርኢና ዳንኤል ናይ ዳንኤል ነበረ እዋን ስጋብ ኣብዛ ናይ ቢንያም ዝበፃሕነየ ዳንኤል ዝፈለሞ ዝዓበየ ስእሊ ብሽክለታ ኤርትራ ኣብ መድረኽ ዓለማዊ መድረኽ ኣብዚ ናይ ቢንያም በፂሕዎ ዘሎ ድንሕር ርኢናዮ እቲ ስእሊ ዝኾነ ዜጋ ተገንዚቡ ሲ ኣብ ኣእምርኡ ሰሪፁ ዘሎ እዩ።

0: ኣብ 98 ብምኽንያት ውራር ወያነ ዝዓበ ዕንቅፋታት ንገስጋስ ስፖርት ሃገርና ዘሰናኽል ፍጻመ እኳ እንተነበረ ቅድድም ብሽክለታ ገስጋሱ ብምቕጻል ናብ ኩሉ ኩርንዓት ምስፍሕፍሑ ኣየቋረፀን። ኣብ 201 ብምኽንያት 10 ዓመት ናጽነት ኤርትራ ዙር ኤርትራ ከም ዝተኣቶ ስለዝተገብረ ተሳታፍነት ዝተፈላለያ ዞባታትን ከተማታትን እናዓበየ መጺኡ። ብዝያዳ ተቐዳማይ ዞባ ደቡብ ኦሎምፒካዊ ዳንኤል ተክለ ሃይማኖት ዞዲ ሻምፒዮን ኤርትራ ምስ ደፍአ ዞባታት ብዓቢ ሞራል ልዑል ናህርን ዝግዝግሳሉ መድረኽ ተኸፊቱለን። ካብ 2009 ጀሚሩ ድማ ኣብ ዘቤታውያን ተቐዳምቲ ጥራይ ተሓጺሩ ዝነበረ ዙር ኤርትራ ኣፍሪቃውያን ሃገራት ብምዕዳም ብማሕበር ቅድም ምሽክለት ዓለም ዩሲኣይ ናይ 2.2 መልክዕ ሒዙ ናይ ኣህጉራዊ ውድድር መልክዕ ክሕዝ ክኢሉ። ቅድድም ብሽክለታ ኤርትራ ኣብዚ ሎሚ በፂሕዎ ዘሎ ደረጃ ንክበፅሕ ድማ ዙር ኤርትራ ዘይነዓቕ ኣበርክቶ ዝነበሮ ውድድር እዩ።
1: እዚኣ እቲ ኩሉ ግዜ ንሓስቦ እዩ። ናይ ኣጋጣሚ ኮይኑ ኣብ ፈላሚ ዙር ኤርትራ ኣብ 2001 ስለ ዝነበርኩ ኣብቲ ዝውድእ ኣሎ ነበረ እውን እቲ ናይ ዙር ኤርትራ ማለት እዩ ናይ ውሽጢ ሃገር ሎካል ራይደርስ ጥራሕ ዘሳትፍ ነበረ ዳርጋ ብዙሕ ተሳቲፍ እየ ኩሉ እቲ ናይ ሽዑኡ ዝነበሮ ፅልዋ ምክንያቱ ከም ዙር ኤርትራ ታሽሙ ንሪአ ኣብ መላ

0: ሃገር ጽልዋ ሕድር ነይሩ ኣብቲ ቀዳደምቲ ኣብቲ ሕብረተሰብን ንቕሓቱ ኣብ ስፖርት ብዙሕ ተራ ተፃዊቱ ሕጂ ሱ ምትራፉ እቲ ጽልውኡ ንሪኦ ኣለና ብዙሕ ጎዳይ እዩ እቲ ዓለምለኻዊ መልክዕ ሒዙ ከይድሉ ኣብ ዝነበረ እውን ኣብቲ መጀመርያ ናይ 2009 ከም ናይ ዩሲኣይ ውድድር ተመዝጊቡ ዝተካየደሉ እንድሕር ርኢናይ ከዓ ፅቡቅ ነገር እዩ ምክንያቱ ዕድማት ጋንታታት ሃገራት መፅአን ዝሳተፍዎ ስለ ዝኾነ ቀንዲ ቀንዲ ግን ብንኡስ ኣቕምና ከነካይዶ ንኽእል ውድድር ክንሱ እቲ ናቱ ኣድቫንቴጅ ዝዓቢ ክንሱ ኣብዚ ሕጂ እዋን ዘይምክያዱ ኣብ ብሽክለታ ኤርትራ ሃስያ ኣኽቲል እየ ዝብል
1: ብሓፈሽኡ እቲ ውድድራት ሽዑ ክዝክሮ ከለኹን ሕጂ ዘሎ ውድድራት ንኣዝዩ ሰማይን መሬትኒ ይፍልለይ ኣለዎ ምክንያቱ ለኳል ዝበሃል ናይ ዙር ኤርትራ ነርና ኣዝዩ ከቢድ ውድድራት ካብ ኣስመራ ክሳብ ባሮንቱ ዝበዝሕ ዝዘርጋሕ ባዕሉ ኣስመራ ዓዲ ኋላ ባፃዕ ኣስመራ ኣብ ሰዓት ስለዘየለ ብዙሕ ክዛረበሉን ናይ ደፍርኒ ሽዑ ግን ኣዝዩ ንዓና ነቶም ሽዑ ተቃደምቲ ነበርና ምስ ዕድሜና ዝነበረን ነቲ ደገ ወፂኢኻ ንክትፃወትን ኣዝዩ ሓጋዝ ነይሩ ምክንያቱ ኣብ ዓድና ኣዝዩ ከበድቲ ውድድራት ፈታን ውድድራት ስለዝነበረ ምስ ዘሎ ናይ ሃገርና ኣቀማምጣ እውን ናብ ካል ሃገራት ከድና ኣብ ንፃወተሉ ግዜ ኣዝዩ ሓጋዝ ከም ዝነበረ ኩሉ ተቃዳማይ ዝፈልጦ እዩ ስለዚ ዙር ኤርትራ ናይ ብሓቂ ነቲ ዝነበረ መገሻታት እውን ዓብ ድርዒ ኮይኑዎ እዩ ዝብል ኣነ
2: ማሕበር ቅድም ምሽክለታ ዓለም ዩሲኣይ ንዕቤትን ፅልዋን ኤርትራ ኣብ ቅድም ምሽክለታ ኣብ ግምት ብምእታው ኣብ ውሽጢ ሃገር ደሚቖም ንዝወፁ ተቃያደምትን ኣሰልጥንትን ኣብ ማእከል መሰልጥኒኡ ናይ ማሕደረ ስልጠና ዕድል ዝረኽብሉ ኣጋጣሚ ፈጢሩ ከም ውፅኢት ናይዚ ኤርትራውያን ተቃያደምቲ ካብ ሃገር ወፂኦም ምስ ኣብ ዓለማዊ ዙር ምዝነጥፋ ክለባት ናይ ምፅዋት ዕድል ዝረኽብሉ ባይታ ተፈጢሩ ምስ ኣውስትራልያዊት ክለብ ኦሬካ ግሪንች ክፅምበር ዝኽኣለ ዳንኤል ተክለ ሃይማኖት ናይ ፈለማ ኤርትራዊ ፕሮፌሽናል ተቃዳማይ ክኸ ውን በቂዑ ኣብ 2012 ኣብ ቮልታ ስጳኛ ዝተወራደረ ዳንኤል ተኸላ ሃይማኖት ናይ ፈለማ ጸሊም ኣፍሪቃዊ ኣብ ናይ ግራንቱ ውርድር ዝተኻፈለ ብምዃን ታሪክ ሰሪሑ
3: ማለት ፅቡቅ ዕድል እንዲ ኣጋጢሙ ኣብ ዝተፈላለየ መዓልቲ ኣብ ዝተፈላለየ ዓመታት ማለት እዩ ቅድሚና ዝነበሩ ውን ነሮም እዮም ኣብ ጋንታታት እቲ ናይ ሲኣይ ዕድል ግን ብኣይ ጀሚሩ ብኡ መጠን ከዓ እቲ ትምህርተይ ወዲአን 3ለስተ ዓመት ኣብቲ ዝብፃሕ በፅሐሎ ማለት እዩ ስለዚ ብዙሕ ሳዕሪ ድኻም ኣሕሊፈ ቅድሚኡ ኮይኑ ወይን ኣብ ወይን ኣይሓመኩን ብዙሕ ቀሲመ ቲ መድረኽ ዝትምንዮ ዝነበርኩ ስለ ዝበፅሕኹ ናይ ባሓቂ ዓብ ዕድል ፈጢር ለኢና
4: ብዝተፈላለየ ምክንያት ክወፁ ክገሹ ገለ ይኽእሉ ነይሮም እዮም እቲ ናቱ ዕቤት ወይ ከዓ እቲ ናቱ ፅልዋ ግን ብቕልጡፍ ክረአ ኣይከኣለን ነቲ መርሖ ወይ ከዓ ነቲ ባብ ኦሎምፒካዊ ተቀዳዳማይ ዳንኤል ተክለ ሃይማኖት ኣብ ቻምፒዮን ኤርትራ ኣብ ዝተገብረ ንበረኸት የማነ ኣብ ሰዓረሉ ነቲ ዕድል ተጠቂሙ ነቲ ማህደረ ትምህርቲ ክረኽቦ ክኢሉ ማለት እዩ ነቲ ማህደረ ትምህርቲ ድማ ብዘይተሓላልነት ብዓቕሊ ብትዕግስቲ ምስ ብዙሕ መሰናኽሉ ምስ ብዙሕ ብድህታቱ ከባቢ ንክልተ ዓመት ኣብኡ ድሕሪ ምጓዓዙ ናብ ዝተፈላለየ ጋንታታት ወይ ከዓ ብዝተፈላለየ ጋንታታት ናይ ጠመተ ክረክብ ክኢሉ ማለት እዩ ስለዚ እሱ ዝኸፈቶ ወይ ከዓ ነቲ መርሖ ዘምፅኦ ዳንኤል ተክለ ሃይማኖት ኣሰሩ ብድሕሪ እዩ ከም በዓል እናትናኤል ብርሃነ ከምኡ ውን ኦሎምፒካዊ ተቀዳዳማይ ከዓ መርሃዊ ቅዱስ ክኽተልዎ ክኢሎም ስለዚ በቲ ኣብቲ እዋነቲ ዝረኸብዎ ስልጠና በቲ ኣብቲ እዋነቲ ዝረኸብዎ ዕድል ናብ ካልኦ ጋንታታት ናይ ጠመተ ወይ ድማ ናይ ምእታው ዕድል ረኺቦም ብቕዓቶም ከዓ ካብ ግዜ ናብ ግዜ ካብ ግዜ ናብ ግዜ እናመስከሩ ተረኣይነቶም ድማ ኣብ ቅድሚት እናጎልሐ ክመፅእ ክኢሉ ኪኖቱ ተረኣይነቶም ከዓ ኣብ ፀወታ ኣብ ምንቅስቓስ ይኹን ፀወታ ብቕዓቶም ኣብ ምምፅራቕ ይኹን ከዓ ዝያዳ ዕዙዝ ተራ ነይርዎ ብሓፈሻ እቲ ማሕበር ቅድም ብሽክለታ ዝበሃል ኣብ ኢግል ዝርከብ ማለት እዩ ኣብ ስዊዘርላንድ ናይ ብሓቂ ኣብቲ እዋነቲ ብፍላይ ቅድሚ 7-8 ዓመታት ኣዝዩ ኣርባሕን ኣገዳስነትን ነይርዎ
5: ናሽናል ቲም ተመሪፅካ እዚ ቀረባ ከባቢታት እዚ ናይ ኣፍሪቃ ሰሜን ኣፍሪቃ ድ ዋላ ደቡብ ኣፍሪካ እዚ ናይ ዚምባብዌ ዋላ ደቡብ ኣፍሪካ ዝኸዶ ነበሩ ኣብ ኣልጀርያ ዝተኻይደ ውድራት ነይሩ ናይጀርያ ካልእ መገዲ ይነበረን ብዓይኒ ዩሲኣይ ክረአ ከሎ እውን ዩሲኣይ እዚ ሕጂ ዘለዎ ኣቃወማ ኣይነበሮም ሽዑ ካብ ካልእ ኣህጉር ብፍላይ ካብ ኣፍሪቃ ካብ ኤዥያ ዝረኣናዮም ኣይነበሩ ሓደ ነይሩ ጃፓኒዝ ኣቃወም ኣይነበሩ ንኸምኡ ካብ ካልእ ኣህጉር ኣምፅኡ ንስልጠና ዕድል ረኺቦም ኣብ ዓመት 2 ዓመት ተመልሚሎም ብደረጃ ውርቱር ዝሳተፋ ጋንታታት ከምኡ ዓይነት ኣቃወም ኣይነበሮም ሕጂ ብናና ጥራሕ ዋላ ዘይኮነ እቲ ናይ ዩሲኣይ ኣቃወማ ከምኡ ይነበረን ከምዚ ዝሕጂ ዘለዎ ዕድላት ክህብ ከምኡ ይነበረ ብኻልእ ውዳበ ተወዲቡ ምስ ናይ ኣህጉራት ፌደሬሽን ኣሎ ናይ ኣፍሪቃ ናይ ገለ ናይ ገንዳልካ ተኸዶ ዝንድናታት ተፈጢሩ ናሽናል ቻምፒዮን ዝኾኑ ድዮም ኣብ ኣፍሪቃ ሰራዊት ኣቀዳድምቲ ናይ ስልጠና ዓድል ረኺቦም ንኸዱ ዝጀመሩ ግዜ ካብዚ ንብሎ ዘለና ግዜ እዩ
6: ወሱ ወሳነ ዓባይ ነጥቢ ኢ ካልዒልካ ምክንያቱ ንሕና ስልጥንቲ ኢልና ከምዝጅምር ብፍላይ ጅምር ከለኹ ካብ 2000 ጅምር ከለኹ ከም ልምዲ ወይ ብተመክሮ ኢልካ ኢኻ ትጅምር ካብ 2004 ናትሒዝና እቲ ኮርሳት 2007 ሚልና 2009 ካብኡ ሓሊፉ እውን ክሳብ ስዊዘርላንድ ስልጠና ምስ ረኸብና ኣብቲ ቅድም ሽከታ ብፍላይ ብነብሰይ ኣነ ክግምቶ ከለኹ ናይቶም ካልኦት ብፆት እውን ከምኡ ደክዐ ገይረ ደኣምን ማለት እዩ ኣዝዩ ደይፈልጦ ዝነበርኩ ዓይነት ኣገባብ ልምምዳት ብዙሕ ዲስፕሊን ናይቲ ብሽክለታ እቲ ፕሪንሲፕል ዝበሃል ኣዝዩ ኣብኣትካ ሕጂ ክትንትኖ ነዊሕ እዩ ኣዝዩ ንዓይ ዓበይ መቀየሩ ይርለ ኣብ ስልጠና ኣብቶም ተፃወትና ዝነበሩ እዋን ድማ ካብቲ ዝነበረ ልምምድ እንዳለወጥኩ ብፍላይ ካብቲ ትምህርቲ ተበጊሰ ናይ ብሓቂ ርኡይ ዝኾነ ለውጥታት ተገይሩ ማለት እዩ ስለዚ ናይ ብሓቂ ከምዚ ዝበልካዮ እቲ ማህደረ ትምህርቲ ናይ ስልጠና ናይ ስልጠንቲ ብምምፅኡ ብፍላይ ዝለዓለ ደረጃ ኣብ ልዕሊ ምውሳድና እቲ ቅድም ሽከታ ኣዝዩ ካብ ግዜ ናብ ግዜ እንዳዓበዮ ከይድ ክኢሉ እቶም ተቃረድንቲ እውን ዘይፈልጥዎ ዝነበሩ ልምምድ ካብ ሰልጠንቲ ተበጊስካ እቲ ኩሉ መግድታት እንዳረእኻ ክትከዶም ከለካ ነዚ ፕሮፌሽናል ደረጃ እዚ ክወፅኦ ክኢሎም ምናልባት ቅድሚኡ ዝነበረ ቁሩብቲ ስልጠና ከምቲ ዝድለ ኣይነበረን ውን ኣይነበረን እዳርጋ ወላ ሓንቲ ኣይነበረ ኢና ክንዛረብ ንክእል ኢና ብሓፈሻ ግን እዚ ናይ ስልጠና ኣብ ሰልጠንቲ ምስ መፀ ግን ኣብ ልዕሊ ተፃወቲ ኣዝዩ ምክንያቱስ ዳርጋቲ 50 ሚእታዊ ሲ ካብዚኦም ወዲኦሞ ዝኸዱ እቲ ብቕዓቶም ተበላስ ምግና ናይኮኑ ኣብኡ ምስ ከዱ እቲ ዝለዓለ ስልጠና ሳይንሳዊ ብስነ ፍልጠት ኩሉ ዝኸይድ ዕድላት ውድድር ብብዝሒ እናተወዳደሩ ነቲ ዝነበሮም ታለንት ዝነበሮም ተውህቦ እንዳዓበዩ ኣብቲ ቅድም ሸከታ ድማ ክሳብቲ ዝለዓለ ጥርሲ ናይ ዓለምና ግራንድ ቱር ተባሂሉ ዝጥቀስ ሰለስተ ውድድራት ክሳብኡ ክወፅሑ ክኢሎም ስለዚ እዚ ማህደር ትምህርቲ ናይ ስልጠና ናይ ኣሰልጠንቲ ኣዝዩ ነቲ ቅድም ሽከታ ናይ ሃገርና ብዝለዓለ ቀይርዎ ኢለ ኣነ ይኣምን ማለት እዩ
5: ናይ ቢንያም ግርማይ ስኒ ኣብ ዝኾነ እዋን ዋላ ዝኾነ ሰብ ኢንተርነት ኣትዩ ቀዳመይ ትሕቶ ሁ ኢዝ ቢንያም ግርማይ ኢልካ ሕተት ብፍላይ ክሳብ ገለ እዋን ማለት እዩ መልሲ እንታይ እያ ነራ ዶ ኦንሊ ራይደር እቲ እንኮ ተቀዳዳማይ ንሬንኮ ኢቨኖፕል ዝሰዕሮ ይብለካ ክልቲኦም ኣብ ዩሻይ ሰንተር ከለዉ እዩ ሬንኮ ኢቨኖፕል ስኒ መሳት እዮም ኣብ ሓደ እዋን ኣብቲ ሰንተር ነበሩ እዮም ማስኒ ይራኸቡ ነይረ ዶ ኦንሊ ራይደር እዩ ዝብሎ ንሬንኮ ኢቨኖፕል ኣብቲ ዝነበረ እዋን ዝሰዕሮ እንኮ ተቐላ ድማ ቢንያም ግርማ እዩ
7: ሕዚ ሓደ ተፃዋታይ ኣይኮና ንዩሲኣይ ክንሰድ ደለና ክልተ ተፃዋታይ ዳር 10 ብሉፃት ኣለና ዩሲኣይ ደለያቶም 10 ትወዞም ዩሲኣይ ኣይደለየቶም ከዓ 10 ብሉፃት ኣለውና ጋንታታት ትወዞም ናይ ግድን ኣይኮነ ንሕና ብመገዲ ዩሲኣይ ክንሓልፍ ኣንደርስ 23 ተፃወትና ጥራሕ ኒ ዩሲኣይ ክንሰድድ ቶም ኤሊት ከ ባዕሎም ኣፍሪካ ፕሮፌሽናላት ተፃወቲ ኣምፅአን ክወዳደራ ከሎ ንሕና 3-4 ተፃወቲ ቶም ዝበዝሐ ዮ ናይ ውሽጢ ሃገር ተፃወቲ ጌርና ድሕሪ ተፃዊትና በዓል ተስፎም ዝሰዕርዎ ኮ ይበዝሕ ነሩ ፕሮፌሽናል ከይኮኑ ከሎ ሻምፒዮን ኣፍሪካ ነቶም ፕሮፌሽናላት ተፃወቲ ናይ ደቡብ ኣፍሪካ ስዒሮሞም ከ እንዳሕር እዚኦም ተፃወቲ እዚኦም ኣለውና ዋይ እንዳሕር ኣብዚ ስዒሮሞ ኣብ ቱር ደ ፍራንስ ከይዶም ዘይስዕርሎም ምክንያት እንታይ እዩ ወይ ኣብቲ ካልእ ዓበይቲ ውድድራት ከይዶም ዘይስዕርሎም ምክንያት እንታይ እዩ ስለዚ እንዳሕር ከምዚ ኮይና እዚ ከዓ ብተግባር እየ ዝዛርበካ ኣለኹ ሓደ ግዜ ሲ ዕድመ ዝሰርቕ ተፃወታ ኣለ ሓደ ዓመት 2 ዓመት ንድሕሪት ይምለስ እንታይ እዩ ምክንያቱ እታ ኣንደር 23 ንኸይትኸይዲ እታ ዕድልቲኣ ንኸይረኸባ ከሎስ ሕጂ ኣብዚ ገለ ነገር ተዋስኦታት ትግበር ተረዲካ ሕጂ ወዲ 24 ዓመት ከሎ ወይ ወዲ 25 ዓመት ከሎ ወዲ 23 ዓመት ኢልካ እቲኻ እንዳር ተዓዊቱ ዝሰብዚ ኤሊት ኮይኑ ውን ክዕወት እዩ እስያታ በቕዓቱ ስለዚ ኤሊት ኮይኑ እውን ፕሮፌሽናል ክኸውን ንኽእል እዩ ዝሰብዚ ማለት እዩ ረዲ ሕጂ ናይ ግድን ኣይኮነ ንሕና ነተን ዘይብቕዓት ሃገራት ኣንደር 23 ወስዙለን እቶም ኣንደር 23 ብዓለም ይዕብይዎም በቲ ናቶም ሲስተም መልሚሎም ይዕብዮም ማለት እዩ ንሕና ግን ተፃወትና ሙልሙላት ኣብ ዝኸዱ ኸይዶም

0: ኣብነታት ኣለዉና በዓል መክሰብ ደበሳ መክሰብ ሲ ኣንደር 23 ኮነ ንወፅ ካላዲ ኤሊት ምስ ኮነ ፕሮፌሽናል ተፃወት ኣይኮይኑ። ስለዚ ኣብነታት ኣለና ንዓል በዓል ኣማኒኤል ገረዝ ግሄር ኣብነታት ኣለዉና። ዳንኤል ብሰንተር ሓሊፉ ክኸውን መድሃዊ ቅዱስ ብሰንተር ሓሊፉ ክኸውን ይኽእል ናትናኤል ብሰንተር ሓሊፉ ክኸውን ካልኦት ተፃወትና ዝበዝሖ ግን ብሰንተር ይሓልፍ ወይ ዞም ንኣሽ ተፃወትና ሰንተር ኣትዮም ይኹን ሰንተር ከይ ኣተዉ ውፅኢት ዞም ተፃወቲ ግን ኣለዉና። ንሕና ሓጂ ነዚኦም ኢና ክንርኢ ዘለና ሰንተር ኣትዮም ኣይኮኑ ተሰሪሐ እቶም ካብ ሰንተር ከይ ኣተዉ ዝተሰርሑ ተፃወቲ ኸ ብቕዓት ተፃወት እዮም። ስለዚ ብምሉኦም ተፃወትና ንዓና ብቕዓት እዮም ኣብ ዝኾነ ቦታ ከይዶም ከድምዑ ይኽእሉ እዮም።
1: ስምን ዓወታትን ኤርትራውያን ተቐዳደምቲ ካብ ግዜ ናብ ግዜ እናበረኸ ኣብ ዝኸደሉ ዓብላልነት ኤርትራ ኣብ ኣህጉር ኣፍሪቃ ካብ ግዜ ናብ ግዜ እናዓበየ መጺኡ። ኣብ 1999 ኣብ ደቡብ ኣፍሪቃ ብዝተኻየደ መላእ ውድድራት ኣፍሪቃ ኤርትራ ብደረጃ ሃገር ራብዓይ ተርታ ሒዛ፣ ኣብ 2003 ኣብ ናይጀርያ ኣብ ዝተኻየደ ውድድር ድማ ብጋንታ ሳልሳይ ተርታ ሒዛ። እዚ ዘገምታዊ ዕብየት ደረጃ ቅድም ብሽክለታ ኤርትራ ካብ ዓመት ናብ ዓመት ተሳታፍነታ በብቕሩብ ኣድማዕና ኾነ ይስጉም ምንባሩ ዘመልከተ ፍጻመታት እዩ። ኣብ 2006 ኣብ ኬንያ ብዝተኻየደ ውድድር ኣኖካ ብሙሴ ኣሴል ተመሪሓ ኣብቲ ውድድር ዝኣተወት ሃገራዊት ጋንታ ብሽክለታ ኤርትራ ብጋንታ ቀዳመይት ኮይና ተዓዊታ። ኣብ 2007 ኣብ ኣልጀርያ ብዝተኻየደ ፀወታታት መላእ ኣፍሪቃ ካብ ዝተኻፈሉ ተቐዳደምቲ ፍረቃልሲ ደበሳይ ብሩር መዳልያ፣ መርሃዊ ግብሪ ወድ ድማ ኣብ ናይ ትሕቲ ዕድመ ንሓስ መዳልያ ስለ ዝዓተሩ ኤርትራ ብሃገረ ደረጃ ቀዳማይ ተርታ ብምሓዝ ተሸላሚት ወርቅ መዳልያ ክትከውን በቂዓ። ካብ 2010 ጀሚሩ ብስሩዕ ኣብ ሻምፒዮን ኣፍሪቃ ክትሳተፍ ዝጀመረት ኤርትራ ሃገራት ዓለም ኣብ ዝርከባሉ ኣህጉር ሻምፒዮን ዝደፍኣ እኳ እንትኾና ናይታ ሉላዊት ሃገር ካብ እትኸውን ሓፂር ዕድመ ዝነበራ ኤርትራ ኣብ ኣህጉራ ዝነበረ ዓብላልነት ግን ሓለፋ ነይርዎም። ካብ 2010 ክሳብ 2025 ኣብ ዝተኸየዱ ውድድራት ሻምፒዮን ኣፍሪቃ ብመንገዲ 7 ተቐዳደምታ ነቲ ውድድር 11 ግዜ ተዓዊታትሉ። ኣብቶም ብደረጃ ኣፍሪቃ ልዑል ደረጃን ሚዛንን ዝወሃቦም ዞሩዋንዳን ዞሩጋቦን ላትሮፒካል ኣሚሳ ቦንጎን ብመንገዲ ዝተፈላለዩ ተቐዳደምታ ኣኽሊል ዓወታ ዝደፍአትሉ ግዜ እውን ውሑድ ኣይኮነን።
2: ዋ ሓደ እዚ ብደይ ምግናን ተሰሪሕሉ እዩ ኩሉ ኣካል ማለት እዩ። ደጋፊ በል ተቐዳዳማ ይበል ፌደሬሽን በል ፀባ ማእኸል በል ኣሰልጠንቲ በል ኩሉ እዚ ተሰሪሕሉ እዩ። ልክ ዮ 2006 ንመጀመርያ ኣነ ከም ሃገራዊ ኣሰልጣን ኮይደ ነይረው ኣብቲ ዝነበረ ውድድር ንኩሉ ኢና ተዓዊትና ኣሎ ንኩሉ ተዓዊትና ኣሎ። ብድሕሪ እውን 2007 ከዓ ኣብ ኣልጀርያ ኦል ኣፍሪካን ጌምስ ተዓዊትና ኢና መፅና። እቲ ባብ ሽዑ ይራሕ ማለት እዩ ሽዑ ይተራሕዩ ብፍላይ ኣብ ኣኖካ ኣብ ዝነበርናሉ እዋን ብኩሉ መምዘኒታት ዝነበረና ረቑሒ ኣዝዩ ትሑት እዩ ነይሩ። ኣብ ቀዳደም ብሽክለታ ናበሎ ዋላቲ ዕጥቂ በሎ ቋሚ ዕጥቂ ከምዚ ናይ ሕጂ ናይ ሃገራዊት ጋንታ ይነበረን እቲ መንፈስን እቲ በቕዓት ናይቶም ተቐዳድምትን ግን ኣብኡ ነይሩ። እዞም ሕጂ ፕሮፌሽናል መብዛሕቶም ኮይኖም ዝነበሩ ኩሎም በዓል ዳንኤል በዓል ፍረቓልሲ በዓል ዳዊት ካንቻ በዓል በረኸት የማነ እዚኣቶም እዮም ነይሮም እቶም ሽዑ ኣብቲ ውድድር ተሳተፉ ማለት እዩ። ስለዚ እታ ማዕፆ ሽዑ ተኸፊታ ዋላ ተኸፊታ ከላ ግን ክሳብ 2011 ሻምፒዮን ኤርትራ ከነምፅእ ሕልሚ እዩ ነይሩ። ከምዚ ነቶም ሽዑ ሻምፒዮኖን 8 ዓመት ኮይኖም ዘለዉ ንኤርትራ ሕጂ ካብ ኤርትራ ሻምፒዮን ኣፍሪቃ ክኾኑ ክምንጥልዋ ሕልሚ ኮይኑዎም ዘሎ ልክዕ ኹም እዩ ነይሩ። ንዓና ሕልሚ ዘይከኣል ነገር እዩ ነይሩ በተሓሳስባ ማለት እዩ። ዳሕራይ ግን ቲማዕፆ ምስ ተኸፍተ ተዓወታት ምስ መፀ 2011 እንድሕር ርኢና ይኮይና ቅድሚ እዩ ዝነበረ እዋናት መብዛሕትኡ ግዜ ከድካ ትሳተፍ ሻብናይ ታሽዓይ ገለገለ ፐርሰናሊ ማለት እዩ እንተዘይኮይኑ ከምዚ ዓይነት ሕጂ ዕብለላ ኣይነበረን። ልክዕ ሽዑ ካብ 2006 ከም ዝበልኩ 2008 ኦል ኣፍሪካን ጌም ሴርናዮ ብድሕሪኡ ኣብ ሩዋንዳ 2010 ኤርትራ ስዒራ ካብ ሽዑ ንንዮ እቲ ንሕና ክንስዕሮ ዘይ ንግምቶ ዘይነበርና እቲ መንቋዕቋሕታ ግን ኣብ ከባቢ 2008 2009 ካብ 2007 ኦል ኣፍሪካን ጌምስ ምስ ሰዓርና ብድሕሪኡ ተዓቕሚ ከም ዘሎ ካብ ዝገርመካ ልዑል ኣበርክቶ ዝገበሩ ኣብተን ክልተ ዓወታት ከዓ ካብቶም ኣነኳ ዝተበገሱ ሰባት እዩ። እዚ ዓይነት ዓወታት ምስ መፅእ ክንገብር ከም ንኽእል ርዱእ እናኾነ መፅእ ማለት እዩ። ብድሕሪ ሃገራዊ ፌደሬሽን እውን ካብ ስራሕ

0: ምትዕርራያ ውሽጡ ዝነበረ ምትዕርራይ ብምግባር ናይ ደገ ውድድራት እውን ኣብ ዙራት ምስታፍ ኣብ ሻምፒዮን ኣፍሪቃ ምስታፍሊ ኣብ ውሑዳት ዓመታት እየን ዘይመጻተን ደረጃታት ሽዑ ኣብ 2008 ኣነ ሒዘን ከይደ ሻምፒዮን ኣፍሪቃ በረኸት የማነ ኣብ ክሮኖሜትሮ 4 ሳልሳይ ዝኣተወላ ማለት እዩ ብድሕሪ እዩ እንዳበርታዕ መፅ ማለት እዩ ደረጃ ናይ ኤርትራ
1: ውሓነ ምናልባት እቲ ቅድም ሽከታ ካብ ቀደማት ሒዝካ ካብ መግዛእቲ ዝሒዙ ሰን ስለ ዝነበሩ እዩ ብፍላይ ካብ ድሕሪ ናፅነት ግን ካብ ግዜ ናብ ግዜ እቲ ንደገ ወፂእካ ዕድላት ናይ መገሻ ሃገራዊት ጋንታ ብደረጃ ጋንታ እውን ከይተረፈ መገሻታት ዝተፈላለየ ዕድላት ስለተፈጥረ እቲ መንቋቋሕታ ናይ ቅድም ሽከታ ካባኻ ዝሕይሉ ተቃደንቲ ኣብ ደገ ወፂእ ክተወሃደር ብምብቅዑ ደረጃ ካበይ ኣሎ ፈሊጥካ ዝያዳ ፃዕሪ ዝያዳ ስራሕ ከም ዘለካ ፍሊጥካ እቲ ልምምድ እውን ከም ዝልበልኩ ከምዚ ስልጠና ተኣሰር እናተቀይረ ከም ምኳድን መጠን እቲ ለውጡ ክመፅእ ክኢሉ ስለዚ እቲ ናይ መጀመርያ ጋብ ዝረከብናዮ ኣብ 2006/7 ናይ ኣኖካ ብዞን ማለት እዩ ናይ ተወሰነ ናይ ኣፍሪካ ክፋል ብዞን ተገብረ ናይ ጁኒየር እዩ ነሩ ማለት እዩ እሱ ሓደ ኣንፈታርኢና ማለት እዩ እቲ ብዝያዳ ብፍሉይ ንቅድም ሽከታ ድማ ዝለዓለ መጀመርያ ግዜ ሻምፒዮን ኣፍሪካ ናይ ሙሉእ ኣፍሪካ ዝኮናሉ ድማ ኣብ 2010 ናብ ሩዋንዳ ተገብረ ኣብ ሃገርና እውን ኣብ 2011 ዝተኣንገደ እዚ ነቲ ቅድም ሽከታ ናይ ሃገርና ዝለዓለ ሞራል እቶም ፕሮፌሽናል ክፍሪ ዝኸሉ ኣብ ዓወት ኣምፅዎ ክሳብ ሰዓት እዚ ድማ ዳርጋ ትዕብላል ናይ ኤርትራ ንቀፃልነቱ ካብዚ ብምብጋስ እዩ እቲ ዕብላል ኣብ ኤርትራ ኣብ ቅድም ሽከታ ኣፍሪቃ ክኸውን ዝኽኣለ ኢሉ ኣነ ይግምግም ማለት እዩ።
2: ሻምፒዮን ኣፍሪቃ 2011 ኣብ ኤርትራ እዩ ተኻይዱ ኣብቲ ኤርትራውያን ኣብ ዓዶም ዝደመቕሉ ውድድር ናይቲ ግዜ ፕሬዚደንት ማሕበር ቅድም ብሽክለት ዓለም ዝነበረ ኣየርላንዳዊ ፓት ማኬድ ነቲ ናይ ግዜ ውድድር ብኣካል ተረኺቡ ድሕሪ ምዕዛቡ ተዓዘብትን ደገፍትን ህዝቢ ኣብ ቅድም ብሽክለታ ድሕሪ ምግምጋሙ ኤርትራዊ ብሽክለታዩ ሂወቱ ዝብል ተዘካሪ ምስክርነት ገዲፉ
1: እዚ ፍሉይ እዩ ንዓና ማለት እዩ ምናልባት ኤርትራ ቅድሚ ሕጂ ከም ዝድበልኩ ካብዚ ከም ናይ በዓል ግብፂ ካልኦት ካልኦት ሃገራት ጥልያን እውን ብደረጃ ጋንታ ምፅያ ትዕድም ነራ እያ ብዝያዳ ግን ኩሉ እቲ ኣፍቃር ስፖርት ኮን ተቃዳዳማይ ውሽ ሃገር ዘሎ ሻምፒዮን ኣፍሪካ ከመይ እዩ ኣብ ደገ ከከድና ንዋድር ስለ ዝነበርና 2011 ግን ኤርትራ ኣብ ውሽ ሃገር ባዕላ ዓዲማ ክተእንግዶ ብምእካላ ነቲ ህዝቢ ኤርትራ ማለት እዩ ብፍላይ ውሽጡ ዘሎ ኣብ ቅድሚ ዓይነነት ሻምፒዮን ኣፍሪካ እንታይ ይመስል እንታይ ዓይነት ተቐዳደምቲ ንመስሉ ሓያልነት ወይ ክብደት ርዝነት ናይቲ ውድድር ማዕርክ እንዳይ ኣብ ቅድሚ ዓይኖም ዝረኣይዎ ከም ምዃኑ መጠን ናይ ብሓቂ ኣዝዩ ፀላው ነይሩ ወይ ዓብ ነገር ኢልና ክንጠቅስ ንኽእል ልዕሊ ኩሉ ድማ ብዓብላለ ተዓዊት ናፍቲ ግዜት እዚ ብምውፃና ነቲ ውድድር ወይ ብምዛምና ድማ ብፍላይ ነቶም ኣብ ውሽጢ ሃገር ዘለዎ ብፍላይ ቶም ካብ ግዜ ናብ ግዜ ተክእቲ ዝበሃሉ ተቐዳደምቲ ሓደሽ ጀምርቲ ከማነይ ዝያዳ ድፊኢት ዝፈጠረ እዚ ውድድር ናይ 2011 እሞ ስለዚ ኣዝዩ ኣብ ቅድም ሽከታ ፀላው ነይሩ ናይ 2011 ሻምፒዮን ኣፍሪካ ክብል ይኽእል
3: ሓደ መጀመርያ ናይ ሽዑ እዋን ዝተኻየደ ውድድር ምስሊ ብሽክለታ ኤርትራ ዘንፀባረቐ እዩ እንድሕር ርኢናስ ንክንመካሒልና ኣይኮናን ንኣወዳድብኡ ዲኻ ክትብል ዋላ ዝተኻየደ ውድድር ኣብ መወዳእታ ተዓወት ምስ መፀ ብደገፍትን እቲ ሕብረተሰብ ዝነበረ ዝረኸቦ ፀጋንሲ ሓደ ዓብ ስእሊ እዩ ሕጂ ረሳዕቲ እንዳኾንና እዩ ትሽግር እምበር ምልስ ኢልካ ከም ሞያውያን ንስኹም ክትስንድዎ ከለኹም እቲ ዝነበረ ኩነታት ድሕር ርኢናዮ እቲ ውድድር ናይ ባሓቂ ብርቶ ውድድር እዩ ነይሩ ምክንያት ብፍላይ ኣብተን ናይ መወዳእታ ኪሎሜትራት ድሕር ዘኪርናዮ ሲ ዳርጋ ኩላትና ካብቶም ተቐዳደምቲ ካብቶም ኣብ ደገ ኮይና ኣባላት ነርና ናይ ናሽናል ቲም ሪዘርቭ ተታሒዝናን ኣሰልጠንትን ደጋፊ ከዓ ብሓፈሻ ብኩሉ ዳርጋ እንታይ ከምዚ ከብዳ ካቂፍካስ ብህንጢነት ተፀበዩ ነይሩ ብርቂ ዓወት ከዓ ተመዝጊበ ሸ ሕጂ እቲ ምስሊ ኤርትራ ናይ ብሽክለታ ዝተገለፀሉ እዋን ከም ዝነበረ ርግፀኛ ኮይነ የብል የምስክር ማለት እዩ
4: እወ ናይ 2011 ሻምፒዮን ኤርትራ ሻምፒዮን ኣፍሪካ ኣብ ኤርትራ ዝተካየደሉ ከም ኩሉ ሰብ ዝረኣዩ እቲ ዝበለፀ ውድድር ኣብ ኣፍሪካ ክብል ገልፆ እየ ምክንያቱ ምስ ብዙሕ ተዓዘብቱን ምስ ብዙሕ እቲ ዝነበረ ፅፈት ኣካይዳን ዝበለፀ ኮይኑ ኢና ዝረኣየኒ ምክንያቱ ኣብ ብዙሓት ሃገራት ብና ኢና ግን ኣብ ሃገርና ዝተካየደ ሻምፒዮን ኣፍሪካ እቲ ዝበለፀ ሞ ከዓ ንኤርትራ ኣብ ሜድኣ ምስ ብዙሕ ደገፍታ

ዝነበረ ዓወት ኣዝዩ ነቶም ንኣሽቶ ዓለም ፍናን ዝሃበ ኤርትራውን ካልእ ውድዳት እንግዲ ምዃና መድረኽ ዝኸፈተ ኮይኑ ዝረኣየኒ እቲ ዝነበረ ፀወታት ዝነበረ ውድድር ክሪኦ ከለዉ ከዓ ኣዝዩ ፅቡቅ ፈታን ውድድር ወላ ቅርፂ መሬት እውን ንባዕሉ ፅቡቅ ክሰያየሮ ማለት እዩ። ብሓፈሽኡ እቲ ናይ 2011 ሻምፒዮን ኣፍሪካ ንኤርትራ ሓደ ዓብዪ ዝላ እዩ ንቅድሚት ምክንያቱ ኩሉ እቲ ዝነበረ

0: ዝሒልናልና ኦሮፓን እንተዘይተጋጌ ካልእ ካልእ ውድራት ሻምፒዮን ዓለም ክተካየድ እውን ትኽእል ኮይና ዝስማዓኒ። ምክንያቱ ምስ ዘለና ቅርፂ መሬት ኩሉ ኤርትራስ ሓደ ዓብ መድረካ ከፊታ 2011 ናይ በዓል ሩዋንዳ እውን ተመክሮ ክኮነና ክእል እዩ። ስለዚ እቲ ዝነበረ ኣብ ኤርትራ ኣዝዩ ነቲ ህዝቢ ንበዓሉ እውን ኣብ ስምዒት እትዩ ንስድራ ቤት ናይ ቅድም ሸታ ኣባላት ናይቶም ስድራ ጀመር ተቃለምቲ እውን ዓብ ድፊኢት ዝገበረ ኮይኑ ዝስማዓና።
1: ሱታፈ ኤርትራውያን ተቀዳደምቲ ኣብ ዓለም ለኻዊ ውድድራት ኦሎምፒክ ነዊሕ ስረት ዘለዎ እዩ። ኤርትራውያን ተቀዳደምቲ ፀሓየ ባህታን መስፍን ተስፋይን ኣብ ሜልበርን 1956 ኣልኣዛር ክፍሉን ጆቫኒ ማሶላ ኣብ ሮማ 1960 ፍስሃ ፅዮን ገብረ የሱስ ሰላምቢኒ ካርሜሎ ሰሎሞን እምባየን የማነ ነጋስን ኣብ ቶኪዮ 1964 ተኸዝተ ወልዱ የማነ ነጋሲ ሰላምቢኒ ካርሜሎ ፍስሃ ፅዮን ገብረ የሱስ ማሓረ ዕቁባ ሚካኤልን ኣብ ሜክሲኮ ሲቲ ተኸስተ ወልዱ ፍስሃ ፅዮን ገብረ የሱስ ርእሶም ገብረ መስቀል ማሓሪ ዕቡባ ሚካኤል ሱሌማን ዓብዱራሕማን ኣብ ሙኒክ 1972 ዝርእጋብር ገብሪ ሂወት ኣብ ሞስኮ 1980 ተሳቲፎም። ድሕርና ፅነ ዳንኤል ፍሳሕየን ተኬ ሃይለ ሚካኤልን ኣብ ባርሴሎና ዝተካየደ ውርድራት ኦሎምፒክ ተሳቲፎም እዮም። ይኹን ግን ኣብ እዋኑ ንኢትዮጵያ ወኪሎም እዮም ተወዳዲሮም። ዳንኤል ተክለ ሃይማኖት ኣብ 2008 ኣብ ቤጂንግ ኣብ ዝተካየደ ውርድር ኦሎምፒክ ድሕርና ፅነት እቲ ናይ ፈለማ ንኤርትራ ኣብቲ ዓብ ውርድር ዝወከለ ተቃዳማይ ክኸውን ክኢሉ። ብወገን ደቂ ኣንስትዮ ኣብ 2018 ብኹሪ ኤርትራዊት ፕሮፌሽናል ተቃዳሚት ክትከውን ዝበቅዐት መወሳና ደበሳይ ኣብ 2020 ቶኪዮ ጃፓን ናይ ፈለማ ኤርትራዊት ጓል ኣንስተይቲ ተሳታፊት ኦሎምፒክ ክትከውን በቂዓ።
2: Big opportunity here from Gerben Tyson. I think it's fair to say so many runs in have been compromised here.
3: Sam Short. Bennett in the good position there in the wheel of the Lotto man. And we can see here it's Intermarché who is controlling. But 5th, 6th position, maybe a bit further back, is a great place to be with this.
2: Lotto in the frame here. We said sometimes he comes very, very good. Now Gamay is on the barriers here. He's going to have to be a 3-3 to the line. Oh, Billy has done it. That is amazing. Wins it for Intermarché 1-2.

ግርም እምበኣር እዚ መን ዝያዳ ዘከረ ኣብ ንኡስ መደብ መን ዝያዳ ዘከረ ዝኸይድ ዘሎ ጉዕዞ ናብ ራብዓይ ውድድር ኢና ንኸይድ ዘለና። መቸም ኣብቲ ውድድራት ተወዳደሩ ክትህሉ ተስፋ ገብር። ምክንያቱ እንዳተወዳደርካ ብዙሕ ኣሳእል እዩ ዘሎ ኣብኡ። ብፍላይ ከዓኒ ናይ ቤት ትምህርቲ ሰውራ ኣሎ። ቤት ትምህርቲ ሰውራ ንመበል ሓምሳ ዓመት ኣብ ዝሓለፈ ግዜ ተባዒሉ ቤት ትምህርቲ ሰውራ ኣብ ህዝባዊ ሓይልታት እዩ ተመስሪቱ። ኣብ 1976 እዩ ተመስሪቱ። ሽዑኡ ተምሃሮ ቤት ትምህርቲ ሰውራ ፊተውራሪ እዮም ዝበሃሉ ነይሮም። ብቀዳማይ ከዓ በዚ ጋጣሚ እዚ ደቅና ማለት ኣብ ዞባ ማእከል እዚ ሽልማት ነቶም ብሉፃት ተምሃሮ ኣብ ሻምናይ ክፍሊ ዝበለፁ ኮይኖም ዝወፁ ሽልማት ተዓዲሎም እዮም። እቲ ሽልማት ከዓ ፊተውራሪ እዩ ዝብል ነይሩ። እቲ ፊተውራሪ መሰረቱ ኣብ ቤት ትምህርቲ ሰውራ ዜሮ ዝነበረ ሽም እዩ ማለት እዩ ፊተውራሪ። ብዝኾነ ኩልኩም ደቅና ከዓ ከምኦም ንፉዓት ክትኮኑ በዚ ጋጣሚ እዚ ማለት ክነግረኩም ደሊ። እዞም ደቀይ እዚ ሃገር ከዓ ንዓኹም ስለ ዝኾነት እዚ ኣብዚ ዘሎ ታሪካዊ ስእልታት ከዓ ቀጠው ኣቢልኩም ሓዝዎ። እዞም ኣብ ቅድሚኹም ትሪእዎም ዘለኹም ዝወዳደሩ ዘለዉ ከዓኒ ምእንታኹም ክቡር ሂወቶም ዝሃቡ። ምክንያቱ ሰንኪሎም ትሪእዎም ኣለኹም ኣብ ብሽክሌታ እዮም ዝኸዱ ዘለውን ምእንቲ መን ምእንታኹም። ስለዚ እዞም ደቀይ ኩሉ ሓደሮኦም ናቶምን ናይቶም ኩሎም ስዋኣትናን ናይ ስድራ ቤትናን ብዓብዩ ከዓ ሓደራ ናይ ሃገርና ቀጠው ኣቢልና ንሓዞ።

0: ክፀልየልና ንስኻትኩም ኣብዚ መፂኹም ንክብሪ ነዞም ሓርበኛታት ኣብዚ መፂኹም ምዝራብኩም የቀንየልና ክብረት ይሃበልና
1: የቀንየልና ንሕና ከዓ ብሽም ሃለው ቆልዑ ካብ መደብ ናይ ደቅና ብሽማ ከዓኒ ኣቐዲና መስጊድና ንሕጂካ ንደግሞ የቀንየልና ሽምከ ሕጂ ምሉእ
0: ክብራ ስባቱ ይበሃል
1: ማን ሽምኪ ክብራ
0: ስባቱ
1: ክብራ ስባቱ ሞራል ሚእቲ ክትብዋ ይኹም ሕጂ ቃቃ ኣነብሎ ንዓዚ እዚኣ ሕጂ ራይ በል መፅያ ሕጂ እዚኣ ደሴት ቀላል ሕጂ ቁጥሪ ሓደ ደሴት ኣብ ርእሲ ፍጥረ ኮፍ ኣብል እያ ኣብ ቁፅሪ ክልተ ግንባር ናቕፋ ግንባር ናቕፋ ኣብ ቁፅሪ ሰለስተ ጋራጅ ኩሉ ታሪኻዊ ጋራጅ ኣብ ቁፅሪ ርባዕተ ወይኒ ዝጥዑም ዝበላዕ ወይኒ ኣብ ቁፅሪ ሓሙሽተ ክፍሊ ተዕሊም ቁፅሪ ሓሙሽተ ክፍሊ ተዕሊም ኣብ ቁፅሪ ሽዱሽተ ሱፍ ንዘይቲ ዝኸውን እዩ ዘይ ኣብ ኮርፖሬሽን ዘራእትን ጥሪትን እዩ ዝረአ ዘሎ ኣብ ቁፅሪ ሸውዓተ ዲጋ ፋንኮ ዲጋ ፋንኮ ኣብ ቁፅሪ ሸውዓተ ጆኸ ኣብ ቁፅሪ 8 ቤት ትምህርቲ ሰውራ ሒስክዶ ድንቂ ሰሓቢ ሕጂ ደስ በለክ ቁፅሪ ሓደ ቁፅሪ ሓደ ኢላላ እንታይ ነበረት ኣጆ እንታይ ነበረት ቁፅሪ ሓደ ከምዚ ማይ ክብብ ድብላ ኣጆ ወደ ኣጆ ዲጋ ገርሰት ከምኡ ድማ ሳሰብ ዲጋ ገርሰ

0: ደሴት እያ ነራ ደሓን ወላ ሓንቲ ሃራይ እስከ ቁጥሪ ቁጥሪ ክልተ ይልክላኺ ቁጥሪ ክልተ ቁጥሪ ክልተ ሕሰብላ ሞ ሕጂ ምስ መፀት ክትምልስ እያ ኣብ ቁጥሪ ክልተ ደላ እንታይ ነይራ ኣይኮነትን ዓሪት ክላ ነርክ ተዓርድላ ይኸ ሓንሳ ነራስ ኩሉ ግዜ ሽዑ ና ኢላ እያ ትጀምር ናቕፋ ኢላ እያ ኢላ ናቕፋ ናቕፋ ግንባር ናቕፋ ዓሰርተ ኣምፅያታ ሰለስተ ኢላ ኣላ ሕጂ ሰለስተ እዋ ሰለስተ እንታይ እያ ነራ
1: ናፅነት
0: ናፅነት ኣይኮነትን ይዕረያ ኢ ናብኡ ኣብ ዕረያ
1: ሕርሻ
0: ኣይኮነትን
1: ፍልፍል
0: ይዕረያ ነይረ ዝለከ ደ ጋራጅ ይዕረያ ድሓነ ቁጥሪ ኣርባዕተ ድሓን ክንተ ሓጋገዝ ኢና ኣርባዕተ ቁጥሪ ኣርባዕተ
1: ኣጆነት
0: ኣይኮነን ዋይ ክጥዕም ቁጥሪ ኣርባዕተ ቁጥሪ ኣርባዕተ ደቕቕ ኢሉ ውሕጥ ውሕጥ
1: ኣራንሺ ዳሕርሻ
0: ዳሕርሻ ውሕጥ ውሕጥ ምቕም ምቕም ኣጆ ዳሕርሻ እ ዳሕርሻ ኢላ ኣብ ረያ ወይኒ ኣብ ዳሕርሻ ዝበቁል ዳሕርሻ ፍርቂ ፍርቂ ነጥበ ተባሂ ኮነ ዳሕርሻ
1: ዝበቁልሽዱሽተሽዱሽተ
0: እንዲያሳ እንታይ ልክያ
1: እዛ
0: ምፅያ ኣለኸ እታ ዘይቲ ትኸውን ገጢማታኣምፅኣምፅኸያ ብሓቂ ኣምፅኸያ ኣለ እንታይ ድኣ ከምዚ ክዳን እንታይ እዩ ትበሃል ሱፍ ተኸዲኑ ትበሃል ከምዚ ክዳን ዓይነት ሱፍ ኣምፅኸያ ሱፍ እያ ሰ ናይ መወዳእታ ሓሙሽተ ናይ መወዳእታ
1: ሓሙሽተ ተዓሊም
0: ኣብ ረኺብ ክያ ዘረባ ደይብል ረኺብ ክያ ኢኺ ረኺባታ እዩ ድብል ኣነ ንድረኻ እምበር እስከጓል ተጋግያ እኳ ተዓሊም ኢልክ እኳ ክፍሊ ተዓሊም ተዓሊም ተዓሊም እዩ ጋማን ኩሉ ሓንቲ እያ መፅያ ሕጂ እዚኣ ኣነ ረኺባታ እዩ ድብል ክትምሳ
1: ንርያ
0: ክፍሊ ተዓሊም ረኺባታ ረኺብ ክያ ወዲኢኸ ማለት እዩ ፅቡቕ መሊስ ከኸ

0: ሙሉእ ስምካበል
1: ወይ ኣስራት ተክላይ
0: ኣስራት ተክላይ ጣቂዒትና ኣስራት ተክላይ ከዋሃህደና ቀኒ ብቕኒ ያ ሕራይ ባር ከምታ ልምቲ ሕጂ ሻም ናይ ተወዳደራይ እንዲኻ ተዓዘባት እያ ራይ ኣብ ቁፅሪ ሓደ መጓዓዝ እያ ኣማይ ኣላ ውሽጢ መጓዓዝ እያ ኣብ ቁፅሪ ክልተ ሕክምና ኣብ ሜዳ ኤንፊጅን ሰቅላ ኣላ ኣብ ቁፅሪ ሰለስተ ሪፈረንደም ኣብ ቁፅሪ ኣርባዕተ ተጋደልቲ ኣብ ቁፅሪ ሓሙሽተ ዓሰብ ከተማ ዓሰብ እያ ኣብ ቁፅሪ ሽዱሽተ ጡጥ እዚ ክዳን ንክደኖ ጡጥ ኣብ ቁፅሪ ሸውዓተ ቀዳሞት ጀላቡ ህዝባዊ ግንባር ኣብ ቁፅሪ 8 ፎርማጆ ፍርያት ኮርፖሬሽን ዘራእትን ትሪትን ሒዝካ ምስ ሰዓበር 8 ብድሕሪ ተኣትና ኣሎ 8 ኣብ ኣቐመጣ ቅድሚት

0: Era? Am și-o mântă?
1: Corporation Trigândărat.
0: Ua, de frii om, adătii? Tai, tai am de frii nero, tai.
1: Zărate.
0: E conat. Văză. Fulii negăr nero. Joa. Aha. Zia, zia, zia, zia, zia, zia, zia, zia, zia, zia, zia, zia, zia, zia, zia, zia, zia, zia, zia, ታይት ብሎ አጅ ፍርድ ነባ ኮርፖሬሽን ዘራት ትሪትን የፍሪ ወ ዴላነ ነዝ ፈርማጆ ጅናዓ ህዝዋ ነቀጽል ህዝኩም አለሁምስ ፍርድ ዳሕራይ ኦኬ ቁጥር ሀደ ኢልነ ቁጥር ሀደ መጽያ ምልሳኻ ሀ ታይነራ ቀልጥፍ ቁጥር ሀደ
1: ህክምና አሜዳ
0: አይኮነትን ቀጥፍ ቀየር ኣብ ልዕሊ ኣ ነራ ኣብ ልዕሊ
1: መጓዓዝያ
0: ብጣዕሚ ንፉዕ ኣብ ልዕ ረያጀ እቲ ምዝካር ገዘ ንፉዕ መጓዓዝያ ክትከውን ትኽእል እያ መጓዓዝያ እንተኮይና ንገዛና ክንከደላ ኢና ተነራ መጓዓዝያ በቃ መጓዓዝያ ፅቡቅ ቀፅል ክልተ ኢለ ሎ ሕጂ ገጢምካ ዳ እዚ ክልተ ፅቡቅ ግና እስትራቴጂ ቅድም እንደይ
1: ሕክምና ኣሜዳ
0: እስከ ኮሚዲ ሓቀይ ተኸይጋግየኩም ኮሚዲያ ነይራ እንደይ በዕላት እምባ እስከ ወደ ሕክምና ኣብ ሰውራ ማለት እዩ ሜዳ ፅቡቅ ሕክምና ኣብ ሜዳ ኣምፅ ኣሎ ናቅዒ ድማ ሞራላቦ ላዕሊ ሽዱሽተ ኢሉ ኣሎ ሕጂ ከዓ ሽዱሽተ እንታይ ነራ ክትምልሳ ካብዚኣ ምስ መፀን ኣብ ቁፅሪ ሽዱሽተ ጡጥ ቁኒን ጌርካ ጋብ ትክደኖ ጋብ ትክደኖ እንተኮይኑ ክሪኦ ኢና ብዙሕ ፈሪ ነይሩ ጥልያን ግን ብተለፍሪካ ገይሩ ንዓዲ ጥልያን ንቦሎኛ ወስዶ ነይሩ ክሪኦ ኢና ሕጂ ግን ናህና ኮይኑ እስከ ጡጥ ኣምፂኻያ ጡጥ ኣምፂኻያ ቀፅል ሸውዓተ ኢሉ ኣሎ እንታይ ነራ
1: ቀዳሞት ጀላቡ ህዝባዊ ግንባር
0: ኣይቶ ዘዌርካየን ኣለካ ፍሉጥ ንዲ ክብካየ ኣለኻ መስለኒ ምስለን ንንበር እንደ ኣይ ረጋገፅኩና ዘኣ ቁፅሪ ምስከለ ክርያ ኢና ክርያ እንዲና ተን ቀዳሞት ኣባፃ ከማ ርአየን ነረ ኣለዋ ስንተ ኮይነ ቀዳሞት ጃላቡ ህዝባዊ ግንባር ሓርነት እያ ላዕሊ ናይ መወዳእቲ ሓሙሽተ ሰለስተ ኣርባዕተ ለካ ሕጂ ተጠንቀቐልና ሕጂ ሓሙሽተ ሰለስተ ኣርባዕተ ሓሙሽተ ሰለስተ ከሽክሸን ተጠንቀቅ ከይትመሎ ከሽከሽ ክንደይ ኣርባዕተ ኢሉሎ ኣርባዕተ ኢሉሎ ኣርባዕተ ክርአየና ሕጂ ክርአየና ኳርትሮ ኢሉሎ ብጥልያን ታያ ቀልጥባ ግዜ ተሓልፈካ ኣሎ ኣርባዕተ ጆኸ ከምዝኸም
1: ተጋደልቲ
0: ዳዓይታኸ ከምዝኸም ከማ ቧ ተጋደልቲ ረኸብካ ረኸብካ ላዕለ እቧ ርእሲ ላዕለ ፅቡቕ ኣለኻ

ስድራኽናኣለ ሃገር ትዓቢ ንኽ ንኽ ክንዘቲ ጸባ ውሒት ንጎቦ ምረት ንህባ ምረት ንህባ ንኽ ንኽ ፍልጠት ክንቀስል ኤረይ ክትቀስል ሃገር ትግም ሃገር

0: كنت عايز كده، انت عايز كده، انت عايز
1: كده، انت عايز كده.

ታሪኾምን ሃገራዊ ክብርታቶምን ዝያዳ ዝጎልሓሉ ኣጋጣሚ ምስ ባህልን ብዙሕነትን ህዝቢ ኤርትራ ማሕበራዊ ምትእሳሩን እንግዶቱን ዘላለ መሰናዶኦታት ቀሪቦም ቀዋሚት ወኪል ኤርትራ ውድብ ሕቡራት ሃገራት ኣምባሳደር ሶፊያ ተስፋ ማርያም ኣብ ዘስማዓቶ ቓል ናጽነት ኤርትራ መዛዘም ናይትን 1ሰርተታት ዓመታት ዝተኸፍለ ረዚን መስዋእትን ሓያል ጽንዓትን ከም ዝኾነ ጠቒሳ መብፅዓ ኤርትራ ንሉኣላውነት ርእሰ ምርኮሳ ዞባዊ ሰላምን ርግኣትን ኣረጋጊጻ ኣምባሳደር ሶፊያ ስዒባ ባህላዊ ዲፕሎማስያ ብምድራዕ ሓበራዊ ርድኢትን ምድልዳል ዝምድናታት ሃገራትን ህዝብታትን ኣገዳሲ ከም ዝኾነ እውን ገሊጻ።

0: ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ፅምብልና ፅምነትን መዛዘሚ ስነ ስርዓት ፌስቲቫል ተማሃሮን ኣካይዱ ጋዜጠኛ ስቴፋኖስ ግርማይ ነቲ ስነ ስርዓት ተኸታቲሉ ዘዳለዎ ፀብጻብ ይስዕብ።
1: ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ ፅንዓትና ዋሕስና ብዝብል ቴማ ትማሊ 21 ግንቦት መበል 35 ዓመት ፅምብልና ፅነትን መዛዘሚ ስነ ስርዓት መበል 13 ፌስቲቫል ተምሃሮን ኣካይዶም። እቲ መደብ ፍልጠት ጠቀስ ውድድራት፣ ስእላውን ንዋታውን ምርኢት፣ ስፖርታውን ባህላውን ንጥፈታት ከምኡውን ሰሚናር ዘጠቃለለ እዩ ነይሮም። ዲን ናይቲ ኮሌጅ ዶክተር ኣርያ ዘርኣይ ኣብ ዝስምዖ ቃል ፅንዓትና ዋሕስና፣ ፍልጠትና ሓይልና፣ ወፍርና ድማ ንብሩህ መጻኢ ኤርትራ እዩ ድሕሪ ምባል እቲ ብመልክዕ ውድድር ዝካየድ መደባት ፌስቲቫል ድርም ሞያ ዝዓጥቁ ብቑዓት መሃንድሳት ንምፍራይ ኣብ ዝካየድ ዘሎ ወፍሪ ሓጋዚ ተራ ከም ዘለዎ ብምግላጽ ንመላእ ህዝቢ ኤርትራን ጀጋኑ ሓይልታት ምክልኻሉን ርሑስ በዓል ናጽነት ተመንዮም። ኣብቲ ተምሃሮ ብባህላዊ ኣልባሳት ብሄራትና ማዕሪጎም ዝወዓለሉ ዕለት ሓላፊት ሃማማት ዞባሳዋን ትካላት ላዕለዋይ ትምህርትን ወይዘሮ መንሱራ እስማዒል ኣብ ዘስማዓቶ መዛዘሚ ቓል መንእስያት ብኽሎንትንኦም ብቑዓትን ተወዳድርትን ንክኾኑ ቀንዲ ዕላማ ናይቲ ፌስቲቫልን ትሕዝትኡን ከም ዝኾነ ብምሕባር ተምሃሮ ተራሒሎም ንዘሎ ዕድላት ብግቡእ ክጥቀምሉ ኣተሓሳሲባ። ተምሃሮ ብወገኖም መደባት ፌስቲቫል ርእሰ ምትእመማኖም ኣበሪኹ ናይ ምግባር ዓቕሞም ክብ ዘብል ዓቕሞም ዝድርዕ ዘለዎም ተውህቦ ዝፍትሽ ከምኡ ውን ኣብ ባህሎም ዘለዎም ኣፍልጦ ዝዕምቕን ኣብ መንጎኦም ዘሎ ስኒትን ሓድነትን ዘደልድልን ስለ ዝኾነ ብትሕዝትኡ እናሃብተመ ክቕፅል ተላብዮም። ፌስቲቫል ኮሌጃት ተምሃሮ ሃገርና ዓመታዊ ዝካየድ መደብ እዮም።
0: እዞም ዚሉ እንከሎ ፅምብል መበል 35 ዓመት ናፅነት ኣብ ኮሌጅ ሕክምናን ስነፍልጠት ጥዕናን ኦሮታት ማለ 21 ጉንበት ብልዑል ድምቀት ተባዒሉ እቲ ኣጋጣሚ ንናፅነት ስለ ዝተኸፍለ ዋጋን ብዘንፀባረቕ መሰናድኦታት ደሚቑ ነይሩ። ናፅነትና ብህያብ ዘይኮነት ብደምን ህወትን እያ ተረጋጊፃ ዝበለ ዲን ናይቲ ኮሌጅ ዶክተር የማንስ እዩ ናይ ሎም ዓመት ፅምብል ናፅነት ንዝተሓልፈ መድረኻትን ንዝኸፈልናዮ ዋጋን እናስተንተና ብልፅግቲ ሃገር ንምህናፅ መፅዕና እናሕድሰሉ ኣጋጣሚ ከም ዝኾነ ገሊፁ። ዶክተር የማነ ወሲኹ ከም ውፅኢት ናይቲ ብዓቕልን ትዕግስትን ኣንጻር ኩሉ ተጻብኦታ ዝተኸየደ ሓያል ቃልሲ ሎሚ ሃገርና ኤርትራ ሰላማን ርግኣታን ሓልያ ኣብ ተስፎ መድረኽ ከም ትርከብ ብምሕባር እዚ ንፅምብል ናፅነትና ተወሳኺ ድምቀት ከም ዝህቦ ብርሁ። ኣብ መወዳእታ ብምኽንያት በዓል ናፅነት ኣብ ዝተኸየደ ስፖርታውን ትምህርታውን ውድድራትን ዝተዓወቱ ሽልማትን ወረቐት ምስክርን ተዓዲሉ። ናብ ካልእ ዜና ምትሰግር ኣብ ዓንሰባ ዝተዋደደ ትካላት ማሕበራዊ ኣገልግሎት ኣብ መነባብሮ ህዝቢ መስተረኻ ከም ዝፈጠረ ተገሊጹ። ወኪል ኤርና ቤትኤል ሰሎሞን ዘዳለወቶ ፀብጻብ ይስዕብ።
2: ሙሉእ ሓርነታ ዘረጋገፅን ሃገር ቀንዲ ኣተኩራ ኣብ ህንፀትን ልምዓት እዩ ዘቕንዕ። ነቲ ኣብ መንጎ ገጠርን ከተማን ዘሎ ጋግ ንምፅባብ ምዕሩይ ትካላት ማሕበራዊ ኣገልግሎት ንምውዳድ ከዓ መንግስቲ ኤርትራ ብሓያል ፃዕሪ ክሰርሕ ፀኒሑን ኣሎን። ነበርቲ ዞባ ዓንሰባ እውን ተረባሕቲ ናይ ዝፀጋታት እዚ ኮይኖም ኣለው። ኣብ ዞባ ዓንሰባ ካብ ፅባሕ ናፅነት ብመንግስቲ ዝተዋደደ ትካላት ማሕበራዊ ኣገልግሎት ኣብ መነባብሮ ህዝቢ መስተርሆ ከም ዝፈጠረ ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋፅዮን ግርማይ ሓቢሩ። በዚ መሰረት ኣብ መዳይ ጥዕና ቅድሚ ናፅነት ኣብ ውሱን ቦታታት ዝተሓፀራ 7 ትካላት ጥዕና ዝነበራ ናብ 4 ትካላት ጥዕናን 37 ነቁጣታት ጥዕናን ክቢለን ከም ዘለዋ ሸፈነ ክታበትን መጠናብ ትካላት ጥዕና ዝሓርሳ ነብሶ ፀራትን ድማ ብዕፅፍታት ከም ዝዓበየ ኣብርሂቡ። ንኹነታት ትምህርቲ ኣመልኪቱ ኮሎኔል ተስፋፅዮን ቁፅሪ ትካላት ትምህርቲ ካብ 34 ናብ ልዕሊ 600 ከም ዝዓበየን ቁፅሪ ተምሃሮ ድማ 500 ደቂ ኣንስትዮ ዝርከብኦ ልዕሊ 134,000 ከም ዝበፅሐ ገሊፁ። ኣገልግሎት ቅድመ ትምህርቲ እውን ኣካል ናይቲ ብቕዓት ንምምሕያሽ ዝካየድ ፃዕሪ ስለ ዝኾነ ብዕቱብ ይስራሓሉ ከም ዘሎ ብምጥቃስ ንተሳትፎኩም ኣብ ምፅጋን ትካላት ትምህርትን ምውሳኽ ክፍልታትን ሞጊሱ። ስድራ ስዋኣት ንምድጋፍን ንምሕብሓብን ዓመታዊ ልዕሊ 25 ሚልዮን ናቕፋ ደበስ ልዕሊ 115 ሚልዮን ናቕፋ ድማ ንተናቤት ናይ ኩናት ስንኩላን ከም ትኸፍለ እውን ገሊፁ። ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ተስፋፅዮን ግርማያ መወዳእታ ህዝቢ ኣገልግሎት መጓዓዝያ ኤሌክትሪክን ተንቀሳቐስ ቴሌፎን ዝረኽበሉ ባይታ ንምጥጣሕ ክስራሓሉ ምፅንሑ ብምግላጽ